0: ዝኸይድ ወይ ደሸግር መድሃኒት ስለዘይኮነ ተወሰድና እዩ ተመራፂ ኮን ካብ ንከባቢና ንለክፍ ማለት እዩ።
1: ቴሌፎን ኣላትና ዶክተር? ኣሎ
2: ሎ ሎ ሎ
1: ሎ
2: ሎ ሰሚዕ ሓዲሮ
1: ዶክተር ሰሚዕ ዶ ትህሉ
2: ሎ ሎ
1: ሰማዕካ ላቐፅል
2: ኤፍሬም ባል ሰሚዕ ሓዲር
0: ከመይ ሓዲርካ?
2: እግዚኣብሔር ይመስገን። ኣነስ ብርቱዕ መንፋሕቲ ኣለኒ ናይ ከብዲ ሕጂ ክንደይ ግዜ ናይ ሕክምና ከይደ ናይ ቀልቀል ላባራቶሪ ገብር እሞ ዝኾነ ዓይነት ጃርድያ የብልካን ኣንቢባ የብልካን እብሉኒ ከብደይ ግን ንፋሕ ሽቓቕ ሽንቲ ደገ ቀልቀል ክሸይን ከለኩ ከዓ በቃ ብጣዕሚ ጥራትሲ በቃ ዓረፍቲ ዘይብሉ ይጠርጡ ምሻሎ የሰንፍስ ከብደይ ተነሲዑ ዝነበረ ፀፍብ
0: ክንደይ ገይሩሉ ሕጂ ዝምልክት ማለት እዩ
2: ሕጂ ኣብ ከብደይ ከዓ እዚኦም ዝብሉ በቃ ጃርድያ ገረታት ገረ ብርቱዕ ድምፂ ዘለዎም ኣለውኒ ኣብ ሕክምና ከይደ ከ ቸክቲ ገበርኩ ከዓ ዝኾነ ዝረአ ነገር የብልካ ንብሉኒ ኩሉ ግዜ
0: ክንደይ ገይሩሉ ሕጂ ዝምልክት ካብ ስማዓካ
2: ዋ እዝዳ ነዊ ሓያሉ ማለት እዩ ዛርጋ ከምዚ ካብ ዝገብረኒ ዛርጋ 5-6 ዓመት
0: ዓይነት መግቢ ኣለዎ ዶ ክጅምረካ ከሎ ምስ ምንታይ መግቢ ከምኡ ትኸውን ከምኡ ኣስተቢልካላ
2: ከምኡስ ኣስተባሂለሉ ይፈልጥ ኒ በቃ መንፋሕቲ ከብዲ ግን በቃ ኣለኒ በቃ ዳርጋ ዳሕራይ 2-3 ግዜ ሕክምና ከይደ ከምኡ ምስ በሉ ንገለ ዳርጋ ገዲፍ በቃ ሕጂ ዳርጋ 2-3 ዓመት ክሳይ ገይረ ይፈልኒ ሕጂ ኣብ እስቱድዮም ዝሰማዕክ እስከ ገለ ሓበሬታ ገ ተወሰድክ ኢለ
1: ይኸኒልና ቴሌፎናላትና መስለኒ ሎ ሰላም ኣብ መስመር ኣት ይክልኽ ዘለካ ሕቶ ክተቕሉ ትኽል ቀፅሊ ዶክተር ትሰማዓክ ኣለና እወ ሎ ንሰማዓክ ኣለና
3: ዶክተር ኣብስሪ ከመይ ውዒልኩም?
1: ፅቡቅ ከመይ ውዒልኪ?
3: ፍገ ሕክምና ብፍግአ ክሓተኪኢለ ሞ ሕክምና ከይደ መድሃኒት ይወስድ ከም ብሓዱሽ እውን ይምለሰኒ
0: ሸቓቕ ኣለዎ ዶ ገዛኹም?
3: እወ ሸቓቕ ኣለዎ ገዛ።
0: ቆልዑ ኣለዎኹም?
3: እወ ቆልዑ ኣለዎ።
0: በይኒ ከተፈዊስኪ ወላ ኩላትኩም?
3: ነው በይኒ
0: በይኒ ከተፈዊስ
1: ሓራይ ይቐኒ ኢልና ነዜና ተቓሊልና ክንምልሰን ዶክተር
0: ተደጋጋሚ መንፋሕቲ ይገብረለይ ድምፂ ይገብር ገና ኣብ ሕክምና ከይደስ ወላሓንቲ የለን ይብልካን ይብሉኒ ድብል ደሎ ሕጂ ክንፈልጦ ዘለና መንፋሕቲ ዝገብር ወይ ጋዝ ዝገብር ወይ ውፅኣት ዝገብር እዚኦም ጥራሕ ኣይኮኑ መብዛሕትኡ ሰብ እውን ተደጋጋሚ ተጋጥመና ማለት እዩ ኣብ ኦፒዲ ከለና ወላሓንቲ የብልካ ኖርማል ዘሎ እንተልካዮ ግድን ጃርድያ ኣለኒ ቅድሚ 2-3 ዓመት ጃርድያ ነይረኒ ገለ እውን ይመፀካ እዩ ሕጂ ብዙሕ ጠንቂ እዩ ዘሎ ሕጂ ገለ ካብቲ መብዛሕትኡ ግዜ ተደጋጋሚ መፂኦምካ ግን ኣብቲ ቀልቀል ጌርካ ውላ ሓንቲ ደይ ፀንሓካ እንድሕር ኮይኑ ኣለርጂ ሓደ ቀዳማይ ኣሎ ማለት እዩ ሰብ ብዙሕ ደይ ዝተብህለሉ ኣብዚ ዓድናውን ብዙሕ ኮመን ስለ ዘይኮነ ደይሰማማዕከ መግቢ ብዙሕ ሰባት ኣለዎ ፀባ ውፅኢት ፀባን ክሕቅቁ ዘይክእሉ ምስ ስብሒ ዝተኣሳሰረ መግቢ ክበልዑ ዘይክእሉ ማለት እዩ ወይ ከዓ ፋይበር ሕጂ እንታይ ዓይነት መግቢ እዩ ከምዚ ድገብረልካ ዘሎ ምስ መግቢ ክተተኣሳስሮ ትኽእል ኢኻ ማለት እዩ ካብዚኦም ሓሳኪ እዚኦም ኣብ ሜባ ወይ ጃርድያ የለን እንድሕር ተባሂሉ ኣብታ መጀመርያ ቴስት ትገብራ ሚስ ክትገብሮም ትኽእል ኢኻ ግድን ቀቕሖ ወይ ትትሮፎዛይት ድሕር ክወፅ ኮይኑ ውፅኣት ኣብ ዘለዎ ግዜ ኢኻ ብብዙሒ ግዜ ትሪኦም ከለዉ ክትስሕቶም ትኽእል ኢኻ ዘየጋጥም እዩ እንድሕር ግን ሙሉእ ብምሉእ ናብኦም ጥራሕ ዘይምትኳር ካልእ ምልክታት ኣለዎ ደም እንድሕር ኣለካ ኮይኑ ንእሽተይ ወላ ዘይጓዳ ጥረ እውን ክህሉ ይኽእል እዩ ክሳብ ከምኡ ዓይነት ምልክታት ዝገብረልካ ማለት እዩ እዚ ጥራሕ ኣይኮነን ከም ውፅኣት ኣብ ዝገብረሉ ወይ ዝስማዓሉ ሽዑንሽዑ ከይዱ ምልክት ቸክ ክገብር ኣለዎ እሱ የለም ዝብሎ ግን ምስ መግቢ ድዩ ምስ ምንታይ ተሓሓዝ ኣለዎ እቲ መንፋሕቲ ወይ ጋዝ ክፈልጥ ኣለዎ ኣሕምልቲ ብብዝሒ ምብላዕ ንኣብነት ሓደ ካብቶም ናብ ከምኡ ዘቃልዕ እዩ ጋዝ ድገብር እዩ ሕጂ ግድን ኣይኮነን ሕማም ክኸውን ማለት እዩ
1: ዝበለታ
0: ናይ ፍገ መብዛሕትኡ ግዜ ጌጋ ተጋጥም ሓደ ሰብ ኣይኮነ ንፍወሰብ ሓደ ገዛ እንድሕር ሓደ ሰብ ፍገ ኣለዎ ኮይኑ ብሙሉኦም ቶም ፋሚሊ ክሕከሙ ኣለዎ ማለት እዩ መድሃኒት ከዓ ብግቡእ ክውድእዎ ኣለዎም ካልኣይ ፍገ ን3 መዓልቲ ምስሃብናዮም ነቶም ሓሳኺ ኢና ንቐትል

0: ድሕር ደይ ተኣማሚን ካልዎ ወይ ጠራጢርካ ግቡእ ምብሳል ማይ ከዓ ምፍላሕ ወይ ከዓ ፊልተር ምጥቃም እዚ ክሎሪን ጥራሕ ምጥቃም ነዞም ኩሎም ፅንሕና ንምሉኦም ክቐትሎም ኣይክእልኒ ክሎሪን ተጠቂምካ ምስታይ ኣይኣክልኒ ስለዚ ወይ ክፈሊሑ ክዝሕል ኣለዎ ወይ ከዓ ፊልተር ክኸውን ኣለዎ ማለት እዩ
1: ናይ መወዳእታ ደዋል ኣሎ መስለኒ ከይሓለፈት ዕድል ክንህቦ ዶክተር ሃሎ
2: ሃሎ ዝመስጉነሲ እሳ ስለዝነፍዐ ዝገርመካ ኩሎም ኣሰራ ከይዶም ናይ ባሓቂ ተዓዊተ
1: ብጣዕሚ ፅቡቅ እምበር ነገረ መንገዲ ናብ ዘይካቲ
2: ሞያቀዳሚያ ኩሎም ደድሕሪያ ዝኸዲኦም መሪሽ ስለዝኾነት ራሕደስታ መግለፂ
1: ይብሉና ፅቡቅ እንድሕር ዳ ከምኡ ኮይኑ ሓደ መዓልቲ ኣብ ካልእ መደባትና ኣብነታዊት መንእሰይ ኢልና እንታይ ፃዕሪ ሓሊፍ ኣብ ዝደረጃ ዝበፂሓ ዘላ ክንፍትሽ ኮይና የቀኒየልና የቀኒየልና ፅቡቅ ኣጋጣሚ ዶክተር የቀኒየልና ክቡራት ተዓዘብትና ናይ ሎሚ መደብና ኣብዚ ዛዚብና ኣለና ንዶክተር ሄርሜላ ኣዚና ንመስግን ኣገዳሲ ኣርእስቲ ሰኒቕና ወይ ተማሂርና ክንከውን ትፅቢትና እዩ ሰላም መዓልቲ

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 6 ወርሒ 8 2026 ዝነበረ ስታስቲካዊ ፀብፃብ ትራፊካዊ ሓደጋታት እንታይ እዩ ዝመስል ብዝርዝሩ ሒዝናልኩም መፂና ኣለና። ብደረጃ ሃገር ዝነበረ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 108 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 8፣ ፎክስ መጉዳእቲ ድማ 19፣ ኣብ ንብረ ዝወረደ ዕንወት 427268 ናቕፋ ዝግመት ዕንወት ኣብ ዝሓለፈ 2 ሰሙ ተመዝጊቡ ተዓዚብና። ብዞባታት ደረጃ ዝነበረ ፀብፃብ ምስ ንዕዘቦ ድማ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 3፣ ፎክስ መጉዳእቲ ድማ 11፣ ኣብ ንብረት ዝወረደ ዕንወት 55600 ናቕፋ። ናብ ዞባ ደቡብ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታት 13፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ ኣይነበረን። ኣብ ንብረት ዝወረደ ዕንወት ድማ 43918 ነይሩ። ኣብ ዞባ ዓንሰባ ዝተመዝገበ ስታስቲካዊ ፀብፃብ ምስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 6፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ ኣይነበረን፣ ፎክስ መጉዳእቲ 1፣ ኣብ ንብረት ዝወረደ ዕንወት ድማ 216,000 ናቕፋ ዝግመት ዕንወት እዩ። ምናልባት ምስቲ ዘጋጠመ ሓደጋታት ኣወዳዲርና ምስ ንዕዘቦ ቁፅሪ ሓደጋታት 6 ክነሱ ዘጋጥም ዘሎ መጠን ዕንወት ድማ 216,000 ናቕፋ እዩ። እዚ ድማ ኣብ ዝሓለፈ እዋን ኣብ ዝሓለፈ 2 ሰሙን ኣብ ዞባ ዓንሰባ ዝተኸስቱ ሓደጋታት ክሳብ ክንደይ ኣዕነውቲ ሓደጋታት ምንባሮም ገለ ስእሊ ክህበና ዝኽእል ሓደ ስታስቲካዊ ፀብፃብ እዩ። ናብ ዞባ ጋሽባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 15፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 2፣ ፎክስ መጉዳእቲ 6፣ ኣብ ንብረት ዝወረደ ዕንወት ድማ 58750 ናቕፋ እዩ ነይሩ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብፃብ ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን

0: ሞት ኣይነበረን ከቢድ መጉዳእቲ ሓደ ፎክስ መጉዳእቲ ሓደ ኣብ ንብረት ዝወረደ ዕንወት ድማ 53,000 ናቕፋ ዝግመት እዩ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝተመዝገበ ቁፅር ሓደጋታት 2 ካልእ ዝተረፈ መፀን ሞት ከቢድ ዕንወት ፎክስ መጉዳእቲ ከምኡውን ኣብ ንብረት ዝወረደ ዕንወት የለን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘለና። ናብ ጠንቅታት ሓደጋ ምስ ንሰግር ድማ ከምዚ ኣብዚ ተዘርዚሩ እንዕዘቦ ዘለና እቶም ብቐፃሊ እንጠቕሶም ዘለና ጠንቅታት ሓደጋ ኣብዝሓለፈ 2 ሰሙን እውን እቶም ዝዓበዩ ጠንቅታት ኮይኖም ቀፂሎም ኣለው። ብዝርዝር ምስ እንዕዘቦ መስመር ካዘይምሓዝ 15፣ ሓደገኛ ኣመራርሓ 12፣ ቀዳምነት ዘይምሃብ 16፣ ብዘይ ኣገባብ ንድሕሪት ምምላስ 11፣ ርሕቐትካ ዘይምሕላው ድማ 18 ሓደጋታት ዝኸተሉ ጠንቅታት ነይሮም። ስለዚ ኣብዞም ጠንቅታት እዚኦም ዓቲብና ክንሰርሕ ከም ዘለና እዚ ብቐፃሊ እንረኽቦ ዘለና ስታስቲካዊ ፀብጻብ ገለ መረዳእታ ክህበና ዝኽእል ኣብነት እዩ። ኣብ ዝሓለፈ 2 ሰሙን ካብ ዝተኸስቱ ወይ ድማ ካብ ዝተዓዘብናዮም ሓደጋታት ብስእላዊ መግለፂ ካብኦም እንታይ ክንምሃር ክንዕዘብ ኣብ ንፍትነሉ ድማ ከምዚ እዝንዕዘቦ ዘለና እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ መደበር ዘጋጠመት ሓደጋ እያ። ብሰንኪ መስተ ዘጋጠመ ሓደጋ እዩ። እቲ ዝርዝሩ እንታይ እዩ ዝመስል ጠንቂ ሓደጋ እንታይ እዩ ዝወረደ ሳዕቤን ከ እንታይ እዩ ዝመስል ነዚ ንክገልፀልና ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ናብዚ ዓዲምኒ ኣለና ናብ ዋስክረኩም።
1: እዛ ንሪኣ ዘለና ሓደጋ ብዕለት 19/8/2016 ሰዓት 5 ቢል ይኸውን ወጋሕታ ነይሩ ማለት እዩ። ተኸሳሲ ኣብ ላጌቶ ሰተ ኣምሲ መስተ ድሕሪኡ ካብ ላጌቶ ተወጊሱ ንሓደ ዓርኩ ን4ተ ስመራ ከብፅሕ ኢሉ 4ተ ስመራ ፅሒኡ ክምለስ ከሎ ኣብ ከባቢ መደበር ዘላ ደሴት ትራፊክ ኣብኣ ክበፅሕ ተኸሳሲ በቲ ዝነበሮ መስተ ምስኡ እውን ነይርዎ ድቃስ ተወሳኺ ድቃስ ስለ ዝነበሮ ብኡ ተኺሉ ኣብ ደሴት ኣትዩ ኣብ ልዕሊ ሂወቱ ቀሊል ጉድኣት ኣብ ልዕሊ ምስኡ ዝነበረት ተሳፋሪት ውን ቀሊል ጉድኣት ከብፅሕ ከሎ ኣብ ልዕሊ መኪና ከዓ ከቢድ ጉድኣት ኣብፅሑ። ስለዚ ተኸሳሲ መስተ ሰትዩ በቲ ናይ መስተ ዝኣክል ከዓኒ ናብ ድቃስ ስለ ዘምርሐ ብሰንኪ እዚ ሕጂ ናብ ደሴት ትራፊክ ተኺሉ ኣትዩ። ካብዚ ሕጂ እንታይ ክመሃሩ ዘሎ መሲሉካ ኩሉ ግዜ መስተ ሰቲኻ ተሽከርካሪ ክምራሕ ከምዚ ዓይነት ሓደጋ የጋጥመካ ከምኡ እውን ናብ ድቃስ እውን ከምዚ ዘቀሶ ሰብካብ መስተ ተበጊሱ እቲ ድቃስ ዝመፆ ካብ መስተ ተበጊሱ እዩ። እቲ መራሒ ተሽከርከርቲ ኩሉ ግዜስ ብጥንቃቐ ክመርሑ ኣለዎም። ካብ ኩሉ መስተ ሰትዮም መኪና ክመርሑ የብሎምን። ብሰንኪ መስተን ብሰንኪ ከምዚ ዝበል ክመፁ ናሕ ናይ ድቃስን ብዙሕ ዕንወትን ጉድኣትን ኣብዚ ህወትን ኣብ ንብረትን ብዙሕ ጉዳኣትን ዕንወትን እዮም ስለ ዘለዉ ካብዚ ተጠንቂቖም ክመርሑ ኣለዎ።
0: ዝኸበርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ጠንቂ ናይ ዝንዕዘቦ ዘለና ሓደጋ መስተ እዩ። ብሰንኪ መስተ ብዙሕ ሓደጋታት ክስዕብ እውን ኣብዝሓለፈ እዋን እውን ተዓዚብና ነርና ብዙሕ ሓደጋታት እውን ከም ኣብነት ናብዚ ኣምፅኢናዮ ነርና። ኣብዝሓለፈ ሰሙን ዝነበሩ 2 ሓደጋታት ብሰንኪ መስተ ዝሰዓቡ ምዃኖም ገሊፅና ነርና። ምናልባት እዚ ናይ መስተ ሰቲኻ ዘጋጥም ዘሎ ሓደጋታት ካብ ዕለት ናብ ዕለት እንዳናሃረን እንዳወስኸን ክኸይድ ንዕዘቦ ኣለና። ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ከም ዝሕብሮ ኣብ ዝሓለፈ ቀዳመ ሰንበት ጥራይ 51 መስተ ሰትዮም መኪና ክመርሑ ዝረኽቡ መራሕቲ ተሽከርከርቲ ተታሒዞም ነይሮም። እዚ ድማ ኣብ ውሽጢ 2 መዓልትታት ክንዲ ዝኣክል መስተ ዝሰተዩ ሰባት እንተደኣ ይተሓዙ ኣለዉ ኮይኖም ዘይተተሓዙ ኸ ክንደዮም እንተደኣ ኢልና ሓሲብና እውን እቲ ብሰንኪ መስተ ሰቲኻ ዝግበር ዘሎ መኪና ናይ ምምራሕ ሸለልትነት ክሳዕ ክንደይ ዓብ ምዃኑ እውን ከረዳእና ዝኽእል ነጥቢ እዩ። እዚ ጥራይ ዘይኮነ ኣብ ዝሓለፈ 6 ወርሒ ዝነበረ ስታስቲካዊ ፀብጻብ ፖሊስ ትራፊክ ዞባ ማእከል ምስ ንዕዘቦ ብሰንኪ መስተ ወይ ከዓ መስተ ሰትዮም መኪና ክመርሑ ዝተታሓዙ 767 መራሕቲ ተሽከርከርቲ ተታሒዞም፣ እዚ ድማ ብቁፅሪ ክንሪኦም ከለና ኣዝዩ ብዙሕ ቁፅሪ እዩ። ስለዚ መስተ ሰቲኻ መኪና ምምራሕ ዝግበር ዘሎ ሸለልትነት ካብ ግዜ ናብ ግዜ ይቕፅል ከም ዘሎ እዚ ረኺብና ዘለና ስታስቲካዊ ፀብጻብን እዚ ንዕዘቦ ዘለና ሓደጋን ሓደ ክረዳእና ዝኽእል ኣብነት እዩ። ምናልባት ኣብ ዝሓለፈ 2 ሰሙን ካብ ዘጋጠሙ ሓደጋታት ክንምሃረሎም ንኽእል ሓደጋታት እዚ መስተ ዝሰዓበ ጥራይ ዘይኮነ ካልእ ተወሳኺ ሓደጋ ዝሰዓበ እውን ነይሩ። እቲ ሓደጋ እንታይ እዩ ዝመስል? ኣብ ከመይ ኩነታት ተፈፂሙ? ጠንቂ ሓደጋ እንታይ ነይሩ? እቲ ሰዓበይኑ ኸ እንታይ እዩ? ካብኡ ኸ እንታይ ንምሃር ዝብል ሕቶታት ክምልሰልና እውን መርማሪ ናይዚ ሓደጋ ኣባል ፖሊስ ትራፊክ ዞባ ማእከል ናብ ዝዓዲሚ ኣለኹ ናብ ዋስክረኩም
2: ብዕለት 16 ወርሒ 8/2026 ሰዓት 13:20 መኪና ታርጋ ኤኣር 1148 ካብ ሓሊበት ተበጊሱ ንፀፀራት እናተጓዓዘ ከሎ ኣብ ጎደና ሳዋ ክበፅሕ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ ከም ሰዕበኑ

0: ኣብ ማኪና ከቢድ ዕንወት ኣብ ልዕሊ ነብሱ ከዓ ከቢድ መጉዳእቲ በፂሑ ኣሎ። ጠንቂ ሓደጋ ናይዛ ሓደጋ ዝፈፀመት ናይዛ ማኪና እዚኣ ሓደገኛ ኣመራርሓ እየ። ሕጂ ሓደገኛ ኣመራርሓ ክንብል እንተደኣ ኮይና ሓደ መራሒ ማኪና ክገብሮ ዝግብኦ ኩነታት መገድን ኩነታት ነብሱን ኣብ ግምት ከየእተወ ብምጓዓዙ ዘጋጠመ ሓደጋ እዩ። ምክንያቱ ኩነታት መገዲ ምስ ኩነታት ጥዕና ምስ ኩነታት ኩነታት ናይ እምሮ ናይ ኣካላዊ ኩነታት ናይቲ ሰብ ኣብ ግምት ከየእተወ ብምካዱ ዘጋጠመ ሓደጋ እዩ። ንኣብነት ሰብ እዚ ኣካላዊ ስንክልና ኣለዎ። ኣካላዊ ስንክልና ጉዱእ እዩ። ሓደ እግሩ ፍሬኖ ኣብኒን እዩ ዝብል ኣብ ጥዕናዊ ማኪና ንድሕዳ ክንዛርብ ኮይና ዋላ ሓንቲ ጉለት ኣይነበራ። እንተኾነ ግን በቲ ናይ ኩነተ ኣካላዊ ጉለት ናቱ ፍሬኖ ብግቡእ ክረግፅ ስለ ዘይከኣለ መኪና ኣብያቱ ሓደገኛ መራርሓ ብጠንቂ ሓደገኛ መራርሓ ካብ መጎዱ ንየማን ምምፃእ ምስ ፓሎ ኤሌክትሪክ ተጋጭ ሓደጋ ፈፂሙ። እቲ ድሰዕበየ ሳዕብየን ክንገልፅ እንድሕር ዳኣ ኮይና ኣብ ነብሱ ከቢድ ጉድኣት ወሪዱ ክሳብ ሕዲ ሆስፒታል እዩ ደቂሱ ዝርከብ ዘሎ። ኣብ ንብረት ከዓ ከቢድ ዕንወት ወሪዱ ኣሎ። ካብዚ ክንምሃር ዝግባኣና ኩሉ ግዜ ሓደገኛ መራርሓ ምናልባት ኩነታት ፅርግያ ኩነታት መኪና ኣብ ግምት እቲና ክንጓዓዝ ከም ዘለና ያነ ሕጂ መልእክቲ ዘመሓላልፍ። ፍሬን ሕጂ የማን ስለ ዘሎ የማን ይስንኩል ሰብዚ ሕጂ ብግቡእ ክረግፅ ስለ ዘይከኣለ እቲ ናብ ሓደገኛ መራርሓ ክሰጊሩ ማለት እዩ። ነዚ ሕጂ ኣብዚ ኩነታት ኣካልና ምስ ኩነታት ፅርግያ ኣብ ግምት እቲና ክንመርሕ ከም ዘለና መልእክቲ ዘመሓላልፍ።
1: ዝኽብርኩም ተኸታተልትና፣ ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፀልና ዝፀንሐ ምናልባት ሰባት ነይሮም እንተትኾኑ ክንደይ ሰባት ክልከሙ ከኣሉ በዚ ሓደጋ እውን ምግንዛቡ ኣገዳሲ እዩ። ኩሉ ግዜ ኩነታት ጥዕናና ኣብ ግምት እቲና መኪና ክንመርሕ በዚ ኣጋጣሚ እውን መልእኽትና ከነመሓላልፍ እንደሊ። እዛ ትዕዘብዋ ዘለኹም ቪድዮ ድማ ገለ ሰባት ንፅባቐ ክረምቲ ማይ ኣብ ዝሃርመሉ ኦዱ ዝነበረ እዋን እቲ ፅባቐ ንክስእሉ ማስእሊ ኣብ ዘልዕልሉ ዝነበረ እዋን ኣጋጣሚ ዝተኸስተ ሓደጋ ነይሩ። እቲ ዘጋጠመ ሓደጋ እንታይ እዩ ዝመስል ንከታተሎ።

0: ብመሰረት ስታስቲካዊ ጸብጻብ ፖሊስ ትራፊክ ኣልኮላዊ መስተ ሰቲኻ መኪና ምምራሕ ዓመታዊ ልዕሊ ካልኦት ዝተፈጸሙ ሓደጋታት ዕቤት ዘርኢ ዘሎ ጥንቅታት ሓደጋ እዩ። ኣልኮላዊ መስተ ሰቲኻ መኪና ምምራሕ ንሱ ዘስዕቡ ሓደጋታት ድማ ኣብ ሰብን ንብረትን ፎኪስ ከቢድ ክሳብ ናይ ሞት ሓደጋ፣ ኣብ ንብረት ድማ ብኣሽሓት ዝቝጽር ናይ ገንዘብ ዕንወት ብተደጋጋሚ ከስዕብ ጸኒሑን ኣሎን። መስተ እንተርፎ ክሳራ መኽሰብ የብሉን። ብፍላይ ኣብ ኣፍሬቲ ዜጋታት ሓንቲ ሃገር ከቢድ ሃስያ ይውርድ። ብዘይካዚ መስተ ኣብ ጥዕናዊ፣ ማሕበራዊ፣ ኣእምሮኣውን ቅጠባውን ሃሲኡ ብቐሊል ዝግመት ኣይኮነን። ስለዚ ድማ እዩ ኣልኮላዊ መስተ ሰቲኻ መኪና ምምራሕ እንትርፎ ክሳራ መኽሰብ የብሉን ዝተባህለ።
1: መስተ ሰቲኻ መኪና ኣይትዘውር ወይ መስተ ሰቲኻ ተሽከርካሪ እንትኾነ እትኾን ኣይዘውር ንብል ንድሕነት፣ ምክንያቱ መስተ ሰቲኻ ህይወት ብብዝሒ ይጠፍእ። ከቢድ መቁሰልቲ፣ ከቢድ ቀሊል መቁሰልቲ፣ ስንክልና ይጠፍእ ስለ ዘሎ ነዚ ንኸይመፅእ መስተ ተሰቲኻ ማኪና ኣይትዘውር ዝብል መምርሒ ዘለና። እዚ ድማ ተጠንቂ ዝመፅእ ዘሎ መስተ ሰቲኻ ብብዝሒ ሓደጋታት ከቢድ እሞ ከዓ ስድራ ቤታት ዝህሰዩ ኣለዉ። ምክንያቱ ኣካል ጎድላ ኣሎ ሰብ

0: ኣላይ ስድራ ነበረ እውን እመውት ኣሎ እታ ስድራ ስንፈላል ትኸውን ኣላ ተዛዕበይ እውን ስንክልና ስንክኢሎም እውን ካብ ኩሉ ነገር ዝተረፍሎ ስለዚ መስተ ሰቲኻ ኣይትዘውር ኢና ንብል ንሕና እዚ ከዓ ካብ ዝተፈላለየ ግዜ መእረምታ ንህቢና ቁፅፅር ነካይድ ኢና ኣብ ርእሲ እዚ ግንቲ ሕብረተሰብና ገና ደይነቕሓሉ ጉዳይ ዘሎ ናይ መስተ ጉዳይ እዩ
1: ኣልኮላዊ መስተ ሰቲኻ ምምራሕ ክልኩል እዩ መስተ ሓደ ካብ ኣወለፍቲ ባእታታት ብምዃኑ ዋላ እኳ ኣብ ጥዕናዊ መዳይ ሃስያ እንታለዎ ደጋጊምካ ክትሰትዮ ዝዕድን እዩ ብመንፅር ደጋጊምካን ልዕሊ ዓቐል ምስታይን ከዓ ውፅኢቱ ንሓደጋ ዘቃልዑ
0: ክንዲ ናይ ሰተ ሰከንዲ ጉዳይ መስተኻ እናፊስካ ማኪና ትዝውር ዳሓና ኣለኹ እንዳበልካ ነዊሕ ግዜ ማኪና ክትዝውር ምድላይ ካብቲ ዝሰተኻሉ ቦታ ንብፃይካ ድ ወይ ካልእ ታኸስ ጌርካ ፅሑነ ክንዲ ምባል ብማኪና ገይረ ክኸይድ እየ እንዳተባሃለ ነቲ ሓደጋ ካብ ግዜ ናብ ግዜ የካብዶ ኣሎ
1: እቲ ሰትዮ ዓቐን ናይ ኣልኮል ኣብ ደምካ ተዓቂኑ ብመሰረት ዓንቀፅ ሕጊ 5-3 ዝኽስስ ምዃኑ ይሕብር ኣብ ዝበዝሕ መረዳእታና እንተሎ ግን ኣልኮላዊ መስተ ልዕሊ ዓቐን ሰቲኻ ምምራሕ ንሰብ መካየን ጥራይ ዝምልከት ኮይኑ ኢና ንርድኦ እንተኾነ ግን ብተሽከርከርቲ ዝፍለጣ ሽግለታን ሞተር ሳይክልን እውን መራሕትን ኣብ ግዜ ምንቅስቓሶም መስተ ሰትዮም ክመርሑ ንዕዘብ ኢና እዚ ድማ ከምቶም መራሕቲ መካይን ንሓደጋ ዝተቓልዓኻ ምዃንካ ምዝከር ኣገዳሲ እዩ
0: ንሕና ኩሉ ግዜ ኣብ ለይቲ ኹን ቀትሪ እውን ኣይንብልኒ ኢና ተፍትሽ ነካይዶ ዋላብ ቀትሪ እውን ተገጢምና ዘጠራጥረና ሰብ መስተ ንጥርጥሮ ሰብ ጠጥዋ ኣቢልና ክንሓቶ ኣምፂና ክንዕቁኖ ስራሕና እዩ ማለት እዩ መምርሒና እዩ እቲ ዝያዳ ኣብ ለይቲ ንፀቕጠሉ ግን ትበዝሕ ኣብ ሕብረተሰብና ኣብ ቀትሪ ኣብ ስራሕ ካልእ ዋኒኑ ስለ ድውዕል ኣብ ለይቲ ኣብ ትባራት ኣብቲ ለይታዊ ትልሂት ትንቀሳቐስ ብኸምኡ ኢና እቲ ለይቲ ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለየ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቓሱ ሕራ ጠራጢርካ ወይ ካብ ባር ክወፅእ ከሎ ፍሉይ ምልክት ተሪኢካሉ ጠጠዋ ኣቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰት ምሸት ክሕዙና እዮም ድብሉ ሰባት ኣለ ኣነ ግን እንታይ ድብል ካብ ፖሊስ ትራፊክ ጥራይ ደኮና ክንጥቀቕ ዘለናስ ንሂወትና እቲ ምዕቃንሲ ንሕና ክነጥቁዖ ወይ ንክትቆፃ ኢልካ ይኮንካ ንሂወት ድሕነት እዩ ከምዚ ቀዲሞ ዝበልካ ክንደይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩምና ሓዲርኩም ዓቂንኩም ሕሽኩምና ዝብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ መስተ ሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣለዉ ክንደይ ቆልዑ ዝስንክል ኣለ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣሎ ንከምዚኢታት ንድሕነት ሕብረተሰብ ምዃኑ ክንርድእ ንኽእል እቲ ንሕና ግን ኩሉ ግዜ እታ ደምፃኻ ርእስቲ ቀትሪ ንብል ለይቲ ንብል ብመስተ ጥርጥርና ሰብ ኣብ ዝኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ
1: ዓመታዊ ጠንቂ መስተን ሳዕቤናቱን ዕቤት ዝርእየሉ ዘሎ ምኽንያት እንታይ እዩ ሸለልቲ ንዶ ዋላስ ዋሕዲ መቕፅዓት እዩ ዘተባብዕ ዘሎ ክንብል ንሓላፊ ምቁፅፃርን መቕፅዓትን ኣብ ፖሊስ ትራፊክ ዞባ ማእከል ኣቶ ኢሳቅ ያቆብ ሓቲትናዮ ነርና
0: እቲ መስተ ጠንቂ ዝኸውን ዘሎ ምንታይ ዝበዝሕ ዘሎ ንብል ዘለና መቕፅዓት ውሒዱ ማለት ኣይኮነን ሕጂ ናይ መስተ ንድሕር ክንከስስ ኮይና እዚ ከም ኖርማል ክስቲ ኮንካ ንተወሶ ነቲ ሰብ ጠርጢርካ ዮ ኣብ ትንቀሳቀሰሉ ሰብ ዝሰትዩ ኣሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገሱ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁ ንኽእል እዩ መስተ እንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፃዕት ይኮና ንቕፆ ተኸሲሱ ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ይጥ
1: ኣልኮላዊ መስተ ሰቲኻ ኣይኮነ ንዶ መኪና ክትመርሕ ኣብ ሲቪላዊ ህይወትካ ትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር ከም ዘካየዱ እዩ ዝጥቀስ ኣብ ከምዝህሞት እቶም ብሰንኪ ኣልኮላዊ መስተ ተሰኒፎም ሓደጋ ዘቃልዑን ኣብ ምምራ

0: ሓንከለዉ ዝተረኽቡን ብኣኽበርቲ ሕጊ ፖሊስ ትራፊክ ኣብ ዝሕተትሉ ግዜ ዝተፈላለየ መልስታት ከም ዘቕርቡ እዩ ዝግለጽ።
1: መስተ ሽግር መፍትሒ ይኩረት ዋላ ሰቲኻ ሓዲርካ ኮ ፅባሕ ንግሆ ምሳኻ ኣላታ ሽግር ይፍኮሰትም እኳ ተወሳኺ ሽግር ኢና ንውስኽ ዘለና መስተ ሰቲኻ ሽግር ኣለን ተጨኒቐ ኢልካ ማኪና ዝውር ሓደጋ ትፍፅም ሰብ ትሃርም ኣካል ሰብ ተጉድል ትድኸፍአ ነቲ ሽግር ሽግር ወሲካ ኣለካ ሕጂ መብዛሕትኦም ከምዚኦም ዝብሉካ ገለ ከዓ ተሓጒስና ድብሉ ከዓ ኣለዉ ውሱናት ተሓጒስና ብሉካ እሞ መዛሓጎስ ዓቐ እንዘይ ትገብረሉ መስተ እንድሕር ሰቲኻ ሲ ዋላታኸሲ ንሕና ከምኡ ኢና ንብል ጂ እታ ማኪናካ ድላቶ ትገድፋ ወይ ኣርክኻ ካልእ ፅዋዕ ሰብተሎ ፀዊዕኻ ሕሽከያ ከይድ ንብሎም ኣብ ፀሓ ንክትብሎ ትኽእል ኢኻ ግድነት ብማኪና ክኸይድ እየ ኢሎም ግን ነቲ ጉዳይ ኣብ ሓደጋ ከቢድ ሓደጋ ዘጋጥሞም ሰባት ኣለዉ ነዚ ከምዚ ዓይነት ትጠንቂ ንብሎ ንሕና ሕጂ እዚኢታት እዩ ኮሎ ገና ነብስኻ ክትኣልን ትኽእል ኢኻ
0: ብመስተ ተሰኒፍካ መኪና ክትመርሕ ሓብ ትጅምረሉ እዞም ስዕቡ ኣሉታዊ ክስተታት የስዕቡ። ፍጥነት ናይ መኪና ይዓቢ፣ ንምቁፅፃሩ ትሽገር፣ ናይ ምምራሕ ዓቕሚ ተራእይነትን ተገዳስነትን ይጎድል፣ ሸለልትነት ጥርዚ ይዓቢ፣ ናይ ምርኣይ ኮነ ምስማዕ ዓቕሚ ይትሕት፣ ቅልጡፍ ግብረ መልሲ ካብ ምሃብ ትኽልከል፣ ውንኻ ተጥፍእ፣ ድኻም ኣካላት የስዕብ። በዝን ካልእን እስዕብ ሸለልትነት ተደሚርዎ ኣብ ኣካልካን ኣካል ብፆትካን ከቢድ ሰዕብን ትኸትል።
1: ብሓፈሽኡ ትሕጊ መስተ ሰቲኻ ተሽከርካሪት ኣይትዝውር ይትብል ዋላ ፈኪሱ ኹን ዋላ ቀሊሉ ኹን መስተ ሰቲኻ ተሽከርካሪት ኣይትዝውር። እንተ ሰቲኻ ከዓ ኣብ ደለኻ ይዕርፍ ወይ ብካልእ ትራንስፖርት ተጠቐም። እዚ ዓቐናት ትብልናካ ኣቐዲሞ ክተቐሰልካ ፀኒሐ ዓባይ ማኪና ናይ ንግዲ እንድሕር ሕጁ ሰብ ዚ ዓባይ ማኪና ሕጁ መስተ ሰቲ እንድሕር ንርሑቕ ቦታ ትገሽ ኮይኑ ንምንታይ ትሕጊ ትሕቲ 30 ገይርዎ ዘሎ ኣብ 30 ምፅዎ ዘሎ ምክንያቱ ከቢድ ጉዕዞ ስለ ትኸይድ ሰብዚ እንድሕር ከምዚ ሰትዩ ትጓዓዝ ተኮይኑ ኣብ መወጣእቱ ካ ዋላ ዳሓን እንተሎ ፎኪስ መስተ ሰቲ እንታ ኣለ ምስ ጉዕዞ ግን ክታኸስ እዩ ክደክም እዩ ዳሓን ኣለኹ እንዳበለ ዝኸይድ እዩ ኣብ ፀድፍካ ካእቲ ዝበዝሑ እዞም ዓበይቲ ማካይን ተሪኢኹሞ ኮሚታት ደጋጥመና ኣሎ ዳሓን ኣለኹ ኣነ ቀሊል መስተ ሰት ክልተ ቢራ ሰት የብሉካ ክልተ ዋንጫ ስዋ እንዳጥምቀዶም እዳውራይ ሰት የብሉ ግን ምስ ጉዕዞም ምንዋሕ ከትክሞም ይኽእል እዩ ክድኽሙ ከለውን ድቃስ ክመፅእ ኽእል ምፍዛዝ ክመፅእ ኽእል ናይ ኣካላትካ ደይምቁፃር እውን ክመፅእ ኽእል እዩ ፍሬኖ ብግቡእ ክትቋፀሮ ይትኽእልን ምስ ዘሎ መገዲ ናና ፀቢብ ምዃኑ መገዲ ባፅዕሮ እዮ መገዲ ከረንኪዶ ድሕር መስተ ደዚዝ ካለካ ሲ ነታ ኣካላትካ ክትቋፀፅሮ ይትኽእል ኢና ምፅዳፍ መፅ እዩ ማለት እዩ ከዓ ሞት መፅእ ዕንወት መፅእ እተ ንኣሽቱ ማኪና ንብለን ዘለና እውን ካብ 50 ንላዕሊ ንብለን ኣለና ቁሩተይ ካብቶም ናይ ንግዲ ሂቦዎም ኣሎ ማለት እዩ እዚ ልዕሉ ድኸይቲ ኮይኑ ግን ኩሉ ግዜ ናይ ምቁፃር ናይ ማኪና ፀጋም ከምፃልካ እዩ እ ሓፂር ጉዕዘና ንጓዓዝ ካብ ከተማ ንገዛየ ፎኪስ መስተ ሰት ይብልካ እታ መስተቲኣ ንዑ ኣካሎት ቋፀሮ ትኽእል ትኸውን ንገለ ሰባት እውን ዘይተጥቅሞም ክትከውን ትኽእል ሕጂ ነዚ ብምግማት ሕጊ እንተ ሰቲኻ ኣይትዝውር ተሽከርካሪት ኣይትዝውር እያ ትብል ሓጊ እንድሕር ሰቲኻ ኮንካ ካልእ መጓዓዝያ ተጠቐም ወይ ኣብ ዘለካ ይዕርፍ ኢና ንብለና ምስ ዘጋጥመና ተመክሮ ነገረካ እዚ ኣብዚ ምሳሓዝናዮም ዓቂድና ንሕና ሕጂ ንገዛኹም ክይድ ኢና ንብሎም እታ ማኪና ትሓዝ ተኣርኮል ተዓቂን ኣሎ ማኪና ንመፍትሕ ንሕዝ ከይት ገዛካ ዓሪፍካ ፅባሕ ምስ ኣዝዩ ደኽፍአቲ ኮይኑ ከዓ ካልእ ስጉምትውን ትወዝሉ ኢኻ ማለስ ምዕረፍ ትገብረሉ ሕሽከያ ተሓድር ምግቦም ዝተረድኦ ሕጂ ውሕስነት ገይሩ ፋይል ተፃሪዩ ኣብ ቤት ፍርጅ ተቐርብ እንታይ ብልካ ንጎቶም ገለ ለባማት ጅምስ መፁ ዓቂን ካብ ሰትካ ዋይ ትማል ዳ ድሒንኩም ናኹም በቲ ነበርኩ ከይደ ነረ ትኸውን ሲ ካብቲ ዝሓስኩም ንባር ናብ ካሊእ ቐፀል ሓሲቡ ነይረ ካብኡ ከዓ ናብ ገለ ዓድታት ከይደ ሓሲቡ ነረ ጉዕዞ ነርኒ ስኢሎም ኸትኩ ምጥፋእኹ ነረ ፖሊስ ትራፊክ ዚ ንድሕነትና ይኹም ፊርኩም ኣድሒንኩምኒ ከምዚ ሽግራት መጋጠመኒ ነይሩ ዝብሉ ከዓ ኣለዉ ክንደይ ነቲ ስራሓት ንሓና ድርእዎ ንድሕነቶም ምዃኑ ትፈልጥዎ ኣለዉ ሕጂ እቲ ጠንቅታት ግን ተፈላለየ ምክንያታት እንዳምፃኻ ካልእ እውን ምስኡ ትኸይዳ ኣሎ ተፈላለየ ውራያት ከም ንግደት ድዩ ኣመኽኒኻ ህዝባዊ በዓላት ኣለዉ።

ላሲ ምስድረኻ ክትሕጎስ ብገባብ ክትውዕሎ ዳ እዩ እምበሪ ኣብ ምኽንያኻ ንዑ ካብ ገዛኻ እቲ ባህላዊ መስተ ጀሚርካ ድሓር ኣብ ናይት ኣብ ዳባራት ምሳይ ብኡ ተበገሰ ከዓ ኣብ ሓደጋ ናብ ድየድልን ክሳይ ምስኡ ተኸይድ ናይ ባህላዊ ዓመታዊ በዓላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጥዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቂ ንብሎ ንሓን ሓጂ ከም መምኽንያታት ተጠቒሙ ነት መስተ ጥቀብሉ ሞ ኣብ ከቢድ ሓደጋ ኣብ ደይከውን ዕንወትን ይበፅሑ ኣለዉ ኢና ንብል ማለት ትገምጋም ናና።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ኤርቲቪ ብፍላይ ድማ መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ኣብ ዘለኹም ዕዙዝን ልባውን ሰላምታ ናብፃሕኩም ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕሚ ዜማ ከምኡውን ተኸታታለይት ፊልም ሓደ ብሓደ ሰሪዕናልኩም ኣሎና ክትከታተሉና ብክብሪ እናዓደምና ሰናይ ንዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና ድማ መደብና ከም ወትሩ ብደርፊኢና ክነፍልሞ ብሓባር ንከታተል

ካይዘን ዝብል ፍልስፍና ናይ ጃፓን ነቲ 5ኤስ ዝብል ደረጃታት ናይ ካይዘን ሰጊሩ ብዙሓት ትካላትን ማሕበራትን ነዚ ሜላ እዚ ብምጥቃም ኣብ ስርሐን ዓበይቲ ለውጥታትን ምምሕያሻትን ብምግባር ክዕወታል ተርአን እየን። እዚ ናይ ካይዘን ማለት 5ኤስ ዝብል ደረጃታት ኣብ ሃገርና እውን ተኣታትዩ ዓንበርበብ ሸር ካምፓኒ ዳርጋ ንዓመትን 6ሽተ ወርሕን ዝኣክል ክጥቀመሉ ድሕሪ ምፅናሕ ኣብ ስርሖም ዘምፅኦ ዓበይቲ ለውጥታት ዓወታትን ኣመዝጊቦም እንታይ ዝብል ቅነ ናይ ዓወት ናይ ካይዘን ፅንቢሎም ነይሮም። ነዚ ዝደስስትሕዝቶ እምበኣር ኣብ መደብ ቆላሕታ ክቐርበልና እዩ። ክትከታተሉ ብኸብሪ ንዕድመኩም።

ኣብዚ እዋን እዚ ምዕቡላት ዝበሃላ ሃገራት ጸጋታትን ስለ ዝወደባን ኣፍራይነትን ስለ ዝዕበያንየን ናብ ጎደና ምዕባለ ዝጓዓዛ ዘለዋ ነዚ ረኺቡንኦ ዘለዋ ምዕባለ ኸኣ ብሓንሳብ ዘይኮነ ብዘገምታ ብዝመጸ ለውጥን ንምህያሽንን ክረጋግጾ ክኢለን ኣብ ርሑቕ ምብራቕ እትርከብ ሃገረ ጃፓን ድሕርቲ ኣብ ካልኣይ ኩናት ዓለም ዝወረዳ ዕንወት ቀልጢፋን በሰል ኣሕወያ ኣብ ሓዲድ ምዕባለ ክትጓዓዝ ዝኽኣላ ብካይዘን ዝፍለጥ ቅጻል ምሕያሽ ዝብል ናይ ምሕደራ ፍልስፍና ሒዛ ብምኻዳያ ኣብዚ እዋን እዚ ሓንቲ ካብተን ዝማዕበላ ሃገራት እናተባህለት ትጥቀስ ዘላ እዚ ቅጻል ምሕያሽ ዝብል ትርጉም ካይዘን ድማ ኪንዮብ ጃፓን ኣብ ዝተፈላለዩ ሃገራት ተኣታትዩ ውፅኢቱ ብግብሪ እናተረኣየ ይመጽእ ኣሎ ኣብ ሃገርና ኸኣ ኣብ ወኪል ቲዮታን ያማሃን ዝኾነ ትካል ዓንበርበብ ሽር ካምፓኒ ቀጻሊ ክስራሓሉ ጸኒሕና ኣሎ እዚ ብካይዘን ዝፍለጥ ፍልስፍና ምሕደራ ኣብ ትካሎም ዘምፀ ለውጥን ፈጢርዎ ዘሎ ናይ ጋንታ ስራሕን ንኻልኦት ትካላት ኣብነት ክኸውን ስለ ዝኽእል ብምባል ኣብ መደብ ቆላሕታ ኣቕሪብና ኣለና ሰናይ ምክትታል

ኣምበር በብሽር ካምፓኒ ብሓፈሻ ምዕራይን መሸጣን መካይን ዝነጥፍ ዓብ ትካል እዩ። ኣብቲ ትካል ዘሎ ኩሉ ኣገልግሎታት ምስ ዓማዊል ዝተሓዝ ብምዃኑ ዝውሃብ ኣገልግሎት ብፅፈቱን ዝወስዶ ግዜን ብሉፅ ክኸውን ምፅዓር ዝዓበየ ዕላማ ናይቲ ትካል እዩ። ብዓብዩ ዝባኽን ፀጋን ንስራሕ ዝዕንቅፍ ኣሰራርሓን ክህሉ የብሉን ዝብል ፍልስፍና ካይዘን ተመርሒ

0: እዮም እዮም ዝዓዩም። ይኹን እምበር ነቲ ክበፅሕዎ ዝደልዩ ደረጃን ዝህብዎ ኣገልግሎታትን ቀጻል ምሕያሽ ብዝገብርዎ ዘለዉ ፃዕሪ ከዓ ቀጻል ለውጥታት ክገብሩ ከም ዝኽኣሉ እዩ ዝጥቀስ።
1: ፋይፍ ኤስ ክንብል ከለና ሓደ ኣካል ናይ ካይዘን እዩ። እዚቲ ካይዘን እንታይ እዩ? ካይዘን ማለት ኣብቲ ተዋፊርካሉ ዘለካ ስራሕ ቀፃሊ ለውጥን ዕቤትን ምምፃእ እዩ። እዛ ካይዘን ግን ካይዘን ትምልካ ይተኣትዋን ኢኻ መድረኻት ኣለዋ። እዚ ተቐዳመይቲ መድረኽ ፋይፍ ኤስ እያ። ብድሕሪኡ ፋይፍ ኤስ ምስ ሓለፍካ ቲፒኤም ይበሃል ኣሎ፣ ቶታል ፕሮዳክት ሜንተናንስ። ድሓሪ ካብቲ ካይዘን ተኣቱ ሕጂ ዛብዛ ፋይፍ ኤስ ክንዛረብ ተዳ ኮይና ካብ ንጅምር ምናልባሽ ኣብ ዓንበርበብ ካይዘን ክበሃል ከሎ ካብ 2009 ናትሒዙ ብዙሕ ስራሕና ኣሉ። ንሱ ከዓ ምስቲ ውክልና ናይ ቲዮታ ብሳቶም ዝህብሩና ዝነበሩ ምክሪ ነቲ ናይ ካይዘን ንጥፈታት ነካይዶ ነርና። ኣብዛ ሕጂ ዘሎናይ ኣብዛ መዛርእስና ተዛሚዳ መታ ሓደ ጥርኑፍ ሓበሬታ ክህሉ እዛ ፋይፍ ኤስ ካብ ንጅምራ ዓመትን 6 ወርሒን ገይራ ኣላ። እዚ በቲ ካብቲ ክትቀድሚ ሕጂ ዋላ ይንበር ወይ ድማ ንጀምሮ እምበር እዚ ሕጂ ሒዝናዮ ዘለና ወራ ድባ ብዝለዓለ ደረጃ ብምክሪ ናይ ኩባንያ ቶዮታ ኹን ካልኦት ዝወሃበና ሓበሬታታት ብፍላይ ጴጥሮስ ፕሮፌሰር ጴጥሮስ ኣብርሃ ዝበሃላሉ ኣብ ጃፓን ዝቕመጥ እሱ ብዝሃበና ትምህርትን ምቕላስን እዚ ናይ ፋይፍ ኤስ ካብቲ ንሕና ንፈልጦ ዝነበርና ብዝለዓለ ደረጃ ብስነ ፍልጠታዊ መንገዲ ክነታእታት ወፈቲና ማለት እዩ። ድሓራፍታት ትርጉም ንድሕር መፂና ፋይፍ ኤስ ሓሙሽተ ኤስ እየን። እዚ ፋይፍ ኤስ ግን እንታይ ረብሓታት ኣለዎ ኢና ክንብል፣ ፋይፍ ኤስ እንድሕር ድኣ ኣብቲ ትካል ኣትዩ ብዙሕ ረብሓታት ኣለዎ። ሓደ ኣፍራይነት ይዓቢ፣ ፕሮዳክቲቪቲ ማለት እዩ። ካልኣይ ቅርጥውና ኣሎ፣ ሳልሳይ ድሕነት ኣሎ፣ ረብዓይ እውን ዋላ እዚ ናይ ቲም ወርክ እውን ክሕግዝ ይኽእል እዩ።
0: ዓብ ምዕባለ ዝመጽእ ብቐጻልን ዘይቋረጽን ንእሽተይ ምሕያሽ እዩ ዝብል ፍልስፍና ካይዘን ኣብ ባህሊ ስራሕን ምሕደራን ለውጢ ብምምጻእ ኣብ ኣፍራይነትን ኣበርክቶን ጽቡቕ ክትስጉም ይሕገዝ። ብዘይካዚ ዘጋጥሙ ጸገማት ኣብ ግዜኡ ክፍትሑን ሰራሕተኛታት ድማ ዘለዎም ናይ ስራሕ ጸገማት ብምቕራብ ንምሕያሹ እማመታት ከቕርቡ ዝድርኽ እዮም። ኣብ ዓንበርበብሽር ካምፓኒ ድማ በዚ ኣገባብ እናሰርሑ ዘምጽዎ ለውጥታት ክገልጹ ከለዉ
2: ፋይፍ ኤስተን ምምማይ፣ ምስራዕ፣ ምፅራይ፣ ቀጻልነት ዘለዎ ነገር ምውሓስ ዝብላ ዝተፈላለያ ናይታ ፋይፍ ኤስ ፓርቲስ ኢና ክነፅንዕ ቀኒና ብጣዕሚ ለውጢ ኣርኢና ክንብል ንኽእል። ብፍላይ ካብ ዲፓርትመንትና ማለት እዩ ሓደ እቲ ናይ ጋንታዊ ስራሕ ክምዕብል ክኢሉ ይህን ይህን እንዳተባሃል ካብ ዛዕባ ፋይፍ ኤስ ምዝርራብ ነይሩ፣ ዲስካሽን ምግባር ነይሩ፣ ተሓጋጊዝካ እቲ ዘየድልየካ ነገር ምፅራይ ነይሩ። ሕጂ ኣብዚ ሕጂ ንታ ናትና ዲፓርትመንት ክንሪያን ከለና ከዓ ዳርጋ ብፋይፍ ኤስ ወቂባ ክንብላ ንኽእል ማለት እዩ።
3: ብዙሕ ፍልል ዩ ዘለዎ ኣብ መጀመርታ ዝነበርናዮን ሕጂ ከመይ ስራሕና ይኸይድ ኣሎን ብጣዕሚ ፍልል ኣለዎ። ስለምንታይ እቲ ፋይፍ ኤስ ንስራሕካ ቅልጡፍን ፅፉፍ ኩሉ ውፅኢታውነት ንምዕባይ ዝሕግዝ ስጋብ ዝኾነ ካብ ኣብዓሚ ንሰርሓሉ ዝነበርና ኣሰራርሓን ሕጂ ከመይ ኮይኑ ዘሎ ኦፊስና ኩሉ ንዓና ዘለዎ ንብረታት መሳርሒታትና ከመይ ኣለዉ ንሪኦ ስለ ዘለና ኣዝዩ ብጣዕሚ ኣዝዩ ሓጋዚ እዩ። ንስራሕ ሲ ንኩሉ ውፅኢታውነት ይኹን ንቅልጣፈ ስራሕ ንኩሉ ሓጋዚ እዩ። ኣዝዩ ብዙሕ ፍልል ኣለዎ ካብ ዓምን ሎምን ማለት እዩ።
4: እቲ ሓፈሻዊ እቲ ለውጢ ኣብቲ ሰብ ናይ ባህሪ ለውጢ ገይሩ ንዑ ርዒሞዎ ምስ ከደ እንዲቲ ዛዕበየ ዓወት ዝበሃል ሕጂ ብከምኡ መፅር ክንሪኦ ከለና ብዙሕ ፃዕሪ ተኻይድሉ ማለት እዩ። ሕጂ ካብቲ መጀመርያ ዝነበረ ሳብ ሕጂ ክንሪኦ ከለና ግን ብዙሕ ፀፊፉ፣ ብዙሕ ዘየድሊ ተኣልዩ፣ ብዙሕ ተወጋጊኑ ሕጂ ብዙሕ ለውጥስ ኣሎ። እዚ ሙሉእ ብሙሉእ ሚኢቲ ከም ሚኢቲ ኣይትዓግብን ኢኻ ኩሉ ግዜ ለውጥ ኣሎ፣ ግን ብዙሕ ለውጢ ግን ተገይሩ ማለት እዩ።
0: ኣብ ስራሕ ኣብ ንወፍረሉ ግዜ እቲ ንዓሞ ስራሕ ብብሉፅነት ኣብ ሰዓቱ ክንውድእ እንተ ኮይንና ንስራሕና ቀልጢፍና ከይንውድእ ዝዓግቱና ፀገማት ምልላይ ቀዳማይ ዕላማ ፍልስፍና ካይዘን እዩ። ዓንበርበብሽር ካምፓኒ ንኣስታት ዓመትን 6 ወርሕን ኣብ ዛዕባ ዝኣተኪሩ ሳላ ዝሃቦ ስልጠናታትን ዘተኣታተዎ ኣገባባትን ኣብዚ እዋን እዚ መዓልትን ቅንያትን ዓወት ዝብል ሰሙን ብምግባር ነቲ ዝረኸቡ ዓወታትን ተመክሮታቱን ንካልኦት ትካላት ኣካፊሉሎም። ቁርጥውነት ኣብ ኩሉ ነገር ማለት ኣብ ፀጋታትን ግዜ ምህላው ኣገዳሲ እዩ። ብውሑድ ፀጋታት ዓብ ስራሕ ምስራሕ ኣብ ታሪክ ብረታዊ ቃልስና ዝተረኣየ መስተንክር እዩ። እዚ ግብራዊ ስራሕ ከዓ ኣብ ስነ ፍልጠታዊ መንገዲ ኣብ ፍልስፍና ካይዘ ንረኽቦ ኣብ ዓንበርበብሽር ካምፓኒ ዝተረኣየ ዓወት ድማ ነቲ ስራሕ እተዓሞ ዘየድሊ ኣቑሑ ይኹን መሳርሒታትን ኣብ ምውጋድ፣ ፅሬት ትካል ኣብ ምሕላውን ዘየድልዩ ንብረት ኣብ ምጉሓፍን ብሓፂር መንገዲ ክስራሕ ዝኽእል ኣገባብ ብምጥቃም ነቲ ዘየድሊ ኮለል ዘብል ዝነበረ ኣገባብ ምቕያር፣ ፅፈት ቤት ፅሕፈታት ምሕላው፣ ንብረት ኣቦቱ ምቕማጥ ወዘተ

0: ካብቲ ተረኪቡ ዘሎ ዓወታት ምዃኑ ይሕብሮም።
1: እወ ኣብ መጀመርታ ብዙሕ ነገራት ዝጎለካ ኣሎ። ከም ስራሕተኛ ኮይንካ ንከባቢ ስራሕ ከዓ ፅሪ ካልእን ክመፀካ እንከሎ ብዙሕ ዘይተቐባልነት ነይሩ ኣብ መጀመርታ ይከብደካ ካልእን። ድሕሪኡ ግን በቶም ኮሚቴ ናይ

0: ሆታት በቲ ቀጻሊ ዝካየድ ነበረ ናይ ትምህርቲ መስርሓት መደባትን ዝያደ ሓጋዝ ኮይኑ ስለ ዝረኸብናዮ ኩሉ ሰብ ኣብኡ ርዒሙ ብዝያደ ኸ ፅቡቅ ሰርሓ ኣለዎ ማለት እዩ። ናብዚ ሎም መዓልቲ ናይ ዓወት መዓልቲ ኸ ክንበፅሕ ክኢልና ማለት እዩ።
1: እዚቲ መጀመርያ ብድሆ ነይሩ ኣብ ልዕሊ ሰርሑ ካልእ ትውስኾ ስለዝመስሎ ዝነበረ ሰብ ፆር ይመስሎ ወላ ቀልጢፉ ኣይቅበለካ ይቃወመካ ገለገለ ነይሩ። ዳሃር እቲ ፎርማት ስትራክቸር ወፂኡ ንኸተግብርዎ ድሉ ምስ ኮነ ንኸተግብርሉ ዝኽእሉ ዳርጋ ብክስታይ ዓይነት ማለት እቲ ሲስተም ሲ ይግድደካ ንኽትገብር ከምኡ ገይሮም ምስ ረኣይ ወቲ ውፅኢት ግን ብዙሕ ሰብ ፈትይዎ ማለት እዩ ከዓ ጀመርናዮ ዝብል ሓሳብ ሕ ስለዚ ስቲል ብድሆ ኣሎ ዶ ግን ብዙሕ ሰብ ስፈትይዎ ዩ ትግባሩ ማለት እዩ።
2: ሓደ ካብ ኣገባባት ካይዘን ብሓሙሽተ ኤስ ዝፍለጥ መንገዲ እዩ። ዘየድልየካን ዘድልየካን ንብረት መሚ መሳርሒታትካ ብግቡእ ስራዕ ምንፅብራቕ ኣገባባት ሕዝ ዘላቕነት ኣውሕዝ ዝብል ትርጉም ኣለዎ። ብልጫ ናይዚ ኣገባብ ከዓ ኬንዮ ኣብ ስራሕ ሓውልቃዊ ህይወትና ጠቓሚ ምዃኑ እትጠቅስ ኣባል ዓንበር በብሽር ካምፓኒ ቀጻሊ ብዝግበር ናይ ካይዘን መደባት ዝባኽን ዝነበረ ንብረት ይኹን ፅሬት ቦታ ስራሕ ክወሓስ ይከኣል እዩ ትብል።
3: ንዓንበር በብ ትካል ወይ ጥራሕ ዘይኮነ ዝምልከት እዚ ፋይፍ ኤስ ክሳዕ ኣብ ገዛና ክንገብሮ ዘለና ንኣብነት ክንሰርዖ ዘለና ኣሎ ክንኣልዮ ዘለና ኣሎ ገዛና ክነፅርዮ ዘለና ኣሎ ገዛና። ስለዚ ኣብ ትካላት ጥራሕ ከማ ዘይኮነ ክሳዕ ኣብ ገዛና ክኸይድ ኣለዎ። ኣብ ካልኦት ትካላት ከዓ ብዝያዳ ከዓ ክጥቀማሉ ኣለወን ማለት እዩ። እዚ መስርሕ ናይ ሂወት ስለ ዝኾነ ጥራሕ ናይ ስራሕ ትካል ወይ ናይ ትምህርቲ ጉዳይ ጥራሕ ኣይኮነን ማለት እዩ። ስለዚ ኣብ ሃገርና ይኹን ኣብ ትካላትና ይኹን ክሳዕ ኣብ ገዛና ክሳዕ ዝተሓተ ባይታ ክቕፅል ኣለዎ ወይ ክተኣታቶ ኣለዎ ዝብል መልእኽቲ ከመሓላልፍ ይደሊ።
0: ካብ ዓንበር በብሽር ካምፓኒ ዓብይ ትምህርቲ ክወስድ ይኽእሉ እዮም። ከመይ ነይሩ ውፅኢታውነቱ ሕጂ ከ ኣብ ከመይ ደረጃ በፂሑ ኣሎ ሰራሕተኛቶቱ ብኸመይ መንገዲ ይካየዱ ርእዩ እተን ውፅኢታውያን ክኾኑ ምእንታንሲ እቶም መንግስታውያን ዘይመንግስታውያን ሰራሕተኛታት ናይ ግዲ ነዚ ፋይፍ ኤስ ዝበሃል ዘሎ ወይከዓ ናይ ካይዘን ኣገባብ ክሰርሕሉ ኣለዎ። ስለምንታይ ንዕኦም እውን ሓጋዚ ስለ ዝኾነ ኣብ ውፅኢታውነት ስርሖም ቅርጡውን ምችኡ ብዝኾነ ኣገባብ ምእንታን ክሰርሕዎ ስርሖም ሰራሕተኛታቶም ካ ኣብቲ ቦታ ስራሕ ምእንታን ሕጉሳት ኮይኖም ንክሰርሑሎም ነዚ ፋይፍ ኤስ ብምክያድ ብምትእትታው ዝያዳ ብሉፅ ስራሕ ንክሰርሑ ከተኣታትዎ ነዚ መንግስታውያን ይኹኑ ካልእ ትካላት ምክረ ይህብ ማለት እዩ።
1: ሕጂ ከም ዝበልኩ ኣብ ኣፍራይነት ሓጋዚ እዩ ኣብ ድሕነት ኣብቲ ሴፍቲ ኤንድ ኣብ ኳሊቲ ከዓኒ ብዙሕ ሓጋዝ እንዲ። ስለዚ ኣገዳሲ ነገር እዩ ማለት እዩ ትድፃዓረሉ ዘሎ ኸማን ናብ ሃገር ደረጃ ኣባና ፅቡቅ ኮይኑ ብሃገር ደረጃ እውን ኣብነታዊ ኮይኑ ንክስራሓሉ እንዲዩ። ሕጂ ሓንቲ ኣብነት ክነገረ ክሄድሃ ኣብዚ ኣስቤኮ ከድና ክንበፅ ኢልና ሶም ካ ኢምፕሊመንት ክገብሮ ጀሚሮም ነይሮም። ሕጂ እንታይ ኣጋጢማቶም እሶም እዚ ቶርኒዮ ሌዝሜሽን ነዊሕ ዓመታት ስ ቀልጢፋ ዘይትውድእ ተሸግሮም ነራ። ሕጂ እንታይ ሓሲቦም እዚ ሃንገር ቀዲዶም ብኡ ኣውፂኦም ንዓረያይ ክወስድዋ ድሓር ዚ ፋይፍ ኤስ ክትግብርዎም ጀመሩ ግን ሽዑ ኣብ ሶርቲን ሰቲን ወርደ ሻይኒን ኣብ ፅሬት ማለት እዩ ምስ በፅሑ ንኩሉ እናተግበሩ ከለዉ ነታ ማሽን ብኩሉ ሓፂቦማ ምሰፅረይዋ እታ ዘይቲ ተፍስሰላ ነበረት ቦታ ረኪቦማ ኣብ ኣኸላ ተኣሪማ እዚ ኩሉ ክንደይ ክሳራ እዩ ምወፀ ነይሩ ኣብ ኣኸላ ተኣሪማ። ሕጂ ዓብ ሓጋዝ እዩ። ስለዚ ናብ ኩሉ ክተኣታቶ ኩሉ ሰብ ፅቡቅ ነገር እዩ ማለት እዩ ናብ ኩሉ ክበፅሕ።
2: ኣብ ዓንበር በብሽር ካምፓኒ ኩሉ ስራሕ ብጋንታ ውዕዮ ብምዃኑ ብዓብዪ ፍልስፍና ካይዘን ኣብኡ ዘተኮረ ብምዃኑ ኣፍራይነት ዘዕብን ፅፈትን ቅልጣፈን ዝመለለዩ ኣገልግሎት ክትህብ ዝድርኽ ስለ ዝኾነ ንካልኦት ካላት እውን ኣገዳስነቱ ዕዙዝ ከም ዝኸውን ኣያጠራጥርን።

ሰላም ኩራት ዓዘብትና ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ኣሮስቶ ስጋ ብቢራ ዝበሰለ ኣሮስቶ ስጋ ብቢራ ዝበሰለ። ስለዚ ኣሮስቶ ሕጂ ስልሒ የብሉ ገለ የብሉ ኣብኣ ከላ ክንብልብል እንዳበለት እንዲና ንጠብሳ። ንሕና ግን ግዜ ከድልየን ስላይስ ጌርና ክንጠብሶ ኢና። ኣሮስቶ ስጋ ብቢራ ዝበሰለ ብቢራ ዝበሰለ ኣሮስቶ ናይ ስጋ ሕጂ ኣብኣ ከላ ኢካ ትጠብሳ። እዚ ዓይነት ዝቀሪበ ያ ዘለኹ ኣብኣ ከላ ኢካ ትጠብሳ። ድሓር ኢኻ ከምዚ ጌርካ ስላይስ ትገብሮ፣ ድሓር ስላይስ ትገብሮ። እምበር መጀመርታ ኮንካን ስላይስ ትገብሮ። ንሕና ግን እንታይ ጌርና ኣለና? ምእንቲ ክበስለልና ቀልጢፉ ወይ ከዓ ግዜና ክኸይወዳ ኣለና ከምዚ ጌርና ነርቅቆ ኣለና፣ ወይ ፈቲን ንገብሮ ኣለና። ብቢራ ዝበሰለ ኣሮስቶ ናይ ስጋ ስብሒ ዘይብሉ ቀይሕ ሮዛ ኢኻ ተምፅእ። ሕጂ ክንሃርሞ ንኽእል ግዜ ምእንቲ ከይንወስድ ክነብስሎ ከለ ነበር ከዘይ ሃርም ናይ ኣሰራርሑ ከምዚ ሕጂ እሱ እንዳገበርኩ ከለኹ ብብሮ እንዲና ክንጠብሶ ኣብዚ ገይረ ኣለኹ ሓደ ማንካ ጣውላ ብሮ ብቢራ ዝበሰለ ኣሮስቶ ናይ ስጋ ሕጂ ክብራ ተዓዘብትና ኣብ ጥብሲ ሓንቲ ዓይነት ስለዘይትቅርብ ሶስ ናውቲ እየ ዝሰርሕ ዘለኹ። ኣብዚ ናይ ፓስታ ማይ ሰኽቲተ ኣለኹ። ኣብዚ ከዓ ጥሕን ኣቢለ የ ክገብሮ ፓስታ ምስ ኮሚደረ፣ ካሮት፣ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ ቆፅሊ ቫዘሊኮ የደብስል ዘለኹ። ሕጂ ንሰንጥሕና ጥረ ኢና ኣብታ ፓስታ ንገብረን። ሕጂ ንሕና መልእኽትና ኣሮስቶ ብቢራ ዝበሰለ ስጋ እዩ። በይላታ ጥብሲ ግን ስለዘይትቅረብ ንሕና እንታይ ንገብር ኣለና? ፓስታ ብዚ ሰኺትና ኣለና። ንዕኡ ዝኸውን ሶስ ከዓ ካሮትን ሽጉርቲ ቀይሕን ሽጉርቲ ፃዕዳን ቆፅሊ ባዘሊኮን ኮሚደረን ብሓንሳ ሰኺትና እዩ። ብማይ ኣብሲልና ቅብኣት ዘይብሉ ዘይቲ ዘይብሉ ምክንያቱ እቲ ስለ ብብሮ ዝበስል ዘሎ ወይ ዝጥበስ ዘሎ ቤላካ ቀሪብና ኣለና። ሕጂ ካብዚ ከተልቅቆ ትኽእል ኣብኡ ከሎ ክትገብሮ ትኽእል። ሕጂ ቢራ ከ ኣብዚ ክንሰተት ኢና። በሲልና ዝሓምልና ኸ ካሮ፣ ሽጉርቲ ቀይሕ፣ ሽጉርቲ ፃዕዳ፣ ቆፅሊ ባዘሊኮ፣ ኮሚደረ ሕጂ ከምዚያ ጌርና ብሲልኒያ ጥሕን ኣቢልና ኣብዛ ግርር ድበለ ፓስታ ከዓ ፓስታና ከዓ ገሪሩ ኣሎ። ሕጂ እዚኣ ኣኺላታ ፓስታና ከዓ ፅቢቕ ምስ ገረረ ጨው ንገብረሉ። ሕጂ ኩሉ ዋዲድናዮ ዘለና ነዛ ብቢራ ዝበሰለ ኣሮስቶ ናይ ስጋ ጨው ንገብር። ዘይቲ እኳ ከምቲ ፓስታ እኳ ከምቲ ፅቡቕ ዓይነት ፓስታ ስለ ዝኾነ ዘይቲ ገለ የድልዮን ጨውን ዘይቲ እንትገብረሉ እዚ ግን ኣይገበርና። እንዳገላበጥና ኢና ከነብስሎ እንዳገላበጥና። ብቢራ ዝበሰለ ኣሮስቶ ናይ ስጋ ብቢራ ዝበሰለ ኣሮስቶ ናይ ስጋ ቢራ ዘይደሊ ክህሉ ኸውን ሰብ ንሕና ግድን ዘይኮነ እዚ እዚኣ ግን ብኸማይ መስርሒታ ብቢራ ዝበሰለ ኣሮስቶ ናይ ስጋ ንዕ ትኸውን ከዓ ምስ ሰላጣ ምስ ዛሶስ ናይ ሕምልቲ ጌርና ከዓ ፓስታ ከዓ ክንቀርብ ኢና። ጨኖ ፅቡቅ ዋላ ነቲ ገዛ ፅቡቅ ጨና እዩ ከም ቡን ዝህቦ ከምዚ ከተብስል ከለካ ብቢራ ዝበሰለ ኣሮስቶ ናይ ስጋ እቲ ብብሮ

ጥብሲ በይና ስለ ዘይተቕርብ ከምቲ ዝበሃል ብሪሞሰብ ከንዶ ኮንተር ኖ እንዲቲ ናይ ፃዕዳ ምግቢ ንድሕሪ ትገብር ኮይንካ ንሕና ሓንቲ ዓይነት ምግቢ ኢና ንበላ ሓንቲ ዓይነት ምግቢ ክንቅርብ ንኽእል ኢና። እዚ ግን ኣሮስቶ ስለ ዝኾነ በይናቲ ኣሮስቶ ክትቅርባ ስለ ዘይትኽእል ፓስታ ብሲለ ኣለኹ። ፓስታ ብውዕዩ ቀሪብና ኣለና፣ ፓስታ ቀሪብና ኣለና። ደገና ሰላጣ ምስኡ ከዓ ክንቅርብ ስለ ዝደለና ሽጉርቲ ፃዕዳን ሽጉርቲ ቀይሕ ሽጉርቲ ፃዕዳን ጉዕን ኣብ ዘሎ ሽጉርቲ ቀይሕን ሽጉርቲ ቀይሕ ከዓ ሕጂ ሰላጣ ናይ ጅርጅርን ናይ ፐርሰሜሎን ክንቕድቦ ሰላጣ ናይ ጅርጅርን ናይ ፐርሰሜሎን ናይ ኮኮምበርን ኣብዚ ጅርጅር ኣሎ ሽጉርቲ ፃዕዳን ጉዕን ኣሎ ሽጉርቲ ቀይሕ ፐርሰሜሎ ከዓ እንታይ ዓይነት ንገብራ ናይ ፐርሰሜሎን ናይ ኮኮምበርን ኮኮምበር ከዓ ውልዶ እንተኮይኑ ከይቀረፍካ ክትገብሮ ትኽእል። ከምዚ ዓይነት ዝውልዶ ንድሕር ኮይኑ ከምዚ ትርር ድበለ ንድሕር ኮይኑ ከዓ ቀሪፍካ ክትገብሮ ትኽእል። ኮኮምበር ትድበለ ፀ ስለ ዝኾነ እ ኮሚደረ ኸ ኮሚደረ ኸ እንታይ ልና ኣለና ኣብዚኣ ሓምሊ ናይ ጅርጅር ወይ ሰላጣ ናይ ጅርጅር ፐርሰሜሎ ፐርሰሜሎ ወላ ፐርሰሜሎስ ኣብኡ ከሎ ሰላጣ ንቕርቦ ኢና እ ሓዊስና ኢና ንቕርብ ለና ኮኮምበር ደ ሽጉርቲ ቀይሕን ሽጉርቲ ፃዕዳን ኣቸቶ ዘይቲ ኩሉ ክውሰሉ እዩ ቆይሉ ኦሊቪት ዘይቲ ከዓ ኣቸቶ ሕጂ ሓንቲ ዓይነት እንድሕር ጥብሲ ኮይና ትበስል እንድያ ደላ ብቢራ ሓንቲ ዓይነት እንድሕር ኮይና እዚ ከምዚ ክንቅርበሉ እዩ ዝግባአና። ብዙሕ ዓይነት ቀሪብና ሉ ኣለና ጅርጅር ገይረ ኮኮምበር ገይረ ፐርሰሜሎ ገይረ ጉዕ ገይረ ኮሚደረ እ ብጣዕሚ ኢና ሰሪሕና ዮ ዘለና ጅርጅር ዕር ይብል ግን እቲ ዕር ኣባህልስ ፅቡ እዩ። ሕራይ ብዛዕባ ጨውካ ዘይደሊ ጨው ክገርፊ ክእል እዩ ግድነት ኣይኮነን ኣብዚ ጨው ስለ ዝበልና ጨው ትገብረሉ ማለት ኣይኮነን። ሕጂ መቐረብና ቀሪብና ኣለና ኩሉ ምስ ተዳወሰ ወይ ምስ ሓበረ ጥብሲ ሓንቲ ዓይነት ክትቅርብ ስለ ዘይትኽእል ንሕና ከዓ ጅርጅር ፐርሰሜሎ ኮኮምበር ሽጉርቲ ቀይሕን ሽጉርቲ ፃዕዳን ጨውን በርበረ ፀሊምን ኩሉ ኣመቓቂርና ኢና። ሕራይ እምበሪ ክብራት ተዓዘብትና ብቢራ ዝበሰለ ኣሮስቶ ናይ ስጋ ስጋ ኣሮስቶ ብክብልብል ከሎ ትጠብሶ ሕጂ ንሕና ንግዜ ልና ኣርቅቃርቂ ኣቢልና ኢና ቆሊፅናዮ ድሕዩ ኣብ ብሮ ጠቢስናዮ ድሕሪ ምጥባስና ከዓ ምስ ቢራ ክነብስሎ ፀኒሕና ምስ ቢራ ክነብስሎ ፀኒሕና ከምዝ ኮይሉና ፅንቅቅ ክብል ከሎ እቲ ቢራ ሕጂ እታ መብሰሊ ተልግሳኒ ኢኻ ምስታ መብሰሊ ምክንያቱ ስጋ ክዝሕላ ይክእል። ሰላጣ ኣብ ዝቐሪብና ኣለና ዋላ ዝሶስ እውን ኣብ ዝቐሪብና ኣለና ክንጥሕኖ ሓንቲ ካሮት ክተ ኮሚደረ ሽጉርቲ ቀይሕ ሽጉርቲ ፃዕዳ ጌርና ድሰራሕናዮ ወይ ደብሰልናዮ ቆፅሊ ቫዘሊ ኮ ሕጂ ንሕና እዚ ስጎ ናብ ሓፂ ሕራይ ክብራት ዓዘብትና ኩሉ ደይቲ ኮንኩም ካትገብሮ ሕጂ ዝኣኽለና ኢና ክንቅርብ ሕብሩ ድፀበቐ ብዘይ ዋን ሓንቲ ቅብኣት ዘይብሉ ዘይቲ ዘይብሉ ይሕምልቲ ጥራይ ሕጂ ቀዳመይቲ ግዜ እንድሕር በሊዕና ክልተ ብያቲ ኢኻ ኩሉ ግዜ ኣብ ናይ ፃዕዳ ምግቢ ትቕርብ

ካብዚኣ ከዓ ታሶስ ሕብሩ ዝፀበቐ ካልኣይቲ ሕጂ እዚኣ በሊዕና ኢና ንወግና ሳልሲ ኩሉ ግዜ ሰለስተ ዓይነት ምግቢ ክትቀርብ ድሕር ኮይንካ ሓንቲ ዓባይ እዚኣ ብታሕቲ ትገብራ እዚኣ ካ ብላዕሊ ከም ኣ መልክዓ ወይ መቐረብ እያ ሳልቤቶ ኩሉ ግዜ ብትለና እዚ ድሕሪ ኩሉ እየ ንድሕር ኢልና ሕጂ ብስቴካ ንቐርብ እዚ ድሕሪ ኩሉ እየ ንብል ንድሕር ኮይና ብስቴካ ንቕርብ ምስ ብሓንዛ ግን ኣይትቕርቦን ኢኻ ናቲ ዛዕዛዕ ዝብል ስለ ዘለዎ ናይቲ ሰላጣ ግን ሕጂ ድሓ ዛዕዛዕ ድብል ኣይቀረብና ሕጂ ባዕሉ ሰብ ብውዕ እዩ ውዕ ከሎ ድሓር እዛ ናይ ተይብል ካራ ከዓ ምስኣ ኢኻ ትቕርባ እዚኣ በላሕ ሽጉርቲ ደይትምተራ ቢድካ ከዓ ይትሕዞን ኢኻ ሳልቤታ ጌርካ ትሕዞ ራይ እምበር ኩረት ተዓዘትና ናይ ሎም ዓልቲ ዝሰራሕናያ ኩሉ ክንብሎ ንኽእል ነዚ ትመስል ንዝመፅእ ዘሎ ሰውን ብካልእ መደብ ክሳብ ንረኸብ ተሓንቀኒ እዩ

ትስዕብ ትሕዝቶ መደብና መደብ ዜና ሞዛይካ ክትከውን ክቡራት ተዓዘብትና ገለ ካብ ትሕዝቶታታ ድማ ኣብ ውቅያኖሳት ዝርከብ ናይ ፕላስቲክ ትሕዝቶታት እተፅሪ ማሽን ተማሂዛ ከምኡውን ዝቐልጠፈ ሮቦት ተማሂዙ ዝብለን ካልእን ትሕዝቶታት መደብ ዜና ሞዛይክ ክኾን እዮም ሙሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ

0: حري. ዳሜሻ 1.8 ኪሎ ሜትር ጥራይ ንውሓት ዘለዎ ኮይኑ ኣስታት 200,000 ሰባት ከእንግድ ይኽእል። በዚ ድማ ኣብ ዓለም እቲ ዝበዝሐ በፃሕቲ ዘለዎ እናተባህለ ይጥቀስ። ኣብ ሸንዘን ቻይና ዝርከብ ገማግም ባሕሪ ዳሜሻ ጻዕቂ ሰብ ካብ ምህላው ዝተላዕለ ገለ ሰባት ናብቲ ባሕሪ እውን ክበጽሑ ከም ዘይከኣሉ የማርሩ። ዳሜሻ ህዝባዊ ገማግም ባሕሪ ስለ ዝኾነ ሰብ ክበጽሕ ይኽእል እዩ። ኣብ ዝሓለፈ ዓመታት ሰበስልጣን ሸንዘን ልዕሊ ዓቐን ጽቕጥቅጥ ከይፍጠር ካብ ምባል ካብ ግንቦት ክሳብ ጥቅምቲ ዓመታዊ ብዝሕ በጻሕቲ ብ80,000 ክድረት ወሲኖም።
1: This is Shenzhen Beach in China, one of the busiest beaches you'll ever see. It gets so crowded, you can barely see the sand. People come here to swim, play, and relax, but on holidays, it's completely packed. Would you even go here, or is this just too much?
0: ብኩሮ ክርኡ ክዕሶ ናብ ሰክዒ ዘእተወ መንእሰይ ወዲ 24 ዓመት ሓምድ ዓሊ ኣልሸሂ ወዲ ሕቡራት ኢማራት ዓረብ ተጻዋታይ ኩዕሶ እግሪ ኮይኑ ቅድሚ ሕጂ ብተፈላለዩ ምስ ኩዕሶ ዝተሓሓዙ ንጥፈታት ስሙ ኣብ መዝገብ ክብረ ወሰን ጊነስ ተመዝጊቡ ንረኽቦ። ሓመድ ሕጂ እውን ኣስታት 13 ሜትሮ ካብ ሰክዕት ብምርሓቕ ብክሮ ክርኡ ክዕሶ ቀሊዑ ናብ ሰክዕት ክእትዋ ብምኽኣሉ ነቲ ኣቐዲሙ ተታሒዙ ዝነበረ መዝገብ ብወግዒ ክሰብሮ ክኢሉ ኣሎ።

ደቂሱ ንዝነበረ ድቢ ዘበራበረ ሰብኣይ ገንዘባዊ መቕጻዕቲ ተበይኑሉ። ኣብ ኖርዌይ ደሴት ስቫልባርድ ዝርከቡ ድብታት ካብ 1972 ጀሚሮም ዝኾነ ጉድኣት ንኸይወርዶም ሓለዋ ዝግበረሎም እንስሳታት እዮም። ንዕኦም ምርባሽ ማለት ከቢድ ገንዘባዊ መቕጻዕቲ የስዕብ። እቲ ፍጻመ ኣብ መጀመርታ ናይ ዝወርሒ ኣብ ደሴት ስቫልባርድ ዘጋጠመ ኮይኑ ሓደ ወናኒ መርከብ በጻሕቲ እናዛወረን ከሎ ኣብታ መርከብ ተሳፊሮም ካብ ዝነበሩ ሓደ በጻሓይ ዝደቀሰ ድቢ ኣብ ማዕዲ ረኣየ። ብዝያዳ ጽቡቕ ገይሩ ንኽርዮ ብምባል ጥሩምባ ነፊሑ ነቲ ድቢ ካብ ድቃሱ ኣተንሲእዎ። ወዮ ድቢ ብስንባደ እግረ ያውጥኒ ብምባል ሃዲሙ። በዚ ድማ እዩ ወናነታ መርከብ 50,000 ኖርዌጃዊ ክሮነር ወይ 5255 ዶላር ተቐጺዑ። ድሕሪ እቲ ፍጻመ ንሰበ ስልጣን ተኸባቢኡ ተሓቢሩ። ላርስ ፋውስ ኣመሓዳሪ ስቫልባር ድማ ብቕልጡፍ ሕጋዊ ስጉምቲ ወሲዱ። ቅድሚ ሕጂ ኣብ 224 ሓደ በጻሒ ናብ ወርልስ ዝበሃል እንስሳ ቀሪብካ ተባሂሉ 11,500 ክሮነር ወይ 900 ፓውንድ ተቐጺዑ ምንባሩ ይሕበር።

0: Every year, millions of tons of plastic pour into our oceans and rivers from around the world.
1: Plastic ka uqyanos tatsir mesarihit ma'bila. ኣብ ነዘርላንድ ዝመደበሩ ትካል ቴክኖሎጂ ኣውቅያኖሳትን ሩባታትን ብከላብ ፕላስቲክ ንምንካይ ዝዓለመ መሳርሒታት ዘማዕበል ትካል እዩ። ኣብ 2013 ብቦያን ስላ ዝተመስረተት ጉጅለ ፅሬት ውቅያኖስ ንምሕላው ካብ 2018 ኣትሒዙ ነታ መሳርሒት ኣብ ፈተነ ኣውዒሉ እዩ። እቲ ትካል ክሳብ 2026 ልዕሊ 60 ሚልዮን ኪሎግራም ወይ 60,000 ሜትሪክ ቶን ጉሓፍ ካብ ሩባታትን ሰላማዊ ውቅያኖስን ኣውፅኡ ምህላው ይሕበር። ክኢላታት ከም ዝሕብርዎ ፕላስቲክ መስተይ ማይ፣ ቦርሳታት፣ መፃወቲታትን ካልእ ነገራትን ሓዊሱ ኣስታ 9 ሚልዮን ቶን ጉሓፍ ፕላስቲክ ዓመታዊ ካብ ገማግም ባሕሪ ሩባታት ናብ ውቅያኖስ ይውሕዝ። ኣብዚ እዋን እዚ እታ መሳርሒት ዋጋኣ ኣስታ 700,000 ዩሮ ወይ 775,600 ዶላር ትበጽሕ። ስላት እታ መሳርሒት ብብዝሒ ክስራሕ እንተኽኢላ ዋጋኣ ክጐድል ከም ዝኽእል ገሊጹ።

ቻይናዊ ትካል ዝቐልጠፈ ሮቦት ኣማዕቢሉ። ኣብ መዝገብ ክብሮ ወሰን ጊነስ ንዝሰፈረ ኡሳይን ቦልት ክረትዕ ዝኽእል ሮቦት ማዕቢሉ ከም ዘሎ እዩ ዝሕበር። እቲ ሮቦት ኣብ ካልኢት 12.66 ሜትሮ ወይ ኣብ ሰዓት 45.6 ኪሎ ሜትር ክጎይ ዝኽእል ኮይኑ ብቻይናዊ ኩባንያ ሮቦቲክስ ዩኒትሪ ዝተሰርሐ እዩ።

ጃማይካዊ ቦልት ኣብ 2009 ኣብ በርሊን ኣብ ዝተኻየደ ናይ 100 ሜትሮ ጉያ ኣብ ካልኢት 12.42 ሜትሮ ዝግመት ዝለዓለ ፍጥነት እዩ ኣመዝጊቡ። እቲ ሮቦት ኣብ ውሽጢ 3 ኣዋርሕ ዝተሰርሐ ኮይኑ ክሳብ ሕጂ ተወሳኺ ምምሕያሻት ይግበረሉ ከም ዘሎ ይሕበር። ኣብ ርእሲ እቲ ዘለዎ ብፍጥነት ናይ ምጉያይ ክእለት ናይ ምዝላል ፍሉይ ዝኾነ ብቕዓት ከም ዘለዎ እውን ይንገር።

ኩብራት ተዓዘብትና ትሕዝቶታት መደባት መዛይኪኹም ትከታተሉ ዘለኹም ኣስዕብና ድማ መደብ ሌላ ሒዝናልኩም ቀሪምና ዘሎና ናይ ሕጂ መደብ ሌላ እምበኣር ቅድሚ 500 ዓመት ኣብ ፈረንሳ ዝተኻየደ ኣገራሚ ፍጻመ ዳሲሳ ኣላ ንመሎ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ

0: ሓደ ንግሆ ካብ ድቃስካ ተሲእኻ ሃንደበት ንኽትስዕስዕ ክትቆጻጽሮ ዘይትኽእል ድሌት ክስምዓካ ሞሕሰብ ሕጉስ ስለ ዝኾንካ ኣይኮንካን፣ ሙዚቃ ስለ ዝሰማዕካ ኣይኮነን፣ ስለ ዝመረጽካ ድማ ኣይኮነን። ምንቅስቓስ ጥራይ ኢኻ ትጅምር፣ እግርኻ እውን ደው ኣይብልን እዩ፣ ኣካላትካ ምንቅስቓስ እውን ደው ኣይብልን እዩ። ሓደ ሰብ ሳዕስዒት ይጅምር፣ ድሕሪኡ ካልኣይ ስዕብ፣ ድሕሪኡ ዓሰርተታት ዝኾኑ ሰባት እውን ክስዕስዑ ይጅምሩ፣ ብድሕሪኡ እቲ ቁጥሪ ንኣማኢት ይቕየር። እዚ ካብ ዘፍርሕ ፊልም ዝወፀ ትርኢት ኣይኮነን፣ ብሓቂ እዩ ኣጋጢሙ። ኣብ ሓጋይ 1518 ስትራስበርግ ፍራንስ ሓደ ዘይተለምደ ነገር ኣብ ጎደናታት ኣጋጠመ። ሰባት ካብ ቁጥጥር ወፃኢ ክስዕስዑ ጀመሩ፣ ንመዓልታት ድማ ሳዕስዒቶም ቀጸሉ። ጸሓፍቲ ታሪኽ ክሳብ ሕጂ ብልክዕ እንታይ ከም ዘጋጠመ ይካትዑ። እቲ ፍጻመ ግና ብ ዳንሲንግ ፕሌግ ወይ ሕማም ሳዕስዒት 1518 ተባሂሉ ይፍለጥ።
1: In 1518, a strange plague broke out. It happened in a city in northern France, and it led to over 400 deaths. And it all started when a woman began dancing in the street.
0: እዚ ዛንታ እዚ ብፋውራው ትሮፊያ እትበሃል ሰበይቲ እዩ ዝጅምር። ኣብ ሓምለ 1518 ፍራው ትሮፊያ ኣብ ስትራስበርግ ኣብ ዝርከብ ጎደና ምስዕሳዕ ጀመረት። ኣብ መጀመርታ እንታይ ከም ትገብር ዘላ ዝፈልጥ ሰብ ኣይነበረን። ምናልባት ትጥምብል ነይራ ትኸውን፣ ምናልባት እውን ገለ ውድድር ስዒራ ትኸውን፣ ምናልባት ንሳ ጥራይ ትፈልጦ ዘገርም ባህርያት ትገብር ነይራ ትኸውን። ኣብ መንጎ እዚ ሳዕስዒት ተራ ሳዕስዒት ግን ሓደ ኣገዳሲ ፍልሊ ነይርዎ፤ ደው ክትብል ኣይከኣለትን። ብመሰረት ታሪኻዊ ጸብጻባት ትሮፊያ ንሓያሎ መዓልታት ሳዕስዒት ቀጺላ። ድሕሪኡ ድማ ኣብዚ ዘገርም ነገር ኣጋጠመ፤ ካልኦት ሰባት እውን ከምኡ ክገብሩ ጀመሩ። እቲ ቁጥሪ እናበዝሐ ኸደ። ኣብ መወዳእታ ድማ እቲ ዘገርም ሳዕስዒት ኣብ ምላእ ከተማ ክዝርጋሕ ጀመረ። ዘመናዊ ሕክምና ቴክኖሎጂ ዝዓጠቐ ሆስፒታል የለዋን። ከምዚ ሎሚ እንፈልጦ ስነ ልቦናዊ ርድኢት የለን፣ ቴሌቪዥን እውን የለን። ብርግጽ ድማ እንታይ ይኸውን ከም ዝነበረ ዝገልጽ ማሕበራዊ መራኸቢታት የለን። ኣብ ኩንድኡ ሰባት ሃይማኖታዊ ኣጉል እምነትን ባህላዊ ሕክምናን ዝርከብዎ ዝኾነ ይኹን ካልእ መግለጺ ኣይነበሮምን። ገለ ታሪኻዊ ምንጭታት ከም ዝሕብርዎ ኣብ ውሽጢ መዓልታት ኣስታት 30 ሰባት ከም ዝተጠቕዑ ይሕብሩ። ድሕሪኡ እቲ ቁጥሪ ናብ ከባቢ 400 ከም ዝዓበየ ይንገር። ኣብኡ ድማዩ እቲ ዛንታ ዝያዳ ዘገርም ዝኸውን፣ ሰበስልጣን እቲ ኸተማ ንዅሉ ሰው ደው ክብል ጥራይ ኣይነገሩን። ኣብ ክንድኡ ገለ ሰበስልጣን እቶም ሳዕሳዕቲ ነቲ ኩነታት ካብ ኣካላቶም ክስዕስዕዎ ከም ዘለዎም ይኣምኑ እዮም ዝነበሩ። እወ መፍትሒ ልዕሊ ዓቕን ሳዕስዒት ዝያዳ ሳዕስዒት እዩ ነይሩ ዝመስል። ሰብ መዚ እዛ ኸተማ ሰባት ክስዕስዑ ዝኽእሉሉ ቦታ ከም ዝኸፈቱ ይግለጽ።

0: እቶም ሰበ ስልጣን እታ ከተማ ሙዚቀኛታት ከይተረፈ ዝጻወቱ ኣዳልዮም ሎሚ እዚ ፍጻመ ፍጹም መስሓቅ ኮይኑ ክስምዓና ይኽእል እዩ። ብ1518 ግን ሰባት ንሕማም ኣዝዩ እተፈልየ ርድኢት ነይርዎም። ሕክምና ንዘመናት ኣብ ዝጸንሐ ጥንታዊ ክልሳ ሓሳብ ዝተመርኮሰ እዩ ነይሩ። ስትራስበርግ ድማ ድሮ ድልዱል ሃይማኖታዊ ባህሊ ነይርዋ። ስለዚ ሰባት ካብ ቁጥጥር ወጻኢ ክስዕስዑ ዝጅምሩ ልዕሊ ባህርያዊ መግለጽታት ንምግማቱ ኣየጸግመን። ገሊኦም ከዓ እቶም ሳዕሳዕቲ ከም እተረግሙ ይኣምኑ ነይሮም ክኾኑ ይኽእሉ እዮም። ካልኦት ድማ ነቲ ፍጻመ ምስ ሳዕስዒ ዝተኣሳስር ክርስቲያን ቅዱስ ቪቶስ ኣተሓሕዝዎ። እዚ ድማ እቲ ተርእዮ ሓደ ግዜ ሳዕስዒት ቅዱስ ቪቶስ ተባሂሉ ክጽዋዕ ምኽንያት ኮይኑ እዩ።
1: In July 1518, a woman in Strasbourg suddenly began dancing in the middle of the street. She couldn't stop. Within days, dozens of people joined her. Then hundreds. They danced for hours, day and night, without rest. Some collapsed from exhaustion. Others reportedly died from heart attacks and strokes.
0: እዚ ዕስለ ሳዕስዒት ታሪኻዊ ፍጻመ ኮይኑ ብዙሕ ዝርዝራት ናይቲ ህቡብ ዛንታ ግን ርግጽ ኣይኮነን። ልክዕ 400 ሰባት ከም ዝስዕስዑን ብዓሰርተታት ዝቝጸሩ ብድኻም ከም ዝሞቱን ሰሚዕኹም ትኾኑ። ሰባት ንርእሶም ክሳብ ሞት ዝስዕስዑ ድራማዊ ዛንታ እውን ሰሚዕኹምዎ ትኾኑ። ጸሓፍቲ ታሪኽ ግን ንነፍሲ ወከፍ ካብቶም ኣባህላት ንምርግጋጽ እኹል ዝተኣማመን መርትዖ የብሎምን። ገለ ናይቲ እዋን መዛግብቲ ብርግጽ ሰባት ብዘይምቁጥጻር ከም ዝሳዕስዑ ይገልጹ። እቲ ብህይወት ዘሎ መርትዖ ግን እኹል ኣይኮነን። ከምኡ ውን ንዘመናት ዝቐጸለ ዳግማይ ምዝንታውን ነቲ ፍጻመ ካብቲ መበቆላዊ ጸብጻባት ዝያዳ ዘገርም ነገር ቀይርዎ ኣሎ። ግና ግን ሓደ ሓቂ ሸለል ምባል ኣጸጋሚ እዩ። ኣብ ስትራስበርግ ኣብ 1518 ዘይተለምደ ነገር ኣጋጢሙ። ኣብ ታሪኽ ኤውሮጳ ድማ ዝተነጸለ ፍጻመ ኣይነበረን። ቅድምን ድሕርን ስትራስበርግ ተመሳሳሊ ለበዳታት ከም ዝተረእየ ጸብጻባት ይነግሩ። ጉጅለታት ሰባት ሓደ ግዜ ብሓባር ዘገርም ኣካላዊ ምልክታት የጋጥሞም ነይሩ። ኣብ ገሊኡ ኣጋጣሚታት ሰባት የንቀጥቅጡ ነበሩ። ኣብ ገሊኡ ድማ ሰንከልከል ይብሉ፣ ይጭድሩ ወይ ብዘይተለምደ መንገዲ ይመላለሱ ነበሩ። እዞም ፍጻሜታት እዚኦም ሓደ ግዜ ከም መለክዓት ጅምላዊ ስነኣእምሮዊ ሕክምና ተባሂሎም ይግለጹ። እቲ ቃል እተሓላለኸ ይመስል። እቲ መሰረታዊ ሓሳብ ግን ብዘገርም መልክዑ ቀሊል እዩ። ኣብ ትሕቲ ልዑል ስነኣእምራዊ ወይ ማሕበራዊ ጸቕጢ ሰባት ሓደ ግዜ ዘይልሙድ ኣካላዊ ሕማም ምልክታት ከማዕብሉ ይኽእሉ።

0: ሓደ ፍሉጥ ክልሲ ሓሳብ ኤርጎት ዝበሃል ኣብ ከም ራይ ዝኣመሰለ እኽሊ ክዓቢ ዝኽእል ፋንጋስ ይጥቀስ። መርዛም ኤርጎት ምትላል፣ ምጭባጥ፣ ጨዋዳታትን ካልኦት ከቢድ ምልክታትን ከስዕብ ይኽእል። ንናይ ማእከላይ ዘመን ለበዳ ሳዕስዒት ፍጹም መግለጺ ኮይኑ ይስማዕ። ጸገም ግን ኣሎ። ምልክታት መርዘን ኤርጎት ምስቲ ታሪኻዊ መግለጺታት ፍጻመ ስትራስበርግ ብፍጹም ኣይሰማማዕን እዩ። ከምኡ እውን ተመራመርቲ ታሪኽ፣ ተመራመርቲ ስነ ፍልጠትን ኤርጎት ንመዓልትታት ብዘይምቁራ ዝስዕስዕ ዓማኢት ሰባት ብጭቡጥ ክገልጾም ይኽእል ድዩ ዝብል ሕቶ ኣልዒሎም ኣለዉ። ስለዚ እቲ ክልሲ ሓሳብ መርዘን ኣካታዒ ኮይኑ ይቕጽል ኣሎ። ካልኦት ተኽእሎታት ድማ እቲ ለበዳ ምስ ጃምላዊ ስነ ኣእምራዊ ሕማም ዘተኣሳስር ምዃኑ እዮም ዝገልጹ።
1: For days, hundreds of people joined in, dancing in the summer heat, and one by one, they died from exhaustion and heart attacks. The exact reason why they kept dancing is still unknown to this day, but experts speculate that it was likely mass hysteria.
0: ብመሰረት ታሪኻዊ ጸብጻባት እቶም ናይ ሳዕስዒት ቦታታት ተዓጽዮም ነይሮም። እቶም ሙዚቀኛታት ተባሪሮም፣ ገለ ካብቶም ዝሳቀዩ ድማ ናብቲ ቅዱስ ቪቶስ ዝተወፈየ መቕደስ ተወሲዶም። ኣብኡ ድማ ብሃይማኖታዊ ሳዕስዒት ካሓዩ ትጽቢት ይግበር ነበረ። ኣብ መወዳእታ እቲ ለበዳ ጸልሚቱ፣ እቶም ሳዕሳዕቲ ደው በሉ፣ እታ ከተማ ንቕድሚት ተሰጋጊራ። እቲ ዛንታ ግን ብህይወት ጸንሐ። ንልዕሊ 500 ዓመት እቲ ብ1518 ዘጋጥመ ሳዕስዒታዊ ለበዳ ንጸሓፍቲ ታሪኽ፣ ሳይንቲስት፣ ስነ ኣእምራውያንን ተረኽትን ዛንታን መሲጥዎም እዩ። ምናልባት ድማ እቲ ኣዝዩ መሳጢ ክፋል ናይቲ ዛንታ እቲ ሳዕስዒት ንባዕሉ ኣይኮነን፣ እቲ ፍጻመ ብዛዕባ ደቂ ሰባት ዝገልጾ ዝነበረ እዩ። ናይ ገዛ ርእስና ኣካላት ከም እንርድኦ ኣካይዳ ደቂ ሰባት ግን ብፍርሒ፣ ብትፅቢት፣ ብባህሊ፣ ብውጥረት ከምኡ እውን ኣብ ከባቢና ብዘለዉ ሰባት ክጽሎ ከም ዝኽእል ታሪኽ ብተደጋጋሚ የርእየና። ደቂ ሰባት ማሕበራዊ ፍጥረት እዮም። ነንሕድሕድና ንተዓዛዘብ፣ ነንሕድሕድና ንመስል፣ ናይ ነንሕድሕድና ስምዒት መልሲ ንህብ። ኣብ ትሕቲ ጽንቁር ኩነታት ድማ እቶም ሳዕበናት ኣዝዮም ሓያላት ክኾኑ ይኽእሉ እዮም። እቲ ኣብ 1518 ዘጋጠመ ለበዳ ሳዕስዒት ነቶም ኣብቲ እዋን ዝነብሩ ሰባት ከም ጽሉላት ጥራይ ነይሮም ማለት ኣይኮነን። ተመክሮታቶም ንዓኣቶም ናይ ብሓቂ ነይሩ። ስለዚ ድማ እዩ እቲ ሳዕስዒት ዕስለ

ኣዝዩ መሳጢ ኮይኑ ዝቕጥል ዘሎ ጸሓፍቲ ታሪኽ ብዓርሰ እምነት ኣመልኪቶም ልክዕ እዚ እዩ ዘጋጠመ ክብሉ ዝኽእሉ ሓደ መልሲ የለን። የግዳስ ዝተቆራረፀ ናይ ቀደም ሰነዳት፣ ጸብጻባት፣ ሕክምናዊ ክልሲ ሓሳባት ጥራዮም ዘለውና።

ሓደ ሓደ ግዜ ታሪኽ ሕቶታት ይገድፈልና። እቶም ሰባት እንታይ ኣጋጢምዎም ዶ ክብሉ ኣዝዩ ኣብ ዝደለዩሉ እዋን ስለምንታይ እዩ ኣካላቶም ዝንቀሳቐስ ዝነበረ ሙሉእ ሓቂ ፈጺምና ኣይንፈልጦን ኢና። ምናልባት ግን ንሱ እዩ ንለበዳ ሳዕስዒት ኣዝዩ ዘይርሳዕ ዝገበሮ። ምኽንያቱ ኣብ ሓደ ቦታ ኣብ ስትራስበርግ ቅድሚ ልዕሊ 500 ዓመት ተራ ሰባት ፍሉይ ነገር ኣጋጢምዎም። ንሓፂር እዋን ሓደ ሙሉእ ሕብረተሰብ ኣብ ሓደ ሰብ ሙሉእ ብምሉእ ዘይትርድኦ ተርእዮ ተታሒዙ። ድሓር ከዓ ልክዕ ከምቲ ዝጀመረ ብምስጢር እቲ ሳዕስዒት ደው በለ፣ ጎደናታት መሊሱ ጸጥታ ረኸበ፣ እቶም ሙዚቀኛታት ናብ ገዝኦም ከዱ፣ እቲ ህዝቢ ጠፍአ፣ ስትራስበርግ ድማ ናብ ንቡር ተመልሰት። እቲ ዛንታ ግን ገና ይዝንተሎ።

ኣብ እዋን መርዓ ወይ መርዓ ክትሓስብ ክቐርብ እንከሎ ብወገን መርዓውን መርዓትን ይኹን ብወገን ስድራ ቤት ዘሎ ሸቐሎት ፍሉጥ እዩ። እዚ ድማ መርዓ ብኸመይ ክሓልፍ እዩ እንታይ ክንገብር ኢና ብዝብል ሓሳባት ኣዝዩ ክብድ ዝበለ እዩ ዝኸውን። ነዚ ንምውጋድ ድማየን ዌዲንግ ፕላነር ወይ ድማ ናይ ፅምብል መርዓ ኣሳለጥቲ ዝበሃላ ትካላት ፈረየን ኣብ ዝተፈላለየ ክፍሊ ዓለማት ወይ ድማ ሃገራት ውን ይጥቀማለ እየን። ኣብ ሃገርና እውን እዚ መስርሕ እዚ ተኣታትዩ ደሮ ክስርሓሉ ጀሚሩ ኣሎ። እዚ ድማ ነቲ ስድራ ቤት ናይ መርዓ መርዖም ብሰላም ብፅቡቅ ንክሓልፉን ቁሩብ ቅሳነት ፈጢሩ ክኸውን ንኽእል እዩ። ነዚ ድስ ዝትሕዝቶ እምበር ኣብዛ ስዒባ ትቐርብ ትሕዝቶ መደብና ክቐርበና እዮ። ክትከታተሉ ብኣኽብሮት ንዕድመኩም።

ማሕበራዊ ምትእኻባት ኣብ ሕብረተሰብና ካብ ቀደም ዝነበረን ዘሎን እዩ። እዚ ምትእኻባት ከም ኣብ ማሕበራዊ ውራያት ሃገራዊ በዓላት ይኹን ሃይማኖታዊ በዓላት ይህሉ። ኣብዚ ድማ ቤተሰብ፣ ጎረቤት፣ ኮታስ ኩሎም ፈተውቲ ዝበሃሉ ስለ ዝርከብዎ ብሕብረተሰብና ብኣዝዩ ተገዳስነት ዝተሓዝን ዝረአን ኣጋጣሚ እዩ። ኣብዚ ውራያት እንብሎ ዘለና ድማ እቲ በዓል ውራይ ዘካይዶ ዝሓስቦን ውጥናትን ወጻኢታትን ይህልዎ። በዚ ድማ ሃልክን ሓጎስን ኣብ ሓደ ተጠዋሚሩ ይጓዓዝ።

ኣብዚ ጉዳይ እዚ ኢዱ እትዩ ሓደ ዓብ ተራ ዝፃወት ሰብ ኣሎ። ንሱ ድማ ኣካየዲ መደብ ይበሃል። እዚ ሽም ኣብ ውርያትና ብቐሊሉ ከም ተቐባል ጋሻ ይፍለጥ። ንሱ ግን ኣብታ ናይ መዓልቲ ውራይ ጥራይ ዝነጥፍ ሰብ እዩ። ኣብዚ እዋን እዚ ግን ብውሕድ ቁፅሪ ሕብረተሰብና እናተጠቀመሉ ዝመፅእ ዘሎ ስራሕ እዩ። እዚ ስራሕ ወይ ሞያ ብቋንቋ እንግሊዝ ኢቨንት ማናጅመንት ተባሂሉ ይግለጽ። ኣብ ዝተፈላለያ ናይ ውልቃዊ ማእከል ስልጠናታት ድማ ከም ዓውደ ትምህርቲ ይውሰድ። ንሎሚ ድማ ትምህርቲ ብዛዕባ ኣመሓድራ መደብ ወይ ኢቨንት ማናጅመንት ዘላሊ ሞያ ሒዝናልኩም ቀሪብና ኣለና። ተኸታተሉ።

ኣብዚ ቤት ትምህርቲ ናይ ኢቨንት ማናጅመንት ክላስ ኣብታ ካልአይቲ እብረ ዝጀመረ ኣላ ማለት እዩ። ካብቶም ቀዳሞት ዝተምሃርና ነርና ድሓር ከዓ ቅፅል ኢልካ ፀኒሓ ከዓ ብውልቀ የውነ ማዕብሎ ሰርሐሉ ነይረ ካብኡ ቀፂል ከዓ ክምህራ ወሲና ማለት እዩ። በዓል ኤፍሬም ከዓ ስለ ዕድል ዝኸፈልቱለይ ከም መምህር ኮይንካ ዳርጋ ብልክዕ 2 ዓመት ሕጂታ ኮርስ ክረምቲ ሓጋይን እንዳትኸይድ ሕጂ ዳርጋ 3 ክላስ ኣመሪቕ ኣለኹ ኣብ ናይ 2 ዓመት ጊዜ ማለት እዩ።

0: ኢቨንት ማናጅመንት ክንብል ከልና ወይ ኢቨንት ፕላነር ኣዳላዊ መደብ ንብሎ ብትግርኛ ቴክኒካል ቃል ትብልዋ ተኾነ ግን ኣዳላዊ መደብ እዚ መደብ እዚ ሕጂ ናይ ማሕበራዊ መደብ ክኾን ክእል ናይ ትካላዊ መደብ ማሕበራዊ ክንብል ከልና ውራያት ኩሎም ካብ መርዓ ጥምቀት ዓመት ቆልዓ እዚ ኩሉ ምስ ማሕበራዊ ናይ ሓጎስ ይኹን ናይ ሓዘን ኣብ ባህሊ ነቕርብ ኣብቲ ናይ ሓጎስ ጥራይ ስለነተኩር እምበር ኩሉ ምሕደራ ዘድልዮ እዩ ማለት እዩ። ኣብ ናይ ትካላት ክንብል ከልና ከዓ ዝኾነ ወርክሾፕ ሴሚናር ኣኼባታት ዝኾነ ምዝንጋዕ መደባት ምስ ዝህልዎም እውን ሓደ ኢቨንት ፕላነር ከዳልወሎ ምኽእል ማለት እዩ።
1: ምሕደራ መደብ ወይ ኢቨንት ማናጅመንት ሓደ ካብ ኣብዛ ስልጠና ማእከል ዝውሰድ ትምህርቲ እዩ። ብግቡእ ድማ ናይ 3 ወርሒ ትምህርትን ናይ መመረቕታ ስርዓትን ይካየድ። ነታ መዓልቲ ንምድማቕ ድማ ተንተምሃሮ በቲ ዝተምሃርኦ መሰረት ኣብ ግብሪ ንምውዓል መዓልቲ መመረቕትአን በዓልን ዘዳልዎን ዘጸብቖን መደብ ዝኸውን። መስራቲ ኣይሮ ስልጠና ማእከል ድማ ነዚ ሞያ ብሩህ ዕላማ ሒዙ እዩ ኣበጊስዎ።
2: ከም መበገሲ ናይታ ሽም ሓደ ቋንቋ ናይ ኤርትራ እዩ። ሓደ ካብቶም ጫዕተ ብሔራት ኣብ ሳሆ እዩ ማለት እዩ። ማእከል ስልጠና ኣይሮ ትብል ከዓ እታ ኣይሮ በይና ፀሓይቱ ትርጋም ብቋንቋ ሳሆ። በዚና ከዓ ነቲ መፃኢ ብሩህ መፃኢ ናይ ሕብረተሰብና ታርጌት ወይ ዕላማ ብምግባር ነዛ ሽም እዚኣ ተመሪፃ ማለት እዩ። እጂ ኤቨንት ኤን ፕላኒንግ ማናጅመንት ሓንቲ ካፕተን ብራንች ናይ ማናጅመንት ኮይና እቲ ትምህርቲ ስፍሕ ዝበለ እዩ። ካብ ሽዑ ክንጅምር ከለና መጀመርያ ጀሚርያ ትኸይድ ነራ። እቲ ናይ ብምሉኡ ናይ ኣብ ሓደ ኩነት የጋጥም ሞ ሓደ ዝኾነ እንታይና ንብሎ ክንዋህዶ ዘለና መደብ ነዚ ሕጂ ብኸመይ ንመሓድሮ ብምሉእ ካብቲ ናቱ ባጀት ምውፃእ ክሳብቲ ነቲ ባጀት ምምሕዳርን ብፅፉፍ ክኮደልካ ኣብ ነፅብ ሓደሓደ እዋን እንታይ ንገብር ኢና ስለ ዘለዎ ይግበር ገለ ዝበሃል ነገር ኣሎ። ብፍላይ ገንዘባዊ ነገራት እቲ ዘይብሉ ከዓ ተለቂሑ ገለ ይገብር እዩ። እጂ ቀንዲ መልእኽቲ ናይታ ኤቨንት ኦርጋናይዚንግ ምውሃድ ነታ ተሓሰብከያ ኩነታት በታ ዘላትካ ብፅፉፍ የርካ ክትገብራ እቲ ዘለዎ ከዓ ማዕረፍ እንደይ ሴቪንግ ገይሩ ወይ እቃበታት ገይሩ ፅፉፍ በቲ ውሑድ ድኻም ገይሩ ከም ዘውፅእ ትምህር ትምህርቲ እያ ኣዝያ ብልፅቲ ትምህርቲ እያ።
1: ንዝኾነ ስራሕ ግቡእ ምሕደራ ምስ ዝህልዎ እዩ ዕውት ስራሕ ተባሂሉ ክጥቀስ ይኽእል። ኣብቲ ስራሕ ወይ ኣጋጣሚ ድማ ንዕኡ ተገዲሱ ዝሕዞ ሰብ ምስ ዝርከብ እዩ ኩሉ እቲ ጉዳያት ብጥብቂ ክሳለጥ ዝኽእል። ኣገዳስናት ኣብ ማሓደራ መደብ እምበኣር ነብዚ እዩ ዘማልእ። በዚ ድማ በዓል ውራይ ዝዓዩ ዕዮታት ዝፋኸሰሉ
0: ኣገዳስነት ናይ ኢቨንት ፕላነር ክንብል ከለና ዝኾነ ደቂቕ ነገር ብምሉኡ እዩ በዕሉ ዝቋፃፀረልና ማለት እዩ። ሕጂ ቁርብ ኣብ ናትና ኣብ ሕብረተሰብና ውራይ በዕሉ እቲ በዓል ውራይ በዕሉ ታደድያ ኣቦዲ በዕሎም እዮም ኣብ ገዛ ነተግብሮ። እዚ ከዓ ከምዚ ባህሊ ካብ ቀደምና ነበረ ባህሊ እዩ። ሓንቲ ሰበይቲ ስውሕልነታ ክትፍለጥ ተኮይናስ ኣብቲ ውራያ ዓይነት ምግቢ ቀሪባ ዓይነት መስተ ቀሪባ

0: ብከምዚ ኢና ንኸይድ ነርና። ኣብዚ ሕጂ ግዜ እዚ ግን መብዛሕቲ ሰብ ስራሕ ዝፅዕቆ ሰብ ኣሎ፣ ካልኣይ ጉልበትካ ጉልበት ዝውሕዶ ሰብ ኣሎ፣ ዓቕሚ ዝውሕዶ ሰብ ኣሎ። ካብኡ ናብኡ ዝኾነ ውራያትና ዓበይቲ ስለ ውራይ ንገብር ንሕና ጎረባብትና ስድራና ዝሕግዙልና እዩ ነይሩ። ሕጂ እንዳዎ ሓደ መፅእ ኣሎ፣ ብፍላይ ኣብ ከተማታት ሰብ ስራሕ ትኸውን ኣይጠዓሞ ንኸውን። ሕጂ እቲ በዓል ውራይ ይግዳዕ ወይ ትደቀቕቲ ደቀቕቲ ኣድላይ ዝነበረ ነገራት ትገድፎ። ዝዓበየ ጌጋታት ንሪኦም መብዛሕትኡ ከዓ በየናይ ከም ዝጅምር ተሞክሮ ስለ ዘበይብሉ እቲ ዝበዝሐ ባጀቱ ወይ ሰልዱ ኣብቲ ዘይጠቅም ከጥፍዎ ፀንሕ፣ ምሽዑ ኣገዳሲ ነገር ጎዲልዎ ፀንሕ። ካብኡ ከዓ ነቲ ሰልዲሲ ጥቡቅ ገይሩ ኣይመቓርሐሉን ማለት እዩ። ኣብ ክሳርካ ልዕሊ ዝመደቦ የጥፍእ የህልኽ ማለት እዩ። ሕጂ ኣብ ከምስታት ኢቨንት ማናጀር ክህልወካ ከሎ ቀዳማይ ኮፍ ኢልካ ኩሉ ተዘድልየካ ነገር ካብ ቀዳምነት ስጋብ ዳሕራይ ዝስራዕ ብቐደም ተኸተል ተስፍሮ ማለት እዩ። ክተርፍ ዘይብሉ ንብሎን ነገራት መግቢ መስተ ምዝንጋዕ ክንደይ ዕድማት ኣለኹ እዚ ኣገዳሲ እዩ። ድሓር ተቐንጠ መንጢ መጋያየፂ ዝኾንካ ኣብ ድሕሪ ትሰርዖ ሽዑ ከም ሰልዲ ዝኣኸለካ እቲ መጋየፂ ክተርፍ ክእል እዩ። ተቐንዲ ግን ክተርፍ ከም ዘይክእል ቦታ ትሒዝካ የለካ ማለት እዩ። ሕጂ ኣብዚ ቀንዲ ግዜ ይቁጥበልካ እዩ። ሃልኪ የብልካ ዝኾነ ናይ ሰልዲ ማናጅመንት ከዓ ባዕሉ ገብረልካ ማለት እዩ።
1: በዚ ሞያ ዝሰልጠና ተምሃሮ እምበኣር ኣብ ግብሪ ከውዕልኦ ተበጊሰን ይርከባ። ኣብ ስርሐን ይኹን ኣብ ሞየን ድማ ዓበ ኣስተዋፅኦ ከም ዘሕደረለን ይዘረባ።
2: ኣብዛ ኢቨንት ፕላነር ክንምሃር ከለና ኣብ ሓደ ውራይ እንታይ እንታይ እዩ ዘድሊ ቦታ መጀመርታ ከመይ ጌርካ ነቲ ቦታ ተመሪፁ ዘሎ ዲዛይኑ ዲኮርናቱ ከመይ ክኾን ኣለዎ እቲ መርዓውቲ ድዩ ወላ እቲ በዓል ውራይ ትብሎ ዘለካ ኣብ ከመይ ግዜ ክጅምር ኣለዎ ክውዳእ ኣለዎ ኬክ ዲቶርታ ዲክቆረስ እሱ ከ ኣማዓስ ግዜ ከመይ ክኾን ኣለዎ። ቀንዲ ግን ናይ ኤቨንት ፕላነር ኣብዚያ ቀንዲ ዝተምሃርናያ እቲ መርዓዊ ይኹን መርዓት ኾነ ምስ መደበ ብሰንኪ እቲ ውራይ ምግፉሑ ዝተላዕለ ብዙሕ ነገራት ይርስዕ እዩ። ኤቨንት ፕላነር ግን ነዚ ኣይርስዕን ኩሉ ነገር ስለሰት ገይሩ ዝፈልጦ ኩሉ ኦርጋናይዝ ክገብሮ ክእል ማለት እዩ። ስለዚ ኣብቲ ታይም ማኔጅመንት ዲኮር ከመይ ክኾን ኣሎ፣ ቴብል ሰቲንግ ከመይ ክኾን ኣሎ፣ ዝተፈላለየ እዝታት ተማሂርና ማለት እዩ።
3: ኣገዳስነት ናይዚ ሞያ ክገልፆ ከለኹ ግዜ ከማን ናይ ኣኽለንን እዩ። ኣነ ብዙሕ ተመክሮ ናይ ምስሳይ ዘለኒ ኣብ ብዙሕ ኣገዳሲ ኣጋጣሚታትን ፅምብላትን ዘሳኽሳኹን ዝሰራሕኹን ሰብየ ናብቲ ፅባቅ እኳ እንተሃለዎ ግን ዝያዳ ንክፅብቐልካ ዘድሊ ነገር ኣሎ። እቲ ዘድሊ ከዓ ፍልጠት ምሕደራ ነቲ ተመሓደሮ ነገር ሲ ንዝያዳ ስራሕ ብፍልጠት እንድሕር ተወሲኹስ ኣደራዒ ፅባቐ እዩ ዝህልዎ። ንዓማዊልካ ትሕጉስ፣ ፀጋታትካ ትቁጥብ፣ ጥዕናኻ ግዜኻ ኩሉ ኢኻ ተመሓደሮ። ተመክሮ በይኑ ኣኻሊ ኣይኮነን። ኣነ ናይ ብዙሕ ዓመት ተመክሮ ኣለኒ። ነቲ ሞያ እውን ኣዝየ ዝመለክዎ ኮይኑ ይስምዐኒ ነይሩ። ግን ኣብ ኢቨንት ማናጅመንት መፅኦም ዝተምሃርኩ ዳርጋ የለኹን ኢለ ምክንያቱ ብጉልበትካ ብድኻምካ ንኩሉ ግዜ ከዓ ከም ስራሕተ ናኾንካ ጥራይ ትነብር መስለካ ነይሩ። እዚ ሕጂ ኢቨንት ማናጅመንት ተማሂርና ዘለና ግን ንዝኾነ በዓላት ኦርጋናይዝ ከመይ ጌርካ ትገብሮ ኢድካ እቲኻ ከመይ ጌርካ በዓልካ ኣብኡ ትዋሳእ ካብ ስራሕተና ኮንካ ንክትነብር እውን ነቲ ደገ ንስራሕ ዝኸፍት ኮይኑ ረኺበ እዮ።
4: ቀዳማይ ዝቐሰምኮ እዚ ኢቨንት ማናጅመንት ወይ ፕላኒንግ ካብ ቅድም ዝደልዮ ነበርኩ ኮይኑ ግን መጨበጥ ስእነሉ ነይረ ቤን ክጅምር ይኽእል። ሕጂ ጋይዳንስ ቀንዲ ዘድልየካ ሕጂ ጋይድ ዝገብረካ ሰብ ትረክብ ማለት እዩ። እቲ መምህርካ ጋይድ ገብረካ ወይ መምህርና ማለት እዩ። ኣባና መምህር ሰላም ትባሃለ ነይራ። ስለዚ ንሳ ጋይድ ገይርሃና ሕጂ ኣገዳስነቱ በዓል ሞያ ፀዊዕካ ሓደ ጉዳይ ክትገብረልካ ሃይር ክትገብሮ ከለካ በዓል ሞያ እዩ ፍልጠት ኣለዎ ብዓብዩ እዚ ማለት እዩ ካልኣይ ነገር ከዓኒ ኣብቲ ኮስት ንኣብነት ዋጋ ናይቲ ንብረት ድዩ ናይ ንኣብነት መርዓት ኢልና ንኣብነት እቲ ሆቴል ኢኻ ክትገብር ደሊኻ ዳስያ ክትገብር ደሊኻ ዴኮሬተር መንሕሸካ ብሕሱር ዋጋ ድዩ ብዝዋፀካ በቲ ባጀት ናትካ ማለት እዩ ምስ ሰብሲ ከረኽበካ ክእል ባዕሉ መደብ ክውፃልካ ክእል እዚ ዩ እቲ ኢቨንት ማናጀር ዝገብሮ
1: ምሕደራ ኣብ ዝኾነ ነገር ኣዝዩ ኣገዳሲ ምዃኑ ከም ተመክሮ ኣብ ንጓዓዞ ህይወትና ንማህሮ ኢና ምሕደራ ግዜ ምሕደራ መደብ ኮታስ ምሕደራ ኣብ ኩሉ ኣዕዋቱ ምዃኑ ርጉፅ እዩ ኣብዚ ክጥቀስ ዝፀንሐ ውራያት ይኹን በዓላት ድማ ምሕደራት ዝካየድ መደብ ምስ ዝህልዎ ኣዝዩ ስሉጥን ውጡን ስራሕን ይኸውን ትምህርቲ ምቕሳም ድማ ኣብ ዝኾነ ሞያ ኣዝዩ ኣገዳሲ እዩ እቲ ንፈልጦ ኢልና ንሰርሓሉ ሞያ ዝያዳ ትምህርቲ ምስ ንድርበሉ ዘይንፈልጦ ዝነበርና ንፈለጥ ከምኡ ውን ኣብ ርእሲ እቲ ዝፀንሓና ፍልጠት ፍልጠት ንድልብ ማለት እዩ
5: ትምህርቲ ኮ ቀሊል ነገር ኣይኮነን ከም ሽሙ ሓደ ሰብ ትምህርቲ ኣለዎ ድሕር ተባሂሉስ እቲ ትምህርቲ ስራሕ እዩ ንባዕሉ ማለት እዩ እንጂ ሞያ ከዓ ናትካ ሓደ ናይ መፃኢ ስጉምቲ እየ ዝብሎ ኣነ እንተዳ ዝኾነ ነገር ሒዝካ ኣለካ ብፍላይ ኣብ ርእሲቲ ዘለካ ሓደ ሞያ ንድሕር ወሲድካስ ንዓ ደስራሕ ኩላ ወይ ክሰርሓ ኣላለን ኢልካ ስለተህቅን ኩሉ ግዜ ከም ሓደ ዝተቐመጠ ናትካ ብቕዓት ኢለ መገለፅክዎ ማለት እዩ ኣዝዩ ኣገዳሲ እዩ ንሂወትካ ንለውጢ ንኩሉ ማለት እዩ
0: ትምህርቲ ዝኾነ ንዝኾነ ኢልካ ተምሃርከዮ ወላ ከም መሕለፊ ግዜ ኢልካ ተምሃርከዮ ትምህርቲስ ኣብ ኩሉ ሻዕ ኣብ ገለስ የድልየካ እዩ ጠቃሚ ትምህርቲ ምውሳት ዝጠቕመካ እምበር ኣይሃሰይካን እዩ ማለት እየ ሕጂ እዚ ከዓ ኣብ መዓልታዊ ሂወትና ዘለና ውራያት ካባናስ ናይ ኣይፍለን እዩ ኣብ ዝኾነ መዓልታዊ ሂወትና ዘሎ ካብ ቀደም ኣትሒዚ ምስ ወዲሰብ ዘሎ እዩ ምትእኽኻብ ስለንፈቱ ማለት እየ ሕጂ ኣብዚስ ባዕልኻ ብትምህርቲ ተደጊፉ ክትምድብ ከለካ ዝበለፀ እንድሕር ብላ ፈሊጥካየን ከለካ ከዓ ምፍላጥካ ጥራይ ከማት ንካልእ ሰብ ከተስርሕ እውን ዕድል ትፈጥር ኢኻ ማለት እዩ ሰምንታይ ኩሉ ባዕልካ ክተርክበሉ ይትኽእልኒኻ ኩሉ ባዕልካ ክትገብሮ ይትኽእልኒኻ እንተኽኢልካ ትምህርቲ ዘለዎ ኮይኑ ፅቡቅ ፅፉፍ ስራሕ ክትሰርሕ ዝበለፀ እንተዘይኮነካ ልዕሊኻ ዝፈልጦ ከም ዘሎ ነዚ ሞያ ወይ ነዚ ዓውዲ ርኢኻስ ንዑ ኸዓ ናይ ስራሕ ዕድል ምፍጠርካ ዝበለፀ ኸውን ማለት እዩ
1: እዚ ሞያ እዚ ብተገዳስነትን ብኣፍልጦን ተተኻይዱ ኣብ ውራያትና ይኹን ምትእኻባትና ዘለዎም መደባት ኣዝዩ ፅፉፍ ስራሕን ንበዓል መደብ ዘፋኩስን ከም ዝኸውን ክንግንዘብ ይግባእ ብፍላይ ብከምዚ ስሩዕ ትምህርቲ ምስ ዝውሃቦ ኣብ ዝለዓለ ደረጃ ዘብፅሕን ስራሕ ዝፈጥርን ሞያ ክኸውን ትፅቢት ይግበረሉ
0: ሕጂ ዝበዝሐ ሰብ ስለዘይፈልጦ እንታይ ትምህርቲ ንምህር ስለዘይፈልጦ ብዙሕ ኣይስሕቦኒ ወላቲ ክላስ ከማን ውሕድ ዝበሉ እዮም ዝምዝገቡ ሕጂ ናይ ኢቨንት ክንብል ከለና ግን ንኩሉ ተንኪፋ ትኸይድ ሞር ከዓ ኣብ ፕራክቲካል ኣብ ተግባር ዘተኮረ ዓይነት ትምህርቲ ስለዝኾነ ኣብ ከምዚ ወይ ፈጠራውነት ፍሉይ ዲዛይን ክገብረ ደላ ፍሉይ ቅዲ ናተን ከውፃእ ዝደልያ እንድሕር ኣድህቦ ኣሎ ኮይኑ እዛ ክላስ እዚኣ ንዕኦም ከምትሰማማዕ ወዲ ይኹን ጓል ይኹን ንዕኦም እዛ ክላስ እዚኣ ከም ዘላ ንክፈልጥዋ ከላልምደሎ

ክብራት ተኸታተልቲ መደባት ሞዛይክ ዝስዕብ ትሕዝቶ መደብና ካብተን ኣዘናጋዕቲ ዝኾና ትሕዝቶታትና መደብ ክስዕባ ክትቀርበልና ያ ዝተፈላለዩ ኣዛነይቲ ዝኾኑ ቪድዮታት ሒዛ ኣልና ቀሪባ ኣላ። ሙሉእ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

into Triple Bear. Oh!

0: 啊，对。
1: 哎呦我的妈！
2: 妈妈呀 ，Game Over。哈哈哈哈哈！我们玩家可以开机了。

Wa je fa bi di ne tu.

Hey.

0: 去哪里？
1: 就把他拉掉他，
0: 去哪里？
1: 把他拉掉他，拉掉他。

Oh shit.

ሕስቶታት መደባት ሞዛይክ ናብ ምዛም ገፂ ዝኸይድእ ዘሎ ክቡራት ተዓዘብትና ተተርፈና ትሕዝቶ ድማ ተኸታታሊት ፊልም ገፅታ ክትከውን መበል 10 ክፋላ ስዕቢ ክቐርበልና እዩ ብሓባር ንከታተል።

0: ኣነቢ ኣነ ናታ ክገብር ወሪ እሽተ ቆልዓ ንኣይ ክቲ መፃለኒ ገለመለ ትብልክ ኣታ ክንደይ ክደፍሪኢኺ ኣነ እሽ ቆልዓ ቤ ኣርኪበሉ መልዓን ገለመለ
1: ዘይኽለካ ጌና ቀትሪኢኮ ዘሎ
2: እስከ ዝተባሃልከ ግበሪ
3: ንስኻ እቲ ጉዳይ ካብ ሎም ጀምሮ ሓደ እሙሩ ዝሰሓተ ሰብ ዝገብሮ ተግባራት ግበር
4: ደር እዩ
3: ብድሕሪ እንታይ ትገብር ባዕለይ ክነገረካ እዩ
1: እንታይ ዝብል ዘሎ እንታይ ስለዝሓሰብ እየ ፅሒፍ ገዲ ይፍለይ ሕጂ ከ ብዛዕባ ዘንተሓቲት እዩ በዛ ተራሂባ ዘለካ በስኩ ዘርግለ ዩ

0: ናይ ውሓቂ ዓድልናታት ይኹን ፍቅርኹም ከምዚ ዝብላ ንፅሑ ብጣዕሚ ደስ ይብልኒ። ማህፀንካ ደቂ ሒዝለ ይብልኒ
1: ብጣዕሚ ማለት ዝደልዩ ዝነበርኩ
0: ተሓጎስ ከይኹም ጌርናናኒ ትደክተር እንታይ ንትፈልጥ እዚ ኩሉ ግዜ ክመላለስ ከሎ ዝርኦ ዝነበርኩ ዘይሕጉስ ቅፅዳኒ ኢል ሕጂ ብሓጎስ ክወርር ከሎ እንታይ ዝርኦ እስ ክንደይ ደስ ንበለኒ ኢልኒ
1: ረፅባሕ ክኮነ እዩ።

0: ንምንታይ ግን ብሰላማዊ መንገዲ ክትፈትሖ ዘይትፍትኑ?
1: እዛ እንታ ከምቲ ጆን ዝዕለለኪ ባኮ ምሰደይ ተሻሪኹም ዘትርእይዎ ንብረት ይጠሊመኒ ባኮ ምስ መተ ብድሕሪ ምዝ ሕጂ ነዚ ትካል ሒዝዎ ዘለዎ ወዱ ክንራኸብ ሓሲበ ነይረ
0: ምኸዳ
1: ንሱ መሰታና እዩ ነይሩ ቆልዓ ስለ ዝነበረ ዝፈልጦ ይነበሮ ኣነ ዝፈልጦ የብለይን ኢሉ ኣብ ህሊ ክምሳና ኸያ ትፈርሐ ስለዚ እዛ ሞርቱ እዚኣ ንሕርዳኣላ ኮይና ብዝኾነ ይኹን መንገዲ ኣብ ኢድና ከምቲኣት ክትገብር ኣለዋ ብድሕሪ እዩ እቲ ዝግበር ንገብር
0: እሞ ሕጂ ኣነ ዝሰርሖ ስራሕ እንታይ እዩ
1: ሕጂ ናት ክስራሕ እታ ወረቐት ምድላይ ንምንፃእኒ
0: ብኸመይ
1: ብዙሕ ኣይታወኹም እዙ መጀመርታ እታ ወረቐት ኣላድያ የላን እኹል መፅናዕት ምግባር ከድልየክ እዩ ብድሕሪ እታ ወረቐት ኣላ እንተ ደኣ ኮይና ብኸመይ ክትርከብ ኣለዋ ናይ ኩልና ስራሕ ኸውን
0: ከይከብደን ዳ
1: ሙዚታ ይከብደክን ይጀኺ ናና ውን ኮብ ጎኒ ኺና ዘለና ድሓር ከዓ እዚ ምስ ገበር ክትረኽብ እያ ዓስቢ ዓብዪ
0: ድሓ ንፍትን
1: ንፍትን ኣይኮነን ግድን ክንዕወተሉ ኢና እዛ ዘረባ እዚኣ ግን ካባይን ካባኽን ብፍፁም ክትሓልፍ የብላ ቴድሮስ ኹን ዋላ ሚካል መሓዛኹን ክፈልጡ የብሎ ኣስራሓ ይኹን ጆን ምሳይ ንምሳኽን ዘለዎ ርክብ ክፈልጥ የብሉ
0: ሚካል መሓዘይ ምኾነ ዳ ብኸመይ ፈልካ
1: ከምዚ ኣነ ዝገበርኮ መፅናዕትን ንስኾን ኣብ ልዕሊ በላይ እኹል መፅናዕት ምግባር ከድልየኪ

0: ሄኖክ እታ ዝነበረትና ፍቅርቲ ሕሸና
1: ንወስኸላ ምባሊ ፀገም ኮይኑ ሕጂ ስለማ ንኩ ቀይርክኒ
0: ፍቅሪ እንታይ ድዩ ንዓኸ
1: ፍቅሪ እንታይ ምዃኑ ገልፂ ዓቕሚ ይብለ ኣብ ልዕሊኸ ዘለን ስምዒት ግን ፍቅሪ ምዃኑ ብትኽክል ኣረጋግፀልክለ
0: ክኸውን ንኽእል እንድዩ ውፅኢት ክህልዎ ግን ብክልቲኡ ወገን ክኸውን ኣለዎ
1: እንታይ ሕጂ ስከ ብሕፅር ዝበለ ነገርኒ ኣብ ልዕሊኻ ዝኾነ ዓይነት ስምዒት ፍቕሪ ይብለኒ ክትብለለ
0: ኣታ ሄኖክ ተገይርከ እዚ ትርዳእኒ ኢኻ
1: ኣታት ክዛርብ ደለኺ ተረድእ ለለ እዳለመንኩኹስ ተረዳእ ለይ ትብለለ ሓንሳሓንሳብ ዝኸውን ሓሳብ ባምፅኢ
0: ኣነ ክልመን ደለ ይኮንኩ ፍቕሪ እውን ብልመና ዝመፅእ ኣይኮነ
1: ባራ ጌትክ ድማኒ ኢልክኒ
0: ኣነ ለማኒ ይብል ኸ ንምንታይ ካ ነዚ ዘረባታት ጠዋውዮ ዘለኻ
1: በቃ ፅባሕኻ እንታይ ክትወልድ ሓቢርና ክንረአየ ኢና
0: ኣታ ሄኖክ ኣነ ኸባ ክፍለ ይደልኒ
1: ድሃር ከኣስ ኣብ ማኽራ እንደ ይኮን ክትብል ነርኪ
0: ሕጂ ካብ ዛዕባ ምንታይ ትዛረብ ኣለኻ
1: ሚልዮን ኣብ ስራሕኹን ከም ጀመረስ ምስጢር ኮይኑ
0: ሚልዮን ስራሕ ምጅማሩን ዘይምጅማሩን እንታይ ሓደሽ ነገር ኮይኑ እዩ ሞ መንዓኸ ማዕርክ ንዘገዲስካ
1: የገዲሰኒ ንኣይ
0: ከመይ
1: ፅቡቅ ሚልዮን ንዓይ ብኣካል ረኺቡ ብትርዘጋን ብጃህረን ኣብ ስራሕኹን ከም ጀመረ ክነግረኒ ንዓይ እንታይ ስምዐኒ ክትሓስቢ ድሓር ከ ብእስናን ዕርክነትና ፅቡቅ ጌር ክትፈልጥ የኺ ይረኪ ከምኡ ኮነ ስቐልኪ ነገርክን ፅቡቕ ከጂ መፃወት በዓል ሚድን ጌርክኒ ደስ በልኪ
0: ማዕርክ ንድኡ እንተቀይመካ ሶሪ ዓብ ነገር ገይረ ስለዘይሓሰብክዎ ድሓርካ ኣብ ምፍላጥካ ስለዘይተርፍ

0: ነገር ኳ እምበር ካልእ ሓሲበ ይኮንኩ ድሓር ከዓ ኣብ ስራሕና መፂኻ ንከለኻ ርኢኻ የ እንዲኻ በዕልኻስ ማዕር ኩሉ ተቐይመካ ግን ሰሪ
1: ሓፂር ዋና ገበረን ካብ ዝጅምር ስራሕኹም ነዊሒ ገይሩ እንታይ ልክን ማዕር ኩሉ ተቐይመካ ሶሪ ኣቲ ከመይ ጌር ክንልዕግን ዘለኺ
0: ሄኖ
1: ተወንኪ
0: ኣብዚ ዲኻ በፂሕካ
1: ክድፅርግ በለ ዋ

0: እንታይ ውሪድዎ እዛ ቆላ
1: እንታይ
0: ሰይጣን እዩ ስሪርዎ?
1: ዝደወልኩምዎ ዓሚል መልክ ክንባይ ከኣለን ብክብረትኩም ጠኒሕኩም ደውሉ።

0: ጠባይካ ፅቡቅ ገይረ ይትፈልጦ ንሱ ስለ ዝፈልጥካ የ ናብ ስራሕ ዝኽተኣቱ ከለኻ ብዙሕ ስክፍታ ዘለንን ዝነበረን ገና ስጋብ ሕጂ እውን ኣይተቀየርካ
1: ኣታባ ሶሪ እዚ ኣብ ነዊሒ ናብ ተባርከ ኢሉ ንስኸማን ሓደ ዓርትና መረቕታ ስለ ዝነበሩ ይዓዲምኒ
0: ዋ ይርዳእካ እንተልዩ ይዕርኽተ ይምረቑ ኣነ ከዓ ሰትየሎም ኣለኹ ካትብለን ዘለካ
1: ከምኡ ይኮነን ኣታባባ
0: እንታይ ዳ
1: ሰዓት ዳ ኸይድኒ
0: ናይ ምንታይ ሰዓት
1: እታ ብቐዳማይ ዝነገርኩ ኸ ንብረት ምስትዋና ንሕጂ ቆፅራ ዘለኒ ትፈልጢ ኸ ንዓኻ እሚን የቆፂር እየ
0: እዋ ሚልዮን ኣነ ዳ ኸበየ ምፅ ይኽበካ
1: እታ ባባ ቤላ ቕጠባይ ዘለዋታ ንብረት ድሓርካ እትበኒ ብገንዘብ ኮ ብመልክዕ ለቕሒ ኸ ትበኒ ትመልሰልከ
2: ንወደ ሕጂ ዳ ምኻበ ካብ መገሻ ምስ ተመለስኩ ካብትን ካብቲ ኢለ ክፍትል
1: ላ እዚ ባባስ ሽዑ ዳ ኸንፍርዋ እንድ
3: ሚልዮን ንዓስራ ሓንሳ እንታይ ዳ ዝሓሊ ከዳ
1: ሳክት እዩ ምስፋ ዘርገለ
3: እንታይ ኣውንከ
1: ሓንቲ ንብረት ትግዛእ ነይራሲ ክዕድጋ ደልየ ጉርሽካ ሽወ ኣስተ
3: ሚልዮን ኩሉ ስራሕኻ ከዕ ዘበቐኒ ኣሎ ብጣዕሚ ንፈ እዛ ንምረት ገዜኻ እንታ ክትገብራ ደለ
1: ቁሩብ ትዕሪኸስ ቤልያ ትሸጥ
3: ንግዜ ክንደይ ዘድልየካ
1: ኣታኣምና
3: ክንደይ ዘድልየካ ጥራይ ንገረኒ
1: መመላእታ እንዲ ድልየ ሓደ ሚሊዮን ሽንክ ገለ 65000

0: ድካም ሰሪሕኻ ከም ትመሰለይ ኣይጠራጠርን። እታ ብቀዳማይ ዝስራሕካ ኢኻ ፅቡቕ ረብሓ ከም ዝረኽብካ ለ ሰባት ክዕሉ ሰብ
1: ብታኹም ወዲነ ዶ ቤላ እንዳ ሸይጣ
0: ክድበል ግዜ ከይቀደቀ
1: ቴንክዩ ኣምን
0: ገልጢፍካ ምፃእ
1: ሕረ ኤድንጉኒ

ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና ክቡራት ተዓዘብትና። ብዘቕረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ እሰይ ሽሻይ ብምዃንና ብሓባር ፀኒሕና፣ ከምኡውን ኣብዚ ቦታ ኮይንና ክንስኣል ዘፍቀዱልና ሲልቨር ሬስቶራንት ብስመይን ብስም ተዓዘብትን እናመስገንኩ ምስተረፉ መደባት ኤርቲቭ ሃገድፈኩም እየ ብወገነይ ብሩህ ቅነ

0: መፂኻ ኣለይዶ መፂኻ ኣለይዶ ፅበቅ
1: ዶንጊኻ ኖኮ ዶንጊኻ ኖኮ ኣንታ በርኮ ክትብለና ተፅበቁ ሲ ደርፍን ሳዕስዒት
0: ትፈሎ ዋ ኣነ ኣገልጋሊኻ ተለኣኻ ተመፅዋትና ትካስ ዓኻ ክቋይቁዕ ስካ በል ክተኸሉሶ እንዲኻ ዘለያ
1: መስፍን ምኳን ካ ባቀለለይካ በቃ ወዲኻ ወዲኻ እንታ መስፍን ደላላ ይበኣኻ
0: እንታይ ዳገዲኻ እንታ ዘይጥሙይ ዘይረኩስ ዘይበኩስ ኣነዶ
1: እንታ ኣኻ ካብ ዘይዘይ እናበልካ ኣሉታ ተቐድም ሲ ቅዱስ ኢኻ ረዚእን ኢኻ ዘይትብል
0: ንሓደ ከምኡ ማለት እዩ እናለዩ
1: ድሓ እንዲኻ ዳኣ ዘይኣመልካ ኩሉ ኣካላትካ ናብ ኣስና እንትቐይሩ
0: ዳዕላ እዚኣን የበላ ካብ እስና ነይ ስባይ ድሕንካ ወደይ ኣታ ድሌታትና ኢ ከም ፀጉሪ ርእሲ መልእልእል ደሎ ታኻ
1: እንታይ ደ ረኪብካ እንታይ ድና ኮይና እንታይ ኢኻ ረኪብካ
0: ሕጂን ወዲ ሓውካ ዘኽታም ከይትብሎ
1: ንመን ወዲ ሓወ
0: ንናኸም ሰብኣይ ጓለይ
1: ስፔታ ሰብኣይ ጓለይ ክትብል ከይማርዓናዮም ሰብኣይ ጓለይ እንታ ከመይ ውድእ ውድእ
0: ሓንጣ እዛኣን ዝሰማዕኩ ስለዘይሰማዕካ ኳ ኢኻ ከም ትብል ዘለካ
1: እንታይ ኢኻ ሰሚዕኻ ነትር ኢኻ ለካ ቅርሚ ሸውዓተ ዓመት ዝመፅ ሓወይ ንዑካ መቃብር ግዲ ከተተሶ እያ
0: እወ ንትሳእ እንተበልካ እውን ኣይተጋገኻን
1: እቲ ብምሽክለታ ሃሪሞ ዝሃደመ ቀታሊ እዩ እቲ ብዘይምርካቡ ህ ዘብለና ዘሎ እይሞ ንሱ
0: ካብ እንዳ ሰይጣን ኣትየ ረኺበዮ ሒዘዮ መሲገዮ
1: መሲገዮ እንታታኸ ዝብለለካ ድሕሪ ሸውዓተ ዓመት ዝተረኺብካዮ እንተዚኣ ኸ መዓስ ዝፅሓፍካያ ድርሰት ንዕላ እዚኣ
2: ኣዛሚት ንዕስኮ እዩ ኣዛሚት ናይ ቀደም ባህርያት ክደጊስ ክምሽ
3: እንታይ ማለት ዩ
2: እንተኾንኩ ዶንጊኺ
3: እሞኸም ኢልካ ዘይኮነን ዝሕተት
2: ሰበሪ እንታይ ኢልካ ከም ዝሕተት ንዓይት ነግረኒን ኢኺ
3: ዋ ምክንያት ከይፈለጥ ከመይ ጌር ክትንትኒ
2: ኣንቲ ንፈለጥ ኮይና እቲ ተምክኒ ጠፊኢ ንስካሓተኪ ካብ ትፀናሕ ከ ናብዚ ስካብ ትመፅእ ኮ እንታይ ኢልካ ከም ተምክኒ እንዳሓሰብኪ ክትመፅ
3: ሚኩ እንታይ ዳ እዚኣ መልኪ መጀመርታ ዘይትስምዐ
4: ኣይዋ ቅድሚ ምኩያ ክሲ እንታይ ከማሪት ንትሕት ኣስቦ ነይሩ
2: እሞ ንዝፈልጦ ምስ ስካሓትት ዋ ደቂ ዝፀቒጥኒ ዶንጌስ ኣውቶቡስ ገዲፋት ንኸይዳ ታክሲስ ኢነ ሓይሚየ ሓዲራ እዚ ኮ ዘሰንኮረ ንመልሲ እዩ ሰምዒ ክንለኺ ካብዚ ወፃ መስ እንተለኪ ንገር ንክሰምዓኪ ኣንተ ዘረባ
3: እሂ ኣዞ ተፀሊይክ ድዩ ኣነስ ደሓኒ ትንእሽተይ ሓወይ እምበር ትማል ምሸት ብሳይክል ገይሩ እንዳኸደ ከሎስ ምስ ሓደ ሳይክል ዝሓዘ ሰብ ተጋጭቡ ኣብ ኤመርጀንሲ ኮይና ሓዲርና
5: እቡይ ከምዛ ናተይ ማለት ኮይ ትማል እ ለይቲ ሰዓት ሓደ ብናህራ ክልኩ ከለኩስ ምስ ሓደ በዓል ምሽክለጣ ኳ ተጋጭ ወ ግና ድሓን ሳላሱ ቀሲሉ ዝኸይድ ብነበረ ክልተና ወል ሓንቲ ኮና ኣነ የ ናይታ ድወደቕ ኳ ሓመድ ተፀያየቀ ንግፍ ንግፍ ኣቢላ ከዓ ሰውሪ ዝዓርከይ ሰውሪ ዝዓርከይ ተባሂልና ከይድና
3: እማ ኣዙ እቲ ምስ ሓዊ ክዝተጋጨወ ወዲ ዳ ተታሒዙ ዶ
6: እወ ናት ኮ የገድድ ስርአ ተሃሲ ከማን ስለዝኾነ ኣብኣይሲ እዩ ደቂሱ ዘሎ
7: ኣቤ ኣንታ ኣሪካ ሲትረፍ ሓሚምካ ምማት እንበሪ ክተርፍ ደሊዩ
2: እሞ ሕጂ ድኣ ክተፍቅድ ዲ ክመፅእ ይኮላስ ክትሰርሒ
6: ኑ ክሰርሒ ለ ሳላ ቀዳማይ ረድኦ ዝገበረሉኩ ድሓኒ ሕጅዳ
2: ሓረ በል ዲ ብዛሓ ግበር
0: ሃበ ኢልካ ተረኪቡ እቶም ደላሎ ዕረኩተይ ናሆምሲ ንጓለይ ክምርዓዋ ኢለ እንዳነገርኩም ከለኩስ ሓደ ካብቶም ናይ ቀርባ መሳርሕተይ ኮይኑ ኣብዛ ጉንዲ እዚ ናይ ሕሱ ክኢሉስ ቀታሊ ብኡ መን ምኳኑ ትፈልጥ ዲኻ ኣይብለኒ
1: ታ ትብ ዘለካ ድሕሪ ኢኸ ብድሕሪ ኢ ኣነ ዝሰሚዐ ክንቅስ ኣብዚ ኣስቴ ሓባቢ ነቲ ሰብ ከም ዘርዮ ገ እንታ በጃኸለ ከዓም ዝመተ ምራኻ ይትፈኑ ናጣ ንሓወይ እምባ ፀላም ጉልባብ ገይሮም ርኢካ ለካ ድፍእ ኣቢሎሞ ወይነ ሓወይሲ ደም ሓወይሲ ደመ ከልቢ ኮይኑ ተሪፉታ እንታ ዝብለካ ዘለኹ ደስማዕ ብጭቡጥ ርኢ እዮ ብርሃኔ ዳዊት ፍረንኬል ዝበሃል ሃብታን በዓል ፀጋ ይብለካ ኣሎ መስብን ፅባሕ ንጎ ኣተሃራሪፍካ ፅብያ ከምዚኣ ባፃወትየ ነረ ተኢልካ ንብለካ ኣለኹ ሳደብ ናባኻ ቅይራ ድምነተይ ምስኻን ምስስድራኻን ክገብራ ይብለካ ኣለኹ ኣባ ከለካ ፃወተካ የ እንተኢልካኒ ልክዕ ከምዞም ደቅና ዝብልዎ ክቃምፀከ ወ ክድባሓቀ ሓንታ ካብቲ ክትንፋስ ዕርኹ ናብ ሕሞትሙት ክሰግር እንዳሓሰብናስ ኣነ ባኣኻ ክዳኣል እሞካ ብሞት ሓምጓለይ እትሕሰቦ
0: እዚኣ ሰሓቅኻ እኳ እንካስ ክምሓል
1: ስጋ ደቀ ይብለካ ኣለኹ ደቀ
0: ይክልኣኖኖኖ ንስኻ ብዛዕባ ደቅኻ ስለዘይትግደስ ካልእ ኢልካምሓል
1: ስጋ ንእስነት ዘይብል ብለካ ኣሎ
0: እንታ ትሕጭጭ ኒኻ ዘለካ ሓንጣላይ ትሕርቀኒ ዶ ብድላይካ ምሕለኒ ፅቡቅ ኣብዛ ክረምቲ በርቂ ምን ክል የብለን ስከ ኣብቲ ናይ ቀደም ክረምቲ እኳ ከይከውሲ ኣብዚ ሓጋይ ዝኾነ ክረምቲ ንሓደ ኣይበርቅን ዝዛሃርም ዘሎ ግዲ ኣቻ ባዕልናት ወዲ ከማኻ ንኩኹም ትልኩምና ዘለኹማታ በል እዛ ጉዳይ ብዋዛ ኣይተረኣያ ስጋዕ ዓይነብርከይ ናይ ብልበይ እንድሕር ሓስያኻ ድላይካ ትገብረኒ እምንታይ ንፅበየ ኣለና ንናኸም ነገርና ዘይነ ንጠልጥሎ ቅድም ብኣነ ንስኻን ሰብከይ ሓወስና በይና ረኪብና ንፈራርሕዮ እሰብ ከዓ ምስ ዝገበሩና የድማ ገበን ብወይ ዋ ፖሊስ እንትሰሚዖም ድሃይካ ከእትውካ እዮም ኢልና ንፈራርሖ ወይ ድሓር ከዓ ወዱ መፅ ስለ ዘሎ ሕንኡ ክፈዲ እንታይ ኢልና ዝበልናይ ገንዘብ ክበልና እሞ ድሕሪ ኢኸ ብድሕሪ ኣነ ንስኻ ነጅሕ ናይ ሃብቲ መቋረጫ ይኸ ከመይ ሓዲርኪ ንብላ
5: ኣኸስ ፅንሐ ጥራሕ ከርእክ
3: ይቶንካ
5: ንኣዙ ዳ ዓንተ ወይ እንታይ ክኢልክያ እቲ ምስ ሓዊኽ ዝተጋጨወ ወዲ ዝተታሒዝሎ ትብልያ ኣነ ከይከውን ዲኸ
3: እንታይ ይፍለጥ ክንደይ ጨካና ድዮም ሓደጋ ፈፂሞም ዝሃድሙ
7: እዚኣ ብሕማቐን ወዲ ፈረስ ኣውዲቑ ረግፅ ወዲ በቕልንከ ኣውዲቑ ድንግፅ እኳ ዝበሃል ትሕቲ ናይ በቕሊ ሓንጎል ዘለዎም ሰባት ከ ኣለው ድዮም ደቀ
4: ገለገለ ሰብ ተሽከርከርቲ ሓደጋ ምስ ዝፍፅሙ ነቲ ግዳይ ገዲፎም ይሃድሙ እቲ ግዳይ ናብ ሕክምና ወሲዶም ሕክምናዊ ረድኤት ኣብ ክንዲ ዝህቦዎም እቲ ግዳይ ሕክምና ስኢኑ ሂወት ይስእል
3: እዚኣ ሞ ክልተ ጌጋ እንዳ ትበሃል ሓደጋ ወዝቢ ስለ ዝኾነ ኣብ ዘጋጠመና ግዜ እቲ ጉቡእ ናይ ሕልናን ናይ ትራፊክ ሕግን ከነኽብር እዩ ዘለና
8: ስምባደ ድኸውን ከምኡ ዝገብሮ ስለምንታይ ኣብ ርእሲ ጌጋ እቲ ዝሃድም ዘሎ ሰብ እኮ ንግዜ እዩ ዘምልጥ እምበር ምትሓዙ ይተርፎን እዩ
3: ከመይ ገይሩ ከምልጥ ዳ ደም ሰብ እኳ ኣይሰድድን
8: ነዞም ሓደ ክልተ ብፍላጥ ከምዚ ዝገብሩ ሰባት እቲ ሕጊ ብፅኑዕ ስለዝሕዞም ሰብ ዘይብል መቕፃዕቲ እዩ ዝወርዱ
7: ፅቡቅ ክብሮም ኣቲ ንዚኣቶም ኣይድንገፆም
4: ካደሚክሳሕ ተግባር ናይ ዚኦም እዚ ማትርክ

0: ተኩስካ ካብ ምቕታብ ብኻራ ካብ ምውጋእ ብኸመይ ይኽፍል ኽእል?
1: ወረዶም ሓደጋ ዝተፈፀሞም ስድራ እውን ሃዲሙ ነይሩ ተሰሚዖም ሕድገት ዝበሃል ኣይገብሩን እዮም።
2: ዎ ኣታ ዝዘረባኹም ክንደይ ከፍራሕካ እዩ።
3: ዎ ከምዛ ሄለን ዝጠርጠረታ ትማሊ እዚ ሰብዚ ነቲ ዝሃረሞ ወዲ ገዲፉዎ ኸይዱሎ።
4: እወ ሓነ ኮ ነፍሰ ይነግረኒ ደም ሰብ ስለዘይሰድድ እኳ ይስምዖ ዶ ወልደፍደፍ ዘብሎ ዘሎ
2: መን ወልደፍደፍደፍደፍ ኢሉ ኣነ ወልደፍደፍ ኢለ
1: ኣቶ ሰብ ዝገለ ገይሩሎ ፖሊስ ንፀዋዓሉ
5: ዕዋይ መሳፍንት ኣታ ንስኻ ኮ በላይ ስራሕ ዘይኮንካ ፍጣር ስራሕ እኳ ኢኻ ስኻ መቻ ንስኻ ኮ ብልሂ እኮ ኢኻ ስኻ ሪኢኻ ብልሂ ቆቋሕ ጎራሕ ከምተመን ሪኢኻ ኮብራ ዒንትኻ ከምናይ ንስሪ ልብኻ ከምናይ ዋኻርያ
2: ትንእደኒ ኻ ዘለካ ትፀርበኒ
5: እንታይ ክፀርፈካ ምጉሰካ ኣለኹም ባ ንስሪ ተመን ዋኻርያ እዳበልካ ደና ኣዳለዩ ኣባት ንርስና ኮ ኩኑ የዋህነ ከመንስር ኩኑ ጠቢባነ ከም ኣርወ ምድር እናበሉ ኮእዮም ዝዝፈመሩ
2: ኣይትቀይሮ ከመንስር ዘይኮነ ሪኢኻ ኣለካ ዮሃነ ከመርግብያ እዩ ዝበሃል
5: ኩሉ ሓደ ኩሎም ነፈርት እኒ ንስ ኮ ካብ ማዓዶ ርኢ ኮ ይብለካ ንኹ ከምዚኣ ገር ቆብ ዘብል ቆሪባ ኮ
2: እዩ
5: ሕጂ እንታይ ንግበር
2: እዋ ንስኻ ዝበልካ ይኹን ኣነ ቀያሕ ሳንቲም ትበሃል ስለ ዘይብለይ እዛ መርዓጓለይ ከዓ በዛ ኣጋጢማ ዘላ ጉዳይ እያ ክትሓልፈለይ ዝደልብዘለኹ ወ ምክንያቱስ እታ ወዲ ገንዘብ ብጣዕሚ እዩ ዘድልየን ዘሎ
5: ንኣይስ ብናይ ግብርን ካብ ሰብ ዝተበቃሕኮ ዕዳን እንዲ ዝሰቀ ዘሎ
2: እሞሓባ ሕራይ ካብዛ ዝበልኳ ተበጊስና እንታይ ንግበር
5: እንታይ ንግበር ዶ
2: እወ
5: ዘይትሕትዝን ዘይትእስርን ነገር ንግበር
2: ሕራይ እሞ እንታይ ትሓስብ እ እንታይ ግበርና ሓይሽ
5: እንተይ ንኣይ ሱም ይሓርቢትኒ ዘሎ ግን ኣነ እዛ ጉዳይ እያ ርኢ ከለካ ንም ከይሰምዕ ነቲ ገበነኛ ረኪብና ኣብ ከተራዳይ ድና ተዳዚብና ተዋሂብና ተማሳጊድና እዛ ጉዳይ ናብ ረብሓና ንቕይራ ትምሕትም ንብል
6: ናም ወዲ ሓወካ ከይሰምዐስ ከምኡ ንገብር
5: ወይ
1: ሃነይሮም ጌካ ዶ ሶሶሶሪ ዶንጌካ ዶ
7: ንዓኸ ንምፅባይ ዳ 40 ደቂቃ ኣይኮነን 40 ሰዓታት እዝኸውኑ ናይ ምሰልቲ ይኮነን
1: ዋ እዚ ቆፀርፊ ንዓይ እዚ ማለት ሲ ንኽረኽበካ ኣይህንጠይኒ ሃሊኽ ሃሊኽ ንዓይ ኩሉ ሓደ ኳ ኢካ ትብለኒ ዘለኻ
7: ኣነ ብባህረይ ንዝፈትዎ ነገር ካብ ምስ ረኸብክዎ ቅድሚ ምርካበይ ዘሎ ህንጥነት እዩ ደስ ዝብለኒ
1: ትረዳነ
7: እንታይ ኢለ ከም ዝረዳእ ክንዲሞ ጨኒቐኒ ቅድሚ ቆጠራና ቅድሚ 15 ደቂ ኣነ ብዝፀኒሐ ግና ብስእላ ኣእምሮ ምሳይ ክፀኒሐ ከ
1: እንበ ሕጁን ወላ ሓንቲ እያ ክዘካ ዘይከኣልኩ
7: እሞክ ዝርግሓልኩ ዶ ሃኒ ንስ ክሳብ ትመፂ እቶም ዘሕለፍናዮም ሓፀርቲ ግን ምቁራት ግዜያት እናዘከርኩ ኣብ እምሮ እናተመላለሰ ንሳኸ ከዓል ፅኒሕ
8: ኢዳ
1: እሞክኸይ
8: ናበ
1: ካባይ ንላዕልን ዝኽርታትካ ትፈቱ ንድሕር ኮይንካ ድኣ እሞ ነቲ ዝኸለፍኩካ የቕሬታ ሓቲተ ነቲ ምቁር ትብሉ ዘለካ ዝኽርታት ከይትኮላለፍካ ከምሱ ትቅፅል
7: ኮፈል ሞ ብኣካል መፅእ ክከለኸሲ ምስእለ ክከዕለ ንሱዳ ገዲፈከ ምስገልኩ ባኣክለኒ
1: ንድሕልካ ኮሪኻኒ እንዲኻ ፀኒሕካ ካባይ ንላዕሊ ስንስእለይ ክትበግ
7: ኣይ ደቂ ኣንስትዮና መቸ መትሓዝ ዝበሃል ብልክ ልዕሊ ርብዕ ሰዓት ድፅበ ሰብ ዓሻ ወይ ደንቆሮ ኢለ ገዲፈ ክተዝኸይድ ከዳ
1: እዋ ዓሻ ድኾንካ ኣነ ብጭንቀት ዶ ክሓመካ
7: ወይ ድማ እቲ ከንዕለሉ ዝግባኣና ግዜ ኣብ ምምፃእ ኣሕሊፍክዮ ስለዝኾንኪ ንዕናይ ገዛ ኸፋኖ ክየተ ዝብለኒ ክዳ እሞ
1: ውይ በጅኻ ከምኡ ተስማዕኒ ዋ ከምኡ ዝበልካ ንኩ ኮይኑ ተሰሚዕኒ
7: ሰምባዲ ከመይ ኢሎሞ ከምኡ ዝብልካ ልክወፀኒ ንዓኸ ዘይኮንኩ ወላ ኣነ ከምሞ እንታይ ይኹን
1: ቤቢ እንታይ ኮይነ ስቀዶንጌ
7: እንታይ ኣነ ድማ ምሳኽ ነይረ
1: ቢንጎ ሕጂ ዶ ሒዘካ ምሽ ብስእሊ ኣእምሮይ ምሳኽ ዕልል ፀኒሐ ትብል ፀኒሕካ እንተኾንካ ስከዚኣ ዘይፈለጥከያ
7: ኣነ ኮ ናይ ዝሓለፈ እምበር ናይ ዝመፅእ ዝግምት ጠንቆላ ይኮንኩን
1: ንልካ ንዓካበቲ ከመን ክረትዓካ
5: ስማ ሚስጢር ክልተ ልዕሊ ምድሪ ስለዝኾነ እዛ ጉዳይ ኣባይ ናባኻ ክጥርፍ ጥራይ እደሊ ዘሎ
2: ሓንጣል ንስኻ ዋላ ሓዊኹን እቲ ጉዳይ ኮነ ንውላዱ እዩ ዝምልከት
5: እሞ ብለካ ልኹ ዝገንዘብ ኣብ ሰለስተና ፋሕ ተቢልናዮ እንተተዋሓሓደና
2: ሓቂኻ እቲ ገንዘብ ብርክት ክብለልና ኢኸ ዘለ
5: እወ
2: ወ ፅባሕ ንግሆ ኣነ ጥራይ ስለ ዝኾንኩ ውላዱ እቲ ካሓሳ ንዓይ ጥራይ እዩ ዝብልከት ኢሉ እቲ ገንዘብ ከይጥርንፎ ኮ የፈርዕ ዘሎ እንተ ወዲ ሓወይ እኳ ኣብ ገንዘብ ዘለዎ ኣረያ ኣያብለካ ንኮ ቤተሰብ ጥራይ ዘይኮነ ስማዕ ዘደንፁኳዩ
5: ዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋ
2: ሓወበይ 15 ናቕፋ ኣለቅሓኒሉ 100 ናቕፋ መሊዩ ኣጠቕሊሉ ባንኪ እዩ ዘብፅሐ።
8: መዙላ ድሕሪ ሞት ጥዕና ክበፅኒ
2: ስማዕ ዶ ታጓለይ ሳይቲ ጨብጠኒ እንድያ ናይዚ ከዓ ዝገደደች ነግረን ኣለኻ መዙይ ድሕሪ መርዓዋል ሓንቲ ዝርከብ ነገር ስለዘየለ ርኢኻ ኣለካ ገለ ክንሓስብ ኣለና ገለ ክንመክር ኣለና ዋ ስማዕ ዶ ኣነ ከዓ ሕጂ ናይ ትዛዕበ ክዋ ሕጂ ትሕጋገይ ክወስድ ዘለኒ
9: ኣነ ነጊረካ የብለካ ኣሎ ኣነ ኣቐዲመ ነጊረካ እየ ነዚ ወዲ ሓወይ ርኢኻ ወዲ ሓወይካ ይሰምዖ ከሎ ክልትና ነተገበነኛ ረኺብና እዛ ጉዳይ ናብ ረብሓና ንቐይራ
8: ግን ኣነ ዘብርሓኒ ዘሎ ሲ
2: እንታ ክትፍርሕ ስኻ ትፈርሕ
8: ዘፈርሕ ወ ከመ ዘይፈርሕ
2: ስማዕ ዶ ኣብዚ ዓለም ኮርኢ ከለካ ግዜ እዚ ኣኸለ እምበር ምስጢር ዝበሃል ነገር የለን
9: እወ ከምኡ ስለ ዝኾነ እንዲና ድሕሪ 7 ዓመት ሰሚዕና ይግዲ
2: ስማዕ ዶ ናኹም ተሰሚዑ ኮ ንሕና ናብ ከርሸ ኣለና ኣጓለይ ከዛ ፈቲሓ ንገዛ ከይነምርሕ ኮ ድሓር ካእታ ጠንቂ ኣነ ምዃነ እየ ንድሕር ተፈሊጣ
8: እታ ሰበይተይ ከዓ ከምዛ ትፈልጣ ካብ ካርሸሊ ናብዛ ማርሸ ድጉሕ ክትብለኒ
9: ይሳፍት እሞ ንዓኻ ኮብራስ እዚ ብላሓት ዝጠፊካ
2: ንኽስታይ ነዩ ድንብር
9: እንታይ
2: እቲ ቀታሊ እውን ርኢኻ ኣለኻ ክንዲ ዝኣክል ወፃእታት እንዳገበርኩ ሲ ወዲ መዋቲ ክፍሪ መለያ ኣለዎ ክብለና ስለዝኽእል ንሕና ከም ደላሉ ኮይና ሲ ካብ ምእሳርን ካብ ብዙሕ ገንዘብን ምኽባል ከነድሕነካስ ክንደይ ትበና ኢልና ናኹም ከይሰብዐ ዋጋ ዕዳጋ ዘይንገብር
9: እዋይ እዋይ ርእሲ እዋይ ብለይ እዋይ ቆቋሕነ ንታ ክብሪ ዓርከይ በል እዚኣ ዝበለፀት ሓሳብ ስለዝኾነ ብኣንኸ
2: በል ፅብቕቲ በል ንኹም ከይሰምዐ ሎሚ ንጀምር
9: እንታይ ሎሚ ሕጂ ሕጂ ይብለካ ኣለኹ ትስ ትበገስ መርሽ
2: ያላ ትበገስ
7: ሓር ኣይበል እስኪ ምክንያት መደንጎይ ክንገርኒ
10: ኣብ ታክሲ ከለና እዩ ሓደ ቆልዓ ትሕቲ ዕድመ እንድዩ ኣብ ሳይክል ተወጢሑ ብኣንጎሎ ብናህር መፂ ምዛ ዝነበርናዮ ታክሲ ጋጨ
7: ኦማይ ጋድ መድሒኑ
10: ይ ክንደና እዩ ንዕብካሊ መኪና ገይሮም ሆስፒታል ወሲዶሞ ትራፊክ ሳብ ትመፅ ድማ እታ ንሕና ዝነበርናዮ ታክሲ ደው ትበል ምስበሉ ኣነ ድማ ከይድንጉየካ ኢለካ ንታክሲ ገይረ መፅ
7: ከይድንጉየካ ወላ ከይጠልመካ
10: እንደ በዓልካ ትፈልጥ በጃኻ ዋ ኣብ ክንድንጓዓዝ ገይራ ውፃእ ክትብለኒ እንዲካ ትሕጨለይ ዘለካ
7: እፃወተክ እየ ዘለኩኒ ብከምኡ እንዴ ኣብዛ ዓዲ መኪና ብዙሕ ምዝዋር ዘይፈቱ ሕጂ ድማ መሊስ ክስ ከተፍርሕ ንላኸ
10: እዩ እንታይ ኮንካ ትፈርሕ
7: ከይትስምኒ ኣይነገር ክኹን እምበር ብቐዳማይ ኮ ቆልዑ ክዕሶ ክፃወቱ ፀኒሖም ኣብ ማእከል ፅርግያ ሓደ ክዕሶ ክመልስ ኢሉ ህሩክ ኢሉ ምስኣተወ
10: ወይ እዩ ምሃሪም ከዮ
7: እንታ ክዕሶ እምበር በጃ ኮይናትሎ
10: ተተኪሳ
7: ወይ ንስኽኢ ርእሱ እምበር ከምታ ክዕሶ ንጓዓይ ዘተኮሰት እምበር ከመይ ደ ሰንቢደ
10: እዋይ ኣትሓቂካ ንዲ ከደእስኻ ክትዳሃል
7: እወ ሰንቢደ ኒ
10: ዋ ትስንብድ ወይ ሰንብድ እንድዩዚ
7: በሊ ጠሚየ ስለ ዘለኹ ላዕሊ ዶንደይ ብንመሳሕ
10: እዋይ ኣነስ ከባል ዓካ ድኣ እምበር ካብ ገዛ በለ እየ ምፅ
7: ዳሓን ዳሓን ንሕናይ እሞ ክደይ ግዜ ድኺ ክትዕመልካልኪ በቲ ኣይኒ ወልዑድና ልና ዘወፃናዮ ፈርስባን ጌርኪ ማኣዲ ዘይሓሰስኪ
10: ኣነ
7: እስኽወ
10: ክድበል በይንኻ ኣነ እዚኣ ፅበ
7: ናናና ሃኒ ኩራ መቸም ኣበፍንጫኽያ ው

0: ኣነ ከም ትዕዝብ ተይሲ እዝኩሉ ሓደጋታት ዝበዝሕ ዘሎ ብሰንኪ እዞም ተጠቀምቲ ሳይክል ኮይኑ እዩ ዝስማዓኒ
1: ካል ሚክሳሕ የጀማ ተክር ብሽክለታ ምስ ብሽክለታ ምስ ሰብ ምስ ሞተር ሳይክል ምስ እስኩተር ምስ መኪና ምስ መንደቕ ምስ ገረብ
2: እወ ሕጂ ድማ ምዝ ሕፅረት ናይ ነዳዲ ዘሎ ዋላቶም ሰብ መካይን ተጠቀምቲ ታክሲን ዝነበሩ ደርቤሞን ዝነበሩ ሳይክሎን ክጥቀምሎን ስለጀመሩ ኳ
3: እንታ ደይ ኣብ ርእስላታ ተወስኽታ ኮይኑ እምበሪ ዋላ ተቐደምሲ እቲ ዝበዝሐ ገመናት ናይ ሓደጋ ኮ በዘን ፈረስ ሰይጣን ዝመስላ ሽገለታታት እኳ እዩ ዝመፅእ
2: ሓደ በዓል ማኪና እዩ ነቲ ብዘይሕለፍ ቦታ ብናህር መፅኡ ንስክላኸብ ሓደጋ ዝዳሓነ በዓል ሳይክል ኣቶ ዓሻ ኣነ ንድሕር ቀት ኢለካ ኮ እንተኸፍአ ገንዘበይ ክኸስር ንስኻ ግን ነታ ዘይድገም ሂወትካ ክትስእን ክብሎ ሰሚዐ እዮ
4: ሓቁን ድ ሞ እቲ ክሓሳብ እውን እኮ ብኣዋፅኡልና ሓደጋ ኣጋጢምናሲ ሓጉዙና ኢሎም እዮም ስድራ መዋትኹ እቲ ዝሞተ ኸ ብዋፅለ ይምለስ ዶ
2: መምስ ተመሰይሞ ክምለስ ኣብ ልዕሊ ኣጋር ዝፍፅሞ ዘሎ ሓደጋ ይኸፍእ ዘሎ
3: ኣታ ነዚኣቶም ዝቕፅዕ ትርር ዝበለ ሕግዶ የለኒ እቲ ኣነዚ ልዕሊ ማኪና ሽግለተ ኣተፍራሕኒ
2: እቲ ዝበዛሕ ሓደጋታት ግን ምሸት ወይ ድማ ለይቲ እዩ ዘጋጥም

0: እዚ ድማ ዳርጋ ኩላተን ሳይክላት መብራህቲ ኮነ ኣንፀባራቂ ነገራት ስለዘይብለን እዩ።
1: ከምዘን ቻርጀር ሳይክል ታርጋ ስለዘይብለን ሃሪሞም ካ ዋላ ሰብ እናርኣዮም ክከድሙ ክእሉ እዮም።
2: እዛ ዘረባ እዚኣ ንዓይ ኣሽሙር ምኳና ንድያ ኣነ ከዓ እዛ ናይ ትማል ሓደጋ ስለዘሰካሓትኒ እጃ ካብዚኣ ፍድስ ምስ በልኩ ንስኩለይ ኩለ እንተ ዝጎደለኣ ንብረት ክምልእ ኣላ
3: ነብሳ ክትብል ሂወት ኮልዕል ኩሉ እያ
4: ኣዘኪርኩምኒ ኣቦይ ንሽግለትኡ ካንኻልእ ዝነበረ ጉዳም እዩ። ንሕና ድማ ኣብ ሰሳልስትን ሓፅበሉ መብራህታ ሽዑኡ ቅሊን ቅሊን ኢልና ንፅዋዓ ዝነበርና ቃጭል ኣብታ ማል ኒብርዮ ባኒ ዝቕርቅረላ ዝነበረ ከምዚ መንቀርቀር ትመስል መትሓዚ ብድሕሪኣ ድማ ንሱ ካብ ሓደጋ ዝከላኸለላ ኣንፀባራቂ ነገር ከይተረፈ ነይርዋ እዩ።
3: ዋይ እዘና ኢሎም እሞ እዚ ኩሉ ዝበልክዮ የብለንን መላጥ ደርሆ ኮይን ዝመስላ
5: ኣብተን ሰለስተ ወርሒ 10 መዓልቲ ዝግበር ቁፅፅር እኳ እቶም ተራፊክ ይሓትዎም ግዲ ኮይኖም ኣብ ገለገለ ሳይክላት መብራህቲ ወይ ላምባዲና ወይ ሞባይል ኣብርሆም ክኸዱ ትርኢኻ።
2: እዛ ላምባዲና ወላ ሞባይል ምብራህ ድማ ዝኸፍአት መዘዝያ ተመፅእ ምክንያቱ እዚ ክጓዓዙ ከሎ ብሓደ ኢዶም ላምባዲና ወይ ሞባይል ሒዞም ኣለዉ ነታ ፍሪና ይርስዕዋ። ስለዚ ዝገደደ ሓደጋ ይስዕብ።
6: እንታይ ደኣ እሞ ኩላትኩም ዳኣ ንዓይዳ ጠመትኩም ትዛርብሎም። ኣነ እዛ ናይ ትማል ሓደጋ ኣናዚዛትኒ ስለዝኾነት ንስኩለይ ቅጭነይ ካብዚኣ ውፅኢ ኢለስ ኩለንተን ድጎደላኣ ንብረታ ክመላለአላ
3: ተግደፈና ዶ ሰብ እኮ ረሳዕ እዩ። እስኻውን እኮ እቲ ናይ ትማል ስለዘሰንበደካ ኢኻ እምበር ገንዘብ ምስ ተሓተትካ ወይ ድሓንካ ንመዓልቲ ገብረላ ክትብል እንዲኻ
1: ከማእንተ ዘይገርካ ኣ ንስኩልካ ብስንክልና ወይ ድማ ብሞት ናሓዋሩ ትፍለያ ግዲ
7: እሞ ናሃመወደይ ኣነን ሓውበካ ሓንጣልን እዛ ጉዳይ ልዕሊ ሰሙን ኣብ ዘኸብድና ኢናዓቑር ያቀኒና
8: እንታይ ንሱ
7: እወይ ንዓኻ ኣቦኻ ንዓይ ዝፈትዎ ሓወይ ብሞት ምስ ተፈለየና ኢኸየኻ ተሓዘን መሪር እዩ ነይሩ። መሪር ዝኾነሉ ቀንዲ ምክንያት ከዓ ሓወይ ደሞ ኣብ ፅርግያ ፈሲሱ ቀታሊ ዘይምርካብ እዩ።
8: ኣነ ንመርዓ ብዝመደብ ኩሉ ግዜ እዚ ጉዳይ ንምንታይ ክልዓል ተደልዩ?
7: ሓቂ ከኻ ግን እዚ ነግረካ ዘለና ጉዳይ ንመርዓ ዝዕንቅፍ ዘይኮነስ ብንፃር እኳ ዳርእካ ኣለካ ቀሲንካ ከም ትምርዖ ዝገብር
8: ዝሓወየ ቆስለይ ብዕንጨት እናፈርፈርኩም ስቀሲኒ ክምርዓኩ
7: ዎ ነታ መርዓ ተተራርፍቲ ኮይና ስ ድሓንቲ ምንጋር ዋላ ተተረፈ ሓይሽ ንሕና ስቀታሉ ቦካ ኢና ክነግረካ ሓሲብና ነርና እሞ ድሓን ዋላ ድሕር መርዓ ንነግረካ
8: ኖ እዚ ቀደም እንዲኦም ክትሓስብሉ ነይርኩም ሕጂ ግን ስለዝጀመርኩማ መልእዋ መልእዋ ባ
7: ሪኻ ሰንቢድ ኩሕ ሓቅካ ንሃመወደ ካብዛ ዓብ ዘሰንብድ ነገር ፍፁም የለን። ድሕሪ 7 ዓመት ረሲዕካዮ ዝነበርካ ጉዳይ ሕጂ ከም ብሓድሽ ኣርእስቲ ሒዙ ክመፅእ ከሎ ከመይ ዘይሰንብድ
8: ኣነ ሰንቢደ ዝብል ቃል ወፂኒ ኣነ ዝብል ዘለኹ እታ ልቦይ መን እዩ ንገሩኒ ንገሩኒ ባ
7: እታ ልቡካ ዳ ብርሃነ
8: ኣቋርፅ ብርሃነ ዳዊት ፍረንኪኤል ድ ተጋጌደ
7: ሓቅኻ ንበር ንኸም ወደይ ትፈልጥ ነርካ ማለት እዩ
8: ብዛዕባ ምፍላጥን ዘይምፍላጥን ንመጉደፎ ሕጂ እንታይ ክገብር ተደሊ ዘሎ
7: እንታይ ሕቱ እዩዚ ቀተለ ሓወይ ሓወይ ቀትሉ ብሰላም እናነበረስ ንስኻ ስቂልካ ክትሪኢ
8: እንታይ ክገብር ኣለን ድሞ
7: እቲ ክሓሳ ግን ስለምንታይ ይተርፍ እሞ ቀትሉ ዝሃደ መጨካን ሰብ
8: ስምዑ ዶ ባባ ብሳይክል እናኸደ ብጋጣሚ እምበር ብድሎ ወይ ብምፅንፃን እዩ ተቐትሉ
7: እሞ ቀታሊ ኮ ክልተ በደል ይፈፂሙ ርኢኻ ለካ ንሆስፒታል ወሲድዎ ተዝኸውን ነይሩ ከዓ ሓወይ መድሓነ ነይሩ
8: ብፍፁም ባባ ማህረምቱ ከቢድ ስለዝነበረ ሽዑ ንሽዑ እዩ ሞይቱ እቲ ጌጋ ድማ ባባ መስተሰትዩ ስለዝነበረ ባዕሉ ከምዝኣተወ ተረጋጊፂ እዩ
7: እሞ ዋላ ከምኡ ኹን እቲ ምህዳሙ ኸ
8: ቀታሊ ምስ ሃርሞ ክልዕለሉ ምስ ከደ ሽዑ ንሽዑ ከምዝሞተ ኣረጋጊፁ ብድሕሪኡ ኣንኮንሽስ ኮይኑ ድማ ሓዲሙ
7: እሞ ናህም ወደይ ደሙ ደመ ከልብ ኢሎም ሰባት ከይጠርፉናሲ እቲ ካሓሳ ክትቅበሎ ኣለካ
9: ወ ሪኻልካ ናይ ዝቀተለን ናይ ዝሃደመን 1,000,000 ፈረቓ እናቕፋ ዩ ክቕስ ዘለዎ
8: ንሓውኻስ ብገንዘብ እሞ ድማ በዝፀዋዕካዮ ዘይጠቅም ገንዘብ ክትምሎ ዋጋ ባባስ ክንዱ እዩ
7: ሓቂኻ ወ ልዕሊ 2,000,000 ክኸውን ኣለዎ
8: ኣቶ መስፍን እዚ ጉዳይ ስለዘይምልከተኩም ስቕበሉ
7: ከመይ ኢሉ ስቕብል ተመክሮ እኮ እዩ ዘካፍል ዘሎ ናይቲ ዕዋላ ወዲ እኳ 1,000,000 ናቕፋ ዝተካሓሰ ይድረፍናይ ኣቦኻ ኣቦኻ እኳ ኣናይ ስድራ ኮይ ነሩታ ዕፅፍ ክኽፈል ኣይግበኦን
8: ኣቶ መስፍን እዚ ሓወቦ ዝብሎ ዘሎ ሓቂ እዩ
7: ሓቂ ወ እቶም ስድራ በታኻ ስለዝኾኑ ኣደንጦምና እንታይ ክንገብር ንህልካ ብክንደይ ልማኖ ብክንደይ ልማኖ ካብ 2,000,000 ናብ 1,000,000 ወዲቕና ድሓር ንሳቶም ከዓ ንህልካ መቸሰንቲ ዝርካብ እንተ 1,000,000 ካብቲ ዓዲ ለማሚኖም ድኦም ካብ ድኳን ለማሚኖም
9: ክካሽ ከፊሎምና
8: ሙኸ እቲ ናይ ካሕሳ ገንዘብ ተቐቢልኩምሞ
9: ተቐቢልናዮም ወ እንታይ ዳ ሰባት ሕማቐት ኢሎም ክጠርፉና ቀታሉ ቦኻ ግን ሃብታም በዓል ፀጋ ስለ ዝኾነ ካብ ክልተ ኸይ ድጉድለሎ
8: ኣነ ግን ዘረባኹም እተሓወሰኒኣሎ በላዕኻ ሓሳ ድ ይፀርፍስ ወላ እቲ ኣብ ሕብረተሰብና ፉንፉን ዝኾነ ካሕሳ ኣይቅበልን እየ ምባል ይፀርፊ
9: ኣይትጋገ ካሕሳ እኮ ንመዋቲ ዝኽሪ ንቤተሰብ ከዓ ክብሪ እኳ እዩ
8: ኣነ ሕማቕ ስማዓኒ ስለ ዘለዎ ክገድፈኩም እየ ድሕሪ ሓደ ሰዓት ክድለልኩም
7: እየ እንታ ኸይዱ እንታሕነ እኳ ፈዲ
9: ኣታስቕበል ክልተ ሚልዮን ዳ ሰምዐት ክቐትል እሞ ድማ መርዓ ንሓሰረ ሓታ ግደፎ ጥራይ ዕድለኛ እዩ ዝቆልዓ ዕድለኛ እዩ
7: ኣንታ ሓንተ ወይኒ ብርሃነ ምስ ረኸብናዮ ኣይስተውዓልካሉ እ ከምዚ ቅጥቅጥቅጥቅጥ እናበለ ከሎ ንኸምቲ መነኪርኩም ኣበልኪርኩም ኮሚኢልኩም ደይበለና

0: ስማዓስከና እንታይ ዳ ተዓዚምካ ምክንያት መፀዊዕካ ባ ነገረና
1: ሓንጣል ሓንጣል ኣይተሃቦ ክንዲ ባዕሉ ክነገረና እንድዩ
2: ሓወ ቦይ ኣቶ መስፍን ንስኹም ዓበይቲ ኢኹም ኣብ ክንዲ ንየማን ትምርሑና ንፅቡቕ ትምዕዱና ትምህርናን ንምንታይ ኹም ንሕማቕ ንክገብር ትደሃፉን ዘለኹም
0: ናኹም ኣቦኻ ወላ ንዓኻ ቅረብካ ወላ ንስኻ ኹን ወራሲ እዩ ንዓይ እውን ሓወይ ወደቦይ ወደደይ
2: እሞ ንሓውካ ብገንዘብ ተሚንካ ኣብ ክንዲ ንገነት ንክኣቱ ምፅላይሲ ምዝን ፀጋም ዝምርሕ ዓርክካ ተማሻጢርካ ሬሳ ክድልል ወሲንካ
3: ንብርሃ ድማ ረኪብኩምዎ ነርኩም ንንሆም ክንእምነልካ ካብ ሕጊ ክንሓብኣካ ገንዘብ ዕቅፎና ድማ ልኩሞ
0: ንበሎ ኣንጭዋ ከም ዝቀተለ ሃዲሙስ ምባርካ ይሓፈረካ ኣቆም ኢልካ
3: ኣይ ሓደ መን ስለዝሰንበደ ንእምሩ ስለዝሓተ ንግዜኡ ከምኡ ተገበረ ድሓር ግን ናባይ መፂ ኩሉ ነገር ተናዚዙ እዩ ኣነ ድማ ንኸይእሰርን ኩሉ ባህርያትካ ስለ ዝፈልጦ ንቤተሰብ ሕማቅ ከይትሕስባን ኢለ ንማንም ከይትነግርለ ምሕረት ገይረልካ ኢለ ሰዲድ እዮ
0: እምበዓር ንስኻኢኻ ኣብ ልዕሊ ቦካ ጨኪንካ እንታይ ጨካን ንሓወይ ዝቀተለስ እዛ ምድሪ እዚኣ ብሰላም ክረግፃ
3: ኣበይ እሞ ከምኡ እንተዝኸውን እሱ ግን ዘይገማኻ ብዘይ ፍላጥ ገይርዎ ክንሱ ጭንቀት ገይሩ 7 ዓመት ምሉእ ቅድስቲ ማርያም እናተመላለሰ እዩ ዝነብር ዘሎ ከምቲ ሰብ ዝቐተለ ዘይቀስን ካሓሳ ዝበልዐ እውን እናተሸቁረረ እዩ ዝነብር
2: ዝመሓረ ከዓ ኣብ መሬት ብሰላም ነብር ኣብ ላዕላይ ሰማይ ከዓ እግዚኣብሔር ምሃሮ
4: ልዋም ጓለይ ዳሓንዲ ክመፂ
2: ዳሓና ኮበሊ ኣነ የፀውዕ እያ
5: ዳሓንዲኹም
0: ኣታሰብሓንንጋ ዲኻ እዛ ሰብ እዚ ኣብዚ ጉዳይ እንታይ ስለ ዘለዋ ኢኻ ፀዊዕካ
5: እንታይ ጉዳይ ድጋጢሙ ሃኒ እንታይ ኹም ካለኻ
2: ዕድመ ነቦኹን ነዝን
0: ነዚ ኣብ ክንዲ ሓወ ቦይስ ነዚ ኢልካኒ
2: ንሓዊ ብገንዘብ ሸይጥ ሰብ ሓወ ቦይ ክብሎ የፀግመኒ
5: ንኹመይ እንታይ ድ እዚ ጉዳይ ዘይትነግረኒ
2: ክነግረክ ዘይኮንኩስ ካሓተኪ የፀዊዕኪ
5: ሓርሒተተኒ
2: ኣቦኺ ብወዝባ ሓደጋ ናይ ዝሞተ ሓውኺ ካሓሳ ከም ዝበልዐ ትፈልጥን ይትፈልጥን መልስ ለይባ ንዓኸ እኳ ዝሓተክ ዘለኹ
6: ኣነ ዝገበርኮ ንዓ እንታይ ትብላ ኣለኻ
2: ንዓኻ ይኮንኩ ዝሓተካ ዘለኹ መስፍን መልስለይ
5: ጓል በላዒት ካሕሳ እያ ድ ኢሎምካ
2: ካሕሳ ከም ዝበልዐ ቦኺ ካልእ ሰብ ዘይኮነ በዕል እዩ ነገርኒ ሕቶይ ግን እስኺ ትፈልጥ ዲኸ ኣይትፈልጥን እዩ
5: እንታይ እሞ ክገብር ግደፍ እንዳበልኮ ዝገበሮ እንድዩ
7: እምበር ፈልጥዎ
2: ትፈልጢ ኢኺ
6: እንታ ፈልጥ እየ ኳ ትብለካላ እንታይ ኣኻ ክትደል ኢኻ
2: በልልዋም ኣነ ንሆም ኣነ ንበላዕቲ ካሕሳ ይፀልኦም ጥራይ ደይኮንኩ እፅይኖምን ፍንፍኖምን ስለ ዝኾንኩ
6: እንታይ
2: እወ እዚ ጭዋ ሕብረተሰብ ከምኡ ስለ ዘይመሃረኒ ንዓኽን ጓል በላዒት ካሕሳ ክምርዖ እንዳ በላዕቲ ካሕሳ ክዛመድ ስለ ዘይደሊ ምሳኺ ናይ ምንባር መደበይ ሰሪዘየ ኣለኹ ቻው
5: ሕጂ ሓይሽ ብዕድለይ ተፃዊትካ እታ ዝፈርሓ ዝነበርክያ መፅያትኒ መልክ ትፈልጥ ድሕሪ ሕጂ ልዋን ትበሃል ጓል ኣላትኒ ከይትብል ሽማቦይ ድማ ብጋዜጣ ኣውጀ ክቅይሮ እዩ
6: ንታንታ ንዓባትኸይዳለ ንዓምለስስኩል
0: ኣሽንኳይዶ ንዓ ክመልሳ ድሕጂ ምሳኻ ገፅካ ድምፅማፅካ ኣይርእካን ይብለካ ኣለኹ
6: እንታ ሓንታ ምሳኻ ስባ ብጎና ይኮን
0: ጅስ ከዲስ እንታ ስስዕ እንታ ሃርጋፍ ሃርጋፍ ይብለካ ኣለኹ

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፀጋታት ባሕርና፣ ንሎሚ ሒዝናልኩም መፂና ዘለና መደብ ብዛዕባ ኣደነቕቲ ፍጥረታት ባሕርን ከምኡ ድማ ቃለ መሕተት ምስ ማያውያን ይኸውን መደብና። ሰናይ ምክትታል።

ኣብዛ ንነብረላ ፕላኔት ዝነብሩ እንስሳታት ዓጻማትን ዘይዓጻማትን እናተባህሉ ኣብ ክልተ ይኽፈሉ። ካብዚኦም ዘይዓጻማት እንስሳ ዝበዝሐ ሚእታዊት ይሕዙ። ዘይዓጻማት እንስሳ ክበሃል እንከሎ ዓንዲ ሕቆ ወይ ዓጽሚ ዘይብሎም ኮይኑ ኣብ ዝተፈላለየ ክፍልታት ናይ ዓለም ኣብ ድሩቕ ምድረ በዳ፣ በረዳዊ ዋልታታት፣ ምድረ ሳዕሪ ከምኡውን ኣብ ቀላያትን ባሕርታትን ብሰፊሑ ተዘርጊሖም ይርከቡ። ክሎዛል ስኩድ ማለት ዓርሞሽሽ ኣቦሚዳድ ዝበሃል ካብ ምድቡ ኣዝዩ ዝዓበየን ኣስታት 4 ኪሎ ሜትር ዕምቀት ዘለዎ ውቅያኖስ ክነብር ዝኽእል እንስሳ ባሕሪ እዩ። ክሳብ 13 ሜትሮ ዝበፅሕ ዕብየት ቁመት ኣካላት ከርኢ ይኽእል። እቲ ዝዓበየ ኣስታት 900 ኪሎ ግራም ዝምዘን ክብደት ኣካላት ክህልዎ ይኽእል። እዚ ንውሓት ቁመት ክብደት ኣካላት ካብ ዘይዓጻም እንስሳ ባሕሪ ኣብ መሬት ምዝዕቀን ኣዝዩ ዘደንቕ እዩ። ኣብ መዓምቕ ውቅያኖሳት ስለ ዝነብር ዕሙቕ ዝበለ መጽናዕቲ ክካየድ ኣዝዩ ኣጸጋሚ እዩ። ክሎዛስ ኩድ ዝበሃል እንስሳ ባሕሪ ክሳዕ ዝቐረባ ግዜ ከም ብሂል ወይ ናይ ጽውጽዋይ እንስሳ ኮይኑ ይዕለለሉ እኳ እንተነበረ ተመራመርቲ ናይ ዝዓውዲ ብዝሃብዎ ሓበሬታ ክሎዛስ ኩድ ኣዝዩ ከቢድን ገዚፍን ከም ዝኾነ፣ ክብደቱ 450 ኪሎ ግራም ንውሓቱ 10 ሜትሮ ከም ዝኾነ ክፍለጥ ተኻኢሉ። ብዘይካዚ ዕሙቕ ዝበለ ምርምር ኣብ ዝተገበረሉ ክእመን ዘይከኣል ሓደ ኣደነቕ ነገር ኣብ ዝኾነ እንስሳ ክትግበር ዘይክእል ስርዓተ ምሕቃቕ መግቢ ኣብ ማእከል ሓንጎሉ

0: ከካየድ ምኽኣል እዩ።
1: ሎብስተር ናይ እንግሊሽ ኣፀዋውዓ ኮይኑ ብናይ ዓድና ኣፀዋውዓ ከዓ ላንጉስ ወይ ከዓ ሻርካ ተባሂሉ ይፅዋዕ። ከም ዝበልካ ካብዘይ ዓፀማት እንስሳ ባሕሪ እዩ። ብማእዛዊ ትሕዝቶን ፕሮቲን ከዓ ዝሃብተመን ምቁር መግቢ እዩ። ኣብ ዓድና ንዕኡ ተባሂሉ ዝተዳለዎ ምግፈፍ ብዘይምህላው ስለዘይተቐረበ ልሙድ ክኸውን ኣይክእልን እዩ። እምበላ ብባሕርና ልክዕ ከምቶም ካልኦት ፀጋታት ባሕሪ ኣሎ ማለት እዩ። ስለዚ እቲ ቀንዲ ምክንያት ንዕኡ ተባሂሉ ዝተዳለዎ መግፈፊ ስለዘየለ፣ እቶም ገህፍቲ ዓሳ ሃገርና እውን ንዕኡ ከም ዕላማ ገይሮም ስለዘይወፈሩ፣ ስለዚ ኣብ ዓድና ልሙድ ክኸውን ኣይክእልን እዩ። እምበር ካብቶም ምቁር መግቢ ምዃኑ እውን ካብ ገህፍቲ ዓሳና እውን ይዛረብሉ እዮም ብዝተፈላለየ ምክንያት ተረኪቦም ኣብ ዝበልዕሉ ማለት እዩ።
0: ኣትማን ባሕሪ። ኣብ ባሕሪ ኣስታት 50 ዓሌታት ኣትማን ከም ዘለዉ ዝፍለጥ ኮይኑ ዝበዝሑ ዓሌታት ድማ ካብ 1 ክሳብ 1.2 ሜትሮ ቁመት ክህልዎም ይኽእል። መብዛሕትኦም ኣትማን ባሕሪ ኣብ ግማግም ባሕሪ ዝርከቡ ኮይኖም ገለ ውሑዳት ግን ኣብ ፓስፊክ ውቅያኖስ ክሳብ ማዳጋስካር ዝርግሐ ዘለዎም እዮም። ኣትማን ባሕሪ ዓሳታት እናተመገቡ ዝነብሩ ኮይኖም ንሰብ ሓደጋ ንምውጣእ ግን ኣዝዮም ዝሑላት እዮም። ኣትማን ባሕሪ ብዘይካ ርእሶም ዝተረፈ ኣካላቶም ኣዝዩ ተሪር ስለ ዝኾነ ጸላኢ ኣብ ዘጥቅዕሉ ይኹን ግዳይ ኣብ ዘጋጥሞም ግዜ ክሳዶም ዝያዳ ተፃዋርነትን ሓይላ ከም እትርከብን ይንገረሎም።
1: ክሎዛል ስኩድ እንተደኣ ጀሚርና፣ እዚ ክሎዛል ስኩድ ብናይ ዓድና ፀዋውዓ ዓርመሸሽ ኣብ ሚዳድ ተባሂሉ እዩ ዝፅዋዕ። ናይዚ ኣደናቂ ዘብሎ እንታይ እዩ? ሓደ ካብዘይ ዓፀማት እንስሳ ባሕሪ ክብደቱ ከዓ ክሳብ 900 ኪሎ ግራም ይበፅሕ ብምዃኑ ንዋሓቱ ክሳብ 13 ሜትሮ ከዓ ይበፅሕ ማለት እዩ። ስለዚ ምስዘይ ዓፀማት እንስሳታት ኣብ ምድሪ ዘለዉ ክተረኣዮም ከለካ ኣዝዩ ዘደንቕ ፍጥረት እዩ ማለት እዩ። ተወሳኺ ናይዚ ክሎዛል ስኩድ ወይ ከዓ ዓርመሸሻ ብሚዳድ እቲ ቀንዲ ኣደናቂ ዝገብሮ እንታይ እዩ? ስርዓተ ምሕቓቕ መግቢ ኣብ ሓንጎሎም የካይዱ ብምዃኖም እዩ። ኣብ ሓንጎሎም ሓደ ሃጓፍ ኣሎ፣ ከምዚ ሆል ኣሎ ጓንጓ ንበሎ። እቲ መግቢ ብኣፎም ኣቢሉ ብኣፎም ሰኣቶ ብገረሮም ኣቢሉ ናብ ሓንጎሎም እዩ ዝኸይድ፣ ክንዲ ናብ ከስዕ ማለት እዩ። ስለዚ ኣብኡት ስርዓተ ምሕቓቕ መግቢ ይውድእ። እቶም ኣእዛዊ ትሕዝቱ ኣብኡ ተመፂኦም ናብ ሙሉእ ኣካላቱ ፋሕ ምስ በሉ እቲ ዝተረፈ ከዓ ይምለስ ማለት እዩ፣ ናብ ከስዕ ይኸይድ ማለት እዩ። ስለዚ እቲ ምሕቓቕ መግቢ ግን ኣበይ ጅምረ ኣበይ ይውድእ ኣሎ? ኣብቲ ሓንጎሎ እዩ ዝውድእ ማለት እዩ። ተወሳኺ ናይዚ እንታይ እዩ? ኣዝኦም ኣብ ዓመቕቲ ቦታታት እዮም ዝነብሩ፣ ክሳብ 4 ኪሎ ሜትር ዕምቆት ዘለዎ እዮም ዝነብሩ ማለት እዩ። ስለዚ ኣዝዩ ቆራሪ ስለ ዝኾነ ኣብቲ ምሕቓቕ መግቢ ስርዓተ ምሕቓቕ መግቢ ናቶም እንታይ ኣዝዩ ዝሑል እዩ እ ክሳብ 500 ኪሎ ግራም ዝምዘን ክሎዛል ስኩድ 30 ግራም እንተደኣ መግቢ እንተደ በሊዑ ንሓደ መዓልቲ ብዘይዝኾነ ፀገም ክፀንሕ ይኽእል እዩ። ስለዚ ኣብ ጥሜት እውን ተፃዋርነት ከም ዘለዎም እዩ ዘርእካ ማለት እዩ። ካልእ ተወሳኺ ዝዓበየ ዓይኒ ኢኻ ይውንን ካብ ሙሉእ ኣብ እንስሳታት ኣብ ዓለም ዘለዉ ዝዓበየ ዓይኒ ዝውንን እውን ንሱ እዩ። ምክንያቱ ኣብ ዓመቕቲ ቦታታት ከዓ ስለ ዝነብሩ ንከባቢኦም ንምቁፅፃር መግቢ ንምእራር ንዕኦም ዝኣመሰለ ከምኦም ዝኣመሰለ እንስሳ ንምርካብን ከዓ ይጥቀምሉ ማለት እዩ። ኣጉልሒ ከም ዝሪኦም ከዓ ይገብሮም ማለት እዩ። ኣትማን ባሕሪ እዚኦም እውን ዘይዓፀማት እንስሳ ባሕሪ እዮም። ኣብ ግማግም ባሕሪ መብዛሕትኦም ይርከቡ። እዚኦም እንታይ ተቐንዲ ዘደንቕ ናይ እዚኦም ካልእ ኣካላቶም እንታይ ተሪር እዩ፣ ክሳዶም ግን ኣዝያ ዝለምለመት እያ። ግዳይ ኣብ ዝኾኑሉ ወይ ከዓ ካሃድኑ ኣብ ዝጅምርሉ ግን እንታይ እዮም ዝገብሩ? ታክሳዶም ካብ ኩሉ ኣካላቶም ዝተረረት ኮይና ትፀንሕ ማለት እዩ። ኣብቲ ሽዑ ግዜ ኣብቲ ዝሃድንሉ ግዜ ወይ ግዳይ ኣብ ዝኾኑ ግዜ ክሳዶም ካብ ካልእ ኣካላቶም ዝተረረት ትኸውን ማለት እዩ። ካልእ ኣብ ጭሮኦም ከዓ እንታይ እያ? ፀፋሕ እያ ጭሮኦም፣ ፍላት እያ ፀፋሕ። ስለዚ ንምሕንባስ ከዓ ኣዝያ ትሕግዞም። ካብዞም ንፉዓት ሓንበስቲ ከዓ ተባሂሎም እዮም ዝፅውዑ። እዚ ድማ ዓሳ ካብ ዳይሬክት ካብ እንግሊሽ ተተርጎመ ካትፊሽ ማለት እንዲ። ብናይ ከባቢና ፀዋውዓ ግን ብናይ ዓድና ፀዋውዓ በቲ ባህላዊ ፀዋውዓ ግን ኩመል ተባሂሉ ይፅዋዕ። ስለዚ እዚ እንታይ እዩ? ኣብ ወዲ ሰብ ካብ 2,000 ክሳብ 8,000 ናይ ምስትምቓር ንኣሽቱ ጓያታት እዩ ዘሎ ብእኩብ ከዓ ዝኸይድ

ካብ መላሓስና ይርከብ ማለት እዩ። ኣብዞም ናይ ዞም እንስሳታት እዚኣቶም ዘደንቕ ግንታይ ካብ ክሳዕ 100,000 ዝበፅሕ ናይ ምስትምቃር ንኣሽቱ ዋህያታት ወይ ባእታታት ኣለዉ ቴስት ባድስ ተባሂሎም ዝፅውዑ። እዚኦም ከዓ ኣብ ሙሉእ ኣካላቱ ፋሕ ዝበሉ እዮም ማለት እዩ ኣብ ዕለታዊ

0: ዓይኖም ከም ዝዕውሩ እዩ ዘረድእ። ሎብስተር እዚ እውን ሓደ ዘደንቕ ናይዚ እንታይ እዩ፣ ኣብ መሬት ዘለዎ እንስሳታት እኳ የጋጥሚ ኣብ እንስሳ ባሕሪ ግን ናይዚ እንስሳ ናይዚ ሎብስተር እንታይ እቲ ማሕውሩ ንቅድ መገድና 1ሰርተ ማሕውር እዩ ዘለዎ። ካብዚአን ሓንቲ ምስ ትቑረፅ ከምታ ዝነበረታ ካብ ብሓድሽ ማለት እዩ ከምታ ዝነበረታ ቐፂ ሒዛ ትበቁል ማለት እዩ። ካልኣይ ኣብ ኩሎም እንስሳታት ዕድመ እንዳወሰኸ ወይ ከዓ እንዳኣረጉ ክኮኑ ከለዉ እቲ ስርዓተ ምፍራይ ዘርኢ እንዳደኸመ እዩ ዝኸይድ። ኣብዞም እንስሳታት እዚኣቶም ግን ዕድመ እንዳወሰኹ እቲ ዝላዕለ ጥር ዝዋላ ኣብፅሑ ስርዓተ ምፍራይ ዘርኢ ፈፂሙ ኣይደክምን እዩ ዋላ እውን ኣይጠፍእን እዩ፣ ዝያዳ ኣብኡ ጎሊሑ ይረአ ማለት እዩ። እዚ ከዓ እንታይ ስለ ዝኾነይ እቶም ቴሎመሬዝ ዝበሃሉ ኢንዛይም ወይ ከዓ ነዝዕታት ኣለዉ ኣብ ዲኤንኤ መስርዕ ወይ ከዓ ዲኤንኤ ሲኩንስ ዝያዳ ዓብዪ ኣበርክቶ ዘለዎም ማለት እዩ። ንሶም ኣብቲ ግዜ እርጋኖም እዩ ዝያዳ ጎሊሑ ዝረአ ኣብ ሎብስተር ማለት እዩ። ኣብቶም ካልኦት እንስሳታት ግን ኣብቲ መጀመርያ ዕሸል ከለዉ እዩ ዝጅምር ኣብኡ ከዓ ይውድእ ማለት እዩ። ስለዚ ከም ስለ ዝኾነ ከዓ ኣብ ግዜ እርጋን ወይከዓ ዕብየት እንዳወሰኮ ክኸዱ ከለዉ እቲ ስርዓተ ምፍራይ ዘርኢ እንዳደኸመ ከይድ ማለት እዩ። ናይዚኦም ግን እቲ ዝኣረገ ወይከዓ እቲ ዝዓበየ ሎብስተር ዝያዳ ናይ ስርዓተ ምፍራይ ዘርኢ ከም ዘለዎ ካብቶም መንእሰያት እዩ ዘረዳእና ዝበሃል።
1: ሎብስተር ሓደ ካብዘይ ዓፀማት እንስሳ ባሕሪ ኮይኑ ኣብ ታሕተዋይ ፅፍሒ ወይ ባይታ ባሕሪ ዝነብር ከምኡውን ኣብ ትሕዝቶ ማዕድናትን ፕሮቲንን ኣዝዩ ሃብታምን ምቁር መግብን እዩ። ብዓይንኻ ንኽትሪዮ ኣዝዩ ደስ ዘብልን ተፈተውትን ዘንፀባርቕ ኣካላት ዘለዎ እዩ። ኣብ ዓለማዊ ዕዳጋ ድማ ካብቶም ተጠለብትን ክቡራትን መግቢዮም። ኣብ ባሕሪ ኤርትራ ድማ ሳሕቲ ብመፅሓፍ ዓይነት ግፋ ከም ላኺማ ክግፈፍ ይረአ እምበር ክሳብ ዚ ግዜ ከም ዕላማ ክግፈፉ ኣይከኣሉን። መጠነ ግዝፍን ዕድመን ዘሻሙ ድኣ ይኹን እምበር ኣብ መዝገብ ዓለም ጊነስ ካብ ዝሰፈሩ ግን ክብደቱ እቲ ዝዓብየ 20.15 ኪሎ ግራምን ከምኡውን ካብ 45 ክሳብ 50 ዓመት ዕድመ ክፀንሑ ከም ዝኽእሉ መዛግብቲ ምርምር ይሕብሩ። እቲ ቀንዲ ዘደንቕ ናይዚ እንስሳ እዚ ሓንቲ ካብ መሓውሩ ምስ እትቑረፅ ከም ብሓድሽ ካብታ ዝተቆርፀት ትበቁል እሞ ከምታ ናይ ቀደማ ቅርፂ ትሕዝ ምዃና እዩ። ልክዕ ከም ኣረንን ሳሬትን ሎብስተር ሰማያዊ ሕብሪ ደም ይውነን። እዚ ድማ ኮፐር ዝበሃል ማዕድን ትሕዝቶ ስለ ዘለዎ እዩ። ኣብ ካልኦት እንስሳ ቀይሕ ሕብሪ ደም ዝሕዘሉ ምክንያት ድማ ብኣይሮን ሃብታም ዝኾነ ሄሞግሎቢን ስለ ዘለዎ እዩ።
0: እዞም ኣትማን ባሕሪ ኣብ ገማግም ባሕሪ እኦም ዝነብሩ መብዛሕትኦም ኢልና ነርና እዚኦም ዋላ ደኣ ኣብ ወዲ ሰብ ከምዚ ባዕሎም ተበጊሶም ኣይሃድኑን እዮም። ዝኾነ ንዕኦም ክትሃድኖም ኢልካ እንተ ፈቲንካ ነብሶም ንኸድሕኖ ክብሉ ግን ክናኸሱ ይኽእሉ እዮም። ስለዚ እዚኣቶም ከዓ መርዛማት እዮም፣ እንተ ናኺሶም ከዓ መርዛማት እዮም። ክሳብ ምልማስ የብፅሕ ብርቱዕ ቃንዛኻ ኣለዎም ማለት እዩ። ስለዚ ኣብ ገማግም ባሕሪ ንዝነብሩ ህዝብና ይኹን ብሓፈሻ ክትሕንብስ ከለካ ትዘናጋዕን ከለካ ድዩ ወይ ዞም ኣጋር ገፈፍቲ ዓሳ እውን ኣብኡ ተከባቢ ክገፉ ከለዉ ድዮም ካብዚኦም ክጥንቀቁ ኣለዎም ኢለ ዘመሓልፍ።
1: ድሙ ዓሳ ኣብ ዓሞቕቲ ባሕሪ ዲጋታት ቀላያት ከምቲ ዝድለ ብርሃን ስለ ዘይረክብ እዞም ኣብ ታሕተዋይ ክፋል ማያዝ ዝነብሩ እንስሳታት ከም በዓል ድሙ ዓሳ መግቦም ንኽምርሩ ይኹን ካብ ፀላእቶም ንምክልኻል ክሽገሩ ስለ ዝኽእሉ ሓደ ተፈጥሮኣዊ ጥበብ ተዓዲሎም እዮም። እቲ ዝገርም ወዲ ሰብ ኣብ ገለ ክፋል ኣካላትና ካብ 2,000 ክሳብ 8,000 ዝኾኑ ምስቲ ምቓር ዝጠቕሙ ንኣሽዱ ህዮታት ኣብ ከባቢ ኣፍና ቀንዲ ድማ ኣብ ጫፍ መልሓስና ብእኩብ ብብዝሒ ክርከብን ከሎ ኣብ ድሙ ዓሳ ግን ኣስታት 100,000 ናይ ምስቲ ምቓር ኣጉሚ በብውልቂ ኣብ መላእ ኣካላቶም ተዘርጊሖም ይርከቡ። ኣብ ዕለታዊ ህይወቶም ንዝተፈላለዩ ኣገልግሎት ድማ ይጥቀምሉ። ኣዝዩ ብዙሕ ዝኾነ ምስቲ ምቓር ኣግሚ ብምውናኑ መግቢ ኣብ ዝደለየሉ ግዜ ንሓንቲ ቦታ ስሉሳዊ ኮርና ዓፂው በቲ ሓበሬታ ዝሃቡ ኣንፈት ይሃድንን ከባቢኡ ይቆፃፀረን። ሓደ ዓብ ብልጫ ኣብ ድሙ ዓሳ እቲ ዝበዝሐ ምስቲ ምቓር ኣግሚ ኣብ ግንባሩ ስለ ዝርከብ ናብቲ ዝህደነሉ ቦታ ንከምርሑ ይሕግዞም። ከም ኩሎም እንስሳታት ድሙ ዓሳ ዓይኑ ንምርኣይ ይጥቀመሉ እኳ እንተኾነ ካብ ሪኦም ክሃድኑ ግን ብምስቲ ምቓር

0: ደሴታት ባሕሪ ጉርማት ትዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀሓያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትርያላውያን ብጃልባ ኣየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካት
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቕታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ 2 ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ሰላም ኩራት ተዓዘብትና ከመይ ኣለኹም? እዝትዕዘብዎ ዘለኹም መደብ ብዛዕባ ሕርም ብሂላትን ዝብል ኮይኑ ክሳብ መወዳእታ መደብና ምሳና ሓቢርኩም ክፀንሑ ብክብሪ ዕድመኩም ሰናይ ምክትታል።
1: ናይ ሎም ዓንቲ ሕቶታትና ብዛዕባ ባሕርን ብሂላቱን ዝብል እንዲ ቀዳሚት ሕቶና ማዕበል ዘይብሉ ባሕሪ ንፉዕ ባሕርኛ ፈጢሩ ይፈልጥኒ ዝበሃል ብሂላ ኣሎ ሞ እዚ ከመይ እዩ ወይ ከመይ ይርዳእካ ንዓኻ?
2: እዚ ባህላ እዚ ሓያል ሰብ ኣብ ፅንኩር ግዜ እዩ ዝፍጠር ማለት እዩ። ናይ ጀነራል ስብሓት ፍሬማ ባህላ ኣላ እቲ መገድና ሓየለ ምስ ከደስ ሓያላት ሰባት ጥሪዓም ዝኸድዎ እዩ ዝበሃል። ሕጂ ሓያል ሰብ ክፍጠር እንተኮይኑስ ንዕኡ ክፍትን ዝኽእል ሓያል መድረክ ክህል ኣለዎ። ተዘማድና ዚ ከዓኒ ሓያል ባሕረኛ ክፍጠር ድሕር ኮይኑ ሲ ማዕበል ዝበርሖ ባሕሪ ክህሉ ኣለዎ ማለት እዩ። ሰጥ ዝበለ ባሕርስ ኣይፍትኖን ስለ ዝኾነ ጅግና ከዓ ኣይክፍጠርኒ ማለት እዩ። ሕጂ ሓያል ማዕበል ሓያል ባሕረኛ ኣይፈጥር።
3: ሓደ ሰብ ሲ ከምዚ ኣባስካ ዝሕምብዝ ዘሎ ወይ ኣብ ሻንኬሎ ከም ዝኣተወ እዩ። እቲ ሓያል ባሕረኛ ክፍጠር እንድሕር ኮይኑ ከምዚ ኣባህላ ናይ ሰውራ ኣለዉ ከምዚ ብሓዊ ከም ወርቂ ብሓዊ ተፈቲና ዝበሃል ከምኡ እቲ ባሕረኛ ከዓ ብማዕበልን ብሓያል ጉዕዞን ክፍተን ክኽእል ኣለዉ ሓያል ባሕረኛ ክኸውን እንድሕር ኮይኑ።
4: ከምቲ ዝርዳእንስ ባሕረኛ ብርቱዕ ዕንታሽ ምክፈጥረሉ ኣሎ። ምክንያቱስ ትሚልካ ማዕበልስ ኣይጠሓስን እዩ። ኖርማል ሰብ ሒዝዎስ ኣይጠሓስን እዩ። ኦሬዲስ ሓያል ባሕረኛ ወይ ዳይቪንግ ክፈጥረሉ ኣለዎ እምበር ትሚልካ ዝጠሓስ ባሕርስ ኣይኮነን። ከቢድ እዩ ማለት እየ።
5: ባሕሪ ከቢድ እንተዘይኮይኑ ሓያል ሓምባሳይ ክመፅእ ኣይክእልን እዩ። ምክንያቱ ቀጻሊ ማዕበል እንተልዩ ዝሓየልካ ሓምባሳይ ክትከውን ትኽእል ኢኻ ማለት እዩ። እንተ ባሕሪ ደቂሱ እንተልዩ ግን ሓያል ሓምባሳይ ክትከውን ተኽእሎ የብልካን። ሕጂ ኩሉ ግዜ ኣብ መከራ ትፍተ እንተልኻ ኢኻ ከዓ ዝሓየልካ ሓምባሳይ ትኸውን።
6: ትኽክል እዩ። ማዕበል ንሕራልዩ በቲ ማዕበል ንድሕር ወፂኦ እቲ ሰብ ንፉዕ ባሕረኛ ክኸውን ይኽእል እዩ ማለት ኣብ ፀጥ ደለ ባሕሪ ድኸይ ተኮይኑ ኣይተፈተነን። ብማዕበል እንዳር ተፈቲኑ ግን ከምዚ ንሓፂም ብሓዊ ወይ ድማ ንወርቂ ብሓዊ ድበሃል ብማዕበል እንዳር ሓሊፉ እቲ ሰበቲ ብትኽክል እንታይ ይኸውን ኣሎ ሓደ ንፉዕ ባሕረኛ ክኸውን ግዴታ እዩ። ሕጂ እዚ ተፈቲኑ እዩ ድወፅ ደሎ በቲ መፈተን ድማ በቲ ማዕበል ፍትን ኣሎ። በቲ ድኸበደን በቲ ድበርትዐን ማዕበል ስለ ዝፍትን እንደሎ ንፉዕ ባሕረኛ ኮይኑ ክወፅእ ይኽእል እዩ።
7: እዚ ከምቲ ብግልፂ ተባሂሉ ዘሎ ማዕበል

0: ዘይብሉ ባሕርስ ንፉዕ ባሕርኛ ኣይፈጥርን እዩ ወይ ፈጢሩ ኣይፈልጥን እዩ ንዝብል ክንሪኦ እንተ ኮይና ብልክዕ ሓደ ገፋፍ ዓሳ ኣብ ባሕሪ ጉዕዝኡ ክኸይድ ከሎ ብዘይ ማዕበል ንድሕሪ ብዝበዝሐ ግዜ ዝመላልስ ኣሎ ኮይኑ ሽግር ናይቲ ባሕሪ ኣይክርድኦን እዩ ወላ ንካልኦት ሰባት እውን ክምህረልና ኣይክእልኒ ማለት እዩ። እዚ ብልክዕ ሕጂ ኣብቲ መዓልታዊ መነባብሮና ሂወትና ክንቂሮ እንተ ኮይና ከዓ ሰባት ብብዙሕ ማዕበላትን ሽግራትን ቡድሃትን ድሕሪ ዘይሓልፉ ኮይኖም ናይ ግድኒ ኣብ ሂወቶም ብቑዓት ኮይኖም ክወፅ ዶ ይክእሉ። ስለዚ ኩሉ ግዜ በዚ ዘጋጥመና ማዕበላትን ሽግራትን ንጥቕምና ምዃኑ ፈሊጥና ሓንጎፋ ኢልና ክንቅበሉ ኣለና። ምክንያቱ ከመይ ዝበልና መራሕትን ኣስራሕትን ክንከውን ስለ ዝኽእለና ማለት እዩ።
1: ካልኦት ሕቶና ድማ ዓሳ ብኣፍ ይተሓዝ ዝበሃል ብሂልካ ኣሎ ሞ እንታይ ንምባል እዩ ወይ እንታይ ስለ ክብሉ ደለዩ እዮም ከምዚ ኢሎም
2: ዓሳ ብኣፍ ዝተሓዝ ኣፉ ምስ ከፈታይ ኣታ ዓንቃሪቦ ናይ ጀለብ ተኣትዎ ኣፉ ዓቢሱ ዝኸይድ ዓሳ ዓንቃሪቦ ባሓሊ ተኣትዎን እያ እንጂ ኣፍካ እታ ዓቢስካስ ካብ ሽግራት ድሕን ንምባል ትጥቀመላ ኸውስ ኣፉ ዝኸፈተ ሰብ ዝጋገ ስለዚ ስቕ ምባል ኣብ ሽግር ኣይተኣቱን ኣፉ ዓቢሱ ዝኸይድ ዓሳ ከዓ ኣብ ዓንቃሪቦ ናይ ገፋፍ ዓሳ ኣያቱን ስለዚ ክልትኻ ካብ ሓደጋ ድሕና ኣለካ ማለት እዩ።
3: ጀለብ እንታይ ዝበሃል እዚ ዝኾነ ላዓፍ ዝበሃል ማለት እዩ ኣና ኣብታ ጭፍሪት ላዓፍ ጌርካ ዝሰደሉ እሞ ብኣፉ ክበልዓ ይተሓዝ ይበሃል። ከምዚ ብሂ እቲ ባህህላ ከዓ ሰብ ዘይምልከቶ ዘረባ ክዛረብ ከሎ ብኣፉ ኣብዘይ ጉዳዩ ኣትዩ ብኣፉ ይተሓዝ ወይ ብኣፉ ኣብ ሕማቅ ጉዳይ ይኣትዩ ማለት እዩ።
4: ብሰንኪ ማለት ሃህ መሰበለ ኣፉ ብዝተሓዝ ዓሳ ሰብ ከዓ ብሰንኪ ዘረባቱ ገለ መለስ ኣብዘይደለየ ሽግር ይኣቱ ማለት እዩ ወይ ኣብዘይተደለየ ፀገማት ዝኣቱ ማለት እዩ።
5: እቲ ኩለን እንስሳ ውን ወዲ ሰብ እቲ ዝበልዖ ምግቢ ብኣፉ እዩ ዝወስዶ። ብኡ መጠን ከዓ ዓሳ ነተን ክምእርረን ዝግበአን ምግቢ ብኣፉ እንዲ ክወስደን ክብል እንከሎ እታ መፃወድያ ኣብ ኣፉ ተኣቱ ስለ ዘላ ብኡ ከዓ ነቲ ናይ ሂወቱ ናይ መወዳእታ ተሓዚት መፃወድያ ይኣቱ ስለ ደሎ ናብ መግቢ ንቀይሮ ኣለና። ሕጂ ከምዚ ክንብል ከለና ግን ዓሳ ምህርትና ደለየ ይመፅ እዩ ግን ኣጋጣሚ ናይ ሂወቱ ናይ መወዳእታ ወሳኒት ዕድል ኮይና
6: ዓሳ ብኣፉ ይተሓዝ ዝበሃል ብሂል ኣሎ። ብዝኾነ እዚ ግን ንወዲ ሰብ ኣይውክልኒ ብፍላይ መትከል ዘለዎ ሰብ ኣይውክሎን እዩ ማለት ዓሳ ልክዕ ረበክ ገርካ ትሕዞ እንዲኻ ገለ ነገር ደርቢኻ ብኣፉ ክትሕዞ ትኽእል እያ። ወዲ ሰብ ግን መትከል እናሃራልይዎ ብኣፉ ክተሓዝ ኣይክእልኒ ኣብ መትከሉ እዩ ዝፀንዕ። በቲ መትከሉ ድማ ብመልሓሱን ብተግባሩን ክተሓዝ ኣይክእል ምስ ዓሳ ድማ ሳስል የብሉን ወዲ ክበል ወዲ ሰብ ብፍላይ ከም ኤርትራዊ ብኣፉ ምስ ዓሳ ድማ ሳስል የብሉን።
0: ዓሳ ብኣፉ ይተሓዝ ሽሕ እኳ ወላ ዓሳታት ብሰኪዐት ክግፈፉ ዝኽእሉ እንትኾኑ እቲ ቀንዲ ዓሳ ንገፈሉ መካኒዝም ወይ ከዓ መስርሕ መብዛሕትኡ ግዜ በቲ ዓንቃሪቦ ጌርካ ኣፉ ምስ ከፈተልካ ኢኻ ክትሕዞ ትኽእል። እዚ ልክዕ ናብቲ ናይ ምሳሌያዊ ኣባህላ ብናይ ሰብ ክንትርጉሞ እንተ ኮይና ከዓ ሓደ ሰብ መልሓሱ እተዘይኣኪቡ ወይ ኣፉ እንተዘይዓፅዩ ብሰንኪ ኣፉ ወይ ብሰንኪ መልሓሱ ዝዛረቦ ክፉእ ዝዛረባ ናብ ሽግር ክኣቱ ከም ዝኽእል ዘመልክተልና ማለት እዩ። ስለዚ ኩሉ ግዜ መልሓስና ክፉእ ከም ዘምፃልና ፈሊጥና እንታይ ንገብርን ወይ እንታይ ንዛርብን ኣስተውዒልና ክንከይድን ክንጓዓዝን ይግባኣና ዝብል ሓደ ኣምር ከረዳእና ስለዝደለ እዩ ማለት እዩ።
1: ሳልሰይቲ ሕቶና ከዓ ባሕሪ ፀጢሉ ክመስል ይኽእል እዩ ግን ካብ ምንቅስቃስ ይዕሪፍ ይፈልጥ ኒ ዝበሃል ብሂልካ ኣሎ እንታይ ንምባል እዩ?
2: ባሕሪ መግለፂ ናይ ግዙፍ ዝበለ ነገር እንዲ እ ባሕሪ ብዓይንኻ ጠሚትካ ትውድኦ ኒኻ ሰጥ ኢሉ እንከሎ ከዓ ዘንቀሳቀስ ዘሎ ኣይ መስለካ ንኽእል እዩ። ሕጂ ሓደ ገጅፍ ነገር ወይ ሓደ ዓርመሸሽ ነገር ስቕ ኢሉ እንተሎ ሲ ዘንቀሳቀስ ዘሎ ክመስለና ክእል እዩ። ንባዕላ እዛ ነብረላ ምድርስ ሙሉእ መዓዝ ንድሕር ከምዚ ልዕለ ፀሓይ ትዘረኒ እዩ ዝመስለኒ ግን እታ መሬታ ትዘውር ዘላ ይዘውር ከም ዘሎ ግን ኣይርዳእንን ግን መሬት ትዘውር ኣላ። ስለዚ ኣብ ሓደ ግዜ ዝተጀመረ ምዕባለ ንኣብነት ድሕሪ ግዜ ክትሪኦን ከለኻስ ኣብ ሓደ ቦታ ጠጠው ኢሉ ዶ መስለካ ክኾን ክእል እዩ ግን ቀሳቀስ እዩ ሰርሕ እዩ ዘሎ ዕብት ርኢ ዘሎ ነቲ ኣብኡ ዘሎ እዩ ግን ዝርድኦ። ሕጂ ኣብ ባሕሪ ኮንካ ክትሪኦ ከለካ ነቲ ባሕረኛ እዩ ዝርድኦ እምበር ነቲ ካብ ባሕሪ ርሒቑ ዘሎ ምንቅስቃስ ናይ ባሕሪ ክርድኦ ይክእልን እዩ። ስለዚ ባሕሪ ፀጥ ተበለስ ዘይንቀሳቀስ ዘሎ ክመስል ይኽእል እዩ ግን ብርግፅ ንቀሳቀስ እዩ።
3: ባሕሪ ፀጥ ኢሉ ኣሎ ግን ውሽጣዊ ማዕበል ኣለዎ ንኣብነት መድ ዝበሃል ኣሎ። እቲ ባሕሪ ማዕበል ኣይትሪኤሉን ኢኻ ብላዕሊ ፀጥ ኢሉ ኣሎ ብታሕቲ ግን ሓያል ማዕበል ዘለዎ ባሕሪ ስለ ዘሎ እዚ ከዓ ምኾም ግለፅ ማለት እዩ።
5: እዋ ብደጊኡ ክትሪኦ ከለካ እዩ ፀጥ ዝብል እምበር ብውሽጢ ይንቀሳቀስ እዩ። ብላዕሊ ክትጥምቶ ከለካ ባሕሪ ኩሉ ግዜ ሰጥ ዝበለ ይመስለካ ግን ባሕሪ ብውሽጢ ኩሉ ግዜ ይንቀሳቀስ እዩ ብብሂልካ ኣሎ።

0: ባሕሪሲ ውሕጅ እዩ ብታሕትስ ይንቀሳቀስ እዩ ይብሉ ሓንሳ ሓንሳ እውን እስኻ ናይ ሓንበስካ እንከለካ እቲ ጠጠው ኢልካሉ ዝነበርካ ቦታታት ወይ ከዓ ቀሪብካሉ ዝነበርካስ ተባሕጊጉ ክኸይድ ትሪኦ ኢኻ ጀስ ኣሎ ንሕና ዘይንሪኦ ብውሽጢ ባሕሪ ይንቀሳቀስ እዩ
1: እወ ባሕሪ ፀጥ ኢሉ ክመስል ኽእል እዩ ኣብ ጫፋት ኮንካ ክትሪኦ ኣሎ ፀዲ በለ መስል ኽእል ባሕሪ ኣብ ውሽጢ ኮንካ እንተዳሪኻየ ግን ባሕሪ ኩሉ ግዜ ናይ ምኻድን ናይ ምምላስን ባህሪ ኣለዎ ባሕሪ ፀጣ ይብልኒ ኩሉ ግዜ ኣብ ስርሑ ኣሎ ስርሑ ድማ ናይ ምኻድን ናይ ምምላስ ስለ ዝኾነ ኩሉ ግዜ ኣብ ጫፍ ከምኡ ኮይኑ ክረኣዮ ምኽእል እዚ ብሂል እዩ ኣነ ከም ሰብ ባሕሪ ጠጠው ኢሉ ርአ የፈለጥኒ ኩሉ ግዜ ኣብ ምንቅስቃስ ደሎ ባሕሪ ኣብ ስርሑ የቋርፅኒ ባሕሪ
2: ልክዕ እዚ እውን ክትሪኦ ከለካ ንኣብነት ኣብ ቀይ ባሕሪ ንሕርዳ ንዛወር ኣለና ኮይኑ ኣብ ገለገለ ግዜ ፀጥ ኢሉ ዘሎ ኮይኑ ስምዓና ክእል ኮይኑ ኣብ ንፋስ ኣብ ዘይብሉ ግዜ ማለት እዩ ሕጂ እቲ ፀጥ ምባሉ ናይቲ ባሕሪ ብታሕቲ ምንቅስቃስ ኣይገብርኒ ዘሎ ማለት ኣይስምዕን እዩ ሕጂ ብዚ ክንርድኦ ዝግባኣና ኩሉ ግዜ ፀጥ ምባል ብላዕለዋይ ክፋል ናይ ባሕሪ ነቲ ውሽጣዊ ነገራቱ ክነገረና ኣይክእልኒ እዩ ኣብ ገለ ግዜ ስለምንታይ እዚ ከዓ መሰረታዊ ሓይል ኣሎ ሓደ ባሕሪ ብውሽጢ መሰረታዊ ሓይል ኣለዎ ደንቀሳቀሶ ንኣብነት ምልኣት ባሕሪ ኢልና ንዛረብ ኢና ኣብ ገለገለ ግዜ እዚ ምልኣት ባሕሪ ኢልና ንዛረቦ ብሰንኪ ናይ ወርሕን ወይ ፀሓይ ስሕበታዊ ሓይሊ ዝፍጠር እዩ ኣብ ገለ ግዜ ምልኣት ባሕሪ ይልዕልን ይትሕትን እዩ እዚ ተፈጥሮዊ መስርሕ ልክዕ ኣብ ደቂ ሰባት ክንቅይሮ ከለና እዚ ከዓ ገለ ሰባት ፀጥ ኢሎም ዘለዉ ኮይኖም ዝስምዑ ከዓ ግን ውሽጦም ብዙሕ ስምዒታት ብዙሕ ሓሳባት ዘሰላስሉ ክኾኑ ይኽእሉ እዮም ስለዚ ነዚ ንምባል እዩ እቲ ምሳሌ ኣብ ኣባህላ ተባሂሉ ከምዚ ከዓ ይመስል ማለት እዩ

0: ሃገራዊ ዋዕላ ሕርሻዊ መጽናዕታት ኤርትራ ሎሚ 21 ነሓሰ ኣብ ሰዓታት ቅድሚ ቀትሪ ኣብ ኣዳራሽ ሃኮስኤ ብወግዒ ተኸፊቱ። ኣብቲ ብሓፈሻዊ ዕላማታት ናይቲ መጽናዕታዊ ጽሑፍ ዝፈለመ መደብ ኣብ ዝተፈላለዩ ዛዕባታት ንሚኒስትር ሕርሻ ዝውክሉ መግለጺ ተዋሂቡ።
1: ዩር ኤክሰለንሲ ምስተር የማነ ገብረ መስቀል ሚኒስተር ኦፍ ኢንፎርሜሽን፣ ዩር ኤክሰለንሲ ዶክተር ሓሊማ ሙሐመድ ሚኒስተር ኦፍ ኤዲኬሽን፣ ሃይ ራንኪንግ ጋቨርንመንት ኤንድ ፒኤፍዲጄ ኦፊሻልስ፣ የነይስ ሪፕሬዘንታቲቭስ፣ ዲስትሪቢዩትድ ጋስስ፣ ኦል ፕሮቶኮልስ ኦብዘርቭድ፣ ሌዲስ ኤንድ ጀንትልመን ጉድ ሞርኒንግ። ኢትስ ማይ ፕሪቪሌጅ welcoming today at this pivotal conference on Eritrean agricultural studies. I thank you for sparing your time to join us today, and I wish to acknowledge that your presence here today is not only an honor for us, but also a show of solidarity for our

0: continued efforts to improve the Eritrean agriculture.
1: ቀጺሉ ሓፈሻዊ ኣኼባ ኣርባዕተ መጽናዕታዊ ጽሑፋት ቀሪቡ። እቶም ዝቐረቡ መጽናዕታዊ ጽሑፋት ኣብ ሕርሻዊ ንጥፈታትን እቶታዊ ትሕዝቶ ኣበርክቶ ክገብሩ ዝኽእሉ ዛዕባታት ዘለዓሉ እዮም ነይሮም።
2: ስመይ የማነ ገብረ ልዕሉ ይበሃል። ካብ ኮሌጅ ቢዝነስን ማሕበራዊ ስነ ፍልጠትን ኣስመራ ኣብ ክፍሊ ህዝባውን ዋኒናውን ምሕደራ ከም መምህር ኮይነ ሰርሕ ማለት እዩ። ኣብ ናይ ሎም ማዓንቲ ዝነበረ ዋዕላ ምስ ካልኣይ ናታ ስራሕ ሰሪሕና ኢና። እቲ መፅናዕቲ ብዛዕባ ከመይ ጌርና ኣብ ደገ ዘሎ ኤርትራዊ ዜጋ ኣብ ዝግበር ዘሎ ናይ ኣግሮ ኢንዱስትሪያዊ ልምዓት ከመይ ጌርና ንክትቶ ዝብል እዩ። መጻኢ ሃገርና ኤርትራ ካብ ተመክሮ ናይ ዝተፈላለያ ኣብ ኣግሮ ኢንዱስትሪያዊ ስግግር ዝተዓወታ ብፍላይ ከዓ ነቲ ናተን ኣብ ደገ ዝነብር ዜግአን ብምክታት ዝተዓወታሉ ኣገባባት፣ መገድታት፣ ፖሊሲታት ንሱ ከመይ ገይሩ ሃገርና ኤርትራ ትጥቀመሉ ንዝብል እዩ ማለት እዩ። እቲ መፅናዕታዊ ፅሑፍ ብጣዕሚ ፅቡቅ እዩ ነይሩ። ካብ ዝጅመራት ሒዙ ክሳብ እቲ ናይ መፈፀምታ እዋን ብዙሕ ናይ ዝተፈላለየ ነቲ መፅናዕቲ ክሕግዙካ ዝኽእሉ መወከሲታት ኣብ ምድላይ ንመፅሓፉ ደጋጊንካ ንምርኣዩ ቲ ፕሩፍ ሪዲንግ ቁርብ ብርትዕ ዝበለ ድኻም ሓሊፉ እዩ። መጨረሽኡ ግን ብፅቡቕ ተዛዚሙ። እቲ ዕላምኡ ብፍላይ ሃገርና ንዘላቶ ተዛማዲ ናይ ሰላም ሃዋህ ብፍላይቲ ኣብ ደገ ዝቕመጥ ዘይጋና ከዓ ኣብቲ ዘሎ ናይ ሕርሻ ዝበዝሐ ካብ ክፋል ናይ ሕብረተሰብና ኣብ ሕርሻ እዩ ዝናበር። እዚ እቲ ናይ ሕርሻዊ ደረጃና ክምዕብል ክሰጋገር እንድሕር ዳኣ ኮይኑ ሓደ ሓያል ዝኾነ ምትእትታው የድሊ። ንሱ መንግስቲ ናይ ገዛእ ርእሱ ፃዕርታት ይገብር ኣሎ። ዝበዝሐ ሃገራዊ ፀጋታት ኣብኡ እውን ይውፍር ኣሎ። ኣብዚ ምስ መንግስቲ ኢድ ንኢድ ኢድን ጓንትን ኮይኑ ክሰርሕ ዝግብኦ ኣብ ደገ ዝቕመጥ ዜጋና ሓደ ናይ ርእሰ ማል ዓቕሚ ኣለዎ፣ ናይ ፍልጠት ዓቕሚ ኣለዎ፣ ናይ ዕዳጋ ኣፍልጦ ኣለዎ። ልዕሊ ኩሉ ድማ ናይ ሃገራውነት ናይ ሃገራዊ ስምዒትን ሃገራዊ ተወፋይነትን ስለ ዘለዎ ንዕኡ እንድሕር ዳ ኣብቲ ዘሎ ናይ ኣግሮ ኢንዱስትሪያዊ መስርሕናትና ክነኽትቶ ክኢልና ነቲ ዝድለ ናይ ሕርሻዊ ውፅኢትን ናይ ሕርሻዊ እቶትናትና ክንዕቢ ንኽእል፣ ብመንፅር ድማ እቲ ሕብረሰብና ይቕየር ማለት እዩ። እጂ እቲ ዝሓለፈ ስራሕ ቀሊል ኣይኮነን።
3: ስመይ ዘረማርያም ዮሴፍ ይበሃል። ዝመፃእ ኩሉ ካብ ቻይና ኮይኑ ተምሃራይ ፒኤችዲ ኮይኑ ዝመሃረሉ ቤት ትምህርቲ ድማ ዋን ዩኒቨርስቲ ኦፍ ቴክኖሎጂ ይበሃል። ዘቕረብ ኩሉ ናይ ሎም መዓልቲ ዘቕረብኮ ስነ ፅሑፍ ድማ ብዛዕባ እቲ መፅናዕታዊ ፅሑፍ ብዛዕባ ተተካኢ ፀሓያዊ ፀዓትን ምስ ሕርሻ ዘለዎ ምርኻብ ማለት እዩ ከመይ ጌርና ኣዋሂድና ናብ ዝሓሸ ወይ ዝበለፀ ዝኾነ ውፅኢት ብዛዕባ ሕርሻ ዘለዎ እቲ ተተካዒ ፀዓት ድማ ምስ ሕርሻ ተዋሂዱስ ዝሓሸ ውፅኢት ናይ ሕርሻ ንክንረክብ ዝሕግዘና መፅናዕታዊ ፅሑፍ ኣቕሪቡ ነይሩ። ሕጂ እቲ መፅናዕታዊ ፅሑፍ ኮይኑ ብዛዕባ ቅድሚ ሕጂ ዝተፀንዐ ኮይኑ ብዛዕቦም ከም ሊትሬቸር ሬቪው ኮይኑ እሱ ድማ መብዛሕትኡ ግዜ ኣብ ካልእ ዝተፀንዐ ኮይኑ ምስ ኤርትራ ኣተሓይስካ ከዓኒ ንመፃኢ ብዛዕባ እቲ ፀሓያዊ ፀዓትን ሕርሻዊ ውፅኢትን ዘለዎ ዝበለፀ ውፅኢት ንከምፅእ ዝተባሃለ እዩ ነይሩ። እቲ መፅናዕታዊ ፅሑፍ ቁርብካ ዝበለፀ ኮይኑ ይርአኒ። ኣብ መፃኢ ድማ ዝሓሸ ማለት ዝበዝሐ መፅናዕታዊ ዝያዳ መፅናዕታዊ ፅሑፍ ኣካየድካ ናብ ተግባራዊ ንክኸይድ ድማ ዝያዳ ተስፋ ዘሎ ይገብር ማለት ተተካኢ ፀሓያዊ ፀዓትን ምስ ሕርሻ ናዋሂድካ ከመይ ጌርካ ዝሓሸ ውፅኢታዊ ዝኾነ ሕርሻ ንኣብነት ክላይመት ስማርት ኣግሪካልቸር ይበሃል ብእንግሊሽ ክሪኦ ከለና ሳስተይናብል ኢነርጂ ፕሮዳክሽን ን ክላይመት ስማርት ኣግሪካልቸር ኮይኑ ነዚኦም ሕጂ ከመይ ጌርካ ኣዋሂድካ ኣብቲ ናይ ሕርሻዊ ዘሎ ከዓኒ ዝሓሸ ውፅኢት ንኣብነት ኣብዚ ሕጂ እዋን በቲ ናይ ቀደም ወይ ድማ እቲ ትራዲሽናል ኢልና ንፅውዖ ብ እዩ ዘሎ። በዚ ውፅኢታዊ እዚ ግን ሓድሽ መፅናዕታዊ ፅሑፍ ኮይኑ ኣብዚ መፅኢ ከዓኒ ብፍላይ ኣብ ዝኾነ ዓለማዊ ትሪኢ ከለካ ናብኡ ገፅ ሽፍት እንተኾነ እዩ።

0: ይካየድ ዘሎ። ስለዚ ድማ ምስኡ ተተሓሒዙስ ንኤርትራ ድማ ዝሓሸ ውፅኢት ንክመፅእ ድሕሪ ሕጂ ተስፋ ኣለኒ ማለት እዩ። ዕላማታት ሕጂ ከምነት ካብ በንዚን ድዩ ነዳዲ ዝኾነ ንኡ ተኪእካ ብፀሓይ ውፅዓት ጌርካስ ዝሓሸ ናይ ሕርሻ ውፅኢት ንምርካብ እዩ ትቐንዲ ዕላማ ናይቲ መፅናዕቲ ማለት እዩ። ኣብ መፅኢ ሕጂ ምናልባት ንሚኒስትሪ ሕርሻ ጥረ ዘይኮነስ ካልኦት ሚኒስትራት ኣዋሂድካ ዝሓሸ ብፍላይ እዚ ፀሓያዊ ፀዓት ክበሃል ከሎ እንጂ ምስ ሚኒስትሪ ፀዓትን ማዕድንን ተተሓዘ ሚኒስትሪ ሕርሻ ድማ እዚኦም ክልቲኦም ተዋሂዶም ናብ መፃኢ ዝሓሸ ውፅኢታዊ ዝኾነ ናብ ሕርሻ ጥራ ዘይኮነስ ናብ ካልእ ዝተፈላለየ መዓላ እውን ንክውዕል ትቐንዲ ዕላማ ናይቲ መፅናዕታዊ ፀሑፍ ማለት እዩ። ንመፃኢ ከዓ ንከምኡ ክልቲኡ ኣዋሂድካ ዝሓሸ ውፅኢት ንክርከብ ፀሓያዊ ፀዓት ምናልባት ኣብ ኤርትራ ሕጂ ዝያዳ ፀሓያዊ ፀዓት ኤርትራስ ብፀሓያዊ ፀዓት ኣዝየ ካብተን ካብታማ ዝበሃል ሃገራት እያ። ዋላ እውን ናይ ንፋሳዊ ፀዓት ኣሎ እሱ ኣብ ኤርትራ ስትል ኣይኣተወን ዘሎ ብዝያዳ ብቲ ፀሓያዊ ፀዓት ግን ኣብዚ ሕጂ እዋን እንዳኣተወ ይካዩ ስለ ዘሎ ነቲ ነዳዲ ሃልክን ጋልእን ወፃኢታት ገዲፍካ ናብኡ ተተኪእካ ናብ ዝሓሸ ቀፃልነት ዘለዎ ፀሓያዊ ፀዓት ጌርካስ ናብቲ ሕርሻዊ እቶት ናካ ከዓ ብመጠን ንኸተማዕ ብሎ ማለት ዋላ እቲ ሕርሻዊ እቶት እውን ብዝማዕበለ ኣገባብ ጌርካ በቲ ናይ ቀደም ኣካይዳ ዘይኮነስ ካብኡ ዝማዕበለ ገይሩ ንክኸይድ ትቐንዲ ዕላማ ማለት እዩ።
1: ኣማኒኤል ማደረ ይበሃል። ስራሓሉ ቦታ ከዓ ሚኒስትሪ ሕርሻ ብፍላይ ከዓኒ ሃገራዊ ትካል ሕርሻ ምድምር ካብኡ ዝሰርሕ እቲ ኣነ ዘቕረብክዎ ከም ኣርእስቲ እንታይ ዝብል ነይሩ ኣብ ኤርትራ ዝበቕሉ እፅዋት ንዓኣቶም ምስ እናድን ከምኡ ውን ምዝገባ ንምግባር እዩ። እዚ ሕጂ ኣነ ዘቕረብክዎ ፅሑፍ ኣካል ናይ ሓደ ስራሕ ዝኸይድ ዘሎ ካብ 2020 ዝጀመረ ሚኒስትሪ ሕርሻ ዝመርሖ ገንዘብ እውን ዝምውሎ ኮይኑ ኩሎም እቶም ሂቦ ዘለዎም እፅዋትን እንስሳታትን ናይ ዘቤታውያን ዶም ናይ ገደና ድኦም ብምሉኦም እቶም ነፍሪዮም እፅዋት ድኦም ዘራእቲ ድኦም ወይ ኣብ ዝገዳም ዝበቕሉ ድኦም ኩሎም ንኩሎም እቲ ዕላማ እንታይ እዩ ናቶም ዴታቤዝ ኣብ ምምዕባል እዩ። ምክንያቱ ኣብ ዴታቤዝ ክነእትዎም ኣለና እንታይ ፀጋታት ኣለና ክንፈልጥ ኣለና ፀጋታትና ከዓኒ እቲ ብዝሒ ጥራይ ዘይኮነ እቲ ብዝሒ እቲ ኩነታቶም ከ ኣብ ምንታይ ደረጃ ይርከብ እውን ፅቡቅ ጌርና ከነፅንዖን ክንስንዶን ኣለና። ምክንያቱ እንድሕር ድኣ ነቶም ዘለውና ኣባና ዝነብሩ ኣባና ዝበቕሉ ኩሎም እቶም እፅዋት ድኦም እንስሳታት ድኦም ብጉቡእ ፅናዕናዮም ዘይሓዝናዮም ዘይዓቀብናዮም ልዑል ናይ ምጥፋእ ተኽእሎታት እዩ ዘሎ። እዚ ከዓኒ ከምቲ ርእዮታት ብዓለም ደረጃ እውን ዝርአ ዘሎ ብዓሰርታት ኣሸሓት ብማይት ኣሸሓት እዮም ሂወት ዘለዎም ነገራት ዝጠፍኡ ዘለዉ። እቲ ምክንያት ብዙሕ ብዙሕ ምክንያት ክኸውን ይኽእል እዩ። እዚ ለውጢ ናይ ክሊማ ወዲ ሰብ ብዘይ ኣገባብ ኣጠቃቅማ ድዩ ሕማማትን ባላዓትን እዮም ተፈላለዩ ምክንያታት ክኸውን ይኽእል እዩ። ስለዚ ኣንሕና ብግቡእ ክንስንድን ክንምዝግብን ክንክእል ኣለና። እዚ ብግቡእ ድመዝገብና ዘበልናያ ከዓኒ ኣፅኒዕና ኩነታቶም ከዓ ብግቡእ ክንስንዶም ኣለና ክንፈልጦም ከዓ ኣለና። ምዕቃብ ዘድልዮም ከዓኒ ክንዕቅቦም ክንክእል ኣለና ማለት እዩ። ስለዚ እዚ ስራሕ እዚ ብሕልፍቲ ናይ ዴታቤዝ ምምዕባል ዝብል ሓሙሽተ ትካላት መንግስታዊ ትካላት ዝዋስኦ እየ። እዚኣተን ከዓ ሚኒስትሪ መሬትን ኣከባብን ኣለው፣ ሚኒስትሪ ሕርሻ ኣሎ፣ እዞም ላዕለዋይ ትካላት ትምህርቲ ኣለው። እዚኣቶም ኮይኖም እዮም ነቲ ስራሕ እንደገና ከዓ እዚ በዓል መዚ ገረብን እንስሳ ዘገዳምን እውን ኣለው። ስለዚ እቲ ስራሕ ዝወሰድዎ ብሓባር ኮይኖም እዮም እዚኣቶም ልክዕ ሚኒስትሪ ሕርሻ እዩ ድምውሎ ነቲ ዴታቤዝ ምምዕባል ዝገበርና ክሳይ ነይሩ። ስለዚ እዚ ዴታቤዝ እዚ ብዙሕ ነገር ተሓቆፈ እዩ። ሕጂ ናተይ ኣነ ናትና ጉሩብ ዝሰርሓ እንታይ እያ እዞም ኣብ መሬት ድበቕሉ እፅዋት ንዓቶም ትምልከት ጥርያ ካልኦት ኣብቲ ጉሩብ ከዓ ካልእ ጉሩብ እውን ኣለዉ ኣብዚ ነጋጣሚ

የቕረቡን ንኣብነት ንእንስሳ ኣብ መሬት ዝርከቡ እንስሳታት ዝምልከቱ ኣለዉ። ኣብ ማያዊ ኣብ ባሕሪ ድዩ ኣብ ቀላያት ዝርከቡ እዞም እፅዋት ድዮም ዋላ እንስሳታት ዝምልከት ከዓኒ ካልእ ጉሩብ ኣላ። ካልእ ከዓኒ ኣብቲ ናና ነቲ ናይ ሓበሬታንን ቴክኖሎጂን ዝምልከት ከዓኒ ካልእ ጉሩብ ኣላ። ምክንያቱ ዴታቤስ እንድሕሪ ኢልና ሲ እሳቶም እዮም ነቲ ዴታቤስ ዘመዓልቦ። ስለዚ ካብዚ ናይ ዘን ኩለን ጉሩባት ግን እታ ናና ጉሩብ እታ ናይ እፅዋት ኣብ መሬት ዝበቕሉ ንዓዓ ዝምልከት ኣቕሪበ። ስለዚ ኣብቲ ኩሉ ድዓመምናያ ስራሓት እንታይ ዓሚምና እንታይ መስሉቶም እፅዋትና እንታይ ሓደጋታት የጋጥሞም ኣሎ እንታይ ክንግበር መፃኢ እንታይ ክግበር ከም ዘለዎ ድእንፍት ጉዳይ ነይሩ። ብድሆታትና እንታይ ይመስሉ እዚ ንኣመሰለን እቲ ኣገዳስነት እውን ብሃገር ደረጃ ምክንያቱ ሓበሬታታት ኣብ ነፍሲ ወከፍ በሲ ወከፍ በብ ትካላት እዩ ተዘርጊሑ ዝርከብ። ናይ ሓባር ናይ ብሃገር ደረጃ ንዕቅበሉ ወይ ከም ኣገልግሎት ሓበሬታ ዝህበና ሃገራዊ ዝኾነ ነገራት የብልናን። ስለዚ እዚ ዕላማ እዚ እንታይ እዩ? ሃገራዊ ዝኾነ ነቶም እፅዋትና እንስሳታትና ኩሎም ኣብ ኤርትራ ዝነብሩ ዝበቕሉን ዘለዉ ዝብሎም ዘለና ኩሎም ክንስንዶምን ክንምዝግቦምን ዝኽኣልና ብዘሎ ቴክኖሎጂ ናይ ኔትወርኪንግ ጌርና ብመጀመርያ ናብተን ትካላት ስቴክሆልደርስ ዘለዋ ከም ድባፃሕ ክንገብር ኣለና። ሕጂ እንታይ ኣለና እንታይ ዓይነት ተኽሊ ይደለና እንታይ ዓይነት እንስሳ ይደለና ይኮና ንቲ ሊሳ ጥራይ ኣይኮነ ዘሎ ኣዝዩ ዝርዝራዊ ሓበሬታ ዝኸውን ብዛዕባ እቶም እንስሳታት ድዮም ብዛዕባ ተኽሊ እውን ናይ ነፍሲ ወከፎም ተሰንድዩ ኣለው። ስለዚ እዚ ሓበሬታ እዚ ኩሉ ናብ ህዝቢ ምስ ቀረበ ተምሃሮ ተኮይኖም ድውከስዎ ንኣብነት ሕጂ ልዑል ኣፍልጦ ብዛዕባ ሓንቲ ተኽሊ ክንደብለስ ኣብኡ ተምሃራይ ኩሉ ሓበሬታታት ዝረኽበሉ ከምዚ ዝኣመሰለ ስራሓት ዝካየድ ዘሎ ፅቡዕ ስራሕ ንብዙሕ ዝተፈላለየ ምርምር ደካይዱ ድዮም እተን ትካላት ንባዕለን ድዮም ተምሃሮ ድዮም ኩሎም ክጥቀመሉ ስራሕ ስለዝኾነ ናይ ብሓቂ ዕውት ስራሕ እዩ። ካልእ ከዓኒ ብዙሓት ሓሙሽተ ዝኾና ትካላት ብፍላይ ፍታ ንና ኳ ኣርባዕተ እዮም ኣብቲ ኩሉ ሓፈሽኡ ግን ሓሙሽተ ዝኾና ትካላት ናይ መንግስታዊ ትካላት ዝዋሳኣሉ ዝኾነ ምኳን ከዓኒ እዚ ከ ሓደ ዓብዪ ፅቡቅ ነገር ዘለዎ እዩ።

ካብ 20 ክሳብ 21 ናሓተ 2026 ኣብ ሃገራዊ ኮንፈደሬሽን ስራሕተኛታት ኤርትራ ዘተኣንገደ ሃገራዊ ዋዕላ ተኻይዱ ዘለቐ ስርዓታት ሕርሻዊ ምግቢ ንስጉሚ ሃገራዊ ቁጠባዊ ዕቤት ብዝብል ቴማ ዘተኻየደ ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ኣብ ኤርትራዊ ሕርሻ ዘድሃቡ ዓይነታውን ዓቐናውን መርመራታት ዘተባብዕ እዩ። እዚ ጉባኤ እዚ ኤርትራውያን ምሁራንን ተመራመርትን ንኽተሓባበሩን ውፅኢት መርመራታቶም ሓድሕድ ክበሃሃሉሉን ባይታ ብምፍጣር ውልቃዊ ተበግሶታት ጉጅላኣዊ ድጥፈታትን ትካላዊ ምርምራትን የተባብዕ። ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ሰላምን እዋናዊ ጉዳያት ዘለቐ ልምዓትን ብምስማር

0: ኣገዳሲ ዓለማዊ መድረኽን መርበብን ኮይኑ ከገልግል ተስፋ ተነቢሩለዩ ተኻይዱ ዘሎ ኣብዚ ዋዕላ እዚ ካብ ውሽጢ ዓድን መላእ ዓለምን ካብ ዝመፁ ውልቀ ተመራምርቲ 183 ፅማቕ ፅሑፋት ወይ ኣብስትራክትስ ቀሪቡ እዚ ብቋንቋ እንግሊዝ ዘተኣንገደ ጉባኤ እዚ ኣብ 8 ቀንዲ ዓውድታት ዘተኮረ ኮይኑ ንሳቶም ድማ ኣገልግሎት ምስፍሕፋሕ ሕርሻን ምቕባል ሓረስቶትን ዲጂታላይዜሽን ሕርሻ ሰንሰለት ክብርታትን ሕርሻዊ ንግድን ማለት ኣግሪ ቢዝነስ ምልማድን ምክልኻልን ክሊማዊ ለውጢ ክላይመት ቸንጅ ባዮቴክኖሎጂ ሕርሻን ኣገልግሎት ላቦራቶርን ምዕቃብ ጀነቲካዊ ሃብትን ህይወታዊ ብዙሕነትን ውሕስነት ምግቢ ድሕነት ስነ ምግብን ከምኡውን ፖሊሲታትን ሕጋዊ ኣገባባትን ሕርሻ እዮም ካብዚ ዝቐረበ ኣብ ዝተፈላለየ ሕርሻዊ መዳይ ዘተኮረ 183 መፅናዕታዊ ፅሑፋት ድሕሪ ዝተኻየደሉ ግቡእ ምዘናን ምመያን 75 መፅናዕታዊ ፅሑፋት ንመደረ ቀሪቦም ኣደላዊት ኮሚቴ ፅሑፋቶም ንመደረ ዝተሓረሎምን ዘይተሓረሎምን ብዘይገድስ ነቲ ንፅማቅ ፅሑፋት ዝቐረበ ፃውዒት ምላሽ ንዝሃቡ ኩሎም ልባናዊ ምስጋኑ ኣቕሪቡ እዩ እዚ ዋዕላ እዚ ካብ ተሳተፍቲ ብዝቐረበ ኣገዳሲ ሓሳባትን ከምኡን ሕቶታትን እውን ተወሲኽዎ ነይሩ
1: in boosting the economy of the farmers of the highland of Eritrea and thus their cultivation needs to be encouraged and among the temperate fruit crops almond is one of the most important fruit crops which seems is a good choice for us to introduce for the highlands of Eritrea of course almond is originated from Asia Minor
2: ርእስቲ መፅናዕታዊ ፅሑፍና ብዛዕባ ክላይማቲክ ኣዳፕታብሊቲ ኦፍ ኣልሞን ቱ ደ ሃይላንድ ኦፍ ኤሪትሪያ እያ ትብል ብትግርኛ ክንሪኦ ከለናስ ንኣልሞን ከመይ ጌርካ ናብዚ ናይ ከበሳ ኤርትራ ተተኣታቱ እያ ማለት እዩ ስለዚ እዚ ኣልሞን ዝበሃል ሓደ ካብቶም ኣገደስቲ ፍረታት ኣብ ኢንተርናሽናል ሎም ብዓለማት ክትሪኦ ከለኺ ናይ ብዙሓት ሃገራት ቀንዲ ምንጪ እቶት ንሓርሱ ጥራሕ ድማ ከም ቢዝነስ እ ከም ቢዝነስ ክንርዮ እስዩ ሕጂት መበገሲ ንኣና ዝኣልሞን ሓደ ምስቲ ናይ ደርቂ ምስቲ ዘለና ከባቢ ምቹ እዩ ካልኣይ ምስቲ ክላይመት ናይቲ ዓድና ኣዝዩ ክሰማማዕ ዝኽእል ተኽሊ እዩ ስለዚ ካብዚ ተበጊሸ ነዚ መፅናዕቲ እዚ ክካየድ ደሪኸኑ ማለት እዩ ኣብቲ መፅናዕታዊ ንሕና ብዙሓት ዓሌታት ናይ ኣልሞንዲና ኣፅኒዕና ሕጂ ካብቶም ብዙሓት ነቲ ናይ ኤርትራ ክሳምዑ ዝኽእሉ ኣብኦም ኢና ካብ ንኣብነት 4 ዝኣኽሉ ዓሌት ናይ ኣልሞንዲና ኣኪብና ካብኡ ሽዑይ እቶም ቀንዲ ናይ ኤርትራ ክኾኑ ዝኽእሉ እዚኣቶም ኣቢልና ካብኦም እውን እቶም ኣዝዮም ንናይ ከበሳዊ ክላይመት ናይ ኤርትራ ሙቻኣት እዮም ኢልና ዝፅናዕናዮም ኣፅኒዕናዮም ሕጂ ኣይናይ ብኩሉ ለበል ጌርናዮም ምስተን ሒዘንኦ ዘለዋ ትካላት እውን ናብ ምዝርራብ ከመይ ጌርካ ክትእትዎም ትኽእል ኣብ ከምኡ ደረጃ በፂሕና ኣለና ማለት እዩ ካብቲ መፅናዕታዊ ፅሑፍ ካብ ዝርእናዮ እዚ ኣልሞንድ ዝብሎ ዘለና ፍረ ንኤርትራ ኣዝዩ ምቹእ ኢና ኮይኑ ረኪብና እያ ዘለና ኣብ ቀፃሊ ሕጂት ንሃና ስራሓት ምስቶም ናይ ሪሰርች መፅናዕቲ ዘካየድ ዘለዉ ደገ ዘለዉ ኣካላት መስኣቶም ተዘራሪብካ ኦሬዲ ቶም ንዓና ምቹኣት ዝኾኑ ኣፅኒዕና ሽሞም ኩሉ ኣመዝጊብና ሒዝኒዮም ኣለና ሕጂ እዚኣቶም ጥራሕ ብሓንሳብ ምስቲ ዝሕርሻ ዘለዎ ምስቶም ዲሲሽን ሜከርስ ናይ ኤርትራ ተራዲእካ ከመይ ጌርና ክንእትዎ ንኽእል ኣብ ዓድና እዩ ነዚ እቲኻ ከዓ ሕጂ ንሕና ቀንዲ ጣፍ ገዲፍካ ገለ ገዲፍካ ካልእ ዘይኮነ እቲ ኣብ ዓድና ዘሎ ከም ዘለዎ ኮይኑ ነዚ ግን ከም ቢዝነስ ንደገ ኮይኑ ውሽጢ ሃገር ኣብ ነቲ ናይ ኢኮኖሚ ናይቲ ሃገር ንምዕባይ ዓብ ታሪክ ክፀወሰ ዝኽእል ኣብ ከምኡ ደረጃታት ኢና ሕጂ ንሰርሕ ወይ ንሓስብ ዘለና ማለት እዩ

0: potential fisheries is very high, but we are not, we have not yet fully exploited the resources. And now we are going toward the inland fisheries. Okay. Now it will be clear from the introduction part of my presentation that the fisheries sector in Eritrea has been dominated by marine fishes, which has a lot of potential. But in the highlands and western lowlands, supply of fishes.
1: እዎም እዞም ሚኒስትሪ ሃብቲ ባሕሪ ኮይና ግበርናዮ መፅናዕቲ ነይሩ ብዛዕባ እዞም ኣብ ድጋታት ደለዉ ዓሳ እናታቶም ማዕር ክንደይ ፍርያምነት ናይቲ ድጋ ክመ ይመስል ኣፅኒዕና ክንደይ ዝኾኑ ዓሳ እዮም ከዓ ዝተሓዙ ዘለዎ ካብዚ ድጋታትና ሲ ምክንያቱ ካብ ድጋ ብዙሕ ዓሳ ይተሓዙ እዮም ነሮም ኤርትራ ኣብዚ ሓጭር ግዜ ጀሚሩ ቅሩብ ዓመታት ማለት እዩ ሚኒስትሪ ብመለመስረትን ማሕበራት ገይረም ሓገዝ ሂቡ ዓሳ መግፈፍ ናውትን ስልጠናን ሂቡ ከም ዝገፉ ገይሮ ማለት እዩ ሕጂ ንሸውዓተ ዓመት ድኸውን ሓበሬታት ኣኪብሉ ዳታ ማለት እዩ ንዑ ኢና ሕጂ ኣናላይዝ ጌርና ነተን ዲጋታት ከዓ መዓር ክንደይ ዓሳ ከፍርያ ይኽእላ መፅናዕቲ ጌርና ኣለን
2: ዝተረኸበ ውፅኢት እንታይ ይመስል ካብ መፅናዕቲ ኣውፅኩም
1: ሕጂ እንታይ እዩ እቲ ሪዛልት ከመይ እዩ ድመስል እዘን ዲጋታት ዓሳ ከፍርያ ከም ትኽእላ እዩ እዚ ቀንዲ ዕላማ ክስራሕ ኩሎ እተ ዲጋ ሰብ ማይ ክሰትየሉን ንጥሪት ድኸውን ማይን ካብኡ ሓሊፉ ከዓ ምናልባት ንኢሪጌሽን ንሕርሻ ንመስኖ ኢሉ ተገይሩ ግን ነዚ ማይ ዝኸዲ ይጥቀመሉ ዓሳ ደይ ነፍርየሉ ብድብል ሓሳብ እዩ ተበጊሱ እቲ መፅናዕቲ ግን ማዕረ ክንደይ ከ ኣፍሬትየን ክንደ ክኸውን ዓሳ እዩ ካብዚ ክክፍፍ ትኽእል እጅ ልክዕ እዩ እዞም ዲጋታት ከም ናይ ባሕሪ ዓሳ ከፍርያ ኣይከላን እዩ ኣብ ባሕሪ ንበዝሐ ዓሳ ይደለና ግን ጥቕመ እንታይ እዩ ዘንዲጋታት መጀመርያ ኣብቲ ህዝቢ ዘለዎ ከባቢ እየን ዘለዋ ማለት እቲ ህዝቢ ብቐሊሉ እዚ ዓሳ ገፊፉ ዕለታዊ መግቡ ክጥቀመሉ ይኽእል እዩ ብፍላይ ከዓ ዘንዲጋ ዘለዎ ቦታ ናይ መሳለጥያ ይብሉን ናይ መጓዓዝያ መሳለጥያ ቀሊል ኣይኮነን መዝሓሊ ዝኸውን ፍሪጅ የብለንን ሕጂ ዓሳ ከም ንፈልጦ ከዓ ብጣዕሚ ተኣፋፊ እዩ ገዚእካ ናብ ገዛካ ክትወስዶ ከለካ ኣብ መንገዲ ክበላሸ ይኽእል እዩ ኣብ ዲጋ እንተሎ ግን ካብ ኣውፂኢካ ንሸዓ ንመዓልቲ ትበልዓሉ ኩነታት ስለኮነ ብከምኡ እዩ ዝያዳ ዝተባባዕ ዘሎ እምበር ከም ናይ ባሕሪ ልክዕ ክሳብ ክኸውን ኣይክእል ሕጂ እንታይ ናይ ጌርና ተንዲጋታት ክንደይ ዓሳ ክፍርያ ክእላ ሓደ ኣብዚ ሕጂ ዋን ክንደይ ዓሳ ካብተን ዲጋታት ናይ ሸውዓተ ዲጋና መፅናዕት ነገርና ኣብ ዞባ ማእከል ማለት እዩ ናይ ኩለን ክንምንታይ ዓሳ ክፈሪ ይኽእል እስጋብ ሕጂ ከ ንንታይ ይተሓዝ ኣሎ ኢና ናፅዕና ሕጂ እንታይ ደርእየና ዘሎ ሓደ እቲ ፖተንሻል ከም ዘለዎን ዓሳ ክፍርያ ከም ትኽእላ ነታተን ዓቕሚ ከዓ ይፈላለዩ ከብከም ናተን ዕብት ማለት እዩ ዓበይቲ ብዙሕ ዝበለ ዓሳ ክህባና እየ ተናእሽ ከዓ ብውሕድ ዝበለ ዓሳ ክህባና ሓደ ዩ ካልኣይ ኣብዚ 4-5 ዓመት ናይ ዓሳ ፍርያ ትድግፈፍ ዘሎ ዓሳ እንዳበዝሐ ይኸይዳ ኣሎ ፀቢቁ ከምቲ ዝረኣናዮ ኣብቲ ግራፍ ክሪኦ ፀናሓ እዚ ኣብ ሓፂር ግዜ እይወሲኹ ዘሎ ኣብዚ 3-4 ዓመት ብዙሕ ይወሲኹ ሎ እንታይ ዝርእየና እዚ ሕጂ እቲ ህዝቢ ይሎምዶ ኣሎ ማለት እዩ ዓሳ ምብላዕ ለሚዱ ቅድሚ ሕጂ እቲ ባህሊ ኣይነበረ ናይ ዓሳ ምብላዕ ሕጂ ግን ኢሎምዶ ምህላው ዘርእየና ማለት እዩ ሕጂ እንታይ እዩ እቲ ቀንዲ ዕላማ ናይ ዘናትና ምሕደራ ናይ ዘን ኣብቲ ዓሳ ንብሎ ዘለና ኣብተን ዲጋታት ኢና ብከመይ ክመሓደር ኣለዎ ማለት ክንምንታይ ዓሳ ክገፍፍ ዘሎ ከይሃሰኻ ነቲ ዲጋሲ ክንደይ ዓሳ ክትገፍፍ ኣለካ እቲ ሓደ ካብቲ መፅናዕቲ ካልእ ናይ ንጎ እቶም ብፃይ ከዓ ሪቦ ነይሩ ብቲም ኮይና ዝሰራሕ ናይ ስራሕ እንድዩ ብዛዕባ ምሕደራ ናይቲ ማይ ኩዖ ከዓ መፅናዕቲ ጌርና ኢና እቲ ማይ እቲ ኳሊቲ ናቱ ማለት ብዓይኒ ናይ ፖሊሽን ክንሪኦ ኮልና ሲ ፅሩይ ድዩ ኣይፅሩይን እንታይ ዓይነት ስራሕቲ ይግበር ኣሎ ብቲ ከባቢ ኢና ፅና ርና ሕዚ ምስኡ ኣተሓሒዝና እዚ ብዙሕ ናይ ዓሳ ኣብ ምትኣት እዩ ነቲ ሓደ ብከመይ እቲናቱ ኳሊቲ ክሕሎ ይኽእል ናይቲ ዓሳ ኢና ንፅና ሓደ ካልኣይ ከዓ ማዕር ክንደይ ዓሳ ክትሓዝ ክከኣል ኣብዚ እኒን ክሳጌራ እቲ ሪዛልት ረኪብና ዘለና ኣብ ቀፃሊ ሕጂ እናተን ምሕደራ ተዳልዩስ ብከመይ ከም ደመሓዝ ሚኒስትሪ ሃብቲ ባሕሪ ምስ ሚኒስትሪ ሕርሻ ተሓባቢሮም ብከመይ ከም ደመሓድሮ ነቲ ማይ ኩዖ እቲ ሪዛልት እናትና ደርኢ ማለት እዩ

0: with the title of Current Status, Future Opportunity and Diversity of Wild Traditional Beach Service of Eritrea. So the question here is, why wild beach service? Okay? So this research will try to answer this question.
1: ሎማ ዓንቲ ኣብዚ ናይ ሃገራዊ ሕርሻዊ ዋዕላ ምስ ናይ ውሕስነት ምህግቢ ዝተኣሳሰር መፅናዕታዊ ፅሑፍ ሒዘ ድማ ቀሪበ ኣለኹ ማለት
2: እዩ።
1: ሕጂ እቲ ኣርእስቲ ሒዘ መፅአ ዘለኹ ምስ መበቆላውያን ኣሕምልቲ ናይ ሃገርና ዝተኣሳሰር እዩ ማለት እዩ። ዕላምኡ ከዓ ኣብቲ ውሕስነት ምግቢ ናይቲ ሕብረተሰብና ገለ ነገር ንምውሳኽ ዝተፀንዐ መፅናዕቲ እዩ ማለት እዩ። ሕጂ እቲ መበገስ እንታይ እዩ ነዚ መፅናዕቲ እዚ ክገብር ዝገበረኒ ኣብ ናይ ዓለማዊ ውድብ መግቢ ወይ ከዓ ዓለማዊ ውድብ ጥዕና ዘውፅኦ ሓበሬታ እንታይ እዩ ዝብል ሓደ ሰብ እንተወሓደ ኣብ መዓልቲ 400 ግራም ኣሕምልትን ፍረታትን ክምገብ ኣለዎ እዩ ዝብለና። ሕጂ እቲ ካብዚ 400 ግራም ናይ ኣሕምልትን ፍረታትን ክንመቕሎ ከለና 100 ግራም ፍሩታ ማለት እዩ ደን 300 ግራም ከዓ ኣሕምልቲ ክትምገብ ኣለካ ንድሕር ጥዑይ ክትበሃል ኮንካ እዩ ዘለና ማለት እዩ። ስለዚ ኣብ ናይ ዓድና ፒክቸር እንድሕር ርኢናያ ግን እንታይ እዩ ኣይ በፃሕናዮን ዘለና ነዚ ማለት እዩ 28 ግራም ጥራይ ሓደ ሰብ ዝበልዕ ዘሎ ካብቲ 400 ግራም ኮንሲም ክገብር ወይ ከዓ ክበልዕ ድግብኦ 28 ግራም ጥራይ እዩ ዝበልዕ ማለት እዩ። ስለዚ ዳርጋ ናይ 372 ጋፕ ኣለና። ስለዚ ነዚ ጋፕ እዚ ንምምላእ ኢና ሕጂ ንሕና እቲ መፅናዕታዊ ፅሑፍ ሒዝናያ መፅና ዘለና ማለት እዩ። ሕጂ እቲ ውፅኢት ክንሪኦ ከለና መብዛሕትኦም ኣብቶም መበቀላውያን ኣሕምልቲ ገና ዘይተጠቀምናሎ ክንጥቀመሎም ዝግባአና ክሳብ 18 ዝኾኑ እቲ ሕብረተሰብና ክጥቀመሎም ዝግብኦ ግን ደይተጠቅመሎም ኣሕምልቲ ዶኩመንት ገይርና መፂና ኣለና ማለት እዩ። ስለዚ ኣብ መፃኢ ንዕኦም ዝያዳ መፅናዕቲ ገይርና ናቲ ሕብረተሰብ ኣብ መዓላ ከም ዝውዕሉ ንምግባር እቲ ትዕላማ ማለት እዩ።
2: ብዓብዪ ስለምንታይኹም ኣብ ናይ ኣሕምልቲ በረኻ ተኩሮ ጌርኩም ከምትካል ሓምለ ማለት
1: እዩ ንፈልጥዎ ሕጂ እንታይ እዩ ብዙሕ ምክንያታት ክህልወና ክእል እዩ። ሓደ ኣብ ካልኦት ሃገራት ዝተገብረ መፅናዕቲ እዞም ናይ በረኻ ኣሕምልቲ ዝያዳ ኒጥ ወይከዓ ብትሕዝቶ ክንሪኦም ከለና ዝያዳ ትሕዝቶ ዘለዎም ኮይኖም ስለዝተረኽቡ ማለት እዩ። ካልእ እቲ ሕብረተሰብና ኣብ ውሑዳት ኣሕምልቲ ጥራይ እዩ ኣተኪሩ ድምገብ ማለት እዩ። ስለዚ ንዓኣቶም ምስቶም ዘለውና ወሲኽና ዝያዳ እቲ ዳይቨርሲቲ ንክህልወና ዝዓለመ እዩ። ካልእ እንታይ እዩ ኣብ ፅሩይ ከባቢ ስለ ዝዓብዩ ዝያዳ ውሕስነት ኣለዎም ዝያዳ ሴፍቲ ኣለዎም ኢልና ስለ ዝሓሰብና ኢና ዝያዳ ናብኦም ኣተኩሮ ጌርና ክነፅንዕ ዝፈተና ማለት
2: እዩ። ተግባራዊ ክኸውን መፅናዕታዊ ፅሑፍኩም ኣብ ቀፃሊ
1: ሕጂ ኣብ ቀፃሊ እንታይ እዩ ክሳብ ሕጂ ዝበፅሕናያ ደረጃ በፅሕናያ ዘለና ደረጃ በፅሕና ኣለና። ኣብ መፃኢ ግን ዝያዳ ኣብቲ ናይቲ ትሕዝቶናቶም ኣፅኒዕና ናብቲ ሕብረተሰብ ጎስጓስ ጌርና ኣብ ጥቕሚ ከም ዝውዕሉ ምግባር እቲ ዕላማና ማለት እዩ።
3: Eritrea is blessed with a diverse livestock resource of varied genetic pools, in which poultry production is one of them. Eritrea had an exotic and indigenous chicken varieties, which plays an important economic activity. Almost every household has a certain number of chickens, especially the rural areas. Majority of them are of indigenous breeds.
4: ዘቕረብኩ መፅናዕታዊ ፅሑፍ ብዛዕባ ኒትሪሽን ናይ ደርሆት እዩ። መበገሲኡ ወይቲ ፕሮብለም ዝበሃል ከዓ ሓረስቶት ናይ ደርሆ ኣፍሬት ሓረስቶት ኣብ ዓድና ብሰንኪ ዋሕዲ ናይ ፕሮቲን ይሰቀዮም ዘለዉ ማለት ዓሳ ጥራዮም ከም ፕሮቲን ሶርስ ዝጥቀሙ ንሱ ከዓ

0: ኣብ ዓመት ምሉእ የለን ኣብ ዓመት ክልተ ግዜ ወይ ሰለስተ ግዜ እንመፃ ስለዚ እዞም ሓረስቶት እዚኦም እንታይ ኦልተርናቲቭ ፕሮቲን ሶርስ እንታይ ኣማራፅታት ናይ ፕሮቲን ክረኽቡ ይኽእሉ ወይ ኣብ ኢዶም ዘሎ ዘይፈለጦ እንታይ ኣሎ እዩቲ ፀገም ወይ መበገስ ናይቲ መፅናዕቲ ሕጂ ጥረታት ብሓፈሻ ኣለዉ ዶ ካውፒ ከዓ በቲ ዘለዎ ረቑሒታት ናይ ኣብ ዓድና ዓመት ምሉእ ኣቫይላብል ወይ ኣሎ እቲ ትሕዝትኡ ፕሮቲን ትሕዝቶናቱ ፅቡቅ እዩ ናይ ደርቂ ተፀባሪ እዩ ግን ኣይንጥቀመሉን ኣለና ስለዚ እዚ ንዓሳ ሙሉእ እኳ ተዘይተክኦ ብፍርቂ ወይ ብርብዕስ ክትክኦ ይኽእል እዩ ድብል ሓሳብ ዓሊልና ኢናቲ መፅናዕቲ ጌርናዮ ኣብቲ መፅናዕቲ ከም ዝረአኽዮ ከዓ ርብዕናቱ ክትክኦ ከም ዝኽእል ወዲእና
1: ከመይ ማለት
0: ሜቶዶሎጂ ብዙሕ ዓይነት ሜቶዶሎጂ ኢና ተጠቂምና ሓሙሽተ ዓይነት ትሪትመንት ነረናና ኣብ ነሶ ከፍ ትሪትመንት ከዓ ኣርባዕተ ድግምጋም ወይ ሪፕሊኬሽን ገርና 200 ደርሂ ኢና ተጠቂምና ሚኒማም ምክንያቱ ብዙሕ ካብኡን ላዕሊ ክትገብር ይግባእ ነይሩ ግን ዘሎ ፀገማት ይድርተካ ስለ ዝኾነ 200 ደርሁ ተንደርሁ ከዓ ኣብ 44 ሰሙን ዕድሚአ ይናገርና ካብኡ ዝዋሓደ ክኸውን ነይሩ እሱውን ኣብ ዓመት ሓንቲ ግዜ ስለ ዝመፀ ወይ 2 ዓመት ሓንቲ ግዜ ስለ ዝመፀ በተን ዘለዋ ደርት ናይ ዓድና ኢና ንጥቀም እቲ ካልእ መፅናዕቲ ነተን ደርሁ ዝግበር ግን ንኣብነት እቲ ገዛ ፅቡ ጌርና ከምቲ ዝግበአን ፀላዊ እሱ ብሰንኩ ድመፅእ ፅልዋ ከምዚ የለ ጌርና ኩሉ ነገር ኢና ተጠቂምና እቲ ዝመፅእ ፅልዋ ብሰንኪ እንድሕር ድኣ ዘይከውን ኮይኑ እቲ ትሕዝቶ ናይቲ ዝተጠቅምና ኣሎ ኣዳጉራ ክኸውን ከም ዘለዎ ስለዚ ብኦርኢና ኩሉ ኮምፔርን ኮንትራስት ጌርና ኣብ መወዳእታ ከዓ 10% ኣብቲ ረሽ ወይ ኣብቲ ምግቢ ናይ ደርሁ ክንጥቀም ከም ንኽእል እዚ ከዓ ርብዒ ናይቲ ፕሮቲን ሶርስ ኢልና ተጠቂምና ዘለና ዓሳ ክንጥቀኦ ከም ዝኽእል ኢና ጌርና
1: ረኪብና ዝረኸብኩሞ ውፅኢት እንታይ መስል ኣብ መፃእኸ ብከመይ ተግባራዊ ክኾን ይኽእል እዚ ደቕርብኩሞ መፅናዕታ ውፅሑ
0: ከም ዝበልኩ ከ እቲ ውፅኢት ክሳብ 10% ክንእቱ ኣብ ሓደ ረሽ ካብ 100 ኩንታል 10% ወይ 10% ዝተቐርፈ ኣዳጉራ ኖርማል ኣዳጉራ ዘይኮነ ዝተቐርፈ ተቐራፍናቱ ዝተቐርፈ ክንጥቀም ከም ንኽእል ንኣብነት ዓሳ 10% ንጥቀም ንድሕር ኮይና ካብኡ ርብዒ ብኣዳጉራ ተኪእና ክንጥቀመሉ ከም ንኽእል ኢና መወዳእታ ናይምለና ስለምንታይ ዝተቐርፈ ይበሃሉ ኣዳጉራ መብዛሕትዎም ጥረታት እውን ኣንቲኒትሪቲቭ ፋክተር ዝበሃሉ ነገራት ጥረታት ባእታ ኣለዎ ሕጂ ከይቀረፍካ እንድሕር ዳኣ ንዑ ተጠቂምካ ምሶም ናቶም ኔጋቲቭ ኣስፔክት ኣለዎም እንታይ ይገብሩ ነቲ ፕሮቲን ከምደይ ሓቅቕ ወይ ዳጀስቲ ከምዘይከውን ዝገብሩ ባእታት ኣለዉ ወይ ጠቕላላ ኢንዛይም ፕሮዲስ ከም ደይከውን ዝገብሩ ኣለዉ ስለዚ ከም ስለዘ እቲ እቶም ጥረታት መብዛሕቶም ክንቀርፎም ወይ ክንቀልዎም ኣለና።

ኣገዳስነቱ ናይ ብሓቂ ይረአየካ እዩ። ምክንያቱ እቲ ቀንዲ መፅናዕታዊ ፅሑፋት ቀሪቡ ዘሎ ኣብ ውሕስነት ምግቢ ዘተኮረ እዩ። እዚ ከዓ ምዚ ዓለማዊ ኩነታት ምዝ ብዙሕ ህዝቢ ዝውስኽ ዘሎ ምስቲ ኩነታት ኣየር ዝቀያየር ዘሎ ኣገዳሲ እዩ። ስለዚ ማለት እቲ ኩሉ መፅናዕታዊ ፅሑፋት ደቀረበ ኣጠቃሊልካ ክረአ ከሎ ናብ ውሕስነት ምግቢ ንምርግጋፅ ስለዝኾነ እስ ከዓ ኣገዳሲ እዩ። ኣገዳስነቱ ከኣሉ ዳሕራይ ከዓ ልዕሉ ኩሉ ብኤርትራውያን ኣብ ኤርትራ ዝተገብረ መፅናዕቲ ስለዝኾነ ኣገዳሲ ይገብሮ ማለት እዩ። እወ ተግባራውነት እጂ ናይ ኩሉ ሓላፍነት እዩ። እቶም መፅናዕታዊ ፅሑፋት ደቅርቡ ኣቅሪቦም ኣለዉ፣ ግን ቀሪቡ ጥራሕ ኣብ ጠረጴዛ ከይተርፍ ኣብ ባይታ ክውዕል ክኽእል ኣለዉ። እዚ ከዓኒ ኩሎም መሻርክቲ ዝበሃሉ ሚኒስትሪ ሕርሻ ጥራሕ ኣይኮነን፣ ኩሎም መሻርክቲ ዝበሃሉ ናይ መንግስቲ መንግስታዊ ትካላት ክሰርሑሉ ኣለዉ። ውልቀ ሰባት ወይን በቢ ዓቕሞም ክሳተፍሉ ኣለዉ። ኣብ ተግባር ተውዒሉ ከዓኒ ብዙሕ ኣበርክቶ ክህሉ ስለዝኽእል ስለዚ ኩሉ ክሳተፈሉ እየ ዝብላና።

0: ወላይ ብዲር ኣላ እዚ መላኪን እቲ ልውቀት ሊ ብዙሕ ንቁሳት ኣለ ወዳትኖ ግልሚ ኩልዶል ውዛረት ሓርስ ወይ ኣባላት ለውሓደ ዲቦም ወይ ብዕል ግባ ዲቦም እቲ ልውቀት ሊ ብዙሕ ንቃስ ኣላ እግልሚ ግላ ሓረስታይ ነእድሄካሁ ወይ እነመፃከቡ ሓበሬታት ክተህቦ ክተትፋዝዖ ለልትገባእቱ ኣና ዘብላ ርእየትልስ ናየ በለት የምክት ናይ ጎበይ ማፅመ ገብ ኣካን ረይመቶም እሙር ይከወን ሊኢከወን ኣትፋዝዖት ግልታዮ ግቡእቱ እቲ ልውቀትሊ መላኪን ሽዋያ ንቁስ ልትርአ ኣላ እለየ ግልትሓሰብ ዲቡ ቶማ ኣላይ ግሊ ድወቅቱ
1: እትሊ ወቅት ሊ እቲ ለሙዲርት ገብእ ልህላ ነሻጣት ጀራዲን ምን ወቅት እቲ ወቅት ለርእዩ ልህላ ዓቦት እተይ ፋም ሓረስቶት እቲ ሓርስ ጀራዲን ወመት ፈናታይ ፍርያት ለህላ ኣብካት እቲ ወጀዶት ሓረስቶትሄ በደል ኢን ከረም ሌጣ ልትጸበሮ እተዮም ምንክለ ወክድ ወላዓል እግሊ ወስክ ከም ኣቕደረዮም መናእብ ዕንታትና ለሸሃድናሁ ሰዋብቱ

0: መታክል ብዙሕ ኣላ እኩስ እዘ ድብል ውቀት ኣለ ኣወል መታክል ሃላ ናይ እልልሃይሊ እሙ ቀዳማ ጃዝ እሊ እሙ ፅቡቅ ተለ ብዕድ ሃላ ዘ በዲር ማሕከመት ውዛረት ሓርስ ሞቶራት ኣይቡና ኣለዉ ስፔራት ማፅና ኣላ ቱቦታት ማፅና ኣላ እብሰልፌል ተየባ ኣላ እዚ ሞቶር እነበላቸ ምንከ ስፔር ያላ ስፔር እተሱግ ነግስካ በግረ ያለ እሊ ወሮ ምንመጃ እንታ እዘ እሊ ዲብእትወት ባፅሓ ፍሬከ እት ምግብ ሞቶር በላሰ ወሮ ሞቶርቲ ወሮ ሞቶር ሓቆሳበራ እስክ ካልኣይ እንታ ስፔርት በገር ምግብ ባሃላ ካልኣይ እተባካየ ምግብ ልግባሃላ ዶ እነተዓለመው ዝለእሰኑ መካኒክ ክል ከባቢ ክል መምሕዳር ንይበል እዘንኡ ዝበ ገለብ ኣካ መካኒክ ወይ ነተዓለመ እተደዋሒ ገለፅ ማለት ወር በዓል ጃሪ ሞቶር ክምባላሰሙ እንዳረፍዓይ ከረን ብዛርገይ እግልልናታ ኣካ ንግልእስኒ ለለትሎ ስፒራት ድሉ ይግልግባለ ኣክ ለመታክል ብዙሕ ኣለ ተምር ናይ ከራደዋ ወብዕድ እሊ ቃልየት እሊ ኣለ ቀንዲ ግልሚ ላርዋሓተ ዲምህለየት እተ ዒላያተ እተማየት እተመቶር ኣለ ስፒራት ሓቆጡ ባከይ ትረከባ
1: ፍርያተ ለባካት እግላእተ መንጠቀት ለህለ ሸዓብ ሌጠ እንዘይገቢእ እስክ ኣስመራ ወብዕድ መናጥቅ ከም ልልእኩመ ለእክዱ ለበዛሕት ዓዳጋታት ከረን ለልትረከብ እተ መንጠቀት ለፍእሬ ወጠለብ ሰኒ ከምቡ ከም ሰልህውመ ሰነት ኩለ እምበላእት ካራም ለቐርብ ከምቱ ሸርሑ እሎም ሰብ ጀራዲን ጠለብ ዕዳጋታት እትከረምዎ ኣስመራ እግላእት ምሙ ቃድረው ሌጠ እንዘይገቢእ እግርሖውመ መንበረቶም እግሊ ሳይሩ ከም ቀድረው ወለገብአ ብዕድ በዓል ጀርዲን እግሊ ግባእ ለለሓዘ ሓቆ ኸድማ እግሊ ጣወት ከም ቀድር ተጃርቦም ሳምዕ በሲርቱ ለማልእ እብሑ ዳም ዕጹማም ለእምበተ ወራት ጀራዲን ዮም እት ኩሉ እንደ በጽሓ ክል ነፈር ካድም ወድህላ

ሰላምታና ይብጻሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም? ሰዓታትና ስለ ዝኣኸለ ክፍነው ዝፀንሑ መደባት ኤሪ ቲቪ ተኪእና ንምዝናይኩም ኣብ ንዕረፍቲ ግዜኹም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ተዳሊና ኣለና። ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብናያ ዘለና ደርፊ ሰለስተ ድምፃውያን ሃገርና ሓቢረን ዝደረፋ ደርፊ ክትከውን እያ። ኣብ ሕብረት ዘሎ ትሕዝቶ ወይ ድማ ኣቀራድማ ድማ ዝያዳ ብሉፅ እዩ ዝገብሮ። እዘን ሰለስተ ድምፃውያን ሃገርና ንድሕሪት እንተዳ ተመሊስና ኣብ ሜዳ ኣብ ዝተፈላለዩ ጉጅለ ባህሊ ብብዙሕ ስራሕ ዝተዓዘብናየን ኢና። ገዳይም ድምፃውያን ሃገርና ኣብረታን ከረጓሉም ከረ ኣብረት ብርሃነ ከምኡውን ልያ ጎይቶኦም ብዛዕባ ንእስነት ዝደረፈ ደርፊ ክትከውን ብኣይና ክንጅምር ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ናብ ሙሉእ ትሕዝቶ ክንሰግር

ክቡራትን ክቡራንን ተኸታተልትና ንእስነት እትብል ደርፊ ናይ ሰለስተ ድምፃውያን ሃገርና ብኣይና ናይ ሎም ሰሙን ትሕዝቶ መደብር መትኣሃዱ ኢልና ፈሊምና ከም ዝተዓዘብኩሞ ብምቕፃል ቀሪብናያ ዘለና ደርፊ ናይ ክልተ መንእስያት ድምፃውያን ሃገርና ክትከውን እያ ተኸታቲለን ክቐርባ ኢና። ሓንቲ ናይ ድምፃዊት ፌሩዝ ተስፋ ኣለም ካብ ቀፂላ እውን ናብ ድምፃዊ ሚኬለ ኣብርሃም ሸጡ ክንሰግር ኢና። ሸጡ ኣብ ብዙሕ ደርፍታት ሃገርና ከም ኣላይ ኮይኑ ዝሰርሕ ዘሎ ድምፃዊ ሃገርና እዩ። ካብ ደርፍታት እውን ኣብ ባህሊ

ተዳት ዓዚምና ብዙሕ ባህላዊ ስራሕ ደርፍታት እዩ ናብ ህዝቢ ኣቕሪቡን ዝቐርብ ዘሎን። ንሕጂ ቀሪብና ዘለና ደርፉ ሰንከላይ እትብል ኣብ 2017 ዝደረፋ ደርፊኣ ክትከውን፣ ኣቐዲማ ግን ናይ መንእሰይ ድምፃዊት ፌሩስ ተስፋኣለም ደርፊኣ ናባኹም ክትቀርብ ንምክታልኩም ሕጂ እውን ደጊመ ብክብሪ ዕደም።

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ቀፂልና ቀሪብናያ ዘለና ደርፊ ናይ ትግራይ ደርፊ ክትከውን እያ። ብገዲም ድምፃዊ ልኡል ፍስሃየ ዝተደርፈት ኣዜማ እትብል ክትከውን እያ። ልኡል ፍስሃየ ኩልና ከም ንፈልጦ በታ ኣውሊዕ ባንዴራና እትብል ደርፊ እዩ ዝያዳ ዝለለ ካብ ደርፍታቱ ማለት እዩ። ንሕጂ ግን ናይ ትግራይ ደርፊ ኢና ቀሪብናልኩም ዘለና ኣዜማ። ካብኣ ቀፂልና እውን ናይ ድምፃውያን ሃገርና ሓቢሮም ዝደረፍዋ ደርፊ ክትልወኒ እያ። እዞም ክልተ ድምፃውያን ሃገርና ኣተፀበቕቲ ጋመይ እትብል ሓቢሮም ዝደረፍዋ ደርፊ ብድምፃዊ ኣብርሃም ካሕሳይ ዋሲላ ምስ ፊዮሪ ፀሃየ ኣብ 2022 ደጊሞም ዘሐደስዋ ደርፊ ኣክትልወና ናብ ሙሉእ ትሕዝቶታ ደርፊ ክንሰክር ኢና።

0: ቃል በዓሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ ነ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ርአ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲት

0: ትግርኛሰማዕ ከዓ ኣይፀላኳን መርከዝ ዘሎ ስለዝኾነ
1: ናብ ስእላዊ መብርሂ ወይ ስእላዊ መግለፂ
2: ክትቅይሮትኣዴ
3: ወላዲተይ ደርፊ ጅምር ከለኹ ብዛዕባ ሓንቲ ሙት ኣዩ
4: እንተሓሸኒ ኢልከ ገዲፍ ክኒ
5: ደቂ ኣንስትዮ ከዓ ሞ ኤርትራ
0: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ኣፍቀርትን ትሕዝቶ መደበርመት ካብዚ ብምቕፃል ቀሪብናልኩም ዘለና ደርፊ ኣከታቲልና ከም ወትሩ ክልተ ክኾነ የን። ሓንቲ ናይ ድምፃዊ ዳዊት ተኽለ ሰንበት ሽላን ካብ ደርፍታቱ ቦታ እንዶሃብኒ እትብል ከውንያ ካብኣ ቀፂላ ናይ ገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች እስታሊለይ እትብል ደርፉ ክትከውን ያ ኣብ ባህሊ ትግርኛ ዝነበረ ንጥፈት ከምኡውን ዘሎ ነቲ ሕብረት ዝገልፅ ኣብ መርዓ ዝካየድ ንጥፈታት ብሓፈሻ ነቲ ባህሊ እትገልፅ ካብቲ ብዙሕ ማለት እዩ እትገልፅ ደርፊ ስለዝኾነት ንዓ መሪፅናያ ኣለና። ኣብዚ እዋን እዚ እውን መርዓ ዝካየደሉ እዋን ስለ ዘለና ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም የ። ክቡራትን ክቡራንን ተኸታተልትና ሰናይ ምክትታል።

ክቡራትን ኣፍቀርትን ትሕዝቶ መደብ ርመት ብዝቐርብ ዘሎ ደርፍታት ትዛነይ ክትልው ተስፋይ ሙሉእዩ ትሕዝቶታትና ገና ቀፃሊ እዩ ዘሎ። ካብዚ ብመቐፃል እውን ክልተ ደርፍታት ክህልዋና እየን። ሓንቲ ናይ ገዲም ድምፃዊት ሄለን መለስ ካብ ደርፍታታ 2/4 እትብል ሃገራዊት ደርፊ ክትከውን እያ። ሃገራዊን ደርፍታትና ዘለዎም ኣብ ግጥሚ ኣቀራርባ ንዝመፅእ ወለዶ ዝመሓላለፍ ረዚን ዝኾነ ሓበሬታ ወይ ድማ ትሕዝቶ ስለ ዘለዎ ዝያዳ ካልእ እዋን ደርፍታት ሃገርና ተፈታዊ ይገብሮ ኣይምነውን ይሙን። ካብዚ ብመቐፃል ቀርብናያን ዘለና ከምቲ ዝበልኮ ናይ ሄለን መለስ ክትኮን ካብኣ ቀፂላ ክልተ ድምፃን ሃገርና ሓቢሮም ዝደረፍዋ ሓጃይት መንደል ምስ መለንኬን ኣውቶንበስ ኣብ ናይ ቢልየን ደርፊ ማለት እዩ ክትህልወና ምስ ጉጅለ ባህሊ ስብሪት ብምዃን ዝደረፍዋ ክስ ዝብል ኣርእስቲ ዘለዋ እያ ክትከውን ተኸታቲለን ክቐርባ እየን።

0: ቃል በዓሎ ትሪኦ ከለካ ዳሃይ እዩ ዝብል ዳሃይ ናይ ዝኾነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕለን ትራእዩ ይፍለጥኒ ዋላ ዝኾነ ሰብሲቲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕኮኸኒ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎሎማ ጎዳ ገለያለው ሾማውራር ፈላኣኩኖ ሱቱባ ናይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹስ ብዛዕባ ሓንቲ ሞት ኣዲዎ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣብ ብምዝዛም እንተልወና ደርፊ ነጊድን ድምፃዊ ኢንጂነር ኣስገዶም ወልደ ሚካኤል ካብ ደርፍታቱ ሃንደበት መገሻ እትብል ካብተን ተዘከርቲ ሰሪሓ ንዓ ክንጋብዘኩም ኢና።

ክቡራትን ክቡራንን ተኸታተልቲ ናይ ሎሚ ሰሙን ትሕዝቶ መደብር መታብ ዝተዛዚምሎ ክቐርብ ዝፀንሐ ኣዛናይ ፀኒሐ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ደርፊ የራኸበና። ክሳብ ዝመፅእ ሰሙን በቢ ዘለናዮ ወገን ሰላምን ጥዕናን ንኸሉና።

ሓይ ሳሙ ሓይሻት ምተቕብለት ቴሌቭዥን ኤርትርያ ቀዝሪ ሰላመት ናትከቦ ተዲበ ምብል እግልዮም ለዳለ ኣኽባር ለ ሰዓት ኣቐርብልኩም ስሌማን መሓመድ ሳዕዳና ከዘባዕበይ ርእሱ ግለምብት ዲባቕሊ ምግቢ ሓዲስ ንዛም ደፍዕ ደራይብዋ ጀማሪ ከግልተ እንበት ገቢእ ላዕለ ሽቑል ከም ተማ ተሓበራ ዲብ ወጠንያይ ዋዕላ ድራሳት ሓርስ ኤርትርያ ምህም ውረቕ ሕፍዝ ከም ትቀደማ መሻርከት ሸርሐው ኣንፋር ማሕበር ሃይበት ከደማት ስያሓት ኤርትርያ ዲባካት ቤት ገርግሽ ከዋ ሕብዘት ማይ ወትርበት ሰርግሎ ኢራን ለኣሜሪካ ድዳ ትተብዑ ለህሌት ዓገል እቕትሳድ ለለኢዳ ድወል ከም ተሃጅም ሓብዘረት መን ከምቶም ለይተእምረው ስላሓም ዲብ ናይጀርያ ኣበወደው ህጁም ዲብ ኣዳም ወማል ከሳር ከም ጀራ ትሓብራ ኣሜሪካ ምን ምስር እንደ ዘምተቱ ዲብ መታሒፋ ምናዓለ ኣሳር ገዲም ዲባዓብ ከም በልሰት ሰምሓ ተፋሲል ኣኽባር ዲብ ኣቕሊም ምግቢ እቲ ሰነተ 2027 ሓዲስ ንዛም ደፍዕ ደራይብዋ ጀማሪ ከግል ልተእንበት ገቢእ ላዕላ

0: ብስሕ ሰበተለከ ራሲ ግልይርሳሕ እንተ ቀየርከ ግል ምፅእ
1: ኣባጠን ሕናይ ዓኒ እብሽቁል ልባሱ ወእደዩ ዝርስሕ ኣፍካሩ ነዲፍ ትብሉ ንሓት ዘለየና ርሃወል ኣደ እንታ ትገሰ እንታ ትትገሰ ኣርሕብ እያ ኣርሕብካ ራስሓተ ይገቢ ይባ ኣሃገ ድማ ቀዳም ዝሃዋልሃ ይባ ምስሰተ ምትሻና ምትሻና ኣሽቃል ክፎ ገይሳላ ጣዕወት ኣለየካ እንሻላ
0: ኣሽቃል ሰናላ ኢላ ኣሽቃል ለ ኣዳም ብዙሕ ሰበት ይሽቅዩ ሰላዲ ብዙሕ ድ ብዲ ፊሃ ወማ ፊሃ
1: ወማ ፊሃ ማሻላ
2: ላ ሰላዲ ብቱ ሕናማ ንትፈረር ምስልካ እንድምዩ ስእለና ምሻቀለ
0: ሓፂብ ዓረባቱ በሽ ወሃሽ ታዮታ ወኒሳን ወሆንዳይ ወሃንዳይት ኩሉ ኣሽካል ናይ ዓረብያት
1: ሆንዳይ ውሃንዳይት ዓረባት ማንሰት ዋተባዕት ዋዳትሊ ዘበን እንዮም ኣብከፎታላ
2: ኣብሽርካ በስቁል ኩርእሱ ትቕበባልካ ሽቁል ክትቕበብ ኣላብካ ኢላራ ካብካ ሸቀ ሓደ ኣዳም ኢልስራቅ ኢሉ ማዕዲ ይኮን እሽቁል ዓረዮ ሰኒ ይኮን ኣነ ሀ ኣብሽርካ ብዝሓምሎ ድልማ ጣዕሚሎ መፅ ሰብ ዓረባት ካ ግልኣስእሎም ካ
1: በስ ኣይወይባይ ኣብሽርካ በስ ኣብሽር ብልር ኣናመርካ ከም እናእላ ትወደህልየካ ኣካብካ ወትለት ፈናተ ኣሽቃል ያዕደ ዲቡ ትፈራርካ ወሸቀየካ ምንገቢ ለጃርዲን ምን ሰለስዮም ሰለስዮም ከም ሰልገይሶ ግዲድ ተኣምር ኣለካ ሽቁል ሕሽመቱ ሽቄ ወእክብ ሽቁል ሓበንቱ እሽቁል ያዕኒ ረስሓከ ወተዓብካ ምንገቢ ናድፍ ወትዓርፍ ናድፍ
0: ወትዓርፍሰኒትበ ኣማዳ ሰኒትበ ፈር ልግበጥ ላመ ቴሌፎን ሰወት ዋዳ ወዓለይኩም ኣሰላም መርሓባ መቀሶት ዕጨይቲ ደ ኸይር ርግባት ኣዛ ኣዘ ግል እምፃካቱ ኣህለን ኣደ ሽቅራ ክብልኩ ሽቅል ናይ ቀማቀሞት ዕጨይ መቀሶት ዕጨይ ኣድና ክናግሳይ
1: ምፋኢደት ቡ ረብንስ ደየካ እዩ ረብንስ ደየካ
2: ርካ ሓዳር ኣራ ኣዛ ሕድበስ ናዘማ
1: ናዘማ
2: ወላ ገበይ ናባባቅል ኢላ ላ ዘፃዕፍትሃላ ኣነ ዛቱ ግል ተስጀዕ ለግባግሩካ እተዘሪበቸ ዕጨይ ብዙሕ ኣላየ ኣሳኒዩ ይበሉት
1: ኖሱ ያዕኒለ ጣሊት ወነዊድ እዘምኑ ለውኣት ኖሱ ብላ ክህልየኮ እንተገሌታ ይግጣዕሚ ጭግስ ከም ንገቢ ይፃናሓከበ እንተ ጣብሓ ቦስቶ እንደወዳ
2: ያጣኖሱ እሊትማ ኢሉ ሓዝ ዘለየኮ እንሰር ዛ ዶል ከወረድ የትላከብ ቴሌፎን ዓዛብ ርእኮ ኣዚ በስ ኢሉ ግል ሃባት ረሻቅለት
1: በስ ይተጣልቆ ይተጣልቆ ራፋ ኣዳባካ
2: እቲ ሓይሲ እየ
1: ሓይሳካ

0: ኣርሓሑነ ወበዓል ገጽና ክርምሳነ ወሓጪራ ኢና ኣልፌና ፎይ ሰልፈና
1: ምችቤ እንደ ኢላ ቀደም ክልእ ኣልፍ ሰልፈነ ትብል ህልት ድጋማ እንደ
0: ኣራሕውን ዓብና ውሄባይና ብምገባእካንታ ራ ዶምካ ትለፋስ
1: የወለት ብል ሃገጊል እግሪ ትብልካ ግሩሽ ይረክብ እይመስለኒ ሕሳብካ ውዴ
0: ኣርሓ ዓለይካ ኣርዓይብካ እተላዓልኩ እያ እታ ኣልፌን ዕፋ ሰልፈኒ ፈጅር ፈጅር ግል እብለ ሰነትካ ተሓር እምበለየካ ምእዲቡ እንስኣል ኣብ ነምኑ ነሲ ኣክምት ገበለየካ እንታ ኣርሓ
1: እቲ ተዓብ ኣርሓ ክማ በዲ ላቃሽሻዓልካ እይተቕሸሽ ኢኒ ዓቅል ዋዳ ካላስ ኣርሓ
0: ረባባኖበስክምብዲሮ ይሃላኒ ወላ ሲት ምናማ ፀግልካ ይተሂበኒኢኒ
1: እሲትካ ላዓል በላ ዲብካ ኣነ እሲት እንደ ሸቂኮ ውንዲ ኣከብኮ ኖሸግል ኣምፃት ካረጃ ፈልሳል ዋሒድ
0: ጀለጀላሉ ኣርሓ በስካ ረባባን በጀባ ኣራ ክምራትካ ዓይረና በስ ክልልፍለሃባና በስ ዓለይካ
1: ኣነ ምስልካ ገሊት ዓየር ነስ ወቅት ኣልቤን ኩሉኩሉ ኣድነስ ወደ እስኪ ቴሌፎን ማፅያ ኣሎ ሃሎው ኣይዋ ኣይዋ ክለ ጠሊት ትበ ማሻ ኣላ ወትባርክ ኣላ ሰኒ ሰኒ ጠዋል ሓርደን ወእወጃን ዲብካ በስ ስከምና ፋሚቱ እንታይ
0: ዋበላበሰበወርከ ኣርሃና ናይ ጀማተልከር ኣርሃር ባባከ ወድግ ልፍረፃካ ሓተተ ንሓን ንሓንግ ትምፃኒ እቲ ርእካ ትማም ፈጅር እስኢት ትብሎ ትገለ ኣመለይ ሃሽም
2: ሰኒእንሻላዓወትከዓወትኮ
0: መለይ ነፈረከብኩ ኣረ ኣብሽር እንታ ማሓዘይካ በስላለት ሓዘግሃባካ ትብል ላኪን እዞ ቤ ሓዳር እትንሰበት ሃላ እገይ ሰለይኩም ንከዝከ ዘይትራከብካ እንተ መወደይካ
2: ያረይ መለይ ኣካን ለኢስያነ ብድሬት በገስ ድ ሓቆት በገስኮ ብደ በራቃ ያቀብልና ሁና
0: ኣምፃካ
2: ኣምፃኮ
0: ያ ሰላም ኣናማ ብላካ ብረቢካ መንሙን ኣርሃ ይረከብኮ ምንገቢ ኦሮ መለህ ያለምና ሳምሳራ ተጊለት እንደናሰኣነምኑ 45,000 በስ እሽቁል ግንፈረርባቱካ ብዳዓት ነወዴና ከም ከሳብና እጊድ እምበልሳ
2: በስ ሃይበከ
0: ቤለመድቡንቱ ብላከ መድቡንቱ
2: ከልሚ ጎማለ ታሕዝዩ ሰለፍ ምኑ ሓቆት ተበሊስ ዋል ብሸፋ እንደ ሸቀና በልሱ ድቡ
0: ኣብሽር 45,000
2: ጭርስ
0: ሰላምልከላእላውደማትላከ
3: ሓልቶ ኣነ መራሕ ግዜ ትለየኮ ስከኣ ክርእሊ ሸህር 500 ክተእሰለፊን ሓዘይካ ኣልኮ
4: ኣነ ሸቆላ ቃብብ ይሰልፍ ሳልማ ምስልየ ፈውል ቅለይ ወባዚዕ ምን ይበለከ ቤክ እየወትከበርክ እቸማሚ
3: ሓልቶ በስ ኣማን ግልእቲ ሃገ ለእተይ ናይላ ፈውል ላቱ ቀበብኩ ወንበልሃ ማለት ኣናና ተታ እንተቸፈረኩ ሰምዒኒ ለኪ ኣዚ በስሕ ግዜ ትለየኮ ኣዛርትዒና ሓልተ የ ፃዕዳ
4: ህግያየ ዳኣማቱ ሕዲ ተለቡ ብዝሕቲ ይረክብ ፅናወተናናት እየ ነወስኮ ትሓፃብኩምኒ ኣዛ በሻፍጋ ትልየኮ
3: ግይቀባክ ይቀባክ ሓልቶየ ፃዕዳ እታ ቀዳሚት ኣነ በስ ከለጥኮ ሳምሒኒ ኣዘ ብለክልየኮ ምን ዮም እንዳእንበትኮ ንሸቐል እግሪ ትብሉ ንዓልኪ ምስልኩ ንደገእኮ ግልሽ ቀየቱ ኣዘ ነወሱ ብለክልየኮ ሓልቶ ንሸቐል እንዳቀብቡ ቀብየኒ ሓልቶየ ፃዕዳ
4: በስ ኣሰናይ ካልኣት ክትፈመየክ ንዲኮን ምሽክለት እኮ ለኣካን ይህን ኣዳም ኣትኮ ድያ ቦለት ዳርሰት ግዋራና ሕታ ምስልየት ቃልእ ወትዋዚዕ ኣለየት ወላ ሰለፍየት ትብኢላ ኣለየክ እየ ተድምድሓንቲ ብተግባብኩ ይበርሰካ ይበክ በስ ብሰብ ፅኢልት ቤት
3: ኣለ ሓልቶ ከዛእካን ሽቕል ይትረክብ እየ ባህለቱ ከመ ግሊ ደግድምለ ድራሰት ዓባይ ጋበት እየለ ድሓን ምሳብ መፀክ እንሻ ኣለ
4: ካላስላስሓን
3: መዓልመርሓባ ሓልቶ ዮም ሓለት ኣለ
0: ሓለት ይኮኑን ኣለ እሊማ ህቱቱ ሃሎ ሃሎ መርሓባ መለይ በስ ይትራሳዕናካ ንበስ በቲ ኣተማምና እግልካ ትብይ መፃዕናካ ኣ በስ እስክ ፈጅር ብእንታይ ትበክ ሃባና እስለ ፈጅር በስ ኣዩ ምን ደበ እዩ የጀማተልከር መሓለት ኣለ ተከሬና ንወራትና ያ ምለይ ምለይ ግሩሽ እንደጀማ ማዕና ለይከለ ዲብ ክዳር ንወዴና ማሽማሻ ወትለከፈ ክዳር ርዘብጣ
2: መለይ ኣነ ስላካ እሊ ግሩሽ ሊ ሰልፈነ ዘለቡን ወላ ከለ ኣርሃ ከነጃት ሄን ግሩሽ ሊ ይረክቡን
0: መለይ እንተ ሄን እትለ ሓጀትለ እምበል ባባ ዳቢ ሓተ መሳዓተት ፋኢደት ርእትከ የለይኮን ዋና ለሰላ ድግልካ መንኮ ዶ መንኮ ትለሰለፍኳ
2: በስ እዘ ሰባት በራእትከ ትቤት መሳምስኒ ለፍክረት ዛት ናይካ ተማሚ ቲላካ ከይር ኣለባ ንግለስላከ
0: ያዘሎ እንተ ወልእ ብረክበቱም እንተ ከቲላየት

0: ነጁ ስተይ ስተይ ነጃ ስተይ ነጃ መለ ሕና ውርጣት ተኩርያ መሊና ያኸን ሕና ሰላት ሰላፍና ብለክ ወዲ ብድዓት ወዲና ወለ በርናምጅ ለሉ ሙታ ማዓና ኩሉ ፋሽለምና እዛ በስ ዓለይካ ኣላ ንሕና በስ እላ ሰላዲ ዋላ ሳራ 20 ኣለይ ፈቲት መሰልፊን ዓለይካ ኣ በስ ና ዋራት ነገር እንተ ሆሃት ቤ
1: ሰርኣዋ ነጁ ወትፍጉራ ሸከሱ በሰና ኣላ ዋራትና ኣክሮ ዋራትና ወላ ባዕላ ግሩ ሽሬኪ ቀብሪ ኣክለለየና እዛ እንቱ ነጅ በስ ግለታይ ስዘይና ሽብሓት ልቢ ሽብሓት ልቢ
2: ግላለከ ይኹን
1: መለት ሓበ መለት
2: ሽብሓት ስምዓባታ እግልኩም ለካስ ጀዋባ ተቤት ኩሪ ሰበት ለተሳሎን ኣወለ ግልቁሮ
1: ጀዋባ
2: ጀዋባት ናይኩም ትበስቅሮ እሉ ትብልልኩም ዓለት ጉርሽላኪ ኣነ ግለ ሰለፈኩም ይቀትር ንማዕለሽ
0: ከዓ ሲሩ ይሰት እዩ
3: ኣሲር
0: ስኩም እንታ እንታ ኣሎ ወላ ትሽብሓት ልብ ወኣት ማካ ክቡ በዲር ኣምካካ ቤት ህግ ይትበድል ግለላ ግሩሽተ ተይብላለት የልካ ሓሶቶ
1: ክሸ ክሱ ለማውዳ ኣለብ ሽብሓት ወብስገት ብ ለተሓለል ብለከለይ እዚ ሕነ ተቤት ደጊስና ጀዋባ ናይ ከል ደይ ሞምክን መፋጨት ግሩሽ መገቢ ክእሉ ነፍታሕ
0: ግሩሽ መገቢ
1: ኣይዋ
0: ፀንሐኒ ቲጊስ ብስምላ

ኣፍያተ ድብልታነ ሸውያት ቅናፂ ምና ፍድግ ከዲ ባዕርከይ ዕርግ

ፈኖና ኣብ ምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተዓዘብትና ከመይ ተምስዩም ሰዓት 9 ኣኺሉ ንሎም ሰንበት 23 ሓሰ ዝተዳለወ ሃገራውን ሃጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍርም ግደ ንምክትታልኩም ብኽብሪ ንዓደምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም ኣብ ዞባ ማእከል ሓድሽ ስርዓተ ኣተኣኻኸባ ግብርን ቀረፅ ንምትእትታው ክከያ ፀንሐ ስራሕ ተጻፊፉ ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ኣገዳሲ መፅናዕታዊ ወረቓቕቲ ከም ዝቐረበ ተሳተፍቲ ገሊፆም ማሕበር ዋሃብቲ ኣገልግሎት ቱሪዝም ኣብ ከባቢ ስመራ ልምዓታዊ ወፈራታት ኣካይዱ ኢራን ነቲ ኣሜሪካ ኣንጻራ እትኽተሎ ዘላ ቁጠባዊ ፖሊሲ ዝደገፈ ሃገራት ዒላማ ከም እትገብር ኣጠንቂቓ ኣብ ናይጀርያ

0: ቀደም መጥቃዕቲ ልዕሊ 40 ከም ተቐትሉን ኣስታት 100 ካልኦት ከም ተጨውዩን ተገሊፆም። ኣሜሪካ ኣብ ግብፂ ተዘሚቱ ኣብ ኣብያተ መዘክራ ካብ ፀንሐ ጥንታዊ ቅርስታት መሊሳ። ኣብ ዞባ ማእከል ኣብ ዓመት 227 ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእትታው ክከት ፀንሐ ስራሕ ከም ተፃፈፈ ሓላፍ ጨንፈር ኣታ ውሽጢ ሃገር ኣቶ መኮንን በረኸት ኣብ ሓቢሮም ክፈልቲ ግብሪ ብመሰረተ ኣዋጅ ቁፅሪ 62 ሕዝባር 1994 ሓቀኛ ኣታዊታቶም ኣፍሊጦም ዝግብኦም ግብሪ ኣብ እዋን ክኸፍሉ ከም ዝግባእ ዝጠቐሰ ኣቶ መኮንን ምስ ናይ ዓመት 225 ብምንፅፃር ኣብ ቀዳማይ መንፈቕ ዓመት 226 ዝተኣከበ ግብርን ቀረፅን ናይ 35 ሚእታዊት ዕብየት ከም ዘርአየ ገሊፆም ከፈልቲ ግብሪ ኣብ 3 ደረጃታት ከም ዝኽፈሉ ብምሕባር ደረጃ ሀ 1200 ደረጃ ለ 18,000 ደረጃ ሀ 43,000 ከምኡውን 38,000 ኣካሬቲ ከፈልቲ ግብሪ ምዃኖም ብምጥቃስ ካብ ጠቕላላ ቁፅሪ ከፈልቲ ግብሪ እቶም 34,550 ዘይንጡፋት ከም ዝኾነ ኣነፂሮም ግብሪ ዘይምኽፋል ብዓንቀጻት ገበናዊ ሕጊ ቁፅሪ 355 356 362 ናይ ገንዘብን ማእሰርትን መቕፃዕትን ከም ዘኸትል ዝሓበረ ኣቶ መኮንን ደረጃ ሀ ካብ ጥሪ ክሳብ መያዝያ ደረጃ ለ ካብ ጥሪ ክሳብ መጋቢት ደረጃ ሀ ድማ ካብ ጥሪ ክሳብ ለካቲት ኣብ ዘሎ ግዜ ዝግብኦም ግብሪ ከም ዝኸፍሉ ኣፍሊጦም መስርሕ ምእካብ ግብርን ቀረፅን ብመሰረት ሕጋጋትን ኣዋጃትን ብቤት ፅሕፈት ኣታዊ ውሽጢ ሃገር ከም ዝትግበር ንዕኡ ንምስላጥ ድማ ኣብ ዞባ ማእከል 5 ኣብያተ ፅሕፈት ተኸፊቱ ኣብ ንጡፍ ኣገልግሎት ከም ዝርከብ ተወሳኺ ሓቢሮም ኣቶ መኮነን ኣብ መወዳእታ ነድማዓነት ትግባረ ናይቲ ኣብ ዓመት 227 ዝተኣታቶ ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ኣብ ምምዕባል ዓቕሚ ኣባላት ዘተኮረ ስልጠናታት ክውደብ ምዃኑ ሓቢሮም ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ብ 8 ቴማዊ ዛዕባታት ዘተኮረ 76 መፅናዕታዊ ወረቓቕቲ ከም ዝቐረበ ዝፍለጥ እዩ እዚ ብኤርትራውያን ክኢላታት ዝቐረበ ፅሑፋት ኣብ ምምዕባለ ሕርሻ ሃገርና ኣገዳሲ ኣስተዋፅኦ ከም ዝገብር ተሳተፍቲ ገሊፆም ጋዜጠኛ ዳንኤል ወልዱ ብመልክዕ ፀብጻብ ንዘዳለወ ትሕዝቶ ዕልልታ ሃብተ ማርያም ከተቕርበልና እያ
1: ኣብ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ኣብ ዕቤትን ምዕባለን ፅላት ሕርሻ ሃገርና ልዑል ኣገዳስነት ዘለዎ መፅናዕታ ወረቐት ከም ዝቐረበ ተሳተፍቲ ገሊፆም ካብ ትካል ደረጃታት ኤርትራ ኢንጂነር ትምኒት ግርማይ እቲ ዋዕላ ንክኢላታትን ሞያውያንን ሕርሻ ዝሕግዝ ንሓርስቶት ካብ ልምዳዊ ናብ ስነፍልጠታዊ ኣገባብ ንምስግጋር ዘተባብዕ ከምኡውን እቶትን እተታውነትን ንምዕባይ ፅልዋ ዝፈጥር ከም ዝነበረ ሓቢሮም
2: እዚ ኮንፈረንስ እዚ ብጣዕሚ ኣገዳሲ እዩ ምክንያቱ እንታይ ረኪብና ኣብዚ ሓፈሻዊቲ ናይ ከም ዝረኣናዮ ካብቲ መፅናዕትታት ሕርሻ ኣብቲ ናይ ቁጠባ ናይቲ ሃገርን ናይቲ መናባብሮ ናይቲ ህዝብን ትዝዓበየ ሚእታዊት ዝሕዝ ኮይኑ ቁጠባዊ እታውነቱ ግን ካብቲ ክንድቲ ናይቲ ህዝቢ ተሳትፎ ዘለዎ ግን ቅሩብ ትሕት ምባሉ ርኢና ናይ ባሓቂ ንቕሓት ፈጢሩ ብሳይንሳዊ ኣካይዳ ነገራት ቀደም ኣቴስ ዝኩሉ ዳርጋ ዝሓለፈ ዓመታት ክሳብ ዝቐረባ ግዜ ሲ ብልምዳዊ ኣካይዳ እዩ ነይሩ ዋላ እኳ ሚኒስትር ሕርሻ ብምስ ካልኦት መሻርክቲ ኣካላት ኮይኑ መፅናዕታዊ ነገር እናገበረ ወላ እንተኸደ ገናት ልምዳዊ ኣካይዳ እዩ ነይሩ ኣብ ጥዕና እንስሳታት ኣብ ኣገባብ ሕርሻ ናይ ሓመድ ምምዕባል ገለ ዝኩሉ ልምዳዊ እዩ ነይሩ እዚ ፃዕርታት እናተገብረ ማለት እዩ ዝያዳ እዚ ከምዚታት ግን መይሱ ናብ ሳይንሳዊ ዝኾነ ኣካይዳ ዝያዳ እታውነት ዝፈጥር እዩ ስለዚ ኣብ ቁጠባስ ዓብዪ ፅልዋ ክገብር እዩ
1: እቲ መፅናዕታዊ ወረቓቕቲ ኣብ እዋናዊ ኩነታት ሕርሻን ናይ መፃእ ምዕባላታትን ዘተከረ ምንባሩ ፍሉይ ከም ዝገብሮ ዝጠቐሰ ካብ ኮሌጅ ዋኒንን ማሕበራዊ ስነፍልጠትን ዶክተር ታደሰ በየነ ብወገኑ ኣብ ሕብረተሰብ ብቐንዱ ድማ ኣብ ሓረስቶት ፀላዊ ኣበርክቶ ክህልዎ ትፅቢት ከም ዝግበር ኣገንዚቡ
3: ኣዝዩ እዋናዊ ምዃኑ ምስ እዋናዊ ኩነታት ናይ ሕርሻ ክመፅእ ዘለዎ ምዕባለታትን ዘተኮረ ስለ ዝነበረ ከዓ ካብ ኩሉ ፍሉይ ይገብሮ ንሕብረተሰብ ዘተኮረ ምዃኑ ፍሉይነት ኣለዎ ማለት እየ ሓደ ኣብ ፍራይነቱ ኣብ ምዝርግሑ ኣብ ቀረቡ ኣብ ዋግኡ ኩሉ ንድሕር ክትዛረብ ክኢልካ መወዳእቱ ናብቲ እቲ ሕብረተሰብ ዝደልዮ ነገራት ኢካ ትዛረብ ዘለካ። ስለዚ ሓደ ካብቲ ዓብዪ ለውጢ ከምፅእ ኢለ ዝፅበዮ እንታይ እዩ ብዛዕባ ስነ ፍልጠታዊ ኣገባባት ናይቲ

0: ስራሕቲ መፅእ ስለ ዘሎ ዓብ ለውጢ ከምፅእ ኢለ ትፅቢት ይገብረሉ። ጥራይ ሚኒስትሪ ሕርሻ እውን ዘይኮነ እቶም ኣፍረይቲ ከይተረፈ እቶም ሓረስቶት ከይተረፈ እንታይ እዮም ክገብሩ ዘለዎም? ኮሚኒቲ ባዕሉ እንታይ ክገብር ዘለዎ? መሻርክቲ እንታይ እዮም ክገብሩ ዘለዎም? ብምሉእ ዜታት ውን ክነጠቃሉ ስለ ዝኮነ ካብዚ ዝወፅእ ዶኩመንት ብምሉኡ ምስተሓተመ ነዚ ዶኩመንት ዝምርኩስ ብምግባር ናይ ስትራቴጂ ለውጥታት ጌርካ ኣብቲ ሕብረተሰብ ዓብዪ ለውጢ ከምፅእ ትፅቢት ይግበር ማለት እዩ።
1: ካብ ኮፕሬሽን ዘራእትን ጥሪትን ኤርትራ መንእሰይ ኢሳያስ ደሳለ ብወገኑ እቲ ወረቃቅቲ መፅናዕቲ ጥራይ ኮይኑ ከይተርፍ ናብ ግብራዊ ዕዮቶ ተርጊሙ ኣብ ዕቤት ሕርሻዊ ንጥፈታት ሃገርና ኣስተዋፅኦ ክህልዎ ብዕቱብ ክስራሕ ኣዘኻኺሩ።
2: እዚ ዋዕላ እዚ ብኣወዳድቡ እትርኢ ከለካ ኣዝዩ ኣገዳሲ ዋዕላ ምዃኑ ክርዳእ ክኢል ኣለኹ። ቀሪቦም ዘለዎ መፅናዕታዊ ፅሑፋት ከዓ ንሃገርና ናይ መፅዒ ሕርሻ ሃገርና ዘለዎም ፅልዋታት ይረኣየካ እዩ። ምክንያቱ ኣብቲ ዘመናዊ ሕርሻ ተመርኪሱ ስለ ዝተቀረበት መፅናዕታዊ ፅሑፋት ኣዝዩ ኣገዳሲ እዩ። መፅኢ ሕርሻ ሃገርና ከዓ ዘለዎ ተራ እዚ ኢልካ ክትግምቶ ኣይትኽእል ኒኢኻ ማለት እዩ። እዛ ዓብ ምዃን ክርዳእ ክኢል ኣለኹ። ንመፃኢ እዚ መፅናዕታዊ ፅሑፋት መፅናዕቲ ጥራይ ኮይኑ ከይተርፍ ፕላስ ኣብ ግብሪ እንዳውዓለ ነቲ ዕቤት ሕርሻ ሃገርና ከዓ ኣዝዩ ኣገዳሲ ኮይኑ ቅፅል ከዓ ተስፋ ገብር ማለት እዩ።
1: ፍርያት ናብ ተጠቀምቲ ክሳብ ዝበፅሕ ክግበር ዘለዎ ምክትታልን ክንክንን ዘብርህ መፅናዕታዊ ወረቐት ንሓረስቶት ኣዝዩ ሓጋዚ ኮይኑ ከም ዝረኸበቶ ዝጠቐሰት ኣባል ማሕበር ሕርሻዊ ንግዲ ደቂ ኣንስትዮ ኤርትራ ወይዘሮ ሰናይ ተስፋልደት ድማ ኣብ መጻኢ እቲ ወረቐቲ ንሓረስቶት ብዝርዳእ ቋንቋን ኣገባብን ተዳልዩ ክዝርጋሕ ተላብያ።
3: ሕጂ በቲ እቶም ሞያውያን ብዝርድኦም ቋንቋ ሞያውያን ብዝርድኦም ነገራት እንዲዩ ዘሎ ዝያዳ ሲምፕሊፋይ ኮይኑ ተቃሊሉ ኣብቶም ሓረስቶት ኣትዩ ኣብ ናይ ኤክስቴንሽን ስራሕት ኣትዩ ቶም ሓረስቶት ክጥቀምሉ ዝኽእሉ መገዲታት ክበፅሕ ይብል ኣነ ወገነይ። ከምኡ ምዝመፅእ ከዓ ዝያዳት ግብራውነት ክንሪኦ ንክእል መጨረሽስ ሓረስታ እዩ ኣተግባራይ ሓረስታ እዩ እቲ ዝበዝሐ ኣብ ሃገርና ኣብ ህዝብናስ ኣብ ሕርሻ ዝተሳተፈ ዝብል እዩ ዳርካ ኩሉ መፅናዕቲ ዘሎ። ሕጂ ብዙሕ መፅናዕትታት ይግበር ከም ዘሎ እዩ ዘርኢ። እሱ ስለዝኾነ ሕጂ ዓመት ዓመት ሲ እቲ ተሪፉ ዘሎ ክማስ ክቐርበሉ ዝኽእል መገዲ ተዝህሉ ክህሉ ኣለዎ። ከምዚ ዓይነት መፅናዕታዊ ፅሑፋት እንዳቐረበ ሰብ ካዓ ሕጂ እንታይ ይኹን ዝያዳ ይተባባዕ ሞ ክመራመር ፍትን እዚ ኩሉ መንእሰይ ኮ መንእሰያትና ኮ ሓያላት እዮም ብጣዕሚ ሓያላት እዮም። ከምዚ ዓይነት ባይታ ተረኪቦም ምዝ ዘሎ ቴክኖሎጂ ምዝ ዘሎ ምዕባለ ናይ ዓለም ክኸዱ ዝኽእሉ መንእሰያት እዮም።
1: ምስጓም ቀፃልነት ዘለዎ ስርዓታት ሕርሻን ምግብን ንሃገራዊ ቁጠባዊ ዕቤት ብዝብል ቴማ ብ2021 ናሓሰ ኣብ ኣስመራ ኣብ ዝተቓንዐ ብዓይነቱ ናይ ፈለማ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ብድምር ልዕሊ 300 ተሳተፍቲ ነይሮም።
4: ኣብ ኣስመራ እትርከብ ካልኣይ ደረጃ ቤት ትምህርቲ ደንደን ኣብ ሃገራዊ መርመራ ማትሪክ ናይ ዓመተ ትምህርቲ 2025-26 ካብ 3 ክሳብ 4 ሙሉእ ነጥቢ ንዘመዝገቡ 103 ተምሃሮን 15 ብሉፃት መምህራንን ሸሊማ። ትማል 22 ነሓሰ ኣብ ዝተካየደ ስነ ስርዓት ርእሰ መምህር ናይታ ቤት ትምህርቲ መምህር ዳንኤል ሃብተ ንሃበርም ተምሃሮን ብሉፃት መምህራንን ምትብባዕ ኣብቶም ካልኦት ድርኺትን ቅዱስ ቅንእን ብምፍጣር ኣብ ዕቤት ትምህርቲ ልዑል ተራ ከም ዘለዎ ገሊፆም። ብሉፅ ነጥቢ ናይ ዘመዝግቡ ተምሃሮ ቁፅሪ ዓመታዊ እናወሰኺ ይመፅ ምህላው ብምጥቃስ ናይ መበል 38 ዙርያ ምስ ናይ መበል 37 ዙርያ ሃገራዊ ኣገልግሎት ብምንፅፃር ናይ 300ዊት ዕቤት ከም ዘርአየ ከዓ ረዲኦም። ሓላፊት ቤት ፅሕፈት ትምህርትን ኡዞባ ደቡባ ምብራቕ መምህር ኣስካሉ ፍሳሐ ብወገና ቤት ትምህርቲ ደንደን ናብ ምምሕያሽ ብቕዓት ትምህርቲ ተመዝግቦ ዘላ ዓወት ውፅኢት እትገብሮ ፃዕሪ ከም ዝኾነ ብምሕባር ተምሃሮ ብዝረኸቦ ዓወት ከይተዛነዩ ክሰርሑ ወለዲ ከዓ ደገፎም ከዛይዱ ተማሓፂና። ካልኣይ ደረጃ ቤት ትምህርቲ ደንደን ኣብ መበል 38 ዙርያ ሃገራዊ ኣገልግሎት ካብ ዘሳተፈቶም 576 ተምሃሮ እቶም 24 ሙሉእ 4 ነጥቢ 180 ናይ ዲግሪ 77 ከ ናይ ዲፕሎም ውፅኢት ከም ዘመዝገቡ ሰነዳታ የነፅር። ኣባላት ማሕበር ዋሃብቲ ኣገልግሎት ቱሪዝም ኤርትራ ካብ 17 ክሳብ 22 ነሓሰ ኣብ ከባቢ ቤት ገርጊሽ ወፈራታት ምዕቃብ ማይን ሓመድን ኣሰላሲሎም። ኣብዚ መደብ እዚ መዓልታዊ ካብ ኩላተን ትካላት ወሃብቲ ኣገልግሎት ዝተዋፅኡ 50 ሰባት እናወፈሩ ዘዕግብ ስራሕ ከም ዝዓመሙ እቲ ዝተረኽበ ሓበሬታ ኣፍሊጦም። ኣቦ እምበር ማሕበር ኣቶ ሰሎሞን ግርማይ ንኤሪ ናብ ዝሃቦ ሓበሬታ ቀንዲ ዕላማ ናይቲ መደብ ነቲ ካብ ዓመት 2021 ዝተበጋገሰ መደባት ሓምላይ ወፍሪ ንምዕዋት ምዃኑ ኣረጋ

ኣጊፆም ኣብ ዝሓለፈ 5 ዓመታት ኣብ ከባቢ ማይ ድምነት ብዘካየድዎ ወፈራታት ኣስታት 8 ሄክታር ቅናታዊ ዛላታት ከም ተስርሐን ብርክስ ዝበለ ፈልስታት ከም ተተኽለን ብምግላጽ ልዕሊ 95 ሚእታዊት ካብቲ ፈልስታት ድማ ከም ጸደቐ ሓቢሮም ኣዋሃድቲ ናይቲ ወፈራ ብወገኖም ኣባላት ማሕበር ዘርእይዎ ዘለዉ ልዑል ናይ ስራሕ ተበግሶ ነቲ ከም ባህሊ እናሰረፀ ዝቕፅል ዘሎ ዓያይነት ዘጉልሕ ምዃኑ ገሊፆም።

ዘላ ቁጥባዊ ፖሊሲ ዝደገፈ ሃገራት ዒላማ ከም ትገብራ ጠንቂቓ። እዚ ግለጽ ዘሎ ካብ ኢራን ሚሳይል ከም ተተኮሰላ ዝኸሰሰት ሕቡራት ኢማራት ዓረብ ምስኣ ንጸንሓ ንግዳውን ቁጥባውን ዝምድና ብወግዒ ድሕሪ ምብታኻ እዩ። ነቲ ቕስ ዝነጸገቲ ኢራን ሃገራት ማእከላይ ምብራቕ ተፈጢሩን ዘሎ ቕልውላው ብሰላማዊ መገዲን ምዕራፍ እምበር ምስ ኣሜሪካ ብምትሕብባር ካብ ብምግዳዱ ክሕየባ ተማሓጺና ኣላ። እተን ሃገራት ኣንጻራ ዝቐንዐ ስጉምቲ ምስ ዝወስዳ ኣብ ልዕሊ ረብሓታትን ኣድላይ መልሰ ግብሪ ከም እተካይድያ ኢራን ኣጠንቂቓ ዘላ። ፕሬዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ስምምዕ ምስ ዘይትበጽሕ ኣብ ልዕሊያ ከቢድ ቁጠባዊ ስምብራ ዝገድፍ እገዳ ከም ዘጽንዕ ድሕር ምግላጹ ኢራን በቲ ስጉም ትርዒዳ ንልኡላውነት ኣብ ሓደጋ ዘእቱ ውሳኔ ከም ዘይትወስዳ ነጺረ እያ። ኣሜሪካን ኢራንን ኣብ መንጎን ዝካየድ ዘሎ ኩናት ብሰላም ንምዕራፍ ኣብ ዝሓለፈ ወርሒ ሰነ ናይ ምርድዳእ መዘክር ብምፍራም ኣብ ናይ መወዳእታ ስምምዕ ንምብጻሕ ክዝትያ ናይ ግዜ ገደብ ከም ዝገበራ ዝፍለጥ እዮም። ይኹን እምበር ነቲ ዝመደቦ 60 መዓልታት ናይ ዝርርብ ግዜ ብ17 ነሓሰ ብዘይፍረ ድሕሪ ምብቅዑ ኣብ መንጎን ዝካየድ ዘሎ ውግእ ካልእ ኣንፈት ክሕዝ ከም ዝኽእል ክእመት ቀኒ ኣሎም። ፕሬዚደንት ኣሜሪካ ትራምፕ ምስ ኢራን ዝካየድ ዘተ ክቋረፅ ክእዝዝ እንከሎ ኢራን ድማ ክመጻእ ንዝኽእል ስጋኣት ኣጸፈታ ምላሽ ንምሃብ ተዳልያ ከም ዘላ ገሊጻ ኣላ። ኣሜሪካን እስራኤልን ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ ልዕሊ ኢራን ዘበገሶኦ ወተሃድራዊ ወፍሪ ከምቲ ዝገመቶኦ ቀሊል ኮይኑ ከም ዘይጸንሐን ወተሃድራውያን ክኢላታት ይጠቕሱ። መንነቶም ዘይተፈልጠ ዕጡቓት ትማል 22 ነሓሰ ኣብ ናይጀርያ ብዘካየድዎ መጥቃዕትታት ሰብኣውን ንዋታውን ክሳራታት ከም ዝወረደ ካብቲ ከባቢ ዝተፈንዎ ዜና ኣፍሊጦም። በቲ ኣብ ማእከላይ ሸነኽ ናይጀርያ ዝተፈጸመ መጥቃዕትታት ብውሕዱ 40 ሰባት ከም ተቐትሉን ልዕሊ 100 ካልኦት ከም ተጨውዩን ሰመዚ ጸጥታ ናይቲ ሃገር ሓቢሮም። ብዘይካ ዝብሰንክቲ ኣብ ሓይሎ ዓድታት ዝተፈጸመ መጥቃዕትታት ኣማይት ኣባይቲ ከም ተቐጻጸለ ክፍለጥ ተኻኢሉሎም። እዚ ኣብ ክፍለ ሃገር ኒጀር ዝተኻየደ መጥቃዕትታት ሒደት ሳምንታት ድሕሪ እቲ ሰራዊት ናይጀርያ ኣብቲ ከባቢ ብዘካየዶ ስርሒት ልዕሊ 300 ጅሆታት ናጻ ምውፅኢ ዝስዕብ ዘሎም። ኣብ ናይጀርያ ተኸሲቱ ብዘሎ ጸጥታውን ወተሃድራውን ቅልውላው ተርእዮታት ጭውያ ዳርጋ ልሙድ ፍጻሚ ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱም። ሰፊሕ ክፋል ምብራቑ ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ከም ዘሎዮም ጸብጻባት ዝገልጹ። ኣሜሪካ ኣብ ግብፂ ተዘሚቱ ኣብ ኣብያተ መዘክራ ካብ ጸንሐ ጥንታዊ ክርስትታት ነቲ 48 ናብ መበቆል ዓዱ ከም ዝመለሰቶ ተገሊጾም። እቲ ናይ ምምላስ ስጉምቲ ሰመዚ ክልቲኣትን ሃገራት ኣብ ዝሓለፈ ሳልስቲ ኣብ ከተማ ሎስ ኣንጀለስ ኣሜሪካ ድሕር ዘካየድዎ ዝርርቢ ተወሲዶም። ኣሜሪካ ኣብ ዝሓለፈ 10 ዓመታት ልዕሊ 5,000 ጥንታዊ ቅርስታት ግብፂ ከም ዝመለሰት ጸብጻባት የነጽሮም። ኣሜሪካን ግብፅን ብዘይሕጋዊ ኣገባብን ብዝምታን ዝገዓዘ ቅርስታት ናብ መበቆል ዓዱ ንምምላስ ዘኽእል ውዕል ኣብ ዓመተ 2016 ከም ተፈራርማ ዝፍለጥ እዮም። ሃገራት ምዕራብ ኣብ እዋን መግዛእቲ ንዘገዓዘኦ ቅርስታት ኣህጉረ ኣፍሪካ ብኸፊል ክመልሳ ጀሚረን ምህላወን ከዓ ጸብጻባት የረድኡ። ኣሜሪካ ኣብ ልዕሊ ዝተወሰነ እታዊ ፍርያት ካናዳ ከተጽድቆ ዝመደበት 50 ሚእታዊ ተወሳኺ ቀረጽ ተግባራዊ ገይራቶም። ኣብ መንጎን ክካየድ ዝቐነ ዝርርብ ዘይፍረ ድሕሪ ምዝዛሙ ኣሜሪካ ነዚ ልዕሊ 20 ቢልዮን ዶላር ዝግመት ንግዳዊ ቀረጽ ወሲና ዘላ። ነቲ ስጉምቲ ብትሪ ዝኾነነ ቀዳማይ ሚኒስትር ካናዳ ማርክ ካርነይ ሃገሩ ተመጣጣኒ ምላሽ ክትህበሉ ምዃና የጠንቅቕ ስለ ዘሎ ንግዳዊ ዘይምቅዳው ክልቲኣተን ሃገራት መሊሱ ክኸርር ከም ዝኽእል ይመት። እዚ ነቢት ስሚንቶ ጸባን ስጋን ዝርከቦ ፍርያት ዘጠቓልል ቀረጽ ልዕሊ 5 ሚእታዊት ካብቲ ኣሜሪካ ኣብ ዝሓለፈ ዓመት ካብ ካናዳ ዝገበረቶ ኣስታ 380 ቢልዮን ዶላር እታው ከም ዝሽፍንካ ጸብጻባት የረድኦም። ልዑል መጠን ቀረጽ በይናዊ እገዳን ንግዳዊ ክርደናን ካብ ቀንዲ ጠንቅታት ቁጠባዊ ምንቁልቋል ምዃኖም ክኢላታት ይጠቕሱ ኣለዉ። ዜናታት ንምዛሙ ኣርስተ ዜና ክደግመልኩም። ኣብ ዞባ ማእከል ሓድሽ ስርዓተ ተኣኻኽባ ግብርን ቀረፅን ንምትእትታው ክካየድ ዝጸንሐ ስራሕ ተጻፊፉ። ኣብ ሃገራዊ ዋዕላ ሕርሻዊ መጽናዕትታት ኤርትራ ኣገዳሲ መጽናዕታዊ ወረቓቕቲ ከም ዝቐረበ ተሳተፍቲ ገሊጾም።
ማሕበር ወሃብቲ ኣገልግሎት ቱሪዝም ኣብ ከባቢ ስመራ ልምዓ

ታዊ ወፍራታ ታካይዱ ኢራን ነት አሜሪካ አንጻራ ተጥቶሎ ዘላ ቁጥባው ፖሊሲስ ደገፈ ሀገራት ኢላማ ከምትገብረን አጠየባ ኣብ ናይጄሪያ ብዝተኻየደ መጥቃዕቲ ልዕሊ 40 ከም ተቐትሉን ኣስታት ሚእቲ ካልኦት ከም ተጨውን ተገሊጹ። ኣሜሪካ ኣብ ግብፂ ተዘሚቱ ኣብ ኣብያተ መዘክራ ካብ ፀንሐ ጥንታዊ ቅርስታት መሊሳ። ክቡራትን ክቡራን ተኸታተልትና ነሰዓት ዝተዳለወ ዜናታትና ኣብዚ ተዛዚሙሎ ምዝተረፉ መድባትና ንገድፈኩም ብወገነይ ሰናይ ምሸት።

0: ዝኽብርኩም ተኸታተልትና ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 226 ትማሊ 20 ናሓሰ ከምዝጀመረ ዝፍለጥ እዩ። ሎሚ ድማ 21 ናሓሰ ቀፂሉ ውዒሉ ኣሎ። ኣብ ኣዳራሽ ቁፅሪ 3 ዝነበረ መፅናዕታዊ ፅሑፋት እንታይ እዩ ዝመስል? ኩሉ ዳሲስና ናብኸም ክነብሎ ኢና። ሰናይ ምክትታል።
1: ሽመይ ሚንታ ዑስማን ይበሃል። ካብ ኮሌጅ ናይ ንግድን ማሕበራዊ ስነ ፍልጠት ነ መፅእ ዝወዳእ ኩሉ ዓውዲ ከዓ ቢዝነስ ማናጅመንት ኤንድ ፐብሊክ ኣድሚኒስትሬሽን እዩ። እታ መፅናዕቲ ኣርእስታ ትንትናዊ መፅናዕቲ ምምዕባል ወሰኽ ክብሪ ትሕዝቶ ፀባን ውፅኢቱን ኣብ ዞባ ማእኸል ኤርትራ ምስ ዘለዎ ዕድላትን ብድሁርታትን እያ ትብል። ሕጂ እቲ ቀንዲ ዕላማ ናይዚ መፅናዕቲ ከዓ እዚ ውፅኢት ፀባ ናይ ኤርትራ ንምምዕባል ንቐፃልነቱ ከዓ ምውሓድ። ኣነ ብፆታይን ብሓንሳእ ኮይና ክነፅንዓ ከለና እዛ መፅናዕቲ ብዙሕ ነገራት ኢና ረኪብና። ሓደ ካብኦም ከዓ ንውፅኢት ፀባ ንክምዕብልን ንክቅፃልነት ንክህልዎን ዘወግዱ ብዙሓት ነገራት እዮም ዘለዉ። ሓደ ካብኦም ከዓ እቶም ኣብ ውሽጢ ኣብቲ ውሽጢ መስርሕ ዝርከቡ ኣክተርስ ኢልና ንፅውዖም ከም እቶም ንባዕሎም ቶም ፕሮዲሰርስ ይኹኑ ኣለዉ ንባዕሎም ቶም ሸየጥቲ እውን ሓደ ካብኦም እዮም ማለት እዩ። ንዖም ብዙሕ ብድሆታት እዩ ዘጋጥሞም። ሕጂ ከመይ ጌርና ሓደ ብሓደ እቶም ብድሆታት እንዳርኣናሲ ከመይ ጌርና ክነማዕብሎ ንኽእል እቲ ናይ ፀባ ውፅኢት። ሓደ ካብቲ ርክበታትና ኣፍልጦ ናይ ህዝቢ ክኾኑ ዘለዎ ህዝቢ ኣፍልጦ እንድሕር ኣለዎ እቲ ምምዕባል ናይ ፀባ ምምዕባል ከማ ፀባን ኩነታት ምምዕባል ንዓና ክሕግዘና እዩ። እቲ ካልኣይ ከዓ ናይ ፖሊሲ ጉዳይ ኣሎ። ኩሉ ግዜ ኩሎም ቶም ኣክተርስ ኢልና ዝፀዋዕናዮም ኣብ ትሕቲ ፖሊሲ ናይ ሃገር ስለ ዝሰርሑ እቲ ፖሊሲ እንድሕር እቲ ማዕቢሉ ነቶም ኣክተርስ ዝሕግዝ ፖሊሲ ንድሕር ክወፅእ ክኢሉ ከዓ እዚ ዓብ ነገር ይኸውን ኣሎ ማለት እዩ። ተሳሰይቲ ከዓ ኩሎም ቶም ኣክተርስ ሓደ ብሓደ እቲ ዘለዎም ሽግራት ተራእዩ ከም

0: ከምናይ ብዙሓት ሽግራት ዘጋጥሞም ሽግራቶም ተረኢኻ ሓደ ብሓደ ክቅየር ዝኽእል ድሕር ኮይና ዝበለፀ እቲ መልእኽቲ እኳ እቲ ቐንዲ እቲ ድሌታትናን እቲ ኣግዳሲ ንብሎ ንናኽና ፕሮዳክሽን ወይ ድማ ንናኽና ነቶም ነቲ ጥሪትና ንኦሶ ነቲ ናኽና ውፅኢት ኣግዳሲ ንብሎ ነገራት ምፍላጥ እዩ እንድሕር እቲ ዘድልየካ ነገር ትፈለጥ እንድሕር ኮይንካ ከዓ ግድን ምሻሉ ክትሰርሓሉ ኢኻ ንክትረኽቦ ከዓ ክትፅዕር ኢኻ ማለት እዩ ሕጂ እቲ ዘድልየካ ነገራት ዘይምፍላጥ ትምህርቲ ብዛዕባኡ ዘይምውሳድ ንሶ ኣፍልጦ ዘይምህላው ብዛዕባኡ ኣገዳ ሓሳይ ስለ ዝኾነ ኣፍልጦ ኢች ኣክተር ኣፍልጦ ግድን ክህልዎ ከም ዘለዎ እዚኣ ግድን ኣገዳሲት ኮይና ትስማዕኒ
1: ሽመይ ምስግና ተክለ ሃብቱ ባሃል ድመፃእ ኩሉ ሃገር ንርወ እዩ ሃዋሁ ዝወፀ የለን ብጣዕሚ ፅቡቕ እዩ ኩሉ ማለት እዚ ከምዚ ዓይነት ኣቐዲሞም ነብዚ ናይ 225 ዝነበረ ናይ ኤርትሪያን ስታዲስ ወይ ከዓ ስለ ኤርትራ ዝግበር መፅናዕቲ ቀሪቡ ዝነበረ ፅሑፋት ኣብኡን መፅእ ነይረ ብጣዕሚ ኢንተረስቲን ካልኣይ እቲ ዘሐጉሰካ ነገር ኣብ ውሽጢ ሓፂር ግዜ ካልእ ካልኣይ ብሚኒስትሪ ሕርሻ ተዳልዩ ከምዝክኸውን ብጣዕሚ ኣተባባዒ እዩ ምክንያቱ ከምዚ ዓይነት መፅናዕትታት ወይ ሰሚናራት ሰፊሕ ግደ እዩ ዘለዎ እቶም ኣብዚ ዓዲ ዘለዎ ክኢላታት ኣብ ደገ ዘለዎ ክኢላታት እናዓደምካ ፍልጠት እናተለዋወጠ ሰብ ዕቤት ብኢድ መፅእ ኣድሕትካ እናተመሃሃርካ ማለት እዩ እዛ ናይ ኣቕሪባያ ዘለኹ ፅሑፍ ብዙሕ ሳይንሳዊ ሕልክላክ ዘለዋ ይኮነትን ንፅርትን ርድእትን እያ ሓፃርያታ መልእኽቲ እታ ትሕዝቶኣ እንታይ እያ ቆፈ ንህቢ ኣብዛ ዓዲ ክፈሪእ ክኽእል ኣለዎ ንኣብነት ካብ ተሰሶ ካብ ደገ ስሩሕ ካብ ዝኣቱ እተን ምሩፅ ዕንጨይቲ ዘለዎን ዓድታት ከምዘን ንበዓል ስካንዲኔቪያ ንርወይ ዳ መሰላ እቲ ዕንጨይቲ ካብኡ መፅኡ ኣብዛ ዓዲ ክስራሕ ክኽእል ኣለዎ ንኣብነት እቲ ባህላዊ ቆፎ ንህቢ ንብሎ ብዝተፈላለየ መልክዕ ዝስራሕ ኣለና ሕጂ ነሱ ቦትኡን ኮይኑ ኣውቶማቲካሊ ንኡ ብሓደ ግዜ ትድምስሶ ማለት ዘይኮነ ነሱ ቦትኡ ኮይኑ ግን ደረጅኡ ትሕድ በለ ስለ ዝኾነ ዓለምለኻዊ ስታንዳርድ ንክንሕዝ ስለዘይሕግዘና ንክትክኦ ግን ኣብ ክንዲ ስሩሕ ካብ ደገ ተምፅእ እቲ ማተርያል ካብ ደገ መፅኡ ኣብዚ ብተግባር እናፍሬኻ ግራጅዋል ንኡ ንምትካእ እዩ ነዚ ንምግባር ሕጂ ኣነ ማለት ተግባራዊ ዝኾነ ይትናተይ ብዝበ ብሓሳብ ኣይኮነ ነዚ ነገር ንክገብሮ ምስ ሚኒስትሪ ሕርሻ ተዘራሪብና ሚኒስትሪ ሕርሻ ግሪን ላይት ሂብዎ እቲ መስርሕ ሲ ብውሽጢ ሓፂር ግዜ ክጅመር እዩ ሳያታ ሓሳይነ ኣነ ሕጂ ሓረስታይ ንህብ የቡ ምስቲ ካልእ ኣካዳምያዊ ትምህርተ ይሰፊሕ ናይ ሕርሻ ናይ ንህቢ ስለ ዘለኒ ንህቢ ስለ ደፍሪ ቆፈ ንህቢ ኣይገዝእን እየ ንብ ብታዓዲ እውን ክብሩ ቆፈ ንህቢ ክትገዝኦ ሕጂ ቆፈ ንህቢ ባዕለየ ዝሰርሕ ማለት እዩ ቀደሙ ናይ ተግባረ ኢድ ባክግራውንድ ስለ ዘለኒ ማለት እዩ ሕጂ ፍሉይ ናይ ተግባረ ኢድ ባክግራውንድ ክህልወካ ወይ ፍሉይ ከም ንበዓል ሌዚ ማሽን ዝኣመሰለ ኣድቫንስድ ማሽነሪ ክህልወካ ማለት ኣይኮነን ቆፈ ንህቢ ክተዳሉ ከለካ ይሰብ ቨሪ ሲምፕል ማንም ሰብ ብኢዱ ተሰኪምዎ ክኸይድ ዝኽእል ንኣሽቱ ማሽነሪ ኣውቶማቲክ ኹን ማንዋል ብምጥቃም ነተን ቆፈ ንህቢ ባዕልኻ ክተዳልዎን ሕጂ ነዚ ንምግባር ሚኒስትሪ ሕርሻ ብዘዳልዎም ሞያተኛታት ባዕለይ መፅአ ዝተወሰነ ግዜ ታይም ፍሬ መዳሊና ምስ ሚኒስትሪ ሕርሻ ብምርድዳ ንዝተወሰነ ግዜ ብዕርፍቲ መፅአ ማለት እዩ ብመደብ ኮርስ ሂበ ምስኦም ኮይነ ዝተወሰነ ዓቐን ሰሪሕና እቲ ማተርያል ምስ መፀ ካብ ንድሕሪት ፓይሎት ፕሮጀክት ሚኒስትሪ ባዕሉ ካብ ደገና ምፀ ከምኡ ይገብር ከላስ እቲ ነውለጅ ተሰጋጊሩ ኣሎ ማለት እዩ ሰብ ሕጂ ልክዕ ከምኡ ዓይነት ቅልልቅልል ዝበለ ሞያታት ወይ ኤርያታት ኣብ ክንዲ ካብ ደገ የፈርዩ ትዕድጎ ቅልልቅልል ዝበለ ልክዕ ኣብ ደገ ዘለዎ ኣሕዋትና እዚኦም ከምኡ ኩሉ ሰብ እታ ዝኽእላ እናሰጋገርካ ማለት እዩ ሕጂ እቲ ነውለጅ ተሰጋጊሩ ኣሎ እቲ ዕድል ስራሕ ኣብዚ ተሪፉ ኣሎ እቲ ማተርያል ከዓ ትፈልጦ እንትርእዮን ፅፉፍ ፍርያት ሓፊዝካ ኣለኻ ነሳያታ ኣርእስቲ ሓንቲ ቆፈ ንህብ ብዛ ዓዲ ምስ ናይ ሚኒስትሪ ሕርሻ ሲምፕል ኣሃዝ ምጥቃስ እንድሕር ድኣ ተደልዩ ብዝገበርክዎ ሕቶ ወይ ዘተ በዚ ናይ ዛ ዓዲስ ካብ 3500 ስጋ 4000 ንድሕር ድኣ ኮይኑ ዋጋ ፎር ኤግዛምፕል እታ ሓንቲ ሞደርን ላንግስትሩስ ቢሃይቭ ንብላ በዛ ዋጋ እዚኣ እንድሕር ድኣ ማተርያል ገዚእካ ክትመፅእ ኮይንካ መንጎ 5-6 ቆፈ ንህብ ተዳሉ እዚ ብጣዕሚ ገዚፍ ሂጅ ማለት እዩ ካልኣይ እቲ ነውለጅ ኣብዚ ተርፈሉ ባዕልካ ክሰርሖ ከለካ እቲ ፍልጠት ይወራረሰ ኣሎ ተራ ነገር እዩ ማለተይ ስቕልል ዝበለ ፍልጠት ስለ ዝኾነ ከምዚ ዓይነት በይዚክ ዝኾነ ነውለጅ ሰብ ሃንዲ ክኸውን ክኽእል ኣሎ ኤርዩ ከከባቢ ማንም ገባራይ ማለት እዩ እቲ ነውለጅ ኣብዚ ይተርፍ ኣሎ ማንም ናብቲ ስራሕ ክነጥፍ ዝደሊ ሰብ ኮርስ ሂብካ ነቲ እናሰርሐ ንህቡ እናባዝሐ ክስታይ ክገብር ይኽእል ኣዘሰዩንታይ ኣብ ሓደ ግዜ ማለት እዩ ኣብ ሓደ ዘይምቹ ባህላዊ ዝኾነ ቆፎ ንብሎ ዘለና ኮይኖም ክፍርዩን እተ ደውፅ ዋእታዊታት ን ብዓፀፋታት ዝያዳ ኣለዎ ማለት እዩ ቲ ፍርያትን ቶም ንህቢ ስታንዳርዱ ዝሓለዎ ኸውን ኣሎ ቶም ንህቢ ጥዕንኦም ዝሓለዎ ኮኑ

ስመይ ሴፎ ሃብቶም ይበሃል። ብዓውደ ስነ እንስሳ ካብ ሕርሻ ሓመል ማሎ ክኣን መፅ ብዛዕባ እዛ መፅናዕታዊ ፅሑፍ ዝያዳ ኣብዘን ዓቕሚ ብቕዓት ናይ ዘን ናይ ፀባ ከብቲ ክሳብ ማዕረ ክንደይ ፀባ ንሰን ክህባ ይኽእላ ብዝብል ዝያዳ ኣብዚ ጠቒጠ የ ሰሪሐ ሕጂ እዛ መፅናዕቲ እዚኣ ኸዓ ብብዝሒ ዳርጋ ዋላ ኤርትራ ክሳብ ዘሕጂ ከም ብድሆ ብዝተፈላለየ ዓይነት መፅናዕትታት ኦቨርካም ወይ ድማ ክትብድሆ ደልያ ደላ እንታይ እዩ ሕጂ እዛ ናይ ሎም ዓይነት መፅናዕቲ ዝያዳ ብዛዕባ ብቕዓት ናይ ዘን ፀባ ከብቲ ክሳብ ማዕረ ክንደይ ፀባ ክህባና ይኽእላ ብፍላይ ከዓ ካብ ሓንቲ ከብቲሲ ካብ ሓንቲ ላም ክንዲምንታይ ፀባ ከነምፅእ ንኽእል ንዕኡ ነቲ ደረጃ ተደሊናዮ ዘለና ኸ ብኸመይ ክንበፅሖ ንኽእል ዝያዳ ኣብ ዝብል ዕላማ ዝዓለመት እያ ነራ መፅናዕቲ መብዛሕትኡ መፅናዕትታት ኣብ ከባቢ ሓመል ማሎን ስጡሩን ዝተኸይደ እዚአን ክልተን ከም ኣብነት ወሲደ እተን መፅናዕቲ ኣብተን ቦታ ኣካይደ እየን ሕጂ ኣብዚ ከዓ እተን ዳርጋ ኤርትራ ሙሉእ ንጥቀመለን ዘለና እንስሳታት ኣለዋ እቲ ዓቕምን ከ ክሳብ ማዕሪ ክንደይ ደረጃ እዩ ነቲ ተደልዩ ደሎ ደረጃ ንክብፃሕ ከ እንታይ እንታይ ክግበር ዘለዎ ኣብ ዝብል ዝያዳ ዓሊመ ሰሪሐ ምክንያቱ እቲ ቀንዲ በዳሂ ኮይኑ ዘሎ ኣብዚ እዋን እዚ ውሑስ ድኾነ ምግቢ ብዝሓሰረ ዋጋን ብቐሊሉ ብክትረኽቦ ንክትእል ናብ ዕዳጋ ንክተውር እቲ ቀንዲ ዕላማ ደርጋ ብመንግስትን ብሚኒስትሪ ሕርሻ እውን ዝስራሓሉ ደሎ ድዕመመሉ ደሎ እዩ ነዚ ንምክእ ንምምላእ እታ መፅናዕቲ ኣካይድ እያ ካብዚ ዝረኸብኮ እንታይ ሕጂ ዘሎ እቲ ደሎ ድሕረታት ቀንዲ ኣብተን ብቕዓት ናይተን ከብትታት ክብ ንምባል መጀመርያ እቲ ደሎ ህዝቢ ክነቅሓሎ ሚኒስትሪ ሕርሻ ክሳብ ዚ ሕጂ ሰዓት ብዝተፈላለየ መንገዲ ናይ ኣስተምህሮታት እናሃበ ዳርጋ ፍርቂ ጥዕማም ክዓሙ ፀኒሑ እዩ ተሪፉ ዘሎ ቆቁሩብ ነገራት እዩ እስ ከዓ እናተከኣና ንኸይደለና ስለዚ እተን ተሪፈን ዘለዋ ዕማማት ቀዳማይ ክነቅሕ ኣለዎ ክነቅሕ ከሎ ሕጂ እንታይ እዩ እቲ ናይ ፀባ ከብቲ ምፍራይ ናይ ፀባ ከብቲ እንተ ደኣ ከም ሓደ ቢዝነስ ገንዘብ ከተእትወሉ ትኽእል ሓሲብካያ እንትኾንካ ከመይ ጌርካ ከተመሓድረና ኣለካ እንታይ እንታይ ኒ ከተማእክል ደለካ ክትዕቅቦም ደለካ ሰነደትካ ብዛዕባ እዚኦም ህዝቢ ክነቅሕ ከም ዘለዎ ሓደ ኣብዚ ዝያዳ ፀቒታ ኣፅኒዓ እቲ ኣብ መወዳእታ ክብሎ ዝኽእልካ እንታይ እዩ ኣብ ህዝቢ ኣብ ዘለዎ ሃልዩ ብፍላይ እቲ ሓረስታይ ኣብ ልዕሊ ናይ ፀባ ከብቲ ዝያዳ ተገዳስነት ንዘለዎ ከመይ ጌርካ ከተመሓድረን ክትክእል ኣለካ ካብ ሓንቲ ላምሲ ክሳብ 25 30 ሊትሮ ክትረክብ ከም ትኽእል ክፈልጥ ክኽእል ኣለዎ ነዚ ደረጃ እዚ ንክትበፅሖ ድማ ካብ ኣመጋግብአን ጀሚርካ ትምግበን ወይ ኣብ ንዕአን ምችውነት ክፈጥረለን ዝኽእል ባይታ ስለ ዝቐመጥካየን ደይኮነ እስን ዝደልዮ ነገራት ካልእ ኣሎ ብዛዕባ እንድምልከት ክትሕዞ ዘለካ ሰነዳት ኣሎ ብዛዕባ ኩሉ ነገር ማለት እዩ ሕጂ እቲ ሰነዳት ክተሓዝ ከም ዘለዎ ከዓ ነቶም ሓረስቶት ኣብዚ ዓውደ እዚ ዝያዳ ነጥፉ ዘለዎ ከዓ ንዖም ዝያዳ መብርህ ትህብ እያ ሕጂ እንተ ደኣ እቲ ናይ ፀባ ከብቲ ምፍራይ ከም ሓደ ቢዝነስ ይሓስቦ እንተ ሃልዩ ዋላ ከም ስራሕ ክሓስቦ ከሎ እቲ ስርሑ ብመንፅር ሓደ ውልቀላን ርዩ ንኩለን ክውክለን ክኽእል ኣሎ ሓደ ቀዳማይ ነገር ብዛዕባ እቲ ፈጢርለን ዘሎ ገዛ ምችውነት ይፈጥረለን ኣሎ ዶ ሓደ ዚ ቀዳማይ ቀዳምነት ክህቦ ኣለዎ ኪነቱ ንሱ መግቢ ጥራይ ክህበን ደይኮነ ኣበየ ናይ ግዜ ብብዝሒ መግቢ ክወስድ ኣለዎን ሪከርድ ክሕዝ ኣሎ ሰነዳት ነፍሲ ወከፍ ላም ናታ መለለይ ቁፅር ክህልዎ ኣለዎ ሓደ ማለት እዩ ብነብሲ ወከፍ መለለይ ኣቁፅር ከዓ ድተሓዝ ሰነዳት ኣሎ ልክዕ ከም ዝተምሃር ኣብ ክላስ ማርክ ና መላእካ ትኸይድ ከምኡ ማለት እዩ መግቢ ክንዲምንታይ ሂብዎ ኣሎ ኣበይ ናይ ብፅሒ ናይ ወርሒ ኣደላ ንጥንስ ትቐርብ ድያ ደላ ጌና ኣይጠነሰት እንድያ ደላ ኣበይ ናይ ዓውደ ሳይክል ኣኸ ደላ እዚ እውን ሰነዳት ክሕዝ ኣሎ ስለዚ ሰነዳት ክህብ ከሎ ከምዚኦም ዓይነት ሰነዳት ክሕዝ ከሎ ብዛዕባ ጥዕና እንታይ ዓይነት ቫክሲኔሽን ወይ ድማ ናይ ክታበት ክህብ ኣለዎ ክንዲምንታይ መግቢ ክህባ ክኽእል ኣለዎ እቲ ዝህባ ዘሎ መግቢ ኸ ዝያዳ ኣበይ ናይ ዳዓለመ እዩ ኣብ ዕቤት ናይ ጉብዝና ድዩ ዋላስ ኣብ ንፀባ ዝዓለመ እንተዳ ብዛዕባ እዚኦም ሰነዳት ይሕዝ እንተ ደኣ ሃልዩ ዋላ ኢቨን ከመይ ገይሩ ማኔጅ ክገብር ኣለዎ ከመይ ገይሩ ከመሓድር ኣለዎ ወይ ኣበየ ናይ ሃጓፋት ይፈጥር ኣሎ ንኸለልዮ ኣይሽግሮን እዩ ኣበየ ናይ ደረጃ ዋላ ናይ ፀባ ብቕዓት እያ ደላ ውሑድ ፀባ ድያ ክትህበሉ ግዜያት ድያ ደላ ዋላ እቲ ናይ መወዳእታ ዓቕማ ክትህበሉ ትኽእል ግዜያት ስለዚ ብዛዕባ እዚኦም ብውሽጢ ኣትዩ እንተ ደኣ ሰነዳት ክሕዞም ተጀሚሩ ዝያዳ እቲ ተፈጢሩ ደሎ ሃጓፋት ነቲ ተደልዩ ደሎ ደረጃ ንምብፃሕሲ ኣሸጋሪ ይኸውን እዩ ሕጂ ኣነ ብዝገበርኳ መፅናዕቲ ዝያዳ ኣብ ክልተ ቦታ ከም ኣብነት ወሲደ እንዳ ፅኒዐየን ነረ ሕጂ ኣብዘን ክልተ ቦታ ከፅንዕ ከለኹ እቲ ናይ ፀባ ብቕዓተን ጎዲሉ እዩ ፀኒሐንንዓይ ሕጂ እቲ ጠንቂ እንታይ ነይሩ ሕጂ እተን ቦታ ከም ዋላ ኸብ ኣብነት ተወሰድኩም ኣብ ዝተፈላለየ ቦታታት ኣሎ ዝተኸየደ መፅናዕቲ ዋላ ኢቨን ኣቐዲምካ ዝተገበሩ መፅናዕቲ ክትርኢ ከለኻ ብመጠኑ ውሑድ ከም ዘሎ ይረአ እዩ ሕጂ መፅናዕቲ ክካየድ ከለዎ ኣብዘን ዝገበርኩዎን ናይ መፅናዕትታት ውሕድ በለ ነይሩ ካብቲ ንሰን
ክትበፅሖ ድኽእላ ደረጃን ብቕዓትን ዝበልኩን ኣዝየን ጎዲለን እየን ፀኒሐናኒ ሕጂ እቲ ጠንቂ ምናልባት እቲ ደሎ ናይ ኩነታት ኣየር ዶ ይኸውን ኢሎሞ ግን ኣይኮነን ነሩ ምክንያቱ ኣብ ነብሲ ወከፍ ቦታን ኣብ ነብሲ ወከፍ ዓይነት ናይ ክላይመት እንከለዉ እቲ ብቕዓትን ክሳብ 324 ሊትሮ ንመዓልቲ ካብ ሓንቲ ላ ክበፅሓሉ ድኽእላ ካልኦት ሓረስቶት እዚስ ዳርጋ ኣርኦምን እዮም ስለዚ እትጠንቂ እንታይ ነይሩ ኢሎም ስረኣኹ ግን ተቐዳማይ ንቕሓት እዩ ትሕት ዝበለ ንቕሓት ነይርዎም ዋላ ኢቨን እቲ ድመፆም ድነበረ ኣብ ገሊእ ግዜ ሓበሬታታት ንኽርድእዎ ቁርብ ድንግርግር ድበለ ነይሩ ዝያዳ ከዓ ናብተን ዓውዲ ሕጂ መብዛሕትኦም ከዓ ዳርጋ ዝበዝሐ ከማኣ ንድረኣኹዎም ካብቶም ሓረስቶት መብዛሕትኦም ነዘን ናይ ከብቲ ድበሃላለሞት እሞ ልዑል ብቕዓት እንከለውን ብተሞክሮ ብትምህርቲ ደይኮነ ብተሞክሮ እዮም ዝያዳ ከመሓድርዎ ፀኒሖም ስለዚ ተሞክሮ ኣቦትኡ ከም ዘለዎ ዝያዳ ከዓ ንቕሓት ክውሳኸ ከም ዘለዎ ከዓ ዳርጋ ካብቲ ዝረኸብኮ መፅናዕታውታት እዩ

ስመይ መሓር ገብረየስ ገብረ ገርግስ ይበሃል። ኣብ ኮሌጅ ማይ ነፍሒ ኮሌጅ ኦፍ ኢንጂነሪንግ ቴክኖሎጂ ከም ሌክቸረር ኤን ዲፓርትመንት ሄድ ኮይነ ይሰርሕ ኣለኹ። እዚ ናተይ ኣርእስቲ ምናልባት ምስ መዓር ድተሓዝዩ ኣነ ብናይ ኤንቫይሮንመንት ሓለዋ ከባቢ የወዲ እየ። እዚ ሒዘዮ ዝመፀኹ ኣርእስቲ ከዓ ናይ መዓር ኮይኑ ትሕዝቶ መዓር እዩ። ምክንያቱ መዓር ኣዝዩ ኣገዳሲ ከም መግቢ ክትጥቀመሉ ትኽእል፣ ንሜዲስናል ማለት ንፈውሲ እውን ክትጥቀመሉ ትኽእል። ኣዝዩ ኣብ ዓለም ሙሉእ ተመራፅን ኣድላይን ኣገዳስን ክነሱ ትሕዝትኡ ግን ክፍለጥ ክኽእል ኣለዎ። ምክንያቱ ኣብ መዓር ብፍላይ ኣዝዩ ንህፃናት ብፍላይ ክሃስ ዝኽእል መርዛም ነገራት ኣለዎ። ስለዚ ኣብዚ መዓር እዚ ኩሉ ዓብይ ንኡስ ኣሰር ዝበሃል ናይቲ መዓር ዛቲ ማክሮ ገለ ንብሎም እዞም ኮንተንት ትሕዝቶ እዚኣቶም ስለ ዘለዎ መዓር መዓር ጥራይ ምባል ዘይኮነ ኣብ ኤርትራ ኸ እንታይ ዓይነት ማዕድናት እዩ ሒዙ ዘሎ እዚ መዓር እዚ ብግቡእ ክንፈልጦ ክንሪኦ ኣለና። ቅድሚ ሕጂ ከዓ ከምኡ ዓይነት መፅናዕቲ ኣይተገበረን። ብዓብዩ ድማ እቲ መዓር ትሕዝቶ ናይ መዓር ምስ ናይ ከባቢ ዝተሓዝ እዩ። እቲ ከባቢ ዝተበከለ እንድሕር ዳኣ ኮይኑ ትሕዝቶ ናይቲ መዓር ከዓ ከምኡ ምስኡ ኣዝዩ ዝተበከለ ነገራት ኣዝዮም ኣሲድ ደለዎም ነገራት ሒዝልካ ዝፀንሕ። ስለዚ ንሰብ ኣብ ክንዲ ዝጠቅም ክጎድኦ እውን ይኽእል እዩ። ስለዚ ንሓለዋ ኢንቫይሮንመንት ክንገብር ወይ ድማ ካብ ናይ ስታንዳርድ ዝኾነ ክንፈጥር እንድሕር ኮይና ትሕዝቶ ናይ መዓርና ክንፈልጥ ኣለና። ስለዚ ተቀዳመይቲ ዝገበርክዎ ኣነ ንመዓር ከም ሓንታይ ከም ሳምፕል ወሲደ ማለት እዩ ካብ ክልተ ዞባታት ናይ ኤርትራ ኣብ ናቱ መመርመር ኣለዎ። ክትሕዝትኡ እንታይ ይመስል ብግቡእ ክሪኦ ክኢለ ካብቲ ዝረኸብክዎ ድማ ፖታሽም እቲ ዝዓበየ ትሕዝቶ ወይቲ መዓድን ማለት እዩ ዝዓበየ ትሕዝቶ ናይቲ መዓር ኮይኑ ብሓፈሻ ኣብ ኤርትራ እቲ ኣዝዮም መርዛማት ንብሎም ክፋላት ኣዝዩ ዝወሓደ ኮይኑ እዩ ፀኒሕኒ። እዚ እንታይ እዩ ጠቕሙ ሕጂ ደረዳኣና ሓደ ህፃን ዋላ እዚ ንህፃን ኣዝዩ ሃሳ ኢና ንብሎ ዋላ ህፃን ብፍላይ ኣብ ማይ ውዕዩ ዝረኸብክዎ እዩ ጥቁሩ ተኣሲድ ኣለዎ ንብሎ ዘለና ተሕማቕ ነገር ኣለዎ ንብሎ ዘለና ንሱ እውን እንተኾነ ሓደ ሰብሲ ንእሽተይ ህፃን ማለት እዩ ካብ ዋን ሓደ ነጥቢ 56 ወይ ከዓ ሓደ ነጥቢ 5 ኪሎግራም ኣብ መዓልቲ ክበልዕ ይኽእል ፀገም ዘይብሉ። እዚ ኣብ ካልኦት ሃገራት እቲ ዘለዎ ኣበርክቶ ከም ጠቕሚ ማለት ከም ማእዛዊ ትሕዝቶ ክልዕል ይኽእል ይኸውን እዩ። ኣብዚ ኣሲዲቲ ግን ብጣዕሚ ኣብ ካልእ ቦታ ይኸፍእ። ኣባና ግን ብዝሓሸ መልክዑ ዝኾነ ሰብ ክጥቀመሉ ይኽእል እዩ። እዚ ከዓ እንታይ ደረዳእና ውሑስ ከባቢ ከም ዘለና ካብኡ ናብኡ ኣብቶም ኣዛዊ ትሕዝትኡ ግን ትሕድ በለ እዩ ምስ ናይ ካልእ ክነዋዳድሮን ከለና። እዚ እንታይ ደረዳእና መዓር ወይ ንህቢ ኣብ ዝኾነ ቦታ ክድርበ ከም ዘይክእል ንዕኡ ምስኡ ዝኾኑ ኣቁፅልቲ ኣሕምልቲ ኩሎም ዓይነታት ማለት እቶም ንዕኡ ዝጠቕሙ ነገራት ከዓ ክህልዉ ከም ዘለዎም እዩ ዘረዳ።

ዳና እዚ ካብኡ እየ ረኪበ ብዓብዩ ካብቲ ፅቡቅ ሪዛልት ረኪበሉ ውፅኢት ረኪበሉ ዝብሎ ግን እዚ ዝብለካ ዘለኹ መርዛምነት ዘይብሉ ምኳኑ ዝሓሸ ምኳኑ ዓበይ ውፅኢት ዝረኸብኩዎ ኢለ ዝሓስቡ እዩ። ስለዚ ብዙሓት ሓረስቶት ነዚ ንህቢ ብጉቡእ ኣብ ጉቡእ ቦታ ኣቐሚጦም ኩሉ ምክንያቱ ብፍላይ ዝኸበሳ ክፋል ናይ ኤርትራ ንንህቢ ዝኸውን ቦታ እዩ። ግን ሕዛእቲ ጌርካ ንዑኡ ዝመስል ኣቁፅልትን ኣሕምልትን ፍላወርን ዘለዎ ጌርካ ማለት እዩ ዝያዳ ማይ ዘለዎ ኩሉ ዝረኸበ ዘማልአ ክትገብረሉ ዝያዳ እቲ ትሕዝትኡ ከምዝዓቢ ክኸውን ይኽእል እዩ። ስለዚ ነዚ ኣየ ንዝኾነ ሓረስታይ ትኩለክርኣነ

ስመይ ክብረ ሃይለ ካብ ኮሌጅ ንግድን ማሕበራዊ ስንፍልጠትን መፅ ኣርእስታ ነዚ ኣከባብያዊ ኩነታት ኣየር ብሓደ ናይ ቴክኖሎጂ ጌርካ ተቋፃፂርካስ ነቲ ተደልዩ ዘሎ ፍርያት ናብቲ ተደልዩ ዘሎ ቦታ ብዘይ ሓደ ብልሽት ምብፃሕ ማለት እዩ። ስለዚ ክትብገስን ከለካ ኣብ ኤርትራ ብዘጋጥም ዘሎ ብዙሕ ፍርያት ወላ ዳ እምበር ፍርያት ነብዝሕ ብዙሕ ከዓ ብመጠኑ ከዓ እቲ እቶም ክባላሸው ዝኽእሉ ፍርያታት ከዓ ኣብቲ ቦታኦም ከይበፅሑ ቲ ማርኬት ፕላይስ ከይበፅሖም ከለዉ ከዓ ይባላሸው እዮም። ነዚ ኣማእኪላ ማለት እዩ ከመይ ገይራ ነቲ ተደልዩ ዘሎ ፍርያት ኣፅኒሓ ኣብቲ ናይ ስቶሬጅ ንንውሕ ዝበለ እዋን ተቋፃፂራስ ዝኾነ ሓገዝ ናይ ሰብ ከይገበረት ሓደ ማሽን ናኣዳሊና ሕጂ ትሕዝቶታ ናይ ማሽን ሃርድዌር ፓርት ኣለዋ ሶፍትዌር ፓርት ኣለዋ። ስለዚ ንሕና ሞር ኣብቲ ናይ ሶፍትዌር ፓርት ክቋፃፀር ዝኽእል ዓቕሚ ጌርና ኢና ዲዛይን ጌርና የ ዘለና። ምክንያቱ ካብ ግዜ ናብ ግዜ እቲ ናይ ፍርያት ናይቲ ንሕና ዝሓዝናየ ናብ ዝመፅናዕታዊ ፅሑ ብዛዕባ ባናናን ኮሚደረን እናሒዝና ምክንያቱ እሰን ብቐሊሉ ክባላሸዋ ዝኽእላ ብኩነታት ኣየር ተፀልየን ስለ ዝኾነ ስለዚ ንዕአንቲ ከመይ ጌርካ እቲ ናቱ ናምበሪን ስኢሉ ዝውስኽ ዘሎ ነቲ ክተጉድሎ ትኽእል ተጉድል ዲዛይን ዝኾን ሲስተም እያ ዘላ። ስለዚ እዛ ሲስተም ተፈቲና ከዓ ክሳብ እቲ 35 ፐርሰንት በፂሑ ዝነበረ ናይ ሓደ ፍርያት ብፍላይ ናይ ባናና ሎስት ዝነበረ ጥፍኣት ዝነበረ ናብ ክብ ክተብሎ እያ ክኢላ ናብ 12 ፐርሰንት በቲ ዝገበረቶ ማለት እዩ። ስለዚ እቲ ሽግር ስቴጃት ኣለዎ ማለት ባናና ፍሪ ምስ በለሲ ኣብ ክትመፅእ እንከላ ወላ ኣብቲ ክትበስል እንከላ ወላ ከዓ ክዝርጋሐ እንከላ ፀገማት ኣለዎ። እዚ ከዓ እቲ ሰብ ትራዲሽናል ወይ ስለ ዝኸይድ ዘሎ እዩ ናይ ኩነታት ኣየር ኣብ ግምት ኣየትዎን እዩ። ኩነታት ኣየር ግን እቲ ቀንዲ ማለት እዩ እቲ ነቲ ናይ ዕዳጋ ወላ ክቕይረልና ክእል እዩ ማለት እዩ። ምክንያቱ ሓንቲ ዝተባላሸወት ፍርያት ከምቲ ዝለምስቲ ኳሊቲ ዘለዎ ፕሮዳክት ኣይኮንካን ክሸጥ ኣብቲ ዕዳጋ። ምክንያቱ ፍላክቹዌሽን ናይ ዕዳጋ እውን እዚ ምዝንባዕ ናይ ዕዳጋ እውን የጋጥም ኣሎ ማለት እዩ። ስለዚ ነዚ ኣመት ጌይራያ እዛ ንሓስባ ዘለና እቲ ኢንቫይሮንመንት ናትና ኮንትሮል ክንገብሮ ድሕርኪ ኢልና እቲ ተደልዩ ዘሎ ፍርያት ንንውሕ ዝበለ እዋን ስቶር ኮይኑ ክፀንሐልና ይኽእል እዩ። ስቶር ንድሕር ኮይኑ ከዓ ኣብ ዝደለናየ ዕዳጋ ከዓ ኬድና ክንሸጦ ንኽእል ኢና ማለት እዩ። ሕጂ ነቲ ፉድ ሰኪሪቲ ንባዕሉ ኣብ ሃገር ዘሎ ክረጋግኦ ይኽእል እዩ። ምክንያቱ ከም ንሪኦ ዝኾነ ስቶሬጅ ኤርያ ወይ ከዓ ትራንስፖርቴሽን ሽግር ስለ ዘለዎም በታ ዘላ ዕዳጋ ብሓንሳብ ወላቲ ፕሮዳክት ወላቲ ፍርያት ድሕር መፅ ብሓንሳብ ብመፅእ ብዝሓሰረ ዋጋ ይኸውን ሸውሃ ኣብ ክንረኽቦ ዘይንኽእል ዕዳጋ ከዓ ክንረኽቦ ዘይንኽእል ፍርያት ከዓ ይጋጥመና ሽዑት ናህሪ ናይ ዋጋታት ከዓ የጋጥም ኣሎ። ስለዚ ነዚ ሚኒማይዝ ንምግባር ማለት እዩ እዛ ሓሲብናየ ዘለና ንምግዳል ከምዚ ዓይነት ማሽን ክንተኣታቶ ፈቲና ማለት እዩ። እታ ማሽን ድሕር ርኢናያ ሓደ ወላ በቲ መጠን ፓወር እቲ ሃልክ ኤሌክትሪክ እንድሕር ኢልና ክሳብ 5 ቮልት ጥራያ ክተብለልና ብዙሕ ሃልክ ኤሌክትሪክ የለን ወላ ብሳወር ብሶላር ብሓደ ባትሪ ክትስእ ክትፐርፌክትሊ ክትሰርሕ ዝትኽእል እያ ማለት እዩ። እንድ ኣብቲ ዋጋታት እንድሕር ኢና ከዓ ክሳብ $100 ክትበፅሐልና ትኽእል እያ። $100 ሚነስ 6500 ምስቲ ዝኸስርዎ ዘለዉ ኣዋዳዲርካስ ናይ 80 ምድርን ፍልል ኣለዎ ማለት እዩ። ሕጂ መጀመርታ እንታይ እያ ትገብር ኣከባባዊ ዝኾነ ቴምፕሬቸር ሂሚዲቲ ትዕቅነልና ዓቂና ሽዑኡ ነቲ ቀንዲ ተቋፃፀረ ኣካል ኤስፒ ሰርቲቲ ኢና ተጠቂምና ምክንያቱ ሕሱር እዩ ወላ ከዓ ነዚ ንብሎ ዘለና ቴክኖሎጂ ከዓ ሓጋዚ ስለ ዝኾነ ንዑ ትሕልፈሉ።

0: እንሱ እንታይ ቅድሚኡ ዲፋይንድ ዝኾነ ኣብ ኮድናትና ማለት እቲ ፐርፌክት ወይ ከዓ ኣይዳል ዝኾነ እቲ ምቹእ ባይታ ናይ ሓንቲ ባናና ክትኮን ትኽእል እያ፣ ኮሚደሮ ክትኮን ትኽእል እያ፣ ዝኾነ ዝባላሸው ነገራት ናታ ንነዊሕ እዋን ተዓቂባ ክትፀንሐሉ ትኽእል ቴምፕሬቸር ወይ ከዓ እዚ ሂሚዲቲ ናታ ተፀንዐ መፅናዕታዊ ፅሑፍ ማለት እዩ። ብኡ ጌርና ዲፋይን ብኡ ጌርና ኢና ሰሪሕናዮ። ስለዚ ንነዊሕ ዝበለ ክሳብ 5 ሰሙን ክፀንሕ ትኽእል እያ ማለት እዩ። ከምቲ ዘለዎ ከይጎደለት ክትፀንሐሉ ትኽእል ባይታ ስለ ዝኾነ ስለዚ እንድሕር እዚ ኣፅኒ ኣንቢብክዮ ዘለኺ ኩነታት ኣየር ወይ ከዓ ሂሚዲቲ ምስቲ ናይቲ ተዋሂብዋ ዘሎ ነታ ዲቫይስ ሓደ እንድሕር ኮይኑ እንድሕር ልዕሊ ዩ ኮይኑ ፋን ቀልጢፋ ክትውላዕ ኣለዋ ማለት እዩ። ሰብ ከይሓገዛ ፋን ትውልዕ ታ ዲቫይስ ማለት እዩ። እንድሕር እቲ ደልያቶ ዘላ ኮንዲሽን ክሳዕ ዝረጋጋእ ምስ ተረጋግአ ከዓ እቲ ፋን ባዕላ ተጥፍኦ ማለት እዩ። ከምኡ ጌራ ኣከባባዊ ዝኾነ መጠን ናይ ሙቐትን ናይ ቀልን ትቆፃፀር ማለት እዩ።
1: ስመይ ማክዳያኖስ ዝበሃል። ኣነ ሕጂ ዝሰርሓ ደሎ ከዓ ኣብ መምህር ኣብ ተክሊዛ ዝወዳእ ኩሉ ዓውደ ከዓ ምሕደራን ህዝብን ዋኒነ ካብ ኮሌጅ ዓደቀይሕ ፀባ ክንብል ከለና ከምዚ ንፈልጦ እታ ፀባ ንሰት እያ ጥራያ ንሓስብና ወይ ርጎ ወይ ከዓ ጠስሚ ይኻትብል ፀባ ክትብል ከለና ግን ልዕሊ ነገር ኣሎ። ሪኮታ ዝበሃል ነገር ኣሎ። ሕጂ ኣብምስ ከና ዝራኒየ ሪኮታ ቺዝስ ሙዘሬላ ገለ ዝበሃል እዚ ክትሪኦ ከለካ ስፒሳ ክንበልዕ ጥራይ ኮልና ኢና ንርኢ። ኣብኡ ጥራይ ኮን ትሕፀርቲ ዋላ መዓልታዊ ሂወትካ ንኸን ተበሊዕካዮ እውን ኣገዳስነቱ ኣብ ጥዕናኻስ ላዓሊ ምዃኑ ካ ይርዘአና ማለት እዩ። ብተወሳኺም ውን ነቲ ጥዕና ናይትዮም ህፃውንቲ ከም ንፈልጦ ወላ ድኾን ሓደጋ ተጋጢምካ ፀባስተ ክፅገነልካ ኣካላትካ ገለያቶ ቅድሚኡ ግን ኣይቆዲምካ እንድሕር ፀባን ውፅኢት ፀባ ንድሕር ክሰት ጅምር ነርካስ እቲ ውፅኢቱ ትፍሉጥ እዩ። ወላ ንድኾነ ማህሰይቲ ጋጢምካ ንጥዕናዊ ፀገማትናትካ ካስ ቀልጢፉ ጥማዕብለልካ ክእል እዩ ማለት እዩ። ፀባ ማለት ኩሉ ነገር እዩ። ንስተ ፀባ እዩ ንኣካላትና ኢቨን ከይተረፈስ ንመልክዕና ኹማ ንድቕይረ እዩ። ፀባን ውፅኢት ፀባን ዝሰት ሰብ ድሕልኽ ሰብ ድሕር ኮይኑ ወላ ኣብቲ ወዙ ኢኻ ትሪኦ ፍሉይ ነገር ትሪኤሉ ማለት እዩ። ነዚኢታት እንድሕር ከነመሓየሽ ኮይናኻ እቲ መስርሕ ናይ ፀባን ውፅኢት ፀባን ክመሓየሽ ክፍል ኣለዎ። ቀረብ ናብቲ ህዝብኻ ብዝበዝሐ ብዝሓየለ መጠን ክቐረብ ኣብቲ ዝበዝሐ መጠን ኣብነት ሓደ ሰብሲ ኣብ ገዛስ ተገደደስ ኣብ ሰሙን እታ ስድራ ቤት ፀባስ ኩሉ ሰብ ክሰል ትኽእል ኣሎ። ኣብ ሰሙን እንተዋሓደ እዩ ምስ ዘለና ሕፅረታት ገለ ብዙሕ ነገር ትሪኢኻ ኣብ ወርሒ ኣብ ገለ ምስተሰዓረ ጥራይ ተብል ኢኻ ገለ። ስለዚ ነዚኢታት ክነብልቲ ኮይና ከዓ እቲ ፀባን ውፅኢት ፀባን ከዓ ዓብየ እንዳ ዓብየ ከይዳ ኣሎ ነዚ ኩሉ ጥቕምታት ከም ዘሎ ተረዲና ከዓ ኣስሒና ክሰሓተ

ሽመይ ሄርሜላ ፋኔል ይበሃል። ካብ ሚኒስትሪ ትምህርቲ ከም መምህር ኮይና ኣብ ንዞባ ባረንቱ ኣብ ቤት ትምህርቲ ብሻ ማእከላይን ካልኣይን ደረጃ እዩ። እሺ፣ መጀመርያ ዝሰራሕናዮ ፕሮጀክት ወይ ድማ ዝሰራሕናዮ ስራሕ እንታይ እዩ ነይሩ? ምድላውን ምፅናዕን ባህርያዊ ፕላስቲክ ካብ ቅራፍ በለስ ነይሩ። እዚ ንሰለስተ በበይኖም ፀገማት ንክፈትሕ ተሰሪሑ ተቀዳማይ ፀገም ኮይኑ ዝረኸብናዮ ዓለም ለኻዊ ብዙሕ ጉሓፋት ፕላስቲካዊ ጉሓፋት ፕላስቲክ ኣብ ማይን መሬት ናይሓቀኑ ነዚ ጉለታት እዚ ንምእራም ነራ ተካልአይቲ ፀጋ ቅራፍ በለስ ኣዝዩ ብዙሕ ቅራፍ በለስ እዩ ኣብ ኤርትራ ዝፈሪ። ስለዚ እዚኦም ከዓ ኣብ ጎደናታት ፋሕ እንዳበሉ ኣብ ግዜ ክረምቲ ብዙሕ ጉሓፋት ከምፁ ፀኒሖም ነዚ ንምውጋድ ነራ ሳፅሂቲ ከዓ መንግስቲ ኤርትራ ነቲ ምዝርጋሕ ምድላው ከምኡ ድማ ምጥቃም ናይ ዝተፈላለዩ ፕላስቲካት ኬሚካላዊ ፕላስቲካት ደው ናይ ምባል ኣዋጅ ኣውጁ ነይሩ። ነዞም ኩሎም ፀገማት ንምፍታሕ እዩ እሱ ቲ ባዮፕላስቲክ ወይ ድማ ባህርያዊ ፕላስቲክ ተዳልዩ ማለት እዩ። መወዳእታ ታቅኒ ዕላማ ናይቲ ስራሕ ሓደ ዝረአ ወይ ድማ ዝጭበጥ ባህርያዊ ፕላስቲክ ካብ ቅራፍ በለስ ምህናፅ እዩ ነይሩ። ብዝተፈላለየ ዓቐም ብምብዛሕን ብምጉዳልን ዓቂናዮ ነርና እቲ ዝበለፅ ፕላስቲክ ወይ ድማ እቲ ንነዊሕ ክፀንሕ ዝኽእል ፕላስቲካ እቲ ብ20% ናይ ቅራፍ በለስ ኣእቲኻ ዝሰራሕካዮ ፕላስቲክ ኮይኑ ተረኺቡ ማለት እዩ። ሓቃሓሽ ምስቲ ዝነበረ ኬሚካላዊ ፕላስቲክ ብዙሕ ፍልለይ ኣለዎ። እቶም ዝነበሩ ፕላስቲካት ንዝኾነ ነገራት ኢና ክንጥቀመሎም ፀኒሕና። እዚ ግን ዝተወሰነ እዩ ወይ ድማ ንነዊሒ እዋን ኣብ ሩም ቴምፕሬቸር ወይ ድማ ኣብ ገዛውቲ ክፀንሕ ስለደግል ኣብ ገለ ነገራት ውሱን ኣገልግሎት ይህልዎ ማለት እዩ። እቲ ናቱ ጥቕሙ ዝያዳ ስለዝኾነ ግን ነቶም ዝነበሩ ሃሰይቲ ፕላስቲካት በዞም ጠቐምቲ ፕላስቲካት ክንትክኦ ንምባል እዩ ስራሕ ተሰርሑ ማለት እዩ። በለስ ኤርትራ ካብተን ሓንቲ ሃገራት

0: ኣብ ዓለም ደለዋ በለስ ተፈርያ ኤርትራ 18250 ሄክታር ናይ በለስ መሬታት ኣለዋ ተፍረየሉ ማለት እዩ ሕርሻ ባይት ኣለዋ ኤንዲ ካብዚ ከዓ 457,000 ቶን ኣብ ዓመት ናይ በለስ ኣለዋ ማለት እዩ ስለዚ እዚ ክንብል ከለና ኤርትራስ ኣብ ዓመት 457,000 ቶን ዝጓሓፍ ቅራፍ በለስ ኣለዋ ማለት እዩ ስለዚ ነቲ ጓሓፍ ተጓሒፉ ድነበረ ቅራፍ በለሲ ናብ ሓደ ኣዝዩ ጠቃሚ ንከባቢና ካብ ዝተፈላለዩ ብከላ ዘድሕን ፕላስቲክ ንምስራሕ ተባሂሉ እዩ እሱ ተሰርሐ ማለት እዩ ኣፍታ ብእንግሊሽ ሓንቲ ፅሕፍቲ ነራ ወይ ሓንቲ ቃል ነራ ዌስት ኢዝ ኖት ኤ ዌስት ኣንለስ ኢትስ ሚስፕሌስ ዳ ትብል እዚኣ እንታይ ትገልፅ ጓሓፍ ጓሓፍ ኣይኮነን እንታይ ደኣ ኣብዘይ ቦትኡ ዝተቐመጠ ንብረት እዩ ነይሩ ስለዚ እቲ ኣብዘይ ቦትኡ ዝነበረ ቅራፍ በለስ ወይ ድማ ከባቢ ደባላሹ ድነበረስ ናብ ሓደ ከባቢ ዘየባላሹ ኣዝዩ ጠቃሚ ፕላስቲክ ተቐይሩ ማለት እዩ እዛ ስራሕ እዚኣ ዓብያን እንተማዕቢላን ነዚ ኣብ ዓለም ደሎ ኣብ ናትና ሃገር ብዝወሓደ ጀሚርካ ናብዚ ዓብያ ስለትኽእል ኣብ ኤርትራ ደሎ ፀገማትን ከምኡ ድማ ብኡንብኡ ንዝለዓለ ደረጃታት እንዳጉደልናዮ ኣብ ዓለም ደሎ ፕላስቲካዊ ጓሓፋት እንዳጉደልናዮ ንምኻሊ ተሰሪሑ ማለት እዩ
1: ዝኸበርኩም ተኸታተልትና ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ 2026 ኣብ ኣዳራሽ ቁፅሪ 3 ዝነበረ መፅናዕፃዊ ፅሑፋት እንታይ እዩ ዝመስል ኢኹም ክትከታተሉ ፀኒሕኹም ንምክትታልኩም ኣዝና ንመስግን ሰላም

0: ወይዘሮ ህድኣት ጸጋይን ኣቶ በረኸት ሃይለን ወለዲ ናታን በረኸት እዮም። ናታን በረኸት ምስ ኦቲዝም ዝነብር ዕድመ ኩትትና በጺሑ ዘሎ መንእሰይ እዩ። ናታን ብህፃንነቱ ደረት ኣልቦ ዋዒ የንጸባረቐ ከም ዝነበረ ወለዱ ይዝክሩ።
1: መጀመርያ ብዘይ ኣፍልጦ ብዙሕ ከቢድ ኢናሕሊፍና ኣፍልጦ ይነበረን በቃ ከምዚ ዋዕ ጥራይና ንቡ ነርና ይፅይቕ ቆልዑ ትነክስ ንብረት መፃወቲ ድሃብ ክዮ ፋሕፋሕ ብሎ ድሓቢ ዕንጨይቲ ይፃወት ዝኾነ ኣይራዳእን በይኑ ክፃወት ይደሊ ተዛሪብ ክዮ እታ ደሓ ሰባት ተዘይኮይኑ እስ ክድበል ክዮ ኣይገብራን ደሓ ሰባት ጥራይ ክገብር ዘለዎ ድሓር በቃ ካብ ፓላሶ ይነጥር ካብ ልዕሊ ዚንጎ ይነጥር ካብ ልዕሊ ዚንጎ ምስ ነጠረ ኢዶ ተቐዲዱ ነይሩ ሓሙሽተ ጋንሽ ተሰፊዩ እዚ ግን ዋዕ ጥራይ ድብሎ ንከምኡስ ይሃብኮን ድሓር መሊሶ ከዓ ካብ ፓላሶ እንዳሰብ ምስከና ካብ እንዳ ኮርያ ነጢሩ ክልተ እጋሩ ጅማውቲ ተተንኪፉ ዳርጋ ወርሒን ሰለስተ ሰሙንን ደቂሱ ማለት እዩ ንሕዋቱ መስማር ሂቡ መስ ኣሕዋቱ ኮይኑ ኣብ ናይ ኤሌክትሪክ ክእቱ ይፍትን ናይ ምፍታን ኣቕሙ ኣዝዩ ላዓሊ እዩ እንታይ ይገብሮ ኣይፈለጥን እዩ ብዙሕ ከቢድ ኣሕሊፍና ከይፈለጥና ድሓር መጨረሽኡ ግን በቂ እዚ ወደስ ናይ ኣእምሮ ፀገም ገይሩ ኣሎ ኢለ ከይደ ማለት እዩ ማሲ ኣነ ከምኡ ፀገም ዘሎ ናይ በዓል ሳውን ዳውን ሲንድሮም ሲ ከምዚ ብገፆም ዝፍለጡ ጥራይ ድመስለኒ ነይሩ ድሓር ድሕሪ ክንደይ ፃዕሪ ግን ኣብ ሕክምና ኣርእዮ ተራእዩ ናይ ስና ኣእምሮ ድሕሪ ብዙሕ ፃዕሪ ግን እሱ ናይ ኣእምሮ ከምዘይኮነ ምስኡ ተፈጥረ ስንክልና ምዃኑ ተፈሊጡ ማለት እዩ።

0: ወይዘሮ ለምለም መንገሻውን ምስ ዳውን ሲንድሮም ዝተወልደት ውሉድ ዘላታ ኣደያ ክሳብ ጓል 2 ዓመትን 8 ወርሕን ከም ማንም ህፃን እግሪ ተኸኢላ ታተይበለትን ኣብ ነፍሲ ወከፍ መዓልቲ ዘወፃተን ቃላት ኣብ መዝገብ እናስፈረት ምዕባሊኣ እናተኸታተለት ካብቲ ትነብረሉ ዝነበረት ከተማ ባረንቱ ናብ ኣስመራ መፅያ መዓልታዊ ንቡር ንጥፈታታ ተካይድ ነይራ። ጓል 5 ዓመት ምስ ኣኸለት ብሓገዝ ምኽሪሰብ ሞያ ናብ ቅድሚ ትምህርቲ ኣእተወታ። ኣብቲ ፈለማ ካብ ወለዳ ምፍላይ ምስ ሓድሽ ከባቢ ምልምማድ ከቢድዋ ከም ዝነበረ ብዙሕ ፃዕሪ እውን ከም ዝሕለፉ ትዝክር። ወይዘሮ ለምለም ማሕበር ዝወሰዶ ነዞም ዜጋታት ብዝሊት ናይ ምስልጣን ተበግሶ ኣዝያ ተድንቕ። ብዝያዳ ግን ኣብ መጻኢ ህይወቶም ክረብሕሉ ዝኽእሉ ንምዕባለ ኣእምሮኦም ሓጋዚ ዝኾነ ዝተፈላለየ ስልጠናታት ተዝወሃቦም ዝያዳ ኣድማዒ ምዃነ ዝብል ርእይቶዩ ዘለዋ። ወለዲ ከምዚ ዓይነት ስንክልና ዘለዎም ቆልዑ ብዛዕባ ክኽተልዎ ዘለዎም ቀኑ ኣገባብ ድማ ከምዝትገለጽ
1: ጓለይ ከምዚ ዓይነት ስንክልና ከም ዘለዋ ጓል ዓመት ንከል

0: ተሓሊጠ ቅድሚኢ ግን ዝኾነ ማለት ካብ ተመኩሮካ ካብቲዮም ቀዳሞት ደቅካ እንዲካ ትሪዮ ካብኦም ዝሕሊላት እኒ መጀመርታ ፅቡቅ እያ ትምዕባለታት ነይሩ ማለት እዩ። ካብ 6 ወርሒ ገለ ትገብር ፅቡቅ እዩ ነይሩ ትምዕባለታት። ብድሕሪኡ ግን ድሕሪ 6 ወርሒ እቲ ክትንቀሳቀሶ ገለገለ ትጅምር ዝነበረት ንድሕሪት ተመሊሱ ማለት እዩ። እንታይ ኮፍ ጥራሕ ክትብል ጀሚራ ድሓር ጓል 9 ወርሒ ምስ ኮነት ሓደ ካብ ተመኩሮካ እቲ ኣስናን ደንጊ ምምፃእ ማለት እዩ። እንታይ ኮይኑ እቲ ባባ ማማ ዝብል ዝነበረ ከዓ ተቋሪፁ። ሕጂ ደቀይ ማለሲ ናይ ዝኾነ ኣብ ደቀይ ጥራሕ ዘይኮነስ ኣብ ዝኾነ ካብ 5 ወርሒ ክሳብ 6 ወርሒ ዘሎ እዩ ቆልዓ ባባ ማማ ክብል ዝጅምር። ንሳ ግን ኣብ 7 ወርሓ ድያ 8 ወርሓ ኣቢላ ባባ ባባ ጀሚራ ማለት እዩ። ሕጂ ነዚ ዝሕታለ ዝምስራእኹ ንሕክምና ይወስዳ ንስ ወሰድክዋ ጓሌ ከምዚ ከም ዝኮይናትኒ ድሓር ሽዑ ኒሞንያ ተሓም ቀዳማይ ዓመታስ ኣብ ሆስፒታል ይሕሊፈ እያ ኒሞንያ ምስ ሓመመት ንሆስፒታል ይኣቱ ሞ ሓደ ንእሽተይ ዶክተር ክንዳኹም ዝኸውን እዩ ዝፈልጣ ማለት እዩ። ማማ ጓል ክስታይ ምዃና ትፈልጥ ዶ ኢልና ይፈልጥ ኒ ዝወደይ ገደለዮ እንታይ ተሓሚማ ትብሪ ቶንሲል ኒሞንያ ከ ኢሎም ንገለይል እዮ ማለት ንሓናዊ ፅንሕ ንገለይሉ ሽዑኡ መፅኡ ይነግረኒ። ድሕሪ ሽዑ ድሕሪ ወሪድካ ክትቅበለ ኢኻ ኣምፁ እኒ ኢሎም ካ ይኮነ ናምፅኢኻዮም ዓለም ስብዓልካ ኢኸ ኣርኢኻዮም ማለት እዩ። ስለዚ መርሓባ ኢለ ተቐቢሉ እዮ ብለክ
1: ወላዲት ናታን ዝኾነት ወይዘሮ ሕድኣት ኣቐዲማ ሰኣናፍለጦ ትኽተሎ ዝነበረት ጉጉይ ኣገባብ ኣወጊዳ ስንክልና ውሉዳ ብሓገዝ ሞያውያን ክትብድህ ተበጊሳ። ወላዲኡ ኣቶ በረኸት እውን ልክዕ ከማ ስንክልና ውሉዱ ኣሚን ኢሉ ክቕበልን ንምሕጋዝ እውን ተበግሶ ክወስድን ዝሕለል ጻዕሪ ኣካይዳ። ናብ ቤት ትምህርቲ ሓደ መስከረም ክፅምበር ብዝወሰድዎ ውሳኔ ድማ ትምህርቲ ሓደ ኢሉ ፈሊሙ። ኣብ ቤት ትምህርቲ ሓደ መስከረም ዝተቐበልዎ ምምህራን እውን ይሓመቑን ብቐረባ እናተኸታተሉ ልክዕ ከም መዘንኦም ኣቕሪቦም ሓልዮትን ፍቕርን ደገፍን ኣርኣይዎ። ወላዲቱ ወይዘሮ ህድኣት ስለቲ ዘርኣይዎ ተገዳስነትን ሓልዮትን ፍቕርን ኣዝያ ተመስግኖ ንሳ እውን ናብ ቤታ ዝግባእ ክትትል እናገበረት ናብ ዝሓሸ ናይ ምብሃል መድረኽ ከም ዝበፅሕተ ትገልጽ። ክፈልጦ እትደልዮ ደጋጊማ እናኣረድአት ድሌታቱ ብዝግባእ ፈሊጡ ብኣገባብ ክሓትት ክኽእል ብሜላ እናመሃረት ምስ ውሉዳ ኣብ ፅቡቕ ናይ ምብሃልን ምርድዳእን መድረኽ በፂሓ።
2: መጀመርያ ክሓብኦ የብሎምን ናፅነት ክህቦም ኣሎ ኣብ ዝኾነ ክሕወስ ኣለዎም ጠቕጠ ፈጥርሎም የብሎምን ኣብ ዝኾነ ናይ ፋሚሊ መደብዲ ኣብ ዝኾነ መደባዲ ሒዞሞም ክወፁስ ኣለዎም ከዘናግዕዎም ስ ኣለዎም ድሕሪ ፀቕ ተፈጢር ኩሎም እንዳደኸሙ እዮም ዝኸዱ እንዳደኸሙ ዋላ ንግዜ ኣደገ ወፂኦም ሲ ትሑታት ኮይኑ ነፍሶም ዝስምዖ ብፍላይ ኣብዛ ትራፕ ምስኣተዉ ሕጂ ትሪኦም ኣብዚ ሳዕሲዒት ምስኣተዉ በቃ ምሽ ሕጉሳት በቃ ልዕሊኦም ስለ ሓደ የለን ሓቆም እዮም ከዓ የለን ሓደ ልዕሊኦም።
1: መንእሰይ ናታን ኣብዚ እዋን እዚ ምስታ ኣብ ፌስቲቫል ኤክስፖ ምርኢት ተልሂት 9 ብሄራትና ዘቕረበት ጉጅለ ብምዃን ናይ ተልሂት ስልጠና ይቐስም ኣሎ። ወላዲቱ ኣብቲ ፈለማ ናብዚ ስልጠና ክኣቱን ከሎ ዝነበረ ህሞት ክትዝክር ከላ ምዚ ሎሚ ዘለዎ ደረጃ ኣዝዩ ፍልሊ ከም ዘለዎ ያ እትገልጽ። ኣብ ቤቱ ድሌት ይኹን ባህጊ ናይ ሳዕስዒት ኣይነበሮን ከተምፅኦን ከላ እውን ብባእሲ ከም ዝተፈላለዩ ትዝክር። ሎሚ ግን ካብቶም ብፅቡቕ መሊኾሞ ዘለዉ ህፃናት ኮይኑስ ፅቡቕ ምንቅስቓሳት እውን የርኢ ኣሎ። ወላዲ ናታን ኣበርክቶ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ርድኢቱ ኣብዚ ስንክልና ንኽዓቢ ብዝግባእ ውሉዱ ክከናኸንን ክርዳእን ክኽእል ልዑል ከም ዝኾነ ይገልጽ።
3: ኣብዚ ሕጂ ዳርጋ ንሕና ኣብቲ ማሕበር ካብ ናእቱ ጀሚሩ ዘሎቲ ኣበርክቶ ኣባናን ኢና ሕጂ ንሪኦ ንባዕለቲ ኣፍልጦ ብዛዕባ ናይቲ ስንክልና እቲ ኣፍልጦ ዝሃቡና በቲ ዝቡኻ ፀዊዖም ጎስጓስ ይኹን ዋላ በቲ ኣብ ኣኼባ ተብሎ ዋላ እቲ ዝገብርሎም ዘሎ ኣብ ሰዓት እዚ ዋላ ንባዕላ እዛ ቴራፒ እዛ ሳዕስዒት ገለ ኢሎም ክሳይ ዘበልዎሲ ኣብቲ ባህር ናይ ወድና ና ንመፅእ ሕጂ ማዕረ ኩሉ ጭዋራቱ ከይተረፈ ዝቐዝቦ ነይሩ ካብ ምንታይ ቆንዝቦ ሕጂ ኣይትፈልጦን ሃሳ እግሩ ንእሸ ከለካ ተንቀሳቀሱ ጉየ ገለ ትብሎ ንሽ ምጉያ ይፈቱ ግን ብርከ ይሕምኒ እግረ ይሕምኒ ገለ ብዙሕ ነገራት ክሳይ ዝገብረካ ነይሩ ማለት እዩ። ኣብ ሰዓት እዚ ግን ኣብቲ እቲ መፍትታሕ ነፍሲ ርኢናዮ ማለት እዩ እቲ ኣብዚ መጀመረ እዚ ናይ ምንቅስቓስ ሳዕስዒት ኢሎም ዝሰበሉሎም

0: ድሕር ትተሓዛ ባዕሉ በዓልካ ሓሳይ ካል ዓብቲ ናቶም ሙድኣትዮም እዮም ክሳይ ዝገብርዎም ሕጂ እቲ ዝህብዎም ንሳቶም ምስቲ ቆልዑ ዘለዎም ቅርበት ንኦም እንታይ ገብሮም ኣሎ ሕጂ ሞራል ህቦም ማለት እዩ ትውላና ንባዕልታ መጀመርያ መዓልትስ ኣይፈቱን እዩ ኣብ ዝኾነ ወላ ውራይ ሃሊናስ ኣያትወልካ እኒ ኣብቲ ዳስ ተኸዊሉ እዩ ድውዕል ነይሩ ብየን መልቕና ከይድ ክዳን ምስ ቀየረ ተኸዊሉ እዩ ዝውዕለካ ካብ ገዛ ይወፅእን ነይሩ ሕጂ ከምዚ ምስ ራእናዮ ግን ብዙሕ ነገራት ርኢና ኣሎ ጨወላታ ትፋታታሕ ጀሚሩ ደስ ኢሉዎ ወላ ገዛ ተመሊሱ ሕጂ ስፖርት ከዘውትር ጀሚሩ ባዕሉ ማለት እዩ ብዙሕ ዓይነት ስፖርት ንቀሳቀስ ኣብቲ ገዛ ኣብ ትምህርቱ ንባዕሉ እቲ ኣእምሮ ምስ ተፈትሐ ድልየ ትምህርቲ ነበረን ከም ዝብልኩ ከይ ጥራ ዘጥፍ ዋላት ፔሮ ርሳር ዝኾነ ነገር ኣቢሉ እዩ ዝመፅ ነይሩ ከይድወ ዝመፅ ነይሩ ሃንደ በዘይ ተፀበናዮ ውፅኢታት ኣብ ትምህርቲ ንባዕሉ ድልየት ነቲ ትምህርቲ ንባዕሉስ ብሂግዎ መፅ ዋላ መዚ ምንቅስቓስ ንባዕሉ ሕጂ እቲ ስፖርት ደስ ኢልዎ ጂ ምሰራሕ ኣብትገዝኡ ምስቲ ብዝንቀሳቀሶ በ ብድሌት እንዳጎየ መፅእ ናብ ክሰደካ ተኮይነ ግን ካልእ ነገር ትብለካ ዴካ ክሰማዕ ኣለካ ዋላ ናይ ትምህርቲ ነገር ጎኒ ጎኒ እዚ ከተማላእ ኣለካ ስለ ንብሎ ሕጂ ከይፈተወታ ክገብር ጀሚሩ ልክ ተቐቢልዎስ ወላ ብትምህርቲ እውን ዓብ ለውጢ ካብቲ ፅኢትና ወፃ እዩ ወላ ኣብቲ ቋንቋ ንባዕሉ ሲ ንሕና ደይ ነብሉካ ንበት ተማሂሩ ዘይኮነ ምፅ ወላ እቲ ላንጉጅ ከየምሃርና እዮም ናይ ባዕሉ በ ወላ ኣብቲ ቋንቋስ ተውህቦ ፍሉይ ክስተያት ከርእየና ጀሚሩ ማለት እዩ እዚ ሕጂ ዋ እቲ ውፅኢት ኣባና እቲ ውፅኢት ናይቲ ንሕና ከዓ ተረዲእናሉስ ናብቲ ነገራት እስከ በዚ ከዓ ንክዶ ንዝኾነ ነገር ዝበለና ሕጂ ኣይናኣብየና ወላ ንሱ ዘይቅበሎ ነገር ባዕልና ኣረዲእና ንወስዶ ሞ እንዳፈትዎ ይኸይድ
1: መጀመርያ ኮ ብዙሕ ይክሉን ነረ ዳሕራይ ግን ስለ ዝመረና ነገር መምርክ ሓሳይ ከዓ ካብኡ እንዳሱ ዝበለና ንና በቶም ተምሃሩ ከዓ ድምህሩና ነበሩ ብምካ ብጣዕሚ ፅቡቅ ሓገዝ ገርና ካብ ዝላዕለ ከዓ ክንበፅሕ በፂሕና ኢና ከዓ ብሕጂ እውን ፅቡቅ ክንቅፅል ከዓ ተስፋ ንገብር ንሱ ድመረና ብጣዕሚ ፅቡቅ ካብተን ተንተሊትካ ኩለና ንምሃር 9 ብሄራት ካበንካ 4 ብሄራት ይኽእል ዝያዳ ብሌን ሳሆ ኩናማ ቢዳዊት
2: ሕጂ ምስ ከምዚኦም ቆልዑ ዝነብሩ ስድራ ቤት ንደቆም ክዓፅዎም እዩ ዘይብሎም ማለት እዩ ናብ ዝኾነ ክወፁ እንከለዉ ምስኦም ክወፁ ክኽእሉ ኣለዎም ኣነ ሕጂ ስራሕ ወፍርእየ ጓለይ ንስራሕ ሒዘያ ኸይድ ክበፅሕ እንድሕር ኮይነ ሒዘያ ይኸይድ ኣይገድፋኒ ምሽ እዛ ቦርሳና ሒዝና ንስራሕ ንኸይድ ልክዕ ከም ኣሳ ከዓ በዚኣ ቦርሳይ በዚኣ ኢደይ ሒዘየ ዝኸይድ ሕጂ ኣነ ንዕኦም ክብሎም ዝዘ ማለት ሰ ካብ ኣይንላዕሉ እውን ኣለዉ ኣነ ልዕሊኦም ፈሊጠ ወይ ገለገለ ኮይነ ዘይኮንኩስ ደቀንስ ክገድፉ የብሎም ከውፅእዎም ኣለዎም ከምህርዎም ኣለዎም ወላእቲ ናይ ትምህርቲ ገለ ተዘይተኸኣለ ከዓ የዛውርዎም ምዝዋ ብጣዕሚ እዮም ዝፈትዎ ክተውፅኦም ክትክእል ኣለካ ክተርእዮም ክትክእል ኣለካ ቦታታት ክተላልዮም ኣለካ ኩሉ ነገር ክፈልጡ ክኽእሉ ኣለዎም ማለት እዩ ሕጂ ንኣብነት ውፅእ ኢሎምስ ብገለስ ክወፁካ ክእሉ እዮም ወፂኦምስ ክምልስልካ ክኽእል ኣለዉ ሕጂ ንኣብነት ዋም ሓቲትክዮም ኣበይ ገዛኸ ኣበይ ቤት ትምህርቲኺ ኢልክ ክትሓትዮም ከለኸስ ክምልስልክ ክኽእሉ ኣለዎም ሕጂ ንኣብነት ሓንቲ መዓልቲ ጓለይ ስደንጎያ ንትምህርቲ ክትከይድ ደልያ ደንጎያስ ማማ ደንጊ ክኒኢላት ንገዲፋት ንወፅያ ብጣዕሚ ከዓ ቁልጥፋት እዮም ከምዝውፅእ ክብሉካ ከለዉ ማለት እዩ ወፅያ ከይዳ ኣበይ ፀኒሓትን ሴማፎሮ ኣብ ባርዳኦስታ ማለት እዩ ኣነ ሰንቢደ እንዳጎ ቆልዓ በዚኣ ሓሊፋ ከምዚኣ ዝኣምሰለት ገለ ብሎም እዎ ከይዳ እብሉኒ ዋመናስ ግርዋ ፅርግያ ባዕላ ጠጠው እንዳበለት ትሰግረን ከምታ ኣነ ዘስግራ ወይ ኣቦኣ ዘስግራ ማለት እዩ ድሓር ንሓደ ኣብታ ሴማፎሮ ንሓደ ወዲ ኣስግረኒ ኢላቶ መካይን ምስ በዝሓ ኣስግረ ናበይኺ ዳህላክ እንታይ ክትገብር ክምሃር ገዛኸኸ ደንደን ኢላቶ ሕጂ ድሓረይ ሓራይ ኢሉ ሒዝዋ እንዳኸደት ሓንቲ ጓል ትረኽባ ኣነ ክመላኣልካ ናበይኺ ዛ ሓፍተ ኢላታስ ክመሃር እየ ዳህላክ ክምሃር ኢላታ ማለት እዩ ሽዑ ኣብኣ ኣርኪበያ ግን ናይ ብሓቂ ፅቡቅ ሜርክያ ኩሉ ትፈልጥ ገዛኣ ትፈልጥ ቤት ትምህርታ ትፈልጥ ንመጀመርታ ግዜ ግን ሸዓኣ በሊቋትና ኸይዳ ማለት እዩ ምክንያቱ ደንጌያ እታ ትምህርቲ ስለትደልያ ንሳ ኣብኡ የድምዑ ኣየድምዑ ብዘየገድስ ይደልይዋ እዮም እታ ትምህርቲ ማለት እዩ ከዳስ ከምዚ ኢሎምሲ ክምልሱ ክኽእሉ እውን ኣለዎም ካብቲ ዘሐጉሰካ ነገር ማለት እዩ

0: ኣእምሮኣዊ ወይ ምዕባላኣዊ ስንክልና ክበሃል እንከሎ ሓፈሻዊ መግለፅን ኮይኑ ናይ ኣእምሮ ወይ ናይ ምዕባለ ስንክልና ዝገልፅ እዩ። ናይ ኣእምሮ ክበሃል እንከሎ ነቲ ክእለት ምሕሳብ ምስውዓል ምግንዛብ ዝገልፅ ክኸውን እንከሎ፣ ምዕባላኣዊ ክበሃል ከሎ ድማ መብዛሕትኡ ግዜ ምስ ኣካላዊ ኮይኑ ግን ከዓ ነቲ ኣእምሮኣዊ ምዕባለ ተግባራት ዝገልፅ እዩ። ክሳብ ሎሚ ኣብ ሃገርና ኣብ ኦቲዝም ማለት ኣብ ማሕበራዊ ዝምድና ምብህሃል ብተደጋጋሚ ብዘርእይዎ ባህርያት ከም ኣካላዊ ማሰይቲ ምውራድ፣ ዝሕንበብ ነገራት ዝያዳ ምፍታው፣ ቀዊልካ ምጥማት ዝልለም፣ ብሰንኪ ኣብ ጆር ዝፍጠር ለውጥታት ዝፍጠር ኣካላዊ ሓልክታት ዝገድፍ ብኣካላዊ መስሌክ ተለልዮ እትኽእል ዳውን ሲንድሮም፣ ጉድለት ክእለት ሚዛን ምሕላውን ኣብ ምንቅስቓስን ፀገማት ዝረኣየሉ ሰረብራላዊ መልመስቲ ፍራጃይል ኤክስ ሲንድሮምን ዝሓሸ ነፀርታን መረዳእታን ተጠርዩ ከም ዘሎ ሞያውያን ይሕብሩ። ካብዞም ምዝ ስንክልና እዚ ዝውለዱ ህፃናት ኣብ መብዛሕትኦም ክእለት ምግንዛብን ምብህሃልን ዝጎደለ ኮይኑ ንረኽቦ። ኣእምሮኣዊ ስንክልና ጠንቂ ምዕባላኣዊ ስንክልና እዩ። ምዕባላኣዊ ስንክልና ግዳ ናይ ግድን ኣይኮነን ኣእምሮኣዊ ስንክልና ዘምፅእ።
1: ብዙሕ ግዜ ዝረአ ኣብ ኩነታትና እንታይ እዩ? ንኣብነት ምድንጓይ እዩ። ምድንጓይ ናይ ዘረባ፣ ምድንጓይ ናይ ምንቅስቓስ፣ ምድንጓይ ናይ ኣካላዊ ዕቤት ክረአ ከሎ ወለዲ መጀመርያ ነቲ ኩነታት ናብ ነብሶም ክወርድ ስለ ዘይደልይዎ ቀዳመይቲ ዝገብርዋ ክሕደት እያ። ትክሕዶ ነቲ ኩነታት ዘረባ ተደንጊዩ ሓደ ቆልዓ ዓሌትና ከምዚ እንዲኦም ደንጎይቲ ኢና ገለ እናተባህለ ነቲ ምትእትታዊ ዘደንጉዩ ተግባራት ይግበር ማለት እዩ። ኣብነት እግሪ ምትካልሲ ክሳብ 18 ዋር ሓደ ቆልዓ እግሪ ንድሕዘይተኺሉ ኣብ ግምት ክነእትዎ ይግባአና። ዘረባ እውን ከምኡ ልዕሊ 2 ዓመት ክዛረብ እንተ ደይክኢሉ ሕቶ ክኾነና ኣለዎ። ግን እቲ ወላዲ እንታይ እዩ ዝገብር? ብዙሕ ግዜ ምክንያታት ትፈጥረሉ ነቲ ኩነታት ብሓጉኡ ከምዚ ነይሩ፣ ዓባይ ከምዚ ነይራ፣ ሓዊ ከምዚ ነይሩ ገለ እንዳተባህለ ምክንያታት ትፈጥረሉ ሞ ነቲ ዝግበር ሓገዛት የዳናጉዮ ማለት እዩ። ስለዚ ኣብ ቆልዑ ዝረአ ብመንፅር መዘንኦም ዝግበር ለውጥታ ምስ መዘንኦም ብምንፅፃር እቲ ምዕባሊኦም ኣብ ኩሉ ኣብ ኣካላዊ ክኸውን ክእል ኣእምራዊ ክኸውን ክእል ምድንጓያት ኣብ ዝፍፀመሉ ዝረኣየሉ እዋን ቅልጡፍ ሓገዝ እንተ ደኣ ረኪቦም እዮም ኣብቲ ዝቕፅል ሂወቶም እውን ዝሓሸ ውፅኢት ዝርከቦ። እጂ ግን ትቐንዲ ዝረአ ከምዚ ንጠቕሶ ዘለና ነቲ ኩነታት ክትቅበሎ ዘይምኽኣል ስዒቡ ከዓኒ ምክንያታት እናፈጠርካ ምድንጓይ ኣሎ። እቲ ዝኸፍአ ናይ ኦቲዝማዊ ባህርያት ግን ቆልዑት ብዙሕ ግዜ ዓይንና ዓይኒ ይጥሙትን ፀዊዕካዮም ሰምዑካ ዘለዉ ይመስሉን። ሕጂ እንታይ ገብሩ ወለዲ ከምዚ እዋን ሓደ ናይ እዝኒ ፀገም ዘለዎም መሲልዎም ብዙሕ ዕንክሊል ይብሉ እዮም። ኣብ ርእሲኡ እቲ ከምኡ ዝገብርዎ ምግንዛ እዚ ኮነ ኢሎም ዝሕንጉዱ ዘለዉ ስለ ዝመስሎም ኣብ ርእሲኦም ዘየድሊ ጎነፅ ዓመፅ እውን ይወርድ እዩ ማለት እዩ።
0: ነዞም ምስ ኣምስ ወይ ኣእምሮኣውን ምዕባላኣውን ስንክልና ዝነብሩ ዜጋታት ክሓቁፍ ኣብ 2013 ዝተመስረተ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ኤርትራ ኣብ 6ዱሽተዩ ዞባታትን 67 ንኡሳን ዞባታትን ወከልቲ ኣቐሚጡ ኣብ ንጡፍ ኣገልግሎት ይርከብ። በብግዚኡ ንወለዲ እዞም ስንኩላን ነቶም ስንኩላን እውን ባዕሎም ኣብ መዓልታዊ ሂወቶም የገድስ ዝበሎ ስልጠና እናወደበ ኣብ ሕብረተሰብ ዘሎ ጉጉይ ኣባህላታት ንምእራምን እሩም ርድኢት ኣብ ምፍጣርን ዝሕግዝ ሰሚናራት እናወደበ ኣብ ዝተፈላለየ መድረኻት ንጥፈታት እናሰርዐን ይሰርሓሎ። ሓደ ካብኡ ብያታዊ ትሊት ክስልጠኑ ዝተወደበ ተበግሶ እዩ። እዚ ንጥፈታት እዚ ንግዜ መሕለፊ ጥራይ ዘይኮነስ ክፋል ናይቲ ኣእምሮኣውን ኣካላውን ሕክምና እዩ።
2: ቀዳመይቲ ዕላማና ሕብረተሰብ ክልወጥ እዩ። ሕብረተሰብ ክልወጥ ከዓ ግዜ ዘድልየ እዩ። ክትምህሮ፣ ክትጉስጉሶ፣ ክተንቀሖ፣ ዳሓር ከዓ ዝጨበጥ ነገር ክትገብሮ ፀገምና ዋላቶም ወለዲ ሓራ ስለ ዘይኮንና እዩ። ኣነዶ ስንኩል ክወልድ ኣነዶ ኢልና ምስ ነፍስና ክብርናን ስለ ነወዳድሮ ዘለና እዩ። ሕብረተሰብ ከዓ እቲ ስንኩል ዘለዎም እቲ ሕሙም ዘለዎም እቲ ገለል ዘለዎም ኢሉ ኢዱ ስለ ዘመልክተልና ንዕኡ ክትብድህ ተቐዳመይቲ ንሰርዓ ንሕና ጎስጓስ

0: ኣብ ኩለን ዘን ንእሳን ዞባታት ጎስጓስ ነካይድ ኣለና በቂዕና ኣለና ኢልና ናይ መወዳእታ ኳ ንውሰዶ ግን ንዕወት ኣለና ብቁፅሪ ክሪኦ ከለኹ 4,000 ዝነበረ ቁፅርና ናብ 7,141 ደይብሎ ኣብ ውሽጢ ዝክልተ ዓመት ኣባላት። ስለዚ በቲ ሚኒስትሪ ዜና ዝሃበና ዕድል ናይ ሓልዮት ፕሮግራም ናይ ሬድዮ ኣብ ነፍሶ ከፍርሑ ከባቢ ዘለዉ ስድራታት ነዚ ይበፅሖም ኣሎ። እዚ እዚ ዓብ ተራ ተፃዊት እዩ ምስቲ ንሕና እንገብሮ ጎስጓሳት ኣስተምህሮታት ናእሽናእሽቱ ወርክሾባት እንገብሮ ተደማሚሩ ናብዚ ውፅኢት እዚ መፅኡ ቅድሚ ሳልስቲ ኣቢሉ ይኸውን ካብ ግንዳዕ እዮም መፅኦም ኣቦና ደን ሒዞሞስ ካብ ግንዳዕ መፅኦም ናይ ዓመት ቆልዓ እዩ ዳውን ሲንድሮም እዩ ስንክል ንኡቲ ቆልዓ ክልቲኦም ሰብኣይን ሰበይትን ሒዞሞ መፅኦም ሕጂ ዓወትናይ እዚ ብኣጋ ሕክምና ረድኤት ክግበረሉ ትምህርቲ ክወስዱ ነቲ ቆልዓውን ከኣልይዎ ክልቲኦም ሰብኣይን ሰበይትን ከዓ መፅኦም ማለት እዩ። እዚ ሕጂ እቲ ዓብ ውፅኢት እዩ ዝዓበየ ፀገምና እቲ ፀር ኣበዴታት እዩ ዘሎ እቶም ንወልድ ዘለና ማዕረ ነቲ ውላድና ክንድንሪኦ እሳ ወሊዳቶ እንዳበልና እቲ ፀር ናብኣተን ስለዘሸክሞ እዩ እቲ ዘሎ። ስለዚ እዞም ስድራ መፅኦም ክልቲኦም ምስ ፀንሖ ብጣዕሚ ብልበ ተሓጒሰ ውፅኢት ናይቲ ስራሕና ከዓ በዚ ክልክዖ ይኽእል ማለት እዩ።
1: ዓመት መፀ ብጨንፈር ትምህርቲ ዞባ ማእከል ዝውደብ ድራማ ትልሂት ሙዚቃን መዛሙራትን ዘጠቓልል ኣብ ዝተፈላለየ ዓብተ ትምህርቲ ዝካየድ ወርክሾፕ ኣሎ። ካብዚአን ሓንቲ ኣብ ቤት ትምህርቲ ኣብርሃ ባሕታ ንተምሃሮን መምህራንን ቅድመ ትምህርትን መባእታን ተኻይዱ ነይሩ። ኣብዚ መምህር ትልሂት ስነጥበበኛ ካሕሳይ ገብሪ ህይወት ንያታዊ ሳዕስዒት ብሄራትና ኣገዳስነቶም ኣብ ምዕቃብ ሃገራዊ ክብርታትን መንነትን ባህልን ዘንፀባርቕ መብርሂ ይህብ። ካብዚ ሴሚናር ብምብጋስ ብገለ ቅዱሳት እዚ ስንጠላ እዚ ንስንኩላን ክወሃብ ይኽእል ዶ ዝብል ሕቶ ይቐርብ እሞ ተጥበኛ ካሕሳይ እውን ሳዕስዒት ንኹሉ እዩ ዘጣምር ዝብል ምላሽ ይብሉ። ኣብ ሃገረ ቻይና ንማህደረ ትምህርቲ ኣብ ዝኸደሉ ሓንቲ ናይ ስንኩላን ጉጅለ ንቻይና ወኪላ ኣብ ዓበይቲ ናይ ትልሂት መድረኻት ዝተጎናፀፈቶ ዓወት እውን ከም ተመክሮ ኣቕረቦ። ካብዚ ብምብጋስ ምስ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ከምኡውን ሚኒስትሪ ዕዮ ብምርድዳእ ንኣባላት ናይዚ ማሕበር ዝኾኑ ህፃናት ናይ ትልሂት ስልጠና ክወሃብ ጀሚሩ። ኣብ ዝተፈላለየ መድረኻት ድማ ኣብ ገጾም ደስታን ፍሽኽታን ከይተፈልየ በተን ዝመለኽወን ምንቅስቓሳት ምርኢት ከቕርቡ ጀመሩ። ኣእምሮኣውን ምዕባልኣውን ስንክልና ዘለዎም ህፃናት ትልሂት ክትምህር ዝህልዎ ብድሆ ክብደቱ ንምርድኡ ኣይፀግምን። ብሓፈሽኡ ትልሂት ናይ ኩሉ ህርመታት ክትመልኽ ኣብ ሓደ ረምታ ክትርዕም ንማንም ተምሃራይ ክብደት ኣለዎ። ብዓብኡ ነዞም ህፃናት እዚኦም ሳዕስዒትን ምቅስቓስን ሓደ ካብቲ ኣእምሮኣዊ ሜላታት ፍወሳ እዩ።
2: ብዙሕ ፍልሊ እዩ ዘሎ ሓቂ ዘረባ ምክንያቱ እቲ ፅቡቕ ነገር ክጅምሩ ከለውን ሕጂ ዘለዎን ድሌቶም ሓደ ድሌት ነይርዎሚ ኩላህናነውን ተስፋን ድሌትን ነይረኒ ክበቆ ከም ዝኽእሉ ግን ግዜ ወስድ ኸውን ዝብል እዩ ክንጅምር ከለና እቲ ድሌት ዳ እዩ ነይሮ እምበሪ እቲ ህርመታት ይተሓዋወሶም እዩ ነይሮ እተን ብሄራት ንባዕልን ንኽርድኦም ብመልክዕ እንስሳታት ኢና ንምህሮም ነርና። ንኣብነት ናይ ብዳውየት ናይ ጭሩ ሳዕስዒት ኣሎ እተን ናይ ጭሩ ሳዕስዒት ከምዚ ክትብል ከላ ኣርኣሩብ ትበሃል ኣላ። ስለዚ በተን እንስሳታት ክዝክርዎ ይቐለሎም ንዖም ጥራሕ ዘይኮነ ግን እንተላይኒ ስድራ ቤቶም እቲ ኣቃወማ ኣካላቶም ሕጂ መታን ክስራዕ ኮፍ ክብሉ ከለዉ ዓንዱ ሕቆኦም ከመይ ተፀጊዖም ኮፍ ክብሉ ከም ዘለዎም ክበልዑ ከለዉ ኢዶም ሰዲዶም ክንዲ ከምዚ ኢሎም ዝበልዑ ከምዚ ኢሎም ከለዉ ኢድና ንሰድድ ናብ መኣዲ ሽዑ ከምዚ ጌርካ ደጊፍካ ከይተንጥብ ሽዑ ትበልዕ ሕጂ መን ተሰሪዑ ኣሎ ቅርፂ ኣካላቶም ተሰሪዑ ኣሎ ማለት እዩ። ጠጠው ክብሉ ከለዉ እውን ቁመኖኦም ሓልዮም ጠጠው ክብሉ ከም ዘለዎም። ስለዚ ናይ ማሕበር ናይ ስድራ ቤት ናይ እቲ ቤት ትምህርቲ ዘለናዮ ናይ ኩሉ ምትሕብባር እዩ። ናይ ሕብረተሰብ ዕማም ስለ ዝኾነ ክሕቡኡ ከምዘይብሎም ክነውፅኦም ኣለና ናብ ማሕበር ክነምፅኦም ኣለና ሽዑ ኩሎም ሰዓት ሰዓቲ ወይ ደረፍቲ ክንገብሮም ደሊና ዘይኮነ ከከም ዝንባልኦም እዩ

0: ክብደቱ ብዘይቅልስ ግዳ መጠነቲ ዝግበረሎም ቀጻሊ ጻዕሪ ዘየባትኽ ምክትታል ልዑል ውፅኢት ከመዝግቡ ዝኽእሉ ምዃኖም ክኢላታት እዚ ዓውዲ ይሕብሩ። ብሓፈሹ ማንም ሰብ ከምቲ እተገብረሉ ጻዕርን ወፍርን እትህቦ ደገፍን እዩ ውፅኢታዊ ዝኸውን። ወለዲ እዞም ስንኩላን እምበኣር ካብ ሕብረተሰብ ክመጽእ ዝኽእል ብድሆ ብኣግኡ በዲሆም ንሓገዝ ውሉዶም ተዓጢቖም ተሰሪሖም ከም ሃገር ክመጽእ ትፅቢት ዝግበረሉ ለውጢ ክውን ክኸውን ይኽእል።
1: ሕጂ እቲ ብዓለም ደረጃ ተበፂሒ ዘሎ ንከምዚ ዓይነት ስንክልና ዝኣመሰለ ንሓደ ሰብ ሓደ ኣላይ እንዳገበርካ ተጨባጢ ውፅኢት መፅእ ሕጂ ንሕና ምስ ክህሉ ኩነታትና ዛሚልና እንታይና ንገብር ወለዲ መሰረታዊ ክእለትን ፍልጠትን ነቶም ስንኩላን ወዶም ውሉዶም ከመይ ገይሮም ይኣል ኣብ ክእለት ፅሬት ምንቅስቓስ ክዳን ኣለባብሳ ስነስርዓት ገለ ዝኣመሰሉ ዝተፈላለዩ ክእለታት ኣተኪርና ስልጠና ከም ዝወስ ጌርና እቶም ወለዲ ብዝሓሸ ኣገባብ ንውላዶም ነቲ ባህርያት ተረዲኦም ብዝሓሸ ኣገባብ ንክኣልይዎም ፃዕርታት ነካይድ ማለት እዩ።
0: ስለዚ ኣብ መወዳእታ ድንጋፀ ዝብል ቃል ኣውፂና ዕድል መሃብ ብዝብል ቃል ክንትከኦ ይግባኣና። ፍሉይ ሓገዝ ዘድልዮም ህፃናት ክንሕግዝን ከለና ንዓታቶም ጥራይ ዘይኮነ ነቲ ናይ መላእ ሃገር ሰብኣዊ ሓይልን ክብረትን ኢና እንዕብ ዘለና።

ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 24 ናሓሰ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹም ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስቲ ዜና ፍለም። ኣብ ዞባ ማእከል ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእትታው ክካየድ ፀንሐ ስራሕ ተፃፊፉ። ቤት ትምህርቲ ላሳለክ ከረን ንብሉፃት ተምሃሮን ኣብነታውያን መምሃራንን ወለድን ሸሊማ። ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተክአ ፀዓት ንምስፋሕ ይሰርሕ ኣሎ። መንግስቲ ዴሞክራሲያዊት ሪፐብሊክ ኮንጎን ዕጡቅ ጉጅለ ኤም 23 ስምምዕ ሰላም ንምኽታም መርሓ ጎደና ጀሚሮም። እስራኤል ፀጥታ ሶርያ ንምምሕያሽ ንዝካየድ ፃዕሪ ዝዕንቅፍ ስጉምቲ ትወስድ ከም ዘላ ተገሊጹ። ኣብ ምዕራባዊ ሸነኽ ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ኣብ ኣከባቢ ከቢድ ዕንወት ወሪዱ። ዝርዝር ዜና፣ ኣብ ዞባ ማእከል ስሉጥን ፅፉፍን ኣገልግሎት ንምርግጋፅ ካብ ዝመፅእ ዓመት ዝትግበር ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእትታው ክካየድ ፀንሐ ስራሕ ከም እተፃፈፈ ተገሊጹ።

0: ክሌሪና ዮናታን ዕብዮ ዘዳልዎ ጸብጻብ ኣሎ ያሲን ሳልሕ ካቅርቦ እዩ
1: ኣብ ዞባ ማእከል ኣብ 227 ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእታው ክካየድ ፅንሐ ስራሕ ከም እተፀፈፈ ሓላፊ ጨንፈር ኣታ ውሽጢ ሃገር ኣቶ መኮነን በረኸታ ኣብ ሓቢሮም
2: ከፊላዊ ዝኾነ ናይ ብኮምፒተር ተሓገዘ ግብርን ቀረፂ ኢና ክንእክብ ፀኒሕና ብፍላይ ከዓ ካብ 213 ሒዝና ኤሪታስ 1 ወይ ከዓ ኤሪታስ 1 ብዝበሃል ናይ ስርዓተ ኮምፒተር ተሰኒና ግብርን ቀረፅን ክንእክብ ፀኒሕና እዚ ግን ኣብ መስርሕ ክረአ ከሎ ዚ ኤሪታስ 1 ንኩሉ ዕማማትና ዘጠቃለል ብዙሕ ዘይኮነስ ብዙሕ ሃጓፋት ከም ዘለዎ በቢ ግዜ ብማእኸሎት እውን ብላዕለዎት ሓለፍቲ ገምጋም ክካየደሉ ፀኒሑ። ስለዚ ብዝተካየደሉ መሰረታዊ ገምጋም እዚ ኤሪታስ 1 ዝበሃል ብሓድሽ መልክዕ ንኩሉ ዘጠቃለለ ሙሉእ ኣገልግሎት ክህብ ዝብል ስርዓተ ኣተኣኻኽባ ግብሪ ክትከኣልዎ ስለዝተባሃለ ኣብዘን ዝሓለፋ ዓመታት ምስ ናይ ደገ መሻርክቲ ነዚ ኤሪታስ 2 ዘማዕብሉ ተሻሪክና ክንሰርሕ ፀኒሕና ሕጂ ኣብ መፈፀምቲኡ በፂሑ ኣሎ ማለት እዩ። ኤሪታስቱ ብሓፈሻዊ ንኩሉ ስራሕትና ብዙሕ ከቃልለልና ዝኽእል ቨርሽን ወይ ከዓ ክፋል ናይቲ ታሽሙ ናይቲ ስርዓተ ኮምፒተር ኮይኑ ኣብ 227 ከዓ እዚ ኤሪታስቱ ዝበሃል ከነተኣታተወ ኢና። ብፍላይ ከዓ ኣብቲ ኤሪታስ 1 ዝብለዮ ብዙሕ ዘይተፃፈፈ ዳታ ናይ ከፈልቲ ግብሪ ስለ ዘሎ ከፈልቲ ግብርና ከም ብሓድሽ ምዝገባ ክነካይ ኣብዘን ዝፅዕባ 4 ወርሒ ከም ብሓድሽ ምዝገባ ክነካይድ ዘሎ እዚ ማለት ታይ ማለት እዩ ኩሎም ከፈልቲ ግብሪ ሓድሽ ቲን ወይ ከዓ መለለይ ከፈልቲ ግብሪ ተዋሂብዎም ኣብዚ ሓድሽ ሲስተም ክሰግሩ እዮም።
1: ከፈልቲ ግብሪ ብመሰረት ኣዋጅ ቁፅሪ 62 ህዝባር 1994 ሓቀኛ ኣታዊታቶም ኣፍሊጦም ዝግብኦም ግብሪ ኣብ እዋኑ ክኸፍሉ ከም ዝግባእ ዝጠቐሰ ኣቶ መኮነን ምስ ናይ 215 ብምንፃር ኣብ ቀዳማይ መንፋእ 226 ዝተኣከበ ግብርን ቀረፅን ናይ 35 ሚእታዊት ዕብየት ከም ዘርአየ ገሊጹ። ከፈልቲ ግብሪ ኣብ 3 ደረጃታት ከም ዝኽፈሉ ብምሕባር ደረጃ 1200፣ ደረጃ 18,000፣ ደረጃ 43,000 ከምኡውን 38,000 ኣካሬቲ ከፈልቲ ግብሪ ምዃኖም ብምጥቃስ ካብ ጠቕላላ ቁፅሪ ከፈልቲ ግብሪ እቶም 34,550 ዘይንጡፋት ከም ዝኾኑ ኣነፂሩም።
2: ደረጃ ሀ ዝበሃሉ መዝገብ ሕሳብ ዘቕርቡን ከምኡውን ናይ ሚዛን ሕሳብ ዘቕርቡ ኮይኖም እዚኦም ካብ ጥሪ ስጋዕ መጋቢት ዘሎ ክኸፍሉ ከለዉ ካብዚ ወርሒ ካብዚ ኣዋርሒ ዝንድወፁ ከ ኣብ ነስ ወከፍ ወርሒ 5555 እንዳተወሰኸ መቕፃዕቲ ይስዕበሎም ማለት እዩ። እዚኦም ሕጂ ልክዕ ካብ ጥሪ ስጋዕ መያዝያ ዝኸፍሉ ካብኡ ምዝሓልፍ ግን ብብወርሒ እንዳኸደ እቲ ግብሪ እቲ መቕፃዕቲ ይስላዓሎም ማለት እዩ። ስለዚ እዚኦም ደረጃ ሀ ዝበሃሉ ኮይኖም ዝኸፍልዎ ግብሪ ብዙሕ ብቕፅሮም ከ እዚኦም ውሕዳት ማለት እዮም። ካልእ ብካልኣይ ደረጃ ዝበሃሉ እዚኦም ከዓ ናይ መዝገብ ሚዛን ዘይቅርቡ ወይ ከቅርቡ ዘይግደዱ ናይ መክሰብን ክሳራን ዘቅርቡ ኮይኖም እዚኦም ከዓ ካብ ጥሪ ስጋዕ መጋቢት ኣብ ዘሎ እዋን ግብርን ቀረፅን ዝኸፍሉ ኮይኖም ተመሳሳይ ከዓ ብዙሓት ኣበርክቶኦም ኣብ ግብርን ቀረፅን ግን ኣዝዩ ውሕድ ኮይኖም እዚኦም ከዓ ካብ ጥሪ ስጋዕ ለካቲት ኣብ ዘሎ እዋን ዝኸፍሉ ከፈልቲ ግብሪ እዮም ማለት እዩ። ስለዚ ኣብዚ ምኽፋል ግብሪ ካብቲ ግዜ ገደብ በቲ ኣዋጅ ድቦም ካብቲ ግዜ ገደብ ምስሕላፍ መቕፃዕቲ የስዕብ ማለት እዩ።
1: ግብሪ ዘይምኽፋል ብዓንቀጻት ገበናዊ ሕጊ ቁፅሪ 355፣ 356፣ 362 ናይ ገንዘብን ማእሰርትን መቕፃዕትን ከም ዝኸትል ዝሓብረ ኣቶ መኮነን ደረጃ ሀ ካብ ጥሪ ክሳብ መያዝያ፣ ደረጃ ለ ካብ ጥሪ ክሳብ መጋቢት፣ ደረጃ ሐ ድማ ካብ ጥሪ ክሳብ ለካቲት ኣብ ዘሎ ግዜ ዝግብኦም ግብሪ ከም ዝኸፍሉ ኣፍሊጡም። መስርሕ ምእካብ ግብርን ቀረፅን መሰረት ሕጋጋትን ኣዋጃትን ብቤት ፅሕፈት ኣታ ውሽጢ ሃገር ከም ዝትግበር ንዕኡ ንምስላጥ ድማ ኣብ ዞባ ማእከል 5 ኣብያተ ፅሕፈት ተኸፊቱ ኣብ ንጡፍ ኣገልግሎት ከም ዝርከብ ብተወሳኺ ሓቢሩ። ኣቶ መኮነና መወዳእታ ንኣድማዕነት ትግባረቲ ኣብ 227 ዝተኣታቶ ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ኣብ ምዕባል ዓቕሚ ኣባላት ዘተኮረ ስልጠናታት ክውደብ ምዃኑ ሓቢሩ።
0: ቤት ትምህርቲ ላሳለ ከረን ንብሉፃት ተምሃሮ ከምኡን ንኣብነታውያን መምሃራንን ወለድን ሸሊማ። ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ዞባ ዓንሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ይስዕብ።
3: ምቹእ ሃዋህ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ዝብራይ ከምኡ ውን ውፉይ ብቑዕ ፍቕሪ ስራሕ ሓያል ዲስፕሊንን ዘንፀባርቕ ሓቀኛ ኣብነታዊ መምህር ምሕያል ዝብሉ ተልእኮ ዘለዋ ቤት ትምህርቲ ላሳለ ንዝሓለፈ ብርክት ዝበሉ ዓመታት ኣብ ሃገራዊ መርመራታት ብሉፅ ነጥቢ ክተመዘ

0: ግብ ፀኒሓላ መቐፀልታ ናይዚ ሎም ዓመት እውን ኣብ ሃገራዊ ምርምራታት ብሉፅ ነጥቢ ዘምፅኡ ተምሃሩን ብሉፃት መምህራን ኣተባቢዓ ኣብ ከተማ ከረን እትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ሃገራዊ ምርመራ ሻምናይ ክፍልን ሃገራዊ መልቀቂ ፈተና 12 ክፍልን ብሉፅ ውፅኢት ንዘመዝገቡ 98 ተምሃሮ ከምኡውን ንኣብነታውያን መምህራንን ወለድን ሸሊማ እቶም ትማሊ 23 ናሓሰ ንሽልማት ዝበቕዑ ተምሃሮ 55 ኣብ ሃገራዊ ፈተና ሻምናይ ክፍሊ ልዕሊ 9 ዘምፅኡ 43 ድማ ኣብ ሃገራዊ መልቀቂ ፈተና ማትሪክ ልዕሊ 3 ነጥቢ ዘመዝገቡ ኮይኖም እቶም 11 ሙሉእ 4 ነጥቢ ዝረኸቡ እዮም እቶም ዝተሸለሙ 16 መምህራን 5 ወለድን ኣብቲ ዝተመዝገበ ውፅኢት ልዑል ኣበርክቶ ዝገበሩ ምዃኖም ተሓቢሩ ዳይረክተር ናይታ ቤት ትምህርቲ መምህር ሃብቶም ሃይለ እቲ ናይ ምሽላም መደብ ኣብ ተምሃሮ መምህራን ወለዲ ዝፈጥሮ ዘሎ ድርኺት ኣቕሊልካ ዝርአ ከምዘይኮነ ብምግላፅ በብዓመቱ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ከምዝኾነ ኣብርሑ ኣቦወንበር ኮሚተ ወለዲ ብወገኑ ውህደት ኮሚተ ወለድን መምህራንን ኣዝዩ ኣገዳሲ ምዃኑ ብምሕባር ብዝሓየለ ክድፋኣሉ ኣዘኻኺሩ ሓላፊት ጨንፈር ትምህርቲ ዞባ ዓንስባ መምህር ክፍላይ ዓንደ ሚካኤል ድማ እታ ቤት ትምህርቲ ተመዝግቦ ዘላ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ድርዱል ስለሳዊ ዝምድና ከምዝኾነ ብምግላፅ ንካልኦት ኣብያተ ትምህርቲ ፅቡቅ ኣብነት ከም ዝኾነ ሓቢሩ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ኣካዳምያዊ ዓመት 2025-2026 ኣብ ሃገራዊ ምርመራ ሻምናይ ክፍሊ ካብ ዘሳተፈቶም 218 ተምሃሮ እቶም 214 ማለት 98 ሚታዊት ከምኡውን ኣብ ሃገራዊ መልቀቂ ፈተና ካብ ዝተሳተፉ 134 ተምሃሮ 86 ናይ ዲግሪ 28 ናይ ዲፕሎማ ነጥቢ ብምምፃእ 85 ሚታዊት ከምዝሓለ ሁ ሰናዳታ የነጥር ባህሊ ምሽላም ብሉፅ ውፅኢት ዘምፅኡ ተምሃሮን ኣብነታውያን መምህራን ንተሸለምቲ ብብሉፅነት ክቕፅሉ ዘተባብዕ ንካልኦት ድማ ቅዱስ ቅንእ ዘሕድርን እዩ ምስኣላይ ቴኬኤስፍ ኣልማዝ ዘወሊ ገብርኤለ ካብ ቤት ትምህርቲ ላሳለ
1: ተተካ ፀዓት ኪኖ ዘለቂ ኣገልግሎቱ ኣብ ምግታእ ኣከባብያዊ ብከላ ዝህልዎ ተራር ቀሊል ከም ዘይኮነ ይጥቀስ ነዚ ብምግንዛብ ሚኒስትሪ ፀዓትን ማዕደንን ቀረብን ተጠቃምነቱን ንምስፋሕን ንምምሕያሽን ንሰርሓሎም ብዛዕባ እዚ ወኪል ኤሪና ዮናታን ዕብዮ ዘዳለዎ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርበያ
2: ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካአ ፀዓት ንምስፋሓን ንምምሕያሽን ይሰርሕ ከም ዘሎ ገሊፁ ዳይረክተር ጨንፈር ተተካአ ፀዓት ኣቶ ተስፋይ ገብሪ ሂወት ንያሬና ኣብ ዝሃቡ ሓበሬታ ኣብ ምምሕያሽ ዘቤታዊ ሃልኪ ፀዓት ከምኡውን ምርግጋፅ ብቕዓት ንዘቤታዊ መዓላ ዘገልግል መሳርሒታት ክነጥፉ ምፅንሖም ብምጥቃስ ነቶም ኣብ ምምሕያሽ መጎጎ ኣድሓነት ምድጃን ፈርኔሎን ዝነጥፉ ሞያዊ ምኽርን ስልጠናን ከም ዝውደብ ኣፍሊጡ ብመንገዲ ሚኒስትር ሕርሻ ናብ ህዝቢ ትዝርጋሕ ዘላ መጎጎ ኣድሓነት ኣብ 2000 ዓመተ ምህረት ዝተበገሰት ብኣብነት እትጥቀስ ዘቤታዊ ንብረት ምዃና ዝገለፀ ኣቶ ተስፋይ ናብ መላእ ሃገር ንምዝርግሓ ብዝተዋህበ ናይ ኣሰልጠንቲ ስልጠና ቁፅር ተጠቀምቲ ስድራ ቤታት ናብ ኣስታት 200,000 በፂሑ ከም ዘሎ ሓቢሩ ኣብ ሃገርና ዝርከብ ፀጋታት ተተክአ ፀዓት ፀሓያዊ ንፋሳዊ ረስናውን ሓምላይ ሃይድሮጅንን ከም ዘጠቓልል ብምጥቃስ ድማ ፀሓያዊ ፀዓት ኣብ ዘቤታዊ ሕርሻውን ካልእን መዳያት ብሰፊሑ ይተኣታቶ ከም ዘሎን ዝምስገን ውፅኢት ከም እተረኽቦን ገሊፁ ዛጊት ዝተዋደደ ዓበይቲ ምንጭታት ፀሓያዊ ፀዓት ኣመልኪቱ ኣብ ዝሃቡ ሓበሬታ 34 ሜጋዋት ኣብ ደቀ ምሓረ 2 ሜጋዋት ኣብ ከባቢ ኣስመራ 2.25 ሜጋዋት ድማ ኣብ ዓረዛን ማይድማን ከም ዘጠቓልል ኣነፂሩ እቲ ጨንፈር ሞያዊ ዓቕሚ ንምዕባይ ብግብርን ክልሲ ሓሳብን ዝተሰነየ ስልጠናታት ብናይ ዜጋታትን ወፃእተኛታትን ክኢላታት ክውደብ ምፅንሑን ብዝለዓለ ከም ዝድፋኣሉን ተወሳኺ ሓቢሩ ኣብ መወዳእታ ኣቶ ተስፋይ ስድራ ቤታት ኣብ ኣጠቓቕማ ፀሓያዊ ፀዓት ኣፍልጦን ብምዕባይ ዘይውሑስ ኣጠቓቕማን ሳዕቤናቱን ከወግዳ ብምዝኽኻር ፀሓያዊ ፀዓት ክዋደድ ከሎ ብክኢላ ክኸውንን ነብሱ ዝኽኣለ መከላኸሊ በርቂ ክግበረሉን ተላብዩ
1: ኣባላት ማሕበር ወሃብቲ ኣገልግሎት ቱሪዝም ኤርትራ ካብ 17 ክሳብ 22 ናሓሰ ኣብ ከባቢ ቤተ ገርግስ ወፈራታት ምዕቃብ ማይን ሓመድን ኣሰላሲሎም ኣብዚ መደብ መዓልታዊ ካብ ኩለን ትካላት ወሃብቲ ኣገልግሎት ዝተዋፅኡ 50 ሰባት እናወፈሩ ዘዕግብ ስራሕ ከም ዝዓመሙ እቲ ዝተረኸበ ሓበሬታ ኣፍሊጡ ኣቦ ወንበር ማሕበር ኣቶ ሰሎሞን ግርማይ ንኤሪና ብዝሃቦ ሓበሬታ ቀንዲ ዕላማ ናይቲ መደብ ነቲ ካብ 2021 ዝተባጋገሰ መደባት ሓምላይ ወፍሪ ንምዕዋት ምዃኑ ኣረጋጊፁ ኣብዝሓለፈ ዓመት ኣብ ከባቢ ማይ ድምነት ብዘካየድዎ ወፈራታት ኣስታት 8 ሄክታር ቅናታዊ ዛላታት ከም እተሰርሐን በርከተ ዝበለ ፈልስታት ከም እተተኽለን ብምግላፅ ልዕሊ 95 ሚታዊት ካብቲ ፈልስታት ከም ዝፀደቐ ሓቢሩ ኣዋህቲ ናይቲ ወፈራ ብወገኖም ኣባላት ማሕበር ዘርእይዎ ዘለዉ ልዑል ናይ ስራሕ ተበግሶ ነቲ ከም ባህሊ እናሰረፀ ዝቕፅል ዘሎ ዓያይነት ዘጉልሕ ምዃኑ ገሊፆም

ዘስዕብ ዜና ሃገራት ወፃኢ ክቡራትን ክቡራንን ተኸታተልትና ንምክተልኩም ደጊመ ብክብሪ ዓደም ኣብ ዜናታት ወፃኢ መንግስቲ ዴሞክራሲያዊት ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም23ን ስምምዕ ሰላም ንምኽታም ዘኽእል መርሓ ጎደና ጀሚሮም እቲ ዲፕሎማሳዊ ተበግሶ ወከልቲ ክልቲኦም ኣብ ስዊዘርላንድ ከካየድዎ ኣብ ዝቐነዩ ዝርርቢ ተበፂሑ ክልቲኦም ወገናት ከም ኣካልቲ ዝበፅሕዎ መረድዳእ ምቁራፅ ተኽሲ ክገብሩ ምዃኖም ኣፍሊጦም ኣለው መንግስቲ ዴሞክራሲያዊት ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም23ን ኣብ መወዳእታ 2025 ኣብ ቀጠር ዝኸተሞ ተኽሲ ናይ ምቁራፅ ስምምዕ ኣብ ተግባር ከይወዓለ ከም እተጣሕሰ ፀብፀባት የረዱ ኣብቲ ሃገር ንምቕርሐ ፀጋታት ዝጠልብ ዕጥቃዊ ቃልሲ ዘካየዱ ልዕሊ 100 ጉጅለታት ስለ ዘለዉ ምስ ዕጡቅ ጉጅለ ኤም23 ተጀሚሩ ዘሎ ዲፕሎማሳዊ ተበግሶ ንበይኑ ኣኻሊ ክኸውን ከም ዘይክእል ይእመት ኣብ ሰሜናዊ ክፋል ኮንጎ ብዝካየድ ዘሎ ዕጥቃዊ ግጭታትን መጥቃዕትታትን ኣሸሓት ሰባት ከም እተቐትሉን ልዕሊ 8 ሚልዮን ከም እተመዛበሉን ይጥቀስ ብሰንኪቲ ፀጥታዊ ቅልውላው ህዝቢ ብባህርያዊ ፀጋታት ሃብታም ዝኾነት ሃገር ተጠቃሚ ፀጋታቱ ክኸውን ከም ዘይከኣለ ይሕበር ፀጥታ ንምሓስ ኣብቲ ሃገር ተዋፊሩ ዝርከብ ኣስታት 15,000 ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዛጌት ዝጥቀስ ኣበርክቶ ከም ዘይገበረ ይግለፅ እስራኤል ፀጥታዊ ኩነታት ሶርያ ንምምሕያሽ ንዝካየድ ዘሎ ፃዕሪ ዝዕንቅፍ ወታደራዊ ስጉምቲ ትወስድ ከም ዘላ ተገሊጹ እዚ ዝተሓበረ እስራኤል ትማሊ 23 ነሓሰ ኣብ ደቡባዊ ሸነኽቲ ሃገር ተወሳኺ መጥቃዕቲ ኣየር ከም ዘካየደት ድሕሪ ምቀልሕ እዩ በቲ ደብዳብ ዓሰርታት ከም ዝቆሰሉ ዝገለፀ መንግስቲ ሶርያ እቲ ስጉምቲ ፀጥታ ሃገሩ ንምዝራግ ከም እተወስደ ከሲስሎም ይኹን እምበር እስራኤል እቲ ደብዳብ ኣብ ልዕሊ ሰራዊታ መጥቃዕቲ ከካይዱ ንዝወጠኑ ሚሊሻታት ዕላማ ዝገበረ ምንባሩ ፍሊጣ ድሕርዚ ናይ ትማሊ መጥቃዕቲ ሶርያን እስራኤልን ወጥሪ ንምህዳእ ብመንጎኘት ኣሜሪካ ዝርርብ ከም ዘካየዳ ይቃልሓሎም እስራኤል ብ18 ነሓሰ ኣብ ሰሜናዊ ምዕራብ ሶርያ ኣብ ዝርከብ መደበር ሓይሊ ኣየር ደብዳብ ነፈርቲ ምክያዳ ዝፍለጥ ኮይኑ እቲ ስጉምቲ ካብ ሓይሊ ወገናት ኩነነ ክመፁ ፀኒሐሎም እዚ ኣብ ሶርያ ዝካየድ ዘሎ መጥቃዕትታት ዓቕሚ ምክልኻል እታ ሃገር ብምድኻም ናይ ምስፍሕፋሕ ኣጀንዳኣ ንምስማር ምዃን እዮም ተንተንቲ ፖለቲካ ዝጠቕሱም ኣብ 1967 ልእላዊ ግዝኣት ሶርያ ንዝኾነ ሮራታት ጎላን ብውግእ ዝሓዘት እስራኤል ኣብቲ ሃገር ወታደራዊ ህላውያ ተስፍሕ ከም ዘላ ይግለጽ ኣብ ምዕራባዊ ሸነኽ ሕቡራት መንግስታት ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ኣብ ኣከባቢ ከቢድ ዕንወት ከመዘውረደ ተቓሊሑ በቲ ክትርዋዒ ዝጠንቁ ባርዕ ዛጊት ኣስታት 11,000 ሄክታር ጫካ ከም እተሃሞኸ ዝገለጹ ፀብጻባት ገና ኣብ ትሕቲ ቁፅፅር ከምዘይወዓለ ረድዮም ክፍለ ሃገር ኔቫዳ ዝሕልፊ ካልኦት ከባቢታት ተሃስያ ከም ዘላ ዝጠቐሰ መንግስቲ ኣሜሪካ ኣብቲ ከባቢ ልዕሊ 90,000 ህዝቢ ብምምዝባሉ ህፁፅ ናይ እዋን ሓደጋ ድንጋጌት ኣውጅሎም ኣብ ሰፊሕ ክፋል ኤሮጳን ገለ ክፋል ኣፍሪቃን ዝተኸስተ ክትርዋዒ ዘስዓቦ ሓደጋታት ባርዕ እውን ከቢድ ዕንወት የውርድ ከም ዘሎ ፀብጻባት ይጠቕሶም እቲ ሓደጋ ኣብ ታሪክ ኣህጉር ኤሮጳ እቲ ዝሓየለ ምዃኑ እዮም ፀብጻባት ዘረዱም ኢራን ነቲ ኣሜሪካ ኣንጻራ ትኽተሎ ዘላ ቁጠባዊ ፖሊሲ ዝደገፈ ሃገራት ዕላማ ከም እትገብር ኣጠንቂቆም እዚ ዝግለጽ ዘሎ ካብ ኢራን ሚሳይላት ከም እተተኮሰላ ዝኸሰሰት ሕቡራት ኢማራት ዓረብ ምስኣን ዝጸንሐ ንግዳውን ቁጠባውን ዝምድናታት ብወግዒ ድሕሪ ምብታኻ እዩ ነቲ ክሲ ዝነፀገት ኢራን ሃገራት ማእከላዊ ምብራቕ ተፈጢሩ ንዘሎ ቅልውላ ብሰላማዊ መንገዲ ንምዕራፍ እምበር ምስ ኣሜሪካ ብምትሕብባር ካብ ምግዳዱ ክሕየባ ተማህፂኖም እተን ሃገራት ኣንጻራ ዝቐልዐ ስጉምትታት ምስ ዝወስዳ ኣብ ልዕሊ ረብሓታተን ኣድላይ መልሰ ግብሪ ከም እተካይድያ ኢራን ኣጠንቂቓ ዘላ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ስምምዕ ምስ ዘይትበፅሕ ኣብ ልዕሊኣ ከቢድ ቁጠባዊ ስምብራት ዝገድፍ እገዳ ከም ዘፅንዕ ድሕሪ ምግላጹ ኢራን በቲ ስጉምቲ ርዒዳ ንልኣውነታ ኣብ ሓደጋ ዘእቱ ውሳኔ ከም ዘይትወስድ ኣነፂራ እያ ኣሜሪካን ኢራንን ኣብ መንጎአን ዝካየድ ዘሎ ኩናት ብሰላም ንምዕራፍ ኣብ ዝሓልፍ ወርሒ ሰነ ናይ ምርድዳእ መዘክር ብምፍርራም ኣብ ናይ መወዳእታ ስምምዕ ንምብፃሕ ክዝትያ ናይ ግዜ ገደብ ከም ዝገበራ ዝፍለጥ እዩ ይኹን እምበር እቲ ዝወደብኦ 60 መዓልታት ናይ ዝርርብ ግዜ ብ17 ነሓሰ ብዘይፍረ ድሕሪ ምብቅዑ ኣብ መንጎአን ዝካየድ ዘሎ ውግእ ካልእ ኣንፈት ክሕዝ ከም ዝኽእል ክእመት ቀኒ ኢሎም ፕረዚደንት ትራምፕ ምስ ኢራን ዝካየድ ዘተ ክቋረፅ ክእዝዝ ከሎ ኢራን ድማ ክመፃን ዝኽእል ስጋት ዓፀፌታ ምላሽ ንምሃብ ተደልያ ከም ዘላት ገሊፃ እዮም ኣሜሪካን እስራኤልን ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ

ኢራን ዘበገስኦ ወታደራዊ ወፍሪ ከምቲ ዝገመትኦ ቀሊል ከይኮነ ከምዘይፀንሐን ወታደራዊን ክኢላታት ይጠቕሱ። ኣብ ካልእ ዜና መንነቶም ዘይተፈልጠ ዕጡቃት ብ22 ናሓሰ ኣብ ናይጀርያ ብዘካየድዎ መጥቃዕትታት ሰብኣውን ንዋታውን ክሳራታት ከም ዝወረደ ካብቲ ከባቢ ዝተፈነወ ዜና ኣፍሊጡ። በቲ ኣብ ማእከላይ ሸነኽ ናይጀርያ ዝተፈፀመ መጥቃዕትታት ብውሕዱ 40 ሰባት ከም እተቐትሉን ልዕሊ 100 ከም እተጨወይን ሰመት ፀጥታት ሃገር ሓቢሮም። ብዘይካዚ ብሰንክቲ ኣብ ሓያሎ ዓድታት ዝተፈፀመ መጥቃዕትታት ኣማይት ኣባይቲ ከም እተቃፀለ ክፍለጥ ተኻኢሉ ኣሎም። እዚ ኣብ ክፍለ ሃገር ኒጀር ዝተካየደ መጥቃዕትታት ሒደ ሳምንታት ድሕርቲ ሰራዊት ናይጀርያ ኣብ ከባቢ ብዘካየዶ ስርሒት ልዕሊ 300 ጅሆታት ናፃ ብምውፅኡ እዩ ዝስዕብ ዘሎ። ኣብ ናይጀርያ ተኸሲቱ ብዘሎ ፀጥታውን ወታደራውን ቅልውላው ተርእዮታት ጭውያ ዳርጋ ልሙድ ፍጻመ ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። ሰፊሕ ክፋል ምብራቃዊ ናይጀርያ ኣብ ትሕቲ ሽብራውያን ወዲቁ ከም ዘለዮም ፀብፀባት ዝገልጹ። ናይ መወዳእታ ዜና ኣሜሪካ ካብ ግብፂ ተዘሚቱ ኣብ ኣብያተ መዘክራ ካብ ዝፀንሐ ጥንታዊ ቅርስታት ነቲ 48 ናብ በቆል ዓዱ ከም ዝመለሰ ተገሊጹ። እቲ ናይ ምምላስ ስጉምቲ ሰመዚ ክልቲአን ሃገራት ኣብ ዝሓልፈ ሳልስቲ ኣብ ከተማ ሎስ ኣንጀለስ ኣሜሪካ ድሕሪ ዘካየድዎ ዝርርብ ተወሲዱ። ኣሜሪካ ኣብ ዝሓልፈ 10 ዓመታት ልዕሊ 5,000 ጥንታዊ ቅርስታት ግብፂ ከም ዝመለሰ ፀብፀባት የረዱ። ኣሜሪካን ግብፅን ብዘይሕጋዊ ኣገባብን ብዝምታን ዝገዓዘ ቅርስታት ናብ መበቆል ዓዱ ንምምላስ ዘኽእል ውዕል ኣብ 2016 ከም እተፈራረማ ዝፍለጥ እዩ። ሃገራት ምዕራብ ኣብ እዋን መግዛእቲ ንዘጓዕዝኦ ቅርስታት ኣህጉር ኣፍሪቃ ብኸፊል ክመልሳ ጀሚረን ምህላወን ፀብፀባት የረዱ። ዜና ምምዝዛም ኣርእስቲ ዜና ክንደግም። ኣብ ዞባ ማእከል ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእትታው ክካየድ ፀንሐ ሰፊሕ ስራሕ ተፃፊፉ። ቤት ትምህርቲ ላሳለ ከረን ንብሉፃት ተምሃሮን ኣብነታውያን መምሃራንን ወለድን ሸሊማ። ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካኢ ፀዓት ንምስፋሕ ይሰርሕ ኣሎም። መንግስቲ ዴሞክራሲያዊት ሪፐብሊክ ኮንጎን ዕጡቅ ጉጅለ ኤም23ን ስምምዕ ሰላም ንምኽታም መርሓ ጎደና ጀሚሮም። እስራኤል ፀጥቶ ሶርያ ንምምሕያሽ ንዝካየድ ፃዕሪ ዘዕንቅፍ ስጉምቲ ትወስድ ከም ዘላ ተገሊጹ። ኣብ ምዕራባዊ ሸነኽ ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ኣብ ኣከባቢ ከቢድ ዕንወት ወሪዱ። ንሳዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መድባትና ንሓድገኩም ብወገነይ ብሩህ መዓልቲ።

0: ኣድ ካሜራ ተሰናቢቶም ኣብ ቀዳማይ ፀወቱ ብማልያ ቪላ ብቀይሕ ካር ዝተባረረ ካልኣይ ተፃወታይ ድማ ኮይኑ ኣስቶን ቪላ ኣብ ታሪክ ፕሪምየር ሊግ ኣብ ቀዳማይ ሰሙን 4 ሸቶ ተመዝጊብዋ ንዕረፍቲ ዝወፀት ሳልሴይቲ ጋንታ ኮይና ብዘይካዚ ኣስቶን ቪላ ቅድሚ ዕረፍቲ 4 ሸቶ ዝተመዝገባ ብገጋ ናብ ርዳታ ሸቶ ዘመዝገበትን ተፃወታያ ብቀይሕ ካር ዝሰኣነትን ካልኣይቲ ጋንታ ናይቲ ሊግ ኮይና ቅድሚ ሕጂ ሳንደርላንድ ኣብ ግጥም ኣንጻር ማንቸስተር ዩናይትድ ተመሳሳሊ ፍጻመ ኣጋጢሙዋ ነይሩ ሓለቓ ጋንታ ብራይተን ሉዊስ ዳንክ ኣብዛ ግጥም መበል 300 ናይ ሊግ ፀወቱ ብምክያድ ነዚ ቁፅሪ ዝበፅሐ ናይ ፈለማ ተፃወታይ ብራይተን ንምዃን በቂዑ
1: ባርከ ዝኸበርኩም ተዓዘብቲ ነሮም ትሕዝቶይ ኣብዚ ዛዚመ ኣለኹ ምስተርፍ መደባት ኤርቲቪ ሓድገኩም ብወገነይ ብሩኽ መዓልቲ

0: ንኽልተ መዓልታት ዝተመደበ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ሎሚ 21 ነሓሰ እውን ቀፂሉ ውዒሎም ኣብዚ ዋዕላ ካብ 180 ዝተወዳደረ መፅናዕታዊ ፅሑፋት እዩ 76 ናብዚ መደብ ክቐርብ ክኢሎም ኣብ ሃኮሰ ኣዳራሽ ቁፅ 2 መፅናዕታዊ ፅሑፋቶም ምስ ዘቕረቡ ዘካየድናዮ ቀለ ምሕተት ናባኹም ከነብሎ ኢና ሰናይ ምክትታል።
1: ስመይ ብረኸት ሃብታ ይበሃል። ሌክቸረር ኣብ ኮሌጅ ሕርሻ ሓመል ማሎ ኣብ ቬተርናሪ ሜዲስን ትሰርሕ ካብ 2016 ናብለኹ ኣብ ኮሌጅ ማለት እዩ። እዚ ሕጂ ዘለኹ መፅናዕቲ ብዛዕባ ቁርዲድን ወረራ ናይ ቁርዲድ ደም ወለድ ሕማማት ብቁርዲድ ወለድ ሕማማት ኣብ እንስሳታት ብዓብኡ ግን ፋርመር እቶም ሓረስቶት ዘለዎም ኣፍልጦ ኣብቲ ናይ ቁርዲድን ከመይ ጌርካ ኣገባባት ምክልኻሎምን ቁርዲድ ከመሓላልፎ ዝኽእል ሕማማትን ኣፍልጦ ሓረስቶት ከመይ ይመስል እዩ ዝሓዘ መፅናዕት እዩ። ምክንያቱ እዚ ወረራ ናይ ቁርዲድ ብጣዕሚ ኣሰካፊ እዩ። እንስሳታት ተሪኢኻዮን ደርገ ኩሉ ነብሰን ቁርዲድ እየን መሊአን። ቁርዲድ ከንታይ ማለት እዩ? ደም ይስሕብ። ደም ጥራይ ይስሕብ ማለት ዘይኮነ ከዓ ሕማምካ እዮም መሓላልፍ። ስለዚ እቶም ሓረስቶት ብዝያዳ ክዕግዙ ዝኽእሉ ሓረስቶት እዮም። ኣብዚ ቬተርናሪ ይኮኑ መጀመርያ ሓረስቶት እዮም ምስአን ዘለዉ። ስለዚ ዋላ ኣለዎ እንተ ኮይኖም ናብ ቬተርናሪ ክኸዱ እዮም ናብቲ ሓኪም እንስሳ ከምዚ ኮይነን ኢሎም መድኒት ከምፅ እዮም ማለት እዩ። መጀመርያ ግን ኣፍልጦቶም ሓረስቶት እንታይ ቁርዲድ እንታይ ከመሓላልፈለን እዩ።

ሕጂ ካብ ዝረኸብ ናይ መፅናዕት እኮ ገለ ሓረሶት ቆርዲድ ዘመሓላለፈ ሕማም የለን እየን ዝብሉ። ስለዚ ከምዚ ዓይነት ኣፍልጦ ዘለዎ ሓረስታይ ኣብቲ ኣገባባት ምክልኻል ዋላ እቲ ሓኪም እንስሳ እንተሎ ክጥቀመሉ ይክእልኒ ማለት እዩ። ምክንያቱ ኣፍልጡ እንታይ እዩ? ሕማም ኣየመሓላለፍኒ ኢሉ እዩ ዝኣምን ዘሎ። በዚኣ በዚኣ ዕድል ተጠቂሞ ከመሓላለፍፋ ዝደሊ ካብቶም ዓይነት ቆራዲድ ከባን ፍሉጣት እዮም። ምልእ ዝብላ ኣለዋ ካብቲ ኣንስትዮ የንስ እሳ ኣብታ እንስሳ ክንዲ ዝኮይና ማለት ደመፅያ ማለት ናብ መሬት ተወሪዳ ኣሸሓት እንቋቑሒ ኣትወልድ ካብቲ ነተ ተባዕታ

0: ትሕዝቶ ናይ ሓመድ ኣብቲ ቀንዲ ድንሽ ዝፈረየሉ ቦታ ናይ ዞባ ማእክልን ናይ ዞባ ደቡብን እንታይ ይመስል ንምርኣያት ዝርግሒኡ ኸ ማዕርኽ እንደይ ሓጋዝ ይኸውን ንዝተፈላለዩ ዓይነት ናይ ፍርያምነት ሓመድ ሞዴልስ ዴቨሎፕ ንምግባር ኣብ ከምኡ ኣቶኪራ ዝተበለት እያ ነዛ ርእሲ እዚኣ ክመርፅ ዘገደደኒ ከዓ እንታይ እዩ ሓደ ብሓፈሻ ናትና ሓመድና እቲ ናቱ ትሕዝትኡ ድኽም ዝበለ እዩ ካልኣይ ከዓ ሓረስታይ ዝኾነ ዓይነት ድኩዖ ክጥቀም ከሎ ከዓ ብዘይ ርድኢት ክረክብ ከሎ ብዝያዳ ይህቦ ክስእ እንከሎ ከዓ የውሕደሉ ብኡ ምክንያት ከዓ እቲ እቶት ክልዕል ክትሕጥ ምውሃኣኒ ዘይምዕሩይ ዝኾነ ዓይነት ኣካይዳ ስለ ዝኾነ እዛ ክብላ ፀናሕኹ መፅናዕቲ ምስ ተኻየደት ብፍላይ ናይ ድንሽ ማለት እዩ ክንደይ ክትረክብ ደሊኻ ሞ ክንደይ ድኩዖ ኸ ክትገብር ክትክእል ኣለካ ነዚ እዚኣ ንክትሰርሕ እንድሕዳኣ ኮንካ ወይ ድማ ክትጥቀመላ ካ ትሓስቡ እንድሕዳኣ ኮንካ ከዓ እቲ መሰረታዊ ዝኾነ ትሕዝቶ ናይ ሓመድ ክትፈልጦ ክትክእል ኣለካ ማለት እዩ ስለዚ እዚ ሓመድ እዚ ነተን ቀንዲ መኣዛታት ዝበሃላ ናይ ኣትክልቲ ክምግብ እንድሕር ደኣ ኮይኑ እቲ ናቱ ዓቕሚ ክትፈልጦ ክትክእል ኣለካ ማለት እዩ ነቲ ዓቕሚቲ ንምፍላጥ ከዓኒ ኣብዘን ክልተ ዞባታት ኣብ 16 ንኡሳን ዞባታት ናይ ማእከልን ናይ ደቡብን ብምኻድ ሓመድ ካብተን ቀንዲ ድንሽ ዝፈረየለን ቦታ ብምእካብ ኣብ ሃገራዊ ትካል ሕርሻዊ ምርምር ትሕዝትኡ ብምርኣይ ኣብዚ እንታይ ምትእሳር ኣለዎ ኣየናዩ ዝያዳ ኣብየናዩ ቦታ ምስ ክሊማ ወይ ድማ ምስቲ ናትና ዓይነት ሓመድ ምስቲ ጂኦሎጂካል ዓቕሚ ናይ ዘንክልቶ ዞባታት እንታይ ይመስል ኣብዚ ኸ እንታይ ርኽብክብ ኣለዎ ኣብቲ ውህደት ማለት እዩ ንዝኽብሎ ፀናዕኹ ምስኡ ተኣሳሲሩ ዝቐረበ መፅናዕታዊ ፅሑፍ ማለት እዩ ሓጋዚ ስለ ዝኾነ ከዓ ካብቲ መሰረታዊ ዝኾነ መፅናዕቲ ናይቲ ትሕዝቶ ናይቲ ሓመድ እንታይ ይመስል እዛ ርማዓንቲ ዝቕረብክዋ ኣርእስቲ ኣብኡ ኣተኮራ ዝተመለት እያ ማለት እዩ ኩሎም ማእዛታት ናይ ኣትክልቲ ኣብ ውሽጢ ናይቲ ሓመድ ብምዕሪ ትሕዝቶ ክህልው ክእሎም እቲ ሓደ ከዛይድ እቲ ሓደ ክትሕት ንሕር ደኣ ኮይኑ ነቲ እታ ተኽሊ እትደልዮ እውን በቲ ንሳ ዝደልየቶ ክትረኽቡ ኣይትኽእልን እያ ምክንያቱ ሓደ ንሕር ደኣ በዚሑ እቲ ሓደ ንሕር ደኣ ውሒዱ እቲ ዝበዝሐ ጥራያ ንሳ ክትወስድ ትኽእል ማለት እዩ ስለዚ ኣብ ፍርያት ይኹን ኣብቲ ጣዕሚ ወይ ድማ ኣብቲ ትሕዝቶ ናይቲ እትረኽቦ ዘለካ እቶት ከዓ ብኡ መንፅር ይጎድል ማለት እዩ ስለዚ ምዕሩ ይክኸው እንተኮይኑ እቶም ቀንዲ ሓገዝቲ ዝበሃሉ ማእዛታት ናይታ ተኽሊ ኣፅኒዕኻ ደን ብድኩዒ ክንደይ ክትእቱ ከም ዘለካ ሕጂ ድኩዒ ክብል ከለኹ ክልቲኡ ቀመማዊ ወይ ድማ እቲ ባህርያዊ ንባህርያዊ እተኮይኑ ክንደይ ድኩዒ ኢካ ክትገብር ብቀመማዊ እተኮይኑ ከዓ ክንደይ ኢካ ክትገብር ዘለካ ምስቲ ንስኻ እትደልዮ እቶት ምስኡ ተኣሳሲሩ ዝኸይድ ለዚ ነዚ ክትገብር እተኮይንካ መሰረታዊ እታ ሞዴል ከዓ ምስ ነፍሲ ወከፍ ዘረእቲ ኣብዚ ቃኒኻ ክትጥቀመላ ከለካ እዩ ትዝበለፀ ማለት እዩ
1: ዳህዋ ዓብደላ ባህል ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ መፅአ ኣብ ኣሃዱ ኣሕምልትን ፍረታትን ከም ናይ ድንሽ ሪሰርቸር ኮይነ የ ዝሰርሕ ማለት እዩ ኣብዚ ዋዕላ ናይ ድንሽ እቶትን ወቕታዊ ፍልያድ ናይ እቶታውነት ናይ ድንሽ ኣብ ዝተፈላለዩ ንኡሳን ዞባታት ኤርትራ ኣታናሲ ትብል ወረቐት ማለት እዩ ሳሃታ ቀንዲ ዕላማ ከ እንታይ እቶት ናይ ድንሽ ኣብ ወቕትታት ይፈላለ ድዩ ሕጂ ንኣብነት ኣብ ናይ ድንሽ ክንዘርኢ ከለና ኣብዚ ናይ ወርሒ ሓደ ንዘርአሎ ክሳብ ወርሒ 4.5 ማለት እዩ ካልኣይ ከዓ እታ ናይ ክረምቲ ንብላ እታ ሳልሰይቲ ከዓ ኣብ ሳልሳይ ወቕቲ ካብ መስከረም እንዳሓር ንዘርአ ማለት እዩ ሕጂ ኣብዚ ኤንሲ እንታይ እዩ ትፍልሊ ሕጂ እዚ ናይ 10 ዓመት ዳታ እዩ ማለት እዩ እንታይ እዩ ትፍልሊ ፍልሊ ኣለዎ እንድዩ ያ እታ ካልኢት ከዓኒ ኣብ ንኡሳን ዞባታት ከ ኣበይ ዝለዕለ ዝበና ወይ ኣበይ ዝተሓተ ድበና እንታይ እዩ ትፍልል እዩ ማለት እዩ እታ ሳልሰይቲ ከዓ እቲ ወለዶ ናይ ድንሽ ንብሎ ብልክዕ ቲ እሶሳውነሲ ይጎድል ድዩ እንታይ ኸ ብፀልዋ እያ እታ ዕላማ ማለት እዩ ድንሽ ከም ንፈልጦ ማለት እዩ ኣብ ኤርትራ ኣብ ካብ ደገ ኣእቴና ኣብ ሓረስታይ እንዳባዛሕና ኢና ንኸይድ ዘለና ማለት እዩ ክሳብ ሕጂ ተካይደና ዘለኹም እዩ ሕጂ እዚ ኣብዚ ዝሓለፈ ዓመታት ፕሮጀክት ላትና ናይ ድንሽ ማለት እዩ እዚኣ ኤሌክትራ ትበሃል ዓሌት ናይ ድንሽ ካብ ሃገራዊ ትካል ሕርሻዊ ምርምር ቅድሚ 10 ዓመት ማለት ልዕሊ 10 ዓመት ገይራ ኣላ ካብ 2014 ንዳሓርያታ ዓሌት ኣብ ሓረሰብ ተዘርጊሓ ክሳብ ሕጂ ሳኻ ኣላ ማለት እዩ ሕጂ እንዳተዘርግሕቲ ክከይድ ፀኒሓ ስለዚ እዛ ዓሌት እዚኣ ኣብዘን ከም ዝብለኩ ዘለኹ ኣብ ወቕቲ ኣብ

ዞባ ኣብ ተወለዶ ናታኸ እንታይ ትፍልል ኦቶት ኣምፅኡ እዩ ማለት እዩ። ስለዚ እዚኣ ሕጂ ንሓረስቶት ዋላ እውን ይፈልጥዋ እዮም እታ ዝበለፀት ኣምፅያ ለና ዘላ ካብዚአን ወቕቲ ሕጂ ሳልሳይ ወቕቲ እያ ማለት እዩ። እታ ዝበለፀት ኣብ ኤርትራ ፅቡቅ ኦቶት ክስበና ትኽእል ሳልሳይ ወቕቲ እያ መፅያ ለና ዘላ። ምክንያቱ ከም ኣብቲ ዋዕላ ከም ተኸታተልኩሞ ከም ዘለኹም ማለት እዩ ኣብታ ቀዳማይ ወቕቲ 29 ቶን ፐር ሄክታር እዩ መፅእ ዘሎ። ኣብታ ካልኣይ ወቕቲ እታ ናይ ክረምቲ ንብላ 38 ኣብታ ሳልሳይ ወቕቲ ከዓኒ 44 እዩ መፅእ ዘሎ። ስለዚ ካብታ ቀዳማይ ሳልሳይ ወቕቲ ኣብቲ ቀዳማይ ተፍርዮ ወቕትን ኣብ ሳልሳይ ወቕትን ናይ 15.3 ቶን ፐር ሄክታር እዚ ከዓ እንታይ ማለት እዩ 153 ኩንታል ፍልል ኣምፅ ኢሎ ማለት እዩ። እዚ ከዓ 53 ሚእታዊት ላዕሊ እቶት ኣምፅ ኢሎ ካብታ ሲዝማ። ስለዚ ሓረስቶት ኣብዛ ሳልሴት ወቕቲ ንክዘርኡ እያታ መልእኽቲ ዘላ ማለት እዩ። ካልኦት ዕላማና እታ ናይ ወለዶ ኣብ መንጎ ወለዶ ፍልሊ ኣሎ ድዩ የለን ማለት እዩ። ሕጂ ኣብቲ ቀዳማይ ወለዶ ክኣቱ ከሎ ካብ ደገ ነዊሕ ተጓዒዙ ዩ ዝመፅእ ብመርከብ ኣብ ፍሪጅ ማለት እዩ። ሕጂ ናሱ ፅልዋ ኣለዎ እሱ ኣብቲ መጀመርያ 40 ይባህና ቶም ፐር ሄክታር ማለት እዩ። ዳሕራይ 47 ከይዳ ኣብቲ ካልኣይ ወለዶ ማለት እዩ። እዚ ሕጂ እንታይ ዘርእካ ቀዳማይ ምስ ዘረኣናያ ኣስናታ ፊዚዮሎጂካል ማቹሪቲ ፅቡቅ ስለ ዝመፀ እያ። ሕጂ እዚኣ ንምብዛሕ ክንጥቀመላ ድበለፀ ክሳይ ንገብራ ማለት ሪኮመንድ ንገብራ። እታ ጂዋን ግን ንምብዛሕ ጥራይና እምበር ንመግቢ ንኮመርሻል ንጥቀመላ ኢና። እዛ ጂቱ ግን 47 ቶን ፐር ሄክታር ስለ ትበና ዘላ ንታሽሙ ንጥቀመላ ማለት እዩ። ሽዑ ኣብ ጂስሪ ተመፂና ትጎድላላታ ናታ ይልድ ኣብ ጂ4 ተመፂና ከዓ እታ ራብዒ ተወለዶ ከዓ 27 መፅያ ማለት እዩ።

0: እስክንድር ተስፋይ ዝበሃል ካብ ሃገራዊ ትካል ሕርሻዊ ምርምር ዝሰርሕ ከም ላዕለዋይ ክኢላ ምግብን ኣመጋግባን እንስሳ ማለት እዩ። ኣብዚ ሎም መዓልቲ ዝቕርብኮ መፅናዕታዊ ፅሑፍ ኣብ ዓሌታት ምሸላ ፅልዋ ዓሌታት ምሸላ ኣብ ቀመማዊ ትሕዝቶ ናይ ምግቢ እንስሳ ከምኡውን ናይ ምብኳዕ ክእለት ከምኡ ድማ ንምግቢ እንስሳ ትሕዝቶ ከመይ ይመስል ኣብ ዝብል መፅናዕቲ ኣተኪረ ኣቕሪበ ከም ፅሑፍ። ነዚ ርእሲ ዝመረፅክሉ ቀንዲ ምክንያት ከም ንፈልጦ እዚ ክሊማዊ ለውጢ ዘስዕቦ ዘሎ ዋሕዲ ዝናብ ኣዝዩ ርኡይ እናኾነ እዩ ድኸይድ ዘሎ፣ ብፍላይ ድማ ኣብ ምግቢ እንስሳ ኣዝዩ ርኡይ ዝኾነ ፀገማት ይፈጥር ከም ዘሎ ርድዩ። ስለዚ ብፍላይ ነቶም ወቅስዕ ዝመልሱ እንስሳታት ቀንዲ መግቢ ሳዕሪ ስለ ዝኾነ ነዚኦም ኣብ ድሩቕ ኩነታት ኣየር ዝበቕሉ ሓደ ክንመርፅ ክንክእል ኣለና፣ ኣማራፅታት ክንርኢ ኣለና። እቲ ካልኣይ ከዓኒ እቲ ናይ ዝናብ ወቅትና ሓፂር እዩ። ኣብቲ ሓፂር ናይ ዝናብ ወቅቲ ብዙሕ ሳዕርታት ይፈርዩ። ዝነውሐ ግን ናይ ደርቂ እዋን ኣለና ማለት። ስለዚ ነዚ ናይ ደርቂ እዋን ዝኾነና መግቢ ኣብቲ ብዝሕ ዘለነ ግዜ ክንዕቀብ ክንክእል ኣለና ማለት። ስለዚ ከመይ ጌርና ኢና ንዕቅቦም? ክዕቀቡ ዝኽእሉ ዓሌታት ኣለውና ድዮም ኢልና ንምፍታሽ እዚ መፅናዕቲ እዚ ገይር እዮም ማለት እዩ። ከም መፅናዕቲ ኣብ ኤርትራ ንመጀመርታ ግዜ ዝተገብረይ ኣብ ዞባና ከዓኒ ኣዝዩ ውሑድ እንተዘይኮይኑ ብዙሕ ነዚ ዝምልከት መፅናዕቲ ኣይተገብረን። ምክንያቱ መሸላ ከም መግቢ ሰብ ንእኽል እምበር ከም መግቢ እንስሳ ጥቃንጫ ከም ዘለዎ ዝውቱር ኣይፀንሐን ምስ ንቐፀን ዝበዝሐ ግዜ ዝበለዎ። ስለዚ ኣነ ግን ናብቲ መግቢ እንስሳ ኣተኬርካ ልዑል ትሕዝቶ ዘለዎም ክዕቀቡ ዝኽእሉ ምስ ዓቀብናዮም ንነዊሕ ግዜ ክፀንሑ ዝኽእሉ ድሓር ኣብቲ ናይ ደርቂ ግዜ ከዓኒ ሂብና ነዘን ጥሬት እዚአን ነብሰን ከይጎደላ ፍርያተን ከይጎደላ ናፍቲ ዝቕፅል ናይ ክረምቲ ግዜ ከም ሰግራ ንምግባር እዩ መፅናዕቲ ተኻይዱ ማለት እዩ። እዚ ብመልክ ሳይሌጅ ዝበሃል ብትግርኛ ክሳብ ሕጂ ስለዘይተረክበሉ ግን እንታይ ኣገባብ ተዓቃቅባ ከም ዘለዎ ምስ ሙሉእ ናይ ማይ ትሕዝቱ ተዓቂቡ ይፀንሕ ኦክሲጅን ኣብ ዘይብሉ ቦታ ማለት እዩ። ድሓር ድሕሪ 2-3 ወርሒ ኣብቲ ድርቂ ዝጀምረሉ ግዜ ልክዕ ከም ሓደ ሓድሽ ሳዕሪ ጌርካ ኢካ ትምግበን ማለት ሕጂ እዚ ልሙዳይ ይፀንሐን ሓድሽ ብ ሃገርና እቲ ፍሉይነቱ ዕፉን እዩ ልሙድ ፀኒሑ ዕፉን ግን ዋሕዲ ማይ ስለ ዘይፀወር እዚ ካልእ ኣማራፂ ክንገብር ክንቀላልና ሕጂ ሓደ ካብቲ መሸላ ክንጥቀም ዝገበረኒ ምክንያት እውን ሓረሰወት ንምንታይ ዘይትዕቅቡ ከምዝገርኩም ዝተባሃሉ ዕፉን እሞ ሽዑንሽዑን ምሰፍረና ሽዑንሽዑን እያ ትውዳእ እኹል ከነፍሪ ንኽእልና እዮም ድብሉ ምክንያት ዋሕዲ ዝናብ ስለ ዘሎ ማለት እዩ። መሸላ ግን ብዋሕዲ ዝናብ ክፈሪ ስለ ዝኽእል ከም ኣማራፂ ገርና ማለት ሕጂ ሓረሰወት እዚ መራፂ ዘለኩም ክንብሎም ኢና ማለት እዩ። ምክንያቱ ድሮ ዓሌታት ኣላልና ኣለና ንነዊሕ ግዜ ክዕቀቡ ዝኽእሉ ፅቡቅ ኣመማዊ ወይ መግባዊ ትሕዝቶ ዘለዎም ከዓ ረኪብና ስለ ዘለና ተቐባልነቶም ልዑል ክኸውን ተስፋ ንገብር ማለት እዩ።
1: ስዒድ ንረዲን ንበሃል ኣብ ክፍሊ ኣገልግሎት ዕጋሁን ቁፅር ናይ ምስ ሕርሻ ዳረክተር ጨፋ ቁፅር ሃብቲ ብቆል ኮይነ ይሰርሕ ኣለኹ ማለት እዩ። ሒዜ መፅኦ ዘለኹ ዘቕረብኮ ወረቐት ንመዓልቲ ብዛዕባ ምሕደራን ምክልኻልን ባልዓት ንቐዝ ብፍላይ ናይ ጥረታት ብተጠቃምነት ናይ ዝተፈላለዩ ዓይነታት ዘይትብልዕ ጌርካ ከመ ኢልካ ነቲ ሕማ ወቅቲ ወይ ከዓ እቲ ክብድ በለ ናይ ዝራውሕሉ ግዜ ወቅቲ ክብድ በለ 4-5 ወርሒ ተፃንሖ ዝብል ንሓረሶት ክጠቅም ዝኽእል ሓሳብ ሒዜ ኣቅሪበ ዘለኹ ማለት እዩ። እንታይ እዩ ብፍላይ ኣብ ወርሓት ሚያዝያ ጉንበሰናይ ሓምለ ዘሎ ጥረታት ብናይ ንቐዝ ባልዓት ይሽገሩ እዮም ይብልዕ እዮም። ሕጂ ሓረሶት ከዓ ክሳብ ንዘርኢ ዝኾኑ ይሽገር እዮም ብፀንሕ እኽሊ ኣይፀንሖም። ምክንያቱ እቲ ባልዕ ሓሳብ ምስ ኣተወፍቲ መክዘን ወይ ኣብ መሸምዖም ብጣዕሚ እዩ ልዑል ናይ ምርባሕን ናይ ምልባዕን ተኽእሎ ስለ ዘለዎ ኣብ መጨረሻ ዋላ ተርእናት ጥረታት ብፍላይ ዓተር ያናተይ ኣብ ስረታ ስራሕ ዋላ ዋጋ ላዕሊ ዝኸብር ሽዑ ክዘርኡ ከለዉ ኣብ በዓል ወርሒ 8 መጨረሻ ወርሒ መስከረም ይሱኑ በቃ ዘር ምክንያቱ እቲ ባልዓት ዋዕዋዕ ስለ ዘብልዎ ሕጂ ነዚ እዋን እዚኣ ካብቲ ወርሒ 4-5 ዘሎ ጀሚሮም ክሳብ ኣብ ወርሒ 8 ከብፅሕዎ ዝኽእሉ ክሳገርዎ ዝኽእሉ ዓይነት መከላኸሊ ኣብ ገዝኦም በዕሎም ብሒዞሞ ዘሎ ወይከዓ ብቐሊሉ ክረኽቦ ዝኽእሉ ዓይነታት ዘይትብልዕ ተጠቒሞም ንዕ ብምስባን ብፅቡቕ ሓቆይኖም ለኽዮም ኮፍ ከብልዎ ይኽእሉ እዮም። እዚ ከዓ ንዕኦም ንዘርኢ ክኸውን ክጥቀሙ ይኽእሉ እዮም። ናይ ምቋል ተቕሉ ፀገም የብሉን። ኣብ ሚዛን ኣይጎደልን እዩ፣ ኣብ ዓይነቱ ኣብ ቕዓቱ ኣይጎደልን እዩ። ፍቱን ዝኾነ ስራሕ ስለ ዝኾነ እዚ ለውጢ እዚ ከዓ ሓረሶት ኣብ ገዝኦም ክላመዱ እውን ክጥቀምሉን ክኸኽእሎም ኢልና ኢ ናብዛ ዋዕላ እዚ ኣቕሪብና ማለት እዩ። ን6 ወርሒ ዝወሰደ ኣብ ላቦራቶሪ ተኻይዱ መጀመርያ እቲ ትባልዕ ኣምፂናዮ ኣባዚሕና ንዑኒ ወይኑ ጌርና ዳሕራይ ከዓ ደይተተንከፈ ወይ ከዓ ደይተበልዐ ጉድኣ ደይወረዶ እኽሊ ካብ ዕዳጋ ኣምፂና ንዕውን ፅቡቅ ጌርና ሒዝናዮ ብድሕሪኡ ዘይተበልዐ ምኳኑ መሰረጋገፅና ኣነስታይን ተባዕታይን ኣለሊና በዓልና ኢና ጣሽሙ ጌርና ማለት ነቲ ዓቐን ብብነቱ ዓቐን ሂብና ኢና እዚ በዓልና እትና ንተባልዕ ሽዑ ኣብ ነፍሶ ከፍ ሰሙን ሰሙን ቆጠራ ንገብር ክንደይ ቋቁሖም ተወሊዶም ካብ ቋቁሖ ክንደይ ተፈልፊሎም ካብኡ ክንደይ ዓብዮም እንዳበልና ሰሙን ሰሙን ቆጠራ ንወስድ ኣብ መጨረሻ ድሕሪ ኣርባዕተ ወርሒ ነቲ ብዘይቲ ዝተፈላለየ ዘይቲ ናይ ኦሊቭ ናይ ፉል ናይ ስምስም ተጠቒምና ኢና ጌርናዮ ተጣሽሙ ሓደ ከዓ ቸክ ንጥቅምሎ ወይ ከዓ ብዘይ መቆፃፀሪ ከዓ ነይሩ ምስኡ ሰማይ ምድሪ ንፍልል ይመፅእ ማለት እዩ ኣብ ክልተ ሰሙኑ እቲ ድዋዕዋዕ ኣቢሎም ቲ ዝኾነ መከላኸል ዘይገበርናሉ እቲ ዘይቲ ዝገበርናሉ ግን ክሳብ ኣርባዕተ ወርሒ ዋላ ሓንቲ ፀገም ዝበሃል የብሉን ኣብ ዓቐን ወይ ከዓ ኣብ ክብደት እውን ከባቢ ክልተ ፐርሰንት ይወድል ክሳብ ሓሙሽተ ወርሒ ክንሪኦ ከለና ምስ ዓቀናዮ ናይ ምብቃል ደረጃኡ ምስ ፈተናዮ እውን ልዕሊ 88 ከባቢ 90 ሚታዊት ናይ ምብቃል ደረጃ ኣርእና ስለዚ በዚ ገባብዚ ተጠቒሞም ሓረሶት እታ ክብድ ዝበለት ወቕቲ ክዓርፋ ከም ዝኽእሉ ንምግባር ተሰርዐ እዩ ስለዚ ዕውት ከዓ ነይሩ ክንብል ንኽእል
2: ፊሞን ተስፋ ማርያም ይበሃል ካብ ሃገራዊ ትካል ምርምር ሕርሻ ሓደሓደ ኣብ ኣሃዱ ምርምር ሕርሻዊ ትሕቲ ቐፅን ንምስራሕ ሕርሻዊ ምህርትን ምዕቃብ ሕርሻዊ ምህርትን ኣሃዱ ኣብኡ ይሰርሕ ሎሚ ዓንቲ ሕዝያ ድመፃኹ መፅናዕታዊ ፅሑፍ ድማ ኣብ ባህርያዊ ንፋስ ድዝሕል ብኣብ ውሽጢ ዓድና ክርከብ ትኽእል ሮ ማትርያል ወይ ኣቕሓ ጌራ ክስራሕ ትኽእል መኽዘን ንሽጉርቲ ዝዓለመት እያ ነራ እዛ መፅናዕታዊ ፅሑፍ ድመረፅናያ ምክንያት ከም ዝፍለጥ ኣብ ዓድና ብዙሕ ምህርቲ ናይ ሽጉርቲ ኣሎ ከም መጠን እቲ ተጠቃምነት ናይ ሽጉርቲ ኣብ ዓድና ዓብዪ ከም ምዃኑ መጠን ሕጂ እቲ ሕርሻዊ ምህርቲ ምብዙሑ ኣብ ሓደ ሲዝን ወይ ኣብ ሓደ ግዜ እዩ ናብ ዕዳጋ ብብዝሒ ድመፅእ ነቲ ዝተረፈ ክፋላት ግዜ ኣብ ዕዳጋ ክንረክብ ኣይንኽእል ኢና ሕጂ ኣብዚ መኽዘን የለና ማለት እዩ ስለዚ ሓረሶትን ኣብ ዕዳጋ ዝርከቡ ሸቃጦም ብሕሱር መንገዲ ወይ ኣብ ከባቢኦም ክረኽቦ ዝኽእሉ ማተርያል ወይ ሮ ማተርያል ገይሮም ተጠቂሞም ነቲ ዝነበረ ሽጉርቲ ዝተወሰነ ግዜ ክኽዝንሉ ዝኽእሉ ኣገባብ ንምፍጣር ማለት እዩ እዚ ድማ ካብ ኣብ ዕዳጋ ዝርከብ ክብር ድበለ ናይ መኽዘን ዓበይቲ መኽዘናት ወይ ዓብ ገዛ ደይኮነሲ በዚ ንሕና ኣቕሪብና ዘለና መፅናዕታዊ ፅሑፍ መሰረት ዝሃበና ውፅኢት ተጠቂሞም ነቲ መኽዘን ሽጉርቲ ክነውሑ

ክኽእሉ ዕድል ንምፍጣር እዩ ማለት እዩ። እዛ መፅናዕቲ ከም ዝበለ ክፅናኹ ኣብ ሃገራዊ ትካል መርሒ ሸሃዳ ሓልሓለ ምስቶም ኣብ ሃብዱና ደለና ብሓንሳ ኢና ሰሪሕናያ ልዕሊ 2 ዓመት ዝኸደ መፅናዕቲ እያ ወሲዳ። ኣብ መጀመርታ በቲ ኣከባቢና ዝነበረ ናይ ሽጉር ተጠቂምና እንታይ ድበሃል ጌርናዮ ኣፅኒዕናዮ እሱ ጥራይ ኢኹ ስለዘይነበረ ካልኣይ ግዜ ደጊምናያ ካልኣይ ግዜ እንዳግ መሃልና ግን ካብ ዕዳጋ ድመፀ ሽጉርትን ካብቲ ኣብ ውሽጢ ትካልና ዝፈረየን ሽጉርትን ጌርና ናብ መፅናዕቲ እቲናዮ ማለት እዩ። እዚ መፅናዕቲ እንታይ ክሕግዘና ክኢሉ እዛ መኽዘንሲ ኣብ ሓረስቶ ተተኺላን ኣብ ዕዳጋ ተተኺላ ወይ ንሸቃጦ ተተኺላን ብኸመይ ክፀሉ ትኽእል ማለት እዩ። ኹማትና ክኢልና ተወሳኺ ንምስራሓን ንኽእሉ ዘለና ጥረ ነገራት ካ ካብ ኣብ ትካልና ዝርከብ ሮ ማትርያል ተጠቂምና ኢና ሰሪሕና እያ። ኣብ ሓርሶት ክጥቀሙ ዝፀንሖ መንገዲ ቁርብ ፍልይ ክብል ይኽእል ኸውን እዩ። ብምስራኣይዎ ግን ከምዝበልኩካ ኣይወፀት ንደላ ማሲ ኣብሓርሶት ኣይበፃሕት ንደላ ግን ሓርሶት ኣብ ዝግበር ዝነበረ ናይ ፋርመርስ ደይ ምስራኣይዎ ብጣዕሚ ፅቡቕ ፊድባክ እያ ረኪባ ወላ ዓመታዊ ፀብፅባት ክቐርብ ከሎ እውን እዚ ዓይነት ክሳይሲ ኣብ ሓርሶት ክወርድ ከም ዘለዎ ሓርሶት ከምዝደልይዋ እዮም እንታይ ድበሃል ገይሮምና ማለት እዩ።

ፕሮፌሰር ኣዱኛ ሃይለ ባህል ኣብ ሃመልማሎ ሕርሻ ኮሌጅ መምህር እየ። ከምኡ ናይ ዲፓርትመንት ኦፍ ፕላንት ሄልዝ ሄድ እየ። ዘቕለና መፅናዕቲ ዳህሳስ ፀረ ባልዕን ኣጠቃቅማ ፀረ ባልዕን ኣብ ዞባ ማእከልን ዞባ ኣንሰባን ኣካየድና እየ። ካብ ዞባ ማእከል ኣርባዕተ ቦታታት ሓሪና ኣኽርያ፣ ማደርሆ፣ ሰንበል። እዚ ድማ ዝግበርና መፅናዕቲ ዋና ክስታይና ከዓ ሓረስቶት ከመይ ገይሮም ፀረ ባልዕ ጠቀሙ ከመይ ገይሮም ከም ዝጥቀምሉ ነዚታት ንምፅናዒት ዋና መሰረት ሓሳብና። ኣብቲ መሰረት ሓሳብና ከመይ ገይሮም ፀረ ባልዕ ይሕዝዎ፣ ከመይ ገይሮም ይክዝንዎ፣ ከመይ ገይሮም ዝጥቀምሉዎ፣ ጥቀሙ ከለዉ ኸ እንታይ ፕሮቲን እንታይ እዮም ከመይ ገይሮም ዝጥቀምሉ፣ መሳርሕታት ዝጥቀምሉ ኸ እንታይ ይመስል። ምክንያቱ ፀረ ባልዕ ብጣዕሚ ኣሸጋሪ ነገር ስለዝኾነ ንሰብ ስለህወት ሰብ ስለ ዝብክል ከምኡ ንኢንቫይሮንመንት ኣፌክት ስለ ዝገብር ከምኡ ነዞም ጥቕሚ ዘለዎም ደቀቕቲ ፀረ ባልዕ ዝኾኑ ከዓ ንዕኦም ከዓ ስለ ዘጥፍእ ብኩሉ ነገር በዚታት ተኸታትልና ነዚታት ንምፅናዕ ይትወለ እቲ ኣጠቃቅሙ ነዚታት ትጥቀሙ እዮም። ግን እቲ ቀንዲ ዝግብኦ ፈውሲ ኣብ ዝግብኦ ክስታይ እንዳሓንሳ ይስሕትዎ እዮም። እቲ ዝግባእ ፈውሲ ከይገበሩ ርከቡ ካልኣይ ከዓ እቲ ፈውስታት ካብ ዕዳጋ ዝገዝእዎ ኣሎ። እቲ ካብ ዕዳጋ ዝገዝእዎ ከዓ እንዳሓንሳ ኤክስፓየር ዝኾነ እንዳሓንሳ ምስቲ ናና ዓድታት ምስቲ ባልዕም ዘይከይድ ክኸውን እዩ። ከምኡታት ከም ዝጥቀሙ ርኢናና። እዚ ሕጂ ናብ ነብሰነቱ ክኣቱ እዩ። ኣካላቶም ኩሉ ከባላሸሎም ክእል ክሳብ ሕማም ካልእ ዘይተሓስቦን ከም ዘምፅእ እዚታት ክንፈልጥ ክኢናናና። ካብዚ ዝተምሃርናዮ እዚታት ፕሮቴክቲቭ ሜር ንብሎ ምክልኻል ዝበሃል ፀር ማፀ ክጥቀም ከሎ ከምዘይተግባራዊ ከምዘይገብርዎ እዚታት ወፅና። ሳልሳይ እቲ ፈውሲ ክገብሩ ከለዉ ከዓ መብዛሕትኦም ካብ ሕርሻ መንፀጊ ጥቀሙ እዮም። ግን ኣብ ገሊኦም ከዓ ነዚ ቁራዕራ ይኹን ወይ ከዓ እዚ ብጫ ናይ ዘይቲ መቐመጢ ይኹን ነተን ክስታይ ብመርፍእ ድዩ ብመስፈ ደቂ ገይሮም እዮም ኩልዎን ሞ ካብኡቲ ፈውሲ ብትውሽጢ የቕምጦ ከም ዝፅቕጥ ከብልዎ ከለዉ ከም ክስታይ ገይሩ ብስፕሬር ከም ዝጥቀሙ እዚ ክገብሩ ከለዉ ከዓ ሙሉእ ነብሶም ብምሉኡ በዚ ፔስቲሳይድ ከምዚ ክስታይ ከም ዝኸውን እዚታት ከዓ ክንስምዐ። ሳልሳይ ከም ዝተምሃርናዮ ከዓ እዚ ፀረ ባልዕ ብጣዕሚ ንነብስና ይኹን ንእንስሳ ይኹን ደቅና ይኹን ሓደገኛ እዩ። ስለዚ ከቐምጦ ከሉ ከዓ እቲ ስቶሬጅ ከዓ ኣብዚ ግድላ ኣብ መደቀሲኦም ኣብቲ ትሕቲ መደቀ ዝበዝሑ ትሕቲ መደቀሲኦም ዘቐምጥዎ ኣብኡ ሞር ኮንትሮል ክስታይ ክኸውን ይስምዖም። ምንጎም ምሸት ምእንታን ክርእዎ ኢሎም መስለኒ ኣብ ትሕቲ መዓራቶም ከም ዘቐምጦ ዳርጋ 70-80 ከምእቲ ምኳኑ ከምኡ ክውን ገሊኦም ከዓ ኣብቲ ግራውቶም ኣብ ዝኾነ ቐምጥዎ ገሊኦም ከዓ ምስቲ ዘለዎ መኽዝን ቁርቶ የቐምጡ። ግን ፀረ ባልዕ ክበሃል ኮሉ ናቱ መኽዝን ዝግብኦ ነይሩ ምዝታት ከም ዘይጥቀሙ እዝታት ከዓ ካልእ ክንምሃር ክኢና። ብሕጊ እናኸልና ግን ሓደ ፈውሲ ምስ ገበርካያሉ እቲ ቅድሚ ንዕዳጋ መውፅኡ እተወሓደ ክልተ ሰሙ ክልልዎ መብዛሕትኦም ዞም ኦርጋኖ ፎስፈረስ ዝበሃሉ ኮይኑ ኣብ 2-3 ሰሙ ብሬክ ዳውን ይገብሩ እዮም። ስለዚ 2-3 ሰሙ ፈውሲ ምስ ገበርካ ክኸውን ኣለዎ። እንተዘየሎ ግን ቅድሚኡ ንሕወሲድካየን ነቲ ንሸጠሎም ሰባት ኩሎ ከም ብክሎ ብዝታት ከዓ ሓደ ዓይነት

0: ክንፅንዕ ዝኽኣን ክንርዳእ ክኢልና ኣለና።
1: ከምዚ ዓይነት ኮንፈረንስ ክቕፅል እንተደኣ ክኢሉ ክመፅ እዩ። መፅናዕትታት ተደቢቑ ኣይተርፍን እዩ። እንተደኣ ተወፅኡ ከዓ ተገደደ ሰብ ክምህር እዩ።
2: ዝተፈላለየ ዓይነት ኣርእስታት ኣብኡ ስለ ዝቐርብ ኣብቲ ኣርእስታት እተ ከዓ እንታይ ዓይነት መፅናዕታዊ ፅሑፍ ተኻይዱ ንዓኻ ከም ትፈልጥ ገብረካ ማለት እዩ። ንመፃኢ ከዓ እንታይ ኣበይ ናይ ዘተኮረ መፅናዕቲ ክትገብር ኣለካ? ምክንያቱ ኣብቲ ስነ ፍልጠታዊ ሕፅረታት ናይ ዓድና ብፍላይ ምንስ ሕርሻ ኣበይ ናይ ዘተኮረ እዩ? ድሕር ዳኣ ብሓመድ ዘተኮረ ድዩ? ኣብ ኣትክልቲ ድዩ? ኣብ ዝተፈላለየ ዓይነት ናይ እንስሳታት ድዩ? እዚ ሓፈሻዊ ዝኾነ ርድኢት ይህን ምሂን ትበሃሉ እሞ ስለዚ እቲ ሕፅረት ናይ መፅናዕቲ ኣበይ ኣሎ ፈሊጥካ ንመፃኢ ኣበይ ናይ ኣቶኪርካ ዝሰርሕ ከም ዘለካ ከዓ ዝያዳ ሓበሬታ ትረክበሉ ነንሕድካ ከዓ ሓፈሻዊ ዝኾነ ፍልጠት ከዓ እናረኸብካ ወይ እናወሰድካ ናክትከይድ ይሕግዘካ ማለት እዩ።
3: እዚ ዋዕላ ዓብ ዋዕላ እዩ። 76 ወረቀት ዘቐርበሉ ዋዕላ እዩ ማለት እዩ። ሕጂ ካብዚ ዝተፈላለየ ዓይነት ወረቀት ይቐሪቡ። ካብዚ ሕጂ ብዙሕ ኢና ተማሂርና ማለት እዩ። ንሕና ብፍላይ ከም ናእሽቱ ብዙሕ ኢና ተማሂርና። ብብዙሕ ዓይነት ኣንግል ንክትሪኦ የብለካ ማለት እዩ። ሕጂ ፅቡቅ እዩ ከምዚ ዓይነት ዋዕላ ንክቕፅል
0: ናይዚኣ ፀቢቑ ፍሉይ ዝገብራጊ ከዓ ኣብ ሕርሻ ዘተኮሰ ዝኾነት ማስ ቅድሚ ሕጂ እውን ግበ ነይሩ ኮንፈረንሳት ኣብ ሓፈሻዊ መፅዓት ክኸውን ክእል እዚኣ ግን ኣብ ሕርሻ ተኮሰ ዝነበረ ነቲ ናይ ሕርሻ ኮሚኒቲ ወይከዓ ስኮላር ኮሚኒቲ ዘጠናኽር ስለ ድኾነ ብዛዓበየ ክስራሓሉ ካብዚ ብዛዓቢ ንመፃኢ ክመፅእ ይናቦ ማለት እዩ።
4: ኣብ መወዳእታ ግን ናይ መንእስያት ብፍላይ ድማ ኣብዚ ሓፂር ግዜ ዝተመረቑ ብዙሓት ክሳተፉ ንርኢ ኣለና። እቲ ምስ ዘቕረቦ መፅናዕታዊ ኣዝዩ ዝተባባዒ ብድሕሪ ሕጂ ከዓ ኩሎም ካብ ኮሌጃት ዝምረቑ ኣብ መፅናዕቲ ከተኩሩካ ክላቦ ይፈቱ ማለት እዩ።

0: እንዳል ተሃበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሄሎ
1: ሄሎ ሄሎ ሰዓድ
0: መርሓባ። መን ክብል?
1: ኤደን በይን ካብ ተሸነይ።
0: ሕራይ ከመይ ውዒልክ ኤደን?
1: እግዚኣብሔር ይመስገን። ከመይ ውዒልክ ሰዓደይ?
0: አልሓምዱላ ሓቢብቲ ኣና ትፈደሊ።
1: ራይ መጀመርታ ናብዛ ናባኸ ዘሕለፈትኒ
0: ራይ ሰምዑ ከለዉ ኩሎም
1: ብምቕፃል ንብምሎም ኣሕዋተይ ምስግና በይን ንግስቲ በይን ጎይቶም በይን ኣርሓነት በይን ድራር በይን
0: ራይ
1: ከምኡውን ንደቀይ ሸዊት ክፍለ፣ ሮቤል ክፍለ፣ ኣድያም ክፍለ፣ ስዮን ክፍለ፣ ናዝሬት ክፍለ፣ ሃና ክፍለ
0: ተማም
1: ከምኡውን ንደቂ ሓወይ ሄበን ገዛኢ ህያብ ገዛኢ ከምኡውን ደቂ ሓፍተይ ኣራም ፍጹም ኤትሮም ፍጹም ንብምሎኦም ቤተሰበይ ብፍላይ ከዓ ብምሎኦም ሃይልታት ምክልኻል ኤርትራ
0: ተማም
1: ሓንሾመንተን ብምሎኦም
0: ኣራይፈቱ
1: ኣራይ ንዓኻ ሰዓደይ
0: ይቐኒልና ኤደን ይቐኒለይ ብጣዕሚ ኢና ነመስግን። ሽኩራን መርሓባ። ከማን ቴሌፎን ኣላትና? ሃሎ ሃሎ ደባይዋ መርሓባ። መርሓባ
2: ደባይዋ
0: ደባይዋ ደውልካ ኣለካ መን ክብል?
2: ኣደም ዓብደልቃድር ካብ ሸረ።
0: ዓብደልቃድር?
2: ኣደም ዓብደልቃድር ካብ ሸረን።
0: ሕራይ ከመይ ውዒልካ ኣደም?
2: ጥቦ ከመይ ኣለኸ ሰዓት?
0: አልሓምዱልላ ተማም ትፈደል።
2: ማይ ኣርሓባ ሰላም ክብል መጀመርያ ኣብ ዓብዲ ትርከብ ነደይ ወላዲተይ ኣሴ ኣደም ምስጓላ ነዲና ዓብደልቃድር
0: ተማም
2: ኣብ ምስር ዝርከብ ሓወይ ዓብዱልከሪም ዓብዱልቃድር ንደቁ ጀሚላ ዓብዱልከሪም ሻብሪን ዓብዱልከሪም ሰሚር ዓብዱልከሪም ኣሕመድ ዓብዱልከሪም ንክብርቲ በዓልቲ ቤቱ ጀሚላ ራሄል በረኸት
0: ተማም
2: ከምኡውን ንሓወይ ዓብዱልዋሳ ዓብዱልቃድር ኣብ ግዳ ዝርከብ ንበዓልቲ ቤቱ ሰሚር ኣብራሂም ንወዱ ካልድ ዓብዱልዋሰ ንወዱ ወሊድ ዓብዱልዋሰ
0: ተማም
2: ከምኡውን ንኣብ ርያድን ኣብ ግዳን ዝርከቡ ዛማታተይ ደቂ ውጭን ብምሎኦም
0: ሕራይ
2: ከምኡውን ንሓይልታት ምስልኻል ኤርትራ
0: ሕራይ
2: ሜካ 74 ብፍላይ ድማ ንክፍለ ሰራዊት 46
0: ሕራይ
2: ኩሎም ዕልኽተይን ፈተውተይን ንዓኽን ነታ መስመር ዝሕልፈትኒ ከዓ ብተወሳኺ ሰላም ክብል ዘሊ።
0: ሽኩራን ይቐኒልና ኣደም ሰምዑካ ኣለው ኩሎም ሽኩራን ይቐኒየለይ መርሓባ። ከማን ቴሌፎናትና? ሃሎ
3: ሄሎ
0: ሄሎ ደባይዋ መርሓባ።
3: መርሓባ ሳሙኤል ካብ ንዘባ ይኮታ።
0: ከመይ ውዒልካ ሳሙኤል?
3: እግዚኣብሔር ይመስገን ብሓንደ ውዒልኩም
0: አልሓምዱላ ትፈደል።
3: መጀመርያ ንዓኹም
0: ራ ይቐኒልና። ሽኩራን ሳሙኤል።
3: ካብኡውን ክቡር ፕረዚደንት እሳያስ
0: ተማም
3: ንሚኒስትር ምክልኻል
0: ኣራይ
3: ንኣባላት ኮርፖሬሽን ዘራስን ጥሪትን ኣብ ጋዕተ ላይ ዝርከቡ
0: ኣራይ
3: ኣተይ ኣብ ሳዋ ትርከብ
0: ተማም
3: ኣወይ ኣብ ካምፓላ ትርከብ
0: ኣራይ
3: ሓተይ ኣብ ጠቕና ትርከብ ምስ ምክልኻል
0: ተማም
3: ኣብ ምግራሕ ዝርከቡ እንዳባሓጎይ
0: ኣራይ
3: ኣብ ተማጅላ ትርከብ ሓተይ
0: ሕራይ
3: ተረፈ ተስማይ።
0: ሽኩራን ሳሙኤል ይቐኒልና መርሓባ። ከማን ቴሌፎን ኣለትና? ሃሎ ሃሎ ደባይዋ

0: ናብ ቴሌፎናትኩም ክንምለስ ዝኸበርኩም ተዓዘብትና ቴሌፎን ኣላትና። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ ራይ ከመይ ውዒልካ?
1: ገበር መስለን ደጀ ነባ ደጀ ለ
0: አልሓምዱሊላ። ራይ ትፈደል
1: ራይ ባት መጀመርያ ሓሳት ምስልካ ቤትካ ተሰናበት
0: ራይ
1: ማልሳን ምስራዊ ተሰንሑ መስከን
0: ተማም
1: ኣብ ድማ ንሸይናንስ ብፈጠራዊ ተሰንሑ መስከን ትንግርከብ
0: ራይ
1: ኣብ ድማ ንሸይናንስ ምክሳ ገባት
0: ራይ
1: ኣብ ድማ ሸይናንስ እዚ ዘውሰራዊ ሰረን
0: ተማም ራይ
1: ንማልሳን ትምህርቲ ባዓንቲ ቤት ኣንገስ ታበና ጋታ
0: ተማም ራይ
1: ንማልሳን ሰላም ተኽሊ ካብ ሰረን ኣደባለን ምስባለን መላሓደጃን
0: ራይ
1: ንማልሳን ኣብ ሓጀር ዝርከቡ ኣሕዋተይ ምስደቆም
0: ተማም
1: ምስለወይኒ በርሀ
0: ራይ
1: ንምቕፃል ኣባላት ሳዕሳይ ብርጌ ክሳብ ሓሙሽተን ኣብ ሓገር ዝርከቡ
0: ራይ
1: ኣብ ብምቕፃል ኣመሳሰይ ኣብ ኣስመራ ዝርከባ
0: ተማም
1: ንምቕፃል ንሓወቦይ ተስፋይ ዘካርያስ ኣብ ዓዳኦም ዝምስል
0: ራይ ተማም ሓራይ
1: ንምቕፃል ንሰይቲ ሓወቦይ ራሄል ምስ ደቃ ኣብ ኣስመራ ትርከብ
0: ራይ
1: ንፕረዚደንቲ ተፈርቲ
0: ሓራይ
1: ከምኡና
0: ተማ ይቐኒ የለና። ሽኩራ ብጣዕሚ ኢና ነመስግነካ። ከማን ቴሌፎን ኣላትና? ሃሎ
2: ሄሎ
0: ሄሎ ደባይዋ መርሓባ። መን ክብል?
2: ኣይማን ጋብጊና።
0: ማዕለሽ መን ኢልካኒ?
2: ኣይማን ኣይማን ጋብጊንዳ።
0: ከመይ ውዒልካ ኣይማን?
2: ኣቦ ማሻላ ተዓደይ
0: አልሓምዱላ። ትፈደል
2: ሰላማ ንህዝቢ ኤርትራ ውሽጢ መውፃዕን ዘሎ
0: ራይ
2: ባሕሪ ቀፂለን ንፕረዘንቲ እስያ ተፈርቂ
0: ተማም
2: ባሕሪ ቀፂለን ኣቦይ
0: ራይ
2: ባሕሪ ቀፂለን ኣደይ ሓወ መሓመድ ኑር
0: ተማም
2: ባሕሪኡ ቀፂለ ንፈትዋ ዓባይ ጅምዓ ኣሕመድ ዓብደላ
0: ራይ
2: ባሕሪኡ ንሓፍተይ ዘንባ
0: ተማም
2: ፈርሻር
0: ራይ
2: ተውሳን
0: ራይ
2: እብራሂም ሓወያ ሊድያ ዝርከብ
0: ተማም
2: ድሕሪ ቀፂለ ንፈት ዋሓትነይ ፋጥማ መሐመድ ኑር ኣብ ኣስመራ ትርከብ
0: ራይ
2: ምስ ወዳ ማጅድ
0: ተማም
2: ዋላ ሓና
0: ራይ
2: ዋላ ሳልማ ምስ ደቃ
0: ራይ
2: ድሕሪ ቀፂለ ንፈት ዋሓትነይ ሰዓድ መሐመድ ኑር ኣብ ከረን ትርከብ
0: ተማም
2: ምስ ሰብኣያ ምስ ሰብኣይ መሕሙድ ፋሩክ
0: ራይ
2: ድሕሪ ቀፂለ ንሓትነይ ኣብ ግንባዕ ትርከብ ከዲጃ መሐመድ ኑር
0: ተማም
2: ምስ ሰብኣያ ዑመር ዑስማን ምስ ወዳ ካልብ
0: ራይ
2: ድሕሪ ቀፂለ ንኣኮይ ዑመር መሐመድ ኑር ኣብ ጅዳ ዝርከብ
0: ራይ
2: ድሕሪ ቀፂለ ንእድሪስ መሐመድ ኑር ኣብ ጅዳ ዝርከብ
0: ተማም
2: ድሕሪኡ ንኩሎም ደቂ ግንባዕ መኣትኩሞም ፃዕደ ሰዓደ
0: ራይ ሽኩራ ኣይመን ይቐኒ ኢልና መርሓባ መርሓባ ሽኩራ ለክ ሓላይ በር ቴሌፎን መፅያት እናለ ክንቅበላ ሎ ሄሎ ደባይዎ መርሓባ ሰምዓካ ኣለኹ መን ክብል ሄሎ
3: ሄሎ
0: ሄሎ ደባይዎ መርሓባ መን ክብል ሰናይት ከመይ ውዒልኪ? ካብታ ቴሌቭዥን ርሕቕ በልማታን ክንሰማማዕ ሃሎ
3: ሄሎ
0: ትፈደል ሓቢብ ተቐፅሊ ሓራይ ሃሎ معلش تليفون مزيتنا تنيحة تقريض ألا هرين بارز حبركم تعذبتنا نبزا قطيرة تسعب درفي أحب لكم بسهل المشاهدين. أغنيتنا التالية حتكون أغنية للفنان السوداني حيدر بورسودان بأداء الفنانة هيلم ملس. آخر مطافخة حنسمعها مع بعض وحنرجع. هرين بارز حبركم تعذبتنا كسبت تليفوناتكم زمتنا نبزا قطيرة تسعب درفي أحب لكم درفي نيدم تزاو حيدر بورسودان كتكون يا مالتيو بهيلم ملس زتدق مدر فيها تكون مالتيو آخر مطاف. نعا سمينا حجونكم لسكمينا مسانا تنحو.

0: ምስ ድምፃዊ ኣቤል ክፍሎም ኣጣዕሳ ትብል ደርፊና ፅኒሕና ዝኸበርኩም ተዓዘብትና ካብኡ ድማ ናብ ቴሌፎናትኩም ክንምለስ ቴሌፎን መፅያትና ኣላ። ሄሎ
1: ሄሎ
0: ሄሎ ዱባይዋ መርሓባ።
1: መርሓባ ሰዓት
0: መን ክብል?
1: ሰላም ዓለይኩም ፈሮ።
0: ዋዓለይኩም ሰላም ወረሕመትላ ወበረካቱ። መን ኢልክኒ?
1: ፍትሓዊት ክብሮም ካፈሮ።
0: ሕራይ ፍትሓዊት ሓቢብቲ ትፈደሊ ፍትሓዊት።
1: ና ይፈድልክ መጀመርታ ንኩሉ ሙስሊም ጅምዓት መባርክ ብሎ።
0: ሽኩራን ሓቢብቲ ኣነ ይቀኒ የለና ሕራይ
1: እንኳላና ዓኸይ
0: ሕራይ ሽኩራን ሓቢብቲ ኣነ ኣላ ይባርክ ፊክ ያ ረብ።
1: ብድሕሪኡ ንዓርኪ ሓወይ ጀማል ሚዕታልከ ምሳ መሓመድ ኩሉ ፋሚልዩ
0: ተማም።
1: ብድሕሪኡ ንማዘረይ ከበደሽ ወረደ
0: ተማም።
1: ድሕሪኡ ንፋዘረይ ክብሮም ነጋሲ ኣብ ዓላ ደሎ
0: ኣራይ።
1: ድሕሪኡ ከዓ ንሓደ ሓወይ ኣብ ዓዲ ምሊዝ ዘሎ ጆን
0: ተማም።
1: ድሕሪኡ ከዓ ንኩሉ ጅግና ሰራዊት
0: ተማም።
1: ብፍላይ ከዓ ክፍለ ሰራዊት 26
0: ኣራይ
1: ኩለኹም ህዝቢ ኤርትራ
0: ሕራይ
1: ንህዝቢ ፈሮ ከዓ ሰላምን ቅሳነትን ይምነሉ
0: ሕራይ
1: ሎም ሓዛይ ምስ ህፅያ
0: ሕራይ
1: ሰሎሞም ሓዛይ ምስ ደቃ
0: ተማም

0: ናብ ቴሌፎናትኩም ክንምለስ ኢና። ቴሌፎን መፅያትና ኣላ። ሃሎ ሃሎ ድባይዋ መርሓባ።
1: ከመይ ውዒልኩ ሰዓደይ?
0: ፅቡቅ አልሓምዱሊላህ። ከመይ ውዒልኪ?
1: እግዚኣብሔር ይመስገን። ኤልሳ ብሃል
0: ሓራይ። ኤልሳ ሓቢብቲ ትፈደሊ። ኤልሳ
1: ሓራይ ዮሃና ክብል ደለ ሰዓደይ
0: ጠዋሊ
1: ራይ ምደቀይ ዮስያስ
0: ሓራይ
1: ናባይ
0: ተማም
1: ኣባትዕ ዘለዉ ስድራይ ብፍላይ ከዓ ንስፖርታ ወራሪተይ ተሓስ ግርማይ
0: ሓራይ
1: ኣፍራምስ ዘሎ ሓወይ ሳሚኤል ሓድጉ ምስ በዓል ቤቱ ምስ ደቁ
0: ተማም
1: ከምኡ እውን ንስፖርት ሓፍተይ ፌሩዝ ካሕሳይ ምስ ወዳ ዮዳኤል ሓበን
0: ተማም
1: ንኩሎም ስድራ ቤተይ ንዓኹም ቀና ዜና ብፍላይ ከዓ ንዓኸ ሰዓደይ
0: ይቀኒየለይ ኤልሳ ይቀኒየልና። ሽኩራን ሓቢብቲ ኣነ ይቀኒየልና ብጣዕሚ ኢና ንመስግን። መርሓባ ሕራይ እምበር ዝሕበርኩም ተዓዘብትና መደብና መደብ ሄሎ ደባይዋ ብቐጥታ ካብ ቴሌቭዥን ኤርትራ ቀፃሊ እዩ ዘሎ። ናብዚ ቀፂለ ትስዕብ ደርፊ የኸብለኩም። ደርፊ ናይ ድምፃዊት ኣርያም ዘሚካኤል ሃረር ሓቢርና ንስማዓ እያ።

0: ቃድረስ ሰላመትና ትከበቶ ዓይሳ ምተቕብለትና ወጠንያይ ዋዕላ ብሑሳት ወድራሳት ሓርስ ትሉሉይ ንዛም ሓርስ ወነብረ እግል ዓቦት እቕትሳድ ወጠን ሓንቴላ ትብል ስቕራት ምንዮም 20 እስክ 21 ኣጎስቲ 2023 እቃዓት ማሕበር ሸቃለ ኤርትርያ ኮሴት ጋየሰ እትለሓ 77 ውራቅ ሕፍዝ ለትቀደመቱ ዋዕላ ማለ ከሚስ እትኩሎም ቃዓት ሰሚናራት ትገብእ ዋዕላ ሓይሳ ምተቕብለትና እትናዮም በርናምጅና ምና እትቃዓት ሰለስለ ቀደመ ውራቅ እግል ንቀድም ክልኩምቱ ሙተባዕት በኪተት ንተምነ
1: ከምዚ ዓይነት ዋዕላታት ኣብ ዝኾነ ሴክተር ወይ ትካላት ወይ ቁጠባዊ ክፍሊ ናይ ሃገርና ብፍላይ ኣብ ሕርሻ እቲ ዘይማዕበለ ዘሎ ናይ ሕርሻ ክፍሊ ንክምዕብል ኣፍልጦ ዘለዎም ኣብ ሕርሻ እህን ምህን ተባሂሎም እንታይ ፀገምና ኣብ ሕርሻ ዘሎ መታን ኣለልዮም ኣብ መፍትሒ እቲ ቀንዲ ፀገም ኣብ ሃገርና ዘሎ ሕጂ ውሕስነት ምግቢ ሙሉእ ብምሉእ ኣይረጋገፅና ዘለና ሕጂ እንታይ ኮይና ኢና ውሕስነት ምግቢ ዘይረጋገፅና ሓደ ክትፈልጥ ኣለካ እቲ ፀገም ምስ ፈለጥካዮ መፍትሒ መታን ክትረክበሉ ተኣኪብካ ናይ ብዙሕ ሓሳባት ናይ ብዙሓት ሰባት ፍልጠት ኣኪብካ ኣብ መፍትሒ ንምምፃእ ይጠቅም እዩ ብጣዕሚ ፍልጠት ካብ ዝተፈላለዩ ሰባት ስለ ዝርከብ ጥራይ ኣብ ተማህሩ ሰባት ዘይኮነ ተመክሮ ዘለዎም ሓርስቶት ብዛዕባ ሓርሻ ብዙሕ ኣፍልጦ ኣለዎም ምሳኣቶም ተዛቲኸዎም መፍትሒ ትረክብ ስለዚ ተዛቲኻ እዩ መፍትሒ ዝመፅእ ብውልቂ ዝመፅእ መፍትሒ ብዙሕ ኣይህሉ
2: ፅቡቅ ከምዚ ዓይነት ውዕላት ምህላው ሓደ እቲ ቀዳማይ ጥቕሚ እንታይ እቲ ሓሳባት ናይ ዝተፈላለዩ ሰባት ውሒዙ ናብ ሓደ መደምደምታ ወይ ሓደ ናብ ሓደ ዕላማ ከብፀሓካ ከም ዝኽእል ሓደ እዚ ከም ፅቡቕ ጎኒ ኣለዎ ካልኣይ ከዓኒ እንታይ እቲ መፅናዕትታት ቀሪቡ ዘሎ እንታይ ጉድለታት ኣለዎ እንታይ ብልጫታታት ኣለዎ ካብ ሕጂ ኸ እንታይ ክቕፅል ዘለዎ ስፍሕ ዝበለ መረዳእታ ክትረኽበሉ ትኽእል ኣጋጣሚ እዩ ስለዚ ፅቡቅ እዩ ኣብ መንጎተን ሚኒስትርታት ዘሎ ርክባት ንክድልድል ኣብ መንጎ ውልቀ ሰባት እውን ከይተረፈ ዘሎ ርክባት ደልዲሉ ሓደ ሓበራዊ ስራሕ ሓበራዊ ርድኢት ንክህሉ ኣዝዩ ሓጋዚ እዩ ይብል
3: ከምዚ ዓይነት ዋላታት ክግበር ከሎ ምስ ሓደ ምስ ከማኻ ዝሰርሕ ዓይነት ከምዝናትካ ዓውዲ ዘለዎ ሰብ ኢኻ ትራኸብ ዘለካ ብዚ እንታይ ትሰርሕ ኣለዎ ትሪኦ ኣለኻ እንታይ ትሰርሕ ኣለካ ይርየካ ማለት እዩ እ ንኽትተሓጋገዝ ፅቡቅ እዩ ቦዝ ዘሎ ንሱ ዝሰርሖ ዳታ ይህበካ ንስኻ ዝሰርሐ ከያ ዳታ ተዳሂብካ ሕጂ ኩሉ ሓዋዊስካ ናይ ዝበዝሐ ቦታታት ክትረክብ ትኽእል ኢኻ ማለት እዩ ሓበሬታ

0: ቀመማ ውዱዕ ቀመማ ውዱዕ ክንብል ከለና ካብ ደገ ብሃርድ ካረንሲ ወይ ብናይ ወፃኢ ሸርፊ ተገዚኡ ዝመፅእ ድኩዒ ማለት እዩ። ሕጂ ሱ ታሪክ ክንሪኦ ከለና ብዙሕ ኣብ ሃገራት ለውጢ ገይሩ እዩ ይግበር እምበር ፀገማት ከዓ ኣለዎ። ሕጂ እቲ ድኩዒ ምምፃእ ማለት ምህርቲ ክበዝሕ እዩ ዝድለ ዘሎ። ምህርቲ ምስ በዝሐ ነቲ ፀገማት ናይቲ ተምፅኦ ዘለካ ድኩዒ ሸፊኑ ዝያዳ መክሰብ ክበካ ከም ዘለዎ ክተረጋግፅ ኣለካ። እዚኣ እንድሕር ዘይረጋጊፅካ ስቅኢልካ ጥራሕ ኣምፂኢካ ገንዘብ ከፊልካ ኣከባቢካ እውን ትብክል ትደኣ ኮንካ ትርጉም የብሉን። ስለዚ ዝኾነ ሃገራት እንታይ እን ዝገብራ ማዕርክ እንደ ይጠቕሙ። ሕጂ እቲ ኣነ ገይርያ ዘለኹ መፅናዕቲ ከም መበገስ እያ እምበር ብድሕሪኡ ብዙሕ ትንተናታት ናይ ቁጠባዊ ትንተና ዝግበረሉ ኣለዎ። እዚኣ ግን ከም መበገሲ ዝተዘገዛእናዮ ድኩዕስ ብኡ መጠን ምህርቲ ይውስኻሉ ዶ ኣይውስኽን እያ ትሕብር ዘላ። ሕጂ እቲ ዝውስኮ ቅርቡ ውሕድ ኢሉ ኮይኑ ስለ ተረክበ እንታይ እዩ ኮይኑ ንዝብል መፅናዕቲ ከዓ ብሕጂ ክግበር ኣለዎ እየ ዝብል እያ ዝገበርኩ።
1: ሰልፈይ ወረቐት እብ ዶክተር መንግስትኣብ ገብረ ስላሴ እብ ክሱስ መቃወመት ወበሊስ ፍርያት ሕርስ እቲ ሰማድ ለትብል ወረቐት ቀርበት ጽበጥለ ወረቐት እላ ሰማድ እቲ ዓቦት ፍርያት ሕርስ ለብኡቱ መንፋዕት ብዙሕ ምንማቱ እቲ ብዙሓት ድወል እዲና ፍርያት ጉሩም ላህባ ምንመገቢ እቲ ኤርትርያ ምን እንርአ እቲ ዓቦት ፍሪ ሓርስ ፍገሪት ሰኔት ይትረከበምኑ ኦመደረት እጠርት ከም ሰብብ እብ ዕልማይት ገበይ ተኣከዳ እብሊ እብ ከፎ ፍታሕ ንረክብ ወትዕዉት ፍገሪት እምበፅሐ ልብል ኣስእለት ምስልሕልብሉ ኣቕረበ እብሊ ሄ ሰማድ እምበላት ፍርያት ለወዲዩ መደረት እቲ ኤርድ ወፅበት መዓ ድማ እደ ከምሰል ወዴ ወእብሊ ፍርያት ምንወክድ እቲ ወክድ ክምሰል ላሓውን ወከ ሸሕ ጽበት ፍርያት ሄ ከምሰል ናዩ ጠቢዓት መኣዛ ከምሰል ኣለቡ ልትሸራሕ እልሌጥ እንደ ገቢ እት ብዝሐማ ከምሰላ ልትሓዘ ናጅሕ እተይ ከምሰል ኢሉ ትረከምኑ ኣተንበሃ
2: ናቲ ዝነበረት እዚኣ ፕረዘንቴሽን ወይ ዘቕረብኳ ኣርእስቲ እንታያ ትብል ነራ ፍርያምነት ሓመድን መፅናዕቲ ናይ ጨዋምነትን ኣብ ሰለስተ ንኡዛን ሰባታት ናይ ጋሽዋርካ እያ ትብል ነራ። እቲ ቀንዲ ዕላማኣ ዝነበረ ከዓኒ ብዛዕባ ናይ ፍርያምነት ሓመድ ናይ ጨዋምነት ኣፅኒዒካ እንታይ ከ መፍትሒታት ከተምፃሎም ትኽእል ነቶም ኣብኡ ዝረከብካዮም ጉድለት ወይ ፀገማት ዝረእኸዮም እንታይ መፍትሒታት ክትረክበሎም ትኽእል ትብል እያ ነራ ማለት እዩ ዕላማ ሲ

ኣርእስቲ ናይዛ ሕጂ ዘቕረብኳ ኣብ ናይ ፅግዕተኛታት ናይ ተኽሊ ኔማቶድ ዝበሃሉ ኣዝዮም ደቀቕቲ ፍጡራት እዮም ኣብ ተኽሊ እዮም ዘፅግዕተኛታት ማለት እዩ። ሕጂ ንዕኦም ኣለሊኻ እንታይ ዓይነት ሳዕቤናት እዮም ዝ ኣብ ተኽሊ ከመይ ጌርካ ትከናኸኖም ትከላኸሉ ማለት እዩ የነሮ እቲ ኣርእስቲ ናይ ዘቕረብኩዋ።

0: ሕጂ ብታሪክ ክንሪኦ ከለና ቀመማ ደኩዒ ብዙሕ ኣበርክቶ ገይሩ ይበዕለ ይኹን እምበር ገለገለ ፀገማት እንተ ምስኡ ተኣሳሲሮም ዝኸዱ ኮይኖም ሓደ ሓደ ግዜ ከምቲ ዝሓሰብካ ዘይክመፅእ ኽእል እዩ። ሕጂ ኣብዚ ናተይ መፅናዕቲ እቲ ሓደ ሚእታዊት ድኩዕ እንተ ወሰኽ ኣምፂና ሓደ ሚእታዊት ወሰኽ ናይ ምህርቲ ነምፅ ዶ ኣብ ዝብል እያ መፅናዕቲ ነራ። ሕጂ እዚ ግን ክንድኡ ኣይመፅና ኣሎ። ግን እቲ ፀገም ናይቲ ድኩዒ ዘይክኸውን ይኽእል እዩ። ካልእ መዓት ምስኡ ማሕበራዊ ቁጥባዊ ኩነታት እቲ ኣገባብ ኣተሓራርሳ እቲ ኣገባብ ሓረስቶት ዝጥቀምሉ መንገዲ ቴክኖሎጂ ዘይምህላው እሱታት ክኸውን ስለ ዝኽእል መጀመርያ እሱ ይፍታሕ እሞ ሽዑ ትጠንቂ እንታይ ምዃኑ ምስ ተፈለጠ ትጠንቂ ምሰለላካ ጥራሕኻ ከሚካል ፈርትላይዘር የድልየናን ኣየድልየናን ትብል ኣብዚ ሕጂ እዋን ከሚካል ፈርትላይዘር ኣየድልየናን ኢልካ ክትድምድም ኣይከኣልን። ምክንያቱ ከም ተመክሮ ኣብ ካልእ ሃገራት ከሚካል ፈርትላይዘር ተጠቒመን ከም በዕላ ኢሻ ግሪን ሪቨሉሽን ዝበሃል ብዙሕ ምህርቲ ረኺበን እየን። ኣብናሃን ሕጂ ውሒዱ ኣሎ ንብል ኣለና። ግን ትጠንቂ እንታይ እዩ ግና እቲ መፅናዕቲ መባእታዊ ስለ ዝኾነ እዚ መፅናዕቲ እዚ ኣብኡ ኣይበፅሐ ኣሎ። ገና ብሕጂ መፅናዕቲ ተገይሩ ዝውሰን ነገር እዩ። ስለዚ ቅመማዊ ድኩዒ ኣይድልን ዝብል ኮንክሉዥን ክንበፅሐ ከለና ክልቲኡ ኢና ንጥቀም ዘለና ክልቲኡ ከዓ ክንጥቀም ንኽእል ኢና። ግን ትጠንቂ ክፍለጥ ኣለዎ።
1: ካልአይት ላትቀደመት ድራሰት እባሰይድ ሃብተኣብ ጎይቶም እትገቢእ እብ ክሱስ ስለ ዝሸርዑ መናፍስ ፓራሳይትስ ኣው መባልዒን ዘርኢ እቲ ምድርየት ሓመልማሎ ባትብል ኣርእስ ቀደመ ጽበጠ ሓረስቶት እቲ ወቅት ሓርስ ለሳድፎም ወሮም ነመታክል ሕማም ባልዒን እትገቢእ ሎም ባልዒን ሎም እብዕንታት ለኢል እትረአው ጀራሲም ኦሞ መናፍስ ለመፅእ ሕማማ ዝርእቱ

እንታይ እዚ መፅናዕቲ እዚ ከም ንፈልጦ እዚ ክሊማ ናይ ሃገርና ብፍላይ ከዓ ናይ ዘዋጋሽ ወርካ እንታይ እቲ ኣሪድ ኤን ሰሚ ኣሪድ ክላይመት ዘለዎ እዩ። ስለዚ እዞም ሓረስቶት እዚኣቶም ከዓኒ እቲ ዝጥቀምሉ ዓይነት መስናዊ ኣገባብ ፋሮ ንብሎ ወይ ብነግሓዊ ዓይነት ኣገባብ እዮም ዝጥቀሙ። ስለዚ ኣብ ከምዚ ዓይነት ኣገባብ ናይ ምምዕባል ናይ ጨዋምነት ክመፅእ ይኽእል እዩ ብዝብል ሕቶ ኢና ነዚ መፅናዕቲ እዚ ኣበጊስናዮ። ስለዚ እቲ ኣብኡ ዝረኸብናዮ መፅናዕቲ ግን ንጨዋምነት ኣዝዩ ትሑት ዝኾነ ኮይኑ ኢና ረኺብናዮ። ብኣንጻሩ እቶም ናይ ማእዛታት ናይ ሓመድ ወይ ፍርያምነት ናይ ሓመድ ግን ኣዝዩ ታሕቲ ብፍላይ ካኣቶም ብብዙሕ መጠን ዘድልይዎ ንኣግራብ ወይ ኣትክልቲ ኣብ ውሕድ ደረጃ ፀኒሖምና። ስለዚ ሓረስቶት ነዚኦም ከመይ ገይሮም እዮም ክህብትምዎም ዘለዎም ሓደ መፍትሒታት ዝኾንዎም ከነቐመጥ ክኢልና ማለት እዩ። ስለዚ ብቐፃላ ሚኒስትሪ ሕርሻዊን እዚ ከምዚ ዓይነት ክስታይ ይደጋገም ወይ ዝረበሉ እኳ እንተኾነ ግን ነዛ መፅናዕቲ ኸኒ እሱ ኢና ሪኮመንድ ጌርና ወይ ለበዋታት ኣሕሊፍና ኣሎም ነቶም ሓረስቶታ መወዳእታ ማለት እዩ። ንሳቶም እንታይ እዮም ሓረስቶት ብዝተኽኣለ መጠን እቲ ባህርያዊ ድኹዒ ክጥቀሙ ከም ዘለዎም፣ ካልእ ምቅያር ዘራእቲ ከዘውትሩ ከም ዘለዎም ብልምዲ ከዓኒ እንተዳሪናዮም እቶም ሓረስቶት ኣብኡ ዘለዉ ሓደ ዓይነት ዘራእቲ እዮም ድጥቀሙ። ስለዚ እዚ ከዓኒ ነቲ ናይ ኒትሪንት ናይቲ ሓመድ ኣብ ምህብታም ከዓኒ የዳኽሞ እዩ ደሎ ይውሕድ ኣሎ ማለት። ስለዚ እቲ ሌግምስ ክጥቀሙ ማለት ጥረታት ክዘውትሩ ከም ዘለዎም፣ እንድሕር ደኣ እቲ ኢንኦርጋኒክ ፈርቲላይዘር ክጥቀሙ እንተ ደኣ ኮይኖም ከዓ ብቅኑዕ ዝኾነ ኣገባብ ማለት እዩ ክጥቀሙ ከም ዘለዎም ለበዋታት ሂብናዮም ማለት እዩ። ታዛዕብየት ካብዚኣ ዝተሓረስቶት ወይ ካብኣቶም ዝረኸብናዮም ማለት ነቲ መወዳእታት መፅናዕቲ ምስ ገበርና እቲ ዝረኸብናዮ ውፅኢትን ክገብርዎ ዘለዎምን መብርሂ ምስሃብናዮም እቲ ቀንዲ ዝተረድእዎ ነገር ሓመድ ማይን ተመርሚሩ እንታይ ጉድለት ኣለዎ ክፈልጡ ክኢሎም ማለት እዩ። ስለዚ እታ ሕጂ ካብኣቶም ዓባይ ተበግሶ ዘላ ባዕላቶም ንሕና ክኢላታት ጥራይ ከይድናዮም ደይኮናሲ ባዕላቶም ሓረስቶት ሓመድን ማይን ከመርምሩ ከም ዝኽእሉ ሓደ ዓብ ዝኾነ ኢንሽቲቭ ወሲዶም ኣለዉ ማለት እዩ።

0: ሓንቲ ተኽሊ እንተ ደኣ እኹል ማይ ሂብካያ፣ እኹል ድኽዒ ሂብካያ፣ እቲ ዘድልያ ማለት እዩ እንተ ደኣ ሂብካያ ክሳዕቢ እንተ ዘይክኤላ ሓፃር እንተ ደኣ ኮይና ተደኽሊኻ ማለት እዩ እዚ ገለ ነገር ኣሎ ማለት እዩ። እንታይ ትፀገም ንዕኡ ክትፈልጦ ክትክእል ኣለካ። እዚ ንሱ ንዑ ፈሊጥካ ንዑ መፍትሒ እንተ ደኣ ጌርካ ኣለኻ እቲ ምህርቲ ክዓቢ እዩ ናይ ግድን እዩ ዝዓቢ ማለት እዩ። ሕጂ ኩሎም ዓይነት እዚኦም ጥራይ ኣይኮኑን ብዙሓት ዓይነት እዮም ዘለዉ። ብምልኦም እንተ ደኣ ኣፅኒዕኻ ነናቶም ኣገባብ መከላኸልዎም እንተ ደኣ ተጌርካሉ እቲ ምህርቲ ግድን እዩ ዝዓቢ።
1: ለባህ ስትል ለሳትፍ ሕማም ዘርኢ ከእፎ ከም ልትሳሬ ለሕማም ለጸብጠዩ ዘርኢ ምነልኢ ጸብጠዩ እብከፎ ልትፈረግ ወልትሌሌ ኣግቡይ ዳፍዖቱሄ ሚመስል እተለትብል ኣርእስ ፋይ ሕፍዙ ቀደመ።

0: ሕጂ እታ መፅናዕቲ ቀመማዊ ርክዕን ባህርያዊ ርክዕን ኣይኮነን ተዋደድር ነራ ቀመማዊ ርክዒ ካብ ደገ ኣምፅና ዝተጠቐምናሉስ መዓር ክንደይ ብምኢታዊት መዕር ክንደይ ብምኢታዊት ምህርቲ ወሲኹ ጥራሕ እታ መፅናዕቲ ሕዚኣ ከምዛ ዝበልኩ ከ መባእታዊ መፅናዕት እያ ገና ኣዋዳዲርካ ዝግበር ካልእ ካልእ መፅናዕቲ ምስ ተገብረ ቀማዊ ርክዒ ነናቱ ጥቕሚ ኣለዎ ቀማዊ ርክዒ ናቱ ጥቕሚ ኣለዎ ቀሊል እዩ ክትጥቀመሉ ክትጥቀመሉ ንሓርሶት ምቹ እዩ ብውሑድ ዓቐን ብዙሕ ክትሽፍን ትኽእል ኢኻ እቲ ባህርያዊ ርክዒ ከዓኒ ናቱ ጥቕሚ ኣለዎ ናቱ ጉድኣት ከ ኣለዎ ስለዚ እዚ ኩሉ ኣብ ግምታእቲ ኢኻ ኢኻ ኣብ ውሳኔ ትበፅሕ እዚ እቲ ክኸውን ዘለዎ ኣነ ዝብሎ
1: ሳልሰይት ወረቐት ብሰይድ መሓመድ ኑር ኣሕመድ ለቐርበት ወረቐት እብክሱስ ፍርያት ወመላሓት ትርበት እትበቕል እባ ትብል ኣርእስ እቲ ሰለስ ምድርያት ጋሽበር ካለገበ ድራሰት ብሕሱ ቀደመ ለሰለስ ምድርያት እባባካተን ለልውሕዝ መሓዛት ወእትዋሩ ለህለ ርሒብ ኣርድ እግል ሓርስ ውጡያት ከምተን ወብሊ መላሓት ከም ኣለበን እትሸርሕ እተየን ለልትሓመት ከም ሰልቱ ወብሚእታይት እትለሕብር ወሰፈ እዩ

0: ፍስቶ ናይቲ ሓመድ ብፍላይ ኣብ ናይ ናይትሮጅን ፎስፎረስ ኤንድ ኦርጋኒክ ማተር እዚኦም ኣብ ታሕቲ ወይ ከዓ ኣለዉ ኮይኖም ረኪብናዮም። ስለዚ ነዚኣቶም ብተካለ መጠን ካብቶምዎም ኣለዎም ማለት እዩ። ምክንያቱ እዚኣቶም ወይ ሃብቶምን ማለት እቲ ናትካ ፍርያምነት እናጎደለ እናጎደለ ይኸይድ ማለት እዩ። ስለዚ ነዚኣቶም ብተካለ መጠን ካብቶምዎም ከም ዘለዎም ለበዋ ሂብናዮም ማለት እዩ።
1: መላሕት ግልዘሪ ምንገብእ ወእተዩ ፍገሪ ሰኔት ከምሰሊ ኢለ ህይብ ኣመርደ እደንጎ ባህቱ ሓረስትዎት ምስል ሰብ መቕደረት ሓርስ እንደሳደው ትርበት ምድሮም እንዳኣመረው ፍርያቶም ግላ ኣዝይዱ ከም ቆድሮ ሸረ ኣእምሮ ትርበት እተይ እበኑ እንደይገቢ ምእን ዘሪ ማ ሰዳይት ከምሰልታ ሸርሓ እደንጎበ ምና እተዋዕላ ላሓድረው ምሻረከት ናይ ስኡኣል ወበሊስ በክተሂባ ወንቓሽ ፈዳብ ገባእተን እብልናዮም 20 ኣጎስት በርናምጅ ባዕላ እብልተማ
2: ዋ ንሶም ዳ ብዙሕ ነገር ኣለዎ፣ ዝተረፎ ነገር ኣለዎ። ምክንያቱ ክሳብቲ ዝተሓተ ነገር ክትፎ ብሎ ለካ ክተዝና ለካ ክሳብዚ ከይዱ ዘሎ ግን ፅቡቕ እያ። እንተወሓደ ሲ እቲ ሳዕቤናት ናይቲ ምህርቲ ዘጉድሎ ዘሎ ውሕድ ዝገብሮ ዘሎ እንታይ ምዃኑ ትፈልጥ ትኽእል ኢኻ ማለት እዩ ኣብቲ ዘፅናዕካዮ ቦታ

ቀመማዊ ድሕሪ ጥቕሙ ከም ትዝበልክዎ ብቐሊሉ ክትጥቀመሉ ትኽእል ኢኻ። ኣብ ሓፂር ግዜ ንብዙሕ ክተባፅሕ ትኽእል ኢኻ። ጉድኣቱ ከዓ ከምቲ ዝገለፅናዮ ኣከባቢ ክብክለልካ ይኽእል እዩ። ገንዘብ ከፊልካ ከዓ ክተምፆ ገንዘብ ከዓ ክዳኣልካ ይኽእል እዩ። እቲ ባህርያዊ ድሕሪ ከዓ እቶም ናይ ሶይል ናይ ሓመድ ክኢላታት ዝያዳ ከም ዝገልፅዎ ንሓመድ ይህብትሞ እዩ ማለት ቅርፁ የመሓይሾ እዩ። ማይ ናይ ምትሓዝ ክእለቱ ብዙሕ ነገር ጥቕሚ ኣለዎ፣ ግን ንሰፊሕ መሬት ክትጥቀመሉ ከዓ ይኸብደካ። ስለዚ ክልቲኡ ንናቱ ጥቕምን ጉድኣትን ኣለዎ።

ኦኬ ከምዚ ዓይነት ዋዕላታት ንክግበር ኣዝዩ ኣገዳሲ እዩ። እንታይ ካብዚኣ ክርዳእኪ ኢለ ብዙሕ ሓሳባት ናትካ ናይቲ ዝገበርከዮ መፅናዕትታት እውን እንታይ ጉድለት ነይርዎ እንታይ ክትገብር ኣለካ ንመጻኢ ብዙሕ ሓሳባት ዝረኸብ ኩሉ ኣጋጣሚ እዩ። ስለዚ ከምዚ ዓይነት ዋዕላታት ንቐጻለ እውን ኩሉ ከም ዘለዎ ለባዋ የመሓላልፍ። ካልእ ኣብዚ ካልኦት እውን ጥራሕ ክኢላታት ጥራሕ ኮይኑ ምክንያቱ መበገሲ ናይ ኩሉ ወይ ታርጌትናትና እንታይ ሓረስቶት እዮም። ሓረስቶት እንተ ደኣ ሃልዮም ከዓኒ እቲ እሳቶም ዝፅግሞም ዘሎ ኣብዚ ከምፅዎ ሞ ናይ ብዙሕ ሰብ ሓሳባት ተባሃሊሉ ከዓ ንዕኡ ዝኸውን መፍትሒ ከዓ ክመፅእ ምእንቲ ሓረስቶት ክሳተፍሉ ዝኽእሉ መንገዲ ክፍጠር ክኽእል ኣለዎ። ምክንያቱ ኣብ መወዳእታ ዕላማና ንመን እዩ? ሓረስታይ ንምንቃሕ። ስለዚ ሓረስታይ ከዓ ኣብ ከምዚ ዓይነት ዋዕላ ተሳቲፉ ጸገማቱ ከፍስስ ርእቶታቱ ክህብ እላዎ ማለት እዩ።

0: ደስታ እዩ። ከምዚ ኣዝዮም ደቀቕቲ ምስ ምዃኖም ኣነ ሓረስቶት ጥራይ ዘይኮነስ ዋላ ነቲ ክኢላ ኸማ ብዙሕ ጥንቃቐ እዩ ዝሓትት ነዚኦም ንክትፈልጦም ማለት እዩ። ምክንያቱ ኣዝዮም ደቀቕቲ እዮም። ኣብ ትሕቲ መሬት ኮይኖም ነቲ ሱርዮም ካ ክሳይ ዝገብሮ በቲ ሱርዮም ዝጅምርቶም ዝበዝሑ ማለት እዩ። ጅና ገሊኦም እቲ ምልክታት ዝረአ ፍሉጥ እዩ ትሪኢኻ እቲ ሱርዮ ሓብጥ ወይ ገለ ትሪኢኻ። ካልእ ግን እንታይ እዩ እቲ ተኽሊ ትሓፀርያ ቆፅላ ብጫ ክኸውን እዩ ጎይ ክትፅምሉያ። ስለዚ እዚ ንሶም የሚልካ ስኢልካ ሃንደራ ኢልካ ክሳይ ትገብረሉ ይኮነን መድኒት ትገብረሉ ኣይኮነን ወይ ክሳይ ካልእት ኣለዉ ከም ዓይነት ክሳይ ከምፅ ዝኽእሉ ኣብ ነድኩዑ እንተዳግሉ ኢልናላስ ብጫ ቆፅሊ ክህልዋይ ፅቡቅ ጌራካ ኣይትዓብን እያ ማለት እዩ ወይ ማይ እንተጎዲልዋ ዝግን ሕጂ እኹል ማይ እኹል ድኩዒ ሂብካ ካልኦት ዓይነት ንኦም ዝመስሉ ደቀቕቲ ተዋስያን ኣለዉ ንኦም ፈሊኻ ኣለሊኻ ኢኻ ነናቶም ኣገባብ ክሳይ ስለ ዘለዎም ናቱ ኣገባብ መከላኸሊ ክትገብረሉ ክትክለልካ ማለት እዩ።
1: ሓርስ ዕማት እተይ ሻዕቢ ኤርትርያ ሰበቱ እብል ምውነት እግል ጥዕበ ወእተይ እግል ልብዛሕ ድራሳት ወፈም ምጅተማዕ ዓበዮት ምህም ሰበት ገቢ እቲ ኩሉ መጃላት ተረከሰ ድራሳት ወብሕስ ገቢ ህላ እግልሚ ገቢል ኤርትርያ መንበረቱ ተሓርስ ለተንከበስ ሰበት ገበት

ሓርሶት ሕጂ እንተ ደኣ ሓንቲ ነገር ብተግባር ኣርኢኸዮም ጥቕሚ እንተ ደኣ ላታ ቀልጢፎም ይቕበልዋዮም። ንግዜኡ ጉድኣት እንተ ደኣ ርኣቶም ግን ኣይቅበልዋን እዮም። ስለዚ ተመክሩ ኣሎም ዞም ሓርሶት ንገዛ ርሶም እቲ ድኹዒ ባህርያዊ ድኹዒ ክንጥቀም ምኽኣልና ግን ብዙሕ ስለ ዘድልየና ንኹሉ እግራትና ክሽፍነና ዓቕሚ ክሕፅርና እዩ። ስለዚ ተዘይ ኮይኑ እቲ ቀመማዊ ድኹዒ ተባሂሉ ዝተሰርሐሉ ምክንያቱ እኮ ነቲ ድኽመታት ናይ ባህርያዊ ድኹዒ ንክሽፍን ኢሉ እዩ። ብሓፂሩ ዝውሑድ ብዙሕ ቦታ ክትሽፍነሉ ብቐሊሉ ኣጓዓዝካ ክትጥቀመሉ ስለ ዝከኣል ተን ዘድልያኻ ማዕድናት ከዓ ውሱናት ተን ዘድልያኻ ዚአንዚአንዚአን ጎዲላ እታ ዘላ ኢልካ ፅኒዕኻ ኣብኣ ከለኻ ንዕን ምትካእ ተባሂሉ እዩ ተገይሩ። ግን ከምኡ ጌይርካ እንተ ደኣ ምህርቲ ዘይወሲኹ ግን ስለምንታይ ትገዝኦ ዝብል ያታ ኣብ ሕቶ ክትመፅእ ዘለዋ ሕጂ እዚኣ እታ ሕቶ ገይርና ገዲፍና ዘለና ኣብቲ መፅናዕቲ

0: ክትለረክ በልዝያኒ
1: ወዚ ክቕፅል ኣለዎ። ምክንያቱ ኣትሊስ ብዙሓት ሰባት ረኺብና ተላሊና ኣለና፣ እቲ ብሓንሳብ ከም ዝናት ናክሰርሕ ዝኽእል ሰብ ረኺብና ኣለና ማለት እዩ። ስለዚ እዚ ቀፃልነት ክህልዎ ኣለዎ። ካልእ ከዓ እዚ ጥራይ ዘይኮነ እዚ ዝተሰርሐ መፅናዕቲ ሲ ክሕተም ኣለዎ። ኣብ ካልኦት ሃገራት ኣለዋጀ ክስታይ ዝሓትማ ናይ ተክስታይ ኣለዎ ዝኣብ ወይ ክሕተም ኣለዎ። ኣብናትና ከዓ ከምኡ ክህልዎን ኣለዎ። ብዝተፈላለዩ ዓይነት ቋንቋታት እንዳተሓትመ እንተ ንሓረስቶት ተተዋሂቦም ሓረስቶት ከዓ ክፈልጥ ወዮም ማለት እዩ። እንተዳ ተሰሪሑ ተቐሚጡ ግን ዋላ ሓደ ዝጥቀመሉ ሰብ የለን። እሱ ከዓኒ ንቀፃልነቱ ከዓ ዋላ ሓንቲ ክሳይ ረብሓ የብሉን ማለት እዩ። ኣነ ሰሪሐ ኣቐሚጠ ኣለኹ ኣነ ጥራይ ዝፈልጣ ወይ ከዓ ትምሳይ ኣብ ቀረባ ዘሎ ሰብ ጥራይ ዝፈልጣ ካልእ ሰብ ብካልእ ቦታ እንተ ከናተይ ንዑ ቀፂሉ ነታ ኣነ ጎዲላት ንዘላ መሊኡ መፅናዕቲ ክገብር እንተ ኮይኑ ግን ክዝርጋሕ ኣለዎ ክወሃብ ክኽእል ኣለዎ ማለት እዩ። ሽዑ ኢኻ እቲ ክሳይ

ብመሰረቱ ሳይንሳዊ መፅናዕቲ ቀጻሊ ክኸውን ኣለዎ። ሳይንሳዊ መፅናዕቲ ቀጻሊ ኮይኑ ሓበሬታታት ኣብ ደገ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ሓረስቶት ብፍላይ ምስ ሕርሻ ዝተሓዝ ኩነታት እንዳተላዘብካ እቲ ናይ ፉድ ሴኪሪቲ ወይ ከዓ ነብስኻ ናይ ምክኣል ይኹን ናይ ሕርሻ ፉድ ሴኪሪቲ ንምርግጋጽ እዚ ኮንፈረንስ ከምዝታት ዓይነት ዋዕላታት ብጣዕሚ ኣገዳሲ እዩ። ቀጻሊ ክግበር ክኽእል ኣለዎ። እዚ ክሳብ ሕጂ ምስ ሕርሻ ብዙሕ ኩምታት ይገብር ኣሎ። እንዳማዕበሉ ከዓ ከይድ ተስፋ ንገብር ዋዕላታት

0: ካብ 20 ክሳብ 21 ናሓተ 2026 ኣብ ሃገራዊ ኮንፈደሬሽን ስራሕተኛታት ኤርትራ ዘተኣንገደ ሃገራዊ ዋዕላ ተኻይዱ ዘለቐ ስርዓታት ሕርሻዊ ምግቢ ንስጉሚ ሃገራዊ ቁጠባዊ ዕቤት ብዝብል ቴማ ዘተኻየደ ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ኣብ ኤርትራዊ ሕርሻ ዘድሃቡ ዓይነታውን ዓቐናውን መርመራታት ዘተባብዕ እዩ። እዚ ጉባኤ እዚ ኤርትራውያን ምሁራንን ተመራመርትን ንኽተሓባበሩን ውፅኢት መርመራታቶም ሓድሕድ ክበሃሃሉሉን ባይታ ብምፍጣር ውልቃዊ ተበግሶታት ጉጅላኣዊ ንጥፈታትን ትካላዊ ምርምራትን የተባብዕ። ሃገራዊ ጉባኤ ኤርትራዊ መፅናዕትታት ሕርሻ ሰላምን እዋናዊ ጉዳያት ዘለቐ ልምዓትን ብምስማር ኣገዳሲ ዓለማዊ መድረኽን መርበብን ኮይኑ ከገልግል ተስፋ ተነቢሩለዩ ተኻይዱ ዘሎ። ኣብዚ ዋዕላ እዚ ካብ ውሽጢ ዓድን መላእ ዓለምን ካብ ዝመፁ ውልቀ ተመራምርቲ 183 ፅማቕ ፅሑፋት ወይ ኣብስትራክትስ ቀሪቡ። እዚ ብቋንቋ እንግሊዝ ዘተኣንገደ ጉባኤ እዚ ኣብ 8 ቀንዲ ዓውድታት ዘተኮረ ኮይኑ ንሳቶም ድማ ኣገልግሎት ምስፍሕፋሕ ሕርሻን ምቕባል ሓረስቶትን፣ ዲጂታላይዜሽን ሕርሻ፣ ሰንሰለት ክብርታትን ሕርሻዊ ንግድን ማለት ኣግሪ ቢዝነስ፣ ምልማድን ምክልኻልን ክሊማዊ ለውጢ ክላይመት ቼንጅ፣ ባዮቴክኖሎጂ ሕርሻን ኣገልግሎት ላቦራቶርን፣ ምዕቃብ ጀነቲካዊ ሃብትን ህይወታዊ ብዙሕነትን፣ ውሕስነት ምግቢ፣ ድሕነት ስነ ምግብን ከምኡውን ፖሊሲታትን ሕጋዊ ኣገባባትን ሕርሻ እዮም። ካብዚ ዝቐረበ ኣብ ዝተፈላለየ ሕርሻዊ መዳይ ዘተኮረ 183 መፅናዕታዊ ፅሑፋት ድሕሪ ዝተኻየደሉ ግቡእ ምዘናን ምመያን 75 መፅናዕታዊ ፅሑፋት ንመደረ ቀሪቦም። ኣደላዊት ኮሚቴ ፅሑፋቶም ንመደረ ዝተሓረሎምን ዘይተሓረሎምን ብዘይገድስ ነቲ ንፅማቕ ፅሑፋት ዝቐረበ ፃውዒት ምላሽ ንዝሃቡ ኩሎም ልባናዊ ምስጋኑ ኣቕሪቡ እዩ። እዚ ዋዕላ እዚ ካብ ተሳተፍቲ ብዝቐረበ ኣገዳሲ ሓሳባትን ከምኡን ሕቶታትን እውን ተወሲኽዎ ነይሩ።
1: is one of the most important fruit crops which seems is a good choice for us to introduce for the highlands of Eritrea. Of course, almond is originated from Asia Minor.
2: እስቲ መጽናዕታዊ ጽሑፍና ብዛዕባ climatic adaptability of almond to the highland of Eritrea ትብል ብትግርኛ ክንሪኦ ከለናስ ንኣልሞንድ ከመይ ጌርካ ናብ እዚ ናይ ከበሳ ኤርትራ ተተኣታቱ እያ ማለት እዩ። ስለዚ እዚ ኣልሞንድ ዝበሃል ሓደ ካብቶም ኣገደስቲ ፍረታት ኣብ ኢንተርናሽናል ሎም ብዓለማት ክትሪኦ ከለኺ ናይ ብዙሓት ሃገራት ቀንዲ ምንጪ እቶት ንሓርሱ ጥራሕ ድማ ከም ቢዝነስ እ ከም ቢዝነስ ክንሪዮ እስዩ ሕጅት መበገስ ንኣና እዚ ኣልሞንድ ሓደ ምስቲ ናይ ደርቂ ምስቲ ድረኒ ከባቢ ምቹ እዩ፣ ካልኣይ ምስቲ ክላይመት ናይቲ ዓድና ኣዝዩ ክሳማዕ ዝኽእል ተኽሊ እዩ። ስለዚ ካብዚ ተበጊሽ

እቲ ነዚ መፅናዕቲ እዚ ክካየድ ደሪኽኒ ማለት እዩ። ኣብቲ መፅናዕታዊ ንሕና ብዙሓት ዓሌታት ናይ ኣልሞንዲና ኣፅኒዕና። ሕጂ ካብቶም ብዙሓት ነቲ ናይ ኤርትራ ክሰምዑ ዝኽእሉ ኣብኦም ኢና ካብ ንኣብነት ኣርባዓ ዝኣኽሉ ዓሌት ናይ ኣልሞንዲና ኣኪብና። ካብኡ ሽዑ እቶም ቀንዲ ናይ ኤርትራ ክኾኑ ዝኽእሉ እዚኣቶም ኣቢልና፣ ካብኦም እውን እቶም ኣዝዮም ንናይ ክበሳዊ ክላይመት ናይ ኤርትራ ሙቻኣት እዮም ኢልና ዝፅናዕናዮም ኣፅኒዕናዮም። ሕጂ ኣይናይ ብኩሉ ለበል ጌርናዮም ምስተን ሒዘንኦ ዘለዋ ትካላት እውን ናብ ምዝርራብ ከመይ ጌርካ ክትእትዎም ትኽእል ኣብ ከምኡ ደረጃ በፂሕና ኣለና ማለት እዩ። ካብቲ መፅናዕታዊ ፅሒፍ ካብ ዝርእናዮ እዚ ኣልሞንድ ዝብሎ ዘለና ፍረ ንኤርትራ ኣዝዩ ምቹእ ኢና ኮይኑ ረኪብናዮ ዘለና። ኣብ ቀፃሊ ሕጂት ንሃና ስራሓት ምስቶም ናይ ሪሰርች መፅናዕቲ ዘካየድ ዘሎ ደገ ዘለ ኣካላት መስኣቶም ተዘራሪብካ ኦሬዲ ቶም ንዓና ምቹኣት ዝኾኑ ኣፅኒዕና ሽሞም ኩሉ ኣመዝጊብና ሒዝኒዮም ኣለና። ሕጂ እዚኣቶም ጥራሕ ብሓንሳብ ምስቲ ዝሕርሻ ዘለዎ ምስቶም ዲሲሽን ሜከርስ ናይ ኤርትራ ተራዲእካ ከመይ ጌርና ክንእትዎ ንኽእል ኣብ ዓድና እዩ። ነዚ እቲኻ ከዓ ሕጂ ንሕና ቀንዲ ጣፍ ገዲፍካ ገለ ገዲፍካ ካልእ ዘይኮነ እቲ ኣብ ዓድና ዘሎ ከም ዘለዎ ኮይኑ፣ ነዚ ግን ከም ቢዝነስ ንደገ ኮይኑ ውሽጢ ሃገር ኣብ ነቲ ናይ ኢኮኖሚ ናይቲ ሃገር ንምዕባይ ዓብ ታሪክ ክፅቕስ ዝኽእል ኣብ ከምኡ ደረጃታት ኢና ሕጂ ንሰርሕ ወይ ንሓስብ ዘለና ማለት እዩ።

0: Why should Eritrea work on inland fisheries while we have untapped or untouched marine fisheries? Because you have a very long coastline and the potential of fisheries is very high, but we have not yet fully exploited the resources. And now we are going toward the inland fisheries. Okay. Now it will be clear from the introduction part of my presentation that the fisheries sector in Eritrea has been dominated by marine fishes, which has a lot of potential. But in the highlands and western lowlands, supply of fishes.
1: እዎ ምዞም ናይ ሚኒስትሪ ሃብቲ ባሕሪ ኮይና ግበርናዮ መፅናዕቲ ነይሩ ብዛዕባ እዞም ኣብ ድጋታት ደለዉ ዓሳ እናታቶም መዓር ክንደይ ፍርያምነት ናይቲ ድጋ ከመ ይመስል ኣፅኒዕና ክንደይ ዝኾኑ ዓሳ እዮም ከዓ ዝተሓዙ ዘለዎ ካብዞም ድጋታትና ሲ ምክንያቱ ካብ ድጋ ብዙሕ ዓሳ ይተሓዙ እዮም ነሮም ኤርትራ ኣብዚ ሓጭር ግዜ እዩ ጀሚሩ ቅሩብ ዓመታት ማለት እዩ ሚኒስትሪ ብመለመስረትን ማሕበራት ገይሮም ሓገዝ ሂቡ ዓሳ መግፈፍ ናውትን ስልጠና ንሂቡ ከም ድገፉ ገይሮም ማለት እዩ ሕጂ ን7ተ ዓመት ድኸውን ሓበሬታት ኣኪብሉ ዳታ ማለት እዩ ንዑ ኢና ሕጂ ኣናላይዝ ጌርና ነተን ዲጋታት ከዓ ማዕር ክንደይ ዓሳ ከፍርያ ይኽእላ መፅናዕቲ ጌርናለን
2: ዝተረኸበ ውፅኢት እንታይ ይመስል ካብ መፅናዕታ ውፅ
1: ሕጂ እንታይ እዩ እቲ ሪዛልት ከመይ እዩ ድመስል እዘን ዲጋታት ዓሳ ከፍርያ ከም ትኽእላ እዩ እዚ ቀንዲ ዕላማ ክስራሕ ኩሎ ተ ዲጋ ሰብ ማይ ክሰትየሉን ንጥሪት ድኸውን ማይን ካብኡ ሓሊፉ ከዓ ምናልባት ንኢሪጌሽን ንሕርሻ ንመስኖ ኢሉ ተገይሩ ግን ነዚ ማይ ዝኸዲ ይጥቀመሉ ዓሳ ደይ ነፍርየሉ ብድብል ሓሳብ እዩ ተበጊሱ መፅናዕቲ ግን ማዕረ ክንደይ ከ ኣፍሬት እየን ክንደይ ክኸውን ዓሳ እዩ ካብዚ ክፍፍ ትኽእል እጅ ልክዕ እዩ እዞም ድጋታት ከም ናይ ባሕሪ ዓሳ ክፍርያ ኣይከላን እዩ ኣብ ባሕሪ ንበዝሐ ዓሳ ይደለና ግን ጥቕመ እንታይ እዩ ዘን ዲጋታት መጀመርያ ኣብቲ ህዝቢ ዘለዎ ከባቢ እየን ዘለዋ ማለት እቲ ህዝቢ ብቐሊሉ እዚ ዓሳ ገፊፉ ዕለታዊ መግቡ ክጥቀመሉ ይኽእል እዩ ብፍላይ ከዓ ዘን ዲጋ ዘለዎ ቦታ ናይ መሳለጥያ የብሉን ናይ መጓዓዝያ መሳለጥያ ቀሊል ኣይኮነን መዝሓሊ ዝኸውን ፍሪጅ የብለንን ሕጂ ዓሳ ከም ንፈልጦ ከዓ ብጣዕሚ ተኣፋፊ እዩ ገዚእካ ናብ ገዛካ ክትወስዶ ከለካ ኣብ መንገዲ ክባላሸ ይኽእል እዩ ኣብ ዲጋ እንተሎ ግን ካብ ኣውፂካ ንመሸዓ ንመዓልቲ ትበልዓሉ ኩነታት ስለዝኮነ ብከምኡ እዩ

ያዳ ዝተባባዕ ዘሎ ብርከም ናይ ባሕሪ ልክዕ ክሳብ ክኸውን ኣይክእል። ሕጂ እንታይ ናይ ጌርና ተንዲጋታት ክንደይ ዓሳ ከፍርያ ክእላ ሓደ ኣብዚ ሕጂ እዋን ክንደይ ዓሳ ካብ ተንዲጋታት ናይ ሸዓተ ዲጋና መፅናዕት ነገርና ኣብ ዞባ ማእከል ማለት እዩ ናይ ኩለን ክንምንታይ ዓሳ ክፈሪ ይኽእል እስካብ ሕጂ ከ ንታይ ይተሓዝ ኣሎ ኢና ናፅዕና። ሕጂ እንታይ ደርእየና ዘሎ ሓደ ፖቴንሻል ከም ዘለዎን ዓሳ ክፍርያ ከም ዝኽእላ ነታተን ዓቕሚ ከዓ ይፈላለዩ ከብከም ናተን ዕብት ማለት እዩ ዓበይቲ ብዙሕ ዝበለ ዓሳ ክህባና እንተ ንኣሽ ከዓ ብውሕ ዝበለ ዓሳ ክህባና ሓደስ እዩ። ካልኣይ ኣብዚ 4-5 ዓመት ናይ ዓሳ ፍርያም ትድግፈፍ ዘሎ ዓሳ እንዳበዝሐ ይኸይድ ኣሎ ፀቢቁ ከምቲ ዝረኣናዮ ኣብቲ ግራፍ ክሪኦ ፀና ሕዚ ኣብ ሓፂር ግዜ እዩ ወሲኹ ዘሎ ኣብዚ 3-4 ዓመት ብዙ ወሲኹ ኣሎ። እንታይ ዘርእየና እዚ ሕጂ እቲ ህዝቢ ይሎምዶ ኣሎ ማለት እዩ ዓሳ ምብላዕ ለሚዱ ቅድሚ ሕጂ እቲ ባህሊ ኣይነበረን ናይ ዓሳ ምብላዕ ሕጂ ግን ኢሎምዶ ምህላው እዩ ዘርእየና ማለት እዩ። ሕጂ እንታይ እዩ እቲ ቀንዲ ዕላማ ናይ ዘናትና ምሕደራ ናይ ዘ ኣብቲ ዓሳ ንብሎ ዘለና ኣብተን ዲጋታት ኢና ብኸመይ ክመሓደር ኣለዎ ማለት ክንምንታይ ዓሳ ክገፍፍ ዘሎ ከይሃሰኻ ነቲ ዲጋሲ ክንደይ ዓሳ ክትገፍፍ ኣለካ እቲ ሓደ ካብቲ መፅናዕቲ ካልእ ናይ ንጎ እቶም ብፃይ ከዓ ሪባ ነይሩ ብቲም ኮይና ዝሰራሕ ናይ ስራሕ እንድዩ ብዛዕባ ምሕደራ ናይቲ ማይ ኩዖ ከዓ መፅናዕቲ ጌርና ኢና እቲ ማይ እቲ ኳሊቲ ናቱ ማለት ብዓይኒ ናይ ፖሊሽን ክንሪኦ ኮልና ሲ ፅሩይ ድዩ ኣይፅሩይን እንታይ ዓይነት ስራሕቲ ይግበር ኣሎ ብቲ ከባቢ ኢና ኣፅናዕ ርና ሕዚ ምስኡ ኣተሓሒዝና እዚ ብዙሕ ናይ ዓሳ ኣብ ግምትኣት እዩ ነቲ ሓደ ብኸመይ እትናቱ ኳሊቲ ክሕሎ ይኽእል ናይቲ ዓሳ ኢና ንፅና ሓደ ካልኣይ ከዓ ማዕርክ ናይ ዓሳ ክተሓዝ ከኣል ኣብዚ እኒን ክሳ ገራ ተሪዛልት ረኪብና ዘለና ኣብ ቀፃሊ ሕጂ ናተን ምሕደራ ተዳልዩስ ብኸመይ ከም ደመሓዝ ምስትራፍ ባሕሪ ምስ ሚኒስትሪ ሕርሻ ተሓባቢሮም ብኸመይ ከም ደመሓድሮ ማይ ኩዖ እቲ ሪዛልት ናትና ደርኢ ማለት እዩ።

0: with the title of Current Status, Future Opportunity and Diversity of Wild Traditional Based Service of UTM. So the question here is, why wild based service? Okay? So this research will try to answer this question.
1: ሎም ዓንቲ ኣብዚ ናይ ሃገራዊ ሕርሻዊ ዋዕላ ምስ ናይ ውሕስነት ምህግቢ ዝተኣሳሰር መፅናዕታዊ ፅሑፍ ሒዘ ድማ ቀሪበ ኣለኹ ማለት እዩ። ሕጂ እቲ ኣርእስቲ ሒዘ መፅአ ዘለኹ ምስ መበቆላውያን ኣሕምልቲ ናይ ሃገርና ዝተኣሳሰር እዩ ማለት እዩ። ዕላምኡ ከዓ ኣብቲ ውሕስነት ምግቢ ናይቲ ሕብረተሰብና ገለ ነገር ንምውሳኽ ዝተፀንዐ መፅናዕቲ እዩ ማለት እዩ። ሕጂ እቲ መበገስ እንታይ እዩ ነዚ መፅናዕቲ እዚ ክገብር ዝገበረኒ ኣብ ናይ ዓለማዊ ውድብ መግቢ ወይ ከዓ ዓለማዊ ውድብ ጥዕና ዘውፅኦ ሓበሬታ እንታይ እዩ ዝብል ሓደ ሰብ እንተወሓደ ኣብ መዓልቲ 400 ግራም ኣሕምልትን ፍረታትን ክምገብ ኣለዎ እዩ ዝብለና። ሕጂ እቲ ካብዚ 400 ግራም ናይ ኣሕምልትን ፍረታትን ክንመቕሎ ከለና 100 ግራም ፍሩታ ማለት እዩ ደን 300 ግራም ከዓ ኣሕምልቲ ክትምገብ ኣለካ ንድሕር ጥዑይ ክትበሃል ኮንካ እዩ ዘለና ማለት እዩ። ስለዚ ኣብ ናይ ዓድና ፒክቸር እንድሕር ርኢናያ ግን እንታይ እዩ ኣይ በፃሕናዮን ዘለና ነዚ ማለት እዩ 28 ግራም ጥራይ ሓደ ሰብ ዝበልዕ ዘሎ ካብቲ 400 ግራም ኮንሲም ክገብር ወይ ከዓ ክበልዕ ድግብኦ 28 ግራም ጥራይ እዩ ዝበልዕ ማለት እዩ። ስለዚ ዳርጋ ናይ 372 ጋፕ ኣለና። ስለዚ ነዚ ጋፕ ዝንምምላእ ኢና ሕጂ

0: ንሕና እቲ መፅናዕታዊ ፅሑፍ ሒዝናያ መፅና ዘለና ማለት እዩ። ሕጂ እቲ ውፅኢት ክንሪኦ ከለና መብዛሕትኦም ኣብቶም መበቀላውያን ኣሕምልቲ ገና ዘይተጠቀምናሎ ክንጥቀመሎም ዝግበኣና ክሳብ 18 ዝኾኑ እቲ ሕብረተሰብና ክጥቀመሎም ዝግብኦ ግን ደይተጠቅመሎም ኣሕምልቲ ዶኩመንት ገይርና መፂና ኣለና ማለት እዩ። ስለዚ ኣብ መፃኢ ንዕኦም ዝያዳ መፅናዕቲ ገይርና ናቲ ሕብረተሰብ ኣብ መዓላ ከምዝውዕሉ ንምግባር እቲ እቲ ዕላማ ማለት እዩ።
1: ብዓብዩ ከስለምንታይኹም ኣብ ናይ ኣሕምልቲ በረኻ ተክሮ ጌርኩም ከምትኽእል ሓምሊ ማለት እዩ
0: ሕጂ ንፈልጥዎ ዘይ ሕጂ እንታይ እዩ ብዙሕ ምክንያታት ክህልወና ክእል እዩ። ሓደ ኣብ ካልኦት ሃገራት ዝተገብረ መፅናዕቲ እዞም ናይ በረኻ ኣሕምልቲ ዝያዳ ኒጥ ወይ ከዓ ብትሕዝቶ ክንሪኦም ከለና ዝያዳ ትሕዝቶ ዘለዎም ኮይኖም ስለዝተረኽቡ ማለት እዩ። ካልእ እቲ ሕብረተሰብና ኣብ ውሑዳት ኣሕምልቲ ጥራይ እዩ ኣተኪሩ ድምገብ ማለት እዩ። ስለዚ ንዓኣቶም ምስቶም ዘለውና ወሲኽና ዝያዳ እቲ ዳይቨርሲቲ ንክህልወና ዝዓለመ እዩ። ካልእ እንታይ እዩ ኣብ ፅሩይ ከባቢ ስለ ዝዓብዩ ዝያዳ ውሕስነት ኣለዎም ዝያዳ ሴፍቲ ኣለዎም ኢልና ስለዝሓሰብና ኢና ዝያዳ ናብኦም ኣተክሮ ጌርና ክነፅንዕ ዝፈተና ማለት እዩ።
1: ብከመይ ተግባራዊ ክኸውንና ዝናእታዊ ፅሑፍኩም ኣብ ቀፃሊ
0: ሕጂ ኣብ ቀፃሊ እንታይ እዩ ክሳብ ሕጂ ዝበፅሕናያ ደረጃ በፅሕናያ ዘለና ደረጃ በፅሕና ኣለና። ኣብ መፃኢ ግን ዝያዳ ኣብቲ ናይቲ ትሕዝቶናቶም ኣፅኒዕና ናብቲ ሕብረተሰብ ጎስጓስ ጌርና ኣብ ጥቕሚ ከም ዝውዕሉ ምግባር እቲ ዕላማና ማለት እዩ።
2: RTI is blessed with a diverse livestock resource of varied genetic pools, in which poultry production is one of them. RTI had an exotic and indigenous chicken varieties, which plays an important economic activity. Almost every household has a certain number of chickens, especially the rural areas. Majority of them are of indigenous breeds.
3: ዘቕረብኩ መፅናዕታዊ ፅሑፍ ብዛዕባ ኒትሪሽን ናይ ደርሆት እዩ። መበገሲኡ ወይቲ ፕሮብለም ዝበሃል ከዓ ሓረስቶት ናይ ደርሆ ኣፍሬት ሓረስቶት ኣብ ዓድና ብሰንኪ ዋሕዲ ናይ ፕሮቲን ይሰቀዮም ዘለዉ ማለት ዓሳ ጥራዮም ከም ፕሮቲን ሶርስ ዝጥቀሙ ንሱ ከዓ ኣብ ዓመት ምሉእ የለን ኣብ ዓመት ክልተ ግዜ ወይ ሰለስተ ግዜ እንመፃእ። ስለዚ እዞም ሓረስቶት እዚኦም እንታይ ኦልተርናቲቭ ፕሮቲን ሶርስ እንታይ ኣማራፅታት ናይ ፕሮቲን ክረኽቡ ይኽእሉ ወይ ኣብ ኢዶም ዘሎ ዘይፈለጦ እንታይ ኣሎ እዩቲ ፀገም ወይ መበገሲ ናይቲ መፅናዕቲ። ሕጂ ጥረታት ብሓፈሻ ኣለውን ዶ ካውፒ ከዓ በቲ ዘለዎ ረቑሒታት ናይ ኣብ ዓድና ዓመት ምሉእ ኣቫይላብል ወይ ኣሎ እቲ ትሕዝትኡ ፕሮቲን ትሕዝቶናቱ ፅቡቅ እዩ ናይ ደርቂ ተፀዋሪ እዩ ግን ኣይንጥቀመሉን ኣለና። ስለዚ እዚ ንዓሳ ሙሉእ እኳ ተዘይተክኦ ብፍርቂ ወይ ብርብዕስ ክትክኦ ይኽእል እዩ ድብል ሓሳብ ዓሌልና ኢናቲ መፅናዕቲ ጌርናዮ። ኣብቲ መፅናዕቲ ከም ዝረአኽዮ ከዓ ርብዕናቱ ክትክኦ ከም ዝኽእል ወዲእና ከመይ ማለት ሜቶዶሎጂ ብዙሕ ዓይነት ሜቶዶሎጂ ኢና ተጠቂምና ሓሙሽተ ዓይነት ትሪትመንት ነረናና ኣብ ነፍሰ ከፍ ትሪትመንት ከዓ ኣርባዕተ ድግምጋም ወይ ሪፕሊኬሽን ጌርና 200 ደርሆ ኢና ተጠቂምና ሚኒማም ምክንያቱ ብዙሕ ካብኡ ንላዕሊ ክትገብር ይግባእ ነይሩ ግን ዘሎ ፀገማት ይድርተካ ስለ ዝኾነ 200 ደርሁ እተን ደርሁ ከዓ ኣብ 44 ሰሙን ዕድሚ ኢና ግርና ካብኡ ዝዋሓደ ክኸውን ነይሩ እሱ እውን ኣብ ዓመት ሓንቲ ግዜ ስለ ዝመፀ ወይ ክልተ ዓመት ሓንቲ ግዜ ስለ ዝመፃ በተን ዘለዋ ደርሁት ናይ ዓድና ኢና ንጥቀም። እቲ ካልእ መፅናዕቲ ነተን ደርሁ ዝግበር ግን ንኣብነት እቲ ገዛ ፅቡቅ ጌርና ከምቲ ዝግብአን ፀላዊ እሱ ብሰንኩ ድመፅእ ፅልዋ ከምዚ የለ ጌርና ኩሉ ነገር ኢና ተጠቂምና እቲ ዝመፅእ ፅልዋ ብሰንኪ እንድሕር ድኣ ዘይከውን ኮይኑ እቲ ትሕዝቶ ናይቲ ዝተጠቕምና ኣሎ ኣዳጉራ ክኸውን ከም ዘለዎ ስለዚ ብኦርኢና ኩሉ ኮምፔርን ኮንትራስት ጌርና ኣብ መወዳእታ ከዓ 10% ኣብቲ ረሽ ወይ ኣብቲ ምግቢ ናይ ደርሁ ክንጥቀም ከም ንኽእል እዚ ከዓ ርብዒ ናይቲ ፕሮቲን ሶርስ ኢልና ተጠቂምና ዘለና ዓሳ ክንትክኦ ከም ንክእል ኢና ጌርና
1: ተኸቢና ዝረኸብኩሞ ውፅኢት እንታይ መስል ኣብ መፅኸ ብከመይ ተግባራዊ ክኾን ንኽእል እዚ ደቕርብኩሞ መፅናዕታዊ ፅሑፍ
3: ከም ዝበልኩ ከ እቲ ውፅኢት ክሳብ 10% ክንእቱ ኣብ ሓደ ረሽ ካብ 100 ኩንታል 10% ወይ 10% ዝተቐርፈ ኣዳጉራ ኖርማል ኣዳጉራ ዘይኮነ ዝተቐርፈ ተቐራፍናቱ ዝተቐርፈ ክንጥቀም ከም ንኽእል ንኣብነት 10% ንጥቀም ንድሕር ኮይና ካብኡ ርብዒ ብኣዳጉራ ተኪእና ክንጥቀመሉ ከም ንኽእል ኢና መወዳእታ ሃይማኖትና። ስለምንታይ ዝተቐርፈ ይበሃሉ ኣዳጉራ መብዛሕትኦም ጥረታት እውን ኣንቲኒትሪቲቭ ፋክተር ዝበሃሉ ነገራት ጥረታት ባእታ ኣለዎ። ሕጂ ከይቀረፍካ ንድሕር ዳኣ ንዑ ተጠቒምካ ንሶም ናቶም ኔጋቲቭ ኣስፔክት ኣለዎም። እንታይ ይገብሩ ነቲ ፕሮቲን ከምደይ

0: ኣገዳስነቱ ናይ ብሓቂ ይረአየካ እዩ። ምክንያቱ እቲ ቀንዲ መፅናዕታዊ ፅሑፋት ቀሪቡ ዘሎ ኣብ ውሕስነት ምግቢ ዘተኮረ እዩ። እዚ ከዓ ምዚ ዓለማዊ ኩነታት ምዝ ብዙሕ ህዝቢ ዝውስኽ ዘሎ ምስቲ ኩነታት ኣየር ዝቀያየር ዘሎ ኣገዳሲ እዩ። ስለዚ ማለት እቲ ኩሉ መፅናዕታዊ ፅሑፋት ደቀረበ ኣጠቃሊልካ ክረአ ከሎ ናብ ውሕስነት ምግቢ ንምርግጋፅ ስለ ዝኾነ እስ ከዓ ኣገዳሲ እዩ። ኣገዳስነቱ ከኣሉ ዳሕራይ ከዓ ልዕሉ ኩሉ ብኤርትራውያን ኣብ ኤርትራ ዝተገብረ መፅናዕቲ ስለ ዝኾነ ኣገዳሲ ይገብሮ ማለት እዩ። እወ ተግባራውነት እጂ ናይ ኩሉ ሓላፍነት እዩ። እቶም መፅናዕታዊ ፅሑፋት ደቕርቡ ኣቕሪቦም ኣለዉ፣ ግን ቀሪቡ ጥራሕ ኣብ ጠረጴዛ ከይተርፍ ኣብ ባይታ ክውዕል ክኽእል ኣለ። እዚ ከዓኒ ኩሎም መሻርክቲ ዝበሃሉ ሚኒስትሪ ሕርሻ ጥራሕ ኣይኮነን፣ ኩሎም መሻርክቲ ዝበሃሉ ናይ መንግስቲ መንግስታዊ ትካላት ክሰርሕሉ ኣለዉ፣ ውልቀ ሰባት ወይን በቢ ዓቕሞም ክሳተፍሉ ኣለዉ። ኣብ ተግባር ተውዒሉ ከዓኒ ብዙሕ ኣበርክቶ ክህሉ ስለ ዝኽእል ስለዚ ኩሉ ክሳተፈ ኣለዎ እየ ዝብላኒ።
1: ንክልተ መዓልትታት ዝተመደበ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ሎሚ 21 ነሓሰ እውን ቀፂሉ ውዒሎም። ኣብዚ ዋዕላ ካብ 180 ዝተወዳደረ መፅናዕታዊ ፅሑፋት እዩ 76 ናብዚ መደብ ክቐርብ ክኢሎም። ኣብ ሃኮሰኤ ኣዳራሽ ቁፅሪ 2 መፅናዕታዊ ፅሑፋቶም ምስ ዘቕረቡ ዘካየድናዮ ቃለ መሕተት ናባኹም ከነብሎ ኢና። ሰናይ ምክትታል።
2: ስመይ ብርሆት ሃብታ ይበሃል። ሌክቸረር ኣብ ኮሌጅ ሕርሻ ሓመል ማሎ ኣብ ቬተርናሪ ሜዲሲን ትሰርሕ ካብ 2016 ኣብለኹ ኣብ ኮሌጅ ማለት እዩ። እዚ ሕጂ ዘለኹ መፅናዕቲ ብዛዕባ ቁርዲድን ወረራ ናይ ቁርዲድ ደም ወለድ ሕማማት ብቁርዲድ ወለድ ሕማማት ኣብ እንስሳታት ብዓብኡ ግን ፋርመር እቶም ሓረስቶት ዘለዎም ኣፍልጦ ኣብቲ ናይ ቁርዲድን ከመይ ጌርካ ኣገባባት ምክልኻሎምን ቁርዲድ ከመሓላልፎ ዝኽእል ሕማማትን ኣፍልጦ ሓረስቶት ከመይ ይመስል እዩ ዝሓዘ መፅናዕት እዩ። ምክንያቱ እዚ ወረራ ናይ ቁርዲድ ብጣዕሚ ኣሰካፊ እንስሳታት ተርኢኻዮን ደርጋ ኩሉ ነብሰን ቁርዲድ እየን መሊአን። ቁርዲድ ከንታይ ማለት እዩ? ደም ይስሕብ። ደም ጥራይ ይስሕብ ማለት ዘይኮነ ከዓ ሕማምካ እየን መሓላልፍ። ስለዚ እቶም ሓረስቶት ብዝያዳ ክዕግዙ ዝኽእሉ ሓረስቶት እዮም። ኣብዚ ቬተርናሪ ይኮኑ መጀመርያ ሓረስቶት እዮም ስአን ዘለዉ። ስለዚ ዋላ ኣለዎ እንተ ኮይኖም ናብ ቬተርናሪ ክኸዱ እዮም ናብቲ ሓኪም እንስሳ ከምዚ ኮይነን ኢሎም መድኒት ከምፅ እዮም ማለት እዩ። መጀመርያ ግን ኣፍልጦ እቶም ሓረስቶት እንታይ ቆርዲድ እንታይ ከመሓላልፈለን ይኽእል እጂ ካብ ዝረኸቡ ናይ መፅናዕት እኮ ገለ ሓረስቶት ቆርዲድ ዘመሓላልፎ ሕማም የለን እዮም ዝብሉ። ስለዚ ከምዚ ዓይነት ኣፍልጦ ዘለዎ ሓረስታይ ኣብቲ ኣገባባት ምክልኻል ዋላ እቲ ሓኪም እንስሳ እንተሎ ክጥቀመሉ ይክእል እዩ ማለት እዩ። ምክንያቱ ኣፍልጡ እንታይ እዩ? ሕማም ኣየመሓላልፍኒ ኢሉ እዩ ዝኣምን ዘሎ። በዚኣ በዚኣ ዕድል ተጠቂሞ ከመሓላልፋ ዝደሊ ካብቶም ዓይነት ቆራዲድ ከባን ፍሉጣት እዮም። ምልእ ዝብላ ኣለዋ ካብቲ ኣንስትዮ ኣይምስል እሳ ኣብታ እንስሳ ክንዲ ዝኮይና ማለት ደም መፅያ ማለት ናብ መሬት ተወሪዳ ኣሸሓት እንቋቑሒ ትወልድ ካብቲ ነ ተባዕታይ መቕታል ነዚኣ መቕታል እንተጌርካ ክንደይ ቆራዲድ ተኸላኸልካ ኣለካ ማለት እዩ።
3: ሕራይ ስመይ ደርማ ስልጣን ይበሃል። ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ ኣብ ውሃ ከም ተመራማሪ ኣብ ፍርያምነት ሓመድ ኮይነ ይሰርሕ ማለት እዩ። ታናተይ ኣርእስቲ ኣብ ናይዚ ሕጂ ዋዕላ ዝቐረበት ብዛዕባ ጂኦግራፊካዊ ዝርግሐ ትሕዝቶ ናይ ሓመድ ኣብቲ ቀንዲ ድንሽ ዝፈረየሉ ቦታ ናይ ዞባ ማእከልን ናይ ዞባ ደቡብን እንታይ ይመስል ንምርኣያት ዝርግሕኡ ኸ ማዕርኽ እንደይ ሓጋዝ ይኸውን ንዝተፈላለዩ ዓይነት ናይ ፍርያምነት ሓመድ ሞዴልስ ዴቨሎፕ ንምግባር ኣብ ከምኡ ኣቶ ኪራ ዝተበለት እያ። ነዛ ርእስቲ እዚኣ ክመርፅ ዘገደደኒ ከዓ እንታይ እዩ ሓደ ብሓፈሻ ናትና ሓመድና

0: ናቱ ትውስትኡ ድኽም ዝበለ እዩ። ካልኣይ ከዓ ሓረስታይ ዝኾነ ዓይነት ድኩዖ ክጥቀም ከሎ ከዓ ብዘይ ርድኢት ክረክብ ከሎ ብዝያዳ ይህቦ ክስእ እንከሎ ከዓ የውሕደሉ ብኡ ምክንያት ከዓ እቲ እቶት ክልዕል ክትሕጥ ምውሃኣኒ ዘይምዕሩይ ዝኾነ ዓይነት ኣካይዳ ስለ ዝኾነ እዛ ክብላ ፀናሕኹ መፅናዕቲ ምስ ተኻየደት ብፍላያት ናይ ድንሽ ማለት እዩ ክንደይ ክትረክብ ደሊኻ ሞ ክንደይ ድኩዕኻ ክትገብር ክትክእል ኣለካ። ስለዚ ነዛ ሞዴል እዚኣ ንክትሰርሕ እንድሕርዳኣ ኮንካ ወይ ድማ ክትጥቀመላ ካ ትሓስብ ንድሕርዳኣ ኮንካ ከዓ እቲ መሰረታዊ ዝኾነ ትሕዝቶ ናይ ሓመድ ክትፈልጦ ክትክእል ኣለካ ማለት እዩ። ስለዚ እዚ ሓመድ እዚ ነተን ቀንዲ መኣዛታት ዝበሃላ ናይ ኣትክልቲ ክምግብ እንድሕርዳኣ ኮይኑ እቲ ናቱ ዓቕሚ ክትፈልጦ ትክእል ኣለካ ማለት እዩ። ነቲ ዓቕሚ እቲ ንምፍላጥ ከዓኒ ኣብዘን ክልተ ዞባታት ኣብ 16 ንኡሳን ዞባታት ናይ ማእከልን ናይ ደቡብን ብምኻድ ሓመድ ካብተን ቀንዲ ድንሽ ዝፈረየለን ቦታ ብምእካብ ኣብ ሃገራዊ ትካል ሕርሻዊ ምርምር ትሕዝትኡ ብምርኣይ ኣብዚ እንታይ ምትእሳር ኣለዎ ኣየናዩ ዝያዳ ኣብ የናዩ ቦታ ምስ ክሊማ ወይ ድማ ምስቲ ናትና ዓይነት ሓመድ ምስቲ ጂኦሎጂካል ዓቕሚ ናይ ዘንክልቶ ዞባታት እንታይ ይመስል ኣብዚ ኸ እንታይ ርክብክብ ኣለዎ ኣብቲ ውህደት ማለት እዩ። ምዚ ክብሎ ፀናዕኹ ምስኡ ተኣሳሲሩ ዝቐረበ መፅናዕታዊ ፅሑፍ ማለት እዩ። ሓጋዚ ስለ ዝኾነ ከዓ ካብቲ መሰረታዊ ዝኾነ መፅናዕቲ ናይቲ ትሕዝቶ ናይቲ ሓመድ እንታይ ይመስል እዛ ርማዓንቲ ዝቕረብክዋ ኣርእስቲ ኣብኡዋ ተኮራ ዝተመለት ማለት እዩ። ኩሎም መእዛታት ናይ ኣትክልቲ ኣብ ውሽጢ ናይቲ ሓመድ ብምዕሪ ትሕዝቶ ክህልው ክእሎም እቲ ሓደ ከዛይድ እቲ ሓደ ከትሕት ንሕብዳኣ ኮይኑ ነቲ እታ ተኽሊ እትደልዮ እውን በቲ ንሳ ዝደልየቶ ክትረኽቡ ኣይትኽእልን እያ። ምክንያቱ ሓደ ንሕርዳኣ በዚሑ እቲ ሓደ ንሕርዳኣ ውሒዱ እቲ ዝበዝሐ ጥራያ ንሳ ክትወስድ ትኽእል ማለት እዩ። ስለዚ ኣብ ፍርያት ኹን ኣብቲ ጣዕሚ ወይ ድማ ኣብቲ ትሕዝቶ ናይቲ እትረኽቦ ዘለካ እቶት ከዓ ብኡ መንፅር ይጎድል ማለት እዩ። ስለዚ ምዕሩ ይከኸው እንተኮይኑ እቶም ቀንዲ ሓገዝቲ ዝበሃሉ መእዛታት ናይታ ተኽሊ ኣፅኒዕኻ ደን ብድኩዒ ክንደይ ክትእቱ ከም ዘለካ ሕጂ ድኩዒ ክብል ከለኹ ክልቲኡ ቀመማዊ ወይ ድማ እቲ ባህርያዊ ንባህርያዊ ተኮይኑ ክንደይ ድኩዒ ካ ትገብር ብቀመማዊ ተኮይኑ ከዓ ክንደይ ካ ክትገብር ዘለካ ምስቲ ንስኻ እትደልዮ እቶት ምስኡ ተኣሳሲሩ ዝኸይድ እዩ። ስለዚ ነዚ ክትገብር ተኮይንካ መሰረታዊ እታ ሞዴል ከዓ ምስ ነፍሲ ወከፍ ዘራእቲ ኣብዚ ቃኒኻ ክትጥቀመላ ከለካ እዩ ትዝበለፀ ማለት እዩ።
1: ዳህዋ ዓብደላ ባህል ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ መፅ ኣብ ኣሃዱ ኣሕምልትን ፍረታትን ከም ናይ ድንሽ ሪሰርቸር ኮይነ ዝሰርሕ ማለት እዩ። ኣብዚ ዋዕላ ናይ ድንሽ እቶትን ወቕታዊ ፍልያድ ናይ እቶታውነት ናይ ድንሽ ኣብ ዝተፈላለዩ ንኡሳን ዞባታት ኤርትራ ኣታናሲ ትብል ወረቐት ማለት እዩ ሳሃታ ቀንዲ ዕላማ ከ እንታይ ኣብ እቶት ናይ ድንሽ ኣብ ወቕትታት ይፈላለ ድዩ ሕጂ ንኣብነት ኣብ ናይ ድንሽ ክንዘርኢ ከለና ኣብዚ ናይ ወርሒ ሓደ ንዘርአሎ ክሳብ ወርሒ 4.5 ማለት እዩ። ካልኣይ ከዓ እታ ናይ ክረምቲ ንብላ እታ ሳልሰይቲ ከዓ ኣብ ሳልሳይ ወቕቲ ካብ መስከረም እንዳሓር ንዘርኣ ማለት እዩ። ሕጂ ኣብዚ ኤንሲ እንታይ እዩ ትፍልልዩ ሕጂ እዚ ናይ 10 ዓመት ወዳታ እዩ ማለት እዩ። እንታይ እዩ ፍልልዩ ኣለዎ እንድዩ ያ ተኻሪኢት ከዓኒ ኣብ ንኡሳን ዞባታት ከ ኣበይ ዝለዕለ ዝበና ወይ ኣበይ ዝተሓተ ድበና እንታይ እዩ ትፍልልዩ ማለት እዩ። እታ ሳልሰይቲ ከዓ እቲ ወለዶ ናይ ድንሽ ንብሎ ብልክዕ ቲ እሶሳውነሲ ይጎድል ድዩ እንታይ ኸ ብፀልዎ እያ እታ ዕላማ ማለት እዩ። ድንሽ ከም ንፈልጦ ማለት እዩ ኣብ ኤርትራ ኣብ ካብ ደገ ኣእቴና ኣብ ሓረስታይ እንዳባዛሕና ኢና ንኸይድ ዘለና ማለት እዩ። ክሳብ ሕጂ ትካየደና ዘለኹም እዮም። ሕጂ እዚ ኣብ ዝሓለፈ ዓመታት ፕሮጀክት ላትና ናይ ድንሽ ማለት እዩ። እዚኣ ኤሌክትራ ትበሃል ዓሌት ናይ ድንሽ ካብ ሃገራዊ ትካል ሕርሻዊ ምርምር ቅድሚ 10 ዓመት ማለት ልዕሊ 10 ዓመት ገይራ ኣላ ካብ 2014 ንዳሓርያታ ዓሌት ኣብ ሓረሶት ተዘርጊሓ ክሳብ ሕጂ ሳኻ ኣላ ማለት እዩ። ሕጂ እንዳተዘርግሕቲ ከይ ፀኒሓ ስለዚ እዛ ዓሌት እዚኣ ኣብዘን ከም ዝብለክ ዘለኹ ኣብ ወቕቲ ኣብ ንኡዘባ ኣብ ትወለዶ ናታኸ እንታይ እዩ ትፍልል እቲ እቶት ኣምፅኡ እዩ ማለት እዩ። ስለዚ እዚኣ ሕጂ ንሓረስቶት ዋላ እውን ይፈልጥዋ እዮም እታ ዝበለፀት ኣምፅያ ለና ዘላ ካብዚአን ወቕቲ ሕጂ ሳልሳይ ወቕቲ እያ ማለት እዩ። እታ ዝበለፀት ኣብ ኤርትራ ፅቡቅ እቶት ክስበና ትኽእል ሳልሳይ ወቕቲ እያ መፅያ ለና ዘላ ምክንያቱ ከም ኣብቲ ዋዕላ ከም ተኸታቲልኩሞ ከም ዘለኹም ማለት እዩ ኣብታ ቀደም

ማይ ወቕቲ 29 ቶን ፐር ሄክታር እዩ መፅት ዘሎ ኣብቲ ካልኣይ ወቕቲ እታ ናይ ክረምቲ ንብላ 38 ኣብታ ሳልሳይ ወቕቲ ከዓኒ 44 እዩ መፅት ዘሎ። ስለዚ ካብቲ ቀዳማይ ሳልሳይ ወቕቲ ኣብቲ ቀዳማይ ተፍርዮ ወቕትን ኣብ ሳልሳይ ወቕትን ናይ 15.3 ቶን ፐር ሄክታር እዚ ከዓ እንታይ ማለት እዩ 153 ኩንታል ፍልል ኣምፅ ኢሎ ማለት እዩ። እዚ ከዓ 53 ሚእታዊት ላዕሊ እቶት ኣምፅ ኢሎ ካብታ ሲዝማ። ስለዚ ቶም ሓረስቶት ኣብዛ ሳልሴት ወቕቲ ንክዘርኡ እያታ መልእኽቲ ዘላ ማለት እዩ። ካልኦት ዕላማና እታ ናይ ወለዶ ኣብ መንጎ ወለዶ ፍልሊ ኣሎ ድዩ የለን ማለት እዩ። ሕጂ ኣብቲ ቀዳማይ ወለዶ ክኣቱ ከሎ ካብ ደገ ነዊሕ ተጓዒዙ ኢሉ መፅእ ብመርከብ ኣብ ፍሪጅ ማለት እዩ። ሕጂ ናቱ ፅልዋ ኣለዎ እሱ ኣብቲ መጀመርያ 40 ይባህና ቶም ፐር ሄክታር ማለት እዩ። ዳሕራይ 47 ከይዳ ኣብቲ ካልኣይ ወለዶ ማለት እዩ። እዚ ሕጂ እንታይ ዘርእካ ቀዳማይ ምስ ዘረኣናያ ስናታ ፊዚዮሎጂካል ማቸሪቲ ፅቡቅ ስለ ዝመፀ እያ። ሕጂ እዚኣ ንምብዛሕ ክንጥቀመላ ድበለፀ ክሳይ ንገብራ ማለት ሪኮመንድ ንገብራ። እታ ጂዋን ግን ንምብዛሕ ጥራይና እምበር ንመግቢ ንኮመርሻል ሲ ንጥቀመላ ኢና። እዛ ጂቱ ግን 47 ቶን ፐር ሄክታር ስለ ትበና ዘላ ንንታሽሙ ንጥቀመላ ማለት እዩ። ኣብ ጂ ስሪ ተመፂና ትጎድላላ ታናታ ይልድ ኣብ ጂ ፎር ተመፂና ከዓ እታ ራብዒት ወለዶ ከዓ 27 መፅያ ማለት እዩ።

0: እስክንድር ተስፋይ ዝበሃል ካብ ሃገራዊ ትካል ሕርሻዊ ምርምር ዝሰርሕ ከም ላዕለዋይ ክኢላ ምግብን ኣመጋግባን እንስሳ ማለት እዩ። ኣብዚ ሎም መዓልቲ ዝቕርብኮ መፅናዕታዊ ፅሑፍ ኣብ ዓሌታት ምሸላ ፅልዎ ዓሌታት ምሸላ ኣብ ቀመማዊ ትሕዝቶ ናይ ምግቢ እንስሳ ከምኡውን ናይ ምብኳዕ ክእለት ከምኡ ድማ ንምግቢ እንስሳ ትሕዝቶ ከመይ ይመስል ኣብ ዝብል መፅናዕቲ ኣተኪረ ኣቕሪበ ከም ፅሑፍ። ነዚ ርእሲ ዝመረፅ ክሉ ቀንዲ ምክንያት ከም ንፈልጦ እዚ ክሊማዊ ለውጢ ዘስዕቦ ደሎ ዋሕዲ ዝናብ ኣዝዩ ርኡ ኢና ኮነ እዩ ድኸይድ ዘሎ፣ ብፍላይ ድማ ኣብ ምግቢ እንስሳ ኣዝዩ ርኡ ዝኾነ ፀገማት ይፈጥር ከም ዘሎ ርድዩ። ስለዚ ብፍላይ ነቶም ወክስዕ ዝመልሱ እንስሳታት ቲቐንዲ መግቢ ሳዕሪ ስለ ዝኾነ ነዚኦም ኣብ ድሩቕ ኩነታት ኣየር ዝበቕሉ ሓደ ክንክእል ኣለና፣ ኣማራፅታት ክንርኢ ኣለና። እቲ ካልኣይ ከዓኒ እቲ ናይ ዝናብ ወቕትና ሓፂር እዩ። ኣብቲ ሓፂር ናይ ዝናብ ወቕቲ ብዙሕ ሳዕርታት ይፈርዩ። እቲ ዝነውሐ ግን ናይ ደርቂ እዋን ኣለና ማለት። ስለዚ ነዚ ናይ ደርቂ እዋን ዝኾነና መግቢ ኣብቲ ብዝሕ ዘለነ ግዜ ክንዕቀብ ክንክእል ኣለና ማለት። ስለዚ ከመይ ጌርና ኢና ንዕቅቦም? ክዕቀቡ ዝኽእሉ ዓሌታት ኣለውና ድዮም ኢልና ንምፍታሽ እዚ መፅናዕቲ እዚ ገይር እዮም ማለት እዩ። ከም መፅናዕቲ ኣብ ኤርትራ ንመጀመርታ ግዜ ዝተገብረ ኣብ ዞባና ከዓኒ ኣዝዩ ውሑድ እንተዘይኮይኑ ብዙሕ ነዚ ዝምልከት መፅናዕቲ ኣይተገብረን። ምክንያቱ መሸላ ከም መግቢ ሰብ ንእኽሊ እምበር ከም መግቢ እንስሳ ጥቃንጨ ከም ዘለዎ ዝውቱር ኣይፀንሐን ምስ ነቐፀን ዝበዝሐ ግዜ ዝበለዎ። ስለዚ ኣነ ግን ናብቲ መግቢ እንስሳ ኣተወኬርካ ልዑል ትሕዝቶ ዘለዎም ክዕቀቡ ዝኽእሉ ምስ ዓቀብናዮም ንነዊሕ ግዜ ክፀንሑ ዝኽእሉ ድሓር ኣብቲ ናይ ደርቂ ግዜ ከዓኒ ሂብና ነዘን ጥሬት እዚአን ነብሰን ከይጎደላ ፍርያተን ከይጎደላ ናፍቲ ዝቕፅል ናይ ክረምቲ ግዜ ከም ሰግራ ንምግባር እዩ መፅናዕቲ ተኻይዱ ማለት እዩ። እዚ ብመልክ ሳይሌጅ ዝበሃል ብትግርኛ ክሳብ ሕጂ ስለዘይተረክበሉ ግን እንታይ ኣገባብ ተዓቃቅባ ከም ዘለዎ ምስ ሙሉእ ናይ ማይ ትሕዝቱ ተዓቂቡ ይፀንሕ ኦክስጅን ኣብ ዘይብሉ ቦታ ማለት እዩ። ድሕሪ 2-3 ወርሒ ኣብቲ ድርቂ ዝጀምረሉ ግዜ ልክዕ ከም ሓደ ሓዱሽ ሳዕሪ ጌርካ ካትምግበን ማለት ሕጂ እዚ ልሙዳ ይፀንሐን ሓዱሽ ብ ሃገርና እቲ ፍሉይነቱ ዕፉን እዩ ልሙድ ፀኒሑ ዕፉን ግን ዋሕዲ ማይ ስለ ዘይፀወር እዚ ካልእ ኣማራፂ ክንገብር ክንቀላልና ሕጂ ሓደ ካብቲ መሸላ ክንጥቀም ዝገበረኒ ምክንያት እውን ሓረስቦት ንምንታይ ዘይትዕቅቡ ከም ዝገርኩም ምስ ተባህሉ ዕፉን እሞ ሽዑንሽዑን ሰፍረና ሽዑንሽዑን እያ ትውዳእ እኹል ከነፍሪ ንኽእልና እዮም ድብሉ ምክንያት ዋሕዲ ዝናብ ስለ ዘሎ ማለት እዩ። መሸላ ግን ብዋሕዲ ዝናብ ክፈሪ ስለ ዝኽእል ከም ኣማራፂ ገርና ማለት ሕጂ ሓረስቦት እዚ መራፂ ዘለኩም ክንብሎም ኢና ማለት እዩ። ምክንያቱ ድሮ ዓሌታት ኣላልዩና ኣለና ንነዊሕ ግዜ ክዕቀቡ ዝኽእሉ ፅቡቅ ኣመማዊ ወይ መግባዊ ትሕዝቶ ዘለዎም ከዓ ረኪብና ስለ ዘለና ተቐባልነቶም ልዑል ክኸውን ተስፋ ንገብር ማለት እዩ።
1: ስዒድ ንረዲን ንበሃል ኣብ ክፍሊ ኣገልግሎት ዕጋም ቁፅሪ ናይ ምስ ሕርሻ ዳረክተር ጨፋ ቁፅር ሃብቲ መቐለ ኮይነ ይሰርሕ ኣለኹ ማለት እዩ። ሒዘ መፅኦ ዘለኹ ዘቕረብኮ ወረቐት ንመዓልቲ ብዛዕባ ምሕደራን ምክልኻልን ባልዓት ንቐዝ ብፍላይ ናይ ጥረታት ብተጠቃምነት ናይ ዝተፈላለዩ ዓይነታት ዘይትብልዕ ጌርካ ከመልካ ነቲ ሕማ ወቕቲ ወይ ከዓ እቲ ክብድ በለ ናይ ዝራብሕሉ ግዜ ወቕቲ ክብድ በለ 4-5 ወርሒ ተፃንሖ ዝብል ንሓረስቶት ክጠቅም ዝኽእል ሓሳብ ሒዘ ኣቕሪበ ዘለኹ ማለት እዩ። እንታይ እዩ ኣብ ብፍላይ ኣብ ወርሓት ሚያዝያ ጉንበት ሰነ ሓምለ ዘሎ ጥረታት

0: ብናይ ንቐስ ባልዓት ይሽገሩ እዮም ይብልዕ እዮም። ሕጂ ሓረስቶት ከዓ ክሳብ ንዘርኢ ዝኾኑ ይሽገር እዮም። ብፀንሕ እኽሊ ኣይፀንሖም። ምክንያቱ እቲ ባልዕ ሓሳብ ምስ ኣተወፍቲ መክዘን ወይ ኣብ መሸምዖም ብጣዕሚ እዩ ልዑል ናይ ምርባሕን ናይ ምልባዕን ተኽእሎ ስለ ዘለዎ ኣብ መጨረሻ ዋላ ተርእናት ጥረታት ብፍላይ ዓተር ያናተይ ኣብ ስረታ ስራሕ ዋላ ዋጋ ላዕሊ እዩ ዝኸብር ሽዑ ክዘርኡ ከለዉ ኣብ በዓል ወርሒ 8 መጨረሻ ወርሒ መስከረም ይስኑ በቃ ዘር። ምክንያቱ እቲ ባልዓት ዋዕዋዕ ስለ ዘብልዎ ሕጂ ነዚ እዋን እዚኣ ካብቲ ወርሒ 4-5 ዘሎ ጀሚሮም ክሳብ ኣብ ወርሒ 8 ከብፅሕዎ ዝኽእሉ ክሳገርዎ ዝኽእሉ ዓይነት መከላኸሊ ኣብ ገዝኦም በዓሎም ብሒዞሞ ዘሎ ወይከዓ ብቐሊሉ ክረኽቦ ዝኽእሉ ዓይነታት ዘይትብልዒ ተጠቒሞም ንዑ ብምስባን ብፅቡቕ ሓቆይኖም ለኽዮም ኮፍ ከብልዎ ይኽእሉ እዮም። እዚ ከዓ ንዕኦም ንዘርኢ ክኸውን ክጥቀሙ ይኽእሉ እዮም። ናይ ምቋል ተቕሉ ፀገም የብሉን። ኣብ ሚዛን ኣይጎደልን እዩ፣ ኣብ ዓይነቱ ኣብ ቕዓቱ ኣይጎደልን እዩ። ፍቱን ዝኾነ ስራሕ ስለ ዝኾነ እዚ ለውጢ እዚ ከዓ ሓረስቶት ኣብ ገዝኦም ክላመዱ እውን ክጥቀምሉን ክኸኽእሎም ኢልና ናብዛ ዋዕላ እዚ ኣቕሪብና ማለት እዩ። ን6 ወርሒ ዝወሰደ ኣብ ላቦራቶሪ ተኻይዱ መጀመርያ እቲ ባልዕ ኣምፂናዮ ኣባዚሕና ንዑ ንወይኑ ጌርና ዳሕራይ ከዓ ደይተተንከፈ ወይ ከዓ ደይተበልዐ ጉድኣት ደይወረዶ እኽሊ ካብ ዕዳጋ ኣምፂና ንዕ እውን ፅቡቅ ጌርና ሒዝናዮ ብድሕሪኡ ዘይተበልዐ ምኳኑ ምስ ኣረጋገፅና ኣነስታይን ተባዕታይን ኣለሊና በዓልና ኢና ጣሽሙ ጌርና ማለት ነቲ ዓቐን ብብነቱ ዓቐን ሂብና ኢና እዚ በዓልና እቲና ንተባልዕ ሽዑ ኣብ ነፍሶ ከፍሶምን ሰሙን ቆጠራ ንገብር ክንደይ እንቋቁሖም ተወሊዶም ካብ እንቋቁሖ ክንደይ ተፈልፊሎም ካብኡ ክንደይ ዓብዮም እዳበልና ሰሙን ሰሙን ቆፀራ ንወስድ። ኣብ መጨረሻ ድሕሪ 4 ወርሒ ነቲ ብዘይቲ ዝተፈላለየ ዘይቲ ናይ ኦሊቭ ናይ ፉል ናይ ስምስም ተጠቒምና ኢና ጌርናዮ ተጣሽሙ ሓደ ከዓ ቸክ ንጥቅምሎ ወይ ከዓ ብዘይ መቆፃፀሪ ከዓ ነይሩ ምስኡ ሰማይ ምድሪ ንፍልል ይመፅ ማለት እዩ። ኣብ 2 ሰሙኑ እቲ ድዋዕዋዕ ማቢሎሞ እቲ ዝኾነ መከላኸል ዘይገበርናሉ እቲ ዘይቲ ዝገበርናሉ ግን ክሳብ 4 ወርሒ ዋላ ሓንቲ ፀገም ዝበሃል የብሉን። ኣብ ዓቐን ወይ ከዓ ኣብ ክብደት እውን ከባቢ 2% ይጎድል ክሳብ 5 ወርሒ ክንሪኦ ከለና ምስ ዓቅናዮ ናይ ምብቃል ደረጃኡ ምስ ፈተናዮ እውን ልዕሊ 88 ከባቢ 90 ሚታዊት ናይ ምብቃል ደረጃ ኣርእና። ስለዚ በዚ ገባብዚ ተጠቒሞም ሓረሶት እታ ክብድ ዝበለት ወቕቲ ክሓርፋ ከም ዝኽእሉ ንምግባር ተሰርዐ እዩ። ስለዚ ዕዉት ከዓ ነይሮ ክንብር ንኽእል።
1: ፊሞን ተስፋ ማርያም ይበሃል። ካብ ሃገራዊ ትካል ምርምር ሕርሻ ሓደሓደ ኣብ ኣሃዱ ምርምር ሕርሻዊ ትሕቲ ቐፅን ንምስራሕ ሕርሻዊ ምህርትን ምዕቃብ ሕርሻዊ ምህርትን ኣሃዱ ኣብኡ ይሰርሕ። ሎሚ ዓንቲ ሕዝያ ድመፃኹ መፅናዕታዊ ፅሑፍ ድማ ኣብ ባህርያዊ ንፋስ ድዝሕል ብኣብ ውሽጢ ዓድና ክርከብ ትኽእል ሮ ማትርያል ወይ ኣቕሓ ጌራ ክስራሕ ትኽእል መኽዘን ንሽጉርቲ ዝዓለመት እያ ነራ። እዛ መፅናዕታዊ ፅሑፍ ድመረፅናያ ምክንያት ከም ዝፍለጥ ኣብ ዓድና ብዙሕ ምህርቲ ናይ ሽጉርቲ ኣሎ። ከም መጠን እቲ ተጠቃምነት ናይ ሽጉርቲ ኣብ ዓድና ዓብዪ ከም ምዃኑ መጠን ሕጂ እቲ ሕርሻዊ ምህርቲ ምብዙሑ ኣብ ሓደ ሲዝን ወይ ኣብ ሓደ ግዜ እዩ ናብ ዕዳጋ ብብዝሒ ድመፅእ። ነቲ ዝተረፈ ክፋላት ግዜ ኣብ ዕዳጋ ክንረክብ ኣይንኽእል ኢና። ሕጂ ኣብዚ መኽዘን የለና ማለት እዩ። ስለዚ ሓረስቶትን ኣብ ዕዳጋ ዝርከቡ ሸቃጦም ብሕሱር መንገዲ ወይ ኣብ ከባቢኦም ክረኽቦ ዝኽእሉ ማቴርያል ወይ ሮ ማቴርያል ገይሮም ተጠቂሞም ነቲ ዝነበረ ሽጉርቲ ዝተወሰነ ግዜ ክኽዝንሉ ዝኽእሉ ኣገባብ ንምፍጣር ማለት እዩ። እዚ ድማ ካብ ኣብ ዕዳጋ ዝርከብ ክብር ድበለ ናይ መኽዘን ዓበይቲ መኽዘናት ወይ ዓብ ገዛ ደይኮነሲ በዚ ንሕና ኣቕሪብና ዘለና መፅናዕታዊ ፅሑፍ መሰረት ዝሃበና ውፅኢት ተጠቂሞም ነቲ መኽዘን ሽጉርቲ ክነውሕሉ ዝኽእሉ ዕድል ንምፍጣር እዩ ማለት እዩ። እዛ መፅናዕቲ ከም ዝኽብለ ክፀናኹ ኣብ ሃገራዊ ትካል መርሒሻ ሃላ ሓደሓደ ምስቶም ኣብ ኣሃዱና ደለና ብሓንሳ ኢና ሰሪሕናያ ልዕሊ 2 ዓመት ዝኸደ መፅናዕቲ እያ ወሲዳ። ኣብ መጀመርታ በቲ ኣብ ከባቢና ዝነበረ ናይ ሽጉርቲ ተጠቂምና እንታይ ድበሃል ጌርናዮ ኣፅኒዕናዮ እሱ ጥራይ ኢኹስ ዘይነበረ ካልኣይ ግዜ ደጊምናያ ካልኣይ ግዜ እንዳግመ ካልና ግን ካብ ዕዳጋ ድመፀ ሽጉርትን ካብቲ ኣብ ውሽጢ ትካልና ዝፈረየን ሽጉርትን ጌርና ናብ መፅናዕቲ እቲናዮ ማለት እዩ። እዚ መፅናዕቲ እንታይ ክሕግዘና ክኢሉ እዛ መኽዘንሲ ኣብ ሓረስቶ ተተኪላን ኣብ ዕዳጋ ተተኪላን ወይ ንሸቃጦ ተተኪላን ብኸመይ ክፀልኡ ትኽእል ማለት እዩ ይኹም ኣትና ክኢልና

ተወሳኺ ንምስራሓን ንኩሉ ዘለና ጥረ ነገራት ካ ካብ ኣብ ትካልና ዝርከብ ሮ ማትርያል ተጠቂምና ኢና ሰሪሕና እያ። ኣብ ሓርሶት ክጥቀሙ ዝፀንሖ መንገዲ ቁርብ ፍልይ ክብል ይኽእል ኸውን እዩ። ብምስራይዎ ግን ከምዝበልኩካ ኣይወፀት ንደላ ማለት ኣብሓርሶት ናይ በፃሕት ንደላ ግን ሓርሶት ኣብ ዝግበር ዝነበረ ናይ ፋርመርስ ደይ ምስራይዎ ብጣዕሚ ፅቡቕ ፊድባክ እያ ረኺባ። ወላ ዓመታዊ ፀብፅባት ክቐርብ ከሎ እውን እዚ ዓይነት ክሳይሲ ኣብ ሓርሶት ክወርድ ከም ዘለዎ ሓርሶት ከምዝደልዋ እዮም እንታይ ድባሃል ገይሮምና ማለት እዩ።

0: ፕሮፌሰር ኣዱኛ ሃይለ ይበሃል። ኣብ ሃመልማሎ ሕርሻ ኮሌጅ መምህር እየ። ከምኡ ናይ ዲፓርትመንት ኦፍ ፕላንት ሄልዝ ሄድ እየ። ዘቕረብና መፅናዕቲ ዳህሳስ ፀረ ባልዕን ኣጠቃቅማ ፀረ ባልዕን ኣብ ንዑዝ ኣብ ዞባ ማእከልን ዞባ ኣንሰባን ኣካየድና እየ። ካብ ዞባ ማእከል ኣርባዕተ ቦታታት ሓሪና ኣኽርያ፣ ማደርሆ፣ ሰንበል። እዚ ድማ ዝግበርና መፅናዕቲ ዋና ክስታይና ከዓ ሓረስቶት ከመይ ገይሮም ፀረ ባልዕ ጠቀሙ ከመይ ገይሮም ከም ዝጥቀምሉ ነዚታት ንምፅናዒት ዋና መሰረት ሓሳብና ኣብቲ መሰረት ሓሳብና ከመይ ገይሮም ፀረ ባልዕ ይሕዝዎ፣ ከመይ ገይሮም ይክዝንዎ፣ ከመይ ገይሮም ዝጥቀምሉ ትቀሙ ከለዉ ኸ እንታይ ፕሮቲን እንታይ እዮም ከመይ ገይሮም ዝጥቀምሉ መሳርሕታት ዝጥቀምሉ ኸ እንታይ ይመስል። ምክንያቱ ፀረ ባልዕ ብጣዕሚ ኣሸጋሪ ነገር ስለዝኾነ ንሰብ ስለህወት ሰብ ስለዝብክል ከምኡ ንኢንቫይሮንመንት ኣፌክት ስለዝገብር ከምኡ ነዞም ጥቕሚ ዘለዎም ደቀቕቲ ፀረ ባልዕ ዝኾኑ ከዓ ንዕኦም ከዓ ስለዘጥፍ ብኩሉ ነገር በዚታት ተኸታትልና ነዚታት ንምፅራዕ ይትወለ እቲ ኣጠቃቅሙ ነዚታት ትጥቀሙ እዮም። ግን እቲ ቀንዲ ዝግብኦ ፈውሲ ኣብ ዝግብኦ ክስታይ ንሓንሳ ይስሕትዎ እዮም። እቲ ዝግባእ ፈውሲ ከይገበሩ ርኸቡ ካልኣይ ከዓ እቲ ፈውሲታት ካብ ዕዳጋ ዝገዝእዎ ኣሎ። እቲ ካብ ዕዳጋ ዝገዝእዎ ከዓ ንሓንሳ ኤክስፓየር ዝኾነ ንሓንሳ ምስቲ ናና ዓድታት ምስቲ ባልዑን ዘይከይድ ክኸውን እዩ። ከምኡታት ከም ዝጥቀሙ ርኢናና እዚ ሕጂ ናብ ንምስነቱ ክኣቱ እዩ። ኣካላቶም ኩሉ ከባላሸሎም ክእል እዩ። ክሳብ ሕማም ካልእ ዘይተሓስቦን ከም ዘምፅእ እዚታት ክንፈለጥ ክኢናናና ካብዚ ዝተምሃርናዮ እዚታት ፕሮቴክቲቭ ሜር ንብሎ ምክልኻል ዝበሃል ፀረ ማፀያ ክጥቀሙ ከሎ ከምዘይተግባራዊ ከምዘይገብርዎ እዚታት ፈፅና። ሳልሳይ እቲ ፈውሲ ክገብሩ ከለዉ ከዓ መብዛሕትኦም ካብ ሕርሻ መንፀጊ ጥቀሙእዮም። ግን ኣብ ገሊኦም ከዓ ነዚ ቆራዕራ ይኹን ወይ ከዓ እዚ ብጫ ናይ ዘይቲ መቐመጢ ይኹን ነተን ክስታይ መርፍእ ድዩ ብመስፈ ደቂ ገይሮም እዮም ክልዎን ሞ ካብኡቲ ፈውሲ ትሽጢ የቕምጦ ከም ዝፅቕጥ ከብልዎ ከለዉ ከም ክስታይ ገይሩ ብስፕሬር ከም ዝጥቀሙ እዚ ክገብሩ ከለዉ ከዓ ሙሉእ ነብሶም ብምሉኡ በዚ ፔስቲሳይድ ከምዚ ክስታይ ከም ዝኸውን እዚታት ከዓ ክንስምዐ። ሳልሳይ ከም ዝተምሃርና ከዓ እዚ ፀረ ባልዕ ብጣዕሚ ነብስና ይኹን ንእንስሳ ይኹን ደቅና ይኹን ሓደገኛ እዩ። ስለዚ ከቐምጦ ከሉ ከዓ እቲ ስቶሬጅ ከዓ ኣብዚ ግድልና ኣብ መደቀሲኦም ኣብቲ ትሕቲ መደቀ ዝበዝሑ ትሕቲ መደቀሲኦም ዘቐምጥዎ ኣብኡ ሞር ኮንትሮል ክስታይ ክኸውን ይስምዖም። ምንጎም ምሸት ምእንታን ክርእዎ ኢሎም መስለኒ ኣብ ትሕቲ መዓራቶም ከም ዘቐምጦ ዳርጋ 70-80 ከምኢቶ ምኳኑ ከምኡ ክውን ገሊኦም ከዓ ኣብቲ ግራውቶም ኣብ ዝኾነ ቐምጥዎ ገሊኦም ከዓ ምስቲ ዘለዎ መኽዝን ቁርቶ የቐምጡ። ግን ፀረ ባልዕ ክበሃል ኮሉ ናቱ መኽዝን ዝግብኦ ነይሩ ምዝታት ከም ዘይጥቀሙ እዝታት ከዓ ካልእ ክንምሃር ክኢና። ብሕጊ እናኸልና ግን ሓደ ፈውሲ ምስ ገበርካያሉ እቲ ቅድሚ ንዕዳጋ መውፅኡ እተወሓደ ክልተ ሰሙ ክልልዎ መብዛሕትኦም ዞም ኦርጋኖ ፎስፈረስ ዝበሃሉ ኮይኑ ኣብ 2-3 ሰሙ ብሬክ ዳውን ይገብሩ እዮም። ስለዚ 2-3 ሰሙ ፈውሲ ምስ ገበርካ ክኸውን ኣለዎ። እንተዘየሎ ግን ቅድሚኡ ንሕወሲድካዮም ነቲ ንሸጠሎም ሰባት ኩሉ ከምኒ ብክሎ ብዝታት ከዓ ሓደ ዓይነት መፅናዕ እዚ ከዓ ክንርዳእ ክኢልና ኣለና።
1: ከምዚ ዓይነት ኦን ኮንፈረንስ ክቕፅል እንተደኣ ክኢሉ ክመፅ እዩ። መፅናዕትታት ተደቢቑ ኣይተርፍን እዩ። እንተደኣ ተወፅኡ ከዓ ተገደደ ሰብ ክምህር እዩ።
2: ዝተፈላለየ ዓይነት ኣርእስታት ኣብኡ ስለ ዝቐርብ ኣብቲ ኣርእስታት እተ ከዓ እንታይ ዓይነት መፅናዕታዊ ፅሑፍ ተኻይዱ ንዓኻ ከም ትፈልጥ ገብረካ ማለት እዩ። ንመፃኢ ከዓ እንታይ ኣበይ ናይ ዘተኮረ መፅናዕቲ ክትገብር ኣለካ። ምክንያቱ ኣብቲ ስን ፍልጠታዊ ሕፅረታት ናይ ዓድና ብፍላይ ኣብ ምንስ ሕርሻ ኣበይ ናይ ዘተኮረ እዩ። ድሕር ዳኣ ብሓመድ ዘተኮረ ድዩ ኣብ ኣትክልቲ ድዩ ኣብ ዝተፈላለየ ዓይነት ናይ እንስሳታት ድዩ እዚ ሓፈሻዊ

0: ርዲኢት ኤን ሚን ትበሃል እሞ ስለዚ እቲ ሕፅረት ናይ መፅናዕቲ ኣበይ ኣሎ ፈሊጥካ ንመፃኢ ኣበይ ናይ ኣውቶኬርካ ዝሰርሕ ከም ዘለካ ከዓ ዝያዳ ሓበሬታ ትረክበሉ ነንሕድካ ከዓ ሓፈሻዊ ዝኾነ ፍልጠት ከዓ እናረኸብካ ወይ እናወሰድ ከዓ ንክትከይድ ይሕግዘካ ማለት እዩ።
1: እዚ ዋዕላ ዓብ ዋዕላ እዩ። 76 ወረቀት ዘቐርበሉ ዋዕላ እዩ ማለት እዩ። ሕጂ ካብዚ ዝተፈላለየ ዓይነት ወረቀት ይቀሪቡ። ካብዚ ሕጂ ብዙሕ ኢና ተማሂርና ማለት እዩ። ንሕና ብፍላይ ከም ንኣሽቱ ብዙሕ ኢና ተማሂርና። ብብዙሕ ዓይነት ኣንግል ንክትሪኦ የብለካ ማለት እዩ። ሕጂ ፅቡቅ እዩ ከምዚ ዓይነት ዋዕላ ንክቅፅል
2: ናይዚኣ ፀቢቕ ፍሉይ ዘብራጊ ከዓ ኣብ ሕርሻ ዘተኮሰ ዝኾነት ማስቀ ምሕጂ እውን ግበ ነይሩ ኮንፈረንሳት ኣብ ሓፈሻዊ መፅዕቲ ክኸውን ክእል እዚኣ ግን ኣብ ሕርሻ ተኮሰ ዝነበረ ነቲ ናይ ሕርሻ ኮሚኒቲ ወይ ከዓ ስኮላር ኮሚኒቲ ዘጠናክር ስለ ድኾነ ብዝዓበየ ክስራሓሉ ካብዚ ብዝዓቢ ንመፃኢ ክመፅእ ይናቦ ማለት እዩ።
3: ኣብ መወዳእታ ግን ናይ መንእስያት ብፍላይ ድማ ኣብዚ ሓፂር ግዜ ዝተመረቑ ብዙሓት ክሳተፉ ንርኢ ኣለና። እቲ ምስ ዘቕረቦ መፅናዕታዊ ኣዝዩ ዝተባባዒ ብድሕሪ ሕጂ ከዓ ኩሎም ካብ ኮሌጃት ዝምረቑ ኣብ መፅናዕቲ ከተኩሩ ከዓ ክላቦ ይፈቱ ማለት እዩ።

ይትነብሪ ይስምኛ ጋይ ሳምታለይዋ ዓሪ ሳምንታይት ምስል ኦሩ ይትነብሪ እብሓሻ ካብ ምንቲ ልቤታት ቃውሪ በዓልሻ መስሊ ውቼ እሳታ ሳውሪ

ዕዙ ሰላምታና ተቐበሉ ፈነወና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ሶኒ 24 ናሓሰ ሰዓት 5 ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ኣርሴ ማስመሮ ምስ ኣቅራቢት ቋንቋ ምልክት ኣባተ ተወልደ ብምዃኒ ኢና ንምክታልኩም ብክብሪ ንዓደምና ብቐንዲ ኣርእስተ ዜና ንፍልም ኣብ ዞባ ማእከል ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእታው ክካየድ ፀንሐ ስራሕ ተፃፊፉ ኣብ ደቡባዊ ቀይሕ ባሕሪ ጎዳእቲ ልምድታት ንምውጋድ ዝዓለመ ስልጠና ተወዲቡ

0: ሚኒስትሪ ጸዓትን ማዕድንን ቀረብን ተጠቃምነትን ተተካኢ ጸዓት ንምስፋሕ ይሰርሕ ኣሎ። ቻይናን ግብፅን ክሳብ መጀመርታ ዝመፅእ ወርሒ መስከረም ዝቕፅል ሓባራዊ ልምምድ ሓይሊ ኣየር ኣበጊሰን። ኤውሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃደራዊ ደገፍ ኣጽዲቑ። ኣብ ሪፓብሊክ ጊኒ ብዝተኸስተ ምህማም ኩምራ ጓሓፍ ብውሕዱ 30 ሰባት ሞይቶም። ዝርዝር ዜና። ኣብ ዞባ ማእከል ስሉጥን ጽፉፍን ኣገልግሎት ንምርግጋጽ ካብ ዝመጽእ ዓመት ዝትግበር ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረጽን ንምትእትታው ክካየድ ጸንሐ ስራሕ ከም እተጻፈፈ ተገሊጾም። ወኪል የሪና ዮናታን ዕብዮ ዘዳለወ ጸብጸብ ኣሎ። ያሲን ሳልሕ ካቕረቦ እዩ።
1: ኣብ ዞባ ማእከል ኣብ 227 ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእታው ክካየድ ፅንሐ ስራሕ ከም እተፀፈፈ ሓላፊ ጨንፈር ኣታ ውሽጢ ሃገር ኣቶ መኮነን በረኸታ ብሓቢሩ
2: ከፊላዊ ዝኾነ ናይ ብኮምፒተር ተሓገዘ ግብርን ቀረፅ ኢና ክንእክብ ፀኒሕና። ብፍላይ ከዓ ካብ 213 ሒዝና ኤሪታስ 1 ወይ ከዓ ኤሪታስ 1 ብዝበሃል ናይ ስርዓተ ኮምፒተር ተሰኒና ግብርን ቀረፅን ክንእክብ ፀኒሕና። እዚ ግን ኣብ መስርሕ ክረአ ከሎ እዚ ኤሪታስ 1 ንኩሉ ዕማማትና ዘጠቃልል ብዙሕ ዘይኮነስ ብዙሕ ሃጓፋት ከም ዘለዎ በቢግዜ ብማእኸሎት እውን ብላዕለዎት ሓለፍቲ ገምጋም ክካየደሉ ፀኒሑ። ስለዚ ብዝተካየደሉ መሰረታዊ ገምጋም እዚ ኤሪታስ 1 ዝበሃል ብሓድሽ መልክዕ ንኩሉ ዘጠቃለለ ሙሉእ ኣገልግሎት ክህብ ዝብል ስርዓተ ኣተኣኻኽባ ግብሪ ክትካእ ኣለዎ ስለዝተባሃለ ኣብዘን ዝሓለፋ ዓመታት ምስ ናይ ደገ መሻርክቲ ነዚ ኤሪታስ 2 ዘማዕብሉ ተሻሪክና ክንሰርሕ ፀኒሕና። ሕጂ ኣብ መፈፀምቲኡ በፂሑ ኣሎ ማለት እዩ። እዚ ኤሪታስቱ ብሓፈሻዊ ንኩሉ ስራሕትና ብዙሕ ከቃልለልና ዝኽእል ቨርሽን ወይ ከዓ ክፋል ናይቲ ታሽሙ ናይቲ ስርዓተ ኮምፒተር ኮይኑ ኣብ 227 ከዓ እዚ ኤሪታስቱ ዝበሃል ከነተኣታተወ ኢና። ብፍላይ ከዓ ኣብቲ ኤሪታስ 1 ዝብለዮ ብዙሕ ዘይተፃፈፈ ዳታ ናይ ከፈልቲ ግብሪ ሰብ ዘሎ ከፈልቲ ግብርና ከም ብሓድሽ ምዝገባ ክነካይ ኣብዘን ዝፅዕባ 4 ወርሒ ከም ብሓድሽ ምዝገባ ክነካይ ዘሎ እዚ ማለት ታይ ማለት እዩ? ኩሎም ከፈልቲ ግብሪ ሓድሽ ቲን ወይ ከዓ መለለይ ከፈልቲ ግብሪ ተዋሂብዎም ኣብዚ ሓድሽ ሲስተም ክሰግሩ።
1: ከፈልቲ ግብሪ ብመሰረት ኣዋጅ ቁፅሪ 62 ህዝባር 1994 ሓቀኛ ኣታዊታቶም ኣፍሊጦም ዝግብኦም ግብሪ ኣብ እዋኑ ክኸፍሉ ከም ዝግባእ ዝጠቐሰ ኣቶ መኮነን ምስ ናይ 215 ብምንፃር ኣብ ቀዳማይ መንፋቅ 226 ዝተኣከበ ግብርን ቀረፅን ናይ 35 ሚእታዊት ዕብየት ከም ዘርአየ ገሊጹ። ከፈልቲ ግብሪ ኣብ 3 ደረጃታት ከም ዝኽፈሉ ብምሕባር ደረጃ 1200፣ ደረጃ 18,000፣ ደረጃ 43,000 ከምኡውን 38,000 ኣካረይቲ ከፈልቲ ግብሪ ምዃኖም ብምጥቃስ ካብ ጠቕላላ ቁፅሪ ከፈልቲ ግብሪ እቶም 34,550 ዘይንጡፋት ከም ዝኾኑ ኣነፂሩ።
2: ደረጃ ሀ ዝበሃሉ መዝገብ ሕሳብ ዘቕርቡን ከምኡውን ናይ ሚዛን ሕሳብ ዘቕርቡ ኮይኖም እዚኦም ካብ ጥሪ ስጋዕ መጋቢት ዘሎ ክኸፍሉ ከለዉ ካብዚ ወርሒ ካብዚ ኣዋርሒ እዚ ንድወፁ ኣብ ነስ ወከፍ ወርሒ 5555 እንዳተወሰኸ መቕፃዕቲ ይስዕበሎም ማለት እዩ። እዚኦም ሕጂ ልክዕ ካብ ጥሪ ስጋዕ መያዝያ ዝኸፍሉ ካብኡ ምዝሓልፍ ግን ብብወርሒ እንዳኸደ እቲ ግብሪ ወይእቲ መቕፃዕቲ ይስላዓሎም ማለት እዩ። ስለዚ እዚኦም ደረጃ ሀ ዝበሃሉ ኮይኖም ዝኸፍሎ ግብሪ ብዙሕ ብቕፅሮ እንኳ እዚኦም ውሕዳት ማለት እዮም። ካልእ ብካልኣይ ደረጃ ለ ዝበሃሉ እዚኦም ከዓ ናይ መዝገብ ሚዛን ዘይቅርቡ ወይ ከቅርቡ ዘይግደዱ ናይ መክሰብን ክሳራን ዘቅርቡ ኮይኖም እዚኦም ከዓ ካብ ጥሪ ስጋዕ መጋቢት ኣብ ዘሎ እዋን ግብርን ቀረፅን ዝኸፍሉ ኮይኖም እቶም ሳልሳይ ከዓ ብዙሓት ኣበርክቶኦም ኣብ ግብርን ቀረፅን ግን ኣዝዩ ውሕድ ኮይኖም እዚኦም ከዓ ካብ ጥሪ ስጋዕ ለካቲት ኣብ ዘሎ እዋን ዝኸፍሉ ከፈልቲ ግብሪ እዮም ማለት እዩ። ስለዚ ኣብዚ ምክፋል ግብሪ ካብቲ ግዜ ገደብ በታ ኣዋጅ ድቦም ካብቲ ግዜ ገደብ ምዝሕላፍ መቕፃዕቲ የስዕብ ማለት እዩ።
1: ግብሪ ዘይምኽፋል ብዓንቀፃት ገበናዊ ሕጊ ቁፅሪ 355 356

0: ባሕሪን መሻርክቲ ኣካላት ፍትሒ ፖሊስ ማሕበራዊ ኣገልግሎታትን ናይ ዕርቂ ሽማግለን ካብ 19 ክሳብ 21 ነሓሰ ኣብ ዓሰብ ስልጠና ወዲባ ኣብዚ ካብ ጨናፍር ዕዮን ማሕበራዊ ድሕነትን ጥዕናን ሃማድእን ብዝቐመት ኣዋሃዲት ኮሚቴ ዝተወደበ ስልጠና ኣብ መሰላት ቀልዑን ደቂ ኣንስትዮን ዕላማን ኣገዳስነትን ክብሪ መዝገብ ልምዳዊ ክብርታትን ፅልውኡን ጉዳያትን ኣፈታትሐኦምን ጎዳእቲ ልምድታት ብዓይኒ ሕጊ ከምኡውን ኣብ ሳዕቤናት ክሽቦን ካልኦት ጎዳእቲ ልምድታትን ዘተኮረ ሰፊሕ መብርሂ ተዋሂቦም ዕላማት ስልጠና ንቕሓት ብምብራኽ ኣብ ምውጋድ ክሽቦን መርዓ ትሕቲ ዕድመ ናብ ሕብረተሰብ ባህርያዊ ለውጢ ንምምጻእ ብዕቱብ ንምስራሕ እዮም ኣመሓዳሪ ዞባ ደቡብ ኣውቅሒ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘሚ ቃል እታ ኮሚቴ እተካይዶ ፃዕርታት ንክዕወት ሰልጠንቲ ቀላሲ ተራ ክትፃወቱ ፀዊዑ ተተካ ፀዓት ኪኖ ዘላቂ ኣገልግሎቱ ኣብ ምግታ ኣከባብያዊ ብከላ ዝህልዎ ተራ ቀሊል ከም ዘይኮነ ይጥቀስ ነዚ ብምግንዛብ ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነቱን ንምስፋሕን ምምሕያሽን ይሰርሕ ኣሎ ብዛዕባ እዚ ወኪል ኤሪና ዮናታን ዕብዮ ዘዳለዎ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርቦ እያ
1: ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካ ፀዓት ንምስፋሓን ንምምሕያሽን ይሰርሕ ከም ዘሎ ገሊፁ ዳይረክተር ጨንፈር ተተካ ፀዓት ኣቶ ተስፋይ ገብሪ ሂወት ንያሬና ኣብ ዝሃቡ ሓበሬታ ኣብ ምምሕያሽ ዘቤታዊ ሃልኪ ፀዓት ከምኡውን ምርግጋፅ ብቕዓት ንዘቤታዊ መዓላ ዘገልግል መሳርሒታት ክነጥፉ ምፅንሖም ብምጥቃስ ነቶም ኣብ ምምሕያሽ መጎጎ ኣድሓነት ምድጃን ፈርኔሎን ዝነጥፉ ሞያዊ ምኽርን ስልጠናን ከም ዝውደብ ኣፍሊጡ ብመንገዲ ሚኒስትር ሕርሻ ናብ ህዝቢ ትዝርጋሕ ዘላ መጎጎ ኣድሓነት ኣብ 2000 ዓመተ ምህረት ዝተበገሰት ብኣብነት እትጥቀስ ዘቤታዊ ንብረት ምዃና ዝገለፀ ኣቶ ተስፋይ ናብ መላእ ሃገር ንምዝርግሓ ብዝተዋህበ ናይ ኣሰልጠንቲ ስልጠና ቁፅር ተጠቀምቲ ስድራ ቤታት ናብ ኣስታት 200,000 በፂሑ ከም ዘሎ ሓቢሩ ኣብ ሃገርና ዝርከብ ፀጋታት ተተክአ ፀዓት ፀሓያዊ ንፋሳዊ ረስናውን ሓምላይ ሃይድሮጅንን ከም ዘጠቓልል ብምጥቃስ ድማ ፀሓያዊ ፀዓት ኣብ ዘቤታዊ ሕርሻውን ካልእን መዳያት ብሰፊሑ ይተኣታቱ ከም ዘሎን ዝምስገን ውፅኢት ከም እተረኽቦን ገሊፁ ዛጊት ዝተዋደደ ዓበይቲ ምንጭታት ፀሓያዊ ፀዓት ኣመልኪቱ ኣብ ዝሃቡ ሓበሬታ 34 ሜጋዋት ኣብ ደቀ ምሓረ 2 ሜጋዋት ኣብ ከባቢ ኣስመራ 2.25 ሜጋዋት ድማ ኣብ ዓረዛን ማይድማን ከም ዘጠቓልላ ነፂሩ እቲ ጨንፈር ሞያዊ ዓቕሚ ንምዕባይ ብግብርን ክልሲ ሓሳብን ዝተሰነየ ስልጠናታት ብናይ ዜጋታትን ወፃእተኛታትን ክኢላታት ክውደብ ምፅንሑን ብዝለዓለ ከም ዝድፋኣሉን ተወሳኺ ሓቢሩ ኣብ መወዳእታ ኣቶ ተስፋይ ስድራ ቤታት ኣብ ኣጠቓቕማ ፀሓያዊ ፀዓት ኣፍልጦን ብምዕባይ ዘይውሑስ ኣጠቓቕማን ሳዕቤናቱን ከወግዳ ብምዝኽኻር ፀሓያዊ ፀዓት ክዋደድ ከሎ ብክኢላ ክኸውንን ነብሱ ዝኽኣለ መከላኸሊ በርቂ ክግበረሉን ተላብዩ
0: ቤት ትምህርቲ ላሳለ ከረን ብሉፃት ተምሃሮ ከምኡውን ንኣብነታውያን መምህራንን ወለድን ሸሊማ ነቲ ስነስርዓት ዝተኸታተለት ወኪል ኤሪና ዞባዓን ሰባ ኣልማዝ ወልደ ገብርኤል ዘዳለወቱ ፀብጻብ ይስዕብ
2: ምቹእ ሃዋህ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ዝብራእ ከምኡውን ውፍይ ብቑዕ ፍቕሪ ስራሕ ሓያል ዲስፕሊንን ዘንፀባርቕ ሓቀኛ ኣብነታዊ መምህር ምሕያል ዝብሉ ተልእኮ ዘለዋ ቤት ትምህርቲ ላሳለ ንዝሓለፈ ብርክት ዝበሉ ዓመታት ኣብ ሃገራዊ ምርመራታት ብሉፅ ነጥቢ ክተመዝግብ ፀኒሓላ መቐፀልታ ናይዚ ሎም ዓመት እውን ኣብ ሃገራዊ ምርመራታት ብሉፅ ነጥቢ ዘምፅኡ ተምሃሩን ብሉፃት መምህራን ኣተባቢዓ
3: ኣብ ከተማ ከረን እትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ሃገራዊ ምርመራ ሻምናይ ክፍልን ሃገራዊ መልቀቕ ፈተና 12 ክፍልን ብሉፅ ውፅኢት ንዘመዝገቡ 98 ተምሃሮ ከምኡውን ንኣብነታውያን መምህራንን ወለድን ሸሊማ እቶም ትማሊ 23 ናሓሰ ንሽልማት ዝበቕዑ ተምሃሮ 55 ኣብ ሃገራዊ ፈተና ሻምናይ ክፍሊ ልዕሊ 9 ዘምፅኡ 43 ድማ ኣብ ሃገራዊ መልቀቕ ፈተና ማትሪክ ልዕሊ 3 ነጥቢ ዘመዝገቡ ኮይኖም እቶም 11 ሙሉእ 4 ነጥቢ ዝርከቡ እዮም እቶም ዝተሸለሙ 16 መምሃራን 5 ወለድን ኣብቲ ዝተመዝገበ ውፅኢት ልዑል ኣበርክቶ ዝገበሩ ምዃኖም ተሓቢሩ ዳይረክተር ናይታ ቤት ትምህርቲ መምህር ሃብቶም ሃይለ እቲ ናይ ምሽላም መደብ ኣብ ተምሃሮ መምህራን ወለዲ ዝፈጥሮ ዘሎ ድርኽት ኣቕሊልካ ዝርአ ከም ዘይኮነ ብምግላፅ በብዓመቱ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ከም ዝኾነ ኣብርሑ ኣብ ወንበር ኮሚቴ ወለዲ ብወገኑ ውህደት ኮሚቴ ወለድን መምህራንን ኣዝዩ ኣገዳሲ ምዃኑ ብምሕባር ብዝሓየለ ክድፋኣሉ ኣዘኻኺሩ ሓላፊ ጨንፈር ትምህርቲ ዞባዓን ስባ መምህር ክፍላይ ዓንደ ሚካኤል ድማ እታ ቤት ትምህርቲ ተመዝግቦ ዘላ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ድርዱል ስልሳዊ ዝምድና ከም ዝኾነ ብምግላፅ ንካልኦት ኣብያተ ትምህርቲ ፅቡቅ ኣብነት ከም ዝኾነ ሓቢሩ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ኣካዳሚያዊ ዓመት 2025-2026 ኣብ ሃገራዊ ምርመራ ሻምናይ ክፍሊ ካብ ዘሳተፈቶም 218 ተምሃሮ እቶም 214 ማለት 98 ሚታዊት ከምኡውን ኣብ ሃገራዊ መልቀቂ ፈተና ካብ ዝተሳተፉ 134

0: ተማሃሮ 86 ናይ ዲግሪ 28 ናይ ዲፕሎማነት ብምምፃእ 85 ሚእታዊት ከም ዝሓለፉ ሰነዳታ የነጥር። ባህሊ ምሽላም ብሉፅ ውፅኢት ዘምፅኡ ተማሃሮን ኣብነታውያን መምሃራን ንተሸለምቲ ብብሉፅነት ክቕፅሉ ዘተባብዕ ንኻልኦት ድማ ቅዱስ ቅንእ ዘሕድርን እዩ። ምስኣላይ ቴኬኤስኤፍ ኣልማዝ ዘወሊ ገብርኤለ ካብ ቤት ምርቲ ላሳል።
1: ሚኒስትር ዕዮን ማሕበራዊ ድሕነትን ንመሰሰኒ መዓከን ሕድሪ ሰማእታትን ምንባይ ስድራ ሰዋእትን ወፍያታት ከም እተገብረ ሓቢሮም። በዚ መሰረት ማሕበረኩም ኤርትራውያን ኣብ ከሰላ ሱዳን 10,000 ኣቕፋ ንመሰሰኒ መዓከን ሕድሪ ሰማእታት ወፍዮም። ብዘይካዚ ስሙ ክጥቀስ ዘይደለየ ኤርትራዊ ነባሪ ከተማ ካትሪን ሆርምሽ ወደን 12,000 ኣቕፋ፣ ማሕበረሰብ ኤርትራውያን ነበርቲ ማንሃይምን ከባቢያን ጀርመን 4,230 ዩሮ፣ ኤርትራውያን ተቐመጦ ይቶ በሪሽ ወደን 64,000 ክሮነር፣ ታምራት መስዋእትን ሸዊት መስዋእትን ኣብ ክንዲ ተስካር ወላዲኦም ነስፋሄር መስዋእቲ ገብሪ ሂወት ወልዱ 50,000 ኣቕፋ፣ ከምኡውን ነበርቲ ሆላንድ ኤፍሬም ንኣምንን ህዝባዊት ብርሃንን 720 ዩሮ ንምንባይ ስድራ ስዋኣት ኣበርኪቶም።

ዝስዕብ ኣህጉራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትታልም ክትቅፅሉ ደጊምና ብክብሪ ንዕድም። ህዝባዊት ሪፓብሊክ ቻይናን ግብፅን ክሳብ መጀመርያ ዝመፅእ ወርሒ መስከረም ዝቕፅል ሓባራዊ ልምምድ ሓይሊ ኣየር ኣበጊሰን። ዕላማ እዚ ኣብ ግዝኣት ግብፂ ዝካየድ ዘሎ ሓባራዊ ልምምድ ወተሃደራዊ ዝምድና ንምድንፋዕን ዞባዊ ፀጥታ ንምውሓስን ምዃኑ ገሊፀን። ኣብዚ ልምምድ እዚ ብርክት ዝበላ ዝተፈላለያ ነፈርቲ ኩናት ይሳተፋ ምህላውን ዝጠቐሱ ኣዘዝቲ ሓይሊ ኣየር ክልቲአን ሃገራት ዓመታዊ ብስሩዕ ክካየድ ምዃኑ ሓቢሮም። ህዝባዊት ሪፓብሊክ ቻይናን ግብፅን ነቲ ልምምድ ኣብ ወርሒ መያዝያ ናይ ዝሓለፈ ዓመት ኣካይዶኖኦም ምንባርን እውን ፀብጻባት የረድኡ። ኤውሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃደራዊ ደገፍ ኣጽዲቖም። እዚ ገዚፍ ሓገዝ ኣብ ምዕዳግ ስርዓተ መከላኸሊ ሚሳይል፣ ስርዓተ ራዳርን ካልእ ተተኮስን ከም ዝውዕል ኮሚሽን ኤውሮጳዊ ሕብረት ኣፍሊጦም። እዚ ከምዚ ኢሉ እንከሎ ብሪጣንያ ንዩክሬን ነዊሕ ርሕቀት ክውንጨፍ ዝኽእል ሚሳይል ንምምዕባል ዘኽእል ሓበሬታን ቴክኖሎጂን ክትምጥወላ ምዃና ገሊጻ። ቀድማ ሚኒስተር ብሪጣንያ ኣንዲ በርንሃም ሎሚ 24 ናሓሰ ምስ ፕረዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ዘካይዶ ርክቢ ሃገሩ ነቲ 250 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ንምስራሕ ከም እትተሓጋገዝ ኣፍሊጦም። ኣብ ጎኒ ዩክሬን ከም ዘላ እትገልጽ ብሪጣንያ እቲ ልእኸላ መጠን ወተሃደራዊ ደገፍ ከም እትዕብዮ ክትሕብር ጸኒሓ እያ። ብሪጣንያ ኣብቲ ኩናት ብቐጥታ ትሳተፍ ከም ዘላ ዝኸስስ መንግስቲ ሩስያ ኸ ከቢድ ዋጋ ክትከፍል ምዃና ኣጠንቂቕሎ። ሃገራት ኤውሮጳ ብዘይካት ንዩክሬን ዝገብርኦ ዘለዋ ወተሃደራዊ ደገፍ ንሩስያ ንምድኻም ኣብ ልዕሊያ ተደጋጋሚ እገዳታት ከጽድቓ ጸኒሐን ኣለዋ። ኣብ ሪፓብሊክ ጊኒ ትማል 23 ናሓሰ ብዝተኸስተ ምህማም ኩምራ ጓሓፍ ከቢድ ሰብኣዊ ክሳራ ከም ዝወረደ ተቓሊሖም። በቲ ኣብ ርእሰ ከተማ ኮናክሪ ዘጋጠመ ክስተት ብውሕዱ 30 ሰባት ከም ዝሞቱን ልዕሊ 20 ከም ዝቆሰሉን ሰመዝቲ ሃገር ሓቢሮም። ዝተደብዩ ወገናት ክህልው ከም ዝኽእሉ ዝገለጹቶም ሰመዚ ቁፅሪ ምውታት ክዛይድ ከም ዝኽእል ኣሚቶም ኣለዉ። ኢራን ልዕሊ 21 ቢልዮን ኪዩቢክ ሜትር ዕቑር ባህርያዊ ጋዝ ዘለዎ ሓድሽ ቦታ ከም ዝዳሰሰት ገሊጻ። እዚ ሓድሽ ርኽበት ትሕዝቶ ባህርያዊ ጋዝ ብምስሳን ቁጠባ ሃገሩ ንምድንፋዕ ወታዊ ተራ ከም ዝህልዎ መንግስቲ ኢራን ኣሚቱሎም። ልዕሊ 34 ትሪልዮን ኪዩቢክ ሜትር ዕቑር ባህርያዊ ጋዝ ዘለዋ ኢራን በቲ ሃብቲ ንሩስያ ተኸቲላ ኣብ ካልኣይ ደረጃ ተሰሪዓ ትርከብ። ኢራን ብትሕዝቶ ነዳድ እውን ንቨንዙዌላን ስዑድ ዓረብን ተኸቲላ ኣብ ሳልሳይ ተርታ ከም እትስራዕ ጸብጻባት የረድኡ። መንግስቲ ዲሞክራስያዊት ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም 23 ስምምዕ ሰላም ንምኽታም ዝኽእል መርሓ ጎደና ጀሚሮም። እቲ ዲፕሎማስያዊ ተበግሶ ወከልቲ ክልቲኦም ኣብ ስዊዘርላንድ ከካይድዎ ኣብ ዝቐነዩ ዝርርብ እዩ ተበፂሖም። ክልቲኦም ወገናት ከም ኣካል እቲ ዝበፅሕዎ ምርድዳእ ምቁራፅ ተኽሲ ክገብሩ ምዃኖም ኣፍሊጦም ኣለዉ። መንግስቲ ዲሞክራስያዊት ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም 23 ኣብ መወዳእታ 2025 ኣብ ቀጠር ዝኸተምዎ ተኽሲ ናይ ምቁራፅ ስምምዕ ኣብ ተግባር ከይወዓለ ከም እተጣሕሰ ጸብጻባት የረድኦም። ኣብቲ ሃገር ንምቕራሕ ፀጋታት ዝጠልብ ዕጥቃዊ ቃልሲ ዘካይዱ ልዕሊ 100 ጉጅለታት ስለ ዘለዉ ምስ ዕጡቅ ጉጅለ ኤም 23 ተጀሚሩ ዘሎ ዲፕሎማስያዊ ተበግሶ ንበይኑ ኣኻል ክኸውን ከም ዘይክእል ይእመት። ኣብ ሰሜናዊ ክፋል ኮንጎ ብዝካየድ ዘሎ ዕጥቃዊ ግጭታትን መጥቃዕትታትን ኣሸሓት ሰባት ከም እተቐትሉን ልዕሊ 8 ሚልዮን ከም እተመዛበሉን ይጥቀስ። ብሰንኪቲ ፀጥታዊ ቅልውላው ህዝብታ ብባህርያዊ ፀጋታት ሃብታም ዝኾነት ሃገር ተጠቃሚ ፀጋታቱ ክኸውን ከም ዘይከኣለ ይሕበር። ፀጥታ ንምውሓስ ኣብቲ ሃገር ተዋፊሩ ዝርከብ ኣስታት 15

ሽሕ ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዛጊዝ ዝጥቀስ ኣበርክቶ ከም ዘይገበረ ይግለጽ። እስራኤል ጸጥታዊ ኩነታት ሶርያ ንምምሕያሽ ንዝካየድ ዘሎ ጻዕሪ ዝዕንቅፍ ወተሃደራዊ ስጉምቲ ትወስድ ከም ዘላ ተገሊጹ። እዚ ዝተሓበረ እስራኤል ትማልዕ 23 ናሓሰ ኣብ ደቡባዊ ሸነኽቲ ሃገር ተወሳኺ መጥቃዕቲ ኣየር ከም ዘካየደት ድሕሪ ምቅልሑ እዮም። በቲ ደብዳብ ዓሰርተታት ከም ዝቆሰሉ ዝገለጸ መንግስቲ ሶርያ እቲ ስጉምቲ ጸጥታ ሃገሩ ንምዝራግ ከም እተወስደ ከሲስሎ። ይኹን እምበር እስራኤል እቲ ደብዳብ ኣብ ልዕሊ ሰራዊት ኣብ መጥቃዕቲ ከካይዱ ንዝወጠኑ ምልሻታት ዕላማ ዝገበረ ምንባሩ ኣፍሊጣ። ድሕሪ ዚ ናይ ትማሊ መጥቃዕትን ሶርያን እስራኤልን ወጥሪ ንምህዳእ መንጎኘት ኣሜሪካ ዝርርብ ከም ዘካይዳ ይቃልሓሎ። እስራኤል ብ18 ናሓሰ ኣብ ሰሜናዊ ምዕራብ ሶርያ ኣብ ዝርከብ መደበር ሓይሊ ኣየር ደብዳብ ነፈርቲ ምክያዳ ዝፍለጥ ኮይኑ እቲ ስጉምቲ ካብ ሓያለ ወገናት ኩነኔ ክመጽእ ጸኒሕሎም። እዚ ኣብ ሶርያ ዝካየድ ዘሎ መጥቃዕትታት ዓቕሚ ምክልኻልቲ ሃገር ብምድኻም ናይ ምስፍሕፋሕ ኣጀንዳ ንምስማር ምዃኑ እዮም ተንተንቲ ፖለቲካ ዝጠቕሱ። ኣብ 1967 ልኡላዊ ግዝኣት ሶርያ ንዝኾነ ሮራታት ጎላን ብውግእ ዝሓዘት እስራኤል ኣብቲ ሃገር ወተሃደራዊ ህላዋ ኣተስፍሕ ከም ዘላ ይግለጽ። ኣብ ምዕራባዊ ሸነኽ ሕቡራት መንግስታት ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ኣብ ኣከባቢ ከቢድ ዕንወት ከም ዝወረደ ተቓሊሑ። በቲ ክቱር ዋዒ ዝጠንቁ ባርዕ ዛጊት ኣስታት 11,000 ሄክታር ጫካ ከም እተሃሙኸ ዝገለጹ ጸብጻባት ገና ኣብ ትሕቲ ቁፅፅር ከም ዘይወዓለ ኣረድዮም። ክፍለ ሃገር ኔቫዳ ሕልፊ ካልእ ከባቢታት ተሃስያ ከም ዘላ ዝጠቐሰ መንግስቲ ኣሜሪካ ኣብቲ ከባቢ ልዕሊ 90,000 ህዝቢ ብምዝባሉ ህፁፅ ናይ እዋን ሓደጋ ድንጋጌ ተኣውጅሎ። ኣብ ሰፊሕ ክፋል ኤውሮጳን ገለ ክፋል ኣፍሪቃን ዝተኸስተ ቁፅር ዋዒ ዘሰዓቡ ሓደጋታት ባርዕ እውን ከቢድ ዕንወት የውርድ ከም ዘሎ ጸብጻባት ይጠቕሱ። እቲ ሓደጋ ኣብ ታሪክ ኣህጉር ኤውሮጳ ተዝሓየለ ምዃኑ እዮም ጸብጻባት ዘረድኡ። ዜናታት ንምዝዛም ቀንዲ ነጥብታቱ ኣብ ዞባ ማእከል ሓድሽ ስርዓት ኣተኣኻኽባ ግብርን ቀረፅ ንምትእትታው ክካየድ ፀንሒ ስራሕ ተጻፊፉ። ኣብ ደቡባዊ ቀይሕ ባሕሪ ጎዳእቲ ልምድታት ንምውጋድ ዝዓለመ ስልጠና ተወዲቡ። ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካእ ፀዓት ንምስፋሕ ይሰርሕ ኣሎ። ቻይናን ግብፅን ክሳብ መጀመርያ ዝመፅእ ወርሒ መስከረም ዝቕፅል ሓባራዊ ልምምድ ሓይሊ ኣየር ኣበጊሰን። ኤውሮጳ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃደራዊ ደገፍ ኣጽዲቑ። ኣብ ሪፓብሊክ ጊኒ ብዝተኸስተ ምህማም ኩምራ ጓሓፍ ብውሕዱ 30 ሰባት ሞይቶም። ሓፈሻዊ ዜናዊ መሰናድኦና ኣብ ዝተዛዚምሎ ዝኸበርኩም ተዓዘብትና ንስለምክትታልኩም ነመስግን ብሩኽ ምሸት።

ኣብዚ ግዜ እዚ ዓለም ብሰንኪ ዓለማዊ ዋዒ ንዝተፈላለዩ ባህርያዊ ሓደጋታት ክትቃላዕ ንዕዘብ ኣለና። ዘይንቡር ክሌማ ምቅያር ቅርፂ መሬት ዝተፈላለዩ ባህርያዊ ሓደጋታት ኮታስ ብዙሕ ለውጥታት ይኽሰት ኣሎ። ምብራኽ ወይ ምልዓል ፅፍሕ ባሕሪ እውን ሓደ ካብቲ ብሰንኪ ዓለማዊ ዋዒ ዝኽሰት ዘሎ ንዝተፈላለያ ከተማታት ዓለም ስጋኣት ኮይኑ ካብ ዘሎ ሓደጋታት ሓደ እዩ። መፅናዕትታት ከም ዝሕብርዎ ዝተፈላለያ ዓበይቲ ከተማታት ዓለም ኣብ ዝቕፅል ሓፂር ዓመታት ብማይ ክዕበጣ ምዃነን እዩ ዝግለፅ ዘሎ። ክቡራት ተኸታተልትና፣ ንሎም እምበኣር መርበባት ማሕበራዊ መራኸቢታት ብምድህሳስ ብሰንኪ እዚ ኣቐዲሙ ክበሃል ዝፀንሐ ባህራዊ ሓደጋ ኣብ ዝቕፅል ዓመታት ብማይ ክወሓጣ ወይ እውን ክጠልቃ ካብ ዝኽእላ ከተማታት ዓለም ኢና ከነላለየኩም። እዘን ከተማታት እቲ ናይ ምውሓጥ መስርሕ ድሮ ተጀሚሩስ ብራኽአን ልዕሊ ፅፍሒ ባሕሪ ካብ ዓመት ናብ ዓመት ይጎድል ምህላው ጭብጢ ዝተረጋገፀ መፅናዕቲ ዝምስክሮ እዩ። ኣምስተርዳም ኔዘርላንድስ። ኣምስተርዳምን ከተማታት ሮተርዳምን ኣብ ትሕት ዝበለ ፅፍሒ ናይ ሰሜን ባሕሪ ዝተፀጋየን። በዚ መሰረት ድማ እቲ ጂኦግራፊካዊ ኣቀማምጠ ንባዕሉ ሓደ ቀንዲ ረቑሒ ንምጥሓለን እዩ። ተወሳኺ ንዘሎ ፃዕቂ ህዝቢ ኣገልግሎት ማይ ንምቕራብ ካብ ትሕተ ባይታዊ ማይ ዝግበር ዕደናን ሓፈሻዊ ምህናት ፅዑቅ ትሕተ ቅርፅን ነታ ከተማ ነዚ ስጋኣት እዚ ካብ ዘቃልዓ እዩ። ኣብ ዝመፅእ ዓመታት ድማ ብሰንኪ ዘሎ ናይ ክሌማዊ ምዝባል ተወሲኽዎ ክወሓጣ ከም ዝኽእላ እዩ ዝፍለጥ። ኣብተን ከተማታት መስርሕ ዓጋት ማይ መንደቕ፣ ዲጋ፣ መጋረድ ማይ፣ ከልካል ውሕጅ ብኣግኡ እንተዘይተሓኒፁ እዚ ኩነታት ናብ ተዝዓበየ ሳዕቤኑ ከም ዘምርሕ ይእመት። ጃካርታ ኢንዶኔዥያ። ጃካርታ ርእሲ ከተማ ሃገረ ኢንዶኔዥያ ኮይና 11 ሚልዮን ህዝቢ ዝቕመጥዋ ከተማ እያ። እዛ ከተማ እታ ዝቐልጠፈ ናይ ምጥላቅ ኩነታት እተርኢ ዘላ ከተማ ምዃና መፅናዕትታት ይጠቕሱ ኣለዉ። በዚ እንተዳ ዕልቕልቕ ከምዚ ዘለዎ ወሲኹ እታ ከተማን ከባቢኣን ኣብ ዝሓፀረ እዋን ክወሓጣ ከም ዝኽእላ ይእመት ኣሎ። እዛ ከተማ ዓመታዊ ከባቢ 25 ሰንቲሜትር ትወሓጥ ወይ ድማ ትጠልቕ ምህላዋዮም ክኢላታት ዝገልፁ ዘለዉ። ኣብቲ ሃገር ኣብ ዝተኻየደ መንግስታዊ መፅናዕቲ ድማ ሰሜናዊ ክፋል እታ ከተማ ኣብ ዝሓለፈ 10 ዓመታት ከባቢ 2.5 ሜትሮ ከም ዝጠሓለ የነፅሩ። ኣብዚ ግዜ እዚ ድማ 4 ሚታዊት ክፋል ናይታ ከተማ ትሕቲ ፅፍ ባሕሪ ተቐሚጡ ምህላው ይግለጽ። ጠንቂ ምጥሓል ናይዛ ከተማ ድማ ብዘይ ሕጋዊ ማለት ብዘይ መፅናዕታዊ ዝስርሑ ዲጋታት ኣብ ርእሲኡ ድማ ነታ ከተማ ኣብዘይ ድልዱል ኣቀማምጣ መሬት ከምኡውን ኣብ ልዑል ዕደና ትሕተ ባይታዊ ማይ ዝካየደሉ ዝተደኮነት ስለዝኾነት ብዙሕ ግዜ ንዕልቕልቕ ትቃላዕ ምህላዋ ይንገር። ስለዝኾነ ድማ መንግስቲ እቲ ሃገር ርእሲ ከተማ ንምግዓዝ ዝተፈላለዩ መደባት ኣብ ምሕንፃፅ ይርከባሎ።

ኒው ኦርሊንስ ሕቡራት መንግስታት ኣሜሪካ። ኣብዛ ከተማ ካብ ውሕጅ መከላኸሊ ተባሂሉ ዝተሃንፀ ዓብ መጋረዲ መናድቕ ኣሎ። እዚ ናይታ ከተማ ውሕጅ ናይ መከላኸሊ ኣገባብ ኮይኑ ነታ ከተማ ድማ ብሰሜን ካብ ቀላይ ሞርፐስ፣ ብደቡብ ድማ ካብ ቀላይ ሳልቫዶር ካልኦት ንኣሽቱ ቀላያትን ይከላኸለላ። እዞም መከላኸሊታት እንተዘይህልዉ ነይሮም ዓለማዊ ምውሳኽ ዋዒ ዝጠንቁ ምልዓል ፅፍሒ ባሕሪ ንኒው ኦርሊንስ ዝዓበየ ስጋት ምኾነ። እንተኾነ እዛ ከተማ ዋላ እዞም መከላኸሊ ሒዛ ተሃሉ ብሰንኪ ዘሎ ዓለማዊ ምልውዋጥ ክሌማ ዓመታዊ 2.5 ሰንቲሜትር ንታሕቲ ትውሓጥ ምህላዋዩ ዝግለጽ ዘሎ። ቀንዲ ጠንቂ ናይዚ ሓደጋ ኣቀማምጣ እዛ ከተማ ምዃኑ ይግለጽ። ኣብ መንጎ ክልተ ቐላይ ተዶኪና እትርከብን ነዚ ቐላይ እዚ ብምጭዳድ ዝተሰርሐት ምዃናን ድማ ይንገር። ሆችሚን ቪየትናም። ከተማ ሆችሚን እታ ቐንዲ ቁጠባዊት ቅናት ናይ ሃገረ ቪየትናም ምዃና እዩ ዝንገረላ። እዛ ከተማ 9 ሚልዮን ህዝብን ዝተፈላለየ ዓበይቲ ኢንዳስትሪታት እቲ ሃገርን ዝሓቆፈት እያ። እንተኾነ ካብዚ ኣቐዲሙ ክበሃል ዝጸንሐ ናይ ምጥሓል ሓደጋ እተምልጥ ኣይኮነትን። ዓመታዊ ድማ 60 ሚሜ ንውሽጢ ትጥሕል ምህላዋ ይግለጽ። ካርታ ናይ ማእከለ ምርምር ክሌማ ከም ዘነጽሮ ኣብ ከተማ ሆችሚን ኣዝዮም ንሓደጋ ዝተቓልዑ ቦታታት እቶም ኣብ ሸነኽ ምብራቅ ዝርከቡ እዮም። ብፍላይ ድማ እቲ ጸፍሒን ብኸቢድ ዝተጋጣጠመን ዓዘቕቲ ቱቴም እዩ። እንተኾነ እዚ ከይኣክል ሜኮንግ ዝበሃል ደለልታ እውን ኣብ ጎድኒ እዛ ከተማ ስለ ዘሎ ካልእ ዝዓበየ ስጋኣታ እዩ። ብተወሳኺ እቲ ማእከላይ ክፋል ናይታ ከተማ ኣብ ዝሓፀረ ዓመታት ብማይ ከም ዝሽፈን እዩ ዝእመት ዘሎ። በዚ ድማ እታ ከተማ ካብ ዕልቕልቕን ትሮፒካዊ ማዕበል ሓራ ክትወፅእ ከም ዘይትኽእል እዩ ዝግለጽ።

ባንኮክ ታይላንድ 5 ሜትሮ ጥራያ ካብ ፅፍሒ ባሕሪ ክቢላ ዘላ እዛ ከተማ ዓመታዊ ብ20 ሚሜ ንታሕቲ ገጻ ትጥሕል ከም ዘላ እዩ ዝፍለጥ። ከተማ ባንኮክ ኣብ ፎኪስ ዓይነት ሓመድ ስለዝተ ዶኮነት ንዕልቕልቕ ኣዝያ ቅልዕት እያ። ብዘይብኡ ኣብቲ ሃገር ዝካየድ ናይ ትሕተ ባይታኣዊ ማይ ምውፃእ ፅፍሒ ባሕሪ እታ ከተማ ንታሕቲ ለጠቕ ክብል ግድነት ይገብሮ። ኣብ 2030 ድማ ዝበዝሕ ገማግም ናይቲ ሃገር ዓብ ኣህጉራዊ ማዕርፎ ነፈርቲ ናይቲ ሃገር ከይተረፈ ብማይ ክወሓጥ ከም ዝኽእል መፅናዕቲ የነፅር።

ሳቫና ሕቡራት መንግስታት ኤሜሪካ ከተማ ሳቫና ጆርጂያ ሓንቲ ካብተን ኣብ ብርቱዕ ህቦብላ ዝኽሰቶ ቦታ ተደኪና እትርከብ ከተማያ ልዕሊ መጠን ክፉእ ኩነታት ኣየር ኣብ ግምት ከየትካ ኸኣ እዛ ታሪካዊት ምዃና ዝንገረላ ኸተማ ብዅሉ ሸነኻ ብማይ ዝተዋሕጠት እያ። ፈለግ ሳቫና ብሰሜን፣ ፈለግ ኦቸ ብደቡብ ናብ ኣብ ጥቖም ዘሎ ዓዘቕቲ እዮም ዝፈሱ። እዚ ማለት ዓመታዊ ህቦብላታትን ቅፅበታዊ ዕለቕልቕን ነዛ ከተማ ይወርዳ ማለት እዩ። እኩብ ድምር ናይዚ ሓደጋታት ድማ ኣብ ቀረባ ዓመታት ከተማ ሳቫና መንበር ዓሳታት ክትከውን ትኽእል እያ ክብሉ መፅናዕትታት ይእምቱ። ጆርጅ ታውን ጂያና ንዘመናት ርእሰ ከተማ ጂያና ዝኾነት ከተማ ጆርጅ ታውን ድሕነታ ኣብ ካብ ባሕሪ ዝከላኸል መንደቒ ተመርኪሱ ፀኒሑ። እዚ ድማ ብልክዕ ብሓደ ዓርሞሹሽ 450 ኪሎ ሜትር ዝቕመቱ ካብ ማዕበል ባሕሪ ዝከላኸል መናድቕ ማለት እዩ። 90 ሚእታዊት ህዝቢ ጂያና ኣብ ገምገም ባሕሪ ዝነብር ህዝቢ እዩ ዘለዋ። ስለዚ እዛ ከተማ ካብ ዓበይቲ ሓደጋታት መታን ክትናገፍ ነዚ ካብ ማዕበል ባሕሪ ዝከላኸል መንደቕ ምህናፅ ተደልዩ። እዚ መናድቕ ዋላ እንተሃለወ ስግኣት ምጥሓል እዛ ከተማ ግን ኣብ ቦትኡ ምዃኑ መፅናዕትታት ይሕብሩ ኣለዉ።

ኣብ መወዳእታ ዋላ እኳ ንባህራዊ ሓደጋታት ሙሉእ ብምሉእ ደብ ከተብሎ ኣፀጋሚ እንተኾነ ብዓለም ደረጃ ተሓባቢርካ ዓለማዊ ዋዒ ንምቕናስ ዝግበር መስርሓት ሃገራት ሙሉእ ብምሉእ እንተሰሪሐናሉ ግን እዚ ናይ ምብራኽ ፅፍሒ ባሕር እውን ልክዕ ከምቶም ካልኦት ባህራውያን ሓደጋታት ደው ክብል ወይ ድማ ብዝተሓተ ደረጃታት ክቕፅል ይኽእል እዩ።

ምስልኩም ግን ኣተላለ ወይ ኣብየና ላኪን ለታይ ብየና ወከንሰብ በተማ ዮም በርናሚጅ ኣረጥቀና ግለለ ሳምን ለኣዳልየና ሓልየትና ዲብ ለታመምላ ለትመፅእ ለየ ሰንበት ንእ ሸብዐት ፅባጥ ለተዋጅህና ዲብ እምበል ዮም ምሴት ምስልነልላ ምሰውርና ሳሙኤል ዮሃንስ ከም ሰልማ ሙንታጅ መድሃነ ዘካርያስ ኣጥምቃርሖት በርናሚጃት ቴሌቭዥን ኤርትራ ኣለም ዮሃንስ ወዲ ገነጦ ሜክኣፕ ኣሚራ መሓመድ እብራሂም ዋእግል ኮላም ሙዚክ ላይብረሪ ብስሜቾ ብስሜትኮም ሓመደን ለትመፅእ ለየ ሰንበት ንእሽቶ ግል ኣተዋጅህና ዲብ እምበል በርናሚጅ ዘረጥቀና ግልእለ ሳምን ዲብ እለታመምህላ ዲብ እለ በርናሚጅ ርኣይኩም ኣብሻረከትኩም ዲብ ሽቁልነሰይ ዳይ ሰበት ገባ ረኣይኩም ንድኦ ዲብና ረኣይኩም ትለንፀበር ብቴለፎን ልግባእ ከም ሰልሁማ ብጀዋብ ሰንዱቅ ብስተትና 243 ቴለፎናትና 2018 ኣስክ በርናሚጅ ዘረጥቀና ንደቤልኩም ረኣይኩምዎ መሻረከትኩም ንድኦ ዲብና ከም መግለቤለ ትመፅእ ለየ ሰንበት ንእሽ ብዕት ፅበጣ ተዋጅሃና ዲብ እምብል በርናሚጅና ዲብ ለታመምህላ ምስለተሊ በርናሚጃት ቴለቭዥን ኤርትራ ምስየት ኬይሩ በርከት

0: مرحبا كبرات عزبتي كمي كنيهم تاوترو قدام تقرب لكم مدب سايدا حيزنا متقنا لنا طبب تعبابيا دقنا تبل ولدي مال دقنا بسنا فلطت كان بيوم كاب حصاناتهم كاب بنشتهم انت دعا صبو غيرنا قرصت حيزنا يوم صباح نغهو وطي ايتهم نعم طرح زي كونن اخا نتهاجركا ዘርብሕ ምዃኑ እጠፍኣኩም ኣይንብልን
1: ቀንዲ ዕላማ ሕፅር ኣቢልካ ክግለፅ እተደ ኮይኑ ናይዛ መፅሓፍ ንቕሓት ናይ ወለዲ ኣብ ተዓባብያ ደቅና ኣብ ምብራኽ እጃማ ንኸተበርክት ተቐዳመይቲ ክሰግራ ዘይደለኹ ነገር እንታይ እያ ጌጋ ሓበሬታ ንኸይህሉ እዩ ከም ወላዲ መፀን ሕጂ ድሌታት ናይ ደቅኻ ምፍላጥ ኣዝዩ ኣገዳሲ እዩ
2: ውላድና ከምቲ ንደልዮ ዕውት ኮይኑ ክወፀልና ዘይደሊ ሰብ ኣሎ ኣይብልን እየ ኩሉ ፃዕሩ ባህጉ ትምኒቱ ድኻሙ ፀግኡ ንደቁ ክሳዕ ዝኾነ
3: እንተ ዳ ተዓዚብናዮም እንተ ዳ ሰሚዕናዮም ዋላ ንኣልታዊ ይኹን ክሰምዖ ክንክእል ኣለና ዋላ ንኣውንታዊ ክንእርሞ እንድሕር ኮይና ካብ ኢና ክንብገስ ማለት እዩ ከይሰማዕካዮ ክትእርሞ ይትኽእልኒሃ
4: ኣዝዩኻና ፅንፅቡቅ መፅሓፍን እዩ ተፃሒፉ ዘለና ዘሎ እሞ ኩላና ኣብ ቦታና ክነብባ ክንውከሰላ እሞ ናይ ሂወትና መምርሒ ኮይና ኣብ ስድራ ቤታት ክትፅልካ
5: ፅቡቅቲ ነገር ኣብ ሕብረተሰብና እንታይ እዩ ደሎ ንዓኻ ዝጎደለካ ኣብ ደቅኻ ክትምልኦ ትደሊኢኻ ትምህርቲ ዕድልካ ዘይረኸብካ ደቅኻ ካብ ዓብዪ ትደልዮም ኢኻ
1: ኣብ ሂወትና ክንመሓይሽ ተዳ ኮይና ክንምዕብል ተዳ ኮይና ንምሃር ኢና ካብ ከባቢካ ትምሃር ካብ ዕርክታካ ትምሃር ካብ ስራሕካ ትምሃር ካብ ጉድለትካ ትምሃር ካብ ምልጫታት ናይ ካልኦት ሰባት ትምሃር ካብ ምንባብ ትምሃር ካብ ብዙሕ ነገር ትምሃር ብኡ ኢኻ ተዓቢ
0: ሕራይ ሓንቲ ክብላ ዝደሊ ናእሽቱ ቆልዑ ክዓብዪ ከሉ ኣብቲ ምምእዛን ዝደሊሉ ግዜ ዝያዳ ጥቡቕ ርክብ ዘለዎም መሰደድ እዮም መሰቦ እስኪ ጴጥሮስ ኣብ ህዝቢ ከዓ ክድርብእየ
1: እዚኣ መፅናዕቲ ይገበርኩላናኣነ በዓል ሄለን ናይ ሳይኮሎጂ ምሁራት ኣለዉ በዓል ሰለየ በዓል ድያቆን ንምርሃው ኣለዉ እዚ ናይ ስነ ሕብረተሰብ ክኢላታት
0: ኣዴታት ክነቕዝ
1: ምለስላ ፅቡቅ መስለኒ
0: እስኪ ሄለን ክንበክሎ
5: ኣጂ እቲ ባህሪ ዝዓደለና ኣለና ኣዴታት ሲ ምስ ደቅና ንምስርቶ ፍቕሪ ብመንፅርታ 9ሽተ ወርሒ ኣብ ውሽጥና ዘሎ እዚኣ ኣላታ ሓለፋ ድሓር ነዛ ሓለፋ እዚኣ ኣቦ ክወስዳ ይኽእል እዩ ብብዝሒ ግዜ ብምሕላፍን ፍቕሪ ብምርኣይን ኣብዚ እውን ብብዝሒ ዝረቢ ምብህሃል ናይ ምብህሃል ዝምድና ናይ ክፉት ኣእምሮ ሃሊካ ናይ ምስማዕ ብቕዓትካ እዚ ከዓ ናይ ኣደይኮነን ናይ ዝኾነ ቦታ ክትክእ ይኽእል እዩ ሕጂ ብዙሕ ኣይኮነን ገለ ቦታት ምስ ደቆም ዘለዎም ዝምድና ልዕሊ ታደይ እዩ ሕጂ እዚ ግን እቲኦም ኣቦታት ተሪኢካዮም ሓቆም እዮም ዋላ ስኻውን ትፈትዎም ነቶም ኣቦታት ማለት እዩ ተኣስር እንታያ እንታይ ዓይነት ዝምድና ኣለና ምስ ደቅና እያ ትውስና ሕጂ ኣዴታት እቲ ባህሊ እውን ይሕግዘካ እዩ እቲ ባህሪ ይሕግዘካ እቲ ባህሊ ከዓ ይሕግዘካ ሕጂ ነደ እቲ ቆልዓ ዝያዳ ሓላፍነት ኣደ ከም ዘለዋ ገይሩ እቲ ባህሊ ኮስኪስና ስለ ዝኾነ ዝበዝሐ ግዜና ምስኦም ነሕልፎ ዝበዝሐ ኣልህቦና እውን ናብኦም ንገብሮ እዚ ናይ ደገ ስራሕ እውን

0: ሕጂ እዩ ዝዓቢ ዝበዝሕ ዘለዎ ኣብ ትምህርቲ ንሕልፎ ብስራሕ ንሕልፎ እምበር እዚ ሕጂ ሓለፋታት ነታ ኣደ ይህባ እዩ ዝበልክዮ ደረጃታት ግን ኣለዎ ሕጂ ምስኦም እንዳባዓልና ስለ ዝለምዱና ድዩ እንታይ እዩ እቲ ንህቦ ሕግታት ስለ ዝለምዱና ጥራይ ደይኮነ ንሕና እውን ምስቲ ሕግታት ፅንዓት የብልናን እ ብፍቅሪ ብገለ ኢና ከነመኽኒ ንፍትን ግን ብዙሕ ጥሕሰታት ከዓ ንገብር ኢና ኣዴታት ናቱ ውፅኢት እዩ ከዓ ሽዑ ነቦኻ ክነግረልካ የ ነኩኻ ክነግረልካ የ ንሓውኻ ክነግረልካ የ ንዝዓበየ ማለት እዩ እቲኦም ብዙሕ ግዜ ስለ ዘየሕልፉ ብዙሕ ኣይጥሕሱን እዮም ብዙሕ ኣይጋገይን እዮም ማለት እዩ ኣደ ግን ሙሉእ መዓልቲ ምስ ተቆልዓ ስለ ትውዕል ኩሉ እንትና እዩ ድፈልጣ ምዝምዝ እዩ ዘብላ ከመይ ጌራ ካብ ሕርቃና ትዝሕል ይፈልጥ ከመይ ጌራ ከም ዝሕርቃ ይፈልጥ ከመይ ጌራ መቕሽሽ ከም ትህቦ ይፈልጥ ክትፃወት ክፃወት ተደልዩ ከመይ ገይሩ ያሓታ ኩሉ እዮም ድፈልጡ እ ኣብዚታት እዩ ቲሕጊ ኣይትግበርን ማለት እዩ ዝበዝሐ ግዜ ከዓ ይሕልፍ ፍቅሪ ግን ኣለዎ እ ዝምድና ከዓ ድልድል እዩ
1: እወ ሕጂ ብመሰረት እዛ መፅሓፍ ደቅና ብስነ ፍልጠት ክንኩስኩስ ተደኣ ኮይና ዝያዳ ክነቕሓሉ ዘለዎን ተን ኣዴታት ዝብል ብያኒ ኣብ ሳይዳ ዝመረፅኳ ነዛ ጥበባት ተዓባብያ ደቅና እትብል ምክንያቱ ገለ ናይ መሃዝነት ዝምባሌ ሃልይዎም ኳሕኳሕኳሕኳሕ ሕብሉ ሓፂን ክቕጥቅጡ ግን ኣታይ ተፅመና ክተኣለ ክትብሎ ክትኽእል እያ እስ ኣሓሪቑ ድርቢ ኣቢልዋ ይኸይድ ጋና ግን ተሓሳቡ እሳኣሎ እወ እንታይ ኻ ደሊኻ እንታይ ኻ ክትገብር ደሊኻ ኢላቶ ንድሕር ነጊርዋ በልፀሓይ ከይኮነካ ብዚኣ ኹን እሞ ምስ ወዳእካ ያበላ ርእየኒ ክትብል ክትክእል ኣለዋ ሕጂ ስዩ ሕጎስ ሞራል ገብር መሊሱ የቀላጥፋ ሕጂ ኣዴታት ዝያዳ ንቕሓት ክህልዎን ኣለዎ ኣቦን ኣደን እዮም ሓላፍነት ዝስከሙ ትቦ እውን ኣይምልከቶን ማለት ኣይኮነን ኣብዚ ዝያዳ ምስ ሰደ ስለዝጠበቑ መብዛሕትአን ኣዴታት ከዓ ኣብ ገዛ ስለ ዝውዕላ እዚ ተሓሳስባ እዚ ክፈልጣ ኣለዎን ኣንቢበን ዝኽእላት ኮይነን እዛ መፅሓፍ የንብባኣ ዘየንብባ እንድሕሪ ኮይነን ከዓ ትቦ ኣንቢቦ ሓሳብ ክገልፀላ ኮ ክኽእል ኣለዎ
2: ከምዚ ክትብልዮ ፀናሕ ከቲ ትረኽባ ኢኻ መፅሓፍቲ ምናልባት እቶም ዕድል ዘለዎም ንክልተ መፅሓፍቲ ኣለዋ ፅቡቃት ኮይነ ንስማዓኒ ሓንቲ ኮኔክትድ ፓረንት ትብል እያ እታ ካልይቲ ከዓኒ ታሕቲ ነራ ሬዚንግ ኪድስ ሁ ሳክሲድ ትብል ኣለዋ መፅሓፍቲ ኣብ ፅቡቅ ገይረ ተጠቂመለና ኣለኹ ኣነ ብዚ እዚአን ሕጂ እንታይ እንጠቕማ ከዓ ሓንቲ ኣብነት ፅቡቅ ገይሮም ዝገልፅዋ ኣብዚ መፅሓፈይ እውን ደጋጊማ ክገልፃ ድፈተንኩ ከም ዘርኢ ይገልፅዋ ኣብ ደቅና እንደርብዮም ቃላት እንተግብሮም ነገራት እንወስዶም ስጉምትታት ኣብ ሓንጎሎም ሓንቲ ዘርኢ እንተክል ከም ዘለና ጌርና ክንሓስባ ኣለና ሕጂ ተክሊ እንተ ተክል ኣለካ ኮይንካ እንታይ ድልያ ሓመድ ኣድልያ ፅቡቅ ሓመድ ኣድልያ ድኩዒ የድልያ ብርሃን ናይ ፀሓይ ኣድልያ ማይ የድልያ እንተ ሓሚማ ከዓ ክንክን ኣድልያ ሕክምና የድልያ ብከምዚ እተ ትካና ኮና ኮይንካ ሓንቲ ተክሊ ፅበቕቲ ናይ ምዃን ተኩልኣ ኣዝዩ ዝሰፊሕ እዩ ማይ ተዳእታ ማይ ተስትያ ንሓመቐት ንሓመቐት እተ ከይዳ ብተደጋጋሚ እታ ወይ ብርሃን ናይ ፀሓይ እናኸላእኻያ እናኸላእኻያ ተኸይድካ ወይቲ ሓመድ እናደኸመ እናደኸመ እንተ ከይዱ እናታ ሃሴት እያ ትኸይድ ስለዚ ብደቅና እንዛረቦም ቃላት እንብሎም ነገራት ኣብ ተክሎም ኣብ ሓንጎሎም ነፍሲ ወከፍ ቃል ነፍሲ ወከፍ ቃል ፅልዋ ከም ዘለዋ ክንፈልጥ ኣለና ብፍላይ ከዓ ክትደጋገምን ከላ ኣይንጋገይን ኢና ማለት ኣይኮነን ገሊ ግዜ ሰባት ኢና ወለዲና ክንሓርቕ ኢና ክንፃረፍ ኢና ክንጉህ ኢና ዘይተድልየ ስጉምቲ ክንወስድ ኢና ብምክንያት ኢና ብዙሕ ግዜ ኣብ ደቅና ገለ ነገር ስጉምቲ ተዳ ወሲድና ንጣዕስ ጣዕሳ ናይ ጣዕሳ ስምዒት ይስማዓካ እዩ ግን ክንፈልጦ ዘለና ነገር እንታይ እዩ ኣብኦም እንገብሮ ነገር ከምታይ ኣቐዲመ ዝገለፅኮ ንሕና ንስኻ ወላድዮም ኢኻ ኣብ ውሽጦም ከዓ ኣነ መን እየ ዝብል ሕቶታት ኣለዎም ምስ ኢዳ ዓብቢ ንስኻ ድሮ ስኢሎምካ ኣለዎ ዓብ ምዃንካ ንስኻ ትብሎን ትገብሮ ነገራት ከም ዘርኢ ወሲድካ ፅልዋ ከም ዘለዎ ክትፈልጥ ገሊኡ ግን መብዛሕቲ ግዜ ክደጋገም እንከሎ እንዲ ድብለካ ክደጋገም ብዙሕ ክደጋገም ከሎ

0: ይሲ ብዛዕባ ይሲ ናይ ብሓቂ ከምዚ እምባያ ትሓስብ ክትብል ትኽእል እያ ታቆልዓ ክደጋግመላ ኸላ ዓሻ ዓሻ ዓሻ ተኢላታታ ዲኣ ብቐጻልስ ናይ ብሓቂ እምበር ኣደይሲ ከም ዓሻ እያ ባትወስደኒ ወይ ዓሻ ባየ ድብል ምስ ተደጋግመ ሕጂ ክደጋግም ከሎ ፅልው እናዓበየ ይኸይድ ገለገለ ነገራት ግን ገለገለ ቃላት ይኹን ገለገለ ተግባራት ከዓ መሰረታዊ ዕንወት ክፈጥር ይኽእል እዩ ከምታ ንተኽሊ ድበልናዮ መርዚ ዘለዎ ተኽሊ ማይ ሓንሳብ ተስቲኻያ ሲ ኖርማል ዝተባላሸዎ ማይ ቁርብ ርስሕ ድበለ ማይ ተስቲኻያ ሓንሳብ ምናልባት ክሰርር ትኽእል ትኸውን እያ ፅልዋ የብላ ንትኸውን ገሊዩ ግን መርዛም ድኾነ ማይ ሓንሳብ ተስቲኻያስ ንሓዋሩ ክጠፍእ ትኽእል እያ ኣብ ደቅና እውን ከምኡ እዩ ከቢድ ቃል ንሂወቶም ዘዕኑ ነገራት ወይ ተግባራት ወይ ቃላት ከዓ ክንገብር የብልና ከምዚ ዝበልከየ ሕጂ ኣብ ናይ ምህዞ ድሌት ዘለዎ ወይ ናብኡ ዝምባለ ዘለዎ ሰብ ኣድዩ ታኣዝዩ ዝኣምና እታ ኩሉ ነገር ትፈልጥ ኢሉ ዳሓስባ እታ ወላዲቱ እታተፍቅሮ ዘዕንዎ ቃል ተዛሪባ ንሓዋሩ ካብታ ምህዞ ከም ዝጠፍእ ክትገብሮ ትኽእል እያ ስለዚ ክንዛረብ ከለና ቃላት ከነውፅእን ከለና ከነተግብርን ከለና እትንብሎ ነገራት ጥንቃቐ የድልያ ይንጋገይኒ ኢና ማለት ኣይኮነን ምስተጋገኻ ግን ናይ ምእራሙ ነገር ክትወስድ ኣዝዩ ኣገዳሲ እዩ ማለት እዩ
1: ብዛዕባ ገንዘብ ከ እንታይ ኢና ክንምህሮ
0: እዚ
1: ኣብ ፍልይ ዝበለት ኮይና ተሰሚዓትኒ ግን ኣይንፈልጣን ኢና ገንዘብ ተሃብና ካበለ ካልካ ግዛእ ኢልካ ይኻትቆም እስኪ
0: ኣብ ናይ ገንዘብ ኣብ 2-3 መፅሓፍቲ ነይረን ማለሲ ኣተኩር ደበላ ፅሙቕ ኣቢላ ኣብዚ ከቕርቦ ፈቲነ ኣለኹ ኣነ ምናልባት ግዜ ክወስድ ስለ ድኽእል ምናልባት ሰብ ተንቢባ ዝያዳ ዕሙቓ ይኸውን ግን እንታይ እዩ ሓደ ቀዳማይ ነገር ንደቅና ክንምህሮምን ክፈልጥዎምን ክንገብሮ ዘለና ገንዘብ ዕላማ ከም ዘይኮነ እዩ ንገንዘብ መሳርሒ እዩ እምበር ዕላማ ኣይኮነን ካልእ ክፈልጥዎ ዘለዎም ፅቡቅ ጌይርካ ምምቕር ሕጂ ካብ ንእስ ኣብቲ መፅሓፍ በብዕድሚ እዮም ገይር ኣሎ ኣብ ንእስነቶም ከመይ ትሕዞ ስጋብ ኮተት የ ድኾኑ ከመይ እንተሓስካዮ ሓይሽ ግዜ ከይወስደልና ሕጂ ግን ፅሙቕ ከብሎ እንተ ፈቲነ ከመይ ክሕዝዎ እዩ ዝሓይሽ ቆልዑ ንወለዲ እውን ንሕና ናብ ከምኡ ክንድርኾምን ብከምኡ ክንኣልዮምን ዘለና ሓደ ነቲ ገንዘብ ብግቡእ ክጥቀምሉ ዝጥቀምሉ ገንዘብ ክህልዎም ንሶም በምስ ዕድሚእዮም ዝኸይድ ኣብቲ ንእሽተይ ንከሎ ትቆልዓ ከማን ከመይ ጌርካ ትገብሮ ኣለዎ እቲ መምስ ዕድሚእዮም ካብ 5 ዓመት 6 ዓመት 7 ዓመት ክኸውን ከሎ ትገብሮን ወዲ 13 15 ዓመት ክኸውን ከሎ ትገብሮን ክፈላለ ኽእል እዩ ግን ተን መሰረታዊ ነገራት ሓደ ገንዘብ ዕላማ ከም ዘይኮነ ክፈልጥ ፅቡቕ እዩ ካልእ ዘቐምጦ ገንዘብ ክህልዎ ነዊሕ ራእዩ ዘለዎ እሞ ብዙእ ፅንሕ ኢሉ ዓቕሊ ገይሩ ኣኪቡ ዕብይ ዝበለ ነገር ኣብ ክንዲ ሕጂ ብውሑድ ገንዘብ ኣጥፋ ኣቢልዋ ፅባሕ ንጎ ከዓ ደይብሉ ድኸውን ዓቕሊ እንተ ደኣ ገይሩ ካልእ ልግሲ ከዓ ንደስ ድበሎ ሰብ መሃብ ክህልዎ ከም ዝግባእ እቲ ናይ መወዳእታን ኣዝዩ ኣገዳሲ ኮይኑ ዝስማዓኒካ ኣብ መንጎ ዝደልዮን ከዓ ፍልሊ ንክፈለጥ ዘድልዮ ገንዘብ ተዳ ሒዝካ ኣብ ኩላና ደሎ ኮይኑ ዝስማዓኒ ኩሉ ነገር ዘድልየካ እዩ ድመስለካ ኣብተን ገንዘብ ስለ ዳሓስካዮ እንታያ ተድልየካ እንታያ ተድልየካ ድመስለካ ስልካ ክትጥቀመሉ ዘድልየካ እዩ ድመስለካ እቲ ዘድልየካን ንስኻ ትደልዮን ምፍላጥ ግን ፍልል ከም ዘለዎ ከዓ ንደቅና ክንምህሮም ኣገዳሲ እዩ ስለዚ በብደረጃ ዕድሚኦም ክናምሃርናዮም ክንከይድ ናይ ገንዘብ ኣጠቃቅማ ካብ ንእስነቶም እንተደ ምሂርና እዮም እብለካ ኣብ ሓንቲ መፅሓፍታ እዩ ድብል ንስኻ ከለካ ወላዲኦም ከለካ ኣብናትካ ኣልያ እንከለዉ ብ10 ናቕፋ ብ20 ናቕፋ ተተጋገዩ ሕሸካ ፅባሕ ንጎ ዓብዮም ብማይታ ሻሒት ካብ ዝጋገዩ ሕጂ ዕድል ክትቦም ኣለካ ማለት እዩ ኣብቲ ውሳነታት ክወስዱ ጌጋ ነገር ክገዝኡ ዋላ ክእሉ እዮም ጌጋ ውሳነ ኣብኡ ትእርሞም ኣብቲ ውሑድ ገንዘብ እንከሎ ብሓደ ናቕፋ 2 ናቕፋ እንከሎ ዝኣርምካዮም ነገር ግን ንሂወቶም ሙሉእ ዘዕቢ ድሓር ዓበይቲ ጌጋታት ንክገብሩ እውን ዝሕግዘካ እዩ ስለዚአን እንተደ ሒዝናየን ኣገዳሲ ኮይኑ ስማዓኒ
1: እወ ገለ ነዛ መፅሓፍ ዘንበቡ ዝሃቡኒ ብዛዕባ እዛ ትሕዝቶ እዚኣ ምውህላል ከተምህሮም ኣለካ ወላ ንዕኦም ዝኾኖም መፃወቲ ይግዝኡ ግን ስቂሉ ዘዝረኸቦ ምሕሻስ ዘይኮነስ ኣቐሚጡ ብርክት ምስ በለ ድሕሪኡ ክጥቀመሉ ማልያ ድዩ ዝገዝኦ ካምቻ ድዩ ዝገዝኦ መፃወቲ ኩዕሶ ድዩ ዝገዝኦ ካልእ ይኸውን ሕጂ

0: ምቁጣብ ይመሃር። ዳሓር ሰራሕተኛ ኮይኑ ገንዘብ ምስ ሓዘ ሓሻሽ ከይከውን
1: ልክ ኣለኺ ጥራሕ እጂ ቆጣብ ጥራሕ ናብ ከምኡ ጥራሕ ከተድህብ ከዓኒ ፅቡቅ ከም ኮነ እዮም ነግሮካ ክኢላታት እጂ እንታይ ክኸውን ኣለዎ ንኣብነት 10 ናቕፋ እንተ ዳ ረኺቡ ብዝተፈላለየ መንገዲ ገንዘብ ከመይ ጌርና ንህቦም ኣብቲ መፅሓፍ እውን ጠቂሰ ኣለኹ መዓስ እንታይ ትህቦም ክገለ ዝብል ግን ብዝኾነ መንገዲ ረኺብዋ እንተ ኣሎ 10 ናቕፋ ሓደ ቆልዓ ክፈላለያ ፅብቕት እያ ገለ ክፋላ ዝቕመጥ ንሓዋሩ ንነዊሕ ፀኒሑ ኣኪቡ ኣኪቡ ዓብ ነገር ዝገብረላ ገለ ክፋላ ሕጂ ዝጥቀመላ ደስ ድብሎ ነገር ንክጥቀመላ ገለ ክፋላ ንሰብ ዝህቦ ደስ ዝበሎ ሰብ ዝህቦ እዚ ሕጂ እንታይ ይጠቕመካ መሃብ ኣብ መሃብ ዘሎ ዕግበት ኣብ ልግሲ ዘሎ ዕግበት ምስ ትባሃልና እውን ክትከይድ ከለካ ምትሕጋዝ ዘሎ ነገራት ትምህረልካያ ምቕማጥ ትምህረልካያ ነቲ ንስኻ ክትገንዘብካ ክትጥቀመሉ ከም ዘለካ ኣድላይቲ ኮይኑስ ኣብ ግዜኡ ክትጥቀመሉ ከም ዘለካ ከዓ ትምህረካ ሕዚ ሙሉእ ኣተኩረካ ኣቐምጥ ኣቐምጥ ተልካ ትገንዘብ ዕላማ ይኸውን እሞ ናብ ገንዘብ ጥራሕ የድህብ ገንዘብ ግን መሳርሒ ከም ትበለ
0: ኣብዛ መፅሓፍካ መቕፃዕቲ ኣገዳሲ ከምዘይኮነ ሰፊሩ ኣሎ ጉዳይ ዲሲፕ

0: ኣብዛ መፅሓፍካ መቕፃዕቲ ኣገዳሲ ከምዘይኮነ ሰፊሩ ኣሎ። ጉዳይ ዲስፕሊን ከ ከመይ ክኸውን እዩ?
1: እዚኣ ብዝከኣለኒ ብዙሕ ዘንበብኩላ። ስለዚ ጌጋ ክገብር እንከሎ ሓደ ቆልዓ ከመይ ኢኻ ክትሕዞ ዘለካ ዝብል ስፍሕ ድበለ ነገር ሂበያ ኣለኹ ኣነ። ግን መቕፃዕቲ ሓሲ እዩ ድበዝሕ ኣብቲ ቆልዓ ዘምፆ ሃስያ ስለ ድበዝሕ ዲስፕሊን ኣወንታዊ ኣካይዳ ካብ ጌጊኡ ዝመሃረሉ ነገራት ጌርና ክንሕዞ ፅቡቅ እዩ ዝብል። ከም ኣብነት እንታይ ጠቕስዋ ኣብኡን ኣስፊረይ ኣለኹ መስለኒ። ሓደ ቆልዓ ክብድል እንከሎስ ኣነ ተዝኸውን ከ ኣነ ተበዲለስ ከመይ እየ ክትሓዝ ዘለኒ ብዝብል መንፈስ ክትሕዝ ኣነታ ጉዳይ ፅብቕት እያ ይብሉኻ። እንታይ ሃደልሳ እንተ በዲልካ መሳርሕትካ ሓላፊኻ ወይ ዝኾነ ሰብ ቀዳመይቲ የቕረ ክብለልካ ይሃደሊ እታ ዝገበርካ ጌጋ ፈሊጡልካስ ተረዲልካስ የቕረ ክብለልካ ይሃደሊ ስኻ ፍኹስ ክብለልካ ካብታ ጌጋ ክትመሃር ከም ትኽእል ክምዕደካ ገለ እምበር ከቢድ ስጉምቲ ክወስድ ኣባኻ ምስተጋግኻ ከቢድ ነገር ገለ ኩሉ ሰብ ዝደልዮ ነገር ኣይኮነን። ሕጂ መቕፃዕቲ ብኸምኡ ዓይነ እንተ ሒዝካዮ ዲስፕሊን ብኸምኡ ዓይነ እንተ ሒዝካዮ ነፍስኻ ኣብ ግምት ብዘእቱ መንገዲ እንተ ክተኣልያ ፈቲንካ እታ ጉዳይ ዝሓሸ እዩ። ስለዚ መፅናዕትታ ዝገበርዎ ስለ ድኾነ እዚ ኣብ ቆልዑ መቕፃዕቲ ምግባር ምህራም እንታላይ ንኣሽቱ ድመስለካ ነገራት ንውፃእ ካብዚ ገለ ፀወታ ናትካ ፓወር ናትካ ሓይሊ ብዘርኢ መንገዲ ስኻ ዝያዳ ሓይሊ ከም ዘለካ ኣብ ርእሲኦም ዲክቴት ክትገብር ኣብ ርእሲኦም ዝኾነ ንገብር ነገር ክትገብር ከም ዘለካ ዘርኢ ነገራት እንተወገድካ የ ዝሓይሽ ምዃን እዩ ዝነግራካ እቲ መፅናዕታ። ስለዚ ንሕና ኣብቲ ኣወንታዊ ድኾነ ጌጋታቶም ክመሃርሉ ዝኽእሉ ሰሎሞን ካ ፅቡቅ ገይሩ ገሊፁ ሓደ ስጉምቲ ሓደ ነገር ክገብር ከሎ ቆልዓ ስለምንታይ ገይርዋ እንታይ እታ ምክንያት ናብኡ ድሂብካን ንዓ ንምፍዋስ ባዕሉ ኸዓ ካብ ጌጉኡ ንክመሃር ስለምንታይ ገይርዋ ብምብሃል ኣብቲ ይህን ምሂን ዝሕግዘካ ኣብኡ ድሂብካ ከተመሓይሾ ዝሓሸ እዩ። መቕፃዕ ግን ክውገድ ዘለዎ ነገር እዩ።
2: ምናልባት ከይነ ውሓና ኢልና ኢና ቋሪፅናያ እምበር ሕጂ ብዙሕ ሓብሪ ሂቦ ኣሎ ፔተር። ሕጂ ኩሉ ግዜ እቲ ኣፀጋሚ ወይ ዘይድሊ ባህሪ መን እዩ ዝፈጥሮ እንድሕር ኢልና ልዕሊ 80 ሚእታዊት ወላዲ ድብል ኣብ ዝኾነ መፅናዕቲ ማለት እዩ ካብቲ ኣካይዳ ከም ዝንብለና እታ መፅሓፍ እውን ቀንዲ ነዚያ ትእርመልና። ሕጂ ንኣብነት ዋላ በዴታት እንድሕር ርኢናዮ ቆልዓ ኩሉ ግዜ እንታይ ይፅበያ ገለ ነገር ትም ኢሉ ክፃወት ከሎ ዝፅይቕ ዘሎ ዩ ዝመስለ ከም ኢሉ ዳ እትም ኢሉ ምክንያቱ እዚኣ ትግበር እዚኣ ይትግበር ተባሂሉ ብሎ ንኣብነት ኣብ ዓዲ ተኸይድካስ ኣብ ህድሞ ውሽጣጠ ምድሪ ቤት ኣሎ ኣብታ ምድሪ ቤት ኮይኑ እንተ ይፃወትሃሉ እዩ እንተ ነዊሓታ ፀወትኡ እንታይ እንት ስራሕ ሒዘን ኣለዋ ፀዊዐም ብሽሞም ርእካ ኣለኹ ግደፍ ትብል ቃል ኣላ ሓቀይ ሕጂ ተቆልዓ ይዳናገር ኣሎ ዋ እዚ ትግበሮ ተባሂለ ዝግበር ተባሂለ ነቲ ግበሮስ ተባሃልኩ እንዳገበርኩስ ከመይ ገይረ ሕጂ ይዳናገር። መብዛሕትኡ ቆልዓ ክዓቢ ከሎ ከዓ ናብ ምንታይ ኩሉ ግዜ ናብቲ ዘጎድሶ ናቱ ደረጃታት ዕድመ ተገሊፁ ኣሎ ናብ እዩ ዝኸይድ ማለት እዩ። ቅድሚ 12 ዕድሚኦም ዘጥይዎ እዩ ዝበዝሕ ሰባት ዋላ ንሕና ትባህሪና ስምዒትና ኣተሓሳስባና ሽዑ ዝተጠርየ ማለት እዩ። ኣበይ የመዝገብ ተይልና ሕጂ ኣብቲ ውስጠውኖ ኣንኮንሽስ ማይንድ ገለ ንብሎ ምሻ ኣሎ ኣብ እዩ ዝመዝገብ። ንኣብነት ዋላ ብዘይ ቃላዊ ንሓደ ቆልዓ ገጽካ ፀዊካ እንድሕር ኢኸ ከም ስእሊ ይወስዳ ማለት እዩ ስኢልዋ ኣለውኣ ሓንቲ ኣሉታ እዩ ማለት እዩ። ከምቲ ክበሃል ፀንሐ ትቕንጥዎ ኣይርድኦን እዩ ወይ ኣይርድኦምን እዩ ደቂ 3 ዓመት ኢልካ ኣ ትገብራ ኣብዚኣ ይምዝግቡ ማለት እዩ። ሕጂ ብብዝሒ እንተ ኣሉታዊ እንዳመዝገበ ኸይዱ ምስ ዓበየ እቲ ዘተግብሮ ኩሉ እቲ ባህርያት ተግባር ዘይልሙድ ይኾኑ ወይ ኣሉታዊ ይኸውን ማለት እዩ። ክጥቀስን እዩ ሕጂ ንኣብነት ፀርፊ ምፍርራሕ ምህዳት ገለ እዚ ቡሊን ንብሎ ማለት እዩ። በቲ ሓደ ኸዓ ኣካላዊ ማሃረምቲ ካብ ኣካላዊ ማሃረምቲ ዝኸፍአ ግን የና እዩ ፀርፍን ምፍርራሕን። ብፍላይ ኣብዚ ሕጂ እዋን እዚ ዝረአ ዘሎ እንታይ መፅእ ኣሎ ኣነስ ጓል 5 ዓመት ጓል 4 ዓመት ከለኹ ዝፅረፎ ዝነበርኩ ሕጂ መፂእኒ ይብሎ ማለት እዩ። ንድሕሪት ተመሊሱ ልክዕ ከም ስእሊ መፅኡ ኣብ ቅዛነት ወይ ኣብ ካልእ ዘየድሊ ሕማማት ኣእተዋ ኣብታ 7ይ ክፍሊ ኣብ 8ይ ክፍሊ 10 ምስ በፅሓ ማለት እዩ ልክዕ እቲ ንህረሞ ዝነበርና ሕጂ መፂእና

0: እጅ ትሽርት ወላዲ ኣብቲ ግዜ ንእስነት ኣብ ሰለስተ ዓመቶም ኣርባዕተ ዓመት ሓሙሽተ ዓመት ኣይርድኦምን እዩ ከም ምእርምታ ኮይኑ ይስምዖም ስቅ ክብል ይኽእሉ እዮም ቆልዑ ተቐፂዖም ተባሂሎም ግን ስቕ ስለ ዝበሉ ተኣሪሞም ማለት ኣይኮነን ብውሽጦም ናይ ሕነ ምፍዳይ ባህርያት እዩ ዝቕፅል ማለት እዩ እዞም ሕጂ ደቂ ሰባት ኣሸገርቲ ኮይኖም ድንጋፀ ዘይብሎም ይቕሬታ ዘይብሉ ሰብ ክቕተል ሰብ ክርሸን ሰብ ክዓኑ ገዛውቲ ክዓኑ ሚሳይል ክድርበት ደስ ዝብሎም ዘለዉ ብከምዚ ዝዓበዩ ኮይኖም እዮም ፀኒሖም ዋላ ምሁራት ኹኑ ተማሂሮም ዋላ ዝወድኡ ኹኑ እቲ ናይ ሕነ ምፍዳይ ግን ኣብ ውሽጦም ኣሎ እንታይ እዮም ናንብል ሕጂ ኣንኮንሽስሊ እዮም ዘተግብርዎ ዘሎ ብዘይ ውስጦ እውን እቲ ናይ ሕነ ምፍዳይ ኣብኡ ዝፀንሐ ማለት እዩ ሕጂ ስለዚ ኣብቲ ተዓባብያ እዛ መፅሓፍ ንሪያ ከለኹ ሓደ ካብቲ ትገልፆ ወላዲ ዝያዳ ነብሱ ክፍትሽ እያ ታሓት ኣነባ ከም ዝገብር ነይረ ንድሕር ናይ ብሓቂ ኣንቢብዋ ተረዲእዋ ባህሩ ክቕይር ከዓ ንድሕር ተበጊሱ ኩሉ ተፀገማት ኣብ ልዕሊ ቆልዑ ንገብሮ ንሱ ዜርዜሩ ትኮም ማለት እዩ ሕብረተሰብ ቆልዓ ወላዲ ጥራሕ ኣይኮነን ዝዕብዮ ከባቢ ከዓ ይዕብዮዩ ብከባቢ ከባቢ ኩሉ ቅሩም ከባቢ ክኸውን ኣሎ ኣብዘይ ቅርዒ ከባቢ ዝዓብን ኣብ ሓንቲ ቅርዒ ከባቢ ዝዓብን ኣብዘይ ቅርዒት ስድራ ቤት ዝዓብን ኣብ ቅርዒ ስድራ ቤት ዝዓብን እዩ ማለት እዩ ሸለል ምባል ንባዕሉ ሓደ ካብቲ ንዘይልሙድ ባህሪ ወይ ነዚ ዘይእሩም ጠባይ ሒዞም ንክኸዱ ማለት እዩ ቆልዓ ሸለል ክትብል ኣይብልካ ንባህሪ ኢኻ ሸለል ትብል ነቲ ዘርእይዎ ባህሪ እምበር ነቲ ቆልዓ ከም ሰብ ክብሪ ክትቦ ኣለካ ማለት እዩ ዝተፈላለየ መንገዲ የርኢ ሸለል ከዓ እንዳበዝሐ እንድሕር ከይዱ ኩሉ ግዜ ቆልዓ እንታይ እዩ ዝኸውን ናብቲ ኣሉታዊ ዝኾነ ኣካይዳ ወይ ባህርያት እንዳረአየ ዝኸይድ ማለት እዩ ሕጂ ስለዚ እዚ ክንሪኦ ከለና ኩሉ ግዜ እዚ ናይ ናብ ንሰባዊ መንነት ንብል ኢና ብከመይ ህነፅ ምሳኻ ዝውለድ ኣሎ ተወርሶ ካብ ወላድካ ላ ድሓር ግን ክዓቢ ከሎ ቅድሚ ክሳብ 12 ዕድመ ናብኡ ተማእዝኖ ማለት እዩ ኮስኳስ ስድራ ኮስኳስ ከባቢ ኮስኳስ ቤት ትምህርቲ እንድሕር ተረኺቡ ናብ ምንታይ ይኸይድ ማለት እዩ ናብቲ ቁኑዕ እሩም ይኸይድ ማለት እዩ ከምዚ ዝበልና ኣብ ዘይቅርዑ ገለ ንድሕር ኣ ግን እንታይ ይኸውን እቲ ናቱ ሰብዊ መንነት ይኸይድ ካልእ ሕጂ መቕፃዕቲ ዝብል ቃል ኣውፅዎ ኣባሃል ኣሎ ለይቡ ምክንያቱ ንተነፅሎ ዩ ድምሰ ኣብ ክንዲ መቕፃዕቲ ንብል ስነ ስርዓት ከመይ ገርና ንሕዞ መቕፃዕቲ ተይልካ ንባዕላ እንታይ ማለት እያ መቕፃዕቲ ንቆልዓሲ ካልእ ቃል መቕፃዕቲ ምህራም ምፅራፍ ገለ ብከምኡ ስለ ዝርዳኣ ስነ ስርዓት ከመይ ገርና ነትሕዞም ኣብቲ ናይ ስርዓት ኣብዚ ካብ ዚ መፅሓፍ ፅቡቅ ገይሩ ተገሊጹሎ ማለት እዩ ሕጂ ልዕሊ ኩሉ ግን ወላዲ ክግደሰላ ዘለዎ እንታይ መጀመርያ ነብሱ ክፍትሽ ኣለዎ እስከ ብኸመይ ይኸይድ ነረ እንታይ ይገብር ነረ ምክንያቱ ኩሉ ግዜ ዓብኻ ቁኑዕቁኑዕ ኢኻ ትብሎ ኣንቶይ ፔተር ገሊፅዎ ነይሩ ቆልዓሲ ሽግር ክፈትሕ ክእል ዘይክእልን የስ ፈትሕ ከከም ዕድሚ እዮም ስራሕ ክሰርሑ ቁል ዶ እወ ዋላ ደቂ 3 ዓመት ደቂ 4 ዓመት መስ ዕድሚኦም ትኸይድ ስራሕ ክንበባ ኣለና ሓደሓደ ጌጋታት ናይ ወለዲ እንታይ ኣሎ እዚኦም ነብሶም ክኽእሉ ይክእሉን እዮም እዚኦም ዋላ ሓንቲ ክገብሩ ይክእሉን እዮም ልዕሊ መጠን ዝሓለፈ ክንክን ይገብሩሎም እሞ ነቲ ክሰርሕዎ ዝግባእ ኣብ ዕድሚኦም ኣይሰርሑን ዕድመ ይኣክል ሓሊፎምዎ ኣለው እቲ ዘተግብርዎ ብዳሕራይ ከዓ እንታይ ይኸውን ኣልታዊ ዝኾነ ተግባራት ክርእዩ ይኽእሉ እዮም ማለት እዩ ልዕሊ ኩሉ ግን ኣብዛ መፅናዕ መቕፃዕቲ እዛ ፀርፊ ምፍርራሕ ኣካላዊ ማህርምቲ ይእርም ዶ ኣይእርምን ዝብል ብዙሕ መፅሓፍቲ ኣሎ ብዙሕ መፅናዕትታት ኣሎ ኣይእርምን እዩ ክግበር ዘለዎ ክግበር ዘይብሉ እወ እንተኮይኑ እወ ኖ እንተኮይኑ ኖ እንዳበልካ ተዕቢኸ እቲ ቆልዓ እንዳተኣረመይ ትኸይድ ክወላዲ ከዓ ከም ሞዴል ስለ ዝኾነ እቲ ቁኑዕ ኣገባብ ክገብር ክኽእል ኣለዎ ኢና ንብል ማለት እዩ
1: ቅድሚ ኩሉ ፔተር እንቋዕ ሓጎሰና እንቋዕ ዝብፅሓካ ማለት እዩ ኣብቲ መፅሓፍትካ ወላ እንድሕር ጠቂስካ ኣለ ኮንካ ሲ ኣብቲ መወከስ እንድሕር ርኢናዮ ዳርጋ ብምሉእ ናይ እንግሊሽ መፅሓፍቲ ኢካ ትረክብ ወላድስ ከመይ ክኸውን ኣለዎ ዝብል ብፍላይ ንሕብረተሰብና ዝምህር ንወላድ ኣብ ገዝኡ ኮፍ ኢሉስ ኣነስ ከመይ ዓይነት ወላድ እየ ንኣብነት ታ ማና እውን ዓንተ ጠቂሳታ ነራ ኣደ ምዃን ሕጂ ቀሊል ኣይኮነን ስኢድካ ክትወልድ ስለዝኽኣልካ ማህፀን ስለ ዘለካ ትረኽቦ ነገር ኣይኮነን ልክዕ ወላዲ ክትከውን ትኽእል ኢኻ ስለ ዝወለድካ ወላዲ ኢኻ ኣደ ዝብል ማዕርግ ግን ዋላ ብቲ ሕብረተሰብና ፅንሐ ወይ ኣቦ ዝብል ግን ቀሊል ብስለ ዝሓትት እውን ኣይኮነን ማለት እዩ ኣብቲ ትጥቀመሉ ሜላ ተዓብያ ሲ ዓብ ፍልጠት ድልየካ እዩ ስለዚ ብሓፈሻ ትበርኩታ ቀሊል ኣይኮነን ግዲ በኹር ኮንካ ፈሊምካ ኣሎም ከዓ ኣብዚ ቀረባ ግዜ ክልተ መፅሓፍቲ እውን ኣብዚ ቀረባ ግዜ ድሕሪኻ ወፂና ኣለዋ ሓንቲ ምር ዘካርያስ ተኻደይቲ ከዓ ፋርማሲስት ዮናስ ዓንዳይ እውን ብዛዕባ ደቅና ዝብል እውን ወፂኡ ሎ ማለት እዩ ኣዝዩ ዝናእ ተበጉሶ እዩ ክቕፅል ከዓ ንላዊ ማለት እዩ ብሓፈሻ ኣብቲ ርእቶ ክህብ ከሉ ሕጂ ኣብዛ መቕፃዕቲ ቅድም ከንብገስ ብድሕሪኡ ኸዓ እተን ዘለዋ ቁር ተወሰኺ ርእቶ ክውስኽ ማለት እዩ ኣብ መቕፃዕቲ መጀመርታ ኣብ ቆልዓ ኣይኮነን ዋላ ኣብ ዓብ ሰብ

ቅድሚ ሕጂ ሰብ ዓብ ሰብ ኮይኑ ሲ ይሰርቕ ገበ ንገበር ይሓቀይ ሕጂ ቤት ማእሰርቲ ዝብል ከም ኣምር ንእምነት ክመፅእ ከሎ ዘርእየ ቲ መጀመርታ እቲ ሰብ እዚኣ ገይርዎ ኣሎ ናይ ኢዱ ክረክብ ኣለዎ ተባሂሉ ዓይነት ክየድ ነይሩ ክቕፃዕ ኣለዎ ሰሪቑ ወ ይቕፃዕ በቃ ከምዚ ዓይነት ሕነፍ ዳይ ነይሩ ማለት እዩ ድሕሩ ታሪካ ያሽዑ ቤት ማእሰርታ ሲ ከምዚ መቋሰል ነቶም ገበን ዝገብሩ ገለ ይኮነ ኩና ዘለዎን መእረሚ ማእከላት ስከኹና ተባሂሉ ከዓ እዚ ተሃድሶ ዝብሉ ኣባህላ መፅኢ ሓቂ ዶ ነቲ እሱር ሲ ኮፋ ቢልካ ከመይ ሕጂ ዋና ዘገድስሲ ኣብ ቆልዓ እውን ተመፅኻ ልክዕ ሰብ እንዲ እቲ ቆልዓ ሓንቲ ገበን ስለዝገበረ ናይ ኢዱ ክረክብ ኣለዎ ወይ ሕነኻ ተውፃኣሉ ስለምንታይ ዘገርካ ልካ ታሃንካ ተውፃኣሉ ነገር ዶ ይኮነ ክውን ዘለዎ እሱ መቕፃዕቲ እዩ ዝበሃል ብሓፈሻ ዝቆልዓ ግን ክእረም ሃናፅ ባህሪ ክሃነፅ ኣለዎ ኢልካ እንተ ተሓስብ ኣለኹ ኳ ግን ከምዛ ሕጂ ብዛ ክብላ ፀንሐ ማለት እዩ ሓንቲ ጌጋ ምስረእኻ መበገስ ናይታ ጌጋ እንታይ ኮን ትኸውን ኢልካ ትመራምር ምክንያቱ ኣብ ንወሰከፍ ሓንቲ ባህር ንሓደ ቆልዓ ዝገብራ ሲ ድሕሪያ እንታይ ኣለዎ ብዙሕ ጠንቅታት ኣሎ ማለት ነ ስለዚ ከመይ ኢልና ንእርሞ ኢልና ኣብ ሎንግ ተርም ኣብ ነዊሕ ክንሓስብ ዘለና እምበር ብፍላይ ተሃንካ ንምውፃእ ወይ ልዕልናኻ ንምርኣይ ዝግበር እተ ኮይኑ እቲ ቆልዓ በቃ ዝደለኽዎ ስለዘይገበርካስ እዚ ዓይነት ምጉዳእቲ ክደልካ ኣለኹ ዓይነት ክኸውን የብልማ ስለዚ እቲ ናይ ምእራም ከዓ ልክ ዓብዛ መፅሓፍ ተጠቂሱ ኣሎ ማለት እዩ ብኸመይ ኣገባቢና ቁኑዕ ኣተኣራርማ ብኸመይና ስለን ስርዓት ነትሕዞ ብኸመይ ኢና ከም ንምሃር ንገብሮ ዝብሉ ወላ እውን ጌጋ እንተገይሩ እውን እቲ ጌጋ ልክዕ ዝሕርቕ እዩ እቲ ቆልዓ ውን ጌጋ ምኳኑ እውን ክፈልጥ ኣለዎ ንጌጋስ ጌጋ ክንብሎም ኣለና ዝብሉ ኣብዚ መፅሓፍ ኣሎ ማለት እዩ ስለዚ ብኸመይ ዝብል እውን ዝያዳት መፅሓፍ ስለትጠቅስ ኣብዛ ናይ መቕፃዕቲ ዝበሃል ዝያዳ ዝኣካላዊ ዝብፀርፊ ብጎነፅ ብሓፈሻ ብኣልታዊ መንገዲ ዝግበር መቕፃዕቲ ሃናፅ ከም ዘይኮነ ኩሉ ግዜ ኣሉታ ናብ ኣልታም ዝመርሕ እዚ መፅሓፍ ተጠቂሱሎ ማለት እዩ ካልእ ግን ግዜ እንተላ ቁርብ ተወሳኺ ከም ሓሳብ እታ መፅሓፍ ኣብ ሚኒስትሪ እያ መፅያትና እዛ መፅሓፍ መጀመርያ ንክትረአ ማለት እዩ ሕጂ ብዚኣ ክዛረብ ከለኹ ምናልባት ኣነ መርሃዊ ወላ ምፀይ ናይ ቤና ኣይኮነን ዳይረክተር ጨንፈር ድሕነት ቁልዑን ስድራ ቤትን ኣቶ ተስፍ ሰሎሙን ስለዘይ ጣዕሙ ኣጋጣሚ እምበር በለለይ ዝበለኒ ነገራት እውን ኣሎ ማለት እዩ ስለዚ እዛ መፅሓፍ መጀመርታ ክንሪያ ከለና ብፍላይ ምስቲ መትከል ሚኒስትሪ ማሕበራዊ ድሕነትን ኣብ መሰላጥ ቁልዑ ዘለና ማለት እዩ ኣብ ንወሰከፍ ማሕበራዊ ዝምድና ንኣብነት ሰብኣይን ሰበይትን ሓንቲ ማሕበራዊ ዝምድና ይሓቀዶ መሰል ሰብኣይ ኣሎ መሰል ሰበይት ካ ኣሎ ናይ ክልቲኦ መሰል ግሃስ የብሉ ኣብ መንጎ ወላድን ውሉድን እውን እዚ ክልቲኡ ማሕበራዊ ዝምድና እዩ ማለት እዩ ስለዚ ዝያዳት መሰላጥ ቁልዑ ዝብል ዋላ ከም ኣምር 54 ዓንቀፃ ዝሓዘ መሰላት ኣለና ማለት እዩ እዛ መፅሓፍ እዚኣ ዝያዳ ነቲኡ ዘሎ ብዝበለፀ መንገዲ ተጉልሕን እትገልፅን ኮይና ንኽብንያ ማለት እዩ ገና ካብቶም መሰላት ሕጂ ሓሳብካ ብነፃ ናይ ምግላፅ መሰል ኣለዎ ቆልዓ ሕጂ ዋላ እዚ ኩሉ ዚ መድረክ ክሕተ ፀንሐ ሰሚዒንያ እንዲና መጀመርታ መልስናቶም ምልስቲ ኮይና ቆልዓ መን ኢና ንብል መጀመርያ ቆልዓ ሰብ እዩ ሓቀ ኢሎ ቆልዓ እንታይ እዩ ሰብ እዩ መጀመርታ ጴጥሮስ ሰብ ኢኻ ማና ሰብ ኢኸ ኣብ ዘለና ሰባት ኢና ተቆልዓኻ እንታይ እዩ መጀመርታ ዕድሚኡ ብዘይገድስ እንታይ እዩ ፆትኡ ብዘይገድስ ካልእ ብዘይገድስ እንታይ እዩ ሰብ እዩ ማለት እዩ ስለዚ ንዝኾነ ይኹን ሰብ ካ ኣብዚ ዓለም እዚ ካብታ ዝመፅላ ሰዓትካ ናቱ መሰል ኣለዎ ማለት እዩ ብድሕሪኡ ከም እንሪያ ኣብታ ድሌታቶም ዋላ ትብል እውንታ እነተሪኢኸያ ነብሶ ከፍ ሰብ ካ ናብዚ ዓለም እዚኣ ክመፅእ ከሎ ኣብ ውሽጡ ናቱ ድጉል ተውህቦ ኣለዎ ናይ ውልቁ ኣብ ውሽጡ ምናልባት ኣብቲ ጀነቲክ ኮድ ናቱ ኣቲኻ ምርማር ከሜርካ ትፈልጦ ዋላ ሰይ ዘይገብረ ሲ ተውህቦ ኣለዎ ስለዚ ንሕና ንቆልዑ ክንዕቢ ከለና ከዓ እዚ ኹን እዚ ትኮይኑ ኢልና ብምውሳን ደይኮነስ ነቲ ኣብ ውሽጡ ዘሎ ተውህቦ ኣለሊና ከመይ ኢላ እሱ ንኸለሊ ንሕግዞ እዩ እቲ ዝዓብየ ነጥብ ማለት እዩ ዋላ ሓደ ሰብ እውን ዕውት ዝበሃል ዝቐደም ዓወት እንታይ ማለት ይበሃል ነይሩ ዓወት ደለኻዮ ክትገብር ምኽኣል ነይሩ ሎሚ ግን ከምኡ ይኮነን ዓወት ማለት እቲ ነቲ ውሽጥኻ ዘሎ ክትኮኖ ዝግባአካ ምክንያቱ ጴጥሮስ ናትካ ተውህበላትካ ምናልባት እዛ ጋዜጠኛነት ናትካ ምናልባት መካኒክ ተትኸውን ከመይ መሰለ ሂወትካ ሕጂ ረአዮ ሕጂ ኣብቲ ውሽጢ ድጉል ተውህቦ ናይ ተቆልዓ ከም ዘለዎ እታ ዘርኢ ዝበልከ ኣንተ እውን ኣብ ዝተፈላለየ መፅሓፍቲ እታ ተውህቦ እውን ዘርእያ ውሽጢ እያ ዘለና ማለት እዩ ንኣብነት ሰርናይ ንእሽ ተቡ ምኻና ዝሓንቲ ሰርናይ ልክዕ ወለዲ ከም ሓረስቶ ንድሕር ሓሲብና እዮም ኣብቲ መሰላት ቆዕና ንዛርብ ዘለና ዘርእኻ ተምፂንያስ መሰቐመጥክያ ናትካ ተራሓንቲ እያ እታ ስርናይ ስርናይ ኮይና ንክትዓበ ምሕጋዝ እዩ እንታይ ማለት እዩ ማይ ተስትያ ልክዕ ፀሃይ ኮይኑ ኣብ ሓደጋ ዘእቱ ከየጋጥማ ተሰይ ትገብራ ሳ ግን በዕላ እያ ሸብና ኹነ ትኸይድ ስለዚ ንሕና ከዓ ንቆልዑ ንሕግዞም ነገር ተሊ እንታይ እዩ ብፍላይ ነቲ ውሽጦም ዘሎ ድጉል ተውህቦ ከመይ ገይሮም የለልይዎ እዚ ሕጂ እናሓተትካ ማለት እዩ ንዑም እናሰማዕኻ እናማእዘንካ ንባዕሉ እውን ትራይ እየ ንዲእረር እውን ኣብዚኣ ፍትኑ ኣብኣተ ዘይኮይናት ሎም ኣብዚኣ ክፍትነ ስፖርት ክፍትነ እንተኢሉካ ትፍትኖ ማለት እዩ ስለዚ ብዚ ከምዚ እቲ ድሌታቱ ምስማዕ ኣዝዩ ኣገዳሲ እዩ ማለት እዩ ካልእ ኣብዚ ንድሕር ርኢናዮ ኣብዚ ሓሳባትካ ናይ ምግላፅ መሰል ንባዕሉ እውን ኣብ ጉዳይ ስድራ ቤት ምስታፍ ንባዕሉ ሓደ ቆልዓስ ካብ ስድራ ቤት እንዳተነፀለ ክያሎ ሰዓት እዚ

0: ኣቦናደን ነሳ ስድራ ሓስቦ ቆልዓ ግና ትሓስብ እንታይ እዩ ስድራ ቤታዊ ሓላፍ ነሰ ዘይነሰኩም ወይ ሕጂ ከም ባህሊ ቻዕትዮም ብሄራትና ምፅናዕውን ፅቡቅ እዩ ኣብ ብሄረ ዓፋር እንታይ ይግበር ሕጂ ኣብ ስድራ ቤታዊ ጉዳያት ናይቲ ቆልዓ ኮፍ ኣቢሎም የሳተፍዎ እዮም እንታይ ንግበር ጨውዶ ንግዛእ በርበረዶ ንግዛእ ክንብል ከለና ንሕና እቲ ቆልዓ ይሰምዕኒ ኣብ ካልኦት ብሄራት ማለት እዮ ኣብ ትግርኛ ሕጂ ብዙሓ ንዕ ትግርኛ ስለዝኾንኩ ማለት እየ እቲ ስድራ ቤታዊ ሓላፍነት ኮፍ ኢሉ ግን ኣብ ስድራ ቤታዊ ጉዳያት ልክዕ ሓሳብ ክህብ ርእቱ ከካፍል ይፍቀዱ ኣብቲ ንዑ ዝምልከት ማለት እዩ ንዑ ዝፀሉ ነገራት ሽዑ ስድራ ቤተይ ንክብል እንታይ ይገብር ማለት እዩ ሓይሊ ይረክብ ስለዚ ኣብዚ ከምዚ እውን ኣለና ማለት እዩ ኣብ መወዳእታ ግን ዳሓንታ ክብላ ደልየ ዘለኹ እንታይ ኣብዚ ሰዓት እዚ ደቅና ከመልና ንዕብዮም ዝብል ኣዝዩ ኣሸጋሪ ሕቶ ኮይኑ ዘሎ ማለት እዩ ንምንታይ እዩ ቀደም ሓንቲ ባህሊ እያ ነራትና ፅልዋ እውን ኣይነበረን ዓውሎማ መፅእ ኣሎ ሕጂ ደቅና ዝተፈላለየ ቪድዮ ሪኢ ኣለው ኣብ ዝተፈላለየ ኮሚቴ ወለዲ ኸይድና ንርኦም ኣብ ቤት ትምህርትታት እዞም ቆልዑ ሸጊሮምና ከመይ ጌርና ያ ንሕዞም ንሰምዕ ኣለና ሓቀይ ናልባት ኣጋጣሚ ኮይኑካ ድያቆን እየ መምህር ቤተ ክርስትያን እ ካብቲ ቤተ ክርስትያን እውን ገለ ነቶም ወለዲ ትእክቦሞ ነዞም ቆልዑት ከመይ ጌርና ኢና ክንሕዞም እንታይ እዩ ዝብል ብጣዕሚ ክስታይ ኮይኑ ኣሎ ታዛ ዓብየት ነገር ንቕሓት ከም ዕበያ ወላዲ ስለ ዝኾንካስ ልክዕ ዓቦ ክትኮን በቂሓ ወይ ኣዲ ክትኮን በቂሓ ማለት ኣይኮነን ንቕሓትና ክዓቢ ኣሎ ስለዚ ዛ መፅሓፍ እዚኣ ብሓፈሻ ኣብ መንጎ ወላድን ውሉድን ክህሉ ዝግብኦ ማሕበራዊ ዝምድና ንባዕሉ ብተቐዳሚ ምዕራፍ እውን ዓይነታት ወለዲ እውን ጠቂስዎም ኣሎ ንኣብነት መለኽቲ ወለዲ ኢሉ ምፅዎም ኣሎ ናቶም ጥራሕ ክግበር ዝደልዩ ተዘይገርቦካ እንተቆልዓ ልክዕ ናብ መቕፃዕትን ገለን ዝኸዱ ኣንጻር ናይ እዚኦም ከዓ ኣዝዮም ኣሕንቀቕቲ ወለዲ ኣለው ናይቲ ቆልዓ ድላይ እምበር ናይ ካልእ ደይሰምዖ ወለዲ እውን ኣለው ማለት እዩ ናቶም ስ ይገብሩን እዮም ስለዚ ሕንቀቀ ቆልዓ ሓነቀ ዝበሃል ባህላ እውን ኣሎ እዚኦም ክልተ ኤክስትሪምስ እዮም እዚኦም ማለት እዩ ገለገለ ወለድካ ጠቕላላ ኣይመልክዎ ነቲ ቆልዓ ኣይሐንቅቕዎ ነቲ ቆልዓ ዘይግደሱሉ ከ ኣለው ቆልዓ ብዝወዓለ ውዓል ዝብሉ ከዓ እዚ ንባዕሉ እውን ኣሎ ነቲ ቆልዓ ጠቕላላ ዘይግደሱሉ ኣለዎ ማለት እዩ እቲ ራብዓይ ዓይነት ከዓ ጠቂስከ ኣለካ ዘላቀ ዓይነታት ኣዓብያ ባላንስ ዝኾነ ነቲ ናይ ወላዲ ኣለያ ኣብ ግቡእ ኣብ ግምት ዘእቱ ዋላ እውን ነቲ ቆልዓ እውን ድሌታቱ ብሰምዕ ከመይ ማእከላይ ኣካይዳ ይኸይድ ዝብል እውን ኣብኡ ጠቂስካ እዩ ስለ ዘለካ ብፍላይ ኩሎም ወለዲ ዋላ እውን ኣብ ቤት ትምህርትታት ከም መጎስጎስ ተጥቀሙላ እዛ መፅሓፍ ወለዲ እውን ኣብ ገገጾም ሒዞም ነዛ መፅሓፍ ተተንብዋ ፅቡቕ እዩ ልዕሊ ኩሉ ዝመሰጠትኒ ግን ኣብቲ ተገዳስነትካ ምዕባይ ደቅና ኣብ ዲያስፖራ ዝብል ማለት እዩ ኣብ ደገ ዝርከቡ ደቅና እንታይ እዮም ዝኾኑ ዘለዉ ናይ ሓቂ ድዮም ኤርትራውያን ዝኾኑ ዘለዉ ወይ ውስጥ በቲ ኤርትራውነት ኣሎ በቲ ምዕራባውነት ኣሎ በቲ ናይቲ ሃገር ባህሎ ኣካይዳ ይዘባረቐና ኣሎ ፋሕፋሕ ብል ስለ ዘሎ ከመይ ኢልናና በቲ ቕኑዕ መንገዲ ኣብ ዲያስፖራ ዘለዉ ደቂ ንዕብዮም ዝብል እውን ሓደ ካብቲ ዝመሰጠኒ ነገር እዩ ማለት ስለዚ እዛ መፅሓፍ እዚኣ ከም ሓሳባት ኣብ ኩሉ ኣፕላይ ክትከውን ትኽእል እያ መምህራን ክጉስጉሱን ወለዲ ክትሕግዞም ትኽእል እያ ዋላ እውን ኣብዚ ናይ ጥዕና ኢልና ነርና ንሚኒስትሪ እውን እዚኣ ሓቃሽ ዓባይ ሓገዝ እያ ሃገርካና ዘለካ ማለት እዩ ዓባይ መወከሲት መፅሓፍ እያ ክንጉስጉሰላ እውን ከምኡ እውን ተባሂልና ኣለና ኣብ ውሽጥና ማለት እዩ ብተወሳኺ እዛ መፅሓፍ እዚኣ ንመን ተገድሶም ኢለ ሓስብ ንመራሕቲ ሃይማኖት ከይተረፈ እውን ማለት እዩ ምክንያቱ ብዛዕባ እተዓብያ ቆልዓ ብብዝሒ ዝጉዝጉ ስለ ዝኾኑ ብብዙሕ መንገዲ እውን ነዛ መፅሓፍ እዚኣ ክደህስዋ ፅቡቕ ዘራብዚሕ ይቐኒለይ
1: ኣብ ኣብዛ ንመቕፃዕቲ ብዝምልከት መቕፃዕቲ ብቲ ናይ መወዳእታ ውፅኢት ትሪኦ ከለካ ኣራሚ ኣይኮነን ሃናፂ ኣይኮነን ስነ ፍልጠታዊ ሓቂ ንሱ እዩ መቕፃዕቲ ንክነወግድ ግን እንታይ ኢና ክነወግድ ዘለና መጀመርታ ኢኻ ትብል ስለዚ መቕፃዕቲ ክነወግድ እንተኮይና ኣንነት ክነወግድ ክንክእል ኣለና ወዳይ ዶ ከምዝኸውን ጓለይ ዶ ከምዝ ክትከውን

0: እቲ ዝተባሃለ ንቕሓት የደሊ። ብሓፈሻ እዛ መፅሓፍ እዚኣ ናብ ሓደ ክትበፅሖ ትደሊ እተጓዓዝ ፅፁይ መንገዲ እያ ኢለ ይሓስብ። ምክንያቱ ናብ ሓደ ክትበፅሖ ዝደለኻ መጀመርታ ክትፈልጦ ዘለካ ብሄን ኢኻ ናብኡ ትበፅሕ፣ መንገዲ ኢኻ ክትፈልጥ ዘለካ። መንገዲ ዘይፈለጠ ሰብ ናብቲ ዝደልዮ ቦታ ክበፅሕ ኣይክእልን እዩ። ስለዚ እሩማት ቆልዑ ንነፍሶምን ሃገሮምን ስድሮኦምን ዝኾኑ ቆልዑ ክነዕቢ እንደሊ እንተዳ ኣለና እቲ መንገዲ እንታይ እዩ ክኸውን ዘለዎ? ስለዚ ሓንቲ ዝተፀርገት መንገዲ ዝተፀንዐ መንገዲ ኮይና ረኪበያ። ስለዚ መንገድና ክንስዕት ከም ዘይብልና መንገድና ብፍላይ ነተዓባብያ ደቅና ትምልከት ፅፉፍ መንገዲ ከም ዘለና ትገብር። ኣብ ኩሉ ኣብ ቢዝነስ ክትዕወት ትኾንካ ዝተደልዮ ነገር ክትዕወት ትኾንካ ኮ ብዛዕባኡ ኣፍልጦ ክህልወካ ክኽእል ኣለዎ። መፅናዕቲ ክትገብር ክትክእል ኣለከ። ብዙሕ ነገራት ኣቐዲምካ ክትገብሮ ዘለካ ነገራት ኣለዎ። ቅድሚ ምውላድካ እውን ውላድ ከመይ ኢኻ ትዕብዮ ክትፈልጥ ኣዝያ ኣናፂትን ኣገዳሲትን መፅሓፍ ብምዃና ደጊመ ዮሃና ኣብለካ ፒተር።
1: ፅቡቅ ናይዛ መፅሓፍ እዚኣ ተዛሪቦም ስለ ዘሎ ብዛዕ ፅቡቅ ጥራሕ ምዝራብ ምግናን መታንክ ይከውን። ሰሎሞን እንታይ ነይሩ ኣብ ክልተ መዓልቲ የንቢበያ እንዲ ኢሉ ምናባት ኣብ ክልተ መዓልቲ ጥራሕ ዘይኮስ ኣብ ሰዓታት ክንብብ ከም ትኽእል ግን ሰብ ምሰንበባ ጥራሕ ክርዳእ ከም ዝኽእል ኣነ መጀመርታ ክዘኻኽር ደሊ። ምክንያቱ ብተመስጦ ካብ ዘንበብኮ መፅሓፍቲ እውን ስለ ዝኾነት ምክንያቱ እንታይ ክትከውን ከም ዘለካን እንታይ ጎጢትካን እውን ስለ እተዘንቱ ማለት እዩ እታ መፅሓፍ። ንዓይ ከም ወሊደ ዘዕበኹ መጠን ኣነ ካብ ተምሃርኩላ ዝተጣዓስኩላ ትበዝሕ ያ ዝገበርኳ በዓልቲሲ ኣብ ወደይ ስጋብ ክንደይ ዝኸውን ወይ ከዓ ጓለይ ስጋብ ክንደይ ዝኸውን ስነ ኣእምራዊ ሃስያ ከይተረዳእኒ ንእሽተይ ትመስል ግን ካዓ ሕጂ ብፍላይ ምስ ተመክሮ ምስ ዝተፈላለዩ መፅሓፍቲ እውን ክሪኦ ከለኹ ትጣዓስኮ ይበዝሕ። ስለዚ መልእኽተይ እንታይ ማለት የነ እቶም ሕጂ ሓዳር ዝምስርሱ ዘለዉ ቆልዑ ዝዕብዩ ዘለዉ ፅባሕ ከይጣዓሱስ ከም ብቦዋ ምኸርኩ ብደይ ቃል ዓለም እዚኣ ሓንቲ ኮይና ሕጂ ብቲ ፅቡቅ ጥራሕ ክንድምካት ከኣስ ቅርም እቲ ምባባይ እውን ከእንፍተና ስለ ዝኽእል ንኣብነት ኣብ ገፅ 13 113 ዘሎ ብዛዕባ ወልፍን ምትካኽን ጠቂስካ ኣለኻ። ውሉድና ኣትካኺ ምስ ዝኸውን ብቁሉዕ ክንዘራረብ ኣለና ኢልካ እዚ ከዓ ብጥዕና ንረእዮ ብስነ ምግባር ንበሎ ብባህሊ ንበሎ ኣዝዩ ሓደ ካብቲ ሕብረተሰብና ነውሪ ዘይንደልዮ እዩ። ስለዚ ከምዚ ዓይነት ነውሪታት ምስ ደቅና ኮፍ ኢልና ሞ ከዓ እቲ ምዝርራብ ሪኮግኒሽን መሃብ ዘይኮነን ምቕባሉ ዘይኮነን እትጉድለት ገለገለስ ከይተዛረብካ ተቆፅዓሉ እውን ኣሎ። ኣብ ነውሪ ተኮይኑስ በቃ ብነውሪ ጥራሕ እንዳገርካ ፈፂሙ ካብኡ ክርሕቅ ከም ዘለዎን ምግባሩ ዶ ምናባት ምስተ ዓብያና ክኸውን ክእል ከውን እዚስ ብከመይ ካሪእካዮ ምክንያቱ ሳስ ቁርብ ኣሰክፍ ኣቢላትኒ ምክንያቱ ሰብ መጥረሽ ሰክኽ ኣለ ወድኻ እንተሓሳ ሪኮግኒሽን ሂብካዮ ቅድሚኻ መፂ እውን ከትክኻ እዩ ንከምኡ ዓይነት ነገራት ይሕግዞ ድና ደላ ዋላ ንገዶ እዚኣ ሓንቲ ላ ካልኣይቲ ቅርብ ክብድ በለኒ እውን ኣለ እዛ መፅሓፍ እዚኣ ስጋብ ክንደ ኢኻ ኣነ ብዙሓት መፅሓፍቲ ተወኪስካ ኣንቢብካ ከም ዝገበርከያ ሪኦ እዮ ስለ ዘለዎ ኣዝዩ ስነፍልጥታዊ ዝኾነ መርትዖታት ኣቕሪብካልና ኣለካ ክእምን ዝኽእል ነገር ብዙሕ ኣለዎ። ግን ስጋብ ክንደ ኢና ነትናና ባህሊ ክብርታት ስነ ምግብራት ከ ኣብ ግምት እንዳእተኻ ቀልጢፍና ሕጂ ክንቅበሎ ንኽእል ነገራት እውን ኣብኡ ሲ ቅርብ ድፍር ዝበልካ ኮይኑ ሰሚዕ ገለገለ ንኣብነት ኣብ ገፅ 85 ፀቂስከያ ከም ዘለኻስ ብዛዕባ ፀወታዊ ስምዒታት ኣዝዩ ኣገዳሲ ምኳንካ እዚ ከዓ ዋላውካ ብባህር ተዓደለና ደሊና ንገብሮ ወይ ከዓ ፀሊእና ከዓ ንገድፎ ዘይኮነስ ምሳና ተፈጥረ ባህርያዊ ተፈጥሮ እዩ። ግን ኣብኡ ብዛዕባ እዚ እውን ሲ ወላቶም ኣዳም ዝኣተው እውን ብዛዕባ ዚ ቁርብ ኣቢልካ ኣለካ እንታይ ማለት ምኳንካ ስ ቁርብ ትብለና ምክንያቱ ነቲ ዘንብብ ሲ ክትረዳእልና ትኽእል ኢኻ ኢለ ስለዝሓሰብኩ ዘቅርቦ ዘለኹ ይቀኒየለይ ዘረባ ብዚሕና
2: ይቀኒየለይ ልኡል ክልተን ብሓንቲ መልሲ ክምልሰን ክፍትን እየ ንሳኻት ኣብ ምባሃል ትበሃል ነገር እያ ደቅና እንተ ደኣ ብዛዕባ ዝገብርዎ ዘለዉ ቁኑዕ ይኹን ጉጉይ ነገራት

0: ምሳናት ትብዒሎም ምቾት ተሰሚዕዎም ከይተሰከፉ ከይተሻቕሉ ክዛረብሉ ዘይክኢሎም ተዓብዮም ገብሩ እዮም። ሽጋራ ምትካኽ ድዩ ዛዕባ ፆታዊ ርክብ ድዩ መዚ ንሪኦ ዘለና ናይ ቴክኖሎጂ ነገራት ተዓብዮም እዮም ክገብሮ ኣይተዋፃካን እየ። ፍልጠት ንክህልዎም ብዛዕባኡ እንታይ ይሓስቡ፣ እንታይ ይገብሩ፣ እንታይ ይርዩ፣ ኣብ ከባቢኦም መፀቅጥ መዘና ኣሎ ብዙሕ ነገር ስኻ ጥራሕ ይኮንካ እንታል እዮም ስኻ ስለ ደኸልከልካዮም ወይ ወላዲ ስለ ደኸልከሎም ይኽልከሉ እዮም ማለት ጥራሕ ኣይኮነን፣ ብዙሕ ዝፀልዎም ነገራት ኣሎ። ዕላማ እንታይ ይኸውን ዘለዎ ናትና ዕላማ ሕጂ ናብታ መሰረታዊት ዕላማ ኢና ሕጂ ንምለስ። ቁኑዑን ዘይቁኑዑን ንክፈልጥ፣ ንቑሕ ክኸውን ውሽጡ ክፈልጥ፣ ንኻልእ ሰብ ደይመስል፣ ንዓርኩ ምእንቲ ክሐጉስ ኢሉ ዋጋ ዘይከፍል፣ ዘዋፅኦን ዘይዋፅኦን ዝፈልጥ፣ ሕማቕን ፅቡቕን ዘለሊ ስጉምቲ ከዓ ዝወስድ ውላድ ክኾነልካ ይኽደል ዘለኻ። ከምዚ ንክኾነልካ ብዛዕባ ኩሉ ነገር መምስ ዕድሚኦምን ደረጃ ዕብቶምን ኣገባብን ኣለዎ። ምስ መንታይ ኢልካ ትዛረብ፣ ምስ መዓስ ትዛረብ፣ ኣገባብ ዘራርባኸ እንታይ እዩ ገለ ከስፍሮ ፈቲነ ኣለኹ ፍቲ መፅሓፍ። ዘይምዝርራብ ድፍን ኣቢልካ ንሓደ ነገር ከምዘይ የለ ዲና ይጌርካ ከምዘይ የለ ሓሲብካ ኣወጊድካ ነቲ ውላድካ ኣፈራሪሕካ ወይ ሽጋራ ንኣብነት ክተቕሳ ፀኒሕካ ሽጋራ እንተ ኣትኪኹ ቀሊል እዩ ሽጋራ ከማን ካልእ ክገብር ክእል እዩ። ኣብ ደገ ንሰምዖ ኣብ ናይ ድራግን ናይ ገለን ዓበይቲ ነገራት እውን ኣሎ። ነዚ እንተ ብክፉት ክትዛረበሉ ደይከኣልካ እታ ቀዳሚቲ ገለ ምልክት ርኢ መሰበልካ ዓብዪ ስጉምቲ ወሲድካ ናብ ክትቆፅዖ ዲኻ ወይ ዓብ ነገር ክትወስድ ተፈቲንካ ናይ መቕፃልቲ ኩሉ ኢኻ ተስፍዕ ዘለካ ኣይተረድኦን ኢኻ ዘለካ። ስለዚ እንታይ ተሕመረት ብዛዕባ ዝኾነ ይኹን ጉዳይ መረዳእታ ክትፈጥረሉን ይህን ምሂን ክትበሃሃልን ምስ ደረጃ ዕድሚኡን ኩነታትን ዝኸይድ ናይ እንካን ሃባን መዝራብ ክህልወካ ከተማዕብል ክትክእል ኣለካ። እዚ ከቢድ ጉዳይ፣ እዚ ቀሊል እዩ፣ እዚ ገለ ድበሃል ነገር ሃሲኡ እዩ ዝበዝሕ ማለት ተሕመረት ተ ከነፅረልካ ክኢለ ማለት እዩ። ስለዚ ክብርታት ሕብረተሰብና ናይ ምዕቃብ ከምዚ ዝበልካ ብዙሕ መፅሓፍ ካብ መፅሓፍቲ እንድያ ወፅያ እንትናትና ሕጂ ከምቲ ዝበልኮ ናትና ተመክሮ ኣለና ብዙሕ ዓመት ኣብ ሓዳር ስለ ዝገበርኩ ዕርክተይ ብምልኦም ከምኡ ስለ ዝኾኑ ብዓብዩ ግን ኣብቲ መጀመርታ ክገልፆ ፈቲንያ ንሞያውያን ዘረአ ኩላ ምክንያት ንሱ እዩ። ሚኒስትር ዕዮ ግዜ ወሲዶም ቀንዲ ስርሖም ሲ ጨንፈር ኮይኑ ዝስማዓኒ ሓደ ካብቲ ዓበይቲ ስርሖም ምእላይ ስድራ ቤታት ንስድራ ቤታት ምንቃሕ እዩ። ኣዋርሕ የተፀቢያነ እሶም ከረጋግፁለይ ማለት እዩ ምስ ሕብረተሰብ ድጋጮ ከምዘይከውን ሞያውያን ንሪኦማ እዮም፣ ሳይኮሎጂስት ንሪኦማ፣ ስነ ሕብረተሰብ ዝተማሃረ ርእዋ፣ ሚኒስትር ዕዮ ንሪኦማ ብዓብዩ። ስለዚ ሳይኮሎጂስት ርእዋ ሕጂ ብኩሉ በቲ ሳይንሳዊ መንገድን በቲ ንሕብረተሰብ ዝጠቅም መንገድን ቅንዕቲ ከም ዘላን ጌጋ ክህልዋን ፃዕሪ ገይረላየ ማለት እዚኦም ስለ ድረኣይዋ ከዓ ደሓን እያ ዝብል ገምጋም ኣለኒ። ጉድለታት ጌጋታት ተዳለዋ ግን ኣነ ሓላፍነት ዝወስደሉ ካብ ቋንቋ ካብ ትሕዝቶ ካብ ገለ ኣብ መወዳቱ ኣነ ባዕለይ ደምዲመ ስለ ዘውፃእ እኳ ማለት እዩ። ስለዚ እቲ ናይ ሕብረተሰብ ክብርታት ኣዝየ ኣዝየ ድፃዕር ኩሉ ነገር እዩ ክመርፆ ከለኹ ካብቲ ትሕዝቶታትን ኣገባባትን እውን ዝፃዕር ኩሉ እዩ ማለት እዩ።
1: ኣብዛ ናይ መወዳእታ ርእቶ እንድያ ሕጂ ከም ሓሳባት እንታይ ነገር ምስለኩም ብፍላይ ኣብቲ ዓውታት ሲ ማሕበራዊ ስነ ፍልጠት ኣሎ እዚ ናቸራል ሳይንስ ንብሎ ነገራት ከ ኣሎ ሕጂ ብፍላይ እዚ ኣርእስቲ ዝተላዓሉ ዘሎ ሞር ናብ ማሕበራዊ ርእስቲ እዩ ኣብ መንጎ ውሉን ወላድን ዘሎ እዩ። ሕጂ ክርዳእና ዘለዎ ስነ ፍልጠት ከምዚ ዓንተዎ ፔተር ዝበልካና ንቕሓት ትዕቢ መፅሓፍ እያ እምበር እዚኣ ሙሉእ ሙሉእ ዝግበሩ እዚ ትግበሩ ኢላ ትውስል መፅሓፍ ኣይኮነትን። ሕጂ ስነ ፍልጠት ምስ ቀረበልካ ከከም ዓዱ ከከም ባህሉ ከከም ቁጠቡኡ እቲ ሰብቲ ወላድ ንባዕሉ ከከም ኩነታቱ እና ማእዘነ ንባዕሉ ከም ርእስቲ ቶም ወለዲ እንታይ ና ክንገብር እዛ ርእስቲ ተላዒል ኣላ ክነስፍሑ ኢና ኣብ ገዛና ኩ ኣብታ ካልእቲ ርእስቲ ዝነበረት ምስ ፆታውነትን ፆታዊ ርክብን ትብል ግን ወላ እውን እዚአን ሓንቲ ካብተን ኣገደስቲ ርእሳት መዓስ ኢና ምስ ደቅና ንበሃሃል ትብል ኣዝዩ ገዳሲ እዩ። ስለምንታይ ይኹም ኮይኑ ቀደም ነውሩ ተባሂሉ እቲ ርእስቲ ይላዓልኒ እዩ እቲ ሰብን ብዓብኡ ትኮም እውን ነውሩ ኢሉ ይሕልወካ ዝኾነ ይኹን ኣብ ፆታዊ ሓደጋ ኹን ደቅና ሲያወድቅን እዮም ነሮም ቅድሚ ሕጂ ማለት እዩ። ኣብ ሰዓት ዚ ግን ጉጉይ ትምህርቲ ፆታውነት መፂሉ ሓቀይ ወዲ ንወድዶ ጓል ከምዚ ክትዛረቡለሰክፈካ ነገራት መፀን ኣሎ ኣብ ሰዓት እዚ ሕጂ ብፍላይ ኣብ ተርእስቲ ፆታዊ

0: ክብጥራይ ደይኮነ ፆታውነት ንባዕሉ እቲ ቆልዓስ ወዲ ወዱ ምዃኑ ጓል ንባዕላ ምስ ኩሉ ፀጋታታ ምስ ኩሉ ክብረታታ ጓል ምዃና ፆታውነት ዝበሃል ሕጂ እዚ ማለት እዩ። ካብ መዓስ ንምህሮም ምክንያቱ ብገዛና ተዘይምሄርናዮም ከዓ ሎሚ እዛ ሞባይል ዘይሓዘ ቆልዓ የለን ወላ ንትምህርቲ መካኒካ ድዩ ንምፅናዕ ተባሂሉ ዝርእዎ ዘሎ ቪድዮ ንሪኢ ኣለና ጉጉይ ትምህርቲ ፆታውነት እዮም ክምሃሩ ገለ ካብቲ ምዕረባውያን እዕኒዎም ዘሎ ነገር ወዲ ንወዶ ጓል ንጓሎ ካልእ ማልእ ጌጋ ትምህርቲ ስኢልካ ፅዩፍ ነገራት ንባዕሉ እውን እቲ ሚድያ እዩ እቲ ስድራ ቤት ሓላፍነቱ ክወፃእ ስለ ዘይከኣለ እዩ ማለት እዩ። ስለዚ እዚኣ እንታይ እያ ዋላ ምስቲ ክብርታትና ውን ልክዕ እዩ ቅድሚ ሕጂ ከምኡ ነይሩ ክኸውን ንኽእል እዩ ኣይነልዕሎ ዘርስ ነይሩ ሕጂ ግን ክላዓል ኣለዎ ኣብ ገዛ ከምኡ ከዓ ክላዓል ከሎ ግን በቲ ቁን ዓገባብ ንደቀና ንሓ ዘይምሄርናዮም ብደገ ካልእ ሕማቅ ተማሂሮም ኣብዘ የድሊ ሓደጋ ክወጥቁ ስለ ዝኽእሉ ጥራሕ ግን ብዛዕባኡ እንታይ ንብሎም እዩ ከም ድላይካ ግበሮ እዚ ስራሕ ኣይኮና ንብሎም እዚ ወደይ እዚ ጌጋ እዩ እዚ ቆኒዑ እዚ ከምዚ ኢልናያ ንምህሮም ማለት እዩ።
1: ፅብቕቲ ሕተይ ልዒሉ ተልል ምክንያቱ እቲ ባህላዊ ድሕረ ባይታ ንሕብረተሰብና ኣብኡ ተመርኩሱን ድዩ ተዛሪቡ ኩሉ ግዜ ስክፍታታት ኣለና ዋላ ብዝመፅእ ሕጂ ሕጂ ድጉል ዝብህል ኣሎ ኩሉ ግዜ ኣብ እምሮ እንድሕራልዩ ኣብ ሓሳብ ተልዩ ኣብ ስምዒት ተልዩ ናይ ደቂ ሰባት ኩሉ ግዜ ዝዓብጦ እንድሕር ኮይኑ ዝፀውጦ እንድሕር ኮይኑ ዳሕራይ ክፍንጀር ከሎ ሓደገኛ እዩ ምስ ወፀ ማለት ሕጂ ቆልዓ ፈልጥ ዶ ብዛዕባ ፆታዊ ንጥፈታት ብዛዕባ ዝኾነ ናይ ፆታ ፆታዊ ርክብ ፈልጥ ዘተይልና እዎ ፈልጥ ከብ መጀመር እዩ ግን ትናሓና እቲ ባህላዊ ድሕረ ባይታ እንታይ ይፀኒሑ ኮናኒ ኖ ከምዚ ከይትዛረብ ብዛዕባኡ ከምዚኣ ከይትብል ኣብ ውሽጡ ከሎ እስምዖ ከሎ ይሓስቦ ከሎ ኢና ንክልክሎ ዘለና ክዛረቦ ግን ኣሎ ተዓንቲ ወይ ዝበልናያ እንታይ እዩ ብዛዕባ ፆታዊ ርክብ ብዛዕባ ሸጋራ ብዛዕትን እንድሕር ተዛሪቡ እዩ መልሲ ዝረክብ ሓቀይ ዋላ እቲ ስነ ኣእምራዊ መንብድባድ ይመፅእ እዩ ንብሎ ኣብ ቆልዑ ትቐንዲ ዝሰርሕ እዩ ማለት እዩ። ሕጂ እቲ ወላዲ ምኽሪ ዶ ወይስ እዚ ምብሃል ንኣብነት ኣድቫይስ ዶ ካውንስሊን ሕጂ ካውንስሊን እዩ ዝቕየር ዘሎ ብዚ እዋን እዚ እንታይ ማለት እዩ ካውንስሊን ብናቱ ከመይ ይገልፆ ተቐቢልዎ ዘይተቐበሎ ንክትፈልጥ ኮይንካ ካውንስሊን ኢካ ትጥቀም ኣድቫይስ ተኮይኑ ምኽሪ ከምዚኣ ከይትገብር ከምዚኣ ከትገብር ትእዛዝ እዩ ናይ መፅሓፍ ቅዱስ እወ ትእዛዝ ትቦ ትኽእል ኢኻ ንመፅሓፍ ኣብዚ ናይ ሳይንስ ግን ብኸመይ ይርድኦ ብኸመይ ይማዕቢልዎ ካብ ምንታይ ተበጊሱ እዩ ንሱ ኸ ብኸመይ ይርእዮ ንዘራርብ ክንክእል ኣለና ዋ ትሕቲ 20 ደቂ 12 ኮዮም ሽጋራት ጀሚሮም ዘሎ ንኽልክሎ ኣብ ፆታዊ ንጥፈታት እኮ ደቂ 12 13 እዮም ጀሚሮም ዘሎ እንድሕር ሃልዩ ክንድጉሎ ይብልናን ዝተደጎለ ኣዝዩ ሓደገኛ እዩ ድሓር ክንጀር ኮሎ ካብ ምንእስነት እንድሕር እንዳተዘራርበምና ኣሉ እንዳፈለጥናዮም እቲ ሕማቕ ሕማቕ ምዃኑ ባዕሉ ግን ክውስኖ ክእል ኣሎ ሂን ምሂን ምባል ምውሳኒ ኢካ ትሕግዞ ማለት ስለዚ ንሳ ኣገዳሲት ነጥብያ ክንዛረበላልና ቤት ትምህርታት ዝተኣታተ ዘሎ ብዛዕባ ፆታዊ ትምህርቲ ዝተኣታተ ዘሎ ስለምንታይ እዩ ናይ ፆታዊ ነገር ፈልጥ ይቆልዓ ኩሉ ግዜ ክንሓቦ የብልናን ማለት እየ ታንክዩ።
2: ኣብ መንጎ ኣደን ወድን ኣደን ኣቦን ኣብ ምዕባይ ክህልወና ዘለዎ ነጥቢ ዓንቲ ወይ ተላዒላ ስለ ዝነበረት ሓደኦም ከዋሌ ሓደኦም ከዓኒ ኣረካሲ ገለ ንድሕርዳ ኮይኑ እንታይ ዝበሃል እቲ ዝነገርቲ ሓደ ከዓኒ ድኽውለሉ እንድሕር ኮይኑ እቲ ቆልዓ ይዕረኒ እዚ ሓደ ካብቲ ዓንቲ ወይ ተላዒላ ስለ ዝነበረት ከመይ እዩ ክኸውን ዘለዎ ናይ ኣደ ተራድዩ ገለ ዝብል ዝነበረ ኣይ ቲንክ እዚ ሓላፍነት እዚ ናይ ክልቲኦም እዩ ክልቲኦም ወደን ኣቦና ደን ዝበሃሉ ዘለዉ ነቲ ሓላፍነት ምዕሩይ ዝኾነ ኣረኣያ ክህልዎም ክኽእል ኣለዉ ዝብል ርእቶ ኣለኒ ከምዚኢታት እንድሕር እሳ ብሓልዮት ኢላ ሓብኣሉ ኮይና ታዲኡ እንድሕር ሓብኣሉ ኮይና ኣቦኡ ከዓ ነገራት እንድሕር ዳኣኒ ቀፅዓይ ጥራይ ኮይኑ ድመፅእ ኮይኑ እቲ ሰላማዊ ርክብ ኣይህሉን እዩ ሰላማዊ ምብህሃል ኣይህሉን እዩ ሰላማዊ ዝኾነ ምምህሃር ኣይህሉን እዩ ብትገዛ እዚኣ ሕጂ ሓንቲ ካብቲ ብቐፃሊ ስድራና ከምቲ ብሓባር ኮይኖም ዘዕብዩካ ብሓባር ኮይኖም ከዓኒ ዝኣልዩካ ሓደ ዓይነት ርድኢት ንዘለዎም እታ ፋሚሊ ጥዒቲ ፋሚሊ ኮይና ክትወፅእ ትኽእል እዚኣ ሓንቲ እያ ነጥቢ ካልኣይ ነገራት ምሕባእ እንታይ እዩ ደምፃልና ተኸዊልካ ምግባር እዩ ዘምፅእ ኣብዚኣ ሕጂ እታ ሓደ ካብቲ እዛ መፅሓፍ ዝያዳ ክትገልፆ ትፍትን እንታይ ክብርታት ኢና ሒዝና ንኸይድ ዘለና ኣብ ስድራና እቲ ክብርታት ሲ ምብህሃል ክፉትነት ምህላው ኣብቲ ስድራ ትገልፅ ክፉትነት እንድሕር ኣለካ ኮይኑ ኩሉ ኢካ ትዛረበሎ ፀገማት ተልዕል ነቲ ፀገማት ኣፈታትሖኦም ትዛረበሎም እቶም ኣፈታትሓ ናይ ፀገም ከዓኒ ይህን ምሂን ተባሃሂልካ ናይ ክልቲኻ ምብህሃል እዩ ሓደ ፍረ ክትፀልካ ዝኽእል። ስለዚ እታ መፅሓፍ እንታይ እያ ትነግረና ዘላ? እቲ ቅድም ዝነበረ ነገራት ንሕና እንዳረኣናዮ ነገራት ኣታ ዝነብሩ እዩ እዚ

0: ከምዚኡ እንዳበልካ ተኸዶ ነገራት ዓቀባዊ ነገራት እዚኢታት ኣወጊድና ሲ ከመይ ጌርና ኢና ብዛ ስድራ ይህን ብሂን ዘለዎ ምርድዳእ ዘለዎ ሃዋሁ ንፈጥር እሞ እዞም ሰባት እዚኣቶም ሲ ናብ ሓደ ቁኑዕ ዓንፈት ክንወስዶም እንኽእል ኢላ ያ ትገልፅ ማለት እዩ። ብዝኾነ ነገር ፀገማት ንሕርዳ ደጉልናዮም ከምዛ ሰለሙን ዘላምታ ምድጓል ቃል ፈት እያ ንዓኣ ንሕር ደጉልናዮም መወዳእትኡ ምግባሮም ኣይተርፍን እዩ ኣስኡ ከ ኣዝዩ ዝተዓፀፀፈን ዝኸፍአን እዩ ዝኸውን ማለት እዩ። ይህን ምሂን ንድሕር ተባሂልና ንሕድሕድና ተላዚምና ግን ናብ ቅቡእ ናብ ቁኑዕ ዓንፈት ክንወስዶ ነቲ ወድና ናቲ ጓልና ስለንኽእል ይህን ምሂን ምብሃል ኣይ ቲንክ ዝሓሸን ብዙሕ ለውጢ ከምፅእ ከምዝኽእልን እዩ እታ መፅሓፍ ፅቡቅ ራ ኣብ ነፍሲ ወከፍ ርእስታት ምፅኦ ማለት እዩ። ሓደ ርእስታት ኣነ ርእስቲ ልዒላ ዘላ ናብ ንቡር ንመለስ ዝብል ኣላ ናብ መሰረትና ንመለስ ናብ መሰረትና ንመለስ ዝብል እቲ መፅሓፍ ምፅ ኣላ ናብ መሻሽጣ ንኣከዳድና ንኣዘራርባ ንኣባህላ ንኣካይዳና ገለ ዝገልፅ ፅቡቅ ገይራ ገሊፃ ትውላ እቲ መፅሓፍ ፅቡቅ ገይራ ሕጂ ክነሪኦ ከለና ሲ እቲ መፅሓፍ ብሆሊስቲክ ኣፕሮች ክንተርኢናዮ ዝያዳ ብዙሕ ንሕብረተሰብ ሃነፂ ብዝኾነ መንገዲ ክተቃልሖ ክኢላ ዘላ ኮይኑ ስማዓኒ። ስለዚ እንደገና ኮንግራ ክብል ደሊ ንኪ
1: ኣገዳስነት ከምዚ ዓይነት መፅሓፍ ሲ እንታይ እዩ ትብል ጴጥሮስ
2: ይቀኒ ለይማና ናይ ብሓቂ እቲ ዝሃብኩምና ርእቶታት እቲ ሞራል ተገዲስኩም ኣንቢብኩም ከዓ ነታ መፅሓፍ ዕብ ኣቢልኩማ ካብ የቀኒ ለይ ናይ ብሓቂ እቲ ዝሃብኩም ናይ ርእቶታትን ሓሳባትን ናይ ልቢ የመስግን። ከምዚ ዓይነት መፅሓፍ ክበዝሕ ኣለዎ ባህላየ ኣነ ከምዚ ክተጠቕሶ ፅንሐ ኣነ ታሓንቲ ርእያ ታሓንቲ ኣይወፀት ንመስለኒ ናይ መምህር ዘካርያስ ርእያ ስነንቦና ደቅና ትብል ፅቡቕቲ መፅሓፍ እያ ሰብ ከማ እንተዘንብባ ፅቡቕ ብል ኣነ እቲ ዕላማ ናብ ወለዲ እዩ ተሓዛ ኩርናዕና ተፀሓሕፋና ገለ ፈላለ ይኸውን ሓደ በት ሓደ ሓደ በት ሓደ ከምቲ ብቲ ኣብ ናይ ደገ ደሎ መፅሓፍቲ ኣሽሓት መፅሓፍቲ ናይ ፓረንቲን ናይ ስነ ምዕባይ ቆልዑ ደሎ ኣብ ሃገርና እውን ብኩሉ ቋንቋታት ብብዝሒ ከምኡ እንተንፅሕፍ ዝያዳ ስፐሲፊክ እናኾንካ ዝያዳ ናብ ገለ እናተኮርካ እናኸትካ እንተዳ ኸድካ ከዓ ዝበለፀ ኮይኑ ስማዓኒ። ከምዚ ዓይነት መፅሓፍቲ እንታይ ኣገዳስነቱ ብናይ ሓደ ሳይኮሎጂስት እንታይ ይብል ሰለስተ መንገዲ ኣለዋ ሓንቲ ሽግር እንተ ኣጋጢሙ ካስ ትኽተለን ታሓንቲ ኣነ እንታ ክገብር ይኽእል ኢኻ ትብል ኣጋጥመካ ምስቲ ተመክሮካ ምስቲ ዓቕምካ ምስቲ ፍልጠትካ ተመርኪስካ እንታ ክገብር ትብል ተኻልይቲ ትመፅእ ንሰብ ተሓትት ንመንካሕ ትኽእል መንካሕ ግዛ ንኽእል መል ሓሳብ ክበ ንኽእል ኢኻ ትብል ሳልሰይቲ ከዓ እንታይ ከንብብ ክትብል ስለዚ ምንባብ ነቲ ዝደለና ንቕሓት ስለ ዘዕብየልና እዚ ኩሉ መፅሓፍቲ ከንብቦ ነዚ ኣነ ኣብቲ ድሕሪት ተወኪሰየ ዘለኹ ከንብቦ ብዝተፈላለየ ምክንያት ዕድል ዘይረኸቡ ፅሙቕ ኣቢልና ከነቕርበሎም ፈቲና ኣለና ከምዝን ካልእን ነዚ ድማሳሰል መፅሓፍቲ ምንባብ ኣብቲ ደረጃ ንቕሓትና ኣብቲ ኣተዓባብያና ኣብቲ ጥበባትና ክሕግዝ ስለ ዝኽእል ካብ ትማሊ ሎሚ ዝሓሽና ካብ ሎሚ ከዓ ፅባሕ ዝሓሽና ክገብረና ስለ ዝኽእል ተገዲስና ብምንባብ ዘለና ልምዲ ከነዕቢ ፅቡቕ መስለኒ።
1: ጋዜጠኛ ጴጥሮስ ከምዚኣ መፅሓፍ ምቕራብካ ኣብ ሳይዳ ፈቓደኛ ኮይንካ ምምፃእካ ከዓ ብጣዕሚ ኣመስግን ኩልኹም ኣጋይሽ ከዓ ክብረት ይሃበልና። ኣብ መወዳእታ እንታይ እየ ዝብል ደቅና መፃኢና ንብል እንተ ዳእ ኮይንና ደቅና ብስነ ፍልጠት ንህነፆም ክንብል ከለና ግን ፋሉል ንስደዶም ንሶም ድላዮም ይግበሩ ጥራሕ ታክዳን ታ ምግቢ ተኻልእ ማለት ንቐርበሎም ማለት ኣይኮነን ብዝርዝር እቲ ዝተረድኦ ተረዲእዎ ኣሎ ካልእ ግን ንምዝኽኻር ዝኣክል እየ ይቐኒየለይ መደብ ሳይዳ ኣብ ዝመፅእ ግዜ ብካልእ ትሕዝቶ ክንረኸብ ኢና ክሳዕ መወዳእታ ምሳና መፅናሕኩም ከዓ ኣመስግን ኣጋይሽ ከምታ ዝመፀኹማ ብሰላም ተመለሱ ይቐኒየለይ ይቐኒየለይ።

ሰላም ኣብ ርሕቑ ናብ ቀረባም ኪንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ስፒናች ምስ እንቃቅሑ ናይ ፎርኖ ትኸውኑ። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ተቐሪቡሎ። ቅድሚ ኣብቲ ስራሕ ምእታውና ኩሉ ግዜ ኢድና ክንሕፀብ ገቡእ ስለ ዝኾነ ምእዳዊ ይሕፀብ ኣለኹ። ኣረይ ስፒናች ሓደ ኪሎ ስፒናች ከምቲ ገቡኡ ተሓፂቡ ብደቂቕ ዝተመትረ እቶም ኩሎም ኣስቤዛና ኩሉ ግዜ ንጥቀመሎም ኣሕይነ ኣሕምልቲ ቅመማትና በርሰሜሎ፣ ሽጉርቲ ፃዕዳ፣ ጉዕ በርበረ ብደቂቕ ተመቲሩ ተቐሪቡሎ፣ ኮሚደረ፣ ጨው በርበረ ፀሊም፣ በርማጆን፣ እንቃቅሑን፣ ዘይቲ ስምስም፣ ፀባ ከዓ ተቐሪቡሎ ማለት እዩ። ስለዚ ኣቐዲምና ኩሉ ኣስቤዛና ብሓንሳብ ጌርና ሓንሳ ሽሉቕ ቀቢልና ከነውፆ ኢና። ስፒናቺ ሓንቲ ደቂቕ ኢኻ በቃ ትሰኽትቶ፣ ምክንያቱ ብቐጠሊኡ ከሎ ከተውርዶስ ፅቡቕ ስለ ዝኾነ ደገና እውን ኣብ ፎርኖ እውን ስለ ከነእትዎ ድኾና። እስኪ መጀመርታ ሓምሊ ገይረ ኣለኹ ኩሉ ስቤዛና ብጀካ ፋርማጆን እንቃቅሖን ብሓንሳብ ከነእትዎ ኢና። ብሓንሳብ ኣእቲና ሓንሳብ ሽሉቕ ኣቢልና ከነውፆ ኢና ማለት እዩ።

ሽኩርቲ ፃዕዳ ከዓ ምስ ስፒናች ብጣዕሚ ፅቡቅ ክስታይ ደለዎ ጣዕሚ እዩ ዘለዎ። ስለዚ ክልተ ማንካ ጣውላ ይጥቀም ኣለኹ። ማይ ተቀሪበ ሓደ ማንካ ጣውላ ከዓ ጉዕ በርበረ ይጥቀም ኣለኹ።

ኮሚደረ ብደቂቕስተ መትረ ኮሚደረ ናብ ኮሚደረካ ፅቡቅ ትሕዝቶ ከም ደሎ ኩሉ መዓልቲ ኢና ንገልፆ ንምትብባዕ ኩሉ መዓልቲ ክገልፆ እየ። ኮሚደረ ኣዝዩ ሃፍታም ትሕዝቶ ዘለዎ መግቢ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ሓደ ማንካ ሻሂ በርበረ ፀሊም ጨው ውሕድ ኢና ንጥቀም። ኣብ ኣሕምልቲ ናቱ ጨው ስለ ዘለዎ ኣብ ኣሕምልቲ ውሕድ ኢና ንጥቀም። ዘይቲ ስምስም ይጥቀም ኣለኹ። ዘይቲ ስምስም ከዓ ካብቶም ፅቡቅ ትሕዝቶ ዝውንኑ ዘይቲ እዩ። ድማ ከዓ ኣብ ዓድና ዝፈሪ ዘይቲ ኣፀቢቕካ ትተኣማመነሉ በቂ ክባያ ዘይቲ ገይረ ኣለኹ። ዘይቲ ስምስም ስለዚ ከምዚኣ ገይረ ስክትታ እያ ሓንሳብ ቆሩብ ሽሉቕ ምስ በለትልና መሊስና ናብ ባሪላ ክንሰርዓ ኢና ማለት እዩ።

ሓረ ሓምልና ሸሊቆ ኣላ ሓደ ክቦያ ዝፈልሐ ፀባ ኣእቲና ወሃሂድና ከነውርዳ ኢና

ስፒናች ብቐጠሊኣ ኸላ ሽሉቕ ኣቢልካ ኢኻ ተውርዳ ደቐይቕ ኣይትወስድን እያ።

እቲ ዝተረፈና ሓምሊ ኣብ ልዕሊኡ ገልቢጥና ኣተዓራሪና ፈርማጆ ነስኒስና እተንዲተረፈና ንቀቕሖ ኣብ ኣፍሲስና ኣብ ፈርኖ ነእትዋ

ከምዚኣ ጌርና ተዓራሪና እተን ዝተረፋና ፈርማጆ ንቀቕሑን ጌርና ፍርኖ ክነእትዋ ኢና።

ፈርማጆ ነስኒሰ ደሓር ዝተረፈን እንቃቕሖ ብላዕሊ ፍስሳፍ ፍስሳ ኣቢለ ፎርኖ ከእትዋዮ ማለት እዩ።

ፈርማጆ ክንክ ንደሊ ክንክዮ ንኽእል ኢና ዳይብሉ ክንገብሮ እውን ንኽእል ኢና ንቃቕሖ ስለ ዘለዎ በቲ ንቃቕሖ ክተሓሓዘልና ስለ ዝኽእል ከምዚ ኣገርና ኣብ ፍርጅ ከነእትዋ ኢና ከምዚ ኣገርና ተን ዝፀንሓና ንቃቕሖ ኣፍሲስና ፈርማጆ ነስኒስና ኣብ ፎርኖ ከነእትዋ ኢና ፈርማጆ ክንክ ተደሊና ከዓ ክንክዮ ንኽእል ኢና ወላ ሓደ ፀገም የብሉን ፎርኖና ረሲና ኣላ ቅይሕ ምስ በለትልና ኣውፅኢና ንምግቢ ነዳልዋ ህፍቱም ዝበለት ሓምሊ ኮይና ህልና ኣላ ማለት እዩ ከምቲ ዝበልክዎ እንተ ደኣ ከነፍኩስ ደሊና ከዓ ፈርማጆ ክንኪ ፀገም የብሉን እንቃቕሖ ስለተጠቒምና ዘለና ክተሓሓዘልና ስለዝኽእልበት እንቃቕሖ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ኣብ ከተማ ክረን ዝካየድ ዘሎ ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ኣብዝሓለፉ 3 መዓልትታት ብዝተፈላለዩ ግጥማት ቀፂሉ ተኻይዱ።
1: ሻምፒዮን ኩዕሶ እግሪ ክለባት ኤርትራ ኣብዝሓለፈ 3 መዓልትታት ኣብ ከተማ ከረን ቀፂሉ ተኻይዱ። ዓርቢ 23 ናሓሰ ቀዲመን ዝተፋለማ ክለባት ደንደን ምስ ኣድሊስ ክኾና ከለዋ ክለብ ኣድሊስ ካብ ድሕሪ ተበጊሳ 3-2 ተዓዊታ። ክለብ ደንደን ካብ ሜሮን ኣለም ኣብ 50 ደቂቕ ከምኡ ውን ካብ ሴም መሓሪ ኣብ መበል 43 ደቂቕ ብዝረኸበተን ሸቶ መሪሕነት ክትሕዝ እኳ እንተኸኣለት ክለብ ኣድሊስ ካብ ኣቤል ወለ ዮሱስ ኣብ መበል 45 ደቂቕን 57ን ከምኡ ውን ካብ ሶምሶም ተኸስተ ኣብ መበል 70 ደቂቕ ብዝረኸበተን ሽቶታት ተሓጊዛ ካብ ድሕሪ ተበጊሳ 3-2 ተዓዊታ። ኣቤል ወልደ የሱስ ካብ ክለብ ኣድሊስ ብሉፅ ናይቲ ፀወታ ኮይኑ ዝቐፀለ ፀወታ ኣብ መንጎ ክለብ ዓንሰባን ሰናዓፈን ኮይኑ ክለብ ሰናዓፈ ኣብ መበል 14 ደቂቕ ካብ ስምኦን ሰመረ ብዝረኸበታ ሽቶ መሪሕነት ሓዘት። ክለብ ሰናዓፈ ኣብ መበል 58 ደቂቕ ካብ ሙሴ ተኸላ ብዝወሰኸታ ሽቶ ተሓጊዛ ኣብ ምዱብ ፀወታ ብዓወት ክለብ ሰናዓፈ 2-2 ተዛዚሙ። ሓላ ውሉዳት ክለብ ሰናዓፈ ተመዝገን መብራቱ ድማ ብሉፅ ናይቲ ፀወታ ኮይኑ ኣብ መወዳእታ ዝተፋለማ ክለባት ኣልሂላል ምስ ሰሜንቶ ዝተመደበ ምዱብ ግዜ ኣብ ምዝዛሙ ክለብ ኣልሂላል ኣብ ሳሙኤል ጎይቶ ኣብ መበል 93 ደቂቕ ሽቶ ኣመዝጊባ። ክለብ ሰሜንቶ ድሕሪ ነታ ፅቡቅ ጌራ ሓጎሳ ዘይዝተማቕረት ኣልሂላል ኣብ 94 ደቂቕ ካብ መሓመድ ሙሳ ብዝረኽበታ ሸቶ ብምምዝጋብ ንፀወታ ሓደ ብሓደ ጌራ ዛዘመቶ። ሃብቶም ኣብርሃ ካብ ክለብ ሰሜንቶ ብሉፅ ናይቲ ግጥም ኮይኑ ቀዳም 22 ናሓሰ ኣብ ስታድዮም ከረን ዝተኻየደ 3 ግጥማት ቀዲመን ዝተፋለማ ኣልነስርን ላሳለን ዝተመዝገበ ሽቶ ብዘይምንባሩ ምዱብ ግዜ ባዶ ባዶ ተዛዚሙ። ኣብርሃም በላይ ካብ ክለብ ላሳለ ድማ ብሉፅ ናይቲ ግጥም ኮይኑ ብዙሕ ሸቶታትን ዓብላልነት ክለብ ኣልተሓሪር ኣብ ልዕሊ ደንካላ ዝተንፀባረቐሉ ግጥም ነይሩ። ክለብ ኣልተሓሪር 3 ሽቶታት ካብ ካልድ ዓብደላ፣ 2 ካብ ዘርኢት የማነ፣ 2 ካብ ኢብራሂም መሓመድ፣ ሓንቲ ሽቶ ድማ ካብ ኣማኒኤል ዘርአ ኢየሱስ ብምርክ ንመጋጥንታ ደንካልያ ብገፊሕ 8 ባዶ ስዒራታ። ካልድ ዓብደላ ካብ ክለብ ኣልተሓሪር ድማ ብሉፅ ናይቲ ግጥም ኮይኑ ዝቐፀለ ፀውታ ኣብ መንጎ ቀይሕ ባሕርን ኣቑደቱን ኮይኑ ንዕረፍቲ ባዶ ባዶ ድሕሪ ምውፃእ ጋንታ ቀይሕ ባሕሪ ካብ ቤንሁር ጣዕመ ኣብ መበል 58 ደቂቕ፣ ካብ ናታን ብርሃነ ኣብ መበል 60 ደቂቕ፣ ሳልሰይቲ ሸቶ ድማ ካብ ስምኦን ኣስመላሽ ኣብ መበል 68 ደቂቕ ብምምዝጋብ 3 ባዶ ኣብ ልዕሊ ኣቑደት ተዓዊታ። ቤንሁር ጣዕመ ድማ ብሉፅ ናይቲ ፀውታ ኮይኑ ትማል ሰንበት 23 ናሓሰ ቀዲመን ዝተፋለማ ክለባት ሰናዓፈ ምስ ኣልሂላል ክኾናን ከሎ ኣብ ቀዳሞት 45 ደቂቕ ሽቶ ብዘይ ብምዝጋቡ ንዕረፍቲ ባዶ ባዶ ወፅን። ድሕር ዕረፍቲ ሓይላ ዝቐረበት ክለብ ሰናዓፈ ኣብ መበል 56 ደቂቕ ካብ ንያት ዘርእዝጊ ሽቶ ኣመዝገበት። ኣብ መበል 43 ደቂቕ ዝረኸበታ ፍፁም ቁላዕ እውን ብመንገዲ እስማዒል ስዒድ ናብ ሽቶ ቀይረታ። ምዱብ ግዜ ድማ ብዓወት ክለብ ሰናዓፈ ኣብ ልዕሊ ክለብ ኣልሂላል 2 ባዶ ተዛዘመ። ንያት ዘርእዝጊ ካብ ክለብ ሰናዓፈ ብሉፅ ናይቲ ግጥም ኮይኑ ዘቐፀለ ግጥም ሓያል ምትህላኽ ዝተረኣየሉ ኣብ መንጎ ኣድሊስን ሰሜንቶን ነይሩ።

0: ጳውሎስ ፍጹም ክልዕ ብመንገዲ ኣቤል ወልደ ኢየሱስ ኣብ መበል 21 ደቂቃ መዝቀፂላ ክለብ ኣውሊስ 3ለስተ ሸቶታት ካብ ቢንያም ግርማይ ከምኡውን ሓንቲ ሸቶ ካብ ርያን ስዑድ ረኸበት። ክለብ ሰሜንቶ ዘየጋላገልኣ 2ልተ ሸቶታት ካብ መሓመድ ሙሳን ፋንኤል ገብራይን ረኺባ። ምዱብ ፀወታ ብዓወት ክለብ ኣውሊስ 5-2 ተዛዚሙ። ሓበንቲ ክስተ ካብ ክለብ ኣውሊስ ድማ ብሉፅ ናይቲ ግጥም ኮይኑ ዝቐፀለ ግጥም ብሉፅ ምንቅስቃስ ዝተረኣየሉ ኣብ መንጎ ክለባት ደንደንን ዓንሰባን ዝተኻየደ ነይሩ። ክለብ ደንደን ብመንገዲ ሴም መብራቱ ኣብ መበል 16 ደቂቕ ብዘመዝገበታ እንኮ ሸቶ ተሓጊዛ 1-0 ኣብ ልዕሊ ዓንሰባ ቀዳማይ ዓወታ ኣመዝጊባ። ሳምሶን ሚኬል ካብ ክለብ ደንደን ድማ ብሉፅ ናይቲ ግጥም ኮይኑ
1: ክረምታ ውድድር ኩዕሶ መርበብ ዞባ ማእከል ይቐፅል ኣሎ። ብምትሕብባር ጨንፈር ስፖርትስን ፌደሬሽን ኩዕሶ መርበብን ዞባ ማእከል ተወዲቡ ዝካየድ ዘሎ ክረምታዊ ውድድር ኩዕሶ መርበብ ግራስሩት ብቐዳምን ሰንበትን ቀፂሉ ተኸይዱ። ብቐዳም ክለባት ደቂ ተባዕትዮ ኣብ ዝተረኸባሉ ኣብ ክሊ ዕድመ 14 15 ኣኽርያ ንገጀረት 2-0 ብምስዓር ካልእ ዓወት ከተመዝግብን ከላ ኣብ ዕድመ 16 17 ድማ ኣቐዲማ 2 ግዜ ዝተሳዕረት በሪኽ ምስ ገጀረት ገጢማ ሰሊጥዋ ድማ 2-1 ተዓዊታ። ዝዓበ ፀወታ 2 ግዜ ኣብ ምድበን ዓወት ዘመዝገባ ማይትምናይን ኣባሻውልን ዘረኸበ ግጥም እዩ። ንቐዳማይ እብረት ፀወታ ኣባሻውል 25-13 ክስዕራን ከላ ኣብ ካልኣይ እብረ ድማ ብዝርኢት ተኽልዝጌት ስልጥን ማይትምናይ ዝሓሸ ብቕዓት ወኒና 25-9 ወዲኣታ። ኣብ ሳሴትን መፈላለይትን ፀወታ ብማዕረ ሸቶታት እዩ ዝቕፅል ነይሩ። ኣባሻውል ኣብ ኣጋምዝዛም ጥንቁ ፀወታ ብምርኣይ 19-17 ብምዛም ንሳልሳይ ግዜያ ተኸታታሊ ዓወት ሰኒዳ። ሰንበት ካብ ዝተኸየዱ ውርድራት ኣብ ዕድመ 14-15 ጎዳይፍ ንማይትምናይ 2-0 ክስዕራን ከላ 4 ስመራ ንኣብ ምክፋል ቦታ ዝፃወት ሳይሞን ኣንጎሶን ብብጫን ቀይሕን ኣብ ዝኸስረትሉ ግጥም በታ ፈላም ፀወታ ዘካየደት ገዛ ባንዳ 2-1 ተሳዒራ። ኣብ ግጥም ደቂ ኣንስትዮ ዕዳጋ ሓሙስ ንጋላ ነፍሒ 2-1 ክስዕራን ከላ ራብዒት ፀወታ ድማ ብእንኩ ጓዘንሰይቲ ዮሪት ፍትውት ስልጥን ገዛ ባንዳ ምስቲ ኣብ ዝሓለፈ ምስ ዕዳጋ ሓሙስ መሳት ፀወታ ዘንፀባርቐት ጋላ ነፍሒ ገጢማ። ኣብዚ ግጥም ድማ ጋላ ነፍሒ 2-0 ተዓዊታ። እዚ ውርድር ሎሙሶኒ ኣብ ሰዓታት ቅድሚ ቀትሪ ቀፂሉ ብምውዓል ፅባሕ 3 እውን ካብ ሰዓት 8 ቅድሚ ቀትሪ ኣትሒዙ ኣብ 2 መፃወቲ ቦታ ውርድራቱ ከካይድ እዩ። ኣብ ሜዳ ፖቾፊላ ዕድሚ 14-15 ደቂ ተባዕትዮ ኣኽርያ ምስ ገዛ ባንዳ፣ ኣብ 16-17 ደቂ ተባዕትዮ ኣኽርያ ምስ ገጀረት፣ ዕዳጋ ሓሙስ ምስ ጎዳይፍ ከምኡውን ደቂ ኣንስትዮ ዕዳጋ ሓሙስ ኣንጻር ኣኽርያ ፀወተን ከካይዳ የን። ኣብ ቤት ትምህርቲ እምባህራን ዝካየድ ውርድራት ድማ ዕድሚ 14-15 ደቂ ተባዕትዮ 4 ስምራ ምስ ገጀረት ኣባሻውል ምስ ማይ ተመናይ በሪኽ ምስ ጋላ ነፍሒ፣ ኣብ ደቂ ኣንስትዮ ማይ ተመናይ ምስ ጎዳይፍ ዕዳጋ ሓሙስ ምስ ኣባሻውል ውርድራትን ከካይዳየን።
2: ውሽጣዊ ውርድራት እዚ ሓይል ኣየር ኤርትራ ብሓሙስን ዓርብን ብግጥማት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይል ኣየር ቀፂሉ ተኸይዱ።
0: ውሽጣዊ ውርድራት እዚ ሓይል ኣየር ብሓሙስን ረብዑን ብፀወታታት ኩዕሶ እግርን ኩዕሶ መርበብን ኣብ ማዓስከር ሓይል ኣየር ቀፂሉ ውዒሉ። ብሓሙስ ኣብ ኩዕሶ እግሪ ደቂ ኣንስትዮ ዝተረኽባ ጋንታታት ሕድርን መሰረትን እየን ነይረን። ሕድሪ ብመንገዲ ፉርቱና ብርሃነ እንኮሽቶ ብምዝጋብ ኣብ ልዕሊ መሰረት 1-0 ተዓዊታ። ቀፂለን ዝገጠማ ጋንታት ደቂ ተባዕትዮ መሰረትን ሕድርን እየን። ተፃወቲ ሕድሪ ነቲ ፀወታ ብምዕብላል 5 ሽቶታት ካብ ናሆም ተኽላይ ክረኽቡ እንከለዉ 2 ሽቶታት ካብ ላሜክ ኢሳቅ፣ ሓንቲ ሸቶ ድማ ካብ ሴም የማንን ናታን የማንን ብምዝጋብ ብገፊሕ ውፅኢት ኣብ ልዕሊ መሰረት 9-0 ተዓዊቶም ወፂኦም። በዚ መሰረት ተፃዋታይ ናሆም ተኽላይ ካብ ጋንታ ሕድሪ ብ9 ሽቶታት ብሉፅ ኣመዝጋቢ ኮይኑ ይመርሕ። ሳልሰይቲ ናይቲ ግጥም ዝገጠማ ጋንታት ደቂ ኣንስትዮ ፀሓይ በርቅን ፅንዓትን እየን ተረኺበን። ተፃወቲ ፀሓይ በርቂ ካብ ብኢላም ደበሳይ 3 ሽቶታት ክትረክብ እንከላ ካብ ፌሩዝ የማን ሓንቲ ሽቶ ብምርካብ 4-0 ተዓዊታ። ኣብ መወዳእታ ናይቲ ግጥም ዝተፋለማ ጋንታት ደቂ ተባዕትዮ ፅንዓትን ፀሓይ በርቅን እየን። ፅንዓት ብመንገዲ ሑሴን መሓመድ ሓንቲ ሽቶ ብምዝጋብ ብፀቢብ ውፅኢት 1-0 ተዓዊታ። ኣብ ትዕለት ኩዕሶ መርበብ ተኻይዱ ነይሩ። ኣብ ናይ ደቂ ኣንስትዮ ፈንቅልን ሮኬት ኣብ ናይ ደቂ ተባዕትዮ ሓሊበት ንዊናን ተመሳሳሊ ውፅኢት 2-0 ክዕወታለን እንከልዋ ፈንቅል ንሮኬት 2-1 ስዒራታ። ብዓርቢ ኣብ ዝተኻይደ ኩዕሶ እግሪ ደቂ ኣንስትዮ ዊናን ፈንቅልን እየን ገጢመን። ተፃወቲ ዊና ኣብ 6 ደቂቕ ብመርሃዊት ጣዕመ ሸቶ ክትረክብ እንከላ 2 ሽቶታት ካብ ሳሮን ደበሳይን ሓንቲ ሽቶ ካብ ሚካኤል ሚካኤል ብምቁፃር ብገፊሕ ውፅኢት 4-0 ተዓዊታ። ካልኦቲ ዝገጠማ ጋንታት ሓሊበትን ሮኬትን እየን። ሓሊበት ኣብ መበል 36 ደቂቕ ብኣምና ኢብራሂም ሸቶ ብምቁፃር ብፀቢብ ውፅኢት 1-0 ተዓዊታ ወፂያ። ሳልሳይ ናይቲ ግጥም ዘካየዳ ጋንታታት ደቂ ተባዕትዮ ሓሊበትን ሮኬትን ኣብ ዝገበሮ ግጥም ሮኬት ብገፊሕ ውፅኢት 4-0 ተዓዊታ። ኣብ መወዳእታ ግጥምን ዘሰላሰላ ጋንታት ደቂ ተባዕትዮ ዊናን ፈንቅልን እየን ተጋጢመን። ተፃወቲ ዊና ብመንገዲ ደሞዝ መድሃኔን፣ ሙክታር ዑስማንን ኢሳያስ መድሃኔን 3 ሽቶታት ከመዝግቡ እንከለዉ ብወገን ተፃዋቲ ፈንቅል ብሲራክ ብርሃነ ሓንቲ ሽቶ ብምዝጋብ ዊና 3-1 ክትዕወትን ከላ ኣብ ትዕለት ግጥማት ኩዕሶ መርበብ ተሰላሲሉ ነይሩ። ኣብ ናይ ደቂ ኣንስትዮ ሕድሪ ንመሰረት ፀሓይ በርቂ ንፅንዓት ብተመሳሳሊ ውፅኢት 2-0 ስዒረናን። ኣብ ናይ ደቂ ተባዕትዮ ፀሓይ በርቂ ንፅንዓት 2-0 ሕድሪ ንመሰረት 2-1 ተዓዊተናለን። ውሽጣዊ ውድድር እዚ ሓይል

0: ኣየር ሎሚ ሶኒ ቀጺሉ ውዒሉ ኣሎ።
1: ክረምታ ውርድር ግራስሮት ኩዕሶ እግሪ ዞባ ማእከል ብናይ ፍርቂ ፍጻመ ግጥማቱ ቀጺሉ።
0: ክረምታዊ ውድድር ግራስሩት ፍርቂ ፍጻሜ ናይ ዝተፈላለየ ክልል ዕድመ ተዛዚሙ ትማሊ ሰንበት ኣብ ዝተዛዘመ ናይ ትሕቲ 17 ዓመት ደቂ ተባዕትዮ ማይ ተመናይ ንፀፀራት 5-3 ብፍጹም ቅላዕ ክትስዕራ እንከላ ፓራዲዞ ንኣኽርያ ብፀወታ ሓደ ባዶ ብምስዓር ኣብ ናይ ዋንጫ ሓሊፈን። ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ገጀረት ንፓራዲዞ 3-1 ፀፀራት ንሰንበል 3-ባዶ ብዝኾነ ውፅኢት ተዛዚሙ። በዚ መሰረት ገጀረት ምስ ፀፀራት ንዋንጫ ፓራዲዞ ምስ ሰንበል ንደረጃ ክረኸባ እየን። እዚ ከምዚ ኢሉ እንከሎ ብዓርቢ ኣብ ዝተኻየደ ናይ ትሕቲ 13 ዓመት ደቂ ተባዕትዮ ፈለማ ንሜዳ ዝወረዳ ጋንታት ጎዳይፍ ንገዛማንዳ 3-ባዶ ክትስዕራ እንከላ ማይ ተመናይ ንኣኽርያ ብፍጹም ቅላዕ 6-5 ስዒራታ። ኣብ ናይ ደቂ ኣንስትዮ ሰንበል ንማይ ተመናይ ብፍጹም ቅላዕ 4-3 ክትስዕራ እንከላ ብፀወታ ድማ ጎዳይፍ ኒትራቨሎ 1-ባዶ ተዓዊታትላ። ቀዳም ኣብ ዝቐጸለ ፀወታታት ናይ ትሕቲ 15 ዓመት ደቂ ተባዕትዮ ኣባሻውል ንማይ ተመናይ 2-1 ብፀወታ ክትስዕራ እንከላ ፓራዲዞ ንገዛማንዳ 7-6 ብፍጹም ቅላዕ ስዒራ ኣብ ናይ ዋንጫ ምስ ኣባሻውል ክትፋጠጥ እያ። ናይ ደረጃ ድማ ማይ ተመናይ ምስ ገዛማንዳ ክረኸባ እየ። ኣብ ተመሳሳሊ ዕለት ደቂ ኣንስትዮ ትሕቲ 15 ዓመት ኣባሻውልን ማይ ተመናይ ንደረጃ ጎዳይፍን 4 ስመራን ድማ ንዋንጫ ኣብ ዝተጋጠማሉ ጎዳይፍ ን4 ስመራ ማይ ተመናይ ድማ ንኣባሻውል ብፍጹም ቅላዕ ብምስዓር ቀዳመይቲ ጎዳይፍ ካልአይቲ 4 ስመራ ሳልሰይቲ ማይ ተመናይ ብምዃን ናይ 2026 ውድድረን ዛዚመን። ክረምታዊ ውድድር ግራስሩት ናይ ዋንጫን ናይ ደረጃን ትሕቲ 13 ዓመት ከምኡ ውን ትሕቲ 15 ዓመት ደቂ ተባዕትዮ 26/2026 ክካየድ መደብ ክተሓዘሉ እንከሎ ትሕቲ 17 ዓመት ድማ ንዋንጫን ንደረጃን 5/27 ብክልቲኡ ፀወታታት ብዝካየድ ውድድሩ ክዛዝም እዩ።
1: ኣብ ከተማ ጊንዳዕ ንኣስታት 8 ኣዋርሕ ኣብ ምክያድ ፀንሐ ግጥማት ኩዕሶ እግሪ ብ16/5 ብወግዒ መገረጁ ዓፂኡ።
2: ኣብ ንኡዞባ ጊንዳዕ ስፖርታዊ መንፈስ ኣብ መንእስያት ንምስራፅን ብስፖርት ዝተሃንፁ ብቑዓትን ተወዳደርትን ተፃወቲ ንምፍራይ ንኣስታት 8 ወርሒ ክካየድ ፀንሐ ውድድራት ኩዕሶ እግሪ ብ16/5 ተዛዚሙ። እቲ ብፌደሬሽን ኩዕሶ እግሪ ንኡዞባ ጊንዳዕ ተወዲቡ ኣብ መንጎ 8 ናይ ቀዳማይ ዲቪዥን 12 ናይ ካልኣይ ዲቪዥን 24 ድማ ናይ ሳልሳይ ዲቪዥን ዝተኸየደ ናይ ዙርያ ውርድሯት ክለባት ኣብ ቀዳማይ ዲቪዥን 28 ኣብ ካልኣይ ዲቪዥን 36 ኣብ ሳልሳይ ዲቪዥን ድማ 49 ግጥማት ከካይዳን ከለዋ ብድምር 1320 ዓቕሚ ስፖርታውያን ከም ዘሳተፈ ኣብቲ ፌደሬሽን ሓላፊ ውርድርን ስነ ስርዓትን መምህር ኣማን ሓዝዋይ ገሊጹ። መምህር ኣማን ኣብ ቀዳማይ ዲቪዥን ኣልኣህሊ ጎብለል ናይቲ ን8 ኣዋርሒ ዝተኸየደ ግጥማት ክትከውንን ከላ ባቡራይ ካልአይቲ ማራዳባ ድማ ሳልሰይቲ ክኾናን ከለዋ ኣብ ካልኣይ ዲቪዥን ቀዳመይቲ ክለብ ዓዋተ ካልአይቲ ጋንተ ኣልኣህሊ ሳልሰይቲ ድማ ባቡራይ ብምዃን ተዓዊተን። ኣብ ሳልሳይ ዲቪዥን ቀዳመይቲ ኣልተሕሪር ካልአይቲ ዓደውሐ ሳልሰይቲ ድማ ዓርከብ ኮባይ ኮይነን ዋንጫን መዳልያን ገንዘባዊ ሽልማትን ተቐቢለን። ብዘይካዚ ዑሳም ዑመር ካብ ክለብ ኣልተሕሪር፣ ካልድ ሳልሕ ካብ ኣልኣህሊ፣ ዮሴፍ ኣንጎሶም ካብ ክለብ ዓዋተ፣ ኣሕመድ ሮሞዳን ካብ ክለብ ባቡራይ ብሉፃት ኣመዝገብ ትሸቶ ክኾኑ ከለዉ ጀማል ሓሰን ካብ ክለብ ዓዋተ፣ ሓሰን ኢድሪስ ካብ ክለብ ኣልተሕሪር ብሉፃት ሓለው ትልዳት ብምዃን ዋንጫ ተሸሊሞም። ኣብ መወዳእታ ተፃዋታይ ኣልኣህሊ ዓድል መሓመድ ዓሊ ካብ ቀዳማይ ዲቪዥን፣ ተፃዋታይ ክለብ ዓዋተ ዓለ ስዒድ ካብ ካልኣይ ዲቪዥን፣ ኣባል ክለብ ኣልተሕሪር ጀማል ኣድም ድማ ካብ ሳልሳይ ዲቪዥን ብሉፃት ተፃወቲ ኮይኖም ነፍሲ ወከፎም ናይ ገንዘብን ዋንጫን ሽልማትን ተቐቢሎም። ዕውታት ብደረጃ ክለባትን ብውልቅን ካብ ኢድ ዋና ዳይረክተር ክፍሊ ባህልን ስፖርትን ዞባ ሰሜናዊ ቀይሕ ባሕሪ ወይዘሮ ዘይነብ ዑመርን ካልኦት ሓለፍትን ሽልማቶም ተቐቢሎም።
1: ሓድሽ ዓመት ውርድር ግጥማት ፕሪምየር ሊግ ዓዲ እንግሊዝ ዓርቢ ብግጥም ሻምፒዮን ዝሓለፈ ዓመት ኣርሰናል ኣንጻር ኮቨንትሪ ብዘካየዶ ግጥም ናይዚ ዓመት ውርድራቱ ፈሊሙ። ዘሕለፈ ዓመት ብዓወት ኣርሰናል መገረጁ ዝዓፀወ መድረኽ ፕሪምየር ሊግ ዓዲ እንግሊዝ ዓርቢ 21/5 ድሕሪ 89 መዓልትታት ብሓድሽ ናይ ውድድር ዓመት ተመሊሱ። ኣብ ቀዳማይ ፀወቱ ድማ ንተዓዋቲት ፕሪምየር ሊግ ኣርሰናልን ንተዓዋቲት ሻምፒዮንሺፕ ኮቨንትሪ ሲቲን ብዝረኸበ ግጥሚኡ ናይ ዝሓድሽ ዓመተ ስፖርት ውድድራቱ መዊሱ። ሓድሽ ፈራሚ ኣርሰናል ብሩኖ ጉማረሽ ኣብ ግጥም ኮሚኒቲ ሺልድ ዝገጠሞ ፎኪስ ማህረምቲ ኣብዚ ግጥም ዘፃውቶ ብዘይምንባሩ ኣሰልጣኒ ኣርሰናል ሚካኤል ኣርቴታ ንልዊስ ኬሊዩ ኣብ ጎኒ ዴክላን ራይስ ኣሰሊፉ። ኒኪ ሃቨርትስ ድማ ካብ ቪክቶር ዮኬሬሽ ኣቐዲሙ መስመር ምጥቃዕቱ ክመርሐሉ

0: ሓላፍነት ተረኪቦም። መጋጥምቲ ኣርሰናል ኮቨንትሪ ደላልተሽዕን ሓደ ንፈለማ ግዜያ ተካይዳ ናይ ፕሪምየር ሊግ ፀወታ እያ። ፀወታ 15 ደቂቃ ጥራይ ምስተላዕሎ ብውህደት ክሪስቶስ ዞሊስን ሪካርዶ ካላፊዮርን ናብ ርዳት ዝለዕከት ኩዕሶ ካይ ሃቨርትስ ቀዳመይ ትሸቶ ኣርሰናል ናይ ዝሓድሽ ዓመት ስፖርት ኣመዝጊቡ። ሃቨርትስ ብመንገዲ ቸልሲ ናብ ምድሪ እንግሊዝ ካብ ዝመፅእ ምስ ቀዳሞ ተሰልፍቲ ንሜዳ ኣብ ዝወረደሉ 4 ግጥማት ኣብ ኩሎም ሸቶ ከመዝግብ ንፍለማ ግዜ እዩ። ዋሕዚ መጥቃዕቲ ኣርሰናል ኣብዚ ደዋይ በለን ቡካዮ ሳካ ኣብ መበል 23 ደቂቕ ንመሪሕነት ኣርሰናል ናብ 2 ባዶ ኣበሪኹ። ኣርሰናል ኣብ ውሽጢ 23 ደቂቕ ኣብ ሜዳ 2 ብባዶ ክትመርሕ ድሕረቲ ንወልቭስ ኣብ 223 ውርሕቲ ሓሳስ ኣብ ውሽጢ 13 ደቂቕ 2 ሸቶ ዝመርሐቶ ንፍለማ ግዜ እዩ። ድሕሪ ረፍቲ ሓለቓ ጋንታ ማርቲን ኦዴጋርድ ኣብ መበል 49 ደቂቕ ሳልሴት ሸቶ ወሲኹ። ኣርሰናል ድማ ኣብ ቀዳማይ ፀወታ 3 ባዶ ብምዕዋት ናብ ዝተረፋ ክለባት ተሪር መጠንቀቕታ ይሕሊፋ። ዝሓለፈ ዓመት ኣብ ኩሎም ውድድራት ሓንቲ ሸቶ ጥራይ ኣመዝጊቡ ዝነበረ ናይዛ ግጥም ብሉ ተፃወታይ ዝተሸለመ ኦዴጋርድ ኣብዚ ሓድሽ ናይ ውድድር ዓመት ድሮ ኣብ 2 ተኸታተልቲ ግጥማት ሸቶ ኣመዝጊቡ። ኣርሰናል ኣብ መኽፈት ፀወታ 3 ሸቶ ከተመዝግብ ድሕሪ 2020 ንፍለማ እዋና እዩ። ኣሰልጣኒ ኣርሰናል ሚካኤል ኣርቴታ ንኣርሰናል ኣብ መድረኽ ፕሪምየር ሊግ ኣብ ዝመርሓሉ 249 ግጥማት መበል 150 ዓወት ብምምዝጋብ ድሕርቶም ትሕቲ 250 ግጥማት ኣካይዶም ብቕልጡፍ 150 ዓወታት ዝበፅሑ ፔፕ ጓርዲዮላ፣ ሆዜ ሞሪኖ፣ የርገን ክሎፕን ኣሌክስ ፈርጉሰንን ተሰሪዑ። ኣሰልጣኒ ኮቨንትሪ ፍራንክ ላምፓር ከም ኣሰልጣኒ ናይ ፕሪምየር ሊግ ጋንታ ብምዃን ኣብ ዘካየዶም 18 ግጥማት ሓንሳብ ጥራዩ ዓወት ቀኒዕዎም። ኣብ 13 ተረቲዑ ኣብ 4 ድማ ማዕረ ተፈላለዩ።
1: The champions doing champion-like things. And a quarter of the way into the game, Mikel Arteta's team have established a 2-goal lead already.
0: ዝሓለፈ ሰሙን ኣብ ግጥም ኮሚኒቲ ሺልድ ብኣርሰናል ድሕሪ ምርትዓ ኣብ ልዕሊ ሓደሽ ኣሰልጣንያ ኢንዞ ማሬስካ ዝክፍታታት ዓሲልዋ ዝቐነ ማንቸስተር ሲቲ ኣብ ኢትሓድ ነታ ዝሓለፈ ዓመት ኣርሰናል ድሕሪ 22 ዓመታት ፅዋ ፕሪምየር ሊግ ክትዓትር ኢዳ ዝሓወሰት ብሓድሽ ኣሰልጣኒ ማርኮ ሮዝ እትዕለም ቦርንማውዝ እያ ገጢማ። ቅድሚ ዕረፍቲ ተፃወታይ ቦርንማውዝ ማርኮስ ታቫርኔር ኣብ መበል 26 ብዘቁፅራ ሸቶ ቦርንማውዝ ንዕረፍቲ ሓደ ባዶ መሪሓ ውፅያ። ድሕሪ ረፍቲ ኣብ ሃያል ፀቕጢ ዝኣተወ ኢንዞ ማሪስካ ንቸርኪ ብራያን ኦራይሊ ንሜዳ ሊኢኽዎም። ኣብ መበል 84 ደቂቕ ብቸርኪ ዝተሻመወት ናይ ማእዝን ቅላ ኣብዛ ግጥም ኣብ ቦታ ኣሳሪ ኣከፋፋሊ ዝተሰለፈ ማርጉሂም ንሲቲ ናብ ፀወታ ዝመለሰት ሸቶ ኣመዝጊቡ። ድሕርዛ ሸቶ ንፀወታ ሙሉእ ብሙሉእ ዝተቋፃፀረቶ ሲቲ ኣብ ተወሳኺ ደቂቕ ሪያን ቸርኪ ንዝሃንደሳ ኩዕሶ ግቫርዲዮል ናብ ሸቶ ብምቕያር ንውፅኢት ፀወታ ናብ 2-1 ቀይርዎም። እዛ ሸቶ ኣቐዲማ ካብ ፀወታ ወፃኢ ተባሂላ ተሰሪዛ እኳ እንተነበረት ድሒራ ብቪድዮ ተሰኒያ ሸቶ ምዃና ፀዲቃ ማንቸስተር ሲቲ ድማ ካብ ድሕሪ ተበጊሳ ኣብ ልዕሊ ቦርማውዝ 2-1 ተዓዊታ። እዚ ዓወት ድማ ነቲ ንጫማ ጓርዲዮላ ክመልእ ከቢድ ሓላፍነት ዝተረከበ ኢንዞ ማሬስካ መጠናዊ እፎይታ ዝፈጥር እዩ። ማሬስካ ሓምሻይ ኣሰልጣኒ ኣብ ቀዳማይ ፀወቱ ዓወት ዘመዝገበ ኮይኑ ማንቸስተር ሲቲ ንመወዳእታ ግዜ ኣብ መኽፈት ፀወታ ፕሪምየር ሊግ ዝተሳዕረትሉ ኣብ ናሓሰ 2008 ኣብ ትሕቲ ኣሰልጣኒ ማርኪዩስ ብኣስቶን ቪላ ዝገጠማ ስዕረት እዩ። ተቐይሩ ብምእታው ንክልተ ሸቶታት ሲቲ ዝሃንደሰ ሮያን ቸርኪ ድሕሪ ኢልካይ ጎንዶጋን ኣብ ሓደ ግጥም ተቐይሩ ኣትዩ ክልተ ናይ ሸቶ ቀረብ ዝገበረ ተፃወታይ ሲቲ ኣብ ርእሲ ምዃኑ ካብ ምጅማር ናይ ዝሓለፈ ዓመተ ስፖርት ካብ ክፉት ፀወታ ዝገበሮም 12 ናይ ሸቶ ቀረባት ዝዳረጎ ተፃወታይ ኣይረኸበን። ን18 ግጥማት ብዘይስዕረት ክትጓዓዝ ፀንሐት ቦርማውዝ ኣብ መበል 19 ፀወታ ብማንቸስተር ሲቲ ተዳሂኻ። ማንቸስተር ሲቲ ኣብ ናይ መወዳእታ 15 መኽፈቲ ግጥማት ፕሪምየር ሊግ ሓንሳብያ ኣብ 2021-22 ብቶተንሃም ተረቲዓ ኣብ ዝተረፉ 15 ግጥማት ብዓወትያ ተበጊሳ።
1: And City have turned it around and they've won. And City begin the Maresca era with a win. The final score, City 2.
0: ማንቸስተር ዩናይትድ ንካርሎስ ባሌባ ከም ዝፈረመት ዝሕብር ዜና ንደገፍታ ኣብ ሲርያ ናብ

0: ድሕሪ 9 ዓመታት ሎም ዓመት ናብ መድረኽ ፕሪምየር ሊግ ዳግማይ ዝደይበት ጋንታ ሁል ሲቲ ክትገጥም ወፊራ። ሁል ሲቲ ቅድሚ ዕረፍቲ ካብ ትፅቢት ወፃይ ብመንገዲ ዝተተኽላኹ ዓሳሱ ካብ ኣይጃን ሓድሽ ፈራሚኣ መንድን ብዝቁፅረተን 2 ሸቶ 2 ባሎት ዓዊታ። ሓድሽ ዝፈረምቲ ማንቸስተር ዩናይትድ ዩሪ ቴሌማንስን ኣንድሬ ሳንቶስን ምስ ቀዳሞ ተሰለፍቲ ብምውራድ ናይ ቶም ከካይዱ ኳንቲ ከኣሉ ኣብዛ ግጥም ግን ክደምቁ ይከኣሉን። 71.6 ሚዛን ፀወታ ዝተቆፃፀረት ማንቸስተር ዩናይትድ 21 ፈተነ ካይዳ 8 ጥራይ ዕላምን ዝሓለዋ ነይረን። ማንቸስተር ዩናይትድ ኣብ ታሪኻ ኣብ ቀዳማይ ምኽፈት ፀወታ ኣብ 13 ኣጋጣሚታት ኣንጻር ዝደባ ክለባት ዝገጠመት ኮይና ስዕረት ከተመዝግብ እዚ ናይ ቀዳም ናይ ፈለማ እዩ። ብዘይካዚ ማንቸስተር ዩናይትድ ኣብ ናይ መወዳእታ 7 ናይ ውድድር ዓመታት ካብ 7 ናይ ምኽፈት ግጥማት ኣብ 4 ተሳዒራ ኣብ 3 ድማ ዓወታ መዝጊባ። ይኹን ግን ማንቸስተር ዩናይትድ ቅድሚ ሕጂ ኣብ መኽፈቲ ግጥማት ፕሪምየር ሊግ 3 ግዜ ተረቲዓ ኣብ መወዳእታ ዓመት ዘውዲ ሻምፒዮን ፕሪምየር ሊግ ዝደፍአት ጋንታ እያ። ማርኮስ ራሽፎርድ ድሕሪ ታሕሳስ 2024 ንፈለማ ግዜ ብማልያ ማንቸስተር ዩናይትድ ንምፅዋት ተቐይሩ እኳ እንተኣተወ እዚ ዝበሃል ፅልዋ ግን ክገድፍ ኣይከኣለን። ድሕሪ 2010 ብላክበርን ኣብ ሻምፒዮንሽፕ ሻቶይ ተረታ ሒዛ ናብ ፕሪምየር ሊግ ዝተመልሰት ሁል ሲቲ ቅድሚ ሕጂ ኣንጻር ማንቸስተር ዩናይትድ ኣካይዳቶም ኣብ ዝነበረት 10 ግጥማት ዓወት ኣይቀንዓን። ኣብ 8 ተረቲዓ ኣብ 2 ድማ ማዕረ ተፈላለ ፀኒሓ። ስለዚ እዚ ናይ ቀዳም ናይ ፈለማ ዓወታ ኣብ ልዕሊ ማንቸስተር ዩናይትድ እዩ። ማንቸስተር ዩናይትድ ኣብ ዝግጥም ዝሓዘቶ 71.6 ሚዛን ፀወታ ድሕሪ መስከረም 2023 ኣብ ግጥም ኣንጻር ክሪስታል ፓላስ ኣመዝጊባቶ ካብ ዝነበረት 77.0 ካልኣይ እቲ ዝበለፀ እዩ።
1: There will be Slater in the end. Could go anywhere. It's gone in. They've got a second. Nobel Mendy. It's the dream start to life back in the top flight for the Tigers. Two set plays, two goals, and Manchester United's job here has just got a whole lot tougher.
0: ኣብ ቀዳማይ ናይ ምስልጣን ግዜኡ ፅዋ ፕሪምየር ሊግ ንዘዕተራ ኣርኖ ስሎት ኣሰናቢታ ንኣንዶኒ ኢራኦላ ዝቆፀረት ሊቨርፑል ትማል ሰንበት ናብ ከተማ ኒውካስል ጌሻ ኣብቲ ንክትዕወተሉ ሓደ ካብ በዳሃቲ ስታዲማት ዝኾነ ሴንት ጀምስ ፓርክ እያ። ኣንጻርታ ንኤዲሃው ብማትያስ ያይስለ ዝተክአት ኒውካስል ዩናይትድ ገጢማ። እዘን ክልተ ክለባት ንፀወትአን ብዝኽርቲ ዝሓለፈ ክረምቲ ብሞት ዝተፈለየ ኣብ ታሪክን ፍሉይ ምዕራፍ ንዝገደፈ ኬቨን ኬጋን ብምዝካርን ግጥመን ጀሚረን። ንወሰንቲ ኣከፋፈል ታ ዝነበሩ ብሩኖ ጉማርሽ ናብ ኣርሰናል፣ ንሳንድሮ ቶናሊ ናብ ቶተንሃም ዝሸጠት ኒውካስል ድሕሪ ዞም ክልተ ናይዚ ግዜ ብሉፃት ኣከፋፈልቲ ምፍናዋ እንተይ ዓይነት ጋንታ ተሰሪሓ ቀሪባላ ትፍተነሉ በዳ ግጥም እዩ። እዚ ግጥም 5 ደቂቕ ጥራይ ምስተላዕለዩ ሸቶ ተመዝጊብዎም። ኣንቶኒ ኢላንጋ ንመስመር ምክልኻል ሊቨርፑል በሲዑ ብምኻድ ብልፅቲ ሸቶ ኣመዝጊቡ ትግጥም ድማ ብመሪሕነት ኒውካስል ንዕረፍቲ ተላኢኹ። ድሕሪ ዕረፍቲ ኣብዚ ወቅቲ ካብ ሊቨርፑል ክፋኖ ከም ዝኽእል ብሰፊሑ ክንገረሉ ዝፀንሐ ኮሪ ጋግ ኣብ መበል 55 ደቂ ንሊቨርፑል ማዕረ ዝገበረት ሸቶ ኣመዝጊቡ። ልዑል ፍጥነት ዘለዎ መልሲ መጥቃዕቲ መሰረት ናይ ፀወታ ጌራ ዝኣተወት ኒውካስል ኣብ መበል 57 ደቂ ብጆኣ ዊሎክ ደጊማ መሪሕነት ናይ ዝግጥም ትረኪባ። ፀወታ ብመሪሕነት ኒውካስል ናብ ተወሰኺ ደቂቕ ኣብ ዝኣተወሉ ኣብ መወዳእታ ተወሰኺ ደቂቕ ሉዊስ ሆል ኣብ ክልል ሳንዱቅ ኣብ ልዕሊ ሓድሽ ፈራሚ ሊቨርፑል ቪክቶር ሙነዝ ብሰርሖ በደል ሊቨርፑል ካብ ዝግጥም ነጥቢ ሒዛ ትወፀሉ ፍፁም ቅላዕ ረኺባ። ሞኒክ ስፖርት ላይ ቀሊዕ ድማ ንሊቨርፑል ካብ ስዕረት ኣናጊፋ ሓንቲ ነጥቢ ተመቂላ ክትወፅእ ዘብቅዐታ ሸቶ ሂብዋ። ናብ ናይ ቅድም ክለቡ ተመሊሱ ክፃወት ዘምሴ ኣሌክሳንደር ኢሳቅ ብደገፍቲ ኒውካስል ክሽደዳምስ እዩ። ሊቨርፑል ኣብ ዝግጥም 7 ዕላመን ዝሓለዋ 27 ፈተነ ከተካይድን ከላ ብኣንጻሩ ኒውካስል ድማ 4 ዕላመን ዝሓለዋ 13 ፈተነ ካይዳ። ኒውካስል ኣብ ናይ መወዳእታ 20 ግጥማት ፕሪምየር ሊግ ንሊቨርፑል ክስዕር ኣይከኣለትን። ኣብ 14 ተሳዒራ ኣብ 6 ድማ ማዕረ ተፈላለያ። ሊቨርፑል ኣብ ዝሓለፉ 14 ውድድራት ፕሪምየር ሊግ ኣብ መኽፈቲ ግጥማት ኣይተሳዕረትን። እዚ ድማ ኣብ ታሪክ ናይቲ ሊግ ክብረ ወሰን እዩ። ኒውካስል ካብ ምጅማር ናይ ዝሓለፈ ዓመተ ስፖርት 29 ነጥቢ ካብ ዝመርሖ ተግጥም ደርብያ ንቀዳሚት ሸቶ ኒውካስል ዘመዝገበ ኢላንጋ ን4 ግጥማት ብዘይ ሸቶ ጉዓዝ ድሕሪ ምፅናሕዩ ትማሊ ፀሞ ሉጋሙ ፈቲሑ። ንኻሊት ሸቶ ዘመዝገበ ጀዋዊ ለኩን ድሕሪ 21 ግጥማት ብዘይ ሸቶ ምጉዓዝ እዩ ትማሊ ኩዕሶ ኣብ መርበብ ኣንጻር ጋንታ ይዕሪፉ።
2: Getting Liverpool's equaliser. It's Ingemar again. That's Isak. Shot was by Gravenberg. He hit it really well. Wasn't the worst touch in the world to try and release Alexander Isak again.

0: Here comes Risa. He has support outside him. Oh, he's got the break as well. Surely not. Liverpool have been mugged twice.
1: ብረንትፎርድ ኣብ ሜድኣ ነታ ናይ ዝሓለፈ 2 ዓመታት ሕማቕ ታሪክ ንዘይምድጋም ኣብዚ ክረምቲ ልዕሊ 330 ሚልዮን ፓውንድ ወፃኢታት ብምግባር ተፃወቲ ዝዓደገ ቶተንሃም ዓዲማ ብገፊሕ 3 ባሮርቲ ዓታ ሉዊስ ፖተርን ጃን ለትን ብዘውፀር እውን 2 ሸቶ ንዕረፍቲ 2 ባዶ መሪሓ ዝወፅት ብረንትፎርድ ንዕረፍቲ እውን ካብ ካየወደ ሓንቲ ሸቶ ወሲኻ ነቲ ግጥም 3 ብባሮ ተዓዊታትሉ። ብራዚላዊ ኣጥቃዓይ ብረንትፎርድ ኢጎር ቲያጎ ንውፅኢት ፀወታ ናብ 4 ብባሮ ከተበርኽ ንትኽእል ዝነበረት ፍጹም ቅላዕ ኣባኺኑ። ኣብዚ ግጥም ኣሰልጣን ቶተንሃም ሮቤርቶ ዲ ዘርቢ ን4 ሓደሽቲ ፈረምቱ ኣንዲ ሮበርትሰን፣ ማርኮ ሰነስን፣ ቫን ሄከን ከምኡ ውን ሳንድሮ ቶናልን ምስ ቀዳሞ ተሰለፍቲ ንሜዳ እኳ እንተውረደ ኣብዚ ግጥም እውን ጽልዋ ክፈጥሩሉ ይከኣሉን። ተፃወቲ ብረንትፎርድ ኣብ ማእከል ሜዳ ንዝነበሮም ዕብላለ ሮቤርቶ ዲ ዘርቢ ነቲ ኣብ ቶተንሃም ክትኽሎ ዝወፀነ ስል ተፀወቱ ከተግብር ኣይከኣለን። 7 ዝተፈላለዩ ተፃወቲ ብረንትፎርድ ኣብ ዝግጥም ዕላመን ዝሓለዋ ፈተነ ክካይዱ ከለዉ ብወገን ቶተንሃም 2 ተፃወቲ ጥራዮም ንሓላውሉዳት ብረንትፎርድ ከልሀር ፈቲኖሞ። ቶተንሃም ንመወዳእታ ግዜ ኣብ መኽፈል ፀወታ ፕሪምየር ሊግ ብገፊሕ 3 ባሮ 2 ሰዓር ኣብ 2011-12 ብማንቸስተር ዩናይትድ እዩ። ኣብዚ ግጥም ሓደ ፈራሚ ብረንትፎርድ ማማዱ ሳንጋራዩ ብሉስ ተፃዋታይ ናይ ዝግጥም ተፀዊዖ። ሳንጋረ 5 ተፃዋታይ ብረንትፎርድ ኣብ ቀዳማይ ፀወቱ ኣብ ምምዝጋብ ብሸቶ ዝተዋሰ ተፃዋታይ ኮይኑ ብረንትፎርድ ኣብ 2021 ናብ ፕሪምየር ሊግ ካብቲ ዲብ ንድሓር ቪታሊ ጃነት ኣብ 6ዮም ናይ ውድድር ዓመታት ንብረንትፎርድ ሸቶ ዘመዝገበላ ናይ ፈለማ ተፃዋታ እዩ።
2: Janelt, Collins, and it was Sangare, and it's turned in from point-blank range. Michael Coyote, from poaching range really. Just his second goal in English football. Chardin, Janelt, feels for hands there.
1: ንካርሎስ ባሌባ ናብ ማንቸስተር ዩናይትድ ዝለኣኸት ብራይተን ኣብ ሜድኣ ነታ ኣብዚ ክራማት ንወስኽን ተፀወታ ሞርጋን ሮጀርስ ናብ ቸልሲ፣ ኤዝሪ ኮንሳ ናብ ኣርሰናል፣ ንዩሪ ተለማንስ ናብ ማንቸስተር ዩናይትድ፣ ንልቋስ ዲኔ ናብ ፒኤስጂ ዘፋንወትን ንኦሌ ዋትኪንስ ድማ ናብ ኣልሂላል ንምሻት ኣብ ምዝራብ ዘላ ኣስቶን ቪላ ፀዊዓ ኣብ ዘካይደቶ ግጥም ብገፊሕ 4 ባሮ ተዓዊታ። ተፃወታይ ቪላ ቪክቶር ሊንድሎፍ ኣብ 9 ደቂቕ ናብ ልዳቱ ብዘቁፅራ ሸቶ ቀዲማ ምሪሕነት ዝሓዘት ብራይተን ኣብ መበል 18 ደቂቕ ካብ ዴ ኩፐር ካሊት ሸቶ ወሲኻ። ብኣርሰናል ይድለ ከም ዘሎ ዝንገረሉ እንግሊዛዊ ሄንሽልውድ ኣብ ውሽጢ 2 ደቃይቅ 2 ሸቶ ብምውሳኽ ንውፅኢት ፀወታ ናብ 4 ባዶ ኣበሪኽዎም። ኣብ መበል 4 ደቂቕ ኣብ ዝክራማት ካብ ወልቭስ ተዓዲጉ ናብ ኣስቶን ቪላ ዝፈረመ ጃኦ ጎመዝ ብቀይሕ ካርድ ካብ ሜዳ ተሰናቢቶም። ኣብ ቀዳማይ ፀወቱ ብማልያ ቪላ ብቀይሕ ካርድ ዝተባረረ ካልኣይ ተፃወታይ ድማ ኮይኑ ኣስቶን ቪላ ኣብ ታሪክ ፕሪምየር ሊግ ኣብ ቀዳማይ ሰሙን 4 ሸቶ ተመዝጊብዋ ንዕረፍቲ ዝወፀት ሳልሴይት ጋንታ ኮይና። ብዘይካዚ ኣስቶን ቪላ ቅድሚ ዕረፍቲ 4 ሸቶ ዝተመዝገባ ብገጋ ናብ ርዳታ ሸቶ ዘመዝገበትን ተፃዋታያ ብቀይሕ ካርድ ዝሰኣነትን ካልኣይቲ ጋንታ ናይቲ ሊግ ኮይና። ቅድሚ ሕጂ ሳንደርላንድ ኣብ ግጥም ኣንጻር ማንቸስተር ዩናይትድ ተመሳሳሊ ፍጻመ ኣጋጢምዋ ነይሩ። ሓለቓ ጋንታ ብራይተን ሉዊስ ዳንክ ኣብዛ ግጥም መበል 300 ናይ ሊግ ፀወቱ ብምክያድ ነዚ ቁፅሪ ዝበፅሐ ናይ ፈለማ ተፃወታይ ብራይተን ንምዃን በቂዑ። ዝሓለፈ ዓመተ ስፖርት 4 ኣሰልጠንቲ ዝረአየትን ኣብ ክራማት ንናይ ቀደም ዓላሚ ክሪስታል ፓላስ ኦሊቨር ግላስነር ዝቆፀረት ኖቲንግሃም ፎረስት ኣብ ሜዳ ሲቲ ግራውንድ ነታ ኣብ መወዳእታ ግጥማት ናይ ዝሓለፈ ዓመት ብዝኣከበቶ ነጥቢ ካብ ደረጃ ተመለስቲ በሪኻ ዝወድአት ሊዲስ ዩናይትድ ዓዲማ ኣብ ዘካየደቶ ግጥም 1 ባሮ ተረቲዓ። ግጥም ናይ ዘን 2 ክለባት ንዕረፍቲ ብዘይሸቶ ባዶ ባሮ ዘምርሐ ኮይኑ ድሕረፍቲ ኣብ መበል 88 ደቂቕ ሊድስ ኣብ ኣፍ ደገ ክልል ሳንዱቅ ኖቲንግሃም ፎረስት ንዝረኸበታ ነፃቐላ ኣንቶን ስናጅ ቀሊዑ ብልፅ ተሸቶ ብምዝጋብ ሌድስ ካብ ዝግጥም ሙሉእ ሰለስተ ነጥቢ ሒዛ ክትወፅእ ኣብቂዕዋ። መብዛሕትኡ ኣብ ዝግጥም ዝተኸየደ ፈተነ ብመንገዲ ሴትፒ ዝተኸየደ ኮይኑ ሊድስ ሰለስተ ዕላእመን ዝሓለዎ 11 ፈተነ ከተካይድን ከላ ዝሓሸ ናይ ፀወታ ሚዛን ዝነበራ ፎረስት ድማ 2 ዕላእመን ዝወቕዓ 12 ፈተነ ካይዳ
2: puts a good ball in. Yes! Anton Stach finds the back of the net inside the dive of Sells and huge celebrations behind the goal. Stach goes to join them and Leeds United are in front at the City Ground.
3: He's very, very dangerous there. And to beat the keeper on the near post, the keeper's going to be very disappointed.
1: ሓንቲ ካብ ሓደስቲ ክለባት ናይዚ ዓመት ኤፕስዊች ታውን ኣብ ሜዳ ንሳንደርላንድ ፀዊዓ ኣብ ዘካየደቶ ግጥም 2-1 ተዓዊታ። ኤመርሰን ኣብ መብል 24 ደቂቕ ብዝቆፅራ ሸቶ ንፀወታ ክትመርሖ ዝጀመረት ኤፕስዊች ምሪሕነት ሒዛ ንዕረፍቲ ክትወፅእ ኣብ ዝተቐረበትሉ ሳንደርላንድ ኣብ መብል 39 ደቂቕ ብሸቶ ኣንጎሎ ተማዕርያ ንዕረፍቲ ወፅያ። ድሕሪ ረፍቲ ፀወታ ብናይ ሓባር ውፅኢት ማዕረ ሓደ ብሓደ ናብ ተወሳኺ ሰዓት ኣብ ዝኣተወሉ ዋና ሜዳ ኤፕስዊች ኣብ 90 ደቂቕ ካብ ክላርክ ሙሉእ 3 ነጥቢ ሒዛ ክትወፅእ ዘኽኣለታ ሸቶ ወሲኻ ነቲ ግጥም 2-1 ተዓዊታትሉ። ዝሓለፈ ወርሒ ካብ ስትራስበርግ ናብ ኤፕስዊች ታውን ዝፈረመ ፓራጓያዊ ኤንሴሳኦ ንቐዳሜት ሸቶ ኤፕስዊች ኣብ ርእሲ ምህንዳሱ ብሉ ተፀወታይ ናይ ዝግጥም ድማ ተለቒሑ።
2: And that's a poor ball from Alderete, given away, and a chance here. It's Clark. It's Jack Clark. Who's won it, has he? For Ipswich.
1: ኤቨርተን ኣብቲ ኣብ መፋረቅ ናይ ዝሓለፈ ዓመት ዝኣተወጥቶ ሓድሽ ስታድዩማ ሄል ዲክሰን ነታ ምስ ኦሊቨር ግላስነር ድሕረ ምፍልያ ንዓላሚ ፈረንሳዊት ክለብ ለንስ ፔረሳጅ ዝቆፅረት ክሪስታል ፓላስ ዓዲማ ኣብ ዘካይረቶ ግጥም 2 ባሎ ተዓዊታ። ኤቨርተን ኣብ ዝግጥም ሙሉእ 3 ነጥቢ ሒዛ ክትወፅእ ዝኽኣለት ቅድሚ ድሕረ ዕረፍቲ ካብ ኬራን ድዊስቤሪ ሆልን ቴርኖ ባርን ብዘወፅረተን 2 ሸቶታት እያ። ክሪስታል ፓላስ ኣብ ዝግጥም ነቲ ናብ ጋላታ ሰራይ ንኽፅምበር ኣብ ምዝራብ ዝርከብ ሰነጋ ጋላዊ ኣጥቃዓያ ኢስማዒል ያሳር ካብ መሳርዓ ኣልያ ኣብ ዝግጥም ተረኺባ። ኤቨርተን 2021 ንፈለማ ግዜ ኣብ መኽፈቲ ግጥም ፕሪምየር ሊግ ዓወት ኣመዝጊባ። ኣብ ናይ መወዳእታ 7 ግጥማት ፕሪምየር ሊግ ዓወት ተሓሪማ ፀንሐ ኤቨርተን ኣብ ሻምናይ ፀወታ ዓወት ኣመዝጊባ። ሓድሽ ዓላሚ ክሪስታል ፓላስ ፔሬሳጅ ኣብ ቀዳማይ ፀወቱ ስዕረት ዝቐመሰ መበል 15 ኣሰልጣኒ ክሪስታል ፓላስ ኮይኑ
2: Well, he missed one in the first half. He has delivered in the second. Gianno Barry said he wanted to show Everton who he was.
1: ካልኣይ ሰሙን ግጥማት ላሊጋ ስጳኛ ዝሓለፈ ቀዳምን ሰንበትን ቀፂሉ ተኸይዶ። ዓበይቲ ክለባት ባርሴሎናን ሪያል ማድሪድን ዓወት ከመዝግባን ከለዋ ኣትለቲኮ ማድሪድ ኣብ ካልኣይ ፀወታ ነጥቢ ደርብያ። ዝሓለፈ ወርሒ ሓምለ ንሆዜ ሞሪኖ ከም ዓላሚያ ጌራ ዝቆፅረት ሪያል ማድሪድ ናብ ዞባ ካታሎኒያ ተጓዒዛ ኣንጻር ናይቲ ግዝኣት ክለብ ዝኾነት ኢስጳኞላ ገጢማ። ሞሪኖ ኣብ ዝግጥም ነቶም ኣብ ክራማት ናይ ዝዓመት ዝዓደጎም በርናንዶ ሲልቫ፣ ደንዞል ዳንፍሪስን ኢብራሂማ ኮናተን ምስ ቀዳሞ ተሰለፍቲ ንሜዳ ክወርዶም እንከሎም ንያንዲያ ሞንደ ማርክ ኩሪላን ድማ ኣብ ወንበር ተቐየርቲ ኣቐሚጡ ፀወቱ ፈሊሞም። ብናይ ሞሪኖ መልክዕ ተሃኒፃ ዝመፀት ሓዳስ ሪያል ማድሪድ ሸቶ ከተመዝግብ 9 ደቃይቕ ጥራዩ ሓቲትዋ። ጁድ በሊንግሃም ኣብ 9 ደቂቕ ንማድሪድ መሪሕ ዝገበረት ሸቶ ኣመዝጊቡ። መሪሕነት ማድሪድ ክሳብ 30 ደቃይቕ ጥራዩ ተጓዒዙ። ሓድሽ ፈራሚ ስጳኞል ካላ ኣብ መበል 30 ደቂቕ ንዝግጥም ማዕረ ዝገበረት ሸቶ ኣመዝጊቡ። ድሕሪ ረፍቲ ሞሪኖ ፋልማይ ዓወቱ ንምምዝጋብ ንከምያን ዲያሞንደ፣ ማርኮ ኩሬላን፣ ካርሎስ ኤስፒን ንሜዳ ሊኢኽዎም። ፀወታ ብማዕረ ውፅኢት ናብ ተወሳኺ ደቂቕ ኣቱ ኣብ ዝተቐረበሉ ኣብ ክራማት ሪያል ማድሪድ ካብ ለቫንተ ዝዓደገቶ ካርሎስ ኤስፒ ተዋሒስዋ ፋልማይ ዓወታ ኣብ ትሕቲ ሞሪኖ ከተመዝግብ ዘብቅዕታ ሸቶ ኣመዝጊብላ። ማድሪድ ድማ ንዝግጥም 2-1 ተዓዊታትሉ። ዝያዳ ሚዛን ፀወታ ሒዛ ዘምስየት ማድሪድ ኣብ ዝግጥም 8 ዕላመን ዝሓለዋ 21 ፈተነ ክተካይድን ከላ ብኣንጻሩ ኤስጳኞል ካብ ዘካይረተን 8 ፈተነ 3 ዕላመን ዝሓለዋ ነይረን። ሻምፒዮን ላሊጋ ስጳኛ ባርሴሎና ክብራ ንምዕቃብ ኣብ ተኣትዎ ዘላ ሓድሽ ናይ ውድድር ዓመት ካብ ሜዳ ወፃኢ ኣንጻር ኤልቺያ ፀወታ ካይዳ። ባርሴሎና ኣብዚ ሙሉእ ብሙሉእ ዓብላቶ ዘምሴት ፀወታ ካብ ፌርሚን ሎፐዝን ራፊናን ከክልተ ሸቶታት ካብ ሓድሽ ፈራሚያ ካሪም ኣዴም ድማ ሓንቲ ሸቶ ብምዝጋብ ብድምር ኣብ ልዕሊ ኤልቼ ብገፊ 5 ባሎ ተዓዊታ። ኣብዚ ግጥም ንላሚን ያማል ቀይሩ ብማሊ ሓዳሽ ክለቡ ባርሴሎና ፋልማይ ፀወቱ ዘካየደ እንግሊዛዊ ኣንቶኒ ጎርደን ኣብ ውሽጢ 5 ደቂቃ 2ልተና ሾት ተቀረ ብምግባር ኣብ ቀዳማይ ፀወቱ ደሚቑ። ጎርዶን ኣብ ፀወታ እጉሩ ካብ ዝሕውስ ድሕሪ 2 ደቂቕ እዩ ንሾቶ ራፊና ቀረ ብምግባር ኣብታ ጋንታ ዘሕደረ ቁልጡፍ ፅልዋን ፅባሪቑ። ኣንቶኒ ጎርደን ዝሓለፈ ዓመት ብማልያ ኒውካስል ኣብ ዘካየዶም 26 ግጥማት 2 ናሾት ተቀረባ ጥራዩ ካይዱ። ባርሴሎና ኣብዚ ግጥም 7 ዕላመን ዝወቕዓ 11 ፈተነ ክተካይድን ከላ መጋጥምታ ኤልቸ ድማ 2 ዕላመን ዝሓለዋ 7 ፈተነ ካይዳ።

ኣትለቲኮ ማድሪድ ኣብ ሜዳ ሪያድ ኤር ሞትሮፖሊታኖ ንቪያርያል ጸዊዓ ኣብ ዘካይረቱ ግጥም ማዕረ 2-2 ተፈላለያ። ንዕረፍቲ ብዘይሸቶ ዝወፅአ እዘን ክልተ ክለባት ተኸላኸላይ ኣትለቲኮ ማድሪድ ማርክ ፖፒል ኣብ መበል 59 ንቕእ ንኣትለቲኮ መሪሕነት ናይ ዝግጥም ዘዝሓዘት ሸቶ ኣመዝጊቡ። ቪያርያል ኣብ መበል 76 ንቕእ ብፍጹም ቅላ ጀራርድ መሪኖ ተማዕራርያ። ኣትለቲኮ ማድሪድ ኣብ መበል 76 ንቕእ እንተኸላኸለያ ሮቢን ሊኖርማንድ ብቕይሕ ካ ድሕሪ ምኽሳራ ንዝተረፍኡ ደቃየ ብጎድሎ ተፃወቲ ክትፀወት ድሕሪ ምግዳዳ ተፃወታይ ቪያርያል ሚካው ታርዘ ንዝተረኽበት ካልእቲ ፍጹም ቅላ ሓላፍነታ ወሲዱ ንክለቡ ቪያርያል መሪሕነት ኣትሒዝዋ። ኣትለቲኮ ማድሪድ ጎድሎ ተፃወቲ ድሕሪ ዘካይረቶ ሓያል ቅልስ ሰሊጥዋ ኣብ መበል 85 ደቀ ብመንገዲ ጂዮቫኒ ሲሞኔ ተማዓርያ ካብ ዝግጥም ሓንቲ ነጥቢ ተመቒላ። ኣብዚ ግጥም ልዑል ቆላሕታ ረኺቡ ዘምስየ ጉዳይ ጁልያን ኣልቫረዝ እዩ። ጁልያን ኣልቫረዝ ንማርክ ፖፒል ቀይሩ ናብ ሜዳ ኣብ ዝኣትወሉ ዝነበረ ግዜ ብደገፍቲ ክለቡ ዝተሸደደ ኮይኑ ድሕሪ ምዛም ፀወታ እውን ናብ ደገፍቲ ከይቀረበ ብቐጥታ ካብ ሜዳ ክወፅኡ ብሓለፍቲ ክለቡ ተሓቢርዎ። ንኣልቫረዝ ናብ ባርሴሎና ክትሸጦ ከም ዘይኮነት ዝሓበረቶ ኣትለቲኮ ካብ ላሊጋ ወፃኢ ናብ ካልእ ክለብ ክትሸጦ የድሌታ። ሻምፒዮን እንግሊዝ ኣርሰናል ድማ ንኩነታት ዝዕውት ዋንጫ ዓለም ብቐረባ ትዕዘቦ ከም ዘላ ይንገረላ።

ኣብ ናይ ቅድሚ ምድላዋት ምሕዝነታዊ ግጥም ንሻምፒዮን እንግሊዝ ኣርሰናል 3 ብ1 ረቲዓ ዝነበረት ሪያል ቤትስ ኣብ ሜዳ ንሪያል ሶሲዳድ ፀዊዓ ኣብ ዘካየደቶ ግጥም ሓደ ባሮ ተዓዊታ። ሮድሪጎ ሪከልሚ ኣብ መብልሳን 3 ንድቕ ብዘውፀራ ሾትያ ቤትስ ኣብ ቀዳማይ ፀወታ ሙሉእ 3 ነጥቢ ሓፊሳ። ሚዛን ፀወታ ብሶሴዳ ተወሲድዋ ዘምሴ ሪያል ቤትስ ኣብ ዝግጥም 7 ዕላመን ዝሓለዋ 18 ፈተነ ከተካይድን ከላ መጋጥምታ ሶሴዳ ድማ 3 ዕላመን ዝሓለዋ 9 ፈተነ ካይዳ።

ኣብ ሳን ማመስ ንሰብያ ዝዓደመት ኣትለቲኮ ቢልባኦ 3 ብ1 ተረቲዓ ኣብ መበል 11 ደቂቕ ንዩሪ ብቀይሕ ካር ዝኸሰረት ቢልባኦ ሰብያ ቅድሚ ዕረፍቲ ካብ ኦሶ ድሕሪ ዕረፍቲ ድማ ካብ ኤጁከን ኢሳ ሮሚሮን ብዘውፀረላ 3 ሽቱታት ክሳብ 7 ደቂቕ 3 ባዶ ተመሪሓ ድሕሪ ምፅና ኣብ መበል 7 ደቂቕ ኣይቶር ፓርደስ ካብ ብባዶ ምስዓር ዘናገፈት ሸቶ ቢልባኦ ኣመዝጊቡ ትግጥም ድማ ብዓወት ሰብያ 3 ብ1 ተዓፅዩ።

0: ግጥማት ስርያ ጥልያን ናይ ሓድሽ ዓመተ ውርድር ግጥማቱ ኣብ ዝሓለፉ መዓልትታት ብወግዒ ፈሊሙ
1: ኣብ ሜዳ ጁሰፔ ሚያዝያ ንሞንዛ ዝዓደመት ኢንተር ሚላን ብገፊሕ 4-1 ብምዕዋት ክብረ ንምዕቃብ ኣትያቶ ኣብ ዘላ ሓድሽ ናይ ውርድር ዓመት ኣሃዲሉ ንዝጀመረ ጉዕዝኣ ብዓወት መዊሳቶ ኢንተር ሚላን ኣብ ዝግጥም ካብ ቻልሃንግሉ ዘለንስኪ ኤስፖሲቶን ቢሴክን ብዝረኸበተን 4 ሸቶታት እያ ነታ ካብ ጉስታቮ ቫሬላ ሓንቲ ሸቶ ዝረኸበት ሞንዛ 4-1 ረቲዓታ 700 ሚዛን ፀወታ ሒዛ ዘምሴት ኢንተር ሚላን ኣብ ዝግጥም 5 ዕላመን ዝሓለዋ 13 ፈተነ ተካይድን ከላ መጋጥምታ ሞንዛ ድማ 3 ዕላመን ዝሓለዋ 7 ፈተነ ካይዳ
2: That is gorgeous from Pierre Esposito. He flexes his muscles as Inter open up a 2-goal cushion. Pierre Esposito, Bisek stayed up from the back. This is Bisek! The defender gets in on the act. And now it's 4 and the floodgates have well and truly opened here.
1: ብናይ ቅድም ዓላሚ ማንቸስተር ዩናይትድ ሩበን ኣሞሪም ተመሪሓ ናብዚ ሓድሽ ናይ ውርድር ዓመት ኣትያ ዘላ ኤስ ሚላን ናብ ቶሪኖ ጌሻ ድሕሪ ዘካየደቶ ግጥም ድሕሪ ረፍቲ ብዘመዝገበተን 2 ሸቶታት ኣብ ልዕሊ ቶሪኖ 2-1 ተዓዊታ ሲሰን ኣድሪያን ራቢዮን ን2ተ ሸቶ ሚላን ከመዝግቡ ከለዉ ኣዳምስ ድማ ኣብ ተወሳኺ ደቂቕ ንቶሪኖ ካብ ስዕረት ከትሕና ዘይከኣለት ሸቶ ኣመዝጊቡ ሩበን ኣሞሪም ኣብ ሓዳስ ክለቡ ኤስ ሚላን ኣብ ተወዳዳሪ ግጥም ናይ ፈለማ 3 ነጥቢ ኣመዝጊቡ ኤስ ሚላን ኣብዚ ግጥም 4 ዕላመን ዝሓለዋ 19 ፈተነ ክተካይድን ከላ መጋጥምታ ቶሪኖ ድማ ሓንቲ ዕላማ ዝሓለወት 8 ፈተነ ካይዳ
3: Kinetis with the set piece. Adams! That's a fabulous goal. He's already got quite the repertoire. And in added time, a stunning finish from Shea Adams.
1: ንኣንቶኒዮ ኮንተ ብማክሲሚልያኑ ኣሌግሪ ተኪኣም ናይ ቅድሚ ዓም ክብራ ንምምላስ ኣንቂዳ ዘላ ናፖሊ ካብ ሜዳ ወፃኢ ኣንጻር ጀንዋያ ናይ ዝሓድሽ ዓመተ ስፖርት ውርድራ ፈሊማ ናፖሊ ኣብ ዝግጥም ክሳብ 80 ደቂቕ ብሞንዛ ተዓጊታ ድሕሪ ምምስያ ኣንበ 82 ደቂቕ ካብ ኬቨን ዴብሩነ ኣንበ 87 ደቂቕ ድማ ካብ ቫርጋር ብዘወፀረተን 2 ሸቶታት 2 ባዶ ብምዕዋት ሓድሽ ኣሰልጣን ኣሌግሪ ንሓድሽ ጉዕዞ ብዓወት ፈሊምዎም ኣረጊት ጎርዞ ጁቬንቱስ ናብ ፍሬዝዮነ ጎሻ ኣብ ዘካይረቶ ግጥም ሓደ ባዶ ተዓዊታ ብራዚላዊ ናይ ማእከል ተኸላኸልያ ብረመር ኣብ መበል 22 ደቂ ብዘውፅራ ብሕታዊት ሸቶያ ጁቬንቱስ ቀዳማይ ናይ ዝዓመት ምሉእ 3 ነጥቢ ወሲዳ 63 ሚዛን ፀወታ ሒዛ ዘምሴት ጁቬንቱስ 5 ዕላመን ዝወቕዓ 20 ፍትን ክተካይድን ከላ መጋጥምታ ፍሬዝዮነ ድማ ካብ ዘካይረተን 11 ፍትነታት 2 ዕላመን ወቂዐን ብሰስ ፋብሪጋስ ተሰልጡን ከምኡ ኣንጻር ኡደኔዝ ኣብ ዘካይረቱ ግጥም ማዕረ 1-1 ተፈላለያ ካማራ ኣብ መበል 29 ደቂ ንኡዲኔዘ መሪሕ ዝገበረት ሸቶ ከመዝግብን ከሎ ዱቪካስ ድማ ኣብ መበል 54 ደቂ ንከምኡ ኣመዓራሪዋ
0: ባርከስ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ዝምለሰኩም ሰናይ ቀነ

0: ፍኖና ብምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎሚ ሶኒ 24 ናሓሰ ሰዓት 9 ምሸት ዝተዳለወ ሃገራውን ኣህግራውን ዜናታት ሒድናልኩም ቀሪብና ኣሎና። ንምክትታልኩም ብኽብሪ ዝዕድም እስቴፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ኣብ ማሓዳሪ ዞባ ጋሽ ባርካ ኣብ ንኡስ ዞባታት ተሰነይን ሃይኮታንስ ብተሳትፎኮም ዝትግበሩ ዘለዉ መደባት ልምዓት ተዓዚቦም። ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካ ፀዓት ንምስፋሕን ንምምሕያሽን ይሰርሕ ኣሎም። ኣብ ዞባ ደቡባዊ ቀይሕ ባሕሪ ጎዳእቲ ልምድታት ንምውጋድ ዝዓለመ ስልጠና ተወዲቦም። ቻይናን ግብፅን ክሳብ መጀመርያ ዝመፅእ ወርሒ መስከረም ዝቕፅል ሓባራዊ ልምምድ ሓይሊ ኣየር ኣበጊሰን። ኤውሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃደራዊ ደገፍ ኣፅዲቑ። ኣብ ሪፓብሊክ ጊኒ ብዝተኸስተ ምህማም ኩምራዊ ጓሓፍ ብውሕዱ 30 ሰባት ሞይቶም። ዝርዝር ዜና። ኣብ ማሓዳሪ ዞባ ጋሽ ባርካ ኣብ ንኡስ ዞባታት ተሰነይን ሃይኮታን ኣብ ዝርከባ ዲጋታት ዝካየድ ዘሎ መስርሕ ምፍራይን ምግፋፍን ዓሳታት ተዓዚቦም። ወኪል ኤሪና ኣማኑኤል ተስፋይ ዘዳልዎ ፀብጻብ ኣሎ። ኣርሴማ ኣስመሮም ክተቕርቦ እያ።
1: ኣብ ማሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ሑሪ ብ22 ናሓሰ ኣብ ንኡስ ዞባ ሃይኮታ ምምሕዳር ከባቢ ፌስኮ እትርከብ ዲጋ ፋንኮ ፅሙቅ ከምኡውን ኣብ ንኡስ ዞባ ተሰነይ ምምሕዳር ከባቢ ፋንኮ እትርከብ ዲጋ ፋንኮ ራዊ ብምብፃሕ ብማሕበር ተራድኦ ግፈፍቲ ዓሳ ንዝካየድ ዘሎ መስርሕ ምግፋፍ ዓሳ ተዓዚቡን ምስ ኣባላት ማሕበር ዘትዩን። ሓላፊ ጨንፈር ሃብቲ ባሕሪ ኣቶ ብርሃን መብራህቱ ኣብ ዝሃቦ መግለፂ ምስ ሚኒስትሪ ሕርሻን ኮርፖሬሽን ዘራእትን ጥሪትን ብምትሕብባር ኣብ 2018 ኣብ 6 ዲጋታት ዓሳሳት ናይ ምርባሕ መደብ ከም ዘበገሰን ማሕበር ተራድኦ ግፈፍቲ ዓሳ ከም ዘቆመን ከምኡውን ንኣባላት ማሕበር ስልጠና ብምውዳብን ናውቲ ምግፋፍ ዓሳ ብምዕጠቕን ንስራሕ ከም ዘበገሰ ገሊፆም። ኣምባሳደር መሓሙድ ብወገኑ ኣብቲ ዞባት ዝርከብ ዲጋታት ኣብ ልምዓት መስኖኣዊ ሕርሻን ምስሳን ሃብቲ ጥሪትን ልዑል ኣስተዋፅኦ ይገብራ ከም ዘለዋ ዓሳታት ዝተዘርኣለን ድማ ምውሓስ ቀረብ መኣዛዊ ምግቢ ዝህልዎ እንተራ ቀሊል ከም ዘይኮነ ብምጥቃስ ኣባላት ማሕበር ብዝሓየለ ውዳበ ክነጥፉ ምምሕዳራት ድማ ክተሓባበርዎም ኣዘኻኺሮም። ኣብ ማሓደርቲ ንኡስ ዞባታት ተሰነይን ሃይኮታን ድማ ነበርቲ ኣብ ተጠቃምነትን ዕቃብን ናይተን ዲጋታት ተሳትፎም ክዕዝዙ ኣተሓሳሲቦም። ኣባላት ማሕበር ተራድኦ ግፈፍቲ ዓሳ ብግድዮም ብዝረኸብዎ ናይ ስራሕ ዕድል መነባብሮኦም ይመርሑ ከም ዘለዉ ብምግላፅ ምእላይ ኣብ ዲጋታት ዘሎ ድበት ብጉልበት ሰብ ክዕመም ስለ ዘይከኣል መንግስቲ ቆላሕታ ክገብረሉ ፀዊዖም። እዚ ከምዚ ኢሉ እንከሎ ኣብ ማሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ሑሪ ኣብ ምምሕዳር ከባቢ ፋንኮ ብምትሕባር ህዝብን ምምሕዳር ዞባን ትህነት ዘላ ናይ ማእከላይ ደረጃ ቤት ትምህርቲ ብምብፃሕ መስርሕ ህንፀት ተዓዚቡ።
0: ናብ ካልእ ዜናዊ ፀብጻብ ምስ ንሰግር ተተካ ፀዓት ኪኖ ዘለቃይ ኣገልግሎቱ ኣብ ምግታ ኣከባብያዊ ብከላ ዝህልዎ ተራ ቀሊል ከም ዘይኮነ ይጥቀስ። ነዚ ብምግንዛብ ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ንምስፋሕን ንምምሕያሽን ይሰርሕ ኣሎም። ብዛዕባ እዚ ወኪል ኤሪና ዮናታን ዕብዮ ዘዳለዎ ዜናዊ ፀብጻብ ኣሎ። ፉርቱና ዓንዶም ከተቕርቦ እያ።
2: ተጠቃምነትን ተተካ ፀዓት ንምስፋሓን ንምምሕያሽን ይሰርሕ ከም ዘሎ ገሊፁ ዳይረክተር ጨንፈር ተተካ ፀዓት ኣቶ ተስፋይ ገብሪ ሂወት ንያሬና ኣብ ዝሃቡ ሓበሬታ ኣብ ምምሕያሽ ዘቤታዊ ሃልኪ ፀዓት ከምኡውን ምርግጋፅ ብቕዓት ንዘቤ

0: መዓላ ዘገልግል መሳርሒታት ክነጥፉ ምፅንሖም ብምጥቃስ ነቶም ኣብ ምምሕያሽ መጎጎ ኣድሓነት ምድጃን ፈርኔሎን ዝነጥፉ ሞያዊ ምኽርን ስልጠናን ከም ዝውደብ ኣፍሊጡ ብመንገዲ ሚኒስትር ሕርሻ ናብ ህዝቢ ትዝርጋሕ ዘላ መጎጎ ኣድሓነት ኣብ 2000 ዓመተ ምህረት ዝተበገሰት ብኣብነት እትጥቀስ ዘቤታዊ ንብረት ምዃና ዝገለጸ ኣቶ ተስፋይ ናብ መላእ ሃገር ንምዝርግሓ ብዝተዋህበ ናይ ኣሰልጠንቲ ስልጠና ቁፅር ተጠቀምቲ ስድራ ቤታት ናብ ኣስታት 200,000 በፂሒኹም ዘሎ ሓቢሩ ኣብ ሃገርና ዝርከብ ፀጋታት ተተክአ ፀዓት ፀሓያዊ ንፋሳዊ ረስናውን ሓምላይ ሃይድሮጅንን ከም ዘጠቓልል ብምጥቃስ ድማ ፀሓያዊ ፀዓት ኣብ ዘቤታዊ ሕርሻውን ካልእን መዳያት ብሰፊሑ ይተኣታቶ ከም ዘሎን ዝምስገን ውፅኢት ከም እተረኽቦን ገሊጹ ዛጊት ዝተዋደደ ዓበይቲ ምንጭታት ፀሓያዊ ፀዓት ኣመልኪቱ ኣብ ዝሃቦ ሓበሬታ 34 ሜጋዋት ኣብ ደቀ ምሓረ 2 ሜጋዋት ኣብ ከባቢ ኣስመራ 2.25 ሜጋዋት ድማ ኣብ ዓረዛን ማይ ድማን ከም ዘጠቓልል ኣነፂሩ እቲ ጨንፈር ሞያዊ ዓቕሚ ንምዕባይ ብግብርን ክልሲ ሓሳብን ዝተሰነየ ስልጠናታት ብናይ ዜጋታትን ወፃእተኛታትን ክኢላታት ክውደብ ምፅንሑን ብዝለዓለ ከም ዝድፋኣሉን ተወሳኺ ሓቢሩ ኣብ መወዳእታ ኣቶ ተስፋይ ስድራ ቤታት ኣብ ኣጠቓቕማ ፀሓያዊ ፀዓት ኣፍልጦን ብምዕባይ ዘይውሑስ ኣጠቓቕማን ሳዕቤናቱን ከወግዳ ብምዝኽኻር ፀሓያዊ ፀዓት ክዋደድ ከሎ ብክኢላ ክኸውንን ነብሱ ዝኽኣለ መከላኸሊ በርቂ ክግበረሉን ተላብዩ
1: ወሃሃዲት ኮሚተ ምውጋድ ጎዳእቲ ልምድታት ኣብ ዞባ ደቡባዊ ቀይሕ ባሕሪ ንመሻርክቲ ኣካላት ፍትሒ ፖሊስ ማሕበራዊ ኣገልግሎታትን ናይ ዕርቂ ሽማግለን ካብ 19 ክሳብ 21 ናሓሰ ኣብ ዓሰብ ስልጠና ወዲባ ኣብዚ ካብ በጨና ፍርዕዮን ማሕበራዊ ድሕነትን ጥዕናን ሃማድአን ብዝቆመት ኣዋሃዲት ኮሚተ ዝተወደበ ስልጠና ኣብ መሰላት ቆልዑን ደቂ ኣንስትዮን ዕላማን ኣገዳስነትን ክብሪ መዝገብ ልምዳዊ ክብርታትን ፅልውኡን ጉዳያትን ኣፈታትሖኦምን ጉዳእቲ ልምድታት ብዓይኒ ሕጊ ከምኡውን ኣብ ሳዕቢናት ክሽቦን ካልኦት ጉዳእቲ ልምድታትን ዘተኮረ ሰፊሕ መብርህት ተዋሂቦም ዕላማቲ ስልጠና ንቕሓት ብምብራኽ ኣብ ምውጋድ ክሽቦን መርዓ ትሕቲ ዕድመን ኣብ ሕብረተሰብ ባህርያዊ ለውጢ ንምምፃእ ብዕቱብ ንምስራሕ እዮም ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘመ ቓል እታ ኮሚተ እተካይዶ ፃዕርታት ንክዕወት ሰልጠንቲ ቀላሲ ተራህ ክፃወቱ ፀዊዖም ቤት ትምህርቲ ላሳለ ከረን ንብሉፃት ተምሃሮ ከምኡውን ንኣብነታውያን መምህራንን ወለድን ሸሊማ ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ዞባ ዓንሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ኣሎ ስዒቡ ክቐርብ እዮም
2: ምቹእ ሃዋህ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ዝብራእ ከምኡውን ውፉይ ብቑዕ ፍቕሪ ስራሕ ሓያል ዲስፕሊንን ዘንፀባርቕ ሓቀኛ ኣብነታዊ መምህር ምሕያል ዝብሉ ተልእኮ ዘለዋ ቤት ትምህርቲ ላሳለ ንዝሓለፈ ብርክት ዝበሉ ዓመታት ኣብ ሃገራዊ መርመራታት ብሉፅ ነጥቢ ክተመዝግብ ፀኒሓላ መቐፀልታ ናይዚ ሎም ዓመት እውን ኣብ ሃገራዊ መርመራታት ብሉፅ ነጥቢ ዘምፅኡ ተምሃሩን ብሉፃት መምህራን ኣተባቢዓ ኣብ ከተማ ከረን እትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ሃገራዊ ምርመራ ሻምናይ ክፍልን ሃገራዊ መልቀቕ ፈተና 12 ክፍልን ብሉፅ ውፅኢት ንዘመዝገቡ 98 ተምሃሮ ከምኡውን ንኣብነታውያን መምህራንን ወለድን ሸሊማ እቶም ትማሊ 23 ናሓሰ ንሽልማት ዝበቕዑ ተምሃሮ 55 ኣብ ሃገራዊ ፈተና ሻምናይ ክፍሊ ልዕሊ 9 ዘምፁ 43 ድማ ኣብ ሃገራዊ መልቀቕ ፈተና ማትሪክ ልዕሊ 3 ነጥቢ ዘመዝገቡ ኮይኖም እቶም 11 ሙሉእ 4 ነጥቢ ዝረኸቡ እዮም እቶም ዝተሸለሙ 16 መምህራን 5 ወለድን ኣብቲ ዝተመዝገበ ውፅኢት ልዑል ኣበርክቶ ዝገበሩ ምዃኖም ተሓቢሩ ዳይረክተር ናይታ ቤት ትምህርቲ መምህር ሃብቶም ሃይለ እቲ ናይ ምሽላም መደብ ኣብ ተምሃሮ መምህራን ወለዲ ዝፈጥሮ ዘሎ ድርኺት ኣቕሊልካ ዝረአ ከም ዘይኮነ ብምግላፅ በብዓመቱ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ከም ዝኾነ ኣብርሑ ኣቦ ወንበር ኮሚተ ወለዲ ብወገኑ ውህደት ኮሚተ ወለድን መምህራንን ኣዝዩ ኣገዳሲ ምዃኑ ብምሕባር ብዝሓየለ ክድፋኣሉ ኣዘኻኺሩ ሓላፊ ጨንፈር ትምህርቲ ዞባ ዓንስባ መምህር ክፍላይ ዓንደ ሚካኤል ድማ እታ ቤት ትምህርቲ ተመዝግቦ ዘላ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ድርዱር ስልሳዊ ዝምድና ከም ዝኾነ ብምግላፅ ንካልኦት ኣብያተ ትምህርቲ ፅቡቅ ኣብነት ከም ዝኾነ ሓቢሩ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ኣካዳሚያዊ ዓመት 2025 2026 ኣብ ሃገራዊ መርመራ ሻምናይ ክፍሊ ካብ ዘሳተፈቶም 218 ተምሃሮ እቶም 214 ማለት 98 ሚታዊት ከምኡውን ኣብ ሃገራዊ መልቀቂ ፈተና ካብ ዝተሳተፉ 134 ተምሃሮ 86 ናይ ዲግሪ 28 ናይ ዲፕሎማ ነጥቢ ብምምፃእ 85 ሚታዊት ከም ዝሓ ሓለፉ ሰናዳታ የነጥር ባህሊ ምሽላም ብሉፅ ውፅኢት ዘምፅኡ ተምሃሮን ኣብነታውያን መምህራን ንተሸለምቲ ብብሉፅነት ክቕፅሉ ዘተባብዕ ንካልኦት ድማ ቅዱስ ቅንኢ ዘሕድርን እዩ ምስኣላይ ቴኬኤስፍ ኣልማዝ ወልደ ገብርኤል ካብ ቤት ትምህርቲ ላሳለ
1: ነመስግነኪ ኣልማዝ ወልደ ገብርኤል

ምስትርዕዩን ማሕበራዊ ድሕነትን ንመሰሰኒ መዓክን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ወፍያታት ከም እተገብረ ሓቢሮም በዚ መሰረት ማሕበረኮም ኤርትራውያን ኣብ ከሰላ ሱዳን 10,000 ናቕፋ ንመሰሰኒ መዓክን ሕድሪ ሰማእታት ወፍዮም ብዘይካዚ ስሙ ክጥቀስ ዘይደለየ ኤርትራዊ ነባሪ ከተማ ካትሪን ሆልም ሽወደን 12,000 ናቕፋ ማሕበረሰብ ኤርትራውያን ነበርቲ ማንሃይምን ከባቢኣን ጀርመን 4,230 ነይሮም ኤርትራ

50,000 ናቕፋ ከምኡውን ነበርቲ ሆላንድ ኤፍሬም ንኣምንን ህዝባዊት ብርሃንን ድማ 720 ዩሮ ንምንባይ ስድራ ስዋኣት ኣበርኪቶም። ዜና መስዋእቲ። ኣባል ሚኒስትሪ ፍትሒ ገዲም ተጋዳላይ የማነ ዕቑባ ጽን ዘርአ ዮናስ ብ23 ናሕሰ ኣብ መበል 84 ዓመት ዕድሚኡ ብሕማም ተሰዊኦም ኣብ ወርሒ ናሕሰ 1975 ናብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ የማነ ኣብ እዋን ሓርነታዊ ቃልሲ ኣብ ሃዶታት ኣጋር ከቢድ ብረትን ተዋጋአ ሰራዊትን ከምኡውን ኣብ ክፍሊ ምስናዕ ባትሪ ከም ሓላፈ ክፍሊ ድሕር ናጽነት ድማ ከም ኣኽባር ሕጊ ኣብ ዝተፈላለያ ንኡስ ዞባታት ኣኽባር ሕጊ ዞባ ደቡብ ከምኡውን ሓላፊ ምክትታል ኮማውያን ኣብያተ ፍርዲ ዞባ ደቡብ ኮይኑ ንህዝቡን ሃገሩን ብተወፋይነት ዘገልግለ ሓርበኛ እዩ። ስውእ ተጋዳላይ የማነ ዕቑባ ጽን በዓል ሓዳርን ኣቦ 6 ውሉዳትን እዮም። ስነ ስርዓት ቀብሪ ድማ ሎሚ 24 ናሕሰ ኣብ መካነ መቓብር ሓርበኛታት መንደፈራት ተፈጺሞም። ሚኒስትሪ ፍትሒ ብመስዋእቲ ገዲም ተጋዳላይ የማነ ዕቑባ ጽን ዘርአ ዮናስ ዝተሰምዖ መሪር ሓዘን እናገለጸ ንስድራ ቤቱ መቃለስቱን መሳርሕቱን ጽንዓት ይሃብኩም ይብል። ዝስዕብ ዜና ሃገራት ወጻኢ እዩ። ህዝባዊት ሪፓብሊክ ቻይናን ግብፅን ክሳብ መጀመርታ ዝመፀ ወርሒ መስከረም ዝቕፅል ሓበራዊ ልምምድ ሓይሊ ኣየር ኣበጊሰን። ዕላማ እዚ ኣብ ግዝኣት ግብፂ ዝካየድ ዘሎ ሓበራዊ ልምምድ ወተሃደራዊ ዝምድና ንምድንፋዕን ዞባዊ ፀጥታ ንምውሓስን ምዃኑ ገሊፀን። ኣብዚ ልምምድ እዚ ብርክት ዝበላ ዝተፈላለያ ነፈርቲ ኩናት ይሳተፋ ምህላወን ዝጠቐሱ ኣዘዝቲ ሓይሊ ኣየር ክልቲአን ሃገራት ዓመታዊ ብስሩዕ ክካየድ ምዃኑ ሓቢሮም። ህዝባዊት ሪፓብሊክ ቻይናን ግብፅን ነቲ ልምምድ ኣብ ወርሒ መያዝያ ናይ ዝሓለፈ ዓመት ኣካይድኦም ምንባረን እውን ጸብጻባት የረድኦም። ኤውሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃደራዊ ደገፍ ኣጽዲቖም። እዚ ገዚፍ ሓገዝ ኣብ ምዕዳግ ስርዓተ መከላኸሊ ሚሳይል፣ ስርዓተ ራዳርን ካልእ ተተኮስትን ከም ዝውዕል ኮሚሽን ኤውሮጳዊ ሕብረት ኣፍሊጡሎም። እዚ ከምዚ ኢሉ እንከሎ ብሪጣንያ ንዩክሬን ነዊሕ ርሕቐት ክውንጨፍ ዝኽእል ሚሳይል ንምምዕባል ዘኽእላ ሓበሬታን ቴክኖሎጂን ከም እትምጥወላ ምዃና ገሊጻ ኣላ። ቀዳማይ ሚኒስትር ብሪጣንያ ኣንዲ በርንሃም ሎሚ 24 ናሕሰ ምስ ፕሬዚደንት ዩክሬን ቭላድሚር ዘለንስኪ ኣብ ዘካየደው ርክብ እዩ ሃገሩ ነቲ 250 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ንምስራሕ ከም እትተሓጋገዝ ኣፍሊጦም። ኣብ ጎድኒ ዩክሬን ከም ዘላ እትገልጽ ብሪጣንያ እቲ ልእኸላ መጠን ወተሃደራዊ ደገፍ ከም ተዕብዮ ክትሕብር ጸኒሓ እያ። ብሪጣንያ ኣብዚ ኩናት ብቐጥታ ትሳተፍ ከም ዘላ ዝኸስስ መንግስቲ ሩስያ ኸኣ ከቢድ ዋጋ ክትከፍል ምዃና ኣጠንቂቕሎም። ሃገራት ኤውሮጳ ብዘይካቲ ንዩክሬን ዝገብርኦ ዘለዋ ወተሃደራዊ ደገፍ ንሩስያ ንምድኻም ኣብ ልዕሊኣ ተደጋጋሚ እገራታት ከጽድቓ ጸኒሐን ኣለዋ። ኣብ ሪፓብሊክ ጊኒ ትማል 23 ናሕሰ ዝተኸስተ ምህማም ኩምራዊ ጓሓፍ ከቢድ ሰብኣዊ ክሳራ ከም ዝወረደ ተቓሊሖም። በቲ ኣብ ርእሰ ከተማ ኮናክሪ ዘጋጠመ ክስተት ብውሕዱ 30 ሰባት ከም ዝሞቱን ልዕሊ 20 ከም ዝቆሰሉን ሰብ መዚ እቲ ሃገር ሓቢሮም። ዝተደብዩ ወገናት ክህልው ከም ዝኽእሉ ዝገለጹቶም ሰብ መዚ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም ኣለው። ኢራን ልዕሊ 21 ቢልዮን ኩቢክ ሜትር ዕቑር ባህርያዊ ጋዝ ዘለዎ ሓድሽ ቦታ ከም ዝዳሃሰሰት ገሊጻ። እዚ ሓድሽ ርኽበት ትሕዝቶ ባህርያዊ ጋዝ ብምስሳን ቁጠባ ሃገሩ ንምድንፋዕ እወንታዊ ተራ ከም ዝህልዎ መንግስቲ ኢራን ኣሚትሎም። ልዕሊ 34 ትሪልዮን ኩቢክ ሜትር ዕቑር ባህርያዊ ጋዝ ዘለዎ ኢራን በቲ ሃብቲ ንሩስያ ተኸቲላ ኣብ ካልኣይ ደረጃ ተሰሪዓ ትርከበላ። ኢራን ብትሕዝቶ ነዳድ እውን ንቬንዙዌላን ስዑድ ዓረብን ተኸቲላ ኣብ ሳልሰይቲ ተርታ ከም እትስራዕ ጸብጻባት የረድኦም። መንግስቲ ዲሞክራሲያዊት ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም 23ን ስምምዕ ሰላም ንምኽታም ዝኽእሎም መርሓ ጎደና ጀሚሮም። እቲ ዲፕሎማስያዊ ተበግሶ ወከልቲ ክልቲኦም ሃገራት ኣብ ስዊዘርላንድ ከካይድዎ ኣብ ዝቐነዩ ዝርርብ ተበፂሖም። ክልቲኦም ወገናት ከም ኣካልቲ ዝበፅሕዎ ምርዳ ምቁራእ ተኽሲ ክገብሩ ምዃኖም እውን ኣፍሊጦም ኣለው። መንግስቲ ዲሞክራሲያዊት ሪፓብሊክ ኮንጎን ዕጡቅ ጉጅለ ኤም 23ን ኣብ መወዳእታ 2025 ኣብ ቀጠር ዝኸተሞ ተኽሲ ናይ

ምቁራፅ ስምምዕ ኣብ ተግባር ከይወዓለ ከም ተጣሕሰ ጸብጻባት የረድኦም ኣብቲ ሃገር ንመቕርሒ ጸጋታት ዝጠልብ ዕጥቃዊ ቓልሲ ዘካይዱ ልዕሊ 100 ጉጅለታት ስለ ዘለዉ ምስ ዕጡቅ ጉጅለ ኤም23 ተጀሚሩ ዘሎ ዲፕሎማስያዊ ተበግሶ ንበይኑ ኣኻልእ ክኸውን ከም ዘይክእል ይእመትሳሎም ኣብ ሰሜናዊ ክፋል ኮንጎ ብዝካየድ ዘሎ ዕጥቃዊ ግጭታትን መጥቃዕትታትን ኣሸሓት ሰባት ከም እተቐትሉን ልዕሊ 8 ሚልዮን ከም እተመዛበሉን ዝጥቀስ እዮም ብሰንኪቲ ጸጥታዊ ቅልውላው ህዝብታ ብባህርያዊ ጸጋታት ሃብታም ዝኾነት ሃገር ተጠቃሚ ጸጋታቱ ክኸውን ከም ዘይከኣለ ይሕበር እዮም ጸጥታ ንምውሓስ ኣብቲ ሃገር ተዋፊሩ ዝርከብ ኣስታት 15,000 ዓቃብ ሰላም ሰራዊት ውድብ ሕቡራት ሃገራት ዛጊድ ዝጥቀስ ኣበርክቶ ከም ዘይገበረ ይግለጽ እስራኤል ጸጥታዊ ኩነታት ሶርያ ንምምሕያሽ ንዝካየድ ዘሎ ጻዕሪ ዝዕንቅፍ ወተሃደራዊ ስጉምቲ ትወስድ ከም ዘላ ተገሊጾም እዚ ዝተሓበረ እስራኤል ትማል 23 ናሕሰ ኣብ ደቡባዊ ሸነኽቲ ሃገር ተወሳኺ መጥቃዕቲ ኣየር ከም ዘካየደት ድሕሪ ምቅልሑ እዮም በቲ ደብዳብ ዓሰርታት ከም ዝቆሰሉ ዝገለጸ መንግስቲ ሶርያ እቲ ስጉምቲ ጸጥታ ሃገሩ ንምዝራግ ከም እተወስደ ኸሲሱሎም ይኹን እምበር እስራኤል እቲ ደብዳብ ኣብ ልዕሊ ሰራዊታ መጥቃዕቲ ከካይዱ ዝተወጠኑ ምልሻታት ዕላማ ዝገበረ ምንባሩ ኣፍሊጣ ኣላ ድሕሪ እዚ ናይ ትማሊ መጥቃዕቲ ሶርያን እስራኤልን ወጥሪ ንምህዳእ ብመንጎኝነት ኣሜሪካ ዝርርብ ከም ዘካየዳ ይቃልሓሎም እስራኤል ብ18 ናሕሰ ኣብ ሰሜናዊ ምዕራብ ሶርያ ኣብ ዝርከብ መደበር ሓይሊ ኣየር ደብዳብ ንፈርቲ ምክያዳ ዝፍለጥ ኮይኑ እቲ ስጉምቲ ካብ ሓየለ ወገናት ኩነኔ ክመፁ ጸኒሐሎም እዚ ኣብ ሶርያ ዝካየድ ዘሎ መጥቃዕትታት ዓቕሚ ምክልኻልቲ ሃገር ንምድኻም ናይ ምስፍሕፋሕ ኣጀንዳን ናይ ምስማር ምዃኒኦም ተንተንቲ ፖለቲካ ዝጠቕሶም ኣብ 1967 ልዕላዊ ግዝኣት ሶርያ ንዝኾነ ሮራታት ጎላንድ ብውግእ ዝሓዘት እስራኤል ኣብቲ ሃገር ወተሃደራዊ ህላውኣ ተስፍሖ ከም ዘላ ይግለጽ ኣብ ምዕራባዊ ሸነኽ ሕቡራት መንግስታት ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ኣብ ኣከባቢ ከቢድ ዕንወት ከም ዝወረደ ተቓሊሖም በቲ ክትር ዋዕ ዝጠንቁ ባሩዕ ዛጊት ኣስታት 11,000 ሄክታር ጫካ ክህሞ ክንከሎ ገና ኣብ ትሕቲ ቁፅር ከም ዘይወዓለ ኣረዲኦም ክፍሊ ሃገር ቬናብዳ ሕልፊ ካልኦት ከባቢታት ተሃስያ ከም ዘላ ዝጠቐሰ መንግስቲ ኣሜሪካ ኣብቲ ከባቢ ልዕሊ 90 ህዝቢ ብምምዝባሉ ህፁፅ ናይ እዋን ሓደጋ ድንጋጌ ተኣዊጅሎም ኣብ ሰፊሕ ክፋል ኤውሮጳን ገለ ክፋል ኣፍሪቃን ዝተኸስተ ክትር ዋዒ ዘስዓቦ ሓደጋታት ባርዕ እውን ከቢድ ዕንወት የውርድ ከም ዘሎ ጸብጻባት ይጠቕሶም እቲ ሓደጋ ኣብ ታሪክ ኣህጉር ኤውሮጳ እቲ ዝሓየለ ምዃኒኦም ጸብጻባት ዘረድኦም ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም ኣመሓዳሪ ዞባጋሽ ባርካ ኣብ ንኡስ ዞባታት ተሰነይን ሃይኮታን ብተሳትፈኮም ዝተግበሩ ዘለዉ መደባት ልምዓት ተዓዚቦም ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካአ ፀዓት ንምስፋሕን ንምምሕያሽን ይሰርሓሎም ኣብ ዞባ ደቡባዊ ቀይሕ ባሕሪ ጉዳእቲ ልምታት ንምውጋድ ዝዓለመ ስልጠና ተወዲቦም ቻይናን ግብፅን ክሳብ መጀመርያ ዝመፅእ ወርሒ መስከረም ዝቕፅል ሓበራዊ ልምምድ ሓይሊ ኣየር ኣበጊሰን ኤውሮጳዊ ሕብረት ንዩክሬን ልዕሊ 7 ቢልዮን ዶላር ዝዋግኡ ሓድሽ ወተሃደራዊ ደገፋ ኣጽዲቖም ኣብ ሪፓብሊክ ጊኒ ብዝተኸስተ ምህማም ኩምራዊ ጓሓፍ ብውሕዱ 30 ሰባት ሞይቶም ዜና ተዛዚሙሎ ሰናይ ምሸት

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ፕሮቲን ክብደት ሰብነት ኣብ ምቕናስ ዘለዎ ትራ ተዳሲሱ ኣገደስቲ ነጥብታት፣ ፕሮቲን ብብዝሒ ምውሳድ ንነዊሕ ሰዓታት ናይ ፅጋብ ስምዒት ብምፍጠር ናይ ምግቢ ሃንቀውታ ስለ ዘጉድል ድሕሪ ምግቢ ኣብ ሰብነትና ንዝህሉ ምቅፃል ፕሮቲን ብምሕያል ክብደት ኣብ ምቕናስ ልዑል ተራእዩ ዘለዎ። ካብ እንቋቑሖ፣ ስጋ ደርሆ፣ ዓሳ፣ ርግኦ ዓይነት ፍሉን ጥረታትን ዝርከቡ ተፈጥሮኣዊ ፕሮቲን ክብደት ንምቕናስ ኣዝዮም ኣገደስቲ እዮም። ካብ ኣትክልቲ እውን ብዙሕ ፕሮቲን ክንረክብ ንኽእል ኢና። ኩሎም ካብ እንስሳታት ይኹን ካብ ኣትክልቲ ንረኽቦም ዓይነት ፕሮቲን ኣብ ምቕናስ ክብደት ሰብነት ምዕሩይ ዝኾነ ውፅኢት እዩ ዘለዎም። ብብዝሒ ካርቦሃይድሬት ዘለዎም ምግብታት ብዘይ ዓቐን ስለ እትበልዖም ንክረሻ ዝያዳ ከም እትቀላዕ ይገብሩ። በንጻሩ ትሕዝቶ ፕሮቲን ዘለዎም ምግብታት ብዙሕ ከይበላዕካ ከም እትፀግብ ስለ ዝገብሩ ክብደት ሰብነት ኣብ ምቁፅጻር ሓገዝቲ እዮም ተጠቒሱ። ኣብ ዓምዲ ባህልን ስነ ጥበብን ኣገዳስነትን ኣድማዕነትን ስነ ጽሑፍ ተገሊጹ። ጽርግያታትን ህንጻታትን ብምህናፅ ጽራይ እትምዕብል ሃገር የላን። ሃገራት ዝምዕብላ ሓሳባት ብምምንጫውን ንሓሳባት ናብ ነገራዊ ሓይሊ ብምቕየርን ውንን ዝኾነ ስነ ፍልጠታዊ ርኽበት ብሓሳባት እዩ ዝጅመር። ማሕበራውን ፖለቲካውን ጽገናታት ወይ ምትዕርያት እውን ብሓሳባት እዮም ዝፍልሙ። ኣተናን መልእኽትን ሓሳባት ከዓ ብመገዲ ቋንቋ ስለ ዝመሓላለፉ ቋንቋታት ብመገዲ ስነ ጽሑፍ እዮም ዝውሕልሉ፣ ዝጸፉ፣ ዝውቅቡን ዝቃነዩን። ስለዚ ንስነ ጽሑፍ ካብ ስልጣነን ምዕባለን ንስልጣነን ምዕባለን ድማ ካብ ስነ ጽሑፍ ፈላለኻ ክትሪኦም ኣጸጋሚ እዩ። ታሪክ ከም ዝምህረና ስነ ጽሑፍ ሓደ ካብቶም ድልል መሰረት ስልጣነን ምዕባለን ናይ ሓንቲ ሃገር እዩ። ከምኡ ስለ ዝኾነ ኸ እዩ እተን ባህሊ ምንባብ፣ ባህሊ ምጽሓፍ፣ ባህሊ ምርምርን ናይ ምሕሳብን ምምርማርን ምብህሃል ማለት ኢንተሌክቹዋል ዲስካሽንስ ዝኽስክሷን ዘተባብዓን ሃገራት ንለውጢ ምዕባለ ስልጣነ ዘርሕባብ ክኸፍታ ዝህልወን ተኽእሎ ልዕል እዩ ዝብሃል። ስነ ጽሑፍ መሰረት ኩሉ ስነ ጥበባዊ ስራሓት እውን እዩ። ዝበዝሑ ስነ ጥበባዊ ፍርያት ካብቶም ብጽሑፍ ዝምንጭዎ ሓሳባት እዮም ዝነቕሉ ተጠቒሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ምግዳፍ ሓድሽ ህይወት ምጅማር ከምኡ ድማ ናይ ገበን ፊልምታት ምዕዛብ ንጽቡቕ ዶ ንሕማቕ ዝብሉ ዛዕባታት ቀሪቦም። ሓደ ሸቃላይ ህይወት ስርሑ ኣጨነቕን ዘይርብሖን ከም ዝኾነ ምስ ዝተውዓለ ስራሕ ክገድፎ ወሰነ። ወዲ ውዒል ምስ ኮነ ከዓ ካብ ስድርኡ ክሳብ ውሳንኡ ዝሰምዑ ሰባት ንውሳንኡ ጌጋኢሎም ግምጋም ሃብሉ። እንተኾነ ድሕሪ ቅርብ እዋን እቲ ሸቃላይ ናይ ሓንቲ ትካል ዝነበረ ናይ ኣትክልቲ ክቱር ባህጊ ስለ ዝነበሮ ቤቱን ከባቢኡን ብውቁብ ዕምባባታትን ኣትክልትን መልኦ። ነዚ ዝረኣዩ ነበርቲ ከባቢኡን ካልኦትን ገለ ከም ኮስኳሲ ኣትክልቲ ኣብ ቤቶም ኮይኑ ክሰርሕ ክሓትዎን ከለዉ፣ ገለ ከዓ ፈልሲ ክሸጠሎም ክሓትዎ ጀመሩ። በዚ ሓድሽ ስርሑ ከዓ ህይወት ስርሑ ቀሊል ዘሐጉስን ኣዝዩ ዝኸዕብትን ኮይኑ ረኸቦ። ወዮ ሓሊፉሉ ዝረኣዩ ሰባት ከዓ ካብ ጌጋ ውሳነ ወሲዱ ናብ ዘዋፅኦ ፈሊጥ እዩ ነቲ ትካል ገዲፍዎ ዝብል ዘረባ

ኣልሰገሩ ውሳነ ሓደ ካብ ኣዕኑድ ህወትን ዓወትን እዩ። ደቂ ሰባት ዘይኒ ውስነ እንተደኣ ኮይና መንፋዓትና ትርጉማል በዩ ዝኸውን። መብዛሕትኦም ኣብ ናይ ዓወትን ውልቃዊ ዕቤትን ኣተኪሮም ዝተፃሕፉ መፅሕፍቲ ንፍርሕና ብትብዓት ክንስዕር ይምኽሩና። ኣብ ዓምዲ ርእቶ ሓምሻይን ዛዛምን ክፋል ትርጉም ሃገርን ሓድነትን ኣብ ኢትዮጵያ ቀሪባ ኣላ። ኣብ ዓምዲ መዛነይ ግብራዊ ፍልጠት ምምቕራሕ ግዜ ሕቶ ዝተመሳቕለ ቃላት እታ ን37 ሰባት ዘድሓነት ገረብ ዝብሉ ዛዕባታት ይርከብዋ። ፅልዋ ኣሉታዊ ኣተሓሳስባ ኣብ ጥዕና ኣእምሮ ከመይ ይመስሉ ኣብ ዝድስስ ማሕበራዊ ትሕዝቶ ከም ተስፍውነት ለውሃት ምትሕግጋዝ ምድንጋፅ ምኽፋል ፃዕሪ ሓልዮት ርግኣት ፍቕሪ ዝኣመሰሉ ሓሳባት ቀጻሊ ምሕሳብን ምስትንታንን እወታዊ ስምዒታትን ብምፍልፋል ሰባት ብሉፅ ህይወት ንክህልዎም ዝኽእል እዩ። እወታዊ ኣተሓሳስባ ኣብ ሓደ እዋንን ግዜን ዝጥረ ኣይኮነን። ንዕኡ ንምጥራይ ኣነቓቕሕቲ ፅሑፋት ምንባብ ፅቡቕ ምግባር ምስ ክኢላታት ስነ ኣእምሮ ምዝታይ ስነ ልቦናዊ ኣስተምህሮታት ምክትታል ዝኣመሰሉ እስትራቴጂታት ምትግባር ኣገደስቲ ረቑሒታት ምዃኖም ይጥቀስ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ምስ ኣቦ ወንበር ማሕበር ወነንቲ ታክሲ ኣቶ መንግስ ግለ ሚካኤል ዝተኸየደ ማሕበር ጠቀስ ቃለ መጠይቕ ሰፊሩ ይርከብ። ዲዛይነር ኢደ ጥበባዊ ስራሓት ሳባ ወልድኣብ ብሞያኣ ንኤርትራ ኣብ ዓለም ከተላሊ ከም እትፅዕት ኣብ ዓምዲ መልሓቕ ኣልኣዳብ ወኣልፍኖን ገሊጻ። ኣብ ዓምዲ ማሕበራዊ ዕቤት ኣብ ጽቡቕ ኣተዓባብያ ቆልዑ ምግዳስ ብዛዕባ መጻኢ ሃገር ምጽዓት ምዃኑ ተሓቢሩ። ኣብ ዓምዲ ሲሓዋሰር መስሕብ ቱሪዝም ዝኾኑ ከባቢታት ዞባ ደቡባዊ ቅሕ ባሕሪ ተላልዮም። ኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ እትኽተሎ ዘላ ጎነፃውን ኣስፋፋሕን ፖሊሲታት ብደቂቑ ተዘርዚሮም። ተራ ማሕበራዊ ፍትሒ ኣብ ምዕዋት ሰውራ ብትሕቲ ዝብል ህዝቢ ዘማእከለ ሰውራ መብዛሕትኡ ካብ ስነ ሓሳብ ማሕበራዊ ፍትሒ እዩ ዝብገስ። ስነ ሓሳብ ማሕበራዊ ፍትሒ ብቐሊል ክግለጽ ዝኽእል ነገር ኣይኮነን። ምክንያቱ ብዓብኡ ፍትሒ ዝብል ኣምር እውን ውሱን ዝኾነ መግለፂ ስለ ዘይብሉ። ፍትሒ ካብ ሰብ ናብ ሰብ፣ ካብ ሕብረተሰብ ናብ ሕብረተሰብ፣ ካብ ሃገር ናብ ሃገር ብዝተፈላለየ መንገዲ ክግለጽ ይከኣል። ብሓፈሻዊ መግለጺ ግን ኣብ ዝተፈላለየ ጽሑፋትን ሕገ መንግስትን ምርኩስ ብምግባር ማሕበራዊ ፍትሒ ማለት ንሰባት በዓለይቲ ብሄር፣ ጾታ፣ ማሕበራዊ ደረጃ ኣድልዎ ከይገበርካ ብማዕረ ተካፈልቲ ጸጋታትን ዕድላትን ክትገብሮም እንከለኻ እዩ። ማሕበራዊ ፍትሒ ኣብ ሓደ ሕብረተሰብ ዘሎ ኣድልዎን ጭቆናን ኣለሊኻ ፍትሕን ርትዕን ዘለዎ ሕብረተሰብ ምህናጹን እዩ። ከም ሓጢር መግለጺ ማሕበራዊ ፍትሒ ማዕርነት ዜጋታት ማለት ኣብ ፖለቲካ፣ ቁጠባ፣ ትምህርቲ፣ ባህሊ፣ ጥዕና፣ ምኽባር ሰብኣዊ መሰልን ምርግጋጽ መሰል ርእሰ ውሳነን ማለት እዩ ይርከቦ። ኣብ ዓምዲ ጸጋታት ባሕሪ ሓፈሻዊ ንጥፈታት ምግፋፍ ዓሳ ኤርትራ ዝገልጽ ጽሑፍ ይጽንሐና። ቀሕ ባሕሪ ኤርትራ ኣስታት 1000 ዝተፈላለዩ ዓሌታት ዓሳ ሓቒፉ ዝርከብ ኮይኑ ኣስታት 250 ዓሌታት ካብኣቶም ብዓይኒ ቁጥባዊ እቶት ክረአ እንከሎ ዕዙዝ ኣገዳስነት ዘለዎም እዮም። ወላ እኳ ናይ ቀረባ እዋናት ሓበሬታ ድሩት እንተኾነ ኣብ 1950ታትን 1990ታትን ብዝተገብረ መፅናዕትታት መሰረት ጸጋታት ሃብቲ ዓሳ ቀይሕ ባሕሪ ኤርትራ ዝለዕለ እቶት ዓሳን ካልኦት ዓሌታትን ካብ ዝተሓተ 44,500 ቶን ክሳብ 80,000 ቶን ንዓመት ክግፈፍ ከም ዝኽእል ይሕበር። ኣብ መቐፀልታ ዛዕባ ባህላዊ ውርሻታትና መግለፂ ኩርዓትና ኣብ ብሄረ ኩናማ ሓደ መንእሰይ ንሕፂቱ ግራት ክሓርሰላን ክዘርኣላን ምስደሊ ጭፍራ ብፆቱ ክዕድም ምዃኑ ከምኡውን እኽለማይ ከተዳሉ ብዕሊ ብመልእኽቲ ንሕፂቱ ይነግራ። ቅድም ቀዳድም ግን ናውቲ ማሕረስ ኣብ ቦታ ናይቲ ዝሓርስዎ ግራት እንዳጓል ተዳልዩ ከም ዝሓድር ይገብር። እዚ ዝገብረሉ ምክንያት ድማ ነቲ ስራሕ ኣንጊሆም ቅድሚ ፀሓዮም ንምጅማርን ንኣሳልጦኦም ከዓ ሓጋዚ ስለ ዝኾነን ተብተብ ንኸይብሉን እዮም። ኣብዚ ህሞት እዚ ዓበይቲ ዓዲ እንተኾነ እውን ነቶም ዕርፊ ባህሊ ዝሓዙ ኣባፅሕ ደቆም ትሚሎም ኣይዕዘቡን እዮም። ደቆም ዝተፈላለዩ ዓይነታት ኣግራብ እናቐጥቀጡ ብጉያጉያ ክሓርሱ እንከለዉ ንሶም ድማ ቀቅድሚኦም እናኸዱ ዘርኢ ይዘርእሎም። ኣዋልድ እንተኾነ እውን ቀስ ኢለን መሬት ምስ ቀተረ እኽለማይ ሒዘን ናብቲ ዝሕረስ ዘሎ ግራት ይመጻ። እቶም መንእስያት ግን ግራታ ዋለድ ኣመንኪኻ ከመይ ቢልካ ኮፍ ኢልካ ትበልዕ ብምባል ክሳብ ግራት ሓሪሶም ዝውድኡ ኮፍ ኢሎም

እኽሊ ማይ ኣይለኽፉን እዮም። እተን ኣዋልድ ግና እናሓረሱን ከለዉ ኣይፋ ዝበሃል ድቋ ስዋ ስለ ዘቐብሎም ብደቦም እንተዘይኮይኑ ኮፍ ኢሎም ኣይሰትዩን። ኣብ ዓምዲ ልቦናን ፍልስፍናን መበል 12 ክፋል ጥፈት ስራሕ ዕውታት ሰባት ኣብ ትሕቲ ዝኾነ ይኹን ኩነት ንዝገጥሞም ፀገም ንምፍታሕ ለይትን ቀትርን ፋሕተርተር ይብሉ እምበር ከቶ ንድኽመቶም ምኽኒት ኣይፈጥሩሉን እዮም። ምኽኒት ክፈጥሩ እንተጀሚሮም ብእንብኡ ኣላሽ ክብሉ ከም ዝኽእሉ ከቶ ኣይስሕትዎን እዮም። መብዛሕትና ግዳ ምኽኒት ኣብ ምእላም ሰናፋት ኣይኮናን። ወረግሌናስ ቅድሚ ስራሕ ምጅማርና ኣሸበሸብ ውድቀት ወይ ፍሽለት ከጋጥመና ከም ዝኽእል ብምሕሳብ ንቕ ዘይብል ምኽኒት ኣብ ምፍጠሪና ንዝበዝሐ ፀዓትና እናልኾ። ኣብ ዓምዲ ዳየሪ ግደይ ክመልስ ብሂገ ፈውሰይ ዳየረይ 16 ዓመት ብዘያቦ ዝብሉ ዛዕባታት ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደል ኣባብ 5 ክፋል ዛንታ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕበለታትን ትፀንሐና። ኣብ ዓምዲ ዓማር ንብከላማይ ብከበድቲ ሓፃውን ዝድህስስ ትሕዝቶ ሰፊሩ ኣሎ። ኣብ ዓምዲ ምስጅል እንታበህ ሸዓብ ኤርትርያ ብዝብል ኣብ ግዜ ፌደሬሽን ንዝነበረ ፖለቲካዊ ጥንግናጋት ዝትህስስ ትሕዝቶ ቀሪቡሎ። ኣብ ዓምዲ ዕንጀረ ካልኣይ ክፋል ሌላ ምስ መምህር ሰሚራ ገበይ ቀሪቡ። ኣብ ዓምዲ ፍሬካድም ንምውሓስ ድሕነት መግቢ ዝምልከት ካልኣይ ክፋል ሰፊሩ ንረኽቦ። ኣብ ዓምዲ ሸባብ 8 ጠባያት ኢንተርፕረነራት ሰፊሮም ይፅንሕና። ኣብ ዓምዲ ሕብር በሮ ማህርትና ዘነጋዕትን ትሕሶታት ንረክብ። ኣብ ዓምዲ ፈንዋዓዳት ምስ ተወዳዳሪት ወይዘሪት ዓለም ስኒት ሃብታኣብ ተወልደ መድህን ዘለል ትሕዝቶ ይፀንሐና። ኣብ ዓምዲ ምህሮ ወዓቦት ህግያ ነዊሕ ዝጠመተ ወፍሪ ትምህርቲ ኣብ ግዜ ሰውራ ተዳሲሱሎ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳም እንትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ስፖትላይት ሰልፊ ብልፅግና ንኢትዮጵያ ኣብ ዞባ ቀርኒ ኣፍሪቃ ከም ዝተዓፅወት ሃገር ብምምሳል ኣብ ዝኽተሎ ናይ ምስፍሕፋሕን ጎበጠን ፖሊስታቱ ኣብ ክወፁ ዘይክእል ሓደጋ ተቐርቂሩ ምህላው ተተንቲኑ። ኤርትራ እትኽተሎ ርእሰ ምርኮሳ ዘሕላገቱ መርሓ ጉድና ምዕባለ ተዳሲሱ። ኣብ ዓምዲ ካልቸር ኤንድ ኣርትስ ንፌስቲቫል ሆር ቅድድም ኣሓ ኣብ ብሄረ ናራ ዘላሊ ቀሪቡሎ። ኤምባሲ ሃገር ኤርትራ ዋሽንግተን ነቲ ብማዕከን ዶቸ ወለ ዝወፀ ብኣገዳስነት ኤርትራ ብትርከቦ ዞባ ጎልቢቡ ንጉጉይ ዕንደራ ስርዓተ ብልፅግናን ኣመታቱ ኣብ ዘርክ ሰላም እዚ ዞባ ዘፋኾስ ትሕዝትኡ ንምምላስ ዘውፅኦ ፅሑፍ ይፀንሐና። ኣብ ዓምዲ ኪውንኤ ብውሽጣዊ ዓቕሚ ካብ ደገን ዝመፁ ሓደገኛታት መመላክዒታት ብጥዕና ዝመጡ ፍርያት ሃገር ዝተመስርሑ ኣብ ምትካእ ትፅዕት ክኢላ ሚካል ተወልደ ተላልያ ትርከብ። ኣብ ዓምዲ ቆጠባን ዋኒነን ናይ ድሕረት ብልጫ ዘርእስቱ ፅሑፍ ይፀርሐና። ድሕረት ወይ ዘይምምዕባል ትብል ቃል ትፅቢት ካብ ዝግበረሉ ደረጃ ወይ ብቕዓት ልጠቒልካ ምርካብ ዝብል ትርጉም ይውሃባ። ክንዲ ዝኾነ ከዓ ኣሉታዊ እምበር እወታዊ ነገር ክህልዋ ትፅቢት ኣይግበረላን። ኣሌክሳንደር ግሬሾንኮ ዝተባሃለ ስነቆጠበኛ ግና ካብ ድሕረት ዝርከብ ረብሓ ወይ ብልጫ ምህላው ዘመልክት ሓሳብ ዘቕረበ እዩ። ነዚ ዘቕረቦ ሓሳብ ንምግላጽ ከዓ ናይ ድሕረት ብልጫ ትብል ሓዳሽ ሓረግ ኣብ 1960 ቀነየ። ግሬሾንኮ ኣብ ምምዕባል ዝርከባ ሃገራት ካብተን ዝማዕበላ ዝሓሸ ብልጫ ከም ዘለወን ይምጎት። እተን ዘቕረበ ነጥብታት ድማ ኣብ ምምዕባል ዝርከባ ሃገራት ሓድሽ ቴክኖሎጂ ኣገባብ ምፍራይን ሜላታት ምሕደራን ቀልጢፈን ክርዕማ ከምኡውን እቲ ምስኡ ዝተሓሓዝ ስግኣት ትሑት ምዃኑ ዘመልክታ የን። እዘን ሃገራት ፍቱን ቴክኖሎጂን ኣገባብን ብምርዓም ንፈተናን ጌጋታትን ንምዕራምን ካብ ዝግበር ወፃኢታት ናፃ ይኾናን ነተን ማሕዲገናለን ዝፀንሓ ሃገራት ከዓ ቀልጢፈን ከርክበን ይኽእላ ይብል። ብተወሳኺ ሓንቲ ሃገር ብደረጃ ዓለም ግኑን ካብ ዝኾነ ቴክኖሎጂ ኣዝያ ዘረሓቐ እንተኮይና ካብኡ ናይ ምጥቃም ተኽእሎኣ ዝለዓለ ምዃኑ የመልክት ይርከቦ። ኣብ ዓምዲ ርእይቶ ድሕሪ ውድቀት ብልፅግና 8 ዓመታት ብልፅግና 8 ዓመታት ኩናት ሕርሲ ኢትዮጵያ ደርፊ መምህር ኣላሚን ከም ዘበንያ ግርንቢጥ ማይን ዓቐብ ዘርእስቶም ዛዕባታት ይፀንሑና። ኣብ ዓምዲ ሸባብ ንስ ዓምዲ

ሓሳባት ውሕስነት ሃገር ብኸመይ ብዝብል ብዓይን ፍትሒ ይርእቶ ህዝቢ ኤርትራ ኣብ ግምት ክኣቱ ይግባእ ነይሩ። እንተኾነ ግን እስትራቴጂያዊ ረብሓና ኣብ ቀይሕ ባሕርን ማእከላይ ምብራቕን ዓለማዊ ሰላምን ፀጥታን እቲ ሃገር ምስተመሓዘና ኢትዮጵያ ክትቁረን ግድን ገይርዎ ኣሎ። እዚ ቃላት እዚ ዓለማዊ ዝምድናታት ኣብ ፍትሒ ሞራልን ቅርዕናን ዘይኮነ ኣብ ቅልፅምን ረብሓታትን ከም ዝምርኮስ እዩ ዘመልክት። ስለዚ ድማ ንረብሓ ሓያላ ተባሂሉ መሰል ድኹማት ከም ዝርገጽ ናይ ኤርትራ ታሪክ ጭቡጥ መረዳእታ እዩ። ህዝቢ ኤርትራ ኣብቲ እዋንቲ ፖለቲካዊ ብቕዓቱን ጥምረቱን ድኹም ስለ ዝነበረ እዩ ግዳይ ናይ ከም ዝኣመሰለ ዘይፍትሓዊ ውሳነ ክኸውን ክኢሉ። መበል 35 ዓመት ናጽነት ኤርትራ ኣብን ዝክረሉ ቅንያት እምበኣር ነቲ ጽንዓትና ውሕስና ዝብል ቴማና ብመንፅር ዘሓለፍናዮ ታሪክ ክንሪኦን ከነስተንትኖን ኣገዳሲ እዩ። ምክንያቱ ብመጠን ንድሕሪት ዝመጠመት ከይኢኻ ንቅድሚት እትስጎም ህዝብን ሃገርን ከዓ ሕሉፍ ተመክሮታቱ መወከሲ ከይግበረ ንቅድሚት ክስጉም ዘለዎ ተኽእሎ ድሩት እዩ። ኣብ ዓምዲ ስድራ ቤት ምሉእ ዕርቅን ምሕረትን ጌርና ኣለና። ስድራ ቤት መዋቲ ቀሪቡሎ እቲ ናይ ሞት ሓደጋ ኣብ ሴማፎሮ በርጅማዩ ብ26 ሰነ 2026 ሰዓት 450 ድሕሪ ቀትሪ ኣጋጢሙ። መራሕ መኪና ኣቶ ግርማይ ገብረዝጊ ብምሽክለታ ይጓዓዙ ንዝነበሩ ኣቦይ ተስፋዝጊ ሃይለ ብመኪና ሃሪሙ ሞት ዘብፅሐ ሓደጋ ኣውሪዱሎም። ኣቶ ግርማይ እቲ ሓደጋ ምስ ኣጋጠሞ ንኣቦይ ተስፋዝጊ ተቐላጢፍ እዩ ናብ ሆስፒታል ኦሮታ ወሲድዎም። ኣቦይ ተስፋዝጊ ግን ብሂወት ኣይሰረሩን። ብ28 ሰነ ወለዶምን ቤተሰቦምን ኣብ ዝተረኽብሉ ኣብ ዓዶም ማዕረባ ብኸብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሶም። ብድሕሪ እዚ ነዚ ሞት ዘሰዓበ ሓደጋ ምዕለ ብንምግባር ብክልቲኦም ስድራ ቤታት ዘድሊ ምርድዳእ ምስተገብረ ብዕለት 28 ሓምለ 2026 ኣብ መንጎዞም ክልተ ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈፂሙ። ኣብቲ ናይ ዕርቂ ዕለት ፈፀመ ሓደጋ ኣቶ ግርማይ ገብረዝጊ ወለዱን ቤተሰቡን መራሕቲ ሃይማኖትን ዓበይቲ ዓድና ምርሒዩ ኣብ ቅድሚ ስድራ ቤት ነፍሲሄር ኣቦይ ተስፋዝጊ ሃይለ ቀሪቡ። ነቲ ናይ ዕርቂ መደብ ብጸሎት ዝኸፈቱ ቀሺ ጣዕመ በርህዮም ንሶም ተቋፂሮም ምርኻቦም ንፈጣሪ ድሕሪ መምስጋን ስድራ ቤት መዋቲ ነታ ኣብ ምድሪ ኾነ ኣብ ሰማይ መለክዕ ዘይብላ ምሕረትን ዕርቅን ምምራፆም መርኣያ ጽኑዕ እምነቶምን ብሃገር ደረጃ ዝግለጽ ኣብነታዊ ቅዱስ ተግበሮምን ምዃኑ ሓቢሮም። ንዘጋጥም ጸገማት ብኸምዚ ንሓድነትና ዘኸልዕ ምዕሩግን ፍቕሪ ዝዓብለሎን ኣገባብ ክድቅስ ብምብቅዑ ድማ ልዑል ሓጎስን መንፈሳዊ ርፍታን ከም ዝተሰምዖም ገሊፆም ይርከቦ። ወለዲ ምስጢር ዓወት ደቆም ምዃኖም ተገሊጹ። ቤት ትምህርቲ ካልኣይ ደረጃ ሰማእታት ኣብ ሃገራዊ መልቀቂ መርመራ ካልኣይ ደረጃ ማትሪክ ልዕሊ 3 ነጥቢ ንዘምፁ ተምሃሩ ኣተባቢዑ። ኣብቲ ብ16 ሓሰ ኣብ ኣዳራሽ ሃማማቴ ዞሆ ማእከል ዝተኻየደ ስነ ስርዓት ምዕዳል ሽልማት ሓለፍቲ ሚኒስትሪ ትምህርቲ፣ ኮሚቴ ወለዲ፣ ገዳይ መምህራን፣ ናይቲ ቤት ትምህርትን ወለዲ ተሸለምትን ተረኺቦም ነይሮም። ርእሰ መምህር ቤት ትምህርቲ ካልኣይ ደረጃ ሰማእታት መምህር ሰለሞን ኪዳነ ነቲ ኣጋጣሚ ኣመልኪቱ ኣብ ዘስምዖ ቃል ኣብ ሃገራዊ መልቀቂ ምርመራ 2025-2026 ብሉፅ ውፅኢት ንዘመዝገቡ ተምሃሮ ኣፍልጦ ኣብ ዝውሃበሉ ዕለት ንዝተረኽቡ ብስም ቤት ትምህርቲ ምስጋናኡ ድሕሪ ምቕራብ ብሓፈሻ ንወለድን ቤተሰብን ብፍላይ ድማ ንተሸለምቲ ተምሃሮ እንቋዕ ሓገሶኩም ኢሉ። መምህር ሰለሞን ኣብቲ ብፕሮጀክተር ተሰኒዩ ዘቕረቡ ሓፂር ጸብጻብ ውፅኢት ሃገራዊ መልቀቅ ምርመራ 2025-2026 ኣብቲ ውፅኢት ተምሃሮ ኣብ ትምህርቲ ንምዕባይ ዝተኸየደ ጻዕሪ ሎሚ ዓመት 61 ደቂ ኣንስትዮ ዝርከቦም 120 ተምሃሮኦም ካብ 3 ክሳብ ሙሉእ ነጥቢ ማለት 4 ብምምጻእ ንሽልማት ከም ዝበቕዑ ገሊጹ። ኣብ ዓምዲ ልምዓት 4ይ ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ካበይ ናበይ ቀሪቡሎ። ኣብ ዓምዲ ምን ሁናዊ ሁናክ ኣብ ቴክሳስ ኣሜሪካ ሓደ መምህር ካልኣይ ደረጃ ቤት ትምህርቲ ተምሃሮ መሰረታዊ ናይ ምንባብን ምፅሓፍን ኣእምራት ክሸግሮም ምርኣዩ ኣብ ሓደ ቃለ ምሕተት ኣብ ዝገለጸሉ እዋን ብዝተሰምዖ ሓዘን ተሰኒፉ ከም ዝነብዐ ተገሊጹ። ኣብ ቻይና ኣብ ትምህርታዊ ዕድላት ብዘለዉ ቅድድም ተምሃሮ ኣብ ግዜ ናይ ዓመት ዕረፍቲ ነታ እትስዕብ ዓመት ኣብ ምድላው ስለ ዘሕልፍዎ ዝተግበር ድማ ኣብ ምላእ ሃገር ብምስራፁ ኣቐልቦ ማሕበራዊ ሜድያ ተሃገር ስሒቡ። ኣብ መንጫዕጫዕታ ኦሬጎን ብዘጋጠመ ሓደጋ ህይወት ሓደ መንሰይ ብፀሓይ ከም ዝሓለፈ ተሓቢሩ። ሪና ኑጌን ዝተባሃለት ናይ ኢንስታግራም ልዕሊ 2.4 ሚልዮን ተኸታተልቲ እትውንን ህብብቲ ሰብ ንኣውስትራያ ዝተሰቕለታ ነፋሪት ብጌጋ ናብ ኣውስትራልያ ብምዕላባ ኣብ ማሕበራዊ ሚድያ ኣዛረበ ኮይኑ ቀኒዩ። ብወገና ሪና ኑጌን ኣሓመቐትን ነቲ ዝወረዳ ህቡብነታ ኣብ ምድራዕ ከም ዝተጠቐመትሉ ድማ ተሓቢሩ። ፖሊሲታት ኢትዮጵያ ኣብ ዞባ ቅርኒ ኣፍሪቃ ብደቂቑ ዘርኢ ቀንዲ ኣድህቦ ፖሊሲታት ኢትዮጵያ

ኣብ ዞባ ቀርን ኣፍሪቃ ካብ 1930 ክሳብ 225 ዝደስስ ካልኣይ ክፋል ትሕዝቶ ይፀንሓና። ኣብ ዓንዲ ጥዕና ሕማም ፓርኪንሶን ዝደስስ ትሕዝቶ ቀሪቦ። ሕማም ፓርኪንሶን ብዘውረዶዕ ጥዕናዊ ጉድኣት ንሕማም ረሲዕ ተኸቲሉ ኣብ ካልኣይ ደረጃ ዝስራዕ ስነ መትናዊ ፀገም እዩ። ብደረጃ ዓለም በዚ ሕማም ዝተጠቂዑ ዝርከብ ብዝሒ ህዝቢ ልዕሊ 10 ሚልዮን ይበፅሕ። እዚ ኣሃዚ ምስ ናይ ዝሓለፈ 25 ዓመት ክነፃፀር እንከሎ ብዕፅፊ ወሲኹ። ነፀርታ ናይቲ ሕማም ምስ ዕድመ ንዓበየ ዝኸይድ ክኸውን ከሎ ኣብ ትሕቲ 6 ዓመት ዕድመ ክረአ ዘለዎ ተኽእሎ 100ታዊ ጥራይ ይኸውን። ካብ 80 ዓመት ዕድመ ዝርግሐ ናይቲ ሕማም ብልዕሊ 500ታዊት ዝዓበየ ይኸውን። ደቂ ተባዕትዮ ብሕማም ፓርኪንሰን ናይ ምጥቃዕ ተኽእሎኦም ካብ ደቂ ኣንስትዮ ብ2 ሳዕ ዝዘየደ እዩ። ሕማም ፓርኪንሶን ንጭዋዳ ዘልምስን ንመሓውር ዘንፈርፍርን ብመትናዊ ምዝንባዕ ዝፍጠር ዓይነት ሕማም እዩ። ብዝተዋሃደ ምንቅስቓስ ጭዋዳ ተማዝና ብዘይፀገም ክንንቀሳቐስ ሳላ ዶፓሚን ዝተባህለ ኣብ ሓንጎል ዝርከብ ነዝዒ ኢና። እዚ ነዝዒ ሳብስተንሽያ ኒግራ ኣብ ዝተባህለ ክፋል ሓንጎል እዩ ዝፈሪ። ዋዮታት ሳብስተንሽያ ኒግራ ብብዝሒ ክመቱ ምስ ጀምሩ እምበኣር ሕማም ፓርኪንሶን የጥቃዕና። እዚ ኩነታት እዚ ከጋጥም ከሎ ዓቐን ዶፓሚን ክውሕድ ይጅምር። እቲ ዓቐን ናይ ዶፓሚን ናብ 600ታዊት ምዝጎድል ምልክታት ሕማም ፓርኪንሶን ከነርኢ ንጅምር ተጠቂሱ። ውዕል መካ ኣብ ዓምዲ ትንታነ ዜና ተዳሲሱ ይርከብ። ኣብ ዝሓለፈ ቅንያት ቱርኪ፣ ፓኪስታንን ስዑድ ዓረብን ውዕል መካ ዝተሰሚየ ሓድሽ ናይ ምክልኻል ስምምዕ ከኽትማ ብመንገዲ ዓበይቲ ማዕከና ዜና ዓለም ተኸታቲልና ኢና። ውዕል መካ ኣብ መንጎ ወራሲ ዓራት ስዑድ ዓረብ ልኡል መሓመድ ቢን ሳልማን፣ ፕሬዚደንት ቱርኪ ረሲብ ጣይብ ኤርዶጋንን ቀዳማይ ሚኒስተር ፓኪስታን ሻህባዝ ሸሪፍን እዩ ኣብ ከተማ መካ ስዑድ ዓረብ ተኸቲሞ። ብመሰረቲ ኣብ መንጎ ዘን ብመሬት ዘይዳወባ 3 ሃገራት ተኸቲሙ ዘሎ ውዕል ኣብ ልዕሊ ሓንቲ ካብኣተን ዝፍፀም ዝኾነ ግዳማዊ መጥቃዕቲ ኣብ ልዕሊ 3ቲአን ከም ዝተፈፀመ እዩ ዝቁፀር። እዚ ማለት ኣብ ግዜ ውግእን ካልእ ሓደጋታትን እዘን ሃገራት ንሓድሕደን ክተሓጋገዛ ኪዳን ኣቴን ኣለዋ። ብተወሳኺ ውዕል መካ ኣብ መንጎ 3ቲአን ሃገራትን ዘሎ ኩሉ መዳያዊ ናይ ምክልኻል ዓቕሚ እውን ዘዕብኡ። ባህላዊ ትውፊት ሕብረተሰባት ብዝብል ገለ ባህላዊ ወግዕታት ዓለምና ተዳሲሶም ንረኽቦም። ዝኽሪ መስከረም ስነዳት ቅድሚ 65 ዓመት እንታይ ይብል ይፀንሐና። ኣብ ዓምዲ ካብ ዞባታት ረብሓታትን ኣገዳስነትን ፎሊክ ኣሲድን ኣይረንን ኣብ ነፍሲ ፆራት ዝደስስ ትሕዝቶ ሰፊሩ። ኣብ ዓምዲ ንቑሕ ደመና፣ ጎናዊ ኣተሓሳስባ፣ ከምኡ ድማ 6 ናይ ሓሳብ ቆብዕ ዝብሉ ዛዕባታት ንረክብ። ኣብ ዓምዲ ወቕፋ ፍንያ ባህላዊ ውድድራት ንኡሳን ዞባታት ዞባ ማእከል ቅነ መንስያት ንኡስ ዞባ ሓሊብ መንተል ተዳሲሶም ንርኽቦም። ኣብ ዓምዲ ሸባብያት ውዳበን ዘይተፃዓድነትን ኤርትራውያን ዲያስፖራ ተዳሲሱ ንረኽቦ። ኣብ ዓምዲ ኩርናዕ ተማሃሮ ማህስትን ስነ ፍልጠተኛታትን ጆቫኒ ኣልዲኒ ለቆታታት ስርዓተ ምስተንፋስ ልሙዳት ስሕተታት ኣብ ቋንቋ እንግሊዝኛ ግድል በላሕቲ ዲኹም ዳኣላ ተማሃሮን ጥቕሲ ዝሰሙን እዚ ይፀንሑና። ኣብ ዓምዲ ፍረ ጻዕሪ ዲጋ ዓድሃንስ ልቢ ህዝቢ ተረስርስ ብዝብል ዓድሃንስ ኣብ ዞባ ጋሽ ባርካ ንኡስ ዞባ ሎጋዓን ሰባት ትርከብ ዓዲያ። ህዝቢ ዝዓዲ ብግልቦቶምን ገንዘቦምን ዝጀመርዎ ህንፃ ዲጋ 2 ራህያታትን ፕሮጀክት ዝስተማይን ኣዳልዩ ደገፍ መንግስቲ ተወሲኽዎ ድሕሪ ብዙሕ ፃዕሪ ምዝዛሙ ኣመሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ሕሩይ፣ ፀሓፈ ግደፍ ናይቲ ዞባ ኣምባሳደር መሓሙድ ዓሊ ጀብራ፣ ኣመሓዳሪ ንኡስ ዞባ ሎጋዓን ሰባ ኣቶ ኣብርሃም ሓጎስ፣ ኣዘስቲ ኣብቲ ከባቢ ናይ ዝርከቡ ኣባላት ሓይልታት ምክልኻል፣ ላዕለዎት ሓለፍቲ ሚኒስትሪ ሕርሻ ዕዱማትን ህዝብን ኣብ ዝተረኽብሉ ድማ ብዕለት 2/2/2026 ተመሪቖም ይርከቦም። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ጓል 34 ዓመተ እንትኾነ ግዳ ምስ ሰባት ናይ ምልላይ ባህረይ ኣዝዩ ዝሕል እዩ። ሰባት ክወሃዱ ክርእን ከለኹ ኸ ይቐንእ ብዝብል ዝቐረበ ሕቶ ድላይት ምኽሪ ምስ ልበዋታት ኣመኻሪ ሰፊሩሎ። ኣብ ዓምዲ ትርሙማ ምንዳይ ሓቂ ሸብዓይ ክፋል ዕላል ምስ ሃብሮም ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ማዕረ ክፍሊት ንማዕረ ስራሕ ከም ኣምር ተዳሲሱ ይፀንሐና። ሎሚ ኣብ ዓለምና ብሓይሊ ቴክኖሎጂ ተሰኒዩ ዝዓቢ ዘሎ ሞያታት ኣዝዩ ብዙሕ እዩ። ኣብ ብዙሕ ሞያታት ተዋፊሩ ዘሎ ዓቕም ሰብ ድማ ካብ ግዜ ናብ ግዜ እናበረኸ ኣብ ዝመፀሉ ዘሎ ቅልጡፍ ናይ ምዕባለ ዘመን ኢና ዘሎና። ደቂ ኣንስትዮ እውን ብተመሳሳሊ ካብቲ ኣብ ዝተወሰነ ሞያታት ጥራይ

ሕፀር ዝነበረት ርአን ብምውፃእ ኣብ ብርክት ዝበሉ ዓውድታት ተዋፊረን ብዝተፈላለየ ደረጃታት ክእለት ይስርሓ ኣለዋ። ውፅኢት ናይ ስራሕ ወይ ሽቕለት በቲ ኣብቲ ሞያ ኣብ እዋኑ እነጥርዮ ክእለትን ኣብቲ ሞያ እንድልቦ ዕቤትን ዝምዘን እዩ። ማዕሪ ማዕሪ ድማ ከም ውፅኢት ናይ ተፃማ ስራሕና ኮይኑ ዝኽፈል ደሞዝን ኣብ ቁጠባዊ ዕቤትና ዝህልዎ እወታዊ ፅልዋን ይዕቀን። እንትኾነ ኣብ ዝተፈላለየ ሃገራት ብዝተፈላለየ መልክዑ ዝረአ ኣብ ፆታ ምርኩስ ዝገበረ ዘይምዕሩይ ክፍሊት ማለት ጀንደር ፔይ ጋፕ ሓደ ካብቲ ብዓለም ደረጃ ማሕበራውን ቁጠባውን ዕንቅፋት ዝፈጥር ዘሎ ዓብዪ ተርእዮ እዩ። እዚ ጉዳይ ሕቶ ምዕሩይነት ጥራይ ዘይኮነስ ምስ ቁጠባዊ ዕብየት ማሕበራዊ ድሕነትን መሰረታዊ መሰል ደቂ ኣንስትዮን ብቐጥታ ዝተኣሳሰር እውን እዩ። ኣብ ዓንዲ ሚን ሁና ወይናክ ኣብ ሰማያዊ ባሕሪ ኣብዘን ዝሓለፋ 93 ዓመታት ንፈለማ ሰማያዊ ቱና ዝዓይነቱ ዓሳ ከም ዝተረኽበ ተገሊጹ። ቻይናዊ መንእሰይ ናይ ሓደ ወርሒ ምክትታል ደመናታትን ብቪድዮን ደረቕን ኣብ በሪኽ እምባ ውጁን ኮይኑ ዛዚሙ $8,900 ከም ዝተኸፍሎ ተሓቢሩ። ወዲ 78 ዓመት ብሪጣናዊ ሰብኣይ ንረጋቢት መግቢ ምሃብ ከቋርጥ ተሓቢሩ ብምባዩ ናይ ማእሰርቲ ስጉምቲ ጽበዮ ከም ዘለዎ ተገሊጹ። ኣብ ኣንካራ ቱርኪ ኣብ ሓደ ቤት መግቢ ዝሰርሕ ሮቦት ደሞዝ ክውስኹን ግዜ ዕረፍቱ ክነውሓሉን ከም ዝሓተተ ተገሊጹ። ሪፖርታጅ ሃገራዊ ዋዕላ ሕርሻዊ መጽናዕትታት ኤርትራ 2026 ቀሪቡ። ኣብ ዓምዲ ውሓታል ጥፍል ዛዛሚት ክፋል ፅውፅዋይ ሓደሰት ብሸኽል ኣስቐር ስእላዊ ፅውፅዋያት ሚኪ ቀሪቦም ኣለዉ። ኣብ ዓምዲ ኣልሰርዋል ባሕርያ ንንግዳዊ ምክፋፍ ዓሳ ዝድስስ ትሕዝቶ ቀሪቡሎ። ኣብ ዓምዲ ተቓሪር ዝተፈላለዩ ምዞታት ርክበታትን ዓውዲ ጥዕና ተዳሲሶም ንረኽቦም። ኣብ ዓምዲ ኦፒንየን ኤንድ ኣናሊሲስ ፍሽል ፖሊሲታት ዕቑባን እዚ ሓላፍነታዊ ጋዜጠኛትን ኣብ ትሕቲ ዝብል ኣብ ዝሓለፈ ሰሙን ሓደ ብስም ኤርትራዊ ትምዩን ዕቑባ ዝተዋህበ ኣብ ሰሜናዊ ሎንደን ዝቕመጥ ኢትዮጵያዊ ዜጋ ዝፈጸሞ ኣነዋሪ ተግባር ንስም ሃገርን ህዝብን ኤርትራ ከም ዘይውክል ዝገልጽ ትሕዝቶ ይጸንሐና። ኣብ ዓምዲ ስፖትላይት ትምህርቲ ንቅድምን ናይ ምድረኽ ዕማም ንሓደ ኣካል ወይ መንግስቲ ዝግደፍ ዘይኮነ ሓበራዊ ኩሉ ክሳተፎ ዘለዉ ዕማም ምዃኑ ተዳሲሱ። ኣብ ዓምዲ ዴቨሎፕመንት ክልተ ናይ ንእስነት ዓሮኽ ዝኾኑ ወነንቲ ካመልስ ሓላፍነቱ ዝተወሰነ ማሕበር ብመፍረን ምሸጣን ዘይትስምስም ዘረጋገጽዎ ዓወት ተዳሲሱ። ኣብ ዓምዲ ኪዩንድኤ ተሰላሚት ደንደን ኣዋርድ ዞባ ሰሜናዊ ቀይሕ ባሕሪ 4 ነጥቢ ማለት ሙሉእ ዘመዝገበት ዝሁራ ጅብሪል ኣደም ተላለያ ትጸንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺምሎ ሰላም።

እተሰፊሕን ንቝፅን መሬት ቀሩራ ንዘበናት ብቡርትዕ ፀሓይን ብሕፃ ዝተሓወሰ ንፋስን ተገዚኡ ዝነበረ ምድሪ እዩ። ኣብዚ ሓውሲ ምድረ በዳ ዝኾነ ፅንክር ከባቢ ሰባት ነቲ መሬት ከም ድርቖን ፍረ ዘሂብን ገይሮም ክርእይዎን ከለዉ፣ ሓደ ንቑሕን ፃዕራምን መንእሰይ ኣባል ሓይሊ ባሕሪ ግን ኣብ ውሽጢ እቲ ሑፃ ዓብ ምስጢርን ህይወትን ሓቢኢኹም ዘሎ ይርዳእ ነበረ። ንሱ ምስቲ ማዕበላት ባሕሪ ዝተጋጠመሉ ፅንዓቱ ሕጂ ከዓ ምስቲ ንቑፅ ምድሪ ክፋጠጥ ወሰነ። እዚ ውሳነ እዚ ካብ ተራድሌት ዝመንጨወ ጥራይ ዘይኮነ ኣብ ውሽጡ ልቡ ዝነበረ ዓሚቑን ዘይንፀፍን ናይ ሰወራ ባህሊ ዝተላዕለ እዩ ነይሩ። እዚ ፍቕሪ እዚ ነቲ ዘይከኣል ዝመስል ዝነበረ ነገር ናይ ምቕያር ሓይሊ ዝሃቦ ዓብዪ ናይ ውሽጢ ሓይሊ እዩ።

0: ኣቶ ሳልሕ መሓመድ ኣብ ንኡ ዞባ ኣሮራ ተወሊዱ ዝዓበየ ኣብ 1987 ናብ ሰውራ ተሰሊፉ ናፅነት ዘምፀ ኣብዚ ግዜ እዚ ድማ ኣባል ሓይሊ ባሕሪ ብምዃን ልኡላውነትን ፀጥታን ሃገር ኣብ ምውሓዝ ዝርከብ እዩ። ናይ ልምዓት ንጥፈታቱ ድማ ኣብ ትርፊ ግዜ ምድብ ስርሑ ዘሰላስል ዘሎ እዩ። ሕርሻ ንዑኡ ተራ ናይ መዓልታዊ ስራሕ ወይ ተወሳኺ ኣታዊ ዝረኽበሉ መንገዲ ይኮነን። ሕርሻ ንዑ ምስ መሬት ዝግበር ፍሉይ ፍቕራዊ ዕላል እዩ። ነቲ ብተፈጥሩ ልምዓት ክተካይደሉ ዝኸብድ ቦታ ብትዕግስትን ብስራሕን ናይ ምምላኽ ጥበብ ኣካይዱ።
1: እቲ መወገሲ ኣብቲ ዕርፍቲ ቁርበብቲ ካብቶም ኣሓዱ ዕርፍቲ ኣብ ዝረኸብካሉ ሓፈሻዊስ ኣብዚ መሃይመት መፂእኻስ ካልእ ስራሕት እውን ኣሎ፣ ግን ንሕርሻ እቲ ዝበለፀ ኮይኑ ይረአየ። ንፍላይ እቲ ኣብ መሂመት ዝመፅ ስ ሓደ ካብ ከረን ካብ በዓል ርሑቕ እዩ። እቲ ስብ ዝመፅ ማለት ሓፈሻዊ ሓምልቲ እዚ ወላ ፍሪታት ገለ ዝመፅእ ዝኸው እዩ ወይ ድማ ካብ በዓል በርሶዛኒ ክመፅእ ዕጃብ ዝከባቢ ብልስ ኩሉ ግዜ ተበላሽዩ ስለ ዝመፅእ እስከ ካብ ኮፍ ምባል ሲ ኣብቲ ዕዋን ዕርፍቲ ኣብዚ ከባቢ ጃርዲን ኣሎ ኒ ቅድመ ዝገበሩ ግን ኣነ ከዓ ጃርዲን ዘይፍትን ቁርብ ባታ ዓቕመ ኢለ ብ223 ምሕዳር እዛ ከባቢ እዛ ተዋሂባኒ ማለት እዩ። እቶም ሕርሻን ምሕዳርን ሽዑ እዚ ክትሪኦ ዝካል ኣይኮነ ኣግራቢ መሊኡ ነይሩ ሲሰማን እናፅናና ዳርጋ ዓመት ቤተሰብ ናሓግዙኒ ብነፍሲ ገለ ነገበርኩስ ዓመትን ገለ ንወሲድና ማለት እዩ። 24 ከዓ ቁርብ ጀማሚርናዮ 25 ከ ገለ ንረኪብና ኣሎ። ሕጂ ሓዱሽ ኣግራብ ትሪኦ ዘለካ ገሊኡ ባህርያዊ ሕጂ ካብቲ ሕጂ ዘምፀኦ ፍሬታት ዝበቐለ ገ ካብ ዓልና ዝተካል ናይ በጅታት ዘሎ ከምዚ እዩ ዘሎ ሕጂ ድሓን ናቐፀለ እዩ ዝኸይድ ዘሎ።

0: ሰ 80 ኩሉ ሚሊዮነር ዝተምሪ ሙሰ ዝበሃል ኩሉ ንስ ሚሊዮነር ዳርጋ ክልተ ሄክታርን ቁርብ ኣለዎ ዝያዳ ግን ሓፈሻዊ ኩሉ እዙ ዝትርእዮ ዘለኹም ኩሉ ብገረብ ኣይቶን እዩ ነይሩ እቲ ኻስ እንስሳታት ብዓልማ እንተለ ወካርያት እዘ ኮይኑ ካልእ ሓንቲ ዝነበረ የነበረ ዋለቶም ክሰርሑ ከለዎ ምሳይስ ትርእዎ ነይሮም ብቢቕርብ ነቐረፅና ዝገረብ ከምቲ ወዲ ማለት እዩ ገረብ ነይርዎ ሰይሰማንእዩ ነይርዎ ተዛዓሪ ናይቲ ሽዑ ኣለኒ ስእለ ብጣዕሚ ዱር እዩ ነይሩ ብዙሕ ተፃዒሩሉ እዩ ኣነ ተመኮረ ቅድሚ ሕጂ የብለይ ናይ ሕርሻ ሓፈሻዊ ፍላይ ኣብዚ ከባቢ ቁረር ዝረእ ብቱግ ብዕንጨይቲ ከምኡ ውን ተመኮረ የብለይ ቲ ዝበዝሐ ካብ ሰብሮ ስለ ዝሕለፍ ኮስ ተመከሙታት የብለይ ናይ ተመኮረ ናይ ሕርሻ ማለት እዩ ሓፈሻዊ ግን ነዞም ከባቢ ርኢኻ ነቲ ናይ ቅድሚ ሕጂ ኣብ ሰውሪ ኣብዚ ከባቢ ዝግበር ነበረ ውፅኢታዊ መንግስታ ኩሉ ግዜ ናይ ሕርሻ መደባት ስለ ዝድግፍ ብከምዚኦም ብጋስ ዝተሓይሽ በተዓቕሙካ ሽዑካ ሓገዝ እናተገብረልካስ ኢለ ዝጀመርኮይ ማለት እዩ
1: ኣቶ ሳልሕ ነቲ ኣብ ምሕላው ባሕርን ልኡላውነትን ዘሕልፎ ክቡር ግዜኡ ጥራይ ዘይኮነ ነቲ ዝረኸቦ ትርፊ ግዜኡ እውን ንረብሓ ሕብረተሰቡን ንምቕያር መልክዕ መሬትን ከውዕሎ ክኢሉ ካብቲ ዕለት ጀሚሩ ምስ ምድሪ ማህሚመት ፍሉይ ዝምድና መስሪቱ ኣብዚ ሕፃ ዝበዝሑን ዋሕዲ ማይ ዘለዎን ከባቢ ከም ባናና ሽጉርቲ ጉዕ በርበረ ለሚንን ኣራንሽን ተምርን

0: ካልኦት መቦቀላዊ ኣግራብን ክተክል እንከሎ እቲ ምስ መሬት ዝነበሮ ጥቡቕ ምትእሳር ፍሉይ ደረጃ ዝበጽሐ እዩ ነይሩ።
1: እቲ ዝበዝሐ ስራሕ ሲ ኣብዚ ከባቢ ስንታይ ድልየ ሓደ ኩሉ ግዜ ሽጉርቲ ከምዚ ሑፃ ገለ ሰምዑ ዝብል ዘረባ ሰምዐ ነረ ሓተትኩም ኣነስ መስገረ ገለ ዝፈልጦ ሽጉርቲ ካ መዓልታዊ የድልየ ሰብ ንኮይ ጀሚራ ሽጉርቲ እያ ትፅበ ሓፈሻዊ ከዓ እዚ ካልኹም ባናና ገለ መለ ስለ ዝድለየ ድሓን ተምሪ ከ ናብ መጀመርታት ተምሪን ኣራንሺ ካለዋ በዚ ካብ ግንዳዕ ኣምፅአ እዘ ተምሪ ከ ካብ ጋሕቴለ ኣብዛ ታቤላ ሰምሃር ትብል ምዝ ናይ ኩና ናይ ባፃ ተኣሲርካ ክትያ ኮልካስ እቲ ቦታ ንበዓለ ታሪክ ኣለዋ ባፃ ከም ተተሓዘት መራገፂ ኣብ ኣላ ነፈልሲ ካብ ኣምፅአ ባናና ከዓ ካብ ቆርዘት ኣምፅአ ሕጂ እዚ ምዝ ሰማማዕ ኢለ ፈቲና ድሓን ኣሎ ማይ ውሓደ ሰይ ኮይነስ ድሓን ኣሎ መጀመርታስ ብባናና ብሽጉርትን እየ ጀሚር ሕጂ እቲ ሽጉርቲ ፅቡቅ ኣሎ ብጣዕሚ ድሓን እዩ እቲ ባናና ግን ማይ ናብ ሓደ ቁር ማይ ሽግርቲ ኮይኑስ እውን ድሓን ከሎስ ማይ ጥራሕ እያ ሽግር ዳርጋ ሳልሳይ ዓመትስ ብዙሕ ሕጂ ኣይወርደን ዝርባ ድሕሪ ክንደይ ሓንቲ ብሕጂ ትወርድ ሳ ከዓ ንእኩሉ ኣይኮነ እቲ ማይ ማለት እዩ ብከምኡ ጀሚር እዮ ሕጂ ግን ብድሕሪኡ ተምሪ ብምግስቲ ዝተዋሕባና ኣሎ ለሚን ወሲክና ዘይቲ እውን ኣሎ ማንጎ እውን ኣሎ ፍዛትና ኣለና ኩሉ ድሓን ኣሎ
0: እቲ ስራሕ ዝሓቶ ዝነበረ ናይ ጉልበት ፃዕሪ ማዕረ ክንደይ ከቢድን ኣርካምን ምንባሩ ክገልጾ ቃላት ይሓፅሮ ኩሉ እዚ ሕጂ ንዕዘቦ ዘለና ልምዓት ብከቢድ ዋጋን ብዘይስልኪ ፃዕርን ዝተረኽበ እዩ ንሱ ዘለዎ ውሕድ ንዋት ሒዙ ነቲ ዓብ ስራሕ ክገጥም ከሎ እቲ ቀንዲ ሃብቱ እቲ ዘይዕፀፍ ናይ ስራሕ መንፈሱ ጥራዩ ነይሩ ብርቱዕ ፀሓይ ማህሚ መተፃዊሩ ክሰርሕ እንከሎ ዕላምኡ ዝሓቶ ዋጋ ምዃኑ ተረዲኡ ዝሰርሕ ነይሩ
1: ፃዕሪ እዛ ተክሊ ከምዝህፃናበስ ጀሚር ነተከናኸንካ እዩ ቀፃል ኣለዎ እቲ ሕማማት ኣለዎ ገለ ትሪ ቀፃሊ ትኩዕት ከምሲን ኣለዎ ዝበተል በዕሉ ድሕር ቁር ተጉድጓድ ዝኩዕትካ ኣብ ኣይፀንሐካ ናብ ሓመል ነወሰኸት ኣፀንሐካ እዚ ብዙሕ እቲ ፃዕሪ ብዙሕ እዩ ኣብዚ ከባቢ ዘለዎ ኣብዝ ሓለፈ ሓጊዞም ናዞም ናይ 22 ክፍለ ሰራዊት ብጣዕሚ ንመስግኖም ሕጂ እውን 59 ኣለዎ ኣብዚ ከባቢ ሕግዙን ኣለዉ ብከምዚ እምበር እቲ ፃዕሪ ብዙሕ እዩ ብገንዘብ ገለስ ዝከኣል ኣይኮነ እቲ ጉድጓ ዘይኮነ ተሸግራካስ ድሓር እውን ኣሎ ድሕሪኡ እቲ ሓመድ ምቕባር ኣሎ ዋሕ ድማ ኣሎ ብዙሕ እዩ ዝኮነ ግን ፀኒዕካ ቁር ተፀቢካ ትዕግስቲ ተጌርካስ ዘይብፅሕ ዓወት የለ ኩሉ ትብፃሕ እዩ ኣብቲ ዕርፍቲ ትራክብ ኣሎ ማለት እዩ ሓዱካስ ብከምኡ ዛሚዶም ኣብታ ፍቓድ ዝህቡካ ትሰርሕ ኣብቲ ስራሕ ክኸውን ከሎ ልዕሊ ኩሉ ነገር ናይ ምክልካል ናይ ሃገር እዩ ስቃንዲ ስራሕ ማለት እዩ ሕጂ ኣብቲ ካልእ ትፅዕር ኣብታ ዝመፃ ካላ ትፅዕር ኣብቲ ስራሕ ናይ ሃዱ ክኸውን ከሎ ኩሉ ገዲፍካ ናብቲ ሃዱካ ምስራሕ እያ በርቲ ፃዕሪ ስ ለይትን ማዓትን ኣሎ እታ ኣብ ፀንሓነ ዘርጋ ኣብዝየ ዝውዕል ምስቲ ናተይ ሰራሕተኛ ዘሎን ምስቶም ዝሕግዝን ኣብዝየ ኩሉ ግዜ እቲ ግዜ ኣብዚ ሕልፎ ማለት እዩ ካብ ንኮ ክሳብ ምሸት
0: እዚ ከባቢ ናይ መዓልታዊ ምግቢ ኣሕምልትን ፍረታትን ከም ሽጉርቲ ዝኣመሰሉ መሰረታዊ ነገራት ካብ ርሑቕ ቦታታት ከም ከረን ብናይ መጓዓዝያ ፅንኩር ጉዕዞዮም ዘምፅዎ ነይሮም እዚ ጉዕዞ እዚ ንዋጋታቱ የኽብሮ ነቲ ህዝቢ ከዓ ኣብ ናይ ነዊሕ ርሕቐት ተጸባይነት የንብሮ ነይሩ ኣብዚ ግዜ እዚ ግን ኣቶ ሳልሕን ኣብ ልምዓት ጀራዲን ኣቐዲሞም ስረ ዝገበሩ ካልኦት ከምኡ ዝኣመሰሉ ሓረሶትን ጠለባት ህዝቢ ብመጠኑ ከም ማልኡን ክኢሎም ይርከቡ
1: እቲ ዕላማ መጀመርታ ከምቲ ሓሲበ ዝነበርኩ በታ ዓቕመይሲ ነዛ ካልኦት እውን ኣለው ነዚ ካብ ርሑቕ ዝመፀን ነበረ ሽጉርቲ ድዩ ካልእ ድዩ በዓል ኮሚደረ ገለ ተዝተረክበት ነዛ ማሂመት ማለት እዩ ከምኡ ከዓ ቀስ ጌርና ናበይ እናበልና ዕዳጋ ብዝተረክበሉ ንፈታና ማለት እዩ ቀዳምነት ግን ነዚ ኣብዚ ጠቓና ዘለዉ ሲ ንዑብ ክንዕግብ ኢና ትድሌት እንሻ ላ ከዓ ሰልጣና ክኸውን ድሓን እዩ ባናና ካብኡ ቁርብ ነቲ ኣብዚ ከተማ ቁርብ ከምኡታት ነፍር ኣለና ሽጉርቲ ብጣዕሚ ፅቡቅ እዩ ንረኪበሉ ይኸውን ድሓን እዩ ጉዕ እውን ድሓን እዩ ሕጂ ዘይትቡን ኣሎ በዚ

ሪወት ወዲኹም ለሚን ወለለ ጀሚር ኣለስዎ ዝሓሸ ግን ኣብዚ ሽጉርትን ጉዕ እዩ በርበረ ማለት እዩ ጎፍራ እሱ ብጣዕሚ ተካሊእ ሕጂ ይጅምር ዘሎ ተምሪ እውን ሰውሃባና መንግስቲ ኣሎ እሱ እውን ሕጂ ፍረ ጀሚር ኣለዎ ትሪእዎ ይኹም ድሓን

እዚ ጀሚርዎ ዘሎ ሓደ ብፀይና ወይ እዚ ብፍላይ ኣብ ኩለን ሕጂ እተን ከባቢታት ብመንግስቲ ተምሪ መፅኢና ኩለን ተተኺልዎ ዘሎ ብሰንኪ ናይ ማይ ግን ሕጂ ብዙሕ ፀገማት ኣጋጢሙና ማይ ኣብ መንጎ ወላ ኩዒትካ እቲ ማይ ኣይተረፍን ብኣጋጣሚ ሕጂ ክልተ ሓደ ውሒጅ ምስ መፀ መሊሽካ እቶም ኣብኡ ዘለዎ ገባር ክዒቶም ክዒቶም ነቲ ተምሪታት እዚአን ትርእዎን ዘለኹ ኣብዚ ቅድሚ ገዛና ዘለዋ ውሕዳት ኣይኮነ እዚ ሕጂ ብመንግስቲ ዝመፀና እዩ። ምክንያቱ ህዝቢ ኣብዚ ከባቢ እዚ ተምሪ ናይ ብሓቂ ከም ዝፈሪ ካሊእ ባናና ለይሞን እዚ ክሳት እዚ ዘይቱን ከምዚታት ዓይነት ሓፈሻዊ ዝወዲ እዚ ሕጂ ከምኡ ዝብለካ ዘለኹ እዘን በዓል ሽጉርቲ በዓል ኮሞደረ ገለመለም ዝጀመረ ዋላ ሰራዊትና ይኹን ዋላ ህዝብና ዳርጋ ብፅቡቅ ሒዝዎ እዩ እዚ ቦታ እዚ ፀንሓና ሕጂ ኣብዚኣ ሙሉእ ብሙሉእ ሰለስተ ርብዒ እዚ ህዝቢ ወሲዱ ኣሎ። ግን እንታይ ዘርኦ ዝበዝሕ ጉዕ በርበረ ጉዕ በርበረ ነታ ግዜ ነታ ገንዘብ ጥራሕ ሓንቲ ኣይትረብሕ እንታ ክትረብሕ ትኽእል ኣታክልትን እዛ ኣታክልቲ ተዓዲሎም ኣለዉ። እዚ መሬት እዚ ካብ ጫፍ ኣትሒዝካ ሕጂ በበቆጦ በበቃጦ ዋላ ሰራዊት ከይተረፈ ንብ ኣለና ምክንያቱ ከልምዕ ብዙሕ ዳርጋ ፅቡቅ ንኸይድ ኣለና። እዚ ብሓንሳብ ዝኾነ ነገር ብሓደ ግዜ ዘብል ዘይኮነሲ ቀስ ብቀስ እናሰጎምካ ናብ ምዕባለ ገፅካ ትኸዱ ዝፀንሓናን ሕጂ ኣትናይ ዘለናን በብኒ ሕጂ ፅቡቅ ኣንፈት ኣለና ናብዚ ጀራዲን ዳርጋ ሎሚ ናይ ፀብሒ መሰሊ ናይ ባምያ እዚ እንታይ ትብሎ ምሉኽያ ዳርጋ ኣብዚ ቦታ ኢና ንጥቀም ዘለና።

0: ብዘይካዚ ኣብዚ ከባቢ ዝተጋህደ ሓደ ክስተት ኣሎ እንተ ፅዕርካ ፍረ ፃዕርኻ ከምዘይትስእን ዝብል ናይ ተፈጥሮ ሕጊ። እቶም ኣብዚ ከባቢ ክበቐልዮም ተባሂሎም ዘይሕሰቡ ዝነበሩ ናይ ባናናን ተምርን ካልኦትን ኣግራብ ሕጂ ጨናፍሮም ዘርጊሖም ፅላል ክህቡን ፍረታት ክሓዝሉን ተዓዚብና
1: ከቡ ረኸዮም እዚ ሩባ ክንደይ ሰፈቲኖም ብልዮም ትርጉ ይብሉን ጭቃ ይብሉን ገለ ብልካ ገለ ካብ ሕጂ ኣትናሊኻ ተምፅ ገለ ካብዓልካ ኩዒትካ ካብካል ናብ ካል ተምፅ ኣሉ እዛ ሽጉርቲ ሲ ፍትና ኮለናስ ሽጉርቲ ኣይትኸውን እያ ምዃን ተዋለ ትኾነሲ ትርጉ ይብሉን ክደቀኩም ይገለብሉ ነይሮም ኣይትኸውን እነበሉ ከሎ ፅቡቅ መፅያ ማለት እዩ ግን እቶም ክኢላታ ናይ ሕርሻ ዘይኮነስ ሓፈሻዊቲ ዘሎ ማለት እዩ እዚ ባናና እውን እቲ ማይ ሽጉርቲ ዘይኮይኑ ሓንቲ ፀገም ይብሉን በሳ ማይ ብዙሕ ማይ ስለ ዝደሊ ዘይኮይኑ ሓንቲ ዝኣብየና ፍፁም የለን እቲ ዝፈተናያስ ኣሎ ግን ፍሪኡ መወዳእታ ፍሪኡ ስለዚ በፅ ሓድሽ ስለ ዘሎ ጃርዲን ዘይኮይኑ ማለት ከምዚ ኢልና ወለ ደፊርና ከምዚ ኢልና ሙሉእ ሙሉእ ተዝበልናዮ ዝበለፀ ኣብዚ ቦታ ዝጉዕን እዛ ሽጉርቲ ናይትኮነ ዝብሎ ነበሩ ፅቡቅ መፅያን ኣሎ ምሳና ማለት እዩ።

0: السبب. عاوز اعبر
1: ወይዘሮ ህድኣት ጸጋይን ኣቶ በረኸት ሓይለን ወለዲ ናታን በረኸት እዮም። ናታን በረኸት ምስ ኦቲዝም ዝነብር ዕድመ ኩትትና በፂሑ ዘሎ መንእሰይ እዩ። ናታን ብህፃንነቱ ደረት ኣልቦ ዋዒይ የንፀባረቕ ከም ዝነበረ ወለዱ ይዝክሩ።
2: መጀመርያ ብዘይ ኣፍልጦ ብዙሕ ከቢድ ናሕሊፍና ኣፍልጦ ይነበረን በቃ ከምዚ ዋዒ ጥራይና ንቡ ነርና ይፅይቕ ቆልዑ ትነክስ ንብረት መፃወት ድሃብክዮ ፋሕፋሕ ብሎ ድሓቢ ዕንጨይቲ ይፃወት ዝኾነ ኣይራዳእ በይኑ ክፃወት ይደሊ ተዛሪብክዮ እታ ደሓ ሰባት ተዘይኮይኑ እስ ክድበልክዮ ኣይገብራን ደሓ ሰባት ጥራይ ክገብር ዘለዎ ድሓር በቃ ካብ ፓላሶ ይነጥር ካብ ልዕሊ ዚንጎ ይነጥር ካብ ልዕሊ ዚንጎ ምስ ነጠረ ኢዶ ተቐዲዱ ነይሩ ሓሙሽተ ጋንሽ ተሰፊዩ እዚ ግን ዋዒ ጥራይ ድብሎ ንከምኡስ ይሃብኮን ድሓር መሊሱ ከዓ ካብ ፓላሶ እንዳሰብ ምስከና ካብ እንዳ ኮርያ ነጢሩ ክልተ እጋሩ ጅማውት ተተንኪፉ ዳርጋ ወርሒን ሰለስተ ሰሙንን ደቂሱ ማለት እዩ ንሕዋቱ መስማር ሂቡ መስ ኣሕዋቱ ኮይኑ ኣብ ናይ ኤሌክትሪክ ክእቱ ይፍትን ናይ ምፍታን ዓቕሙ ኣዝዩ ላዕሊ እዩ እንታይ ይገብሮ ኣይፈለጥን እዩ ብዙሕ ከቢድ ኣሕሊፍና ከይፈለጥና ድሓር መጨረሽኡ ግን በቂ እዚ ወደስ ናይ ኣእምሮ ፀገም ገይሩ ኣሎ ኢለ ከይደ ማለት እዩ ማሲ ኣነ ከምኡ ፀገም ዘሎ

ናይ በዓል ሳውን ዳውን ሲንድሮም ሲ ከምዚ ብገፆም ዝፍለጡ ጥራይ ይመስለኒ ነይሩ። ድሕሪ ክንደይ ፃዕሪ ግን ኣብ ሕክምና ኣርእዮ ተራእዩ ናይ ስነ ኣእምሮ ድሕሪ ብዙሕ ፃዕሪ ግን እሱ ኸ ናይ እምሮ ከም ዘይኮነ ምስኡ ተፈጥረ ስንክልና ምዃኑ ተፈሊጡ ማለት እዩ።

0: ወይዘሮ ለምለም መንገሻውን ምስ ዳውን ሲንድሮም ዝተወልደት ውሉድ ዘላታ ኣደያ ክሳብ ጓል 2 ዓመትን 8 ወርሕን ከም ማንም ህፃን እግሪ ተኸኢላ ታተይበለትን ኣብ ነፍሲ ወከፍ መዓልቲ ዘወፃተን ቃላት ኣብ መዝገብ እናስፈረት ምዕባሊኣ እናተኸታተለት ካብቲ ትነብረሉ ዝነበረት ከተማ ባረንቱ ናብ ኣስመራ መፅያ መዓልታዊ ንቡር ንጥፈታታ ተካይድ ነይራ። ጓል 5 ዓመት ምስ ኣኸለት ብሓገዝ ምኽሪሰብ ሞያ ናብ ቅድሚ ትምህርቲ ኣእተወታ። ኣብቲ ፈለማ ካብ ወለዳ ምፍላይ ምስ ሓድሽ ከባቢ ምልምማድ ከቢድዋ ከም ዝነበረ ብዙሕ ፃዕሪ እውን ከም ዘሕለፉ ትዝክር። ወይዘሮ ለምለም ማሕበር ዝወሰዶ ነዞም ዜጋታት ብዝሊት ናይ ምስልጣን ተበግሶ ኣዝያ ተድንቕ። ብዝያዳ ግን ኣብ መጻኢ ህይወቶም ክረብሕሉ ዝኽእሉ ንምዕባል ኣእምሮኦም ሓጋዚ ዝኾነ ዝተፈላለየ ስልጠናታት ተዝወሃቦም ዝያዳ ኣድማዒ ምዃነ ዝብል ርእይቶዩ ዘለዋ። ወለዲ ከምዚ ዓይነት ስንክልና ዘለዎም ቆልዑ ብዛዕባ ክኽተልዎ ዘለዎም ቀኑ ኣገባብ ድማ ከምስ ትገልጽ።
1: ጓለይ ከምዚ ዓይነት ስንክልና ከም ዘለዋ ጓል ዓመት ንከላ የፈሊጠ ቅድሚኢ ግን ዝኾነ ማለት ካብ ተመኩሮኻ ካብቲዮም ቀዳሞት ደቅኻ እንዲኻ ትሪዮ ካብኦም ዝሕሊላትኒ መጀመርታ ፅቡቅ እያ ትምዕባለታት ነይሩ ማለት እዩ። ካብ 6 ወርሒ ገለ ትገብር ፅቡቅ እዩ ነሩ ትምዕባለታት። ብድሕሪኡ ግን ድሕሪ 6 ወርሒ እቲ ክትንቀሳቀሶ ገለገለ ትጅምር ዝነበረት ንድሕሪት ተመሊሱ ማለት እዩ እንታይ ኮፍ ጥራሕ ክትብል ጀሚራ ድሓር ጓል 9 ወርሒ ምስ ኮነት ሓደ ካብ ተመኩሮካ እቲ ኣስናን ደንጉ ምምፃእ ማለት እዩ እንታይ ኮይኑ እቲ ባባ ማማ ዝብል ዝነበረ ከዓ ተቋሪፁ ሕጂ ደቀይ ማለት ናይ ዝኾነ ኣብ ደቀይ ጥራሕ ዘይኮነስ ኣብ ዝኾነ ካብ 5 ወርሒ ክሳብ 6 ወርሒ ዘሎ እዩ ቆልዓ ባባ ማማ ክብል ዝጅምር። ንሳ ግን ኣብ 7 ወርሓ ድያ 8 ወርሓ ኣቢላ ባባ ባባ ጀሚራ ማለት እዩ። ሕጂ ነዚ ዝሕታለ ዝምስራእኹ ንሕክምና ይወስዳ ንስ ወሰድኩዋ ጓለይ ከምዚ ከም ዝኮይናትኒ ድሓር ሽዑ ኒሞንያ ተሓም ቀዳማይ ዓመታስ ኣብ ሆስፒታል ይሕሊፈ እያ ኒሞንያ ምስ ሓመመት ንሆስፒታል ይኣትሞ ሓደ ንእሽተይ ዶክተር ክንዳኹም ዝኸውን እዩ ዝፈልጣ ማለት እዩ ማማ ጓል ክስታይ ምዃና ትፈልጥ ዶ ኢልና ይፈልጥ ኒ ዝወደይ ገደለዮ እንታይ ተሓሚማ ትብሊ ቶንሲል ኒሞንያ ከ ኢሎም ንገለይልዮ ማለት ንሓና ውፅንሕ ንገለይሉ ሽዑኡ መፅኡ ይነግረኒ ድሕሪ ሽዑ ድሕሪ ወሪድካ ክትቅበለ ኢኻ ኣምፁ እኒ ኢሎም ካ ይኮነ ናምፅኢኻዮም ዓለም ስብዓልካ ኢኸ ኣርኢኻዮም ማለት እዩ። ስለዚ መርሓባ ኢለ ተቐቢሉ እዮ ብለክ
0: ወላዲት ናታን ዝኾነት ወይዘሮ ሕድኣት ኣቐዲማ ሰኣናፍለጦ ትኽተሎ ዝነበረት ጉጉይ ኣገባብ ኣወጊዳ ስንክልና ውሉዳ ብሓገዝ ሞያውያን ክትብድህ ተበጊሳ። ወላዲኡ ኣቶ በረኸት እውን ልክዕ ከማ ስንክልና ውሉዱ ኣሚን ኢሉ ክቕበልን ንምሕጋዝ እውን ተበግሶ ክወስድን ዝሕለል ፃዕሪ ኣካይዳ። ናብ ቤት ትምህርቲ 1 መስከረም ክፅምበር ብዝወሰድዎ ውሳኔ ድማ ትምህርቲ ሓደ ኢሉ ፈሊሙ። ኣብ ቤት ትምህርቲ 1 መስከረም ዝተቐበልዎ ምምህራን እውን ይሓመቑን ብቐረባ እናተኸታተሉ ልክዕ ከም መዘንኦም ኣቕሪቦም ሓልዮትን ፍቕርን ደገፍን ኣርኣይዎ። ወላዲቱ ወይዘሮ ህድኣት ስለቲ ዘርኣይዎ ተገዳስነትን ሓልዮትን ፍቕርን ኣዝያ ተመስግኖ ንሳ እውን ናብ ቤታ ዝግባእ ክትትል እናገበረት ናብ ዝሓሸ ናይ ምብሃል መድረኽ ከም ዝበፅሕተ ትገልጽ። ክፈልጦ እትደልዮ ደጋጊማ እናኣረድአት ድሌታቱ ብዝግባእ ፈሊጡ ብኣገባብ ክሓትት ክኽእል ብሜላ እናመሃረት ምስ ውሉዳ ኣብ ፅቡቕ ናይ ምብሃልን ምርድዳእን መድረኽ በፂሓ።
2: መጀመርያ ክሓብኦ የብሎምን ናፅነት ክህቦም ኣሎ ኣብ ዝኾነ ክሕወስ ኣለዎም ጠቕጠ ፈጥርሎም የብሎምን

0: ዝኾነ ናይ ፋሚሊ መደብ ዲ ኣብ ዝኾነ መደባ ዲ ሒዞሞም ክወፁስ ኣለዎ ከዘናግዕዎም ስ ኣለዎ ድሕሪ ፀቕቲ ፈጢር ኩሎም እንዳደኸሙ እዮም ዝኸዱ እንዳደኸሙ ዋላ ንግዜ ኣደገ ወፂኦም ሲ ትሑታት ኮይኑ ነፍሶም ዝስምዖ ብፍላይ ኣብዛ ትራፕ ምስኣተዉ ሕጂ ትሪኦም ኣብዚ ሳዕስዒት ምስኣተዉ በቃ ምሽ ሕጉሳት በቃ ልዕሊኦም ስለ ሓደ የለን ሓቆም እዮም ከዓ የለን ሓደ ልዕሊኦም
1: መንእሰይ ናታን ኣብዚ እዋን እዚ ምስታ ኣብ ፌስቲቫል ኤክስፖ ምርኢት ተልሂት 9 ብሄራትና ዘቕረበት ጉጅለ ብምዃን ናይ ተልሂት ስልጠና ይቐስም ኣሎ ወላዲቱ ኣብቲ ፈለማ ናብዚ ስልጠና ክኣቱን ከሎ ዝነበረ ህሞት ክትዝግር ከላ ምዚ ሎሚ ዘለዎ ደረጃ ኣዝዩ ፍልሊ ከም ዘለዎ እያ እትገልጽ ኣብ ቤቱ ድሌት ይኹን ባህጊ ናይ ሳዕስዒት ኣይነበሮን ከተምፅኦን ከላ እውን ብባእሲ ከም ዝተፈላለዩ ትዝክር ሎሚ ግን ካብቶም ብፅቡቕ መሊኾሞ ዘለዉ ህፃናት ኮይኑስ ፅቡቕ ምንቅስቓሳት እውን የርኢ ኣሎ ወላዲ ናታን ኣበርክቶ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ርድኢቱ ኣብዘ ስንክልና ንኽዓቢ ብዝግባእ ውሉዱ ክከናኸንን ክርዳእን ክኽእል ልዑል ከም ዝኾነ ይገልጽ
2: ኣብዚ ሕጂ ዳርጋ ንሕና ኣብቲ ማሕበር ካብ ናእቲ ጀሚሩ ዘሎቲ ኣበርክቶ ኣባናን ኢና ሕጂ ንሪኦ ንባዕለቲ ኣፍልጦ ብዛዕባ ናይቲ ስንክልና እቲ ኣፍልጦ ዝሃቡና በቲ ዝቡኻ ፀዊዖም ጎስጓስ ይኹን ዋላ በቲ ኣብ ኣኼባ ተብሎ ዋላ እቲ ዝገብርሎም ዘሎ ኣብ ሰዓት እዚ ዋላ ንባዕላ እዛ ቴራፒ እዛ ሳዕስዒት ገሊሎም ክሳይ ዘበልዎ ሲ ኣብቲ ባህር ናይ ወድና ና ንመፅእ ሕጂ ማዕረ ኩሉ ጭዋራቱ ከይተረፈ ዝቐዝቦ ነይሩ ካብ ምንታይ ቆንዝቦ ሕጂ ኣይትፈልጦን ሃሳ እግሩ ንእሸ ከለካ ተንቀሳቀሱ ጉየ ገለ ትብሎምሽ ምጉያ ይፈቱ ግን ብርከ ይሕምኒ እግረ ይሕምኒ ገለ ብዙሕ ነገራት ክሳይ ዝገብረካ ነይሩ ማለት እዩ ኣብ ሰዓት እዚ ግን ኣብቲ እቲ መፍትታሕ ነፍሲ ርኢናዮ ማለት እዩ እቲ ኣብዚ መጀመረ እዚ ናይ ምንቅስቓስ ሳዕስዒት ኢሎም ዝሰበሉሎም ዳሕርቲ እታሕዛ ንባዕሉ በዓል ካሕሳይ ካልእ ዓብቲ ናቶም ሙዳኣትዮም እዮም ክሳይ ዝገብርዎም ሕጂ እቲ ዝህብዎም ንሳቶም ምስቲ ቆልዑ ዘለዎም ቅርበት ንዖም እንታይ ገብሮም ኣሎ ሕጂ ሞራል ህቦም ማለት እዩ ትውላና ንባዕልታ መጀመርያ መዓልትስ ኣይፈቱን እዩ ወላ ብዝኾነ ወላ ውራይ ሃሊናስ ኣይኣትወልካን እዩ ኣብቲ ዳስ ተኸዊሉ ዩ ድውዕል ነይሩ ብን መሊቑና ከይድ ክዳን ምስ ቀየረ ተኸዊሉ ዝውዕለካ ካብ ገዛ ይወፅእን ነይሩ ሕጂ ከምዚ ምስ ረኣናዮ ግን ብዙሕ ነገራት ርኢና ኣሎ ጭወላቶ ትፋታታሕ ጀሚሩ ደስ ኢልዎ ወላ ገዛ ተመሊሱ ሕጂ ስፖርት ከዘውትር ጀሚሩ በዕሉ ማለት እዩ ብዙሕ ዓይነት ስፖርት ንቀሳቀስ ኣብቲ ገዛ ኣብ ትምህርቱ ንባዕሉ እቲ ኣእምሮ ምስ ተፈትሐ ድሌ ትምህርቲ ነበረን ከም ዝበልኩ ከይጥራ ዘጥፍ ወላቲ ፔሮ ርሳር ዝኾነ ነገር ኣቢሉ ዝመፅ ነይሩ ከይድወ ዝመፅ ነይሩ ሃንደ በዘይ ተፀበናዮ ውፅኢታት ኣብ ትምህርቲ ንባዕሉ ድሌት ነቲ ትምህርቲ ንባዕሉስ ብሂግዎ መፂ ዋላ መዚ ምንቅስቓስ ንባዕሉ ሕጂ እቲ ስፖርት ደስ ኢልዎ እጂ ምሰራሕ ኣፍትገዝኡ ምስቲ ብዝንቀሳቀሶ በቃ ብድሌት እንዳጎየ መፅእ ናብ ክሰደካ ተኮይነ ግን ካልእ ነገር ትብለካ ዴካ ክሰማዕ ኣለካ ዋላት ናይ ትምህርቲ ነገር ጎኒ ጎኒ እዚ ከተማልእ ኣለካ ስለ ንብሎ ሕጂ ከይፈተወታ ክገብር ጀሚሩ ልክ ተቐቢልዎስ ወላ ብትምህርቲ እውን ዓብ ለውጢ ካብ ትፅኢትና ወፃኢ ወላ ኣብቲ ቋንቋ ንባዕሉ ሲ ንሕና ደይ ነብሉካ ንደበት ተማሂሩ ዘይኮነ ምፅ ወላቲ ላንጉጅ ከየምሃርናዮ ናይ ባዕሉ በቃ ወላ ኣብቲ ቋንቋስ ተውህቦ ፍሉይ ክስተያት ስከርአና ጀሚሩ ማለት እዩ እዚ ሕጂ ዋ እቲ ውፅኢት ኣባና እቲ ውፅኢት ናይቲ ንሕና ከዓ ተረዲእና ኣሉስ ናብቲ ነገራት እስከ በዚ ከዓ ንክዶ ንዝኾነ ነገር ዝበለና ሕጂ ኣይንኣብየና ወላ ንሱ ዘይቅበሎ ነገር በዓልና ኣረዲእና ንወስዶ ሞ እንዳፈትዎ ይኸይድ
3: መጀመርያ ኩ ብዙሕ ይክሉ ነረ ዳሕራይ ግን ስለ ዝመረና ነገር መምህር ካሕሳይ ከዓ ካብኡ እንዳ ሱ ዝበለና ንና በቶም ተምሃሮ ከዓ ድምህሩና ነበሩ ብምካ ብጣዕሚ ፅቡቅ ሓገዝ ገርና ካብ ዝላዕለ ከዓ ክንበፅሕ በፂሕና ኢና ከዓ ብሕጂ እውን ፅቡቅ ክንቅፅል ከዓ ተስፋ ንገብር ንሱ ድመረና ብጣዕሚ ፅቡቅ ካብተን ተንተሊትካ ኩለና ንምሃር 9 ብሄራት ካብን ከዓ 4 ብሄራት ይኽእል ዝያዳ ብሌን ሳሆ ኩናማ ቢዳዊት
4: ሕጂ ምስ ከምዚኦም ቆልዑ ዝነብሩ ስድራ ቤት ንደቆም ክዓፅዎም ዘይብሎም ማለት እዩ ናብ ዝኾነ ክወፁ እንከለዎ ምስኦም ክወፁ ክኽእሉ ኣለዎም ኣነ ሕጂ ስራሕ ወፍር ጓለይ ንስራሕ ሒዘያ ኸይድ ክበፅሕ እንድሕ ኮይነ ሒዘያ ይኸይድ ኣይገድፋኒ ምሽ እዛ ቦርሳና ሒዝና ንስራሕ ንኸይድ ልክዕ ከም ኣሳ ከዓ በዚኣ ቦርሳይ በዚኣ ኢደይ ሒዘአ ዝኸይድ ሕጂ ኣነ ንዕኦም ክብሎም ዝዘ ማለት ስ ካብይ ንላዕሉ እውን ኣለዉ

ኣነ ልዕሊኦም ፈሊጠ ወይ ገለገለ ኮይነ ዘይኮንኩሲ ደቀንስ ክገድፉ የብሎምን ከውፅእዎም ኣለዎም ከምህርዎም ኣለዎም ወላቲ ናይ ትምህርቲ ገለ ተዘይተኸኣለኻ የዛውርዎም ምፅዋ ብጣዕሚ እዮም ዝፈትዎ ክተውፅኦም ክትክእል ኣለካ ክተርእዮም ክትክእል ኣለካ ቦታታት ክተላልዮም ኣለካ ኩሉ ነገር ክፈልጡ ክኽእሉ ኣለዎም ማለት እዩ ሕጂ ንኣብነት ውፅእ ኢሎምስ ብገለስ ክወፅካ ክእሉ እዮም ወፂኦምስ ክምሉስልካ ክኽእል ኣለዎ ሕጂ ንኣብነት ዋም ሓቲትክዮም ኣበይ ገዛኸ ኣበይ ቤት ትምህርቲኺ ኢልክ ክትሓትዮም ከለኸስ ክምሉስልክ ክኽእሉ ኣለዎም ሕጂ ንኣብነት ሓንቲ መዓልቲ ጓለይ ስዶንጌያ ንትምህርቲ ክትከይድ ደልያ ዶንጌያስ ማማ ዶንጌ ክኒ ኢላት ንገዲፋት ንወፅያ ብጣዕሚ ከዓ ቁልጥፋት እዮም ከምዝውፅእ ክብሉካ ከለዎ ማለት እዩ ወፅያ ከይዳ ኣበይ ፀኒሓትን ሴማፎሮ ኣብ ባርዳኦስታ ማለት እዩ ኣነ ሰንቢደ እንዳጉ ቆልዓ በዚኣ ሓሊፋ ከምዚኣ ዝኣምሰለት ገለ ብሎም እዎ ከይዳ እብሉኒ ዋመናስ ግርዋ ፅርግያ ባዕላ ጠጠው እንዳበለት ትሰግረን ከምታ ኣነ ዘስግራ ወይ ኣቦኣ ዘስግራ ማለት እዩ ድሓር ንሓደ ኣብታ ሴማፎሮ ንሓደ ወዲ ኣስግረኒ ኢላቶ መካይን ምስ በዝሓ ኣስግረኒ ናበይኺ ዳሃላክ እንታ ክትገብር ክምሃር ገዛኸኸ ደንደን ኢላቶ ሕጂ ድሓረይ ሓራይ ኢሉ ሒዝዋ እንዳኸደት ሓንቲ ጓል ተረኽባ ኣነ ክመላኣልካ ናበይ ክዛ ሓፍተ ኢላታስ ክመሃር እየ ዳህላክ ክመሃር ኢላታ ማለት እዩ ሽዑ ኣብኣ ኣርኪበያ ግን ናይ ብሓቂ ፅቡቅ ሜርክያ ኩሉ ትፈልጥ ገዛኣ ትፈልጥ ቤት ትምህርታ ትፈልጥ ንመጀመርታ ግዜ ግን ሸዓኣ በሊቋትና ኸይዳ ማለት እዩ ምክንያቱ ዶንጌያ እታ ትምህርቲ ስለ ትደልያ ንሳ ኣብኡ የድምዑ ኣየድምዑ ብዘየገድስ ይደልይዋ እዮም እታ ትምህርቲ ማለት እዩ ከዳስ ከምዚ ኢሎምሲ ክምልሱ ክኽእሉ እውን ኣለዎም ካብቲ ዘሐጉሰካ ነገር ማለት እዩ

0: ኣእምሮኣዊ ወይ ምዕባላኣዊ ስንክልና ክበሃል እንከሎ ሓፈሻዊ መግለፅን ኮይኑ ናይ ኣእምሮ ወይ ናይ ምዕባለ ስንክልና ዝገልፅ እዩ። ናይ ኣእምሮ ክበሃል እንከሎ ነቲ ክእለት ምሕሳብ ምስውዓል ምግንዛብ ዝገልፅ ክኸውን እንከሎ፣ ምዕባላኣዊ ክበሃል ከሎ ድማ መብዛሕትኡ ግዜ ምስ ኣካላዊ ኮይኑ ግን ከዓ ነቲ ኣእምሮኣዊ ምዕባለ ተግባራት ዝገልፅ እዩ። ክሳብ ሎሚ ኣብ ሃገርና ኣብ ኦቲዝም ማለት ኣብ ማሕበራዊ ዝምድና ምብህሃል ብተደጋጋሚ ብዘርእይዎ ባህርያት ከም ኣካላዊ ማሰይቲ ምውራድ፣ ዝሕንበብ ነገራት ዝያዳ ምፍታው፣ ቀዊልካ ምጥማት ዝልለም ብሰንኪ ኣብ ጁር ዝፍጠር ለውጥታት ዝፍጠር ኣካላዊ ሓልክታት ዝገድፍ ብኣካላዊ መስሊ ክተደልዮ እትኽእል ዳውን ሲንድሮም፣ ጉድለት ክእለት ሚዛን ምሕላውን ኣብ ምንቅስቓስን ፀገማት ዝረኣየሉ ሰረብራላዊ መልመስቲ ፍራጃይል ኤክስ ሲንድሮምን ዝሓሸ ነፀርታን መረዳእታን ተጠርዩ ከም ዘሎ ሞያውያን ይሕብሩ። ካብዞም ምዝ ስንክልና እዚ ዝውለዱ ህፃናት ኣብ መብዛሕትኦም ክእለት ምግንዛብን ምብህሃልን ዝጎደለ ኮይኑ ንረኽቦ። ኣእምሮኣዊ ስንክልና ጠንቂ ምዕባላኣዊ ስንክልና እዩ። ምዕባላኣዊ ስንክልና ግዳ ናይ ግድን ኣይኮነን ኣእምሮኣዊ ስንክልና ዘምፅእ
1: ብዙሕ ግዜ ዝረአ ኣብ ኩነታትና እንታይ እዩ? ንኣብነት ምድንጓይ እዩ። ምድንጓይ ናይ ዘረባ፣ ምድንጓይ ናይ ምንቅስቓስ፣ ምድንጓይ ናይ ኣካላዊ ዕቤት ክረአ ከሎ ወለዲ መጀመርያ ነቲ ኩነታት ናብ ነብሶም ክወርድ ስለ ዘይደልይዎ ቀዳመይቲ ዝገብርዋ ክሕደት እያ። ትክሕዶ ነቲ ኩነታት ኖ ዘረባ ተደንጊ ሓደ ቆልዓ ዓሌትና ከምዚ እንዲኦም ደንጎይቲ ኢና ገለ እናተባህለ ነቲ ምትእትታዊ ዘደንጊ ተግባራት ይግበር ማለት እዩ። ኣብነት እግሪ ምትካልሲ ክሳብ 18 ዋር ሓደ ቆልዓ እግሪ ንድሕዘይተኺሉ ኣብ ግምት ክነእትዎ ይግባአና። ዘረባ እውን ከምኡ ልዕሊ 2 ዓመት ክዛረብ እንተደኣ ደይክኢሉ ሕቶ ክኾነና ኣለዎ። ግን እቲ ወላዲ እንታይ እዩ ዝገብር? ብዙሕ ግዜ ምክንያታት ትፈጥረሉ ነቲ ኩነታት ብሓጎኡ ከምዚ ነይሩ፣ ዓባይ ከምዚ ነራ፣ ሓዊ ከምዚ ነይሩ ገለ እንዳተባህለ ምክንያታት ትፈጥረሉ ሞኒ ነቲ ዝግበር ሓገዛት የዳናጉዮ ማለት እዩ። ስለዚ ኣብ ቆልዑ ዝረአ ብመንፅር መዘንኦም ዝግበር ለውጥታ ምስ መዘንኦም ብምንፅፃር እቲ ምዕባሊኦም ኣብ ኩሉ ኣብ ኣካላዊ ክኸውን ክእል ኣእምራዊ ክኸውን ክእል ምድንጓያት ኣብ ዝፍፀመሉ ዝረኣየሉ እዋን ቅልጡፍ ሓገዝ እንተደኣ ረኪቦም እዮም ኣብቲ ዝቕፅል ሂወቶም እውን ዝሓሸ ውፅኢት ዝርከቦ እጂ ግን ትቐን

0: ዝረአ ከምዚ ንጠቕሶ ዘለና ነቲ ኩነታት ክትቅበሎ ዘይምኽኣል ስዒቡ ከዓኒ ምኽንያታት እናፈጠርካ ምድንጓይ ኣሎ። እቲ ዝኸፍአ ናይ ኦቲዝማዊ ባህርያት ግን ቆልዑት ብዙሕ ግዜ ዓይንና ዓይኒ ይጥሙትን ፀዊዕኻዮም ሰምዑካ ዘለዉ ይመስሉን። ሕጂ እንታይ ገብሩ ወለዲ ከምዚ እዋን ሓደ ናይ እዝኒ ፀገም ዘለዎም መሲልዎም ብዙሕ ዕንክል ይልብሉ እዮም። ኣብ ርእሲኡ እቲ ከምኡ ዝገብርዎ ምግንዛ እዚ ኮነ ኢሎም ዝሕንጉዱ ዘለዉ ስለ ዝመስሎም ኣብ ርእሲኦም ዘየድሊ ጎነፅ ዓመፅ እውን ይወርድ ማለት እዩ።
1: ነዞም ምስ ኣምስ ወይ ኣእምሮኣውን ምዕባልኣውን ስንክልና ዝነብሩ ዜጋታት ክሓቁፍ ኣብ 2013 ዝተመስረተ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ኤርትራ ኣብ 6ዱሽተዩ ዞባታትን 67 ንኡሳን ዞባታትን ወከልቲ ኣቐሚጡ ኣብ ንጡፍ ኣገልግሎት ይርከብ። በብግዚኡ ንወለዲ እዞም ስንኩላን ነቶም ስንኩላን እውን በዕሎም ኣብ መዓልታዊ ሂወቶም የገድስ ዝበሎ ስልጠና እናወደበ ኣብ ሕብረተሰብ ዘሎ ጉጉይ ኣባህላታት ንምእራምን ዕሩም ርድኢት ኣብ ምፍጣርን ዝሕግዝ ሰሚናራት እናወደበ ኣብ ዝተፈላለየ መድረኻት ንጥፈታት እናሰርዐን ይሰርሕ ኣሎ። ሓደ ካብኡ ብያታዊ ትልሂት ክስልጠኑ ዝተወደበ ተበግሶ እዩ። እዚ ንጥፈታት እዚ ንግዜ መሕለፊ ጥራይ ዘይኮነስ ክፋል ናይቲ ኣእምሮኣውን ኣካላውን ሕክምና እዩ።
2: ቀዳመይቲ ዕላማና ሕብረተሰብ ክልወጥ እዩ። ሕብረተሰብ ክልወጥ ከዓ ግዜ ዘድልየ እዩ። ክትምህሮ፣ ክትጉስጉሶ፣ ከተንቀሖ፣ ዳሓር ከዓ ዝጭበጥ ነገር ክትገብሮ ፀገምና ዋላቶም ወለዲ ሓራ ስለ ዘይኮንና እዩ። ኣነ ዶ ስንኩል ክወልድ ኣነ ዶ ኢልና ምስ ነፍስና ክብርናን ስለ ነወዳድሮ ዘለና እዩ። ሕብረተሰብ ከዓ እቲ ስንኩል ዘለዎም እቲ ሕሙም ዘለዎም እቲ ገለል ዘለዎም ኢሉ ኢዱ ስለ ዘመልክተልና ንዕኡ ክትብድህ ተቐዳመይቲ ንሰርዓ ንሕና ጎስጓስ እያ ማለት እዩ። ኣብ ኩለን ዘን ንእሳን ዘባታት ጎስጓስ ነካይድ ኣለና። በቂዕና ኣለና ኢልና ናይ መወዳእታ ኳ ንውሰዶ ግን ንዕወት ኣለና። ብቁፅሪ ክሪኦ ከለኹ 4,000 ዝነበረ ቁፅርና ናብ 7,141 ደይብሎ ኣብ ውሽጢ ዝክልተ ዓመት ኣባላት። ስለዚ በቲ ሚኒስትሪ ዜና ዝሃበና ዕድል ናይ ሓልዮት ፕሮግራም ናይ ሬድዮ ኣብ ነፍሶ ከፍርሑቅ ከባቢ ዘለዉ ስድራታት ነዚ ይበፅሖም ኣሎ። እዚ እዚ ዓብ ተራ ተፃዊት እዩ። ምስቲ ንሕና እንገብሮ ጎስጓሳት ኣስተምህሮታት ናእሽናእሽቱ ወርክሾባት እንገብሮ ተደማሚሩ ናብዚ ውፅኢት እዚ መፅኡ ቅድሚ ሳልስቲ ኣቢሉ ይኸውን ካብ ግንዳዕ እዮም መፅኦም ኣቦናደን ሒዞም ሞስ ካብ ግንዳዕ መፅኦም ናይ ዓመት ቆልዓ እዩ ዳውን ሲንድሮም እዩ ስንክል ንቲ ቆልዓ ክልቲኦም ሰብኣይን ሰበይትን ሒዞሞ መፅኦም። ሕጂ ዓወትናይ እዚ ብኣጋ ሕክምና ረድኤት ክግበረሉ ትምህርቲ ክወስዱ ነቲ ቆልዓውን ክኣልይዎ ክልቲኦም ሰብኣይን ሰበይትን ከዓ መፅኦም ማለት እዩ። እዚ ሕጂ እቲ ዓብ ውፅኢት እዩ። ዝዓበየ ፀገምና እቲ ፀርዖ ኣበዴታት እዩ ዘሎ። እቶም ንወልድ ዘለና ማዕረ ነቲ ውላድና ክንዲ ንሪኦ እሳ ወሊዳቶ እንዳበልና እቲ ፀር ናብኣተን ስለዘሸክሞ እዩ እቲ ዘሎ። ስለዚ እዞም ስድራ መፅኦም ክልቲኦም ምስ ፀንሖም ብጣዕሚ ብልበ ተሓጒሰ ውፅኢት ናይቲ ስራሕና ከዓ በዚ ክልክዖ ይኽእል ማለት እዩ።
1: ዓመት መፀ ብጨንፈር ትምህርቲ ዞባ ማእከል ዝውደብ ድራማ፣ ትልሂት፣ ሙዚቃን መዛሙራትን ዘጠቓልል ኣብ ዝተፈላለያ ዓብይቲ ትምህርቲ ዝካየድ ወርክሾፕ ኣሎ። ካብዚአን ሓንቲ ኣብ ቤት ትምህርቲ ኣብርሃ ባህታ ንተምሃሮን መምህራንን ቅድመ ትምህርትን መባእታን ተኻይዱ ነይሩ። ኣብዚ መምህር ትልሂት ስነጥበበኛ ካሕሳይ ገብሪ ሂወት ንያታዊ ሳዕስዒት ብሄራትና ኣገዳስነቶም ኣብ ምዕቃብ ሃገራዊ ክብርታትን መንነትን ባህልን ዘንፀባርቕ መብርሂ ይህብ። ካብዚ ሰሚናር ብምብጋስ ብገለ ቅዱሳት እዚ ስንጠላ እዚ ንስንኩላን ክወሃብ ይኽእል ዶ ዝብል ሕቶ ይቐርብ እሞ ተፀበኛ ካሕሳይ እውን ሳዕስዒት ንኹሉ እዩ ዘጣምር ዝብል ምላሽ ይብሉ። ኣብ ሃገረ ቻይና ንማህደረ ትምህርቲ ኣብ ዝኸደሉ ሓንቲ ናይ ስንኩላን ጉጅለ ንቻይና ወኪላ ኣብ ዓበይቲ ናይ ትልሂት መድረኻት ዝተጎናፀፈቶ ዓወት እውን ከም ተሞክሮ ኣቕረቦ። ካብዚ ብምብጋስ ምስ ማሕበር ኣእምሮኣውን ምዕባልኣውን ስንኩላን ከምኡውን ሚኒስትሪ ዕዮ ብምርድዳእ ንኣባላት ናይዚ ማሕበር ዝኾኑ ህፃናት ናይ ትልሂት ስልጠና ክወሃብ ጀሚሩ። ኣብ ዝተፈላለየ መድረኻት ድማ ኣብ ገጾም ደስታን ፍሽኽታን ከይተፈልየ በተን ዝመለኽወን ምንቅስቓሳት ምርኢት ከቕርቡ ጀመሩ። ኣእምሮኣውን ምዕባልኣውን ስንክልና ዘለዎም ህፃናት ትልሂት ክትምህር ዝህልዎ ብድሆ ክብደቱ ንምርድኡ ኣይፀግምን። بحفشعو تليت ناكلو هرمتات كتملخ أبحادة رمتا كترعم نمانم تمهاراي كبلتالوو بعبيو نزم حصانات زيوم ساعة سعيتن مكسغاسن حادة كابتي أمرأوي ملاتات فوسايو
3: بزوع فللي إيجا الله حق زرابا ماتو تي تصبوه نقر كجمرو خلوون حجز اللون دليتهم حادة دليتني رومي كلها نانون تسفان دليتن نيرني كبوغو خمزو خلو جن كزي وستدخوون زبلوجي كن جمر كلنا تدليه دعيني روم بري اتهرمتات اتحواه السميني روم اتن بيهرات تبعلن نخردهم بملك انسساتات نان مهروم نيرنا نعمنت ناي بداويت ناي جروس عصيت الله اتن ناي جروس عصيت كم زختب لك الله الاروب تبهال الله سلازي بتن انسساتات كذكروا يقول الله نعم ترى حاجه يكون انت لايني صدرا بيتهم اتي اقاوم اكالاتهم حجمتان كسرع كوف كبلو خلو عند حقوقهم كما يتصقعهم كوف كبلو خمزلوهم كولعو خلو ايدهم سريدهم كند خمزيلهم زولعو كمزيلهم كلو ايدنا نسددنا مادي شعو خمزيركا دقيفكا خيتا نطب شعو تبلع حجمان تسريع له كرس اكالاتهم تسريع له مالتي تطوف كبلو خلوون ومرهم حليم تطعو خبلو خمزة اللوهم فرس لذي ناي محبر ناي صدرا بيت ناي بيت مرتزة لنايو ناي كلو متحب واري ناي حبرة السب عمام سلزي خواني كحبو خمزة بلهم كنو تصوم لنا ناي محبر كنو تصوم لنا شعو كلهم ساعة ساعة ويدرفتهم قبرهم دالينا زي كونسي كركم زنبالي عميم

0: ክብደቱ ብዘይገልፅ ግዳ መጠነቲ ዝግበረሎም ቀጻሊ ጻዕሪ ዘየባትኽ ምክትታል ልዑል ውፅኢት ከመዝግቡ ዝኽእሉ ምዃኖም ክኢላታት እዚ ዓውዲ ይሕብሩ። ብሓፈሹ ማንም ሰብ ከምቲ እተገብረሉ ጻዕርን ወፍርን እትህቦ ደገፍን እዩ ውፅኢታዊ ዝኸውን። ወለዲ እዞም ስንኩላን እምበኣር ካብ ሕብረተሰብ ክመጽእ ዝኽእል ብድሆ ብኣግኡ በዲሆም ንሓገዝ ውሉዶም ተዓጢቖም ተሰሪሖም ከም ሃገር ክመጽእ ትፅቢት ዝግበረሉ ለውጢ ክውን ክኸውን ይኽእል።
1: ሕጂ እቲ ብዓለም ደረጃ ተበፂሒ ዘሎ ንከምዚ ዓይነት ስንክልና ዝኣመሰለ ንሓደ ሰብ ሓደ ኣላይ እንዳገበርካ ተጨባጢ ውፅኢት መጽእ ሕጂ ንሕና ምስ ክህሉ ኩነታትና ዛሚልና እንታይና ንገብር ወለዲ መሰረታዊ ክእለትን ፍልጠትን ነቶም ስንኩላን ውሉዶም ከመይ ገይሮም ይኣልዩ ኣብ ክእለት ፅሬት ምንቅስቃስ ክዳን ኣለባብሳ ስነ ስርዓት ገለ ዝኣመሰሉ ዝተፈላለዩ ክእለታት ኣተኪርና ስልጠና ከም ዝወስ ጌርና እቶም ወለዲ ብዝሓሸ ኣገባብ ንውላዶም ነቲ ባህርያት ተረዲኦም ብዝሓሸ ኣገባብ ንክኣልይዎም ፃዕርታት ነካይድ ማለት እዩ።
0: ስለዚ ኣብ መወዳእታ ድንጋፀ ዝብል ቃል ኣውፂና ዕድል መሃብ ብዝብል ቃል ክንትከኦ ይግባኣና። ፍሉይ ሓገዝ ዘድልዮም ህፃናት ክንሕግዝን ከለና ንዓታቶም ጥራይ ዘይኮነ ነቲ ናይ መላእ ሃገር ሰብኣዊ ሓይልን ክብረትን ኢና እንዕብ ዘለና።

ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ ሶኒ 24 ናሓሰ ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹም ማክዳ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስቲ ዜና ፍለም። ኣብ ዞባ ማእከል ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእትታው ክካየድ ፀንሐ ስራሕ ተፃፊፉ። ቤት ትምህርቲ ላሳለከረን ንብሉፃት ተምሃሮን ኣብነታውያን መምሃራንን ወለድን ሸሊማ።

0: ዝርዝር ዜና ኣብ ብዞዋ ማእከል ስሉጥን ፅፉፍን ኣገልግሎት ንምርግጋፅ ካብ ዝመፅእ ዓመት ዝትግበር ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእትታው ክካየድ ፀንሐ ስራሕ ከም እተፃፈፈ ተገሊጹ። ውክል ኤሪና ዮናታን ዕብዮ ዘዳልዎ ፀብጻብ ኣሎ ያሲን ሳልሕ ካቅርቦ እዩ።
1: ኣብ ዞባ ማእከል ኣብ 227 ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእታው ክካየድ ፅንሐ ስራሕ ከም እተፀፈፈ ሓላፊ ጨንፈር ኣታ ውሽጢ ሃገር ኣቶ መኮነን በረኸታ ብሓቢሩ
2: ከፊላዊ ብዝኾነ ናይ ብኮምፒተር ተሓገዘ ግብርን ቀረፂ ኢና ክንእክብ ፀኒሕና። ብፍላይ ከዓ ካብ 213 ሒዝና ኤሪታስ 1 ወይ ከዓ ኤሪታስ 1 ብዝበሃል ናይ ስርዓተ ኮምፒተር ተሰኒና ግብርን ቀረፅን ክንእክብ ፀኒሕና። እዚ ግን ኣብ መስርሕ ክረአ ከሎ ዚ ኤሪታስ 1 ንኩሉ ዕማማትና ዘጠቃለል ብዙሕ ዘይኮነስ ብዙሕ ሃጓፋት ከም ዘለዎ በቢ ግዜ ብማእኸሎት እውን ብላዕለዎት ሓለፍቲ ገምጋም ክካየደሉ ፀኒሑ። ስለዚ ብዝተካየደሉ መሰረታዊ ገምጋም እዚ ኤሪታስ 1 ዝበሃል ብሓድሽ መልክዕ ንኩሉ ዘጠቃለለ ሙሉእ ኣገልግሎት ክህብ ዝብል ስርዓተ ኣተኣኻኽባ ግብሪ ክትካ ኣለዎ ስለዝተባሃለ ኣብዘን ዝሓለፋ ዓመታት ምስ ናይ ደገ መሻርክቲ ነዚ ኤሪታስ 2 ዘማዕብሉ ተሻሪክና ክንሰርሕ ፀኒሕና። ሕጂ ኣብ መፈፀምቲኡ በፂሕ ኣሎ ማለት እዩ። ኤሪታስቱ ብሓፈሻዊ ንኩሉ ስራሕትና ብዙሕ ከቃልለልና ዝኽእል ቨርሽን ወይ ከዓ ክፋል ናይቲ ታሽሙ ናይቲ ስርዓተ ኮምፒተር ኮይኑ ኣብ 227 ከዓ እዚ ኤሪታስቱ ዝበሃል ከነተኣታተወ ኢና። ብፍላይ ከዓ ኣብቲ ኤሪታስ 1 ዝብለዮ ብዙሕ ዘይተፃፈፈ ዳታ ናይ ከፈልቲ ግብሪ ሰብ ዘሎ ከፈልቲ ግብርና ከም ብሓድሽ ምዝገባ ክነካይ ኣብዘን ዝፅዕባ 4 ወርሒ ከም ብሓድሽ ምዝገባ ክነካይ ዘሎም እዚ ማለት ታይ ማለት እዩ። ኩሎም ከፈልቲ ግብሪ ሓድሽ ቲን ወይ ከዓ መለለይ ከፈልቲ ግብሪ ተዋሂብዎም ኣብዚ ሓድሽ ሲስተም ክሰጉሩ
1: ከፈልቲ ግብሪ ብመሰረት ኣዋጅ ቁፅሪ 62 ህዝባር 994 ሓቀኛ ኣታዊታቶም ኣፍሊጦም ዝግብኦም ግብሪ ኣብ እዋኑ ክኸፍሉ ከም ዝግባእ ዝጠቐሰ ኣቶ መኮነን ምስ ናይ 215 ብምንፃር ኣብ ቀዳማይ መንፋእ 226 ዝተኣከበ ግብርን ቀረፅን ናይ 35 ሚእታዊት ዕብየት ከም ዘርአየ ገሊጹ። ከፈልቲ ግብሪ ኣብ 3 ደረጃታት ከም ዝኽፈሉ ብምሕባር ደረጃ 1200፣ ደረጃ 18000፣ ደረጃ 43000 ከምኡውን 38000 ኣካረይቲ ከፈልቲ ግብሪ ምዃኖም ብምጥቃስ ካብ ጠቕላላ ቁፅሪ ከፈልቲ ግብሪ እቶም 34550 ዘይንጡፋት ከም ዝኾኑ ኣነፂሩ።
2: ደረጃ ሀ ዝበሃሉ መዝገብ ሕሳብ ዘቕርቡን ከምኡውን ናይ ሚዛን ሕሳብ ዘቕርቡ ኮይኖም እዚኦም ካብ ጥሪ ስጋዕ መጋቢት ዘሎ ክኸፍሉ ከለዉ ካብዚ ወርሒ ካብዚ ኣዋርሒ ንዝወፁ ኣብ ነስ ወከፍ ወርሒ 5555 እንዳተወሰኸ መቕፃዕቲ ይስዕበሎም ማለት እዩ። እዚኦም ሕጂ ልክዕ ካብ ጥሪ ስጋዕ መያዝያ ዝኸፍሉ ካብኡ ምዝሓልፍ ግን ብብወርሒ እንዳኸደ እቲ ግብሪ ወይከዓ እቲ መቕፃዕቲ ይስላዓሎም ማለት እዩ። ስለዚ እዚኦም ደረጃ ሀ ዝበሃሉ ኮይኖም ዝኸፍሎ ግብሪ ብዙሕ ብቁፅሮም ከዓ እዚኦም ውሕዳት ማለት እዩ። ካልእ ብካልኣይ ደረጃ ደረጃ ለ ዝበሃሉ እዚኦም ከዓ ናይ መዝገብ ሚዛን ዘይቅርቡ ወይ ከቅርቡ ዘይግደዱ ናይ መክሰብን ክሳራን ዘቅርቡ ኮይኖም እዚኦም ከዓ ካብ ጥሪ ስጋዕ መጋቢት ኣብ ዘሎ እዋን ግብርን ቀረፅን ዝኸፍሉ ኮይኖም እቶም ሳልሳይ ከዓ ብዙሓት ኣበርክቶኦም ኣብ ግብርን ቀረፅን ግን ኣዝዩ ውሕድ ኮይኖም እዚኦም ከዓ ካብ ጥሪ ስጋዕ ለካቲት ኣብ ዘሎ እዋን ዝኸፍሉ ከፈልቲ ግብሪ እዮም ማለት እዩ። ስለዚ ኣብዚ ምክፋል ግብሪ ካብቲ ግዜ ገደብ በቲ ኣዋጅ ድቦም ካብቲ ግዜ ገደብ ምስሕላፍ መቕፃዕቲ የስዕብ ማለት እዩ።
1: ግብሪ ዘይምኽፋል ብዓንቀፃት ገበናዊ ሕጊ ቁፅሪ 355፣ 356፣ 362 ናይ ገንዘብን ማእሰርትን መቕፃዕትን ከም ዝኸትል ዝሓብረ ኣቶ መኮነን ደረጃ ሀ ካብ ጥሪ ክሳብ መያዝያ፣ ደረጃ ለ ካብ ጥሪ ክሳብ መጋቢት፣ ደረጃ ሀ ድማ ካብ ጥሪ ክሳብ ለካቲት ኣብ ዘሎ ግዜ ዝግብኦም ግብሪ ከም ዝኸፍሉ ኣፍሊጡ። መስርሕ ምእካብ ግብርን ቀረፅን መሰረት ሕጋጋትን ኣዋጃትን ብቤት ፅሕፈት ኣታ ውሽጢ ሃገር ከም ዝትግበር ንዕኡ ንምስላጥ ድማ ኣብ ዞባ ማእከል 5 ኣብያተ ፅሕፈት ተኸፊቱ ኣብ ንጡፍ ኣገልግሎት ከም ዝርከብ ብተወሳኺ ሓቢሩ። ኣቶ መኮነና መወዳእታ ንኣድማዕነት ትግባረቲ ኣብ 227 ዝተኣታቶ ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ኣብ ምምዕባል ዓቕሚ ኣባላት ዘተኮረ ስልጠናታት ክውደብ ምዃኑ ሓቢሩ።
0: ቤት ትምህርቲ ላሳለ ከረን ንብሉፃት ተምሃሮ ከምኡን ንኣብነታውያን መምሃራንን ወለድን ሸሊማ። ነቲ ስነ ስርዓት ዝተኸታተለት ወኪል ኤሪና ዞባ ዓንሰባ ኣልማዝ ወልደ ገብርኤል ዘዳለወቶ ፀብጻብ ይስዕብ።

0: ምቹእ ሃዋህ ንዓይነታዊ ትምህርትን ቅቡል ስነ ምግባርን ዝብራይ ከምኡ ውን ውፉይ ብቑዕ ፍቕሪ ስራሕ ሓያል ዲስፕሊንን ዘንፀባርቕ ሓቀኛ ኣብነታዊ መምህር ምሕያል ዝብሉ ተልእኮ ዘለዋ ቤት ትምህርቲ ላሳለ ንዝሓለፈ ብርክት ዝበሉ ዓመታት ኣብ ሃገራዊ መርመራታት ብሉፅ ነጥቢ ክተመዝግብ ፀኒሓላ መቐፀልታ ናይዚ ሎሚ ዓመት እውን ኣብ ሃገራዊ መርመራታት ብሉፅ ነጥቢ ዘምፅኡ ተምሃሩን ብሉፃት መምህራን ኣተባቢዓ ኣብ ከተማ ከረን እትርከብ ናይ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ሃገራዊ ምርመራ ሻምናይ ክፍልን ሃገራዊ መልቀቕ ፈተና 12 ክፍልን ብሉፅ ውፅኢት ንዘመዝገቡ 98 ተምሃሮ ከምኡ ውን ንኣብነታውያን መምህራንን ወለድን ሸሊማ እቶም ትማሊ 23 ናሓሰ ንሽልማት ዝበቕዑ ተምሃሮ 55 ኣብ ሃገራዊ ፈተና ሻምናይ ክፍሊ ልዕሊ 9 ዘምፁ 43 ድማ ኣብ ሃገራዊ መልቀቕ ፈተና ማትሪክ ልዕሊ 3 ነጥቢ ዘመዝገቡ ኮይኖም እቶም 11 ሙሉእ 4 ነጥቢ ዝርከቡ እዮም እቶም ዝተሸለሙ 16 መምህራን 5 ወለድን ኣብቲ ዝተመዝገበ ውፅኢት ልዑል ኣበርክቶ ዝገበሩ ምዃኖም ተሓቢሩ ዳይረክተር ናይታ ቤት ትምህርቲ መምህር ሃብቶም ሃይለ እቲ ናይ ምሽላም መደብ ኣብ ተምሃሮ መምህራን ወለዲ ዝፈጥሮ ዘሎ ድርኽት ኣቕሊልካ ዝርአ ከምዘይኮነ ብምግላፅ በብዓመቱ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ከምዝኾነ ኣብርሑ ኣቦ ወንበር ኮሚተ ወለዲ ብወገኑ ውህደት ኮሚተ ወለድን መምህራንን ኣዝዩ ኣገዳሲ ምዃኑ ብምሕባር ብዝሓየለ ክድፋኣሉ ኣዘኻኺሩ ሓላፊ ጨንፈር ትምህርቲ ዞባ ኣንስባ መምህር ክፍላይ ዓንደ ሚካኤል ድማ እታ ቤት ትምህርቲ ተመዝግቦ ዘላ እናበረኸ ዝመፅእ ዘሎ ውፅኢት መርኣያ ድርዱር ስልሳዊ ዝምድና ከም ዝኾነ ብምግላፅ ንካልኦት ኣብያተ ትምህርቲ ፅቡቕ ኣብነት ከም ዝኾነ ሓቢሩ መባእታ ማእከላይን ካልኣይን ደረጃ ቤት ትምህርቲ ላሳለ ኣብ ኣካዳምያዊ ዓመት 2025-2026 ኣብ ሃገራዊ ምርመራ ሻምናይ ክፍሊ ካብ ዘሳተፈቶም 218 ተምሃሮ እቶም 214 ማለት 98 ሚታዊት ከምኡውን ኣብ ሃገራዊ መልቀቂ ፈተና ካብ ዝተሳተፉ 134 ተምሃሮ 86 ናይ ዲግሪ 28 ናይ ዲፕሎማ ነጥቢ ብምምፃእ 85 ሚታዊት ከምዝሓ ሓለፉ ሰናዳታ የነጥር ባህሊ ምሽላም ብሉፅ ውፅኢት ዘምፅኡ ተምሃሮን ኣብነታውያን መምህራን ንተሸለምቲ ብብሉፅነት ክቕፅሉ ዘተባበ ንካልኦት ድማ ቅዱስ ቅንኢ ዘሕድርን እዩ ምስኣላይ ቴኬኤስፍ ኣልማዝ ወሊ ገብርኤለ ካብ ቤት ትምህርቲ ላሳለ
1: ተተካ ፀዓት ኪኖ ዘላቒ ኣገልግሎቱ ኣብ ምግታእ ኣከባብያዊ ብከላ ዝህልዎ ተራ ቀሊል ከም ዘይኮነ ይጥቀስ ነዚ ብምግንዛብ ሚኒስትሪ ፀዓትን ማዕደንን ቀረብን ተጠቃምነቱን ንምስፋሕን ንምምሕያሽን ዝሰርሕ ኣሎም ብዛዕባ እዚ ወኪል ኤሪና ዮናታን ዕብዮ ዘዳልዎ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርቦ እያ
2: ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተተካአ ፀዓት ንምስፋሓን ንምምሕያሽን ይሰርሕ ከም ዘሎ ገሊፁ ዳይረክተር ጨንፈር ተተካአ ፀዓት ኣቶ ተስፋይ ገብሪ ሂወት ንያሬና ኣብ ዝሃቡ ሓበሬታ ኣብ ምምሕያሽ ዘቤታዊ ሃልኪ ፀዓት ከምኡውን ምርግጋፅ ብቕዓት ንዘቤታዊ መዓላ ዘገልግል መሳርሒታት ክነጥፉ ምፅንሖም ብምጥቃስ ነቶም ኣብ ምምሕያሽ መጎጎ ኣድሓነት ምድጃን ፈርኔሎን ዝነጥፉ ሞያዊ ምኽርን ስልጠናን ከም ዝውደብ ኣፍሊጡ ብመንገዲ ሚኒስትር ሕርሻ ናብ ህዝቢ ትዝርጋሕ ዘላ መጎጎ ኣድሓነት ኣብ 2000 ዓመተ ምህረት ዝተበገሰት ብኣብነት እትጥቀስ ዘቤታዊ ንብረት ምዃና ዝገለፀ ኣቶ ተስፋይ ናብ መላእ ሃገር ንምዝርግሓ ብዝተዋህበ ናይ ኣሰልጠንቲ ስልጠና ቁፅር ተጠቀምቲ ስድራ ቤታት ናብ ኣስታት 200,000 በፂሑ ከም ዘሎ ሓቢሩ ኣብ ሃገርና ዝርከብ ፀጋታት ተተክአ ፀዓት ፀሓያዊ ንፋሳዊ ረስናውን ሓምላይ ሃይድሮጅንን ከም ዘጠቓልል ብምጥቃስ ድማ ፀሓያዊ ፀዓት ኣብ ዘቤታዊ ሕርሻውን ካልእን መደያት ብሰፊሑ ይተኣታቱ ከም ዘሎን ዝምስገን ውፅኢት ከም እተረኽቦም ገሊፁ ዛጊት ዝተዋደደ ዓበይቲ ምንጭታት ፀሓያዊ ፀዓት ኣመልኪቱ ኣብ ዝሃቡ ሓበሬታ 34 ሜጋዋት ኣብ ደቂ ኣምሓረ 2 ሜጋዋት ኣብ ከባቢ ኣስመራ 2.25 ሜጋዋት ድማ ኣብ ዓረዛን ማይድማን ከም ዘጠቓልላ ነፂሩ እቲ ጨንፈር ሞያዊ ዓቕሚ ንምዕባይ ብግብርን ክልሲ ሓሳብን ዝተሰነየ ስልጠናታት ብናይ ዜጋታትን ወፃእተኛታትን ክኢላታት ክውደብ ምፅንሑን ብዝለዓለ ከም ዝድፋኣሉን ተወሳኺ ሓቢሩ ኣብ መወዳእታ ኣቶ ተስፋይ ስድራ ቤታት ኣብ ኣጠቓቕማ ፀሓያዊ ፀዓት ኣፍልጦን ብምዕባይ ዘይውሑስ ኣጠቓቕማን ሳዕቤናቱን ከወግዳ ብምዝኽኻር ፀሓያዊ ፀዓት ክዋደድ ከሎ ብክኢላ ክኸውንን ነብሱ ዝኽኣለ መከላኸሊ በርቂ ክግበረሉን ተላብዩ
1: ኣባላት ማሕበር ወሃብቲ ኣገልግሎት ቱሪዝም ኤርትራ ካብ 17 ክሳብ 22 ናሓሰ ኣብ ከባቢ ቤተ ገርግስ ወፈራታት ምዕቃብ ማይን ሓመድን ኣሰላሲሎም ኣብዚ መደብ መዓልታዊ ካብ ኩለን ትካላት ወሃብቲ ኣገልግሎት ዝተዋፅኡ 50 ሰባት እናወፈሩ ዘዕግብ ስራሕ ከም ዝዓመሙ እቲ ዝተረኸበ ሓበሬታ ኣፍሊጡ ኣቦ ወንበር ማሕበር ኣቶ ሰሎሞን ግርማይ ንኤሪና ኣብ ዝሃቦ ሓበሬታ ቀንዲ ዕላማ ናይቲ መደብ ነቲ ካብ 2021 ዝተባጋገሰ መደባት ሓምላይ ወፍሪ ንምዕዋት ምዃኑ ኣረጋጊፁ ኣብ ዝሓለፈ ዓመት ኣብ ከባቢ ማይ ድምነት ብዘካየድዎ ወፈራታት ኣስታት 8 ሄክታር ቅናታዊ ዛላታት ከም እተሰርሐን በርከተ ዝበለ ፈልስታ

ከም እተተኽለን ብምግላጽ ልዕሊ 95 ሚእታዊት ካብቲ ፈልስታት ከም ዝጸደቐ ሓቢሮም። ኣዋህቲ ናይቲ ወፈራ ብወገኖም ኣባላት ማሕበር ዘርእይዎ ዘለዉ ልዑል ናይ ስራሕ ተበግሶ ነቲ ከም ባህሊ እናሰረፀ ዝቕፅል ዘሎ ዓያይነት ዘጉልሕ ምዃኑ ገሊፆም። ዘስዕብ ዜና ሃገራት ወፃኢ ክቡራትን ክቡራንን ተኸታተልትና ንምክትታልኩም ደጊመ ብኽብሪ ዓደም ኣብ ዜናታት ወፃኢ መንግስቲ ዴሞክራሲያዊት ሪፐብሊክ ኮንጎን ዕጡቅ ጉጅለ ኤም23ን ስምምዕ ሰላም ንምኽታም ዘኽእል መርሓ ጎደና ጀሚሮም። እቲ ዲፕሎማሳዊ ተበግሶ ወከልቲ ክልቲኦም ኣብ ስዊዘርላንድ ከካየድዎ ኣብ ዝቐነዩ ዝርርቢ ተበፂሑ። ክልቲኦም ወገናት ከም ኣካልቲ ዝበፅሕዎ መረድዳእ ምቁራፅ ተኽሲ ክገብሩ ምዃኖም ኣፍሊጦም ኣለዉ። መንግስቲ ዴሞክራሲያዊት ሪፐብሊክ ኮንጎን ዕጡቅ ጉጅለ ኤም23ን ኣብ መወዳእታ 2025 ኣብ ቀጠር ዝኸተሞ ተኽሲ ናይ ምቁራፅ ስምምዕ ኣብ ተግባር ከይወዓለ ከም እተጣሕሰ ጸብጻባት የረዱ። ኣብቲ ሃገር ንምቕርሒ ጸጋታት ዝጠልብ ዕጥቃዊ ቃልሲ ዘካየዱ ልዕሊ 100 ጉጅለታት ስለ ዘለዉ ምስ ዕጡቅ ጉጅለ ኤም23 ተጀሚሩ ዘሎ ዲፕሎማሳዊ ተበግሶ ንበይኑ ኣኻሊ ክኸውን ከም ዘይክእል ይእመት። ኣብ ሰሜናዊ ክፋል ኮንጎ ብዝካየድ ዘሎ ዕጥቃዊ ግጭታትን መጥቃዕትታትን ኣሸሓት ሰባት ከም እተቐትሉን ልዕሊ 8 ሚልዮን ከም እተማዛበሉን ይጥቀስ። ብሰንኪቲ ፀጥታዊ ቅልውላው ህዝቢ ብባህርያዊ ፀጋታት ሃብታም ዝኾነት ሃገር ተጠቃሚ ፀጋታቱ ክኸውን ከም ዘይከኣለ ይሕበር። ፀጥታ ንምሓስ ኣብቲ ሃገር ተዋፊሩ ዝርከብ ኣስታት 15,000 ዓቃቢ ሰላም ሰራዊት ውድብ ሕቡራት ሃገራት ዛጌት ዝጥቀስ ኣበርክቶ ከም ዘይገበረ ይግለጽ። እስራኤል ጸጥታዊ ኩነታት ሶርያ ንምምሕያሽ ንዝካየድ ዘሎ ጻዕሪ ዝዕንቅፍ ወታደራዊ ስጉምቲ ትወስድ ከም ዘላ ተገሊጹ። እዚ ዝተሓበረ እስራኤል ትማሊ 23 ነሓሰ ኣብ ደቡባዊ ሸነኽቲ ሃገር ተወሳኺ መጥቃዕቲ ኣየር ከም ዘካየደት ድሕሪ ምቀልሕ እዩ። በቲ ደብዳብ ዓሰርተታት ከም ዝቆሰሉ ዝገለጸ መንግስቲ ሶርያ እቲ ስጉምቲ ጸጥታ ሃገሩ ንምዝራግ ከም እተወስደ ከሲስሎም። ይኹን እምበር እስራኤል እቲ ደብዳብ ኣብ ልዕሊ ሰራዊታ መጥቃዕቲ ከካይዱ ንዝወጠኑ ሚሊሻታት ዕላማ ዝገበረ ምንባሩ ፍሊጣ። ድሕርዚ ናይ ትማሊ መጥቃዕቲ ሶርያን እስራኤልን ወጥሪ ንምህዳእ ብመንጎኘት ኣሜሪካ ዝርርብ ከም ዘካየዳ ይቃልሓሎም። እስራኤል ብ18 ነሓሰ ኣብ ሰሜናዊ ምዕራብ ሶርያ ኣብ ዝርከብ መደበር ሓይሊ ኣየር ደብዳብ ነፈርቲ ምክያዳ ዝፍለጥ ኮይኑ እቲ ስጉምቲ ካብ ሓይሊ ወገናት ኩነነ ክመፆ ጸኒሕሎም። እዚ ኣብ ሶርያ ዝካየድ ዘሎ መጥቃዕትታት ዓቕሚ ምክልኻል እታ ሃገር ብምድኻም ናይ ምስፍሕፋሕ ኣጀንዳኣ ንምስማር ምዃን እዮም ተንተንቲ ፖለቲካ ዝጠቕሱም። ኣብ 1967 ልእላዊ ግዝኣት ሶርያ ንዝኾነ ሮራታት ጎላን ብውግእ ዝሓዘት እስራኤል ኣብቲ ሃገር ወታደራዊ ህላውያ ተስፍሕ ከም ዘላ ይግለጽ። ኣብ ምዕራባዊ ሸነኽ ሕቡራት መንግስታት ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ኣብ ኣከባቢ ከቢድ ዕንወት ከም መዘውረደ ተቓሊሖም። በቲ ክትሩዋዒ ዝጠንቁ ባርዕ ዛጊት ኣስታት 11,000 ሄክታር ጫካ ከም እተሃሞኸ ዝገለጹ ጸብጻባት ገና ኣብ ትሕቲ ቁፅፅር ከም ዘይወዓለ ረድዮም። ክፍለ ሃገር ኔቫዳ ዝሕልፊ ካልኦት ከባቢታት ተሃስያ ከም ዘላ ዝጠቐሰ መንግስቲ ኣሜሪካ ኣብቲ ከባቢ ልዕሊ 90,000 ህዝቢ ብምምዝባሉ ህፁፅ ናይ እዋን ሓደጋ ድንጋጌት ኣውጅሎም። ኣብ ሰፊሕ ክፋል ኤሮጳን ገለ ክፋል ኣፍሪቃን ዝተኸስተ ክትሩዋዒ ዘስዓቦ ሓደጋታት ባርዕ እውን ከቢድ ዕንወት የውርድ ከም ዘሎ ጸብጻባት ይጠቕሶም። እቲ ሓደጋ ኣብ ታሪክ ኣህጉር ኤሮጳ እቲ ዝሓየለ ምዃኑ እዮም ጸብጻባት ዘረዱም። ኢራን ነቲ ኣሜሪካ ኣንጻራ ትኽተሎ ዘላ ቁጠባዊ ፖሊሲ ዝደገፈ ሃገራት ዕላማ ከም እትገብር ኣጠንቂቆም። እዚ ዝግለጽ ዘሎ ካብ ኢራን ሚሳይላት ከም እተተኮሰላ ዝኸሰሰት ሕቡራት ኢማራት ዓረብ ምስኣን ዝጸንሐ ንግዳውን ቁጠባውን ዝምድናታት ብወግዒ ድሕሪ ምብታኻ እዩ። ነቲ ክሲ ዝነጸገት ኢራን ሃገራት ማእከላዊ ምብራቕ ተፈጢሩ ንዘሎ ቅልውላው ብሰላማዊ መንገዲ ንምዕራፍ እምበር ምስ ኣሜሪካ ብምትሕብባር ካብ ምግዳዱ ክሕየባ ተማሕጺኖም። እተን ሃገራት ኣንጻራ ዝቐልዐ ስጉምትታት ምስ ዝወስዳ ኣብ ልዕሊ ረብሓታተን ኣድላይ መልሰ ግብሪ ከም እተካይድያ ኢራን ኣጠንቂቓ ዘላ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ኢራን ኣብ ስምምዕ ምስ ዘይትበጽሕ ኣብ ልዕሊኣ ከቢድ ቁጠባዊ ስምብራት ዝገድፍ እገዳ ከም ዘጽንዕ ድሕሪ ምግላጹ ኢራን በቲ ስጉምቲ ርዒዳ ንልኣውነታ ኣብ ሓደጋ ዘእቱ ውሳነ ከም ዘይትወስድ ኣነጺራ እያ። ኣሜሪካን ኢራንን ኣብ መንጎአን ዝካየድ ዘሎ ኩናት ብሰላም ንምዕራፍ ኣብ ዝሓልፈ ወርሒ ሰነ ናይ ምርድዳእ መዘክር ብምፍርራም ኣብ ናይ መወዳእታ ስምምዕ ንምብጻሕ ክዝትያ ናይ ግዜ ገደብ ከም ዝገበራ ዝፍለጥ እዩ። ይኹን እምበር እቲ ዝወደበኦ 60 መዓልታት ናይ ዝርርብ ግዜ ብ17 ነሓሰ ብዘይፍረ ድሕሪ ምብቅዑ ኣብ መንጎአን

ክካየድ ዘሎ ውግእ ካልእ ኣንፈት ክሕዝ ከም ዝኽእል ክእመት ቀኒ ኢሎም። ፕረዚደንት ትራምፕ ምስ ኢራን ዝካየድ ዘተ ክቋረፅ ክእዝዝ ከሎ ኢራን ድማ ክመፃ ንዝኽእል ስጋት ዓፀፌታ ምላሽ ንምሃብ ተደልያ ከም ዘላት ገሊፃ እዮም። ኣሜሪካን እስራኤልን ኣብ መወዳእታ ወርሒ ለካቲት ናይዚ ዓመት እዚ ኣብ ልዕሊ ኢራን ዘበገስኦ ወታደራዊ ወፍሪ ከምቲ ዝገመትኦ ቀሊል ከይኮነ ከምዘይፀንሐን ወታደራዊን ክኢላታት ይጠቕሱ። ኣብ ካልእ ዜና መንነቶም ዘይተፈልጠ ዕጡቓት ብ22 ናሓሰ ኣብ ናይጀርያ ብዘካየድዎ መጥቃዕትታት ሰብኣውን ንዋታውን ክሳራታት ከም ዝወረደ ካብቲ ከባቢ ዝተፈነወ ዜና ኣፍሊጡ። በቲ ኣብ ማእከላይ ሸነኽ ናይጀርያ ዝተፈፀመ መጥቃዕትታት ብውሕዱ 40 ሰባት ከም እተቐትሉን ልዕሊ 100 ከም እተጨወይን ሰመት ፀጥታት ሃገር ሓቢሮም። ብዘይካዚ ብሰንክቲ ኣብ ሓያሎ ዓድታት ዝተፈፀመ መጥቃዕትታት ኣማይት ኣባይቲ ከም እተቓፀለ ክፍለጥ ተኻኢሉ ኣሎም። እዚ ኣብ ክፍለ ሃገር ኒጀር ዝተኻየደ መጥቃዕትታት ሒደ ሳምንታት ድሕርቲ ሰራዊት ናይጀርያ ኣብ ከባቢ ብዘካየዶ ስርሒት ልዕሊ 300 ጅሆታት ናፃ ብምውፅኡ እዩ ዝስዕብ ዘሎም። ኣብ ናይጀርያ ተኸሲቱ ብዘሎ ፀጥታውን ወታደራውን ቅልውላው ተርእዮታት ጭውያ ዳርጋ ልሙድ ፍጻመ ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። ሰፊሕ ክፋል ምብራቃዊ ናይጀርያ ኣብ ትሕቲ ሽብራውያን ወዲቑ ከም ዘሎ እዮም ፀብጻባት ዝገልጹ። ናይ መወዳእታ ዜና ኣሜሪካ ካብ ግብፂ ተዘሚቱ ኣብ ኣብያተ መዘክራ ካብ ዝፀንሐ ጥንታዊ ቅርስታት ነቲ 48 ናብ በቆል ዓዱ ከም ዝመለሰት ተገሊጹ። እቲ ናይ ምምላስ ስጉምቲ ሰመዚ ክልቲአን ሃገራት ኣብ ዝሓልፈ ሳልስቲ ኣብ ከተማ ሎስ ኣንጀለስ ኣሜሪካ ድሕሪ ዘካየድዎ ዝርቢ ተወሲዱ። ኣሜሪካ ኣብ ዝሓልፈ 10 ዓመታት ልዕሊ 5,000 ጥንታዊ ቅርስታት ግብፂ ከም ዝመለሰት ፀብጻባት የረዱ። ኣሜሪካን ግብፅን ብዘይሕጋዊ ኣገባብን ብዝምታን ዝገዓዘ ቅርስታት ናብ መበቆል ዓዱ ንምምላስ ዘኽእል ውዕል ኣብ 2016 ከም እተፈራረማ ዝፍለጥ እዩ። ሃገራት ምዕራብ ኣብ እዋን መግዛእቲ ንዘጓዕዝኦ ቅርስታት ኣህጉር ኣፍሪቃ ብኸፊል ክመልሳ ጀሚረን ምህላወን ፀብጻባት የረዱ። ዜና ምምዝዛም ኣርእስቲ ዜና ክንደቅም። ኣብዞም ማእከል ሓድሽ ስርዓተ ኣተኣኻኽባ ግብርን ቀረፅን ንምትእትታው ክካየድ ፀንሐ ሰፊሕ ስራሕ ተፃፊፉ። ቤት ትምህርቲ ላሳለ ከረን ንብሉፃት ተምሃሮን ኣብነታውያን መምሃራንን ወለድን ሸሊማ። ሚኒስትሪ ፀዓትን ማዕድንን ቀረብን ተጠቃምነትን ተዘካኢ ፀዓት ንምስፋሕ ይሰርሕ ኣሎም። መንግስቲ ዴሞክራሲያዊት ሪፐብሊክ ኮንጎን ዕጡቅ ጉጅለ ኤም23ን ስምምዕ ሰላም ንምኽታም መርሓ ጎደና ጀሚሮም። እስራኤል ፀጥታ ሶርያ ንምምሕያሽ ንዝካየድ ፃዕሪ ዘዕንቅፍ ስጉምቲ ትወስድ ከም ዘላ ተገሊጹ። ኣብ ምዕራባዊ ሸነኽ ኣሜሪካ ተኸሲቱ ብዘሎ ሓደጋ ባርዕ መሮር ኣብ ኣከባቢ ከቢድ ዕንወት ወሪዱ። ንሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መድባትና ንሓድገኩም ብወገነይ ብሩህ መዓልቲ እዩ።

0: ቦርንማውዝ እያ ገጢማ። ቅድሚ ዕረፍቲ ተፃወታይ ቦርንማውዝ ማርኮስ ታቫርነር ኣብ መበል 26 ብዘቁፀራ ሽቶ ቦርንማውዝ ንዕረፍቲ ሓደ ባዶ መሪሓ ውፅያ። ድሕሪ ዕረፍቲ ኣብ ሓያል ፀቕጢ ዝኣተወ ኢንዞ ማሪስካ ንቸርኪ ብራያን ኦራይሊ ንሜዳ ልኢኽዎም። ኣብ መበል 84 ብቸርኪ ዝተሻመወት ናይ ማእዝን ቅላ ኣብዛ ግጥም ኣብ ቦታ ኣሳሪ ኣከፋፋሊ ዝተሰለፈ ማርጉሂም ንሲቲ ናብ ፀወታ ዝመለሰት ሸቶ ኣመዝጊቡ። ድሕሪ ዛ ሸቶ ንፀወታ ሙሉእ ብምሉእ ዝተቋፃፀረቶ ሲቲ ኣብ ተወሳኺ ደቂ ሪያን ቸርኪ ንዝሃንደሳ ኩዕሶ ግቫርድዮል ናብ ሸቶ ብምቕያር ንውፅኢት ፀወታ ናብ 2-1 ቀይርዎ። እዛ ሸቶ ኣቐዲማ ካብ ፀወታ ወፃኢ ተባሂላ ተሰሪዛ እኳ እንተነበረት ድሒራ ብቪድዮ ተሰኒያ ሸቶ ምዃና ፀዲቃ ማንቸስተር ሲቲ ድማ ካብ ድሕሪ ተበጊሳ ኣብ ልዕሊ ቦርማውዝ 2-1 ተዓዊታ። እዛ ዓወት ድማ ነቲ ንጫማ ጓርድዮላ ክመልእ ከቢድ ሓላፍነት ዝተረከበ ኢንዞ ማሬስካ መጠናዊ እፎይታ ዝፈጥር እዩ። ማሬስካ 5 ኣሰልጣኒ ኣብ ቀዳማይ ፀወቱ ዓወት ዘመዝገበ ኮይኑ ማንቸስተር ሲቲ ንመወዳእታ ግዜ ኣብ መኽፈት ፀወታ ፕሪምየር ሊግ ዝተሳዕረትሉ ኣብ ናሓሰ 2008 ኣብ ትሕቲ ኣሰልጣኒ ማርኪዩስ ብኣስቶን ቪላ ዝገጠማ ስዕረት እዩ። ተቀይሩ ብምእታው ንክልተ ሸቶታት ሲቲ ዝሃንደሰ ሪያን ቸርኪ ድሕሪ ኢልካይ ጎንዶጋን ኣብ ሓደ ግጥም ተቀይሩ ኣትዩ ክልተ ናይ ሸቶ ቀረብ ዝገበረተ ፀወታይ ሲቲ ኣብ ርእሲ ምዃኑ ካብ ምጅማር ናይ ዝሓለፈ ዓመተ ስፖርት ካብ ክፉት ፀወታ ዝገበሮም 12 ናይ ሸቶ ቀረባት ዝዳረጎ ተፃወታይ ኣይረኸበን። ን18 ግጥማት ብዘይስዕረት ክትጉዓዝ ፀንሐት ቦርማውዝ ኣብ መበል 19 ፀወታ ብማንቸስተር ሲቲ ተዳሂኻ። ማንቸስተር ሲቲ ኣብ ናይ መወዳእታ 15 መኽፈቲ ግጥማት ፕሪምየር ሊግ ሓንሳብያ ኣብ 2021-22 ብቶተንሃም ተረቲዓ። ኣብ ዝተረፉ 15 ግጥማት ብዓወትያ ተበጊሳ።
1: ኣብ ቀዳማይ ናይ ምስልጣን ግዜኡ ፅዋ ፕሪምየር ሊግ ንዝዓተረ ኣርነ ስሎት ኣሰናቢታ ንኣንዶኒ ኢራኦላ ዝቆፀረት ሊቨርፑል ትማለ ሰንበት ናብ ከተማ ኒውካስል ጌሻ ኣብቲ ንክትዕወተሉ ሓደ ካብ በዳህቲ ስታድዩማት ዝኾነ ሴንት ጀምስ ፓርክያ ኣንጻርታ ንኤዲ ሃው ብማትያስ ያይስለ ዝተክአት ኒውካስል ዩናይትድ ገጢማ። እዘን ክልተ ክለባት ንፀወትአን ብዝኽርቲ ዝሓለፈ ክረምቲ ብሞት ዝተፈለየ ኣብ ታሪክን ፍሉይ ምዕራፍ ንዝገደፈ ኬቨን ኬጋን ብምዝካርን ግጥመን ጀሚረን። ንወሰንቲ ኣከፋፈልታ ዝነበሩ ብሩኖ ጉማርሽ ናብ ኣርሰናል፣ ንሳንድሮ ቶናሊ ናብ ቶተንሃም ዝሸጠት ኒውካስል ድሕሪ ዞም ክልተ ናይዚ ግዜ ብሉፃት ኣከፋፈልቲ ምፍናዋ እንተይ ዓይነት ጋንታ ተሰሪሓ ቀሪባላ ትፍተነሉ በዳ ግጥም እዩ። እዚ ግጥም 5 ደቂቕ ጥራይ ምስተላዕለዩ ሸቶ ተመዝጊብዎም። ኣንቶኒ ኢላንጋ ንመስመር ምክልኻል ሊቨርፑል በሲዑ ብምኻድ ብልፅቲ ሸቶ ኣመዝጊቡ ትግጥም ድማ ብመሪሕነት ኒውካስል ንዕረፍቲ ተላኢኹ። ድሕሪ ዕረፍቲ ኣብዚ ወቅቲ ካብ ሊቨርፑል ክፋኖ ከም ዝኽእል ብሰፊሑ ክንገረሉ ዝፀንሐ ኮዲ ጋግፖ ኣብ መበል 55 ደቂ ንሊቨርፑል ማዕረ ዝገበረት ሸቶ ኣመዝጊቡ። ልዑል ፍጥነት ዘለዎ መልሲ መጥቃዕቲ መሰረት ናይ ፀወታ ጌራ ዝኣተወት ኒውካስል ኣብ መበል 57 ደቂ ብጆኣ ዊሎክ ደጊማ መሪሕነት ናይ ዝግጥም ትረኪባ። ፀወታ ብመሪሕነት ኒውካስል ናብ ተወሳኺ ደቂ ኣብ ዝኣተወሉ ኣብ መወዳእታ ተወሳኺ ደቂ ሉዊስ ሆል ኣብ ክል ሳንዱቅ ኣብ ልዕሊ ሓድሽ ፈራሚ ሊቨርፑል ቪክቶር ሙነዝ ብሰርሖ በደል ሊቨርፑል ካብ ዝግጥም ነጥቢ ሒዛ ትወፀሉ ፍፁም ቅላዕ ረኺባ። ዶሞኒክ ስፖርት ላይ ቀሊዕ ድማ ንሊቨርፑል ካብ ስዕረት ኣናጊፋ ሓንቲ ነጥቢ ተመቒላ ክትወፅእ ዘብቅዐታ ሸቶ ሂብዋ። ናብ ናይ ቅድም ክለቡ ተመሊሱ ክፃወት ዘምሴ ኣሌክሳንደር ኢሳቅ ብደገፍቲ ኒውካስል ክሽደዳምስዩ። ሊቨርፑል ኣብ ዝግጥም 7 ዕላመን ዝሓለዋ 27 ፈተነ ከተካይድን ከላ ብኣንጻሩ ኒውካስል ድማ 4 ዕላመን ዝሓለዋ 13 ፈተነ ካይዳ። ኒውካስል ኣብ ናይ መወዳእታ 20 ግጥማት ፕሪምየር ሊግ ንሊቨርፑል ክስዕር ኣይከኣለትን። ኣብ 14 ተሳዒራ ኣብ 6 ድማ ማዕረ ተፈላለያ። ሊቨርፑል ኣብ ዝሓለፉ 14 ውድድራት ፕሪምየር ሊግ ኣብ መኽፈቲ ግጥማት ኣይተሳዕረትን። እዚ ድማ ኣብ ታሪክ ናይቲ ሊግ ክብረ ወሰን እዩ። ኒውካስል ካብ ምጅማር ናይ ዝሓለፈ ዓመተ ስፖርት 29 ነጥቢ ካብ ዝመርሑ ተግጥም ደርብያ። ንቀዳሚት ሸቶ ኒውካስል ዘመዝገበ ኢላንጋ ን4 ግጥማት ብዘይ ሸቶ ጉዓዝ ድሕሪ ምፅናሕዩ ትማሊ ፀሞ ሉጋሙ ፈቲሑ። ንኻሊት ሸቶ ዘመዝገበ ጀዋዊ ለኩን ድሕሪ 21 ግጥማት ብዘይ ሸቶ ምጉዓዝ እዩ ትማሊ ኩዕሶ ኣብ መርበብ ኣንጻር ጋንታ ይዕሪፉ። ንካርሎስ ባሌባ ናብ ማንቸስተር ዩናይትድ ዝለኣኸት ብራይተን ኣሚድኣ ነታ ኣብዚ ክራማት ንወስን ተፃወታ ሞርጋን ሮጀርስ ናብ ቸልሲ፣ ኤዝሪ ኮንሳ ናብ ኣርሰናል፣ ንዩሪ ተለማንስ ናብ ማንቸስተር ዩናይትድ፣ ንሉቃስ ዲኔ ናብ ፒኤስጂ ዘፋንወትን ንኦሌ ዋትኪንስ ድማ ናብ ኣልሂላል ንምሻት ኣብ ምዝራብ ዘላ ኣስቶን ቪላ ፀዊዓ ኣብ ዘካይደቶ ግጥም ብገፊሕ 4 ባሮ ተዓዊታ። ተፃወታይ ቪላ ቪክቶር ሊንድሎፍ ኣብ ተሽዓይ ደቂቕ ናብ ልዳቱ
0: ዓመቱ ብዝቆፀራ ሸቶ ቀዲማ ምሪሕነት ዝሓዘት ብራይተን ኣብ መበል 18 ደቂ ካብ ዴ ኩፐር ካሊት ሸቶ ወሲኻ ብኣርሰናል ይድለ ከም ዘሎ ዝንገረሉ እንግሊዛዊ ሄንሽልውድ ኣብ ውሽጢ 2 ደቃይቅ 2 ሸቶ ብምውሳኽ ንውፅኢት ፀወታ ናብ 4 ባዶ ኣበሪኽዎም ኣብ መበል 4 ደቂቕ ኣብ ዝክራማት ካብ ወልቭስ ተዓዲጉ ናብ ኣስቶን ቪላ ዝፈረመ ጃኦ ጎመዝ ብቀይሕ ካርድ ካብ ሜዳ ተሰናቢቱ ኣብ ቀዳማይ ፀወቱ ብማልያ ቪላ ብቀይሕ ካርድ ዝተባረረ ካልኣይ ተፀወታይ ድማ ኮይኑ ኣስቶን ቪላ ኣብ ታሪክ ፕሪምየር ሊግ ኣብ ቀዳማይ ሰሙን 4 ሸቶ ተመዝጊብዋ ንዕረፍቲ ዝወፀት ሳልሴይቲ ጋንታ ኮይና ብዘይካዚ ኣስቶን ቪላ ቅድሚ ዕረፍቲ 4 ሸቶ ዝተመዝገባ ብገጋ ናብ ርዳታ ሸቶ ዘመዝገበትን ተፀወታያ ብቀይሕ ካርድ ዝሰኣነትን ካልኣይቲ ጋንታ ናይቲ ሊግ ኮይና ቅድሚ ሕጂ ሳንደርላንድ ኣብ ግጥም ኣንጻር ማንቸስተር ዩናይትድ ተመሳሳሊ ፍጻመ ኣጋጢምዋ ነይሩ ሓለቓ ጋንታ ብራይተን ሉዊስ ዳንክ ኣብዛ ግጥም መበል 300 ናይ ሊግ ፀወቱ ብምክያድ ነዚ ቁፅሪ ዝበፅሐ ናይ ፈለማ ተፃወታይ ብራይተን ንምዃን በቂዑ
2: ባርከ ዝኸበርኩም ተዓዘብቲ ነሮም ትሕዝቶይ ኣብዚ ዛዚመ ኣለኹ ምስ ተርፍ መደባት ኤርቲቪ ሓድገኩም ብወገነይ ብሩኽ መዓልቲ

0: ንኽልተ መዓልታት ዝተመደበ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ሎሚ 21 ነሓሰ እውን ቀፂሉ ውዒሎም ኣብዚ ዋዕላ ካብ 180 ዝተወዳደረ መፅናዕታዊ ፅሑፋት እዩ 76 ናብዚ መደብ ክቐርብ ክኢሎም ኣብ ሃኮሴ ኣዳራሽ ቁፅ 2 መፅናዕታዊ ፅሑፋቶም ምስ ዘቕረቡ ዘካየድናዮ ቀለ ምሕተት ናባኹም ከነብሎ ኢና ሰናይ ምክትታል።
1: ስመይ ብረኸት ሃብታ ይበሃል። ሌክቸረር ኣብ ኮሌጅ ሕርሻ ሓመል ማሎ ኣብ ቬተርናሪ ሜዲስን እየ ዝሰርሕ ካብ 2016 ኣብለኹ ኣብ ኮሌጅ ማለት እዩ። እዚ ሕጂ ዘለኹ መፅናዕቲ ብዛዕባ ቁርዲድን ወረራ ናይ ቁርዲድ ደም ወለድ ሕማማት ብቁርዲድ ወለድ ሕማማት ኣብ እንስሳታት ብዓብዩ ግን ፋርመር እቶም ሓረስቶት ዘለዎም ኣፍልጦ ኣብቲ ናይ ቁርዲድን ከመይ ጌርካ ኣገባባት ምክልኻሎምን ቁርዲድ ከመሓላልፎ ዝኽእል ሕማማትን ኣፍልጦ ሓረስቶት ከመይ ይመስል እዩ ዝሓዘ መፅናዕት እዩ። ምክንያቱ እዚ ወረራ ናይ ቁርዲድ ብጣዕሚ ኣሰካፊ እዩ። እንስሳታት ተርኢኻዮን ዳርጋ ኩሉ ነብሰን ቁርዲድ እየን መሊአን። ቁርዲድ ከንታይ ማለት እዩ? ደም ይስሕብ። ደም ጥራይ ይስሕብ ማለት ዘይኮነ ከዓ ሕማም ካ እየን መሓላልፍ። ስለዚ እቶም ሓረስቶት ብዝያዳ ክዕግዙ ዝኽእሉ ሓረስቶት እዮም። ኣብዚ ቬተርናሪ ይኮኑ መጀመርያ ሓረስቶት እዮም ስእን ዘለዉ። ስለዚ ዋላ ኣለዎ እንተኮይኖም ናብ ቬተርናሪ ክኸዱ እዮም ናብቲ ሓኪም እንስሳ ከምዚ ኮይነን ኢሎም መድኒት ከምፅ እዮም ማለት እዩ። መጀመርያ ግን ኣፍልጦቶም ሓረስቶት እንታይ ይቆርዲድ እንታይ ከመሓላልፈለን ይኽእል እጂ ካብ ዝረኸቡ ናይ መፅናዕት እኮ ገለ ሓረስቶት ቆርዲድ ዘመሓላልፎ ሕማም የለን እዮም ዝብሉ። ስለዚ ከምዚ ዓይነት ኣፍልጦ ዘለዎ ሓረስታይ ኣብቲ ኣገባባት ምክልኻል ዋላ እቲ ሓኪም እንስሳ እንተሎ ክጥቀመሉ ይክእልኒ ማለት እዩ። ምክንያቱ ኣፍልጡ እንታይ እዩ? ሕማም ኣየመሓላልፍኒ ኢሉ እዩ ዝኣምን ዘሎ። በዚኣ በዘያ ዕድል ተጠቂሞ ከመሓላልፋ ዝደሊ ካብቶም ዓይነት ቆራዲድ ከባል ፍሉጣት እዮም። ምልእ ዝብላ ኣለዋ ካብቲ ኣንስትዮ ኣይንስል እሳ ኣብታ እንስሳ ክንዲዚ ኮይና ማለት ደመፅያ ማለት ናብ መሬት ተወሪዳ ኣሸሓት እንቋቑሒ ኣትወልድ ካብቲ ተባዕታይ መቕታል ነዚኣ መቕታል እንተጌርካ ክንደይ ቆራዲድ ተኸላኺልካ ኣለካ ማለት እዩ።
2: ሕራይ ስመይ ደርማ

0: ስልጣን ይበሃል ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ ኣብ ውሃ ከም ተመራማሪ ኣብ ፍርያምነት ሓመድ ኮይነ ይሰርሕ ማለት እዩ። እታ ናተይ ኣርእስቲ ኣብ ናይ ዝሕጂ ዋዕላ ዝቐረበት ብዛዕባ ጂኦግራፊካዊ ዝርግሐ ትሕዝቶ ናይ ሓመድ ኣብቲ ቀንዲ ድንሽ ዝፈረየሉ ቦታ ናይ ዞባ ማእክልን ናይ ዞባ ደቡብን እንታይ ይመስል ንምርኣያት ዝርግሑኡ ኸ ማዕረ ክንደይ ሓጋዚ ይኸውን ንዝተፈላለዩ ዓይነት ናይ ፍርያምነት ሓመድ ሞዴልስ ዴቨሎፕ ንምግባር ኣብ ከምኡ ኣቶኪራ ዝተበለት እያ። ነዛ ርእስቲ እዚኣ ክመርፅ ዘገደደኒ ከዓ እንታይ እዩ፣ ሓደ ብሓፈሻ ናትና ሓመድና እቲ ናቱ ትሕዝትኡ ድኽም ዝበለ እዩ። ካልኣይ ከዓ ሓረስታይ ዝኾነ ዓይነት ድኩዖ ክጥቀም ከሎ ከዓ ብዘይ ርድኢት ክረክብ ከሎ ብዝያዳ ይህቦ ክስእ እንከሎ ከዓ የውሕደሉ ብኡ ምክንያት ከዓ እቲ እቶት ክልዕል ክትሕጥ ምውሃኣኒ ዘይምዕሩይ ዝኾነ ዓይነት ኣካይዳ ስለ ዝኾነ እዛ ክብላ ፀናሕኹ መፅናዕቲ ምስ ተኻየደት ብፍላያት ናይ ድንሽ ማለት እዩ ክንደይ ክትረክብ ደሊኻ ሞ ክንደይ ድኩዕኻ ክትገብር ክትክእል ኣለካ። ስለዚ ነዛ ሞዴል እዚኣ ንክትሰርሕ እንድሕርዳ ኮንካ ወይ ድማ ክትጥቀመላ ካ ትሓስብ እንድሕርዳ ኮንካ ከዓ እቲ መሰረታዊ ዝኾነ ትሕዝቶ ናይ ሓመድ ክትፈልጦ ክትክእል ኣለካ ማለት እዩ። ስለዚ እዚ ሓመድ እዚ ነተን ቀንዲ መኣዛታት ዝበሃላ ናይ ኣትክልቲ ክምግብ እንድሕርዳኣ ኮይኑ እቲ ናቱ ዓቕሚ ክትፈልጦ ትክእል ኣለካ ማለት እዩ። ነቲ ዓቕሚ እቲ ንምፍላጥ ከዓኒ ኣብዘን ክልተ ዞባታት ኣብ 16 ንኡሳን ዞባታት ናይ ማእከልን ናይ ደቡብን ብምኻድ ሓመድ ካብተን ቀንዲ ድንሽ ዝፈረየለን ቦታ ብምእካብ ኣብ ሃገራዊ ትካል ሕርሻዊ ምርምር ትሕዝትኡ ብምርኣይ ኣብዚ እንታይ ምትእሳር ኣለዎ ኣየናዩ ዝያዳ ኣብ የናዩ ቦታ ምስ ክሊማ ወይ ድማ ምስቲ ናትና ዓይነት ሓመድ ምስቲ ጂኦሎጂካል ዓቕሚ ናይ ዘንክልቶ ዞባታት እንታይ ይመስል ኣብዚ ኸ እንታይ ርክብክብ ኣለዎ ኣብቲ ውህደት ማለት እዩ። ንዚ ኩሉ ፀናዕኹ ምስኡ ተኣሳሲሩ ዝቐረበ መፅናዕታዊ ፅሑፍ ማለት እዩ። ሓጋዚ ስለ ዝኾነ ከዓ ካብቲ መሰረታዊ ዝኾነ መፅናዕቲ ናይቲ ትሕዝቶ ናይቲ ሓመድ እንታይ ይመስል እዛ ርማዓንቲ ዝቕረብክዋ ኣርእስቲ ኣብኡ ኣተኮራ ዝተማለት እያ ማለት እዩ። ኩሎም ማእዛታት ናይ ኣትክልቲ ኣብ ውሽጢ ናይቲ ሓመድ ብምዕሪ ትሕዝቶ ክህልው ክእሎም እቲ ሓደ ከዛይድ እቲ ሓደ ከትሕት ንሕርዳኣ ኮይኑ ነቲ እታ ተኽሊ እትደልዮ እውን በቲ ንሳ ዝደልየቶ ክትረኽቡ ኣይትኽእልን እያ። ምክንያቱ ሓደ ንሕርዳኣ በዚሑ እቲ ሓደ ንሕርዳኣ ውሒዱ እቲ ዝበዝሐ ጥራያ ንሳ ክትወስድ ትኽእል ማለት እዩ። ስለዚ ኣብ ፍርያት ይኹን ኣብቲ ጣዕሚ ወይ ድማ ኣብቲ ትሕዝቶ ናይቲ እትረኽቦ ዘለካ እቶት ከዓ ብኡ መንፅር ይጎድል ማለት እዩ። ስለዚ ምዕሩ ይክኸው እንተኮይኑ እቶም ቀንዲ ሓገዝቲ ዝበሃሉ ማእዛታት ናይታ ተኽሊ ኣፅኒዕኻ ደን ብድኩዒ ክንደይ ክትእቱ ከም ዘለካ ሕጂ ድኩዒ ክብል ከለኹ ክልቲኡ ቀመማዊ ወይ ድማ እቲ ባህርያዊ ንባህርያዊ ተኮይኑ ክንደይ ድኩዒ ካ ትገብር ብቀመማዊ ተኮይኑ ከዓ ክንደይ ካ ክትገብር ዘለካ ምስቲ ንስኻ እትደልዮ እቶት ምስኡ ተኣሳሲሩ ዝኸይድ እዩ። ስለዚ ነዚ ክትገብር ተኮይንካ መሰረታዊ እታ ሞዴል ከዓ ምስ ነፍሲ ወከፍ ዘራእቲ ኣብዚ ቃኒኻ ክትጥቀመላ ከለካ እዩ ትዝበለፀ ማለት እዩ።
1: ዳህዋ ዓብደላ ባህል ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ መፅ ኣብ ኣሃዱ ኣሕምልትን ፍረታትን ከም ናይ ድንሽ ሪሰርቸር ኮይነ ዝሰርሕ ማለት እዩ። ኣብዚ ዋዕላ ናይ ድንሽ እቶትን ወቕታዊ ፍልያድ ናይ እቶታውነት ናይ ድንሽ ኣብ ዝተፈላለዩ ንኡሳን ዞባታት ኤርትራ ኣታናሲ ትብል ወረቐት ማለት እዩ ሳሃታ ቀንዲ ዕላማ ከ እንታይ ኣብ እቶት ናይ ድንሽ ኣብ ወቅትታት ይፈላለ ድዩ ሕጂ ንኣብነት ኣብ ናይ ድንሽ ክንዘርኢ ከለና ኣብዚ ናይ ወርሒ ሓደ ንዘርአሎ ክሳብ ወርሒ 4.5 ማለት እዩ። ካልኣይ ከዓ እታ ናይ ክረምቲ ንብላ እታ ሳልሰይቲ ከዓ ኣብ ሳልሳይ ወቅቲ ካብ መስከረም እንዳሓር ንዘርኣ ማለት እዩ። ሕጂ ኣብዚ ኤንሲ እንታይ እዩ ትፍልልይ ሕጂ እዚ ናይ 10 ዓመት ወዳታ እዩ ማለት እዩ። እንታይ እዩ ፍልልይ ኣለዎ እንድዩ ያ ተኻሪኢት ከዓኒ ኣብ ንኡሳን ዞባታት ከ ኣበይ ዝለዕለ ዝበና ወይ ኣበይ ዝተሓተ ድበና እንታይ እዩ ትፍልል እዩ ማለት እዩ። እታ ሳልሰይቲ ከዓ እቲ ወለዶ ናይ ድንሽ ንብሎ ብልክዕ ቲ እሶሳውነሲ ይጎድል ድዩ እንታይ ኸ ብፀልዋ እያ እታ ዕላማ ማለት እዩ። ድንሽ ከም ንፈልጦ ማለት እዩ ኣብ ኤርትራ ኣብ ካብ ደገ ኣእቴና ኣብ ሓረስታይ እንዳባዛሕና ኢና ንኸይድ ዘለና ማለት እዩ ክሳብ ሕጂ ትካየደና ዘለኹም እዩ። ሕጂ እዚ ኣብ ዝሓለፈ ዓመታት ፕሮጀክት ላትና ናይ ድንሽ ማለት እዩ እዚኣ ኤሌክትራ ትበሃል ዓሌት ናይ ድንሽ ካብ ሃገራዊ ትካል ሕርሻዊ ምርምር ቅድሚ 10 ዓመት ልዕሊ 10 ዓመት ገይራ ኣላ

2014 ንዳሓርያታ ዓሊት ኣብ ሓረሶት ተዘርጊሓ ክሳብ ሕጂ ሰኻ ኣላ ማለት እዩ። ሕጂ እንዳተዘርግሕቲ ከይፀኒሓ። ስለዚ እዛ ዓሊ እዚኣ ኣብዘን ከም ዝብለኪ ዘለኹ ኣብ ወቕቲ ኣብ ንእዘባ ኣብ ትወለዶ ናታኸ እንታይ ትፍልሊ ቶታ ምፅዩ እዩ ማለት እዩ። ስለዚ እዚኣ ሕጂ ንሓረስቶት ዋላ እውን ይፈልጥዋ እዮም እታ ዝበለፀ ታምፅያ ለና ዘላ ካብዚአን ወቕቲ ሕጂ ሳልሳይ ወቕቲ እያ ማለት እዩ። እታ ዝበለፀ ኣብ ኤርትራ ጥቡቅ እቶት ክስበና ትኽእል ሳልሳይ ወቕቲ እያ መፅያ ለና ዘላ። ምክንያቱ ከም ኣብቲ ዋዕላ ከም ተኸታተልኩሞ ከም ዘለኹም ማለት እዩ ኣብታ ቀዳማይ ወቕቲ 29 ቶን ፐር ሄክታር እዩ መፅ ዘሎ። ኣብታ ካልኣይ ወቕቲ እታ ናይ ክረምቲ ንብላ 38 ኣብታ ሳልሳይ ወቕቲ ከዓኒ 44 እዩ መፅ ዘሎ። ስለዚ ካብቲ ቀዳማይን ሳልሳይን ወቕቲ ኣብቲ ቀዳማይ ተፍርዮ ወቕትን ኣብ ሳልሳይ ወቕትን ናይ 15.3 ቶን ፐር ሄክታር እዚ ከዓ እንታይ ማለት እዩ 153 ኩንታል ፍልል ኣምፅ ኢሎ ማለት እዩ። እዚ ከዓ 53 ሚታዊት ላዕሊ እቶት ኣምፅ ኢሎ ካብታ ሲዝማን። ስለዚ ሓረስቶት ኣብዛ ሳልሴይት ወቕቲ ንክዘርኡ እያታ መልእኽቲ ዘላ ማለት እዩ። ካልኦት ዕላማና እታ ናይ ወለዶ ኣብ መንጎ ወለዶ ፍልሊ ኣሎ ድዩ የለን ማለት እዩ። ሕጂ ኣብቲ ቀዳማይ ወለዶ ከዓ እትኸሉ ካብ ደገ ነዊሕ ተጓዒዙ ዝመፅእ ብመርከብ ኣብ ፍሪጅ ማለት እዩ። ሕጂ ናቱ ፅልዋ ኣለዎ እሱ ኣብቲ መጀመርያ 40 ይባህና ቶም ፐር ሄክታር ማለት እዩ። ዳሕራይ 47 ከይዳ ኣብቲ ካልኣይ ወለዶ ማለት እዩ። እዚ ሕጂ እንታይ ዘርእካ ቀዳማይ ምስ ዘረኣናያ ኣስናታ ፊዚዮሎጂካል ማቹሪቲ ፅቡቅ ስለ ዝመፀ እያ። ሕጂ እዚኣ ንምብዛሕ ክንጥቀመላ ድበለፀ ክሳይ ንገብራ ማለት ሪኮመንድ ንገብራ። እታ ጂዋን ግን ንምብዛሕ ጥራይ ና እምበር ንመግቢ ኮመርሻልሲ ንጥቀመላ ኢና። እዛ ጂቱ ግን 47 ቶን ፐር ሄክታር ስለ ትበና ዘላ ንንታሽሙ ንጥቀመላ ማለት እዩ። ኣብ ጂ ስሪ ተመፂና ትጎድላላታ ናታ ይል። ኣብ ጂ ፎር ተመፂና ከዓ እታ ራብዒ ተወለዶ ከዓ 27 መፅያ ማለት እዩ።

እስክንድር ተስፋይ ዝበሃል ካብ ሃገራዊ ትካል ሕርሻዊ ምርምር ዝሰርሕ ከም ላዕለዋይ ክኢላ መግብን ኣመጋግባን እንስሳ ማለት እዩ። ኣብዚ ሎም መዓልቲ ዝቕርብኮ መፅናዕታዊ ፅሑፍ ኣብ ዓሌታት ምሸላ ፅልዋ ዓሌታት ምሸላ ኣብ ቀመማዊ ትሕዝቶ ናይ ምግቢ እንስሳ ከምኡውን ናይ ምብኳዕ ክእለት ከምኡ ድማ ንምግቢ እንስሳ ትሕዝቶ ከመይ ይመስል ኣብ ዝብል መፅናዕቲ ኣተኪረ ኣቕሪበ ከም ፅሑፍ። ነዚ ርእሲ ዝመረፅ ክሉ ቀንዲ ምክንያት ከም ንፈልጦ እዚ ክሊማዊ ለውጢ ዘስዕቦ ደሎ ዋሕዲ ዝናብ ኣዝዩ ርኡይ እናኾነ እዩ ድኸይድ ዘሎ፣ ብፍላይ ድማ ኣብ ምግቢ እንስሳ ኣዝዩ ርኡይ ዝኾነ ፀገማት ይፈጥር ከም ዘሎ ርድዩ። ስለዚ ብፍላይ ነቶም ወቅስዕ ዝመልሱ እንስሳታት ቀንዲ መግቢ ሳዕሪ ስለ ዝኾነ ነዚኦም ኣብ ድሩቕ ኩነታት ኣየር ዝበቕሉ ሓደ ክንመርፅ ክንክእል ኣለና፣ ኣማራፅታት ክንርኢ ኣለና። እቲ ካልኣይ ከዓኒ እቲ ናይ ዝናብ ወቅትና ሓፂር እዩ። ኣብቲ ሓፂር ናይ ዝናብ ወቅቲ ብዙሕ ሳዕርታት ይፈርዩ። እቲ ዝነውሐ ግን ናይ ደርቂ እዋን ኣለና ማለት። ስለዚ ነዚ ናይ ደርቂ እዋን ዝኾነና መግቢ ኣብቲ ብዝሕ ዘለና ግዜ ክንዕቀብ ክንክእል ኣለና ማለት። ስለዚ ከመይ ጌርና ኢና ንዕቅቦም? ክዕቀቡ ዝኽእሉ ዓሌታት ኣለውና ድዮም ኢልና ንምፍታሽ እዚ መፅናዕቲ እዚ ገይር እዮም ማለት እዩ። ከም መፅናዕቲ ኣብ ኤርትራ ንመጀመርታ ግዜ ዝተገብረ ኣብዚ ዞባና ከዓኒ ኣዝዩ ውሑድ እንተዘይኮይኑ ብዙሕ ነዚ ዝምልከት መፅናዕቲ ኣይተገብረን። ምክንያቱ መሸላ ከም መግቢ ሰብ ንእኽል እምበር ከም መግቢ እንስሳ ጥቐንጨ ከም ዘለዎ ዝውቱር ኣይፀንሐን ምስ ንቐፀን ዝበዝሐ ግዜ ዝበልዖ። ስለዚ ኣነ ግን ናብቲ መግቢ እንስሳ ኣተወኬርካ ልዑል ትሕዝቶ ዘለዎም ክዕቀቡ ዝኽእሉ ምስ ዓቀብናዮም ንነዊሕ ግዜ ክፀንሑ ዝኽእሉ ድሓር ኣብቲ ናይ ደርቂ ግዜ ከዓኒ ሂብና ነዘን ጥሬት እዚአን ነብሰን ከይጎደላ ፍርያተን ከይጎደላ ናፍቲ ዝቕፅል ናይ ክረምቲ ግዜ ከም ሰግራ ንምግባር እዩ እቲ መፅናዕቲ ተኻይዱ ማለት እዩ። እዚ ብመልክ ሳይሌጅ ዝበሃል ብትግርኛ ክሳብ ሕጂ ስለዘይተረክበሉ ግን እንታይ ኣገባብ ተዓቃቅባ ከም ዘለዎ ምስ ሙሉእ ናይ ማይ ትሕዝቱ ተዓቂቡ ይፀንሕ ኦክስጅን ኣብ ዘይብሉ ቦታ ማለት እዩ። ድሓር ድሕሪ 2-3 ወርሒ ኣብቲ ድርቂ ዝጀምረሉ ግዜ ልክዕ ከም ሓደ ሓድሽ ሳዕሪ ጌርካ ኢካ ትምግበን ማለት ሕጂ እዚ ልሙዳ ይፀንሐን ሓድሽ ብሃገርና እቲ ፍሉይነቱ ዕፉን እዩ ልሙድ ፀኒሑ ዕፉን ግን ዋሕዲ ማይ ስለ ዘይፀወር እዚ ካልእ ኣማራፂ ክንገብር ክንከላልና ሕጂ ሓደ ካብቲ መሸላ ክንጥቀም ዝገበረኒ ምክንያት እውን ሓረስቶት ንምንታይ ዘይትዕቅቡ ከምዚ ጌርኩም ዝተባሃሉ ዕፉን ሞ ሽዑንሽዑ ሰፍረና ሽዑንሽዑ ነቲ ውዳእ እኹል ከነፍሪ ንኽእልና እዮም ድብሉ ምክንያቱ ዋሕዲ ዝናብ ስለ ዘሎ ማለት እዩ። መሸላ ግን ብዋሕዲ ዝናብ ክፈሪ ስለ ዝኽእል ከም ኣማራፂ ጌርና

0: ሕጂ ሓረሶት እዚ መራፂ ዘለኩም ክንብሎም ኢና ማለት እዩ። ምክንያቱ ድሮ ዓሌታት ኣላሊና ኣለና ንነዊሕ ግዜ ክዕቀቡ ዝክእሉ ፅቡቅ ኣመማዊ ወይ መግባዊ ትሕዝቶ ዘለዎም ከዓ ረኪብና ስለ ዘለና ተቐባልነቶም ልዑል ክኸውን ተስፋ ንገብር ማለት እዩ።
1: ስዒድ ንረዲን ንበሃል ኣብ ክፍሊ ኣምሮ ተጋሃም ቁፅር ናይ ምስ ሕርሻ ዳረክተር ጨፈ ቁፅር ሃብቲ ብቆሊ ኮይኑ የሰርሕ ኣለኹ ማለት እዩ። ሒዜ መፅኦ ዘለኹ ዘቕረብኮ ወረቐት ንመዓልቲ ብዛዕባ ምሕደራን ምክልኻልን ባልዓት ንቐስ ብፍላይ ናይ ጥረታት ብተጠቃምነት ናይ ዝተፈላለዩ ዓይነታት ዘይትብልዒ ጌርካ ከመ ኢልካ ነቲ ሕማቅ ወቅቲ ወይ ከዓ እቲ ክብድ ዝበለ ናይ ዝራውሕሉ ግዜ ወቕቲ ክብድ ዝበለ 45 ወርሒ ተፃንሖ ዝብል ንሓረሶት ክጠቅም ዝኽእል ሓሳብ ሒዘ ኣቐሪበ ዘለኹ ማለት እዩ። እንታይ እዩ ኣብ ብፍላይ ኣብ ወርሓት ሚያዝያ ጉንበት ሰነ ሓምለ ዘሎ ጥረታት ብናይ ንቐስ ባልዓት ይሽገሩ እዮም ይብልዕ እዮም። ሕጂ ሓረሶት ከዓ ክሳብ ንዘርኢ ዝኾኑ ይሽገር እዮም ብፀንሕ እኽሊ ኣይፀንሖም። ምክንያቱ እቲ ባልዕ ሓሳብ ምስ ኣተወፍቲ መክዘን ወይ ኣብ መሸምዖም ብጣዕሚ እዩ ልዑል ናይ ምርባሕን ናይ ምልባዕን ተቕሎ ስለ ዘለዎ ኣብ መጨረሻ ዋላ ተሪእናት ጥረታት ብፍላይ ዓተር ያናተይ ኣብ ስረታ ስራሕ ዋላ ዋጋ ላዕሊ እዩ ዝኸብር ሽዑ ክዘርኡ ከለዉ ኣብ በዓል ወርሒ 8 መጨረሻ ወርሒ መስከረም ይሱኑ በቃ ዘር ምክንያቱ እቲ ባልዓት ዋዕዋዕ ስለ ዘብልዎ ሕጂ ነዚ እዋን እዚኣ ካብቲ ወርሒ 4-5 ዘሎ ጀሚሮም ክሳብ ኣብ ወርሒ 8 ከብፅሕዎ ዝኽእሉ ክሳገርዎ ዝኽእሉ ዓይነት መከላኸሊ ኣብ ገዝኦም በዕሎም ብሒዞሞ ዘሎ ወይ ከዓ ብቐሊሉ ክረኽቦ ዝኽእሉ ዓይነታት ዘይትብልዒ ተጠቒሞም ንዑ ብምስባን ብፅቡቕ ሓቆይኖም ለኽዮም ኮፍ ከብልዎ ይኽእሉ እዮም። እዚ ከዓ ንዕኦም ንዘርኢ ክኸውን ክጥቀሙ ይኽእሉ እዮም። ናይ ምቋል ተቕሉ ፀገም የብሉን። ኣብ ሚዛን ኣይጎደልን እዩ፣ ኣብ ዓይነቱ ኣብ ቕዓቱ ኣይጎደልን እዩ። ፍቱን ዝኾነ ስራሕ ስለ ዝኾነ እዚ ለውጢ እዚ ከዓ ሓረሶት ኣብ ገዝኦም ክላመዱ እውን ክጥቀሙሉን ክኸኽእሎም ኢልና ናብዛ ዋዕላ እዚ ኣቕሪብና ማለት እዩ። ን6 ወርሒ ዝወሰደ እዩ ኣብ ላቦራቶሪ ተኻይዱ መጀመርያ እቲ ባልዕ ኣምፂናዮ ኣባዚሕናያ ንዑኒ ወይኑ ጌርና ዳሕራይ ከዓ ደይተተንከፈ ወይ ከዓ ደይተበልዐ ጉድኣት ደይ ወረዶ እኽሊ ካብ ዕዳጋ ምስ ኣምፂና ንዕ እውን ፅቡቅ ጌርና ሒዝናዮ ብድሕሪኡ ዘይተበልዐ ምኳኑ ምስ ኣረጋገፅና ኣነስታይን ተባዕታይን ኣለሊና በዓልና ኢና ጣሽሙ ጌርና ማለት ነቲ ዓቐን ብብነቱ ዓቐን ሂብና ኢና እዚ በዓልና እቲና ንተባልዕ ሽዑ ኣብ ነፍሶ ከፍሶምን ሰሙን ቆጠራ ንገብር ክንደይ ቋቁሖም ተወሊዶም ካብ ቋቁሖ ክንደይ ተፈልፊሎም ካብኡ ክንደይ ዓብዮም እዳበልና ሰሙን ሰሙን ቆፀራ ንወስድ ኣብ መጨረሻ ድሕሪ 4 ወርሒ ነቲ ብዘይቲ ዝተፈላለየ ዘይቲ ናይ ኦሊቭ ናይ ፉል ናይ ስምስም ተጠቒምና ኢና ጌርናዮ ትጣሽሙ ሓደ ከዓ ቸክ ንጥቅምሎ ወይ ከዓ ብዘይ መቆፃፀሪ ከዓ ነይሩ ምስኡ ሰማይ ምድሪ ንፍልል ይመፅ ማለት እዩ። ኣብ 2 ሰሙኑ እቲ ድዋዕዋዕ ኣቢሎ ቲ ዝኾነ መከላኸል ዘይገበርናሉ እቲ ዘይቲ ዝገበርናሉ ግን ክሳብ 4 ወርሒ ዋላ ሓንቲ ፀገም ዝበሃል የብሉን። ኣብ ዓቐን ወይ ከዓ ኣብ ክብደት እውን ከባቢ 2% ይወድል ክሳብ 5 ወርሒ ክንሪኦ ከለና ምስ ዓቅናዮ ናይ ምብቃል ደረጃ ምስ ፈተናዮ እውን ልዕሊ 88 ከባቢ 90 ሚታዊት ናይ ምብቃል ደረጃ ኣርእና። ስለዚ በዚ ገባብዚ ተጠቒሞም ሓረሶት እታ ክብድ ዝበለት ወቅቲ ክሓርፋ ከም ዝኽእሉ ንምግባር ተሰርዐ እዩ። ስለዚ ዕውት ከዓ ነይሩ ክንብል ንኽእል።
2: ፊሞን ተስፋ ማርያም ይበሃል። ካብ ሃገራዊ ትካል ምርምር ሕርሻ ሓደሓደ ኣብ ኣሃዱ ምርምር ሕርሻዊ ትሕቲ ቅልጥን ንምስራሕ ሕርሻዊ ምህርትን ምዕቃብ ሕርሻዊ ምህርትን ኣሃዱ ኣብኡ ይሰርሕ። ሎሚ ዓንቲ ሕዝያ ድመፃኹ መፅናዕታዊ ፅሑፍ ድማ ኣብ ባህርያዊ ንፋስ ድዝሕል ብኣብ ውሽጢ ዓድና ክርከብ ትኽእል ሮ ማትርያል ወይ ኣቕሓ ጌራ ክስራሕ ትኽእል መኽዘን ንሽጉርቲ ዝዓለመት እያ ነራ። እዛ መፅናዕታዊ ፅሑፍ ድመረፅናያ ምክንያት ከምዝፍለጥ ኣብ ዓድና ብዙሕ ምህርቲ ናይ ሽጉርቲ ኣሎ። ከም መጠን እቲ ተጠቃምነት ናይ ሽጉርቲ ኣብ ዓድና ዓብዪ ከም ምዃኑ መጠን ሕጂ እቲ ሕርሻዊ ምህርቲ ምብዙሑ ኣብ ሓደ ሲዝን ወይ ኣብ ሓደ ግዜ እዩ ናብ ዕዳጋ ብብዝሒ ድመፅእ። ነቲ ዝተረፈ ክፋላት ግዜ ኣብ ዕዳጋ ክንረክብ ኣይንኽእል ኢና። ሕጂ ኣብዚ መኽዘን የለና ማለት እዩ። ስለዚ ሓረሶትን ኣብ ዕዳጋ ዝርከቡ ሸቃጦም ብሕሱር መንገዲ ወይ ኣብ ከባቢኦም ብክረኽቦ ዝኽእሉ ማቴርያል ወይ ሮ ማቴርያል ገይሮም ተጠቂሞም ነቲ ዝነበረ ሽጉርቲ ዝተወሰነ ግዜ ክኽዝንሉ ዝኽእሉ ኣገባብ

ምፍጣር ማለት እዩ። እዚ ድማ ካብ ኣብ ዕዳጋ ዝርከብ ክብር ድበለ ናይ መኽዘን ዓበይቲ መኽዘናት ወይ ዓብ ገዛ ደይኮነሲ በዚ ንሕና ኣቕሪና ዘለና መፅናታዊ ፅሑፍ መሰረት ዝሃበና ውፅኢት ተጠቂሞም ነቲ መኽዘን ሽጉርቲ ከነባህሉ ዝኽእሉ ዕድል ንምፍጣር እዩ ማለት እዩ። እዛ መፅናዕቲ ከምዝክለ ክፅናኹ ኣብ ሃገራዊ ትካል መርሒ ሸሃዳ ሓደሓደ ምስቶም ኣብ ሃብዱና ደለና ባሓንሳ ኢና ሰሪሕናያ ልዕሊ 2 ዓመት ዝኸደ መፅናዕቲ ያ ወሲዳ። ኣብ መጀመርታ በቲ ኣከባቢና ዝነበረ ናይ ሽጉርቲ ተጠቂምና እንታይ ድባሃል ጌርናዮ ኣፅኒዕናዮ እሱ ጥራይ ኢኹ ስለዘይነበረ ካልኣይ ግዜ ደጊምናያ ካልኣይ ግዜ እንዳግመሃልና ግን ካብ ዕዳጋ ድመፀ ሽጉርትን ካብቲ ኣብ ውሽጢ ትካልና ዝፈረየን ሽጉርትን ጌርና ናብ መፅናዕቲ እቲናዮ ማለት እዩ። እዚ መፅናዕቲ እንታይ ክሕግዘና ክኢሉ እዛ መኽዘንሲ ኣብ ሓረስቶ ተተኪላን ኣብ ዕዳጋ ተተኪላ ወይ ንሸቃጦ ተተኪላን ብኸመይ ክፀልኡ ትኽእል ማለት እዩ። ይኹምትና ክኢልና ተወሳኺ ንምስራሓን ንክእሉ ዘለና ጥረ ነገራት ካ ካብ ኣብ ትካልና ዝርከብ ሮ ማትርያል ተጠቂምና ኢና ሰሪሕና እያ። ኣብ ሓርሶት ክጥቀሙ ዝፀንሖ መንገዲ ቁርብ ፍልይ ክብል ይኽእል ኸውን እዩ። ብምስርኣይዎ ግን ከምዝበልኩ ኣይወፀት ንደላ ማለት ኣብሓርሶት ይ በፃሕት ንደላ ግን ሓርሶት ኣብ ዝግበር ዝነበረ ናይ ፋርመርስ ደይ ምስርኣይዎ ብጣዕሚ ፅቡቕ ፊድባክ እያ ረኪባ ወላ ዓመታዊ ፀብፅባት ክቐርብ ከሎውን እዚ ዓይነት ክሳይሲ ኣብ ሓርሶት ክወርድ ከም ዘለዎ ሓርሶት ከምዝደልይዋ እዮም እንታይ ድባሃል ገይሮምና ማለት እዩ።

ፕሮፌሰር ኣዱኛ ሃይለ ይበሃል። ኣብ ሃመልማሎ ሕርሻ ኮሌጅ መምህር እየ። ከምኡ ናይ ዲፓርትመንት ኦፍ ፕላንት ሄልዝ ሄድ እየ። ዘቕረብና መፅናዕቲ ዳህሳስ ፀረ ባልዕን ኣጠቃቅማ ፀረ ባልዕን ኣብን ኣብ ዞባ ማእከልን ዞባ ኣንሰባን ኣካየድና እየን። ካብ ዞባ ማእከል ኣርባዕተ ቦታታት ሓሪና ኣኽርያ፣ ማደርሆ፣ ሰንበል። እዚ ድማ ዝግበርና መፅናዕቲ ዋና ክስታይና ከዓ ሓረስቶት ከመይ ገይሮም ፀረ ባልዕ ጠቀሙ ከመይ ገይሮም ከም ዝጥቀምሉ ነዚታት ንምፅናዒት ዋና መሰረት ሓሳብና ኣብቲ መሰረት ሓሳብና ከመይ ገይሮም ፀረ ባልዕ ይሕዝዎ፣ ከመይ ገይሮም ይክዝንዎ፣ ከመይ ገይሮም ዝጥቀምሉ ትቀሙ ከለዉ ኸ እንታይ ፕሮቲ እንታይ እዮም ከመይ ገይሮም ዝጥቀምሉ መሳርሕታት ዝጥቀምሉ እንታይ ይመስል። ምክንያቱ ፀረ ባልዕ ብጣዕሚ ኣሸጋሪ ነገር ስለዝኾነ ንሰብ ስለህወት ሰብ ስለዝብክል ከምኡ ንኢንቫይሮንመንት ኣፌክት ስለዝገብር ከምኡ ነዞም ጥቕሚ ዘለዎም ደቀቕቲ ፀረ ባልዕ ዝኾኑ ከዓ ንዕኦም ከዓ ስለ ዘጥፍእ ብኩሉ ነገር በዚታት ተኸታቲልና ነዚታት ንምፅናዕ ይትወለ እቲ ኣጠቃቅሙ ነዚታት ትጥቀሙ እዮም። ግን እቲ ቀንዲ ዝግብኦ ፈውሲ ኣብ ዝግብኦ ክስታይ እንዳሓንሳ ይስሕትዎ እዮም። እቲ ዝግባእ ፈውሲ ከይገበሩ ርከቡ ካልኣይ ከዓ እቲ ፈውሲታት ካብ ዕዳጋ ዝገዝእዎ ኣሎ። እቲ ካብ ዕዳጋ ዝገዝእዎ ከዓ ንሓንሳ ኤክስፓየር ዝኾነ ንሓንሳ ምስቲ ናና ዓድታት ምስቲ ባልዑን ዘይከይድ ክኸውን እዩ። ከምኡታት ከም ዝጥቀሙ ርኢናና። እዚ ሕጂ ናብ ነብሰነቱ ክኣት እዩ ኣካላቶም ኩሉ ከባላሸሎም ክእል እዩ ክሳብ ሕማም ካልእ ዝተሓስኦን ከም ዘምፅእ እዚታት ክንፈልጥ ክኢናናና። ካብዚ ዝተምሃርናዮ እዚታት ፕሮቴክቲቭ ሜር ንብሎ ምክልኻል ዝበሃል ፀር ማፀያ ክጥቀሙ ከሎ ከምዘይተግባራዊ ከምዘይገብርዎ እዚታት ፈፅና። ሳልሳይ እቲ ፈውሲ ክገብሩ ከሎ ከዓ መብዛሕትኦም ካብ ሕርሻ መንፀጊ ጥቀሙ እዮም። ግን ኣብ ገሊኦም ከዓ ነዚ ቆራዕራ ይኹን ወይ ከዓ እዚ ብጫ ናይ ዘይቲ መቐመጢ ይኹን ነተን ክስታይ ብመርፍእ ድዩ ብመስፈ ደቂ ገይሮም እዮም ክልዎን ሞ ካብኡቲ ፈውሲ ትውሽጢ የቕምጦ ከም ዝፅቕጥ ከብልዎ ከለዉ ከም ክስታይ ገይሩ ብስፕሬር ከም ዝጥቀሙ እዚ ክገብሩ ከሎ ከዓ ሙሉእ ነብሶም ብምሉኡ በዚ ፔስቲሳይድ ከምዚ ክስታይ ከም ዝኸውን እዚታት ከዓ ክንስምዐ። ሳልሳይ ከም ዝተምሃርናዮ ከዓ እዚ ፀረ ባልዕ ብጣዕሚ ንነብስና ይኹን ንእንስሳ ይኹን ደቅና ይኹን ሓደገኛ እዩ። ስለዚ ከቐምጦ ከሉ ከዓ እቲ ስቶሬጅ ከዓ ኣብዚ ግድልና ኣብ መደቀሲኦም ኣብቲ ትሕቲ መደቀ ዝበዝሑ ትሕቲ መደቀሲኦም ዘቐምጥዎ ኣብኡ ሞር ኮንትሮል ክስታይ ኮይኑ ዝስምዖም ምንጎም ምሸት ምእንታን ክርእዎ ኢሎም መስለኒ ኣብ ትሕቲ መዓራቶም ከም ዘቐምጦ ዳርጋ 70-80 ከምእቶ ምኳኑ ከምኡ ክውን ገሊኦም ከዓ ኣብቲ ግራውቶም ኣብ ዝኾነ ቐምጥዎ ገሊኦም ከዓ ምስቲ ዘለዎ መኽዝን ቁርቶ ይቐምጡ። ግን ፀረ ባልዕ ክበሃል ኮሉ ናቱ መኽዝን ዝግብኦ ነይሩ ምዝታት ከም ዘይጥቀሙ እዝታት ከዓ ካልእ ክንምሃር ክኢና። ብሕጊ እናኸልና ግን ሓደ ፈውሲ ምስ ገበርካያሉ እቲ ቅድሚ ንዕዳጋ መውፅኡ እተወሓደ ክልተሰሙ ክልልዎ

0: ዘሕቶም ዞም ኦርጋኖ ፎስፈረስ ዝበሃሉ ንኮይኑ ኣብ 2-3 ሶም ብሬክ ዳውን ይገብሩ እዮም። ስለዚ 2-3 ሶምን ፎስ ምስ ገበርካ ክኸውን ኣለዎ። እንተዘየሎ ግን ቅድሚኡ ንሕሲርካየን ነቲ ንሸጠሎም ሰባት ኩሎ ከም ብክሎ ብዝታት ከዓ ሓደ ዓይነት መፅናዕ እዚ ከዓ ክንርዳእ ክኢልና ኣለና።
1: ከምዚ ዓይነት ኮንፈረንስ ክቕፅል እንተደኣ ክኢሉ ክመፅ እዩ። መፅናዕትታት ተደቢቑ ኣይተርፍን እዩ። እንተደኣ ተወፅኡ ከዓ ተገደደ ሰብ ክምህር እዩ።
2: ዝተፈላለየ ዓይነት ኣርእስታት ኣብኡ ስለ ዝቐርብ ኣብቲ ኣርእስታት እተ ከዓ እንታይ ዓይነት መፅናዕታዊ ፅሑፍ ተኻይዱ ንዓኻ ከም ትፈልጥ ገብረካ ማለት እዩ። ንመፃኢ ከዓ እንታይ ኣበይናይ ዘተኮረ መፅናዕቲ ክትገብር ኣለካ? ምክንያቱ ኣብቲ ስንፍልጠታዊ ሕፅረታት ናይ ዓድና ብፍላይ ምንስ ሕርሻ ኣበይናይ ዘተኮረ እዩ? ድሕር ዳኣ ብሓመድ ዘተኮረ ድዩ? ኣብ ኣትክልቲ ድዩ? ኣብ ዝተፈላለየ ዓይነት ናይ እንስሳታት ድዩ? እዚ ሓፈሻዊ ዝኾነ ርድኢት ይህን ምሂን ትበሃሉ ሞ። ስለዚ እቲ ሕፅረት ናይ መፅናዕቲ ኣበይ ኣሎ ፈሊጥካ ንመፃኢ ኣበይናይ ኣተኪርካ ዝሰርሕ ከም ዘለካ ከዓ ዝያዳ ሓበሬታ ትረክበሉ ነንሕድካ ከዓ ሓፈሻዊ ዝኾነ ፍልጠት ከዓ እናረኸብካ ወይ እናወሰድካ ንክትከይድ ይሕግዘካ ማለት እዩ።
3: እዚ ዋዕላ ዓብ ዋዕላ እዩ። 76 ወረቀት ዘቐርበሉ ዋዕላ እዩ ማለት እዩ። ሕጂ ካብዚ ዝተፈላለየ ዓይነት ወረቀት ይቐሪቡ። ካብዚ ሕጂ ብዙሕ ኢና ተማሂርና ማለት እዩ። ንሕና ብፍላይ ከም ንኣሽቱ ብዙሕ ኢና ተማሂርና። ብብዙሕ ዓይነት ኣንግል ንክትሪኦ የብለካ ማለት እዩ። ሕጂ ፅቡቅ እዩ ከምዚ ዓይነት ዋዕላ ንክቅፅል
4: ናይዚኣ ፀቢቑ ፍሉይ መዝገብራ ግ ከዓ ኣብ ሕርሻ ዘተኮሰ ዝኾነት ማስቅድሚ ሕጂ እውን ግበ ነይሩ ኮንፈረንሳት ኣብ ሓፈሻዊ መፅዓት ክኸውን ክእል። እዚኣ ግን ኣብ ሕርሻ ተኮሰ ዝነበረ ነቲ ናይ ሕርሻ ኮሚኒቲ ወይከዓ ስኮላር ኮሚኒቲ ዘጠናኽር ስለ ድኾነ ብዛዓበየ ክስራሓሉ ካብዚ ብዛዓቢ ንመፃኢ ክመፅእ ይናቦ ማለት እዩ።
1: መወዳእታ ግን ናይ መንእስያት ብፍላይ ድማ ኣብዚ ሓፂር ግዜ ዝተመረቑ ብዙሓት ክሳተፉ ንርኢ ኣለና። እቲ ምስ ዘቕረቦ መፅናዕታዊ ኣዝዩ ዝተባባዒ ብድሕሪ ሕጂ ከዓ ኩሎም ካብ ኮሌጃት ዝምረቑ ኣብ መፅናዕቲ ከተኩሩ ከዓ ክላቦ ይፈቱ ማለት እዩ።

0: እምበር ዝሃበርኩም ተዓዘብትና ናብ ቴሌፎናትኩም ክንምለስ ቴሌፎን መፅኣትና ኣላ። ሄሎ
1: ሄሎ ሄሎ ሰዓድ
0: መርሓባ። መን ክብል?
1: ኤደን በየን ካብ ተሸነይ።
0: ሕራይ ከመይ ውዒልካ ኤደን?
1: እግዚኣብሔር ይመስገን። ከመይ ውዒልክ ሰዓደይ?
0: አልሓምዱላ ሓቢብቲ ኣና ትፈደሊ።
1: ራይ መጀመርታ ናብዛ ናባኸ ዘሕለፈትኒ
0: ራይ ሰምዑ ከለዉ ኩሎም
1: ብምቕፃል ንብምሎም ኣሕዋተይ ምስግና በይን ንግስቲ በይን ጎይቶም በይን ኣርሓነት በይን ድራር በይን
0: ራይ
1: ከምኡውን ንደቀይ ሸዊት ክፍሌ፣ ሮቤል ክፍሌ፣ ኣድያም ክፍሌ፣ ስዮም ክፍሌ፣ ናዝሬት ክፍሌ፣ ሃና ክፍሌ
0: ተማም
1: ከምኡውን ንደቂ ሓወይ ሄበን ገዛኢ ህያብ ገዛኢ ከምኡውን ደቂ ሓፍተይ ኣራም ፍጹም ኤትሮም ፍጹም ንብምሉኦም ቤተሰበይ ብፍላይ ከዓ ብምሉኦም ሃይልታት ምክልኻል ኤርትራ
0: ተማም
1: 8ን ብምሉኦም
0: ራይፈቱ
1: ራይ ንዓኻ ሰዓደይ
0: ይቐኒልና ኤደን ይቐኒለይ ብጣዕሚ ኢና ነመስግን። ሽኩራን
1: መርሓባ።
0: ከማን ቴሌፎን ኣላትና? ሃሎ ሃሎ ደባይዋ መርሓባ። መርሓባ
2: ደባይዋ
0: ደባይዋ ደወልካ ኣለካ መን ክብል? ዓብደልቃድር
2: ኣደም ዓብደልቃድር ካብ ሰረን።
0: ሓራይ ከመይ ውዒልካ ኣደም?
2: ጥቦ ከመይ ኣለኹ ሰዓት?
0: አልሓምዱልላ ተማም ትፈደል።
2: መርሓባ ሰላም ክብል መጀመርያ ኣብ ዓዲ ትርከብ ነደይ ወላዲተይ ኣሴ ኣደም ምስ ጓላ መዲና ዓብደልቃድር
0: ተማም
2: እ ኣብ ምስር ዝርከብ ሓወይ ዓብድልከሪም ዓብደልቃድር ንደቁ ጀሚላ ዓብድልከሪም ሻብሪን ዓብድልከሪም ሰሚር ዓብድልከሪም ኣሕመድ ዓብድልከሪም ንክብርቲ በዓልቲ ቤቱ ጀሚላ ራሄል በረኸት
0: ተማም
2: ከምኡውን ሓወይ ዓብድልዋሳ ዓብደልቃድር ኣዲዳ ዝርከብ ንበዓልቲ ቤቱ ሰሚር ኣብራሂም ንወዱ ሳልፍ ዓብድልዋሰ ንወዱ ወሊድ ዓብደልዋሰ
0: ተማም
2: ከምኡውን ንኣብ ርያድን ኣብጅዳን ዝርከቡ ዛማታተይ ደቂ ውቱን ብምሎም
0: ሕራይ
2: ከምኡውን ንሓይልታት ምክልኻል ኤርትራ
0: ሕራይ
2: ንሜካ 74 ብፍላይ ድማ ንክፍለ ሰራዊት 46
0: ሕራይ
2: ኩሎም ዕልኽተይን ፈተውተይን ንዓኽን ነታ መስመር ዝሕልፈትኒ ከዓ ብተወሳኺ ሰላም ክብል ዘሊ።
0: ሽኩራን ይቐኒልና ኣደም ሰምዑ ካለዉ ኩሎም መርሓባ። ሽኩራን ይቐኒየለይ መርሓባ። ከማን ቴሌፎናትና? ሄሎ
3: ሄሎ
0: ሄሎ ደባይዋ መርሓባ።
3: መርሓባ ሳሙኤል ካብ ንዘባ ይኮታ።
0: ከመይ ውዒልካ ሳሙኤል?
3: እግዚኣብሔር ይመስገን ብሓንደ ውዒልኩም
0: አልሓምዱሊላ ትፈደል።

እምበር ዝኸበርኩም ተዓዘብትና ቴሌፎናትኩም ክሳብ ዝመፀና ሕጂ እውን ሓንቲ ዜማ ሰሚዕና ክንምለስ ኢና ማለት እዩ። ካብ ሃገርና ኤርትራ ውፅእ ኢልና ናይ ደገ ደርፊ ኢና ቀሪብና ዘለና ማለት እዩ። ሓቢርና ክንሰማዓ ኢና ክንምለሰኩም ኢና ሳደር መሻሂድያ ብድኡ ንሕና ክሮች ፋሲል ቂና ለሓዲ ማ ተጂና ይትሳላትኩም እንሻ ላ ፋሲል ቂና ንስማዕ እቁንያ ወንርጃዕ ዜማ ጉልና ንሕና ማዓኩም ዓላ ሃዋ ሙባሻ ታቢዑና ውሻሪኩም ዓና ፍሓልቀት ልዮም ሓንርጃዕ ከለኩም ማዓና

0: ናብ ቴሌፎናትኩም ክንምለስ ዝኽብርኩም ተዓዘብትና ቴሌፎን ኣላትና። ሄሎ
1: ሄሎ
0: ሄሎ ደባይዋ መርሓባ ሕራይ ከመይ ውዒልካ?
1: እግዚኣብሔር ይመስገን። ደ ነባ ደጀ ለዎ
0: አልሓምዱሊላህ። ራይ ትፈደል
1: ራይ ላት መጀመርያ ሓሳት ምስልካ ቤትካ ተሰናብት
0: ራይ
1: ዝማፃን ምስራዊ ስሳንተ መስገን
0: ተማም
1: ኣብ ድማ ንሳይናንስ ብፈጠራዊ ስሳንተ መስገን ንግርከብ
0: ራይ
1: ኣብ ድማ ንሳይናንስ ምክሳ ገባት
0: ኣራይ
1: ካብ ድማ ፋይናንስ እዚ ዘውሰራዊ ከረም
0: ተማም ኣራይ
1: ንማፃ ንትምህርቲ ባዓንቲ ቤት ኣንገተ ሳበታ ደካ
0: ተማም ኣራይ
1: ንማፃ ንሰላም ተኽሊ ካብ ከረም ኣደባለይ ምስባለይ መላሓደጃን
0: ኣራይ
1: ንምቕፃል ንኣብ ሓጀር ዝርከቡ ኣሕዋተይ ደቆም
0: ተማም

0: ተዋውቷል። ካብ ኣባላት ሳልሳይ ብርጊ ክሳብ ሓሙሽተን ኣብ ሓገዝ ዝርከቡ
1: ሓራይ
0: ኣብ ብምዋፃል ሓሞሳሰይ ኣብ ኣስመራ ዝርከባ
1: ተማም
0: ብምዋፃል ንሓወቦይ ተስፋይ ዘካርያስ ኣብ ዓዳኦም ዝምስል
1: ሓራይ ተማም ሓራይ
0: ብምዋፃል ንሰይቲ ሓወቦይ ራሄል ምስ ደቃ ኣብ ኣስመራ ትርከብ
1: ሓራይ
0: ንፕሬዚደንት ተፈርቲ
1: ሓራይ
0: ከምኡና
1: ተማም ይቐኒ የልና። ሽኩራን ብጣዕሚ ኢና ነመስግነካ። ከማን ቴሌፎን ኣላትና? ሃሎ
2: ሃሎ
1: ሃሎ ደባይ ወማ መርሓባ። መን ክብል?
2: ኣይማን ካብጅና።
1: ማዕለሽ መን ኢልካኒ?
2: ኣይማን ኣይማን ካብጅንዳ።
1: ከመይ ውዒልካ ኣይማን?
2: ኣቦ ማሻላ ተዓደይ
1: አልሓምዱላ። ትፈضል
2: ሰላማ ንህዝቢ ኤርትራ ውሽጢ መፃኒ ዘሎ
1: ኣራይ
2: ባሕሪ ቀፂለን ንፕረዘንቲ እስያ ተፈርቲ
1: ተማም
2: ድሕሪ ቀፂለን ኣቦይ
1: ኣራይ
2: ድሕሪ ቀፂለን ኣደይ ሓዋ መሓመድ ኑር
1: ተማም
2: ድሕሪኡ ቀፂለ ንፈትዎ ዓባይ ጅምዓ ኣሕመድ ዓብደላ
1: ኣራይ
2: ድሕሪኡ ንሓፍተይ ዘኑባ
1: ተማም
2: ፈሻር
1: ኣራይ
2: ተውቶን
1: ኣራይ
2: እብራሂም ሓወይ ኣብ ሊድያ ዝርከብ
1: ተማም
2: ድሕሪ ቀፂለ ንፈትዎ ሓትነይ ፋጥማ መሓመድ ኑር ኣብ ኣስመራ ትርከብ
1: ኣራይ
2: ምስ ወዳ ማጅድ
1: ተማም
2: ዋላ ሃና
1: ኣራይ
2: ዋላ ሳልማ ምስ ደቃ
1: ኣራይ
2: ድሕሪ ቀፂለ ምስፈትዎ ሓትነይ ሰዓድየ መሓመድ ኑር ኣብ ከረን ትርከብ
1: ተማም
2: ምስ ሰብኣያ ምስ ሰብኣይ መሕሙድ ፋሩክ
1: ኣራይ
2: ድሕሪ ቀፂለ ንሓትነይ ኣብ ጅንዳዕ ትርከብ ከዲጀ መሓመድ ኑር
1: ተማም
2: ምስ ሰብኣያ ዑመር ዑስማን ምስ ወዳ ካልብ
1: ኣራይ
2: ድሕሪኡ ቀፂለ ንኣኮይ ዑመር መሓመድ ኑር ኣብ ጅዳ ዝርከብ
1: ኣራይ
2: ድሕሪኡ ቀፂለ ንእድሪስ መሓመድ ኑር ኣብ ጅዳ ዝርከብ
1: ተማም
2: ድሕሪኡ ንኩሎም ደቂ ጅንዳዕ ንኣስከሞም ፃዕዳ ሰዓደ
1: ኣራይ ሽኩራን ኣይመን ይቐኒ ኢልና መርሓባ መርሓባ ሽኩራን ለክ ቴሌፎን መፅያት እናላ ክንቅበላ ሎ ሄሎ ደባይ ወ መርሓባ ሰማዕካ ኣለኹ መን ክብል ሎ
3: ሎ
1: ሄሎ ደባይ ወ መርሓባ መን ክብል ሰናይት ከመይ ውዒልኪ? ካብታ ቴሌቭዥን ርሕቕ በልማታን ክንሰማማዕ ሃሎ
3: ሎ
1: ትፈደል ሓቢብ ተቐፅሊ ሓራይ ሃሎ ማዕለሽ ቴሌፎን መፅአትና ፀኒሓ ተቐሪፃ ኣላ ሕራይ እምበር ዝኸበርኩም ተዓዘብትና ናብዚ ቐፂላ ትስዕብ ደርፊ ኣኸብለኩም ብሳደን ሙሻሂዲን እቕንየት ነታሊሓትኩን እቕንየ ልልፈናነ ሱዳን ሓይድር ቡር ሱዳን ብኣዳ ኣልፈናና ሄለ መለስ ኣኽር መጣፍ ከሓነስማዓ ማዕባዕድ ዋሓ ንርዛ ሕራይ እምበር ዝኸበርኩም ተዓዘብትና ክሳብ ቴሌፎናትኩም ዝመፀና ናብዚ ቐፂላ ትስዕብ ደርፊ ኣኸብለኩም ደርፊ ናይ ድምፃዊ ሓይድር ቡር ሱዳን ክትከውን እያ ማለት እዩ ብሄለ መለስ ዝተደግመት ደርፊ ክትከውን ማለት እዩ ኣኽር መጣፍ ንዓ ሰሚዕና ሕጂ እውን ክምለሰኩም ኢና ምሳና ፅንሑ

0: ምስ ድምፃዊ ኣቤል ክፍሎም ኣጣዕሳ ትብል ደርፊና ፅኒሕና ዝኸበርኩም ተዓዘብትና ካብኡ ድማ ናብ ቴሌፎናትኩም ክንምለስ ቴሌፎን መፅኣትና ኣላ። ሄሎ
1: ሄሎ
0: ሄሎ ድባይዋ መርሓባ።
1: መርሓባ ሰዓት
0: መን ክብል?
1: ሰላም ዓለይኩም ሓዊት ካፈሮ።
0: ዋዓለይኩም ሰላም ወረሕመትላ ወበረካቱ። መን ኢልክኒ?
1: ፍትሓዊት ክብሮም ካፈሮ።
0: ሕራይ ፍትሓዊት ሓቢብቲ ትፈደለ ፍትሓዊት
1: ላይ ፍድልክ መጀመርታ ንኩሉ ንሙስሊም ጅምዓት መባርክ ብሎ
0: ሽኩረን ሓቢብቲ ኣነ ይቀኒ የለና ሕራይ
1: እንኳላ ንዓኸ
0: ሕራይ ሽኩረን ሓቢብቲ ኣነ ኣላ ይባርክ ፊክ ያ ረብ።
1: ብድሕሪኡ ንዓርኪ ሓወይ ጀማል ሚዕታልከ ምሳ መሓመድ
0: ተማም
1: ኩሉ ፋሚሊኡ
0: ተማም።
1: ብድሕሪኡ ንማዘረይ ከበደሽ ወረደ
0: ተማም።
1: ድሕሪኡን ፋዘረይ ክብሮም ነጋሲ ኣብ ዓላ ደሎ
0: ኣራይ።
1: ድሕሪኡ ከዓ ንሓደ ሓወይ ኣብ ዓዲ እንግሊዝ ዘሎ ጆን
0: ተማም።
1: ድሕሪኡ ከዓ ንኩሉ ጅግና ሰራዊት
0: ተማም
1: ብፍላይ ከዓ ክፍለ ሰራዊት 26
0: ሓራይ
1: ኩለኹም ህዝቢ ኤርትራ
0: ሓራይ
1: ንህዝቢ ፈሮ ከዓ ሰላምን ቅሳነትን ይምነየሉ
0: ሓራይ
1: ሎም ሓዛይ ምስ ህፅያ
0: ሓራይ
1: ሰሎሞም ሓዛይ ምስ ደቃ
0: ተማም

ትጭለት ራ ትጭለት ውስካ ትጭለት ስዋ ትጭለት ወቅ ትጭለት ኣነስተት ከይነ ሸሓን ሓፅብ ንእሳ ራ ትጭለት ራ ትጭለት ውሽካ ትጭለት ሳ ትጭለት

0: ቃድረስ ሰላመትና ትከበቶ ዓይሳ ምተቕብለትና ወጠንያይ ዋዕላ ብሑሳት ወድራሳት ሓርስ ትሉሉይ ንዛም ሓርስ ወነብረ እግል ዓቦት እቕትሳድ ወጠን ዓንቴላ ትብል ስቕራት ምንዮም 20 እስክ 21 ኣጎስቲ 2023 እቃዓት ማሕበር ሸቃለ ኤርትርያ ኮሴት ጋየሰ እትለሓ 77 ውራቕ ሕፍዝ ለትቀደመቱ ዋዕላ ማለ ከሚስ እትኩሎም ቃዓት ሰሚናራት ገብእ ዋዕላ ሓይሳ ምተቕብለትና እትናዮም በርናምጅና ምና እትቃዓት ሰለስለ ቀደመ ውራቅ እግል ንቀድም ክልኩምቱ ሙተባዕት በኪተት ንተምነ
1: ከምዚ ዓይነት ዋዕላታት ኣብ ዝኾነ ሰክተር ወይ ትካላት ወይ ቁጠባዊ ክፍሊ ናይ ሃገርና ብፍላይ ኣብ ሕርሻ እቲ ዘይማዕበለ ዘሎ ናይ ሕርሻ ክፍሊ ንክምዕብል ኣፍልጦ ዘለዎም ኣብ ሕርሻ እህን ምህን ተባሂሎም እንታይ ይፀገምና ኣብ ሕርሻ ዘሎ መታን ኣለልዮም ኣብ መፍትሒ ተቐንዲ ይፀገም ኣብ ሃገርና ዘሎ ሕጂ ውሕስነት ምግቢ ሙሉእ ብሙሉእ ኣረጋገፅና ዘለና ሕጂ እንታይ ኮይና ናብ ውሕስነት ምግቢ ዘይረጋገፅና ሓደ ክትፈልጥ ኣለካ ቲ ፀገም ምስ ፈለጥካዮ መፍትሒ መታን ክትረክበሉ ተኣኪብካ ናይ ብዙሕ ሓሳባት ናይ ብዙሓት ሰባት ፍልጠት ኣኪብካ ኣብ መፍትሒ ንምምፃእ ይጠቅም እዩ ብጣዕሚ ፍልጠት ካብ ዝተፈላለዩ ሰባት ስለ ዝርከብ ጥራይ ኣብ ተማሃሩ ሰባት ዘይኮነ ሲ ተመክሮ ዘለዎም ሓርስቶት ብዛዕባ ሓርሻ ብዙሕ ኣፍልጦ ኣለዎም ምሳኣቶም ተዛቲኻዎም መፍትሒ ትረክብ ስለዚ ተዛቲኻ እዩ መፍትሒ ዝመፅእ ብውልቂ ዝመፅእ መፍትሒ ብዙሕ ኣይህሉን
2: ፅቡቅ ከምዚ ዓይነት ውዕላት ምህላው ሓደ እቲ ቀዳማይ ጥቕሚ እንታይ እቲ ሓሳባት ናይ ዝተፈላለዩ ሰባት ውሒዙ ናብ ሓደ መደምደምታ ወይ ሓደ ናብ ሓደ ዕላማ ከብፀሓካ ከምዝ

0: ሓደ እዚ ከም ፅቡቅ ጎኒ ኣለዎ። ካልኣይ ከዓኒ እንታይ እቲ መፅናዕትታት ቀሪቡ ዘሎ? እንታይ ጉድለታት ኣለዎ? እንታይ ብልጫታታት ኣለዎ? ካብ ሕጂ ኸ እንታይ ክቅፅል ዘለዎ? ስፍሕ ዝበለ መረዳእታ ክትረክበሉ ትኽእል ኣጋጣሚ እዩ። ስለዚ ፅቡቅ እዩ። ኣብ መንጎተን ሚኒስትርታት ዘሎ ርክባት ንክድልድል፣ ኣብ መንጎ ውልቀ ሰባት እውን ከይተረፈ ዘሎ ርክባት ደልዲሉ ሓደ ሓበራዊ ስራሕ ሓበራዊ ርድኢት ንክህሉ ኣዝዩ ሓጋዚ እዩ ይብል።
1: ከምዚ ዓይነት ዋላታት ክግበር ከሎ ምስ ሓደ ምስ ከማካ ዝሰርሕ ዓይነት ከምዝናትካ ዓውዲ ዘለዎ ሰብ ኢኻ ትራኸብ ዘለካ ብዚ እንታይ ሰርሕ ኣለዎ ትሪኦ ኣለካ እንታይ ትሰርሕ ኣለካ ይርየካ ማለት እዩ። እዚ ንኽትተሓጋገዝ ፅቡቅ እዩ። ቦዝ ዘሎ ንሱ ዝሰርሖ ዳታ ይህበካ። ንስኻ ዝሰርሐ ከ ዳታ ተዳሂብካ ሕጂ ኩሉ ሓዋዊስካ ናይ ዝበዝሐ ቦታታት ክትረክብ ትኽእል ኢኻ ማለት እዩ ሓበሬታ።

0: ኣርእስታ ናይታ ዝገበርኳ ፅሕፍቲ ግብረ መልሲ ምህርቲ ሕርሻ ንቀመማዊ ድኹዒ ቀመማዊ ድኹዒ ክንብል ከለና ካብ ደገ ብሃርድ ካረንሲ ወይ ብናይ ወፃኢ ሸርፊ ተገዚኡ ዝመፅእ ድኹዒ ማለት እዩ። ሕጂ እሱ ታሪክ ክንሪኦ ከለና ብዙሕ ኣብ ሃገራት ለውጢ ገይሩ እዩ ይግበር እምበር ፀገማት ከዓ ኣለዎ። ሕጂቲ ድኹዒ ምምፃእ ማለት ምህርቲ ክበዝሕ እዩ ዝድለ ዘሎ። ምህርቲ ምስ በዝሐ ነቲ ፀገማት ናይቲ ተምፅኦ ዘለካ ድኹዒ ሸፊኑ ዝያዳ መክሰብ ክበካ ከም ዘለዎ ክተረጋግፅ ኣለካ። እዚኣ ንድሕር ዘይረጋጊፅካ ስቕኢልካ ጥራሕ ኣምፂኢኻ ገንዘብ ከፊልካ ኣከባቢካ እውን ትብክል ትደኣ ኮንካ ትርጉም የብሉን። ስለዚ ዝኾነ ሃገራት እንታይ እን ዝገብራ ማዕርክ ንደ ይጠቕሙ። ሕጂ ተኣነ ገይርያ ዘለኹ መፅናዕቲ ከም መበገስ እያ እምበር ብድሕሪኡ ብዙሕ ትንተናታት ናይ ቁጠባዊ ትንተና ዝግበረሉ ኣለዎ። እዚኣ ግን ከም መበገሲ ዝገዛእናዮ ድኹዕስ ብኡ መጠን ምህርቲ ይውስኻሉ ዶ ኣይውስኽን እያ ትሕብር ዘሎ። ሕጂ እቲ ዝውስኾ ቁርብ ውሕድ ኢሉ ኮይኑ ስለ ተረኽበ እንታይ ኮይኑ ንዝብል መፅናዕቲ ከዓ ብሕጂ ክግበር ኣለዎ እየ ዝብል እያታ ዝገበርኩ።
1: ሰልፈይት ወረቐት እብ ዶክተር መንግስታብ ገብረ ስላሴ እብ ክሱስ መቃወመት ወበሊስ ፍርያት ሓርስ እቲ ሰማድ ለትብል ወረቐት ቀርበት ጽበጥለ ወረቐት እላ ሰማድ እቲ ዓቦት ፍርያት ሓርስ ለብቱ መንፋዕት ብዙሕ ምንማቱ እቲ ብዙሓት ድወል እዲና ፍርያት ጉሩም ላህባ ምንመገቢ እቲ ኤርትርያ ምን እንርአ እቲ ዓቦት ፍረ ሓርስ ፍገሪት ሰኔት ይትረከበምኑ ኦመደረት እጠርት ከም ሰብብ እብ ዕልማይት ገበይ ተኣከዳ እብሊ እብ ከእፎ ፍታሕ ንረክብ ወት ዕዉት ፍገሪት እምበፅሐ ልብል ኣስእለት ምስልሕልብሉ ኣቕረባ እብሊ ሄ ሰማድ እምበላእት ፍርያት ዝወዲዩ መደረት እቲ ኣርድ ወፅበት መዓ ድማ እደ ከምሰል ወዲ ወእብሊ ፍርያት ምንወክድ እትወክድ ክምሰል ላሓውን ወከሸሕ ፅበት ፍርያት ሄ ከምሰል ናይ ጠቢዓት መኣዛ ከምሰል ኣለቡ ልትሸራሕ እልሌ ጠንደ ገቢ እት ብዝሐማ ከምሰላ ልትሓዘ ናጅሕ እተይ ከምሰል ኢሉ ትረከብምኑ ኣተንበሃ
2: ናቲ ዝነበረት መፅእዚያ ፕረዘንቴሽን ወይ ዘቕረብኳ ኣርእስቲ እንታይ እያ ትብል ነይራ ፍርያምነት ሓመድን መፅናዕቲ ናይ ጨዋምነትን ኣብ ሰለስተ ንኡዛን ሰባታት ናይ ጋሽዋርካ እያ ትብል ነይራ። እቲ ቀንዲ ዕላማኣ ዝነበረ ከዓኒ ብዛዕባ ናይ ፍርያምነት ሓመድ ናይ ጨዋምነት ኣፅኒዒካ እንታይ ከ መፍትሒታት ከተምፃሎም ትኽእል ነቶም ኣብኡ ዝረኸብካዮም ጉድለት ወይ ፀገማት ዝረእኸዮም እንታይ መፍትሒታት ክትረኽበሎም ትኽእል ትብል እያ ነይራ ማለት እዩ ዕላማ እስ

ኣርእስቲ ናይዛ ሕጂ ዘቕረብኳ ኣብ ናይ ፅግዕተኛታት ናይ ተኽሊ ኔማቶድ ዝበሃሉ ኣዝዮም ደቀቕቲ ፍጡራት እዮም ኣብ ተኽሊ እዮም ዘፅግዕተኛታት ማለት እዩ። ሕጂ ንዕኦም ኣለሊኻ እንታይ ዓይነት ሳዕቤናት እዮም ኣብ ተኽሊ ከመይ ጌርካ ትከናኸኖም ዝተከላኸሉ ማለት እዩ የነሮቲ ኣርእስቲ ናይ ዘቕረብኩ።

0: ሕጂ ብታሪክ ክንሪኦ ከለና ቀመማ ደኩዒ ብዙሕ ኣበርክቶ ገይሩ ይበዓለ ይኹን እምበር ገለገለ ፀገማት እንተ ምስኡ ተኣሳሲሮም ዝኸዱ ኮይኖም ሓደ ሓደ ግዜ ከምቲ ዝሓሰብካ ዘይክመፅእ ክእል ሕጂ ኣብዚ ናተይ መፅናዕቲ እቲ ሓደ ሚኢታዊት ድኩዕ እንተ ወሰኽ ኣምፂና ሓደ ሚኢታዊት ወሰኽ ናይ ምህርቲ ነምፅ ዶ ኣብ ዝብል እያ መፅናዕቲ ነራ ሕጂ እዚ ግን ክንድኡ ኣይመፅና ኣሎ ግን እቲ ፀገም ናይቲ ድኩዒ ዘይክኸውን ይክእል እዩ ካልእ መዓት ምስኡ ማሕበራዊ ቁጠባዊ ኩነታት እቲ ኣገባብ ኣተሓራርሳ እቲ ኣገባብ ሓረስቶት ዝጥቀምሉ መንገዲ ቴክኖሎጂ ዘይምህላው እሱታት ክኸውን ስለ ዝኽእል መጀመርያ እሱ ይፍታሕ ሞ ሽዑ ትጠንቂ እንታይ ምዃኑ ምስ ተፈለጠ ትጠንቂ ምሰለላካ ጥራሕኻ ከሚካል ፈርትላይዘር የድልየናን ኣየድልየናን ትብል ኣብዚ ሕጂ እዋን ከሚካል ፈርትላይዘር ኣየድልየናን ኢልካ ክትድምድም ኣይከኣልን ምክንያቱ ከም ተመክሮ ኣብ ካልእ ሃገራት ከሚካል ፈርትላይዘር ተጠቒመን ከም በዕላ ኢሻ ግሪን ሪቨሉሽን ዝበሃል ብዙሕ ምህርቲ ረኺበን እየን ኣብ ናህን ሕጂ ውሒዱ ኣሎ ንብል ኣለና ግን ትጠንቂ እንታይ እዩ ግና እቲ መፅናዕቲ መባእታዊ ስለ ዝኾነ እዚ መፅናዕቲ እዚ ኣብኡ ኣይበፅሓ ኣሎ ገና ብሕጂ መፅናዕቲ ተገይሩ ዝውሰን ነገር እዩ ስለዚ ቅመማዊ ድኩዒ ኣይድልን ዝብል ኮንክሉዥን ክንበፅሓ ከለና ክልቲኡ ኢና ንጥቀም ዘለና ክልቲኡ ከዓ ክንጥቀም ንኽእል ኢና ግን ትጠንቂ ክፍለጥ ኣለዎ
1: ካልአይት ላትቀደመት ድራሰት እባሰይድ ሃብተኣብ ጎይቶም እትገቢእ እብ ክሱስ ስለ ዝሸርዑ መናፍስ ፓራሳይትስ ኣው መባልዒን ዘርኢ እቲ ምድርት ሓመልማሎ ባ ትብል ኣርእስ ቀደመ ጽበጠ ሓረስቶት እትወክት ሓርስ ለሳድፎም ወሮም ና መታክል ሕማም ባልዒን እትገቢእ ሎም ባልዒን ሎም እብዕንታት ለኢል እትረአው ጀራሲም ኦሞ መናፍስ ለመፅእ ሕማማ ዝርእቱ

እንታይ እዚ መፅናዕቲ እዚ ከም ንፈልጦ እዚ ክሊማ ናይ ሃገርና ብፍላይ ከዓ ናይ ዘዋጋ ሸወርካ እንታይ እቲ ኣሪድ ኤን ሰሚ ኣሪድ ክላይመት ዘለዎ እዩ። ስለዚ እዞም ሓረስቶት እዚኣቶም ከዓኒ እቲ ዝጥቀምሉ ዓይነት መስናዊ ኣገባብ ፋሮው ንብሎ ወይ ብነግሓዊ ዓይነት ኣገባብ እዮም ዝጥቀሙ። ስለዚ ኣብ ከምዚ ዓይነት ኣገባብ ናይ ምምዕባል ናይ ጨዋምነት ክመፅእ ይኽእል እዩ ብዝብል ሕቶ ኢና ነዚ መፅናዕቲ እዚ ኣበጊስናዮ። ስለዚ እቲ ኣብኡ ዝረኸብናዮ መፅናዕቲ ግን ንጨዋምነት ኣዝዩ ትሑት ዝኾነ ኮይኑ ኢና ረኺብናዮ። ብኣንጻሩ እቶም ናይ ማእዛታት ናይ ሓመድ ወይ ፍርያምነት ናይ ሓመድ ግን

ኣዝዩ ታሕቲ ብፍላይ ብፍላይ ካኣቶም ብብዙሕ መጠን ዘድልይዎ ንኣግራብ ወይ ኣትክልቲ ኣብ ውሕድ ደረጃ ፀኒሖምና። ስለዚ ሓረስቶት ነዚኦም ከመይ ገይሮም እዮም ክህብትምዎም ዘለዎም ሓደ መፍትሒታት ዝኾንዎም ከነቐመጥ ክኢልና ማለት እዩ። ስለዚ ብቐፃላ ሚኒስትሪ ሕርሻዊን እዚ ከምዚ ዓይነት ስታይ ይደጋገም ወይ ዝረበሉ እኳ እንተኾነ ግን ነዛ መፅናዕቲ ኸኒ እሱ ኢና ሪኮመንድ ጌርና ወይ ለበዋታት ኣሕሊፍና ኣሎም ነቶም ሓረስቶት ኣብ መወዳእታ ማለት እዩ። ንሳቶም እንታይ እዮም ሓረስቶት ብዝተኸኣለ መጠን እቲ ባህርያዊ ድኹዒ ክጥቀሙ ከም ዘለዎም፣ ካልእ ምቅያር ዘራእቲ ከዘውትሩ ከም ዘለዎም ብልምዲ ከኣኒ እንተዳሪናዮም እቶም ሓረስቶት ኣብኡ ዘለዉ ሓደ ዓይነት ዘራእቲ እዮም ድጥቀሙ። ስለዚ እዚ ከኣኒ ነቲ ናይ ኒትሪንት ናይቲ ሓመድ ኣብ ምህብታም ከኣኒ የዳኽሞ ኢደ ኣሎ ይውሕዳ ኣሎ ማለት። ስለዚ እቲ ሌግምስ ክጥቀሙ ማለት ጥረታት ክዘውትሩ ከም ዘለዎም፣ እንድሕር ደኣ እቲ ኢንኦርጋኒክ ፈርቲላይዘር ክጥቀሙ እንተ ደኣ ኮይኖም ከዓ ብቅኑዕ ዝኾነ ኣገባብ ማለት እዩ ክጥቀሙ ከም ዘለዎም ለበዋታት ሂብናዮም ማለት እዩ። ካዛ ዓብየት ካብዚኣ ዝተሓረስቶት ወይ ካብኣቶም ዝረኸብናዮም ማለት ነቲ መወዳእታት መፅናዕቲ ምስ ገበርና እቲ ዝረኸብናዮ ውፅኢትን ክገብርዎ ዘለዎምን መብርሂ ምስ ሃብናዮም እቲ ቀንዲ ዝተረድእዎ ነገር ሓመድ ማይን ተመርሚሩ እንታይ ጉድለት ኣለዎ ክፈልጡ ክኢሎም ማለት እዩ። ስለዚ እታ ሕጂ ካብኣቶም ዓባይ ተበግሶ ዘላ ባዕላቶም ንሕና ክኢላታት ጥራይ ከይድናዮም ደይኮናሲ ባዕላቶም ሓረስቶት ሓመድን ማይን ከመርምሩ ከም ዝኽእሉ ሓደ ዓብ ዝኾነ ኢንሽቲቭ ወሲዶም ኣለዉ ማለት እዩ።

0: ሓንቲ ተኽሊ እንተደኣ እኹል ማይ ሂብካያ፣ እኹል ድኽዒ ሂብካያ፣ እቲ ዘድልያ ማለት እዩ እንተ ሂብካያ ክሳዕቢ እንተ ዘይክኢላ ሓፃር እንተ ኮይና ተደኽዲኻ ማለት እዩ እዚ ገለ ነገር ኣሎ ማለት እዩ። እንታይ ትፀገም ንዑኡ ክትፈልጦ ክትክእል ኣለካ። እዚ ንሱ ንዑ ፈሊጥካ ንዑ መፍትሒ እንተ ጌርካ ኣለካ እቲ ምህርቲ ክዓቢ እዩ ናይ ግድን እዩ ዝዓቢ ማለት እዩ። ሕጂ ኩሎም ዓይነት እዚኦም ጥራይ ኣይኮኑን ብዙሓት ዓይነት እዮም ዘለዉ። ንብምልኦም እንተ ኣፅኒዕኻ ነናቶም ኣገባብ መከላኸልዎም እንተ ተጌርካሉ እቲ ምህርቲ ግድን እዩ ዝዓቢ።
1: ለባህ ስትል ለሳድፍ ሕማም ዘርኢ ከእፎ ከም ልትሳሬ ለሕማም ለጸብጠዩ ዘርኢ ምነሊ ጸብጠዩ እብከፎ ልትፈረግ ወልትሌሌ ኣግቡይ ዳፍዖቱሄ ሚመስል እተለትብል ኣርእስ ፋይ ሕፍዙ ቀደመ።

0: ወሕጅታ መፅናዕቲ ቀመማዊ ርክዕን ባህርያዊ ርክዕን ኣይኮነን ተዋደድር ነራ ቀመማዊ ርክዒ ካብ ደገ ኣምፅና ዝተጠቐምናሉስ ማዕር ክንደይ ብምእታዊት ማዕር ክንደይ ብምእታዊት ምህርቲ ወሲኹ ጥራሕ እታ መፅናዕቲ እዚኣ ከምዛ ዝበልኩ ከዓ መባእታዊ መፅናዕት እያ ገና ኣዋዳዲርካ ዝግበር ካልእ ካልእ መፅናዕቲ ምስ ተገብረ ቀማዊ ርክዒ ነናቱ ጥቕሚ ኣለዎ ቀማዊ ርክዒ ናቱ ጥቕሚ ኣለዎ ቀሊል እዩ ክትጥቀመሉ ክትጥቀመሉ ንሓርሶት ምቹ እዩ ብውሑድ ዓቐን ብዙሕ ክትሽፍን ትኽእል ያ እቲ ባህርያዊ ርክዒ ከዓኒ ናቱ ጥቕሚ ኣለዎ ናቱ ጉድኣት ከኣለዎ ስለዚ እዚ ኩሉ ኣብ ግምታእቲ ከዓ ኢኻ ኣብ ውሳኔ ትበፅሕ እዚ እቲ ክኸውን ዘለዎ ኣነ ዝብሎ
1: ሳልሰይት ወረቐት ብሰይድ መሓመድ ኑር ኣሕመድ ለቐርበት ወረቐት እብክሱፅ ፍርያት ወመላሓት ትርበት እትበቕል እባ ትብል ኣርእስ እቲ ሰለስ ምድርያት ጋሽበር ካለገበ ድራሰት ብሕሱ ቀደመ ለሰለስ ምድርያት እባባካተን ለለውሕዝ መሓዛት ወእትዋሩ ለህለ ርሒብ ኣርድ እግል ሓርስ ውጡውያት ከምተን ወብሊ መላሓት ከምኣለበን እትሸርሕ እተየን ለልትሓመት ከምሰልቱ ወብሚእታይት እትላሕብር ወሰፈ እዩ

0: እቲ ውፅኢት ከምዚ ክብለካ ድፀናሕኩ እቲ ናይ ትሕዝቶ ናይቲ ሓመድ ብፍላይ ኣብ ናይ ናይትሮጅን ፎስፎረስ ኤንድ ኦርጋኒክ ማተር እዚኦም ኣብ ታሕቲ ወይ ከዓ ኣሎ ኮይኖም ረኪብናዮም። ስለዚ ነዚኣቶም ብተኻለ መጠን ከብተብዎም ኣለዎም ማለት እዩ። ምክንያቱ እዚኣቶም ኣይሃብቶምን ማለት እቲ ናትካ ፍርያምነት እናጎደለ እናጎደለ ይኸይድ ማለት እዩ። ስለዚ ነዚኣቶም ብተኻለ መጠን ካብትምዎም ከም ዘለዎ ሎባዋሂብናዮም ማለት እዩ።
1: መላሕት እግል ዘሪ ምንገብእ ወተዩ ፍገሪ ሰኔት ከምሰሊ ኢለ ህይብ ኣመርደ እደንጎ ባህቱ ሓረስትዎት ምስል ሰብ መቕደራት ሓርስ እንደሳደው ትርበት ምድሮም እንዳኣመረው ፍርያቶም ግላ ኣዚዱ ከም ቆድሮ ሸረ ኣእምሮ ትርበት እተይ እበኑ እንደይገቢ ምእን ዘሪ ማ ሰዳይት ከምሰልታ ሸርሓ እደንጎ በ ምና እተዋዕላ ላሓድረው ምሻረከት ናይ ስኡኣል ወበሊስ በክተሂባ ወንቓሽ ፈዳብ ገባእተን እብልናዮም 20 ኣጎስት በርናምጅ ባዕላ እብልተማ
2: ዋ ንሶም ዳ ብዙሕ ነገር ኣለዎ ዝተረፎ ነገር ኣለዎ። ምክንያቱ ክሳብቲ ዝተሓተ ነገር ክትፎ ብሎ ለካ ክተዝና ለካ ክሳብዚ ከይዱ ዘሎ ግን ፅቡቕ እያ እንተወሓደ ሲ እቲ ሳዕብናት ናይቲ ምህርቲ ዘጉድሎ ዘሎ ውሕድ ዝገብሮ ዘሎ እንታይ ምዃኑ ትፈልጥ ትኽእል ኢኻ ማለት እዩ ኣብቲ ዘፅናዕኻዮ ቦታ

ቀመማዊ ድሕሪ ጥቕሙ ከም ትዝበልክዎ ብቐሊሉ ክትጥቀመሉ ትኽእል ኢኻ። ኣብ ሓፂር ግዜ ንብዙሕ ክተባፅሕ ትኽእል ኢኻ። ጉድኣቱ ከዓ ከምቲ ዝገለፅናዮ ኣከባቢ ክብክለልካ ይኽእል እዩ። ገንዘብ ክፊልካ ከዓ ከተምፆ ገንዘብ ከዓ ክዳኣልካ ይኽእል እዩ። እቲ ባህርያዊ ድሕሪ ከዓ እቶም ናይ ሶይል ናይ ሓመድ ክኢላታት ዝያዳ ከም ዝገልፅዎ ንሓመድ ይህብትሞ እዩ ማለት ቅርፁ የመሓይሾ እዩ። ማይ ናይ ምትሓዝ ክእለቱ ብዙሕ ነገር ጥቕሚ ኣለዎ፣ ግን ንሰፊሕ መሬት ክትጥቀመሉ ከዓ ይኸብደካ። ስለዚ ክልቲኡ ንናቱ ጥቕምን ጉድኣትን ኣለዎ።

ታርጌትና እንታይ ሓረስቶት እዮም። ሓረስቶት እንተ ደኣ ሃልዮም ከዓኒ እቲ እሳቶም ዝፅግሞም ዘሎ ኣብዚ ከምፅዎ ሞ ናይ ብዙሕ ሰብ ሓሳባት ተባሃሊሉ ከዓ ንዕኡ ዝኸውን መፍትሒ ከዓ ክመፅእ ምእንቲ ሓረስቶት ክሳተፍሉ ዝኽእሉ መንገዲ ክፍጠር ክኽእል ኣለዎ። ምክንያቱ ኣብ መወዳእታ ዕላማና ንመን እዩ? ንሓረስታይ ንምንቃሕ። ስለዚ ሓረስታይ ከዓ ኣብ ከምዚ ዓይነት ዋዕላ ተሳቲፉ ፀገማቱ ከፍስስ ርእቶታቱ ክህብ እላዎ ማለት እዩ።

0: እዚ ዓጂ ክስታይ እዩ ከምዚ ኣዝዮም ደቀቕቲ ምስ ምዃኖም ኣነ ሓረስቶት ጥራይ ዘይኮነስ ዋላ ነቲ ክኢላ ከማን ብዙሕ ጥንቃቐ እዩ ዝሓትት ነዚኦም ንክትፈልጦም ማለት እዩ። ምክንያቱ ኣዝዮም ደቀቕቲ እዮም ኣብ ትሕቲ መሬት ኮይኖም ነቲ ሱርዮም ከዓ ክስታይ ዝገብሮ በቲ ሱርዮም ዝጅምርቶም ዝበዝሑ ማለት እዩ። እጂ ናይ ገሊኦም እቲ ምልክታት ዝረአ ፍሉጥ እዩ ቱሪኻ እቲ ሱሪ ሓብጥ ወይ ገለ ቱሪኻ ካልእ ግን እንታይ እዩ እቲ ተኽሊ ክትሓፀር እያ ቆፅላ ብጫ ክኸውን እዩ ወይ ክትፅምሉ እያ። ስለዚ እዚ ንሶም የም ኢልካ ስኢልካ ሓንደራ ኢልካ ክሳይ ትገብረሉ ይኮነን መድኒት ትገብረሉ ኣይኮነን ወይ ክሳይ ካልእት ኣለዉ ከምኡ ዓይነት ክሳይ ከምፅ ዝኽእሉ ኣብ ነድኩዑ እንተዳጉሉ ኢልናላስ ብጫ ቆፅሊ ክህልዋይ ፅቡቅ ጌይራ ከ ኣይትዓብን እያ ማለት እዩ ወይ ማይ እንተጎዲልዋ ዝግን ሕጂ እኹል ማይ እኹል ድኩዒ ሂብካ ካልኦት ዓይነት ንኦም ዝመስሉ ደቀቕቲ ተዋስያን ኣለዉ ንኦም ፈሊኻ ኣለሊኻ ኢኻ ነናቶም ኣገባብ ክሳይ ስለ ዘለዎም ናቱ ኣገባብ መከላኸሊ ክትገብረሉ ክትክል ኣለካ ማለት እዩ።
1: ሓርስ ዕማት እተይ ሻዕቢ ኤርትርያ ሰበቱ እብል ምውነት ግልትዕቤ ወእተይ እግል ልብዛሕ ድራሳት ወፈም ምጅተማዕ ዓበዮት ምህም ሰበት ገቢ እቲ ኩሉ መጃላት ተረከሰ ድራሳት ወብሕስ ገቢህላ እግልሚ ገቢል ኤርትርያ መንበረቱ ተሓርስ ለተንከበስ ሰበት ገበት

ሓርሶት ሕጂ እንተ ደኣ ሓንቲ ነገር ብተግባር ኣርኢኸዮም ጥቕሚ እንተ ደኣ ላታ ቀልጢፎም ይቕበልዋ እዮም። ንግዜኡ ጉድኣት እንተ ደኣ ርኣቶም ግን ኣይቅበልዋን እዮም። ስለዚ ተመክሮ ኣሎዎም ዞም ሓርሶት ንገዛእ ርሶም እቲ ድኹዒ ባህርያዊ ድኹዒ ክንጥቀም ምኽኣልና ግን ብዙሕ ስለ ዘድልየና ንኹሉ እግራትና ክሽፍነና ዓቕሚ ክሕፅርና እዩ። ስለዚ እተዘይ ኮይኑ እቲ ቀመማዊ ድኹዒ ተባሂሉ ዝተሰርሐሉ ምክንያቱ እኮ ነቲ ድኽመታት ናይ ባህርያዊ ድኹዒ ንክሽፍን ኢሉ እዩ። ብሓፂሩ ዝውሑድ ብዙሕ ቦታ ክትሽፍነሉ ብቐሊሉ ኣጓዓዝካ ክትጥቀመሉ ስለ ዝከኣል ተን ዘድልያኻ ማዕድናት ከዓ ውሱናት ተን ዘድልያኻ ዚአንዚአንዚአንኦም ጎዲላ እታ ዘላ ኢልካ ፅኒዕኻ ኣብኣ ከለካ ንዕን ምትካእ ተባሂሉ እዩ ተገይሩ። ግን ከምኡ ጌይርካ እንተ ደኣ ምህርቲ ዘይወሲኹ ግን ስለምንታይ ትገዝኦ ዝብል እያታ ኣብ ሕቶ ክትመፅእ ዘለዋ። ሕጂ እዚኣ እታ ሕቶ ጌይርና ገዲፍና እያ ዘለና ኣብቲ መፅናዕቲ

ዝኽእል ሰብ ረኺብና ኣለና ማለት እዩ። ስለዚ እዚ ቀፃልነት ክህልዎ ኣለዎ። ካልእ ከዓ እዚ ጥራይ ዘይኮነ እዚ ዝተሰርሐ መፅናዕቲ ሲ ክሕተም ኣለዎ። ኣብ ካልኦት ሃገራት ኣለዋጀ ክስታይ ዝሓትማ ናይ ተክስታይ ኣለዎ ዝኣው ወይ ክሕተም ኣለዎ። ኣብናትና ከዓ ከምኡ ክህልዎና ኣለዎ። ብዝተፈላለዩ ዓይነት ቋንቋታት እንዳተሓትመ እንተ ንሓረስቶት ተተዋሂቦም ሓረስቶት ከዓ ክፈልጥዎዮም ማለት እዩ። እንተዳ ተሰሪሑ ተቐሚጡ ግን ዋላ ሓደ ዝጥቀመሉ ሰብ የለን። እሱ ከዓኒ ንቀፃልነቱ ከዓ ዋላ ሓንቲ ክሳይ ረብሓ የብሉን ማለት እዩ። ኣነ ሰሪሐ ኣቐሚጠ ኣለኹ ኣነ ጥራይ ዝፈልጣ ወይ ከዓ ትምሳይ ኣብ ቀረባ ዘሎ ሰብ ጥራይ ዝፈልጣ ካልእ ሰብ ብካልእ ቦታ እንተ ከምናተይ ንዑ ቀፂሉ ነታ ኣነ ጎዲላት ንዘላ መልዩ መፅናዕቲ ክገብር እንተ ኮይኑ ግን ክዝርጋሕ ኣለዎ ክወሃብ ክኽእል ኣለዎ ማለት እዩ። ሽዑ ኢኻ እቲ ክሳይ እንዳተማሓየሸ እንዳ ዓበየ እንዳፀፈፈን ዝኸይድ ማለት እዩ።

ብመሰረቱ ሳይንሳዊ መፅናዕቲ ቀጻሊ ክኸውን ኣለዎ። ሳይንሳዊ መፅናዕቲ ቀጻሊ ኮይኑ ሓበሬታታት ኣብ ደገ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ምሁራት፣ ኣብ ውሽጢ ዘለዉ ሓረስቶት ብፍላይ ምስ ሕርሻ ዝተሓዝ ኩነታት እንዳተላዘብካ እቲ ናይ ፉድ ሴኪሪቲ ወይ ከዓ ነብስኻ ናይ ምክኣል ይኹን ናይ ሕርሻ ፉድ ሴኪሪቲ ንምርግጋጽ እዚ ኮንፈረንስ ከምዝታት ዓይነት ዋዕላታት ብጣዕሚ ኣገዳሲ እዩ። ቀጻሊ ክግበር ክኽእል ኣለዎ። እዚ ክሳብ ሕጂ ምስ ሕርሻ ብዙሕ ኩምታት ይገብር ኣሎ። እንዳማዕበሉ ከዓ ከይድ ተስፋ ንገብር ዋዕላታት

0: ካብ 20 ክሳብ 21 ናሓተ 2026 ኣብ ሃገራዊ ኮንፈደሬሽን ስራሕተኛታት ኤርትራ ዘተኣንገደ ሃገራዊ ዋዕላ ተኻይዱ። ዘላቒ ስርዓታት ሕርሻዊ ምግቢ ንስጉሚ ሃገራዊ ቁጠባዊ ዕቤት ብዝብል ቴማ ዘተኻየደ ሃገራዊ ጉባኤ ኤርትራዊ መጽናዕትታት ሕርሻ ኣብ ኤርትራዊ ሕርሻ ዘድሃቡ ዓይነታውን ዓቐናውን መርመራታት ዘተባብዕ እዩ። እዚ ጉባኤ እዚ ኤርትራውያን ምሁራንን ተመራመርትን ንኽተሓባበሩን ውፅኢት መርመራታቶም ሓድሕድ ክበሃሃሉሉን ባይታ ብምፍጣር ውልቃዊ ተበግሶታት፣ ጉጅላዊ ድጥፈታትን ትካላዊ ምርምራትን የተባብዕ። ሃገራዊ ጉባኤ ኤርትራዊ መጽናዕትታት ሕርሻ ሰላምን እዋናዊ ጉዳያት ዘላቒ ልምዓትን ብምስማር ኣገዳሲ ዓለማዊ መድረኽን መርበብን ኮይኑ ከገልግል ተስፋ ተነቢሩሉ እዩ ተኻይዱ ዘሎ። ኣብዚ ዋዕላ እዚ ካብ ውሽጢ ዓድን መላእ ዓለምን ካብ ዝመፁ ውልቀ ተመራምርቲ 183 ጽማቕ ጽሑፋት ወይ ኣብስትራክትስ ቀሪቡ። እዚ ብቋንቋ እንግሊዝ ዘተኣንገደ ጉባኤ እዚ ኣብ 8 ቀንዲ ዓውድታት ዘተኮረ ኮይኑ ንሳቶም ድማ ኣገልግሎት ምስፍሕፋሕ ሕርሻን ምቕባል ሓረስቶትን፣ ዲጂታላይዜሽን ሕርሻ፣ ሰንሰለት ክብርታትን ሕርሻዊ ንግድን ማለት ኣግሪ ቢዝነስ፣ ምልማድን ምክልኻልን ክሊማዊ ለውጢ ክላይመት ቼንጅ፣ ባዮቴክኖሎጂ ሕርሻን ኣገልግሎት ላቦራቶርን፣ ምዕቃብ ጀነቲካዊ ሃብትን ህይወታዊ ብዙሕነትን፣ ውሕስነት ምግቢ፣ ድሕነት ስነ ምግብን ከምኡውን ፖሊሲታትን ሕጋዊ ኣገባባትን ሕርሻ እዮም። ካብዚ ዝቐረበ ኣብ ዝተፈላለየ ሕርሻዊ መራይ ዘተኮረ 183 መጽናዕታዊ ጽሑፋት ድሕሪ ዝተኻየደሉ ግቡእ ምዘናን ምመያን 75 መጽናዕታዊ ጽሑፋት ንመደረ ቀሪቦም። ኣደላዊት ኮሚቴ ጽሑፋቶም ንመደረ ዝተሓረሎምን ዘይተሓረሎምን ብዘይገድስ ነቲ ንጽማቕ ጽሑፋት ዝቐረበ ጻውዒት ምላሽ ንዝሃቡ ኩሎም ልባናዊ ምስጋኑ ኣቕሪቡ እዩ። እዚ ዋዕላ እዚ ካብ ተሳተፍቲ ብዝቐረበ ኣገዳሲ ሓሳባትን ከምኡን ሕቶታትን እውን ተወሲኽዎ ነይሩ።
1: In boosting the economy of the farmers of the highland of Eritrea, and thus their cultivation needs to be encouraged. And among the temperate fruit crops, almond is one of the most important fruit crops, which seems is a good choice for us to introduce for the highlands of Eritrea. Of course, almond is originated from Asia Minor.
2: ርእስቲ መፅናዕታዊ ፅሑፍና ብዛዕባ ክላይማቲክ ኣዳፕታብሊቲ ኦፍ ኣልሞን ቱ ደ ሃይላንድ ኦፍ ኤሪትሪያ ትብል ብትግርኛ ክንሪኦ ከለናስ ንኣልሞን ከመይ ጌርካ ናብዚ ናይ ከበሳ ኤርትራ ተተኣታቱ እያ ማለት እዩ። ስለዚ እዚ ኣልሞን ዝበሃል ሓደ ካብቶም ኣገደስቲ ፍረታት ኣብ ኢንተርናሽናል ሎም ብዓለማት ክትሪኦ ከለኺ ናይ ብዙሓት ሃገራት ቀንዲ ምንጪ እቶት ንሓርሱ ጥራሕ ድማ ከም ቢዝነስ እንጂ ከም ቢዝነስ ክንርእዮ እስዩ ሕጂት መበገሲ ንኣና ዝኣልሞን ሓደ ምስቲ ናይ ደርቂ ምስቲ ዘለና ከባቢ ምቹ እዩ። ካልኣይ ምስቲ ክላይመት ናይቲ ዓድና ኣዝዩ ክሰማዕ ዝኽእል ተኽሊ እዩ። ስለዚ ካብዚ ተበጊሸ ነዚ መፅናዕቲ እዚ ክካየድ ደሪኸኑ ማለት እዩ። ኣብቲ መፅናዕታዊ ንሕና ብዙሓት ዓሌታት ናይ ኣልሞንዲና ኣፅኒዕና ሕጂ ካብቶም ብዙሓት ነቲ ናይ ኤርትራ ክሳምዑ ዝኽእሉ ኣብኦም ኢና ካብ ንኣብነት 4 ዝኣኽሉ ዓሌት ናይ ኣልሞንዲና ኣኪብና ካብኡ ሽዑ እቶም ቀንዲ ናይ ኤርትራ ክኾኑ ዝኽእሉ እዚኣቶም ኣቢልና ካብኦም እውን እቶም ኣዝዮም ንናይ ከበሳዊ ክላይመት ናይ ኤርትራ ምቹኣት እዮም ኢልና ዝፅናዕናዮም ኣፅኒዕናዮም ሕጂ ኣይናይ ብኩሉ ለበል ጌርናዮም ምስተን ሒዘንኦ ዘለዋ ትካላት እውን ኣብ ምዝርራብ ከመይ ጌርካ ክትእትዎም ትኽእል ኣብ ከምኡ ደረጃ በፂሕና ኣለና ማለት እዩ። ካብቲ መፅናዕታዊ ፅሑፍ ካብ ዝርእናዮ እዚ ኣልሞንድ ዝብሎ ዘለና ፍረ ንኤርትራ ኣዝዩ ምቹእ ኢና ኮይኑ ረኪብናያ ዘለና ኣብ ቀፃሊ ሕጂት ንህና ስራሓት ምስቶም ናይ ሪሰርች መፅናዕቲ ዘካየድ ዘለዎ ደገ ዘለዎ ኣካላት መስኣቶም ተዘራሪብካ ኦሬዲ ቶም ንዓና ምቹኣት ዝኾኑ ኣፅኒዕና ሽሞም ኩሉ ኣመዝጊብና ሒዝናዮም ኣለና። ሕጂ እዚኣቶም ጥራሕ ብሓንሳብ ምስቲ ሕርሻ ዘለዎ ምስቶም ዲሲሽን ሜከርስ ናይ ኤርትራ ተራዲእካ ከመይ ጌርና ክንእትዎ ንኽእል ኣብ ዓድና እዩ። ነዚ እቲኻ ከዓ ሕጂ ንሕና ቀንዲ ጣፍ ገዲፍካ ገለ ገዲፍካ ካልእ ዘይኮነ እቲ ኣብ ዓድና ዘለዎ ከም ዘለዎ ኮይኑ ነዚ ግን ከም ቢዝነስ ንደገ ኮይኑ ውሽጢ ሃገር ኣብ ነቲ ናይ ኢኮኖሚ ናይቲ ሃገር ናይ ምዕባይ ዓብ ታሪክ ክፅቕስ ዝኽእል ኣብ ከምኡ ደረጃታት ኢና ሕጂ ንሰርሕ ወይ ንሓስብ ዘለና ማለት እዩ።

0: Why should Eritrea work on inland fisheries while we have untapped or untouched marine fisheries? Because we have a very long coastline and the potential of fisheries is very high, but we have not yet fully exploited the resources. And now we are going toward the inland fisheries. Okay. Now it will be clear from the introduction part of my presentation that the fisheries sector in Eritrea has been dominated by marine fishes, which has a lot of potential. But in the highlands and western lowlands, supply of fishes.
1: እዎም እዞም ሚኒስትሪ ሃብቲ ባሕሪ ኮይና ግበርናዮ መፅናዕቲ ነይሩ ብዛዕባ እዞም ኣብ ድጋታት ደለዉ ዓሳ እናታቶም ማዕር ክንደይ ፍርያምነት ናይቲ ድጋ ክመ ይመስል ኣፅኒዕና ክንደይ ዝኾኑ ዓሳ እዮም ከዓ ዝተሓዙ ዘለዎ ካብዚ ዲጋታትና ሲ ምክንያቱ ካብ ዲጋ ብዙሕ ዓሳ ይተሓዙ እዮም ነሮም ኤርትራ ኣብዚ ሓጭር ግዜ ጀሚሩ ቅሩብ ዓመታት ማለት እዩ ሚኒስትሪ ብመለመስረትን ማሕበራት ገይሮም ሓገዝ ሂቡ ዓሳ መግፈፊ ናውትን ስልጠናን ሂቡ ከም ድገፉ ገይሮ ማለት እዩ ሕጂ ን7ተ ዓመት ድኸውን ሓበሬታት ኣኪብሉ ዳታ ማለት እዩ ንዑ ኢና ሕጂ ኣናላይዝ ጌርና ነተን ዲጋታት ከዓ ማዕር ክንደይ ዓሳ ከፍርያ ይኽእላ መፅናዕቲ ጌርና ኣለን
2: ዝተረኸበ ውፅኢት እንታይ ይመስል ካብ መፅናዕቲ ኣውፅኦ
1: ሕጂ እንታይ እዩ እቲ ሪዛልት ከመይ እዩ ድመስል እዘን ዲጋታት ዓሳ ከፍርያ ከም ትኽእላ እዩ እዚ ቀንዲ ዕላማ ክስራሕ ኩሎ ተዲጋ ሰብ ማይ ክሰትየሉን ንጥሪት ድኸውን ማይን ካብኡ ሓሊፉ ከዓ ምናልባት ንሕ

ኢሪጌሽን ሕርሻን መስኖ እዩ ተገይሩ። ግን ነዚ ማይ ዝኸዲ ይጥቀመሉ ዓሳ ደይ ነፍርየሉ ብድብል ሓሳብ እዩ ተበጊሱ ትመፅናዕቲ። ግን ማዕራ ክንደይ ከ ኣፍሬትየን ክንዲያ ክኸውን ዓሳ እዩ ካብዚ ክክፍፍ ትኽእል? እጅ ልክዕ እዩ እዞም ዲጋታት ከም ናይ ባሕሪ ዓሳ ከፍርያ ኣይከላን እዩ። ኣብ ባሕሪ ንበዝሐ ዓሳ ይደለና። ግን ጥቕመ እንታይ እዩ እዘን ዲጋታት? መጀመርያ ኣብቲ ህዝቢ ዘለዎ ከባቢ እየን ዘለዋ። ማለት እቲ ህዝቢ ብቐሊሉ እዚ ዓሳ ገፊፉ ዕለታዊ መግቡ ክጥቀመሉ ይኽእል እዩ። ብፍላይ ከዓ ዘንዲጋ ዘለዎ ቦታ ናይ መሳለጥያ ይብሉን፣ ናይ መጓዓዝያ መሳለጥያ ቀሊል ኣይኮነን፣ መዝሓሊ ዝኸውን ፍሪጅ የብለንን። ሕጂ ዓሳ ከም ንፈልጦ ከዓ ብጣዕሚ ተኣፋፊ እዩ። ገዚእካ ናብ ገዛካ ክትወስዶ ከለካ ኣብ መንገዲ ክባላሸ ይኽእል እዩ። ኣብ ዲጋ እንተሎ ግን ካብ ኣውፂኢካ ነሻ ንመዓልቲ ትበልዓሉ ኩነታት ስለኮነ ብከምኡ እዩ ዝያዳ ተባባዕ ዘሎ ብርከም ናይ ባሕሪ ልክዕ ክሳብ ክኸውን ኣይክእል። ሕጂ እንታይ ናይ ገርና ተንዲጋታት ክንደይ ዓሳ ከፍርያ ክእላ ሓደ ኣብዚ ሕጂ ዋን ክንደይ ዓሳ ካብ ተንዲጋታት ናይ ሸውዓተ ዲጋና መፅናዕት ነገርና ኣብ ዞባ ማእከል ማለት እዩ ናይ ኩለን ክንምንታይ ዓሳ ክፈሪ ይኽእል እስጋብ ሕጂ ከ ንንታይ ይተሓዝ ኣሎ ኢና ናፅዕና። ሕጂ እንታይ ደርእየና ዘሎ ሓደ ፖቴንሻል ከም ዘለዎን ዓሳ ክፍርያ ከም ዝኽእላ ናታተን ዓቕሚ ከዓ ይፈላለዩ ከብከም ናተን ዕብት ማለት እዩ ዓበይቲ ብዙሕ ዝበለ ዓሳ ክህባና እየ ንተናእሽ ከዓ ብውሕ ዝበለ ዓሳ ክህባና እየ ሓደስ እዩ። ካልኣይ ኣብዚ 4-5 ዓመት ናይ ዓሳ ፍርያም ትድግፈፍ ዘሎ ዓሳ እንዳበዝሐ ይኸይድ ኣሎ ፀቢቁ ከምቲ ዝረአናዮ ኣብቲ ግራፍ ክሪኦ ፀናሓ እዚ ኣብ ሓፂር ግዜ ይወሲኹ ዘሎ ኣብዚ 3-4 ዓመት ብዙ ወሲኹ ኣሎ። እንታይ ዘርእየና እዚ ሕጂ እቲ ህዝቢ ይሎምዶ ኣሎ ማለት እዩ ዓሳ ምብላዕ ለመዱ። ቅድሚ ሕጂ እቲ ባህሊ ኣይነበረ ናይ ዓሳ ምብላዕ፣ ሕጂ ግን ኢሎምዶ ምህላው እዩ ዘርእየና ማለት እዩ። ሕጂ እንታይ እዩ እቲ ቀንዲ ዕላማ ናይ ዘናትና ምሕደራ ናይ ዘን ኣብቲ ዓሳ ንብሎ ዘለና ኣብተን ዲጋታት ኢና ብኸመይ ክመሓደር ኣለዎ ማለት ክንምንታይ ዓሳ ክገፈፍ ዘሎ ከይሃሰኻ ነቲ ዲጋሲ ክንደይ ዓሳ ክትገፍፍ ኣለካ እቲ ሓደ ካብቲ መፅናዕቲ። ካልእ ናይ ንጎ እቶም ብፃይ ከዓ ሪባ ነይሩ ብቲም ኮይና ዝሰራሕ ናይ ስራሕ እንድዩ ብዛዕባ ምሕደራ ናይቲ ማይ ኩዖ ከዓ መፅናዕቲ ጌርና ኢና እቲ ማይ እቲ ኳሊቲ ናቱ ማለት ብዓይኒ ናይ ፖሊሽን ክንሪኦ ኮልና ሲ ፅሩይ ድዩ ኣይ ፅሩይን እንታይ ዓይነት ስራሕቲ ይግበር ኣሎ ብቲ ከባቢ ኢና ፅና ርና ሕዚ ምስኡ ኣተሓሒዝና እዚ ብዙሕ ናይ ዓሳ ኣብ ምትኣት እዩ ነቲ ሓደ ብኸመይ ትናቱ ኳሊቲ ክሕሎ ይኽእል ናይቲ ዓሳ ኢና ንፅና ሓደ ካልኣይ ከዓ ማዕርክ ናይ ዓሳ ክትሓዝ ክከኣል ኣብዚ እኒአን ክሳ ገራ ተሪዛልት ረኪብና ዘለና ኣብ ቀፃሊ ሕጂ እናተን ምሕደራ ተዳልዩስ ብኸመይ ከም ደመሓዝ ምስትራት ባሕሪ ምስ ሚኒስትሪ ሕርሻ ተሓባቢሮም ብኸመይ ከም ደመሓድሮ ነቲ ማይ ኩዖ እቲ ሪዛልት ናትና ደርኢ ማለት እዩ።

0: with the title of Current Status, Future Opportunity and Diversity of Wild Traditional Based Service of Eritrea. So the question here is, why wild-based service? Okay? So this research will try to answer this question.
1: ሎ ማዓንቲ ኣብዚ ናይ ሃገራዊ ሕርሻዊ ዋዕላ ምስ ናይ ውሕስነት ምህቢ ዝተኣሳሰር መፅናዕታዊ ፅሑፍ ሒዘ ድማ ቀሪበ ኣለኹ ማለት
2: እዩ።
1: ሕጂ እቲ ኣርእስቲ ሒዘ መፅአ ዘለኹ ምስ መበቆላውያን ኣሕምልቲ ናይ ሃገርና ዝተኣሳሰር እዩ ማለት እዩ። እቲ ዕላምኡ ከዓ

0: ኣብቲ ውሕስነት ምግቢ ናይቲ ሕብረተሰብና ገለ ነገር ንምውሳኽ ዝተፀንዐ መፅናዕቲ እዩ ማለት እዩ። ሕጂ እቲ መበገስ እንታይ እዩ ነዚ መፅናዕቲ እዚ ክገብር ዝገበረኒ? ኣብ ናይ ዓለማዊ ውድብ መግቢ ወይ ከዓ ዓለማዊ ውድብ ጥዕና ዘውፅኦ ሓበሬታ እንታይ እዩ ዝብል፣ ሓደ ሰብ እንተወ ሓደ ኣብ መዓልቲ 400 ግራም ኣሕምልትን ፍረታትን ክምገብ ኣለዎ እዩ ዝብለና። ሕጂ እቲ ካብዚ 400 ግራም ናይ ኣሕምልትን ፍረታትን ክንመቕሎ ከለና 100 ግራም ፍሩታ ማለት እዩ ደን 300 ግራም ከዓ ኣሕምልቲ ክትምገብ ኣለካ ንድሕር ጥዑይ ክትበሃል ኮንካ እዩ ዝብለና ማለት እዩ። ስለዚ ኣብ ናይ ዓድና ፒክቸር እንድሕር ርኢናዮ ግን እንታይ እዩ ኣይ በፃሕናዮን ዘለና ነዚ ማለት እዩ ውጭ 28 ግራም ጥራይ ሓደ ሰብ ዝበልዕ ዘሎ ካብቲ 400 ግራም ኮንሲም ክገብር ወይ ከዓ ክበልዕ ድግብኦ 28 ግራም ጥራይ እዩ ዝበልዕ ማለት እዩ። ስለዚ ዳርጋ ናይ 372 ጋፕ ኣለና። ስለዚ ነዚ ጋፕ እዚ ንምምላእ ኢና ሕጂ ንሕና እቲ መፅናዕታዊ ፅሑፍ ሒዝናያ መፅና ዘለና ማለት እዩ። ሕጂ እቲ ውፅኢት ክንሪኦ ከለና መብዛሕትኦም ኣብቶም መበቀላውያን ኣሕምልቲ ገና ዘይተጠቀምናሎ ክንጥቀመሎም ዝግባአና ክሳብ 18 ዝኾኑ እቲ ሕብረተሰብና ክጥቀመሎም ዝግብኦ ግን ደይተጠቅመሎም ኣሕምልቲ ዶኩመንት ገይርና መፂና ኣለና ማለት እዩ። ስለዚ ኣብ መፃኢ ንዕኦም ዝያዳ መፅናዕቲ ገይርና ናቲ ሕብረተሰብ ኣብ መዓላ ከም ዝውዕሉ ንምግባር እቲ ዕላማ ማለት እዩ።
1: ብዓብዩ ኸ ስለምንታይኹም ኣብ ናይ ኣሕምልቲ በረኻ ተኩሮ ጌርኩም ከምትኽእል ሓምሊ ማለት እዩ
0: ሕጂ ንፈልጥዎ ዘይ ሕጂ እንታይ እዩ ብዙሕ ምክንያታት ክህልወና ክእል እዩ። ሓደ ኣብ ካልኦት ሃገራት ዝተገብረ መፅናዕቲ እዞም ናይ በረኻ ኣሕምልቲ ዝያዳ ኒጥ ወይ ከዓ ብትሕዝቶ ክንሪኦም ከለና ዝያዳ ትሕዝቶ ዘለዎም ኮይኖም ስለ ዝተረኽቡ ማለት እዩ። ካልእ እቲ ሕብረተሰብና ኣብ ውሑዳት ኣሕምልቲ ጥራዩ ኣተኪሩ ድምገብ ማለት እዩ። ስለዚ ንዓኣቶም ምስቶም ዘለውና ወሲኽና ዝያዳ እቲ ዳይቨርሲቲ ንክህልወና ዝዓለመ እዩ። ካልእ እንታይ እዩ ኣብ ፅሩይ ከባቢ ስለ ዝዓብዩ ዝያዳ ውሕስነት ኣለዎም፣ ዝያዳ ሴፍቲ ኣለዎም ኢልና ስለ ዝሓሰብና ኢና ዝያዳ ናብኦም ኣተኩሮ ጌርና ክነፅንዕ ድፈተና ማለት እዩ።
1: ብከመይ ተግባራዊ ክኸውን መፅናዕታዊ ፅሑፍኩም ኣብ ቀፃሊ ጤና
0: ሕጂ ኣብ ቀፃሊ እንታይ እዩ ክሳብ ሕጂ ዝበፅሕናያ ደረጃ በፅሕናያ ዘለና ደረጃ በፅሕና ኣለና። ኣብ መፃእ ግን ዝያዳ ኣብቲ ናይቲ ትሕዝቶናቶም ኣፅኒዕና ናብቲ ሕብረተሰብ ጎስጓስ ጌርና ኣብ ጥቕሚ ከም ዝውዕሉ ምግባር ይትዕለማና ማለት እዩ።
2: Eritrea is blessed with a diverse livestock resource of varied genetic pools, in which poultry production is one of them. Eritrea had an exotic and indigenous chicken varieties, which plays an important economic activity. Almost every household has a certain number of chickens, especially the rural areas. Majority of them are of indigenous breeds.
3: ዘቕረብኩ መፅናዕታዊ ፅሑፍ ብዛዕባ ኒትሪሽን ናይ ደርሆት እዩ። መበገሲኡ ወይቲ ፕሮብለም ዝበሃል ከዓ ሓረስቶት ናይ ደርሆ ኣፍሬት ሓረስቶት ኣብ ዓድና ብሰንኪ ዋሕዲ ናይ ፕሮቲን ይሰቀዮም ዘለዉ ማለት ዓሳ ጥራዮም ከም ፕሮቲን ሶርስ ዝጥቀሙ ንሱ ከዓ ኣብ ዓመት ምሉእ የለን ኣብ ዓመት 2 ግዜ ወይ 3 ግዜ እንመፃ። ስለዚ እዞም ሓረስቶት እዚኦም እንታይ ኦልተርናቲቭ ፕሮቲን ሶርስ እንታይ ኣማራፅታት ናይ ፕሮቲን ክረኽቡ ይኽእሉ ወይ ኣብ ኢዶም ዘሎ ዘይፈለጦ እንታይ ኣሎ እዩቲ ፀገም ወይ መበገሲ ናይቲ መፅናዕቲ። ሕጂ ጥረታት ብሓፈሻ ኣለውን ዶ ካውፒ ከዓ በቲ ዘለዎ ረቑሒታት ናይ ኣብ ዓድና ዓመት ምሉእ ኣቫይላብል ወይ ኣሎ እቲ ትሕዝትኡ ፕሮቲን ትሕዝቶናቱ ፅቡቅ እዩ ናይ ደርቂ ተፀዋሪ እዩ ግን ኣይንጥቀመሉና ኣለና። ስለዚ እዚ ንዓሳ ሙሉእ እኳ ተዘይተክኦ ብፍርቂ ወይ ብርብዕስ ክትክኦ ይኽእል እዩ ድብል ሓሳብ ዓሊልና ኢናቲ መፅናዕቲ ጌርናዮ። ኣብቲ መፅናዕቲ ከም ዝረአኽዮ ከዓ ርብዕናቱ ክትክኦ ከም ዝኽእል ወዲእና ከመይ ማለት ሜቶዶሎጂ ብዙሕ ዓይነት ሜቶዶሎጂ ኢና ተጠቂምና። ሓሙሽተ ዓይነት ትሪትመንት ነይረናና ኣብ ነፍሰ ከፍ ትሪትመንት ከዓ 4 ድግምጋም ወይ ሪፕሊኬሽን ጌርና 200 ደርሆ ኢና ተጠቂምና ሚኒማም ምክንያቱ ብዙሕ ካብኡን ላዕሊ ክትገብር ይግባእ ነይሩ ግን ዘሎ ፀገማት ይድርተካ ስለ ዝኾነ 200 ደርሁ ተን ደርሁ ከዓ ኣብ 44 ሰሙን ዕድሚአ ኢና ጌርና ካብኡ ዝዋሕደ ክኸውን ነይሩ እሱ እውን ኣብ ዓመት ሓንቲ ግዜ ስለ ዝመፃ ወይ 2 ዓመት ሓንቲ ግዜ ስለ ዝመፃ በተን ዘለዋ ደርሁት ናይ ዓድና ኢና ንጥቀም። እቲ ካልእ መፅናዕትነተን ደርሁ ዝግበር ግን ንኣብነት እቲ ገዛ

0: ፅቡቅ ገርና ከምቲ ዝግበአን ፀላው እሱ ብሰንኩ ድመፅእ ፅልዋ ከምዚ የለ ገርና ኩሉ ነገር ኢና ተጠቂምና እቲ ዝመፅእ ፅልዋ ብሰንኪ እንተሓደዳ ዘይከውን ኮይኑ እቲ ትሕዝቶ ናይቲ ዝተጠቅምናሉ ኣዳጉራ ክኸውን ከም ዘለዎ ስለዚ ብኦርኢና ኩሉ ኮምፔርን ኮንትራስት ገርና ኣብ መወዳእታ ከዓ 10% ኣብቲ ረሽ ወይ ኣብቲ ምግቢ ናይ ደርሁ ክንጥቀም ከም ንክእል እዚ ከዓ ርብዒ ናይቲ ፕሮቲን ሶርስ ኢልና ተጠቂምና ዘለና ዓሳ ክንትከኦ ከም ንክእል ኢና ገርና
1: ተኸልና ዝረኸብኩሞ ውፅኢት እንታይ መስል ኣብ መፅእኸ ብከመይ ተግባራዊ ክኾን ይኽእል እዚ ደቕርብኩሞ መፅናዕታ ውፅሑ
0: ከም ዝበልኩ ከ እቲ ውፅኢት ክሳብ 10% ክንእቱ ኣብ ሓደ ርሾ ካብ 100 ኩንታል 10% ወይ 10% ዝተቐርፈ ኣዳጉራ ኖርማል ኣዳጉራ ዘይኮነ ዝተቐርፈ ተቐራፍናቱ ዝተቐርፈ ክንጥቀም ከም ንኽእል ንኣብነት ዓሳ 10% ንጥቀም ንድሕር ኮይና ካብኡ ርብዒ ብኣዳጉራ ተኪእና ክንጥቀመሉ ከም ንኽእል ኢና መወዳእታ ናይመለና ስለምንታይ ዝተቐርፈ ይበሃል ኣዳጉራ መብዛሕትኦም ጥረታት እውን ኣንቲኒትሪቲቭ ፋክተር ዝበሃሉ ነገራት ጥረታት ባእታ ኣለዎ ሕጂ ከይቀረፍካ ንድሕር ዳኣ ንዑ ተጠቂምካ ንሶም ናቶም ኔጋቲቭ ኣስፔክት ኣለዎም እንታይ ይገብሩ ነቲ ፕሮቲን ከምደይ ሓቅቕ ወይ ዳጀስት ከምዘይከውን ዝገብሩ ባእታት ኣለዉ ወይ ጠቕላላ ኢንዛይም ፕሮዲስ ከምዘይከውን ዝገብሩ ኣለዉ ስለዚ ከምስለዘ እቲ እቶም ጥረታት መብዛሕቶም ክንቀርፎም ወይ ክንቀልቦም ኣለና

0: ኣገዳስነቱ ናይ ብሓቂ ይረአየካ እዩ። ምክንያቱ እቲ ቀንዲ መፅናዕታዊ ፅሑፋት ቀሪቡ ዘሎ ኣብ ውሕስነት ምግቢ ዘተኮረ እዩ። እዚ ከዓ ምዚ ዓለማዊ ኩነታት ምዝ ብዙሕ ህዝቢ ዝውስኽ ዘሎ ምስቲ ኩነታት ኣየር ዝቀያየር ዘሎ ኣገዳሲ እዩ። ስለዚ ማለት እቲ ኩሉ መፅናዕታዊ ፅሑፋት ደቀረበ ኣጠቃሊልካ ክረአ ከሎ ናብ ውሕስነት ምግቢ ንምርግጋፅ ስለዝኾነ ስኻ ኣገዳሲ እዩ። ኣገዳስነቱ ከኣሉ ዳሕራይ ከዓ ልዕሉ ኩሉ ብኤርትራውያን ኣብ ኤርትራ ዝተገብረ መፅናዕቲ ስለዝኾነ ኣገዳሲ ይገብሮ ማለት እዩ። እወ ተግባራውነት እጂ ናይ ኩሉ ሓላፍነት እዩ። እቶም መፅናዕታዊ ፅሑፋት ደቕርቡ ኣቕሪቦም ኣለዉ፣ ግን ቀሪቡ ጥራሕ ኣብ ጠረጴዛ ከይተርፍ ኣብ ባይታ ክውዕል ክኽእል ኣለዉ። እዚ ከዓኒ ኩሎም መሻርክቲ ዝበሃሉ ሚኒስትሪ ሕርሻ ጥራሕ ኣይኮነን፣ ኩሎም መሻርክቲ ዝበሃሉ ናይ መንግስቲ መንግስታዊ ትካላት ክሰርሕሉ ኣለዉ። ውልቀ ሰባት እውን በቢ ዓቕሞም ክሳተፍሉ ኣለዎም። ኣብ ተግባር ተውዒሉ ከዓኒ ብዙሕ ኣበርክቶ ክህሉ ስለዝኽእል ስለዚ ኩሉ ክሳተፈ ኣለዎ እየ ዝብላኒ።
1: ንክልተ መዓልትታት ዝተመደበ ሃገራዊ ዋዕላ ሕርሻዊ መፅናዕትታት ኤርትራ ሎሚ 21 ነሓሰ እውን ቀፂሉ ውዒሎም። ኣብዚ ዋዕላ ካብ 180 ዝተወዳደረ መፅናዕታዊ ፅሑፋት እዩ 76 ናብዚ መደብ ክቐርብ ክኢሎም። ኣብ ሃኮሰኤ ኣዳራሽ ቁፅ 2 መፅናዕታዊ ፅሑፋቶም ምስ ዘቕረቡ ዘካየድናዮ ቀለ ምሕተት ናባኹም ከነብሎ ኢና። ሰናይ ምክትታል።
2: ስመይ ብረኸት ሃብታ ይበሃል። ሌክቸረር ኣብ ኮሌጅ ሕርሻ ሓመልማሎ ኣብ ቬተርናሪ ሜዲስን እየ ዝሰርሕ ካብ 2016 ኣብ ልኹ ኣብ ኮሌጅ ማለት እዩ። እዚ ሕጂ ዘለኹ መፅናዕቲ ብዛዕባ ቁርዲድን ወረራ ናይ ቁርዲድ ደም ወለድ ሕማማት ብቁርዲድ ወለድ ሕማማት ኣብ እንስሳታት ብዓብዩ ግን ፋርመር እቶም ሓረስቶት ዘለዎም ኣፍልጦ ኣብቲ ናይ ቁርዲድን ከመይ ጌርካ ኣገባባት ምክልኻሎምን ቁርዲድ ከመሓላልፎ ዝኽእል ሕማማትን ኣፍሉጡ ሓረስቶት ከመይ ይመስል እዩ ዝሓዘ መፅናዕት እዩ። ምክንያቱ እዚ ወረራ ናይ ቁርዲድ ብጣዕሚ ኣሰካፊ እንስሳታት ተርኢኻዮን ዳርጋ ኩሉ ነብሰን ቁርዲድ እየን መሊአን። ቁርዲድ ከንታይ ማለት እዩ? ደም ይስሕብ። ደም ጥራይ ይስሕብ ማለት ዘይኮነ ከዓ ሕማምካ እየ መሓላልፍ።

0: እዚ እቶም ሓረስቶት ብዝያዳ ክዕግዙ ዝኽእሉ ሓረስቶት እዮም ኣብዚ ቬተርናሪ ይኮኑ መጀመርያ ሓረስቶት እዮም ስአን ዘለዉ። ስለዚ ዋላ ኣለዎ እንተ ኮይኖም ናብ ቬተርናሪ ክኸዱ እዮም ናብቲ ሓኪም እንስሳ ከምዚ ኮይነን ኢሎም መድኒት ከምፅ እዮም ማለት እዩ። መጀመርያ ግን ኣፍልጦቶም ሓረስቶት እንታይ ይቆርዲት እንታይ ከመሓላልፈለን ይኽእል እጂ ካብ ዝረኸቡ ናይ መፅናዕት እኮ ገለ ሓረስቶት ቆርዲት ዘመሓላልፈ ሕማም የለን እዮም ዝብሉ። ስለዚ ከምዚ ዓይነት ኣፍልጦ ዘለዎ ሓረስታይ ኣብቲ ኣገባባት ምክልኻል ዋላ እቲ ሓኪም እንስሳ እንተሎ ክጥቀመሉ ይክእልን ማለት እዩ። ምክንያቱ ኣፍልጡ እንታይ እዩ ሕማም ኣየመሓላልፍኒ ኢሉ እዩ ዝኣምን ዘሎ። በዚኣ በዘያ ዕድል ተጠቂሞ ከመሓላልፍፋ ዝደሊ ካብቶም ዓይነት ቆራዲት ከባን ፍሉጣት እዮም ምልእ ዝብላ ኣለዋ ካብቲ ኣንስትዮ የንስል እሳ ኣብታ እንስሳ ክንዲዚ ኮይና ማለት ደመፅያ ማለት ናብ መሬት ተወሪዳ ኣሸሓት እንቋቑሒ ኣትወልድ ካብቲ ነ ተባዕታይ መቕታል ነዚኣ መቕታል እንተጌርካ ክንደይ ቆራዲት ተኸላኸልካ ኣለካ ማለት እዩ።
1: ሕራይ ስመይ ደርማ ስልጣን ይበሃል። ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ ኣብ ውሃ ከም ተመራማሪ ኣብ ፍርያምነት ሓመድ ኮይነ ይሰርሕ ማለት እዩ። ታናተይ ኣርእስቲ ኣብ ናይዚ ሕጂ ዋዕላ ዝቐረበት ብዛዕባ ጂኦግራፊካዊ ዝርግሐ ትሕዝቶ ናይ ሓመድ ኣብቲ ቀንዲ ድንሽ ዝፈረየሉ ቦታ ናይ ዞባ ማእክልን ናይ ዞባ ደቡብን እንታይ ይመስል ንምርኣያ ዝርግሒኡ ኸ ማዕርኽ እንደይ ሓጋዝ ይኸውን ንዝተፈላለዩ ዓይነት ናይ ፍርያምነት ሓመድ ሞዴልስ ዴቨሎፕ ንምግባር ኣብ ከምኡ ኣቶኪራ ዝተበለት እያ። ነዛ ርእስቲ እዚኣ ክመርፅ ዘገደደኒ ከዓ እንታይ እዩ ሓደ ብሓፈሻ ናትና ሓመድና እቲ ናቱ ትሕዝትኡ ድኽም ዝበለ እዩ። ካልኣይ ከዓ ሓረስታይ ዝኾነ ዓይነት ድኩዖ ክጥቀም ከሎ ከዓ ብዘይ ርድኢት ክረክብ ከሎ ብዝያዳ ይህቦ ህስእ እንከሎ ከዓ የውሕደሉ ብኡ ምክንያት ከዓ እቲ እቶት ክልዕል ክትሕጥ ምውሃኣኒ ዘይምዕሩይ ዝኾነ ዓይነት ኣካይዳ ስለ ዝኾነ እዛ ክብላ ፀናሕኹ መፅናዕቲ ምስ ተኻየደት ብፍላይ ኣብ ናይ ድንሽ ማለት እዩ ክንደይ ክትረክብ ደሊኻ ሞ ክንደይ ድኩዒ ኸ ክትገብር ክትክእል ኣለካ። ስለዚ ነዛ ሞዴል እዚኣ ንክትሰርሕ እንድሕርዳ ኮይንካ ወይ ድማ ክትጥቀመላ ካ ትሓስቡ እንድሕርዳ ኮይንካ ከዓ እቲ መሰረታዊ ዝኾነ ትሕዝቶ ናይ ሓመድ ክትፈልጦ ክትክእል ኣለካ ማለት እዩ። ስለዚ እዚ ሓመድ እዚ ነተን ቀንዲ መኣዛታት ዝበሃላ ናይ ኣትክልቲ ክምግብ እንድሕርዳኣ ኮይኑ እቲ ናቱ ዓቕሚ ክትፈልጦ ክትክእል ኣለካ ማለት እዩ። ነቲ ዓቕሚ እቲ ንምፍላጥ ከዓኒ ኣብዘን ክልተ ዞባታት ኣብ 16 ንኡሳን ዞባታት ናይ ማእከልን ናይ ደቡብን ብምኻድ ሓመድ ካብተን ቀንዲ ድንሽ ዝፈረየለን ቦታ ብምእካብ ኣብ ሃገራዊ ትካል ሕርሻዊ ምርምር ትሕዝትኡ ብምርኣይ ኣብዚ እንታይ ምትእሳር ኣለዎ ኣየናዩ ዝያዳ ኣብየናዩ ቦታ ምስ ክሊማ ወይ ድማ ምስቲ ናትና ዓይነት ሓመድ ምስቲ ጂኦሎጂካል ዓቕሚ ናይ ዘንክልቶ ዞባታት እንታይ ይመስል ኣብዚ ኸ እንታይ ርኽብክብ ኣለዎ ኣብቲ ውህደት ማለት እዩ ንዝኽብሎ ፀናዕኹ ምስኡ ተኣሳሲሩ ዝቐረበ መፅናዕታዊ ፅሑፍ ማለት እዩ። ሓጋዚ ስለ ዝኾነ ከዓ ካብቲ መሰረታዊ ዝኾነ መፅናዕቲ ናይቲ ትሕዝቶ ናይቲ ሓመድ እንታይ ይመስል እዛ ርማዓንቲ ዝቕረብክዋ ኣርእስቲ ኣብኡ ኣተኮራ ዝተመለት እያ ማለት እዩ። ኩሎም ማእዛታት ናይ ኣትክልቲ ኣብ ውሽጢ ናይቲ ሓመድ ብምዕሪ ትሕዝቶ ክህልው ክእሎም እቲ ሓደ ከዛይድ እቲ ሓደ ከትሕት ንሕርዳኣ ኮይኑ ነቲ እታ ተኽሊ እትደልዮ እውን በቲ ንሳ ዝደልየቶ ክትረኽቡ ኣይትኽእልን እያ። ምክንያቱ ሓደ ንሕርዳኣ በዚሑ እቲ ሓደ ንሕርዳኣ ውሒዱ እቲ ዝበዝሐ ጥራያ ንሳ ክትወስድ ትኽእል ማለት እዩ። ስለዚ ኣብ ፍርያት ይኹን ኣብቲ ጣዕሚ ወይ ድማ ኣብቲ ትሕዝቶ ናይቲ እትረኽቦ ዘለካ እቶት ከዓ ብኡ መንፅር ይጎድል ማለት እዩ። ስለዚ ምዕሩ ይክኸው እንተኮይኑ እቶም ቀንዲ ሓገዝቲ ዝበሃሉ ማእዛታት ናይታ ተኽሊ ኣፅኒዕኻ ደን ብድኩዒ ክንደይ ክትእቱ ከም ዘለካ ሕጂ ድኩዒ ክብል ከለኹ ክልቲኡ ቀመማዊ ወይ ድማ እቲ ባህርያዊ ንባህርያዊ እተኮይኑ ክንደይ ድኩዒ ካ ትገብር ብቀመማዊ እተኮይኑ ከዓ ክንደይ ካ ክትገብር ዘለካ ምስቲ ንስኻ እትደልዮ እቶት ምስኡ ተኣሳሲሩ ዝኸይድ ለዚ ነዚ ክትገብር እተኮይንካ መሰረታዊ እታ ሞዴል ከዓ ምስ ነፍሲ ወከፍ ዘራእቲ ኣብዚ ቃኒኻ ክትጥቀመላ ከለካ እዩ ትዝበለፀ ማለት እዩ።
2: ዳህዋ ዓብደላ ባህል ካብ ሃገራዊ ትካል ሕርሻዊ ምርምር ሓልሓለ መፅእ ኣብ ኣሃዱ ኣሕምልትን ፍረታትን ከም ናይ ድንሽ ሪሰርቸር ኮይነ ዝሰርሕ ማለት እዩ። ኣብዚ ዋዕላ ናይ ድንሽ እቶትን ወቕታዊ ፍልያድ ናይ እቶታውነት ናይ ድንሽ ኣብ ዝተፈላለዩ ንኡሳን ዞባታት ኤርትራ ኣታናሰይ ትብል ወረቐት ማለት እዩ ሳሃታ ቀንዲ ዕላማ ከ እንታይ እያ ኣብ እቶት ናይ ድንሽ ኣብ ወቅትታት ይፋላለ ድዩ ሕጂ ንኣብነት ኣብ ናይ ድንሽ

ክንዘርእ ከለና ኣብዚ ናይ ወርሒ ሓደ ንዝርኦ ኣሎ ክሳብ ወርሒ 4.5 ማለት እዩ። ካልኣይ ከዓ እታ ናይ ክረምቲ ንብላ፣ እታ ሳልሰይቲ ከዓ ኣብ ሳልሳይ ወቕቲ ካብ መስከረም እንዳሓር ንዘርአ ማለት እዩ። ሕጂ ኣብዚ እንሲ እንታይ እዩ ትፍለሊ? ሕጂ እዚ ናይ 10 ዓመት ዳታ እዩ ማለት እዩ። እንታይ እዩ ትፍለሊ ፍለሊ ኣለዎ እንዲዩ ያ ተሃሊኢት ከዓኒ ኣብ ንኡሳን ዘቦታት ከ ኣበይ ዝላዕለ ዝበና ወይ ኣበይ ዝተሓተ ድበና እንታይ እዩ ትፍልል እዩ ማለት እዩ። እታ ሳልሰይቲ ከዓ እቲ ወለዶ ናይ ድንሽ ንብሎ ብልክዕ ቲ እሶሳውነሲ ይጎድል ድዩ እንታይ ኸ ብፀልዋ እያ እታ ዕላማ ማለት እዩ። ድንሽ ከም ንፈልጦ ማለት እዩ ኣብ ኤርትራ ኣብ ካብ ደገ ኣእቴና ኣብ ሓረስታይ እንዳባዛሕና ኢና ንኸይድ ዘለና ማለት እዩ። ክሳብ ሕጂ ትካይደና ዘለኹም እዩ። ሕጂ እዚ ኣብዚ ዝሓለፈ ዓመታት ፕሮጀክት ላትና ናይ ድንሽ ማለት እዩ። እዚኣ ኤሌክትራ ትበሃል ዓሌት ናይ ድንሽ ካብ ሃገራዊ ትካል ሕርሻ ምርምር ቅድሚ 10 ዓመት ማለት ልዕሊ 10 ዓመት ገይራ ኣላ። ካብ 2014 ንዳሓርያታ ዓሌት ኣብ ሓረሰብ ተዘርጊሓ ክሳብ ሕጂ ሳኻ ኣላ ማለት እዩ። ሕጂ እንዳተዘርግሕቲ ትከይድ ፀኒሓ። ስለዚ እዛ ዓሌት እዚኣ ኣብዘን ከም ዝብለኩ ዘለኹ ኣብ ወቕቲ ኣብ ንኡዘባ ኣብ ትወለዶ ናታኸ እንታይ ትፍልሊ እቶት ኣምፅኡ እዩ ማለት እዩ። ስለዚ እዚኣ ሕጂ ንሓረስቶት ዋላ እውን ይፈልጥዎ እዮም እታ ዝበለፀት ኣምፅያት ለና ዘላ ካብዚአን ወቕቲ ሕጂ ሳልሳይ ወቕቲ እያ ማለት እዩ። እታ ዝበለፀት ኣብ ኤርትራ ፅቡቅ እቶት ክስበና ትኽእል ሳልሳይ ወቕቲ እያ መፅያ ለና ዘላ። ምክንያቱ ከም ኣብቲ ዋዕላ ከም ተኸታቲልኩሞ ከም ዘለኹም ማለት እዩ ኣብታ ቀዳማይ ወቕቲ 29 ቶን ፐር ሄክታር እዩ መፅ ዘሎ። ኣብታ ካልኣይ ወቕቲ እታ ናይ ክረምቲ ንብላ 38፣ ኣብታ ሳልሳይ ወቕቲ ከዓኒ 44 እዩ መፅ ዘሎ። ስለዚ ካብታ ቀዳማይን ሳልሳይን ወቕቲ ኣብቲ ቀዳማይ ተፍርዮ ወቕትን ኣብ ሳልሳይ ወቕትን ናይ 15.3 ቶን ፐር ሄክታር እዚ ከዓ እንታይ ማለት እዩ 153 ኩንታል ፍልል ኣምፅ ኢሎ ማለት እዩ። እዚ ከዓ 53 ሚታዊት ላዕሊ እቶት ኣምፅ ኢሎ ካብታ ሲዝማ። ስለዚ ቶም ሓረስቶት ኣብዛ ሳልሴት ወቕቲ ንክዘርኡ እያታ መልእኽቲ ዘላ ማለት እዩ። ካልኦት ዕላማና እታ ናይ ወለዶ ኣብ መንጎ ወለዶ ፍልሊ ኣሎ ድዩ የለን ማለት እዩ። ሕጂ ኣብቲ ቀዳማይ ወለዶ ከኣቱ ከሎ ካብ ደገ ነዊሕ ተጓዒዙ እዩ ዝመፅእ ብመርከብ ኣብ ፍሪጅ ማለት እዩ። ሕጂ ናቱ ፅልዋ ኣለዎ እሱ ኣብቲ መጀመርያ 40 ይባህና ቶም ፐር ሄክታር ማለት እዩ። ድሕራይ 47 ከይዳ ኣብቲ ካልኣይ ወለዶ ማለት እዩ። እዚ ሕጂ እንታይ ዘርእካ ቀዳማይ ምስ ዘርኣናያ ኣስናታ ፊዚዮሎጂካል ማቹሪቲ ፅቡቅ ስለ ዝመፀ እያ። ሕጂ እዚኣ ንምብዛሕ ክንጥቀመላ ድበለፀ ክሳይ ንገብራ ማለት ሪኮመንድ ንገብራ። እታ ጂዋን ግን ንምብዛሕ ጥራይና እምበር ንመግቢ ንኮመርሻልሲ ንጥቀመላ ኢና። እዛ ጂቱ ግን 47 ቶን ፐር ሄክታር ስለ ትበና ዘላ ንንታሽሙ ንጥቀመላ ማለት እዩ። ሽዑ ኣብ ጂስሪ ተመፂና ትጎድላላታ ናታ ይልድ ኣብ ጂ4 ተመፂና ከዓ እታ ራብዒ ተወለዶ ከዓ 27 መፅያ ማለት እዩ።

0: እስክንድር ተስፋይ ዝበሃል ካብ ሃገራዊ ትካል ሕርሻዊ ምርምር ዝሰርሕ ከም ላዕለዋይ ክኢላ መግብን ኣመጋግባን እንስሳ ማለት እዩ። ኣብዚ ሎም መዓልቲ ዝቕረብኮ መፅናዕታዊ ፅሑፍ ኣብ ዓሌታት ምሸላ ፅልዎ ዓሌታት ምሸላ ኣብ ቀመማዊ ትሕዝቶ ናይ መግቢ እንስሳ ከምኡውን ናይ ምብኳዕ ክእለት ከምኡ ድማ ንመግቢ እንስሳ ትሕዝቶ ከመይ ይመስል ኣብ ዝብል መፅናዕቲ ኣተኪረ ኣቕሪበ ከም ፅሑፍ። ነዚ ርእሲ ዝመረፅ ክሉ ቀንዲ ምክንያት ከም ንፈልጦ እዚ ክሊማዊ ለውጢ ዘስዕቦ ደሎ ዋሕዲ ዝናብ ኣዝዩ ርኡ ኢና ኮነ ይድኸይድ ሎ ብፍላይ ድማ ኣብ መግቢ እንስሳ ኣዝዩ ርኡ ዝኾነ ፀገማት ይፈጥር ከም ዘሎ ርድዩ። ስለዚ ብፍላይ ነቶም ወክስዕ ዝመልሱ እንስሳታት ቀንዲ መግቢ ሳዕሪ ስለዝኾነ ነዚኦም ኣብ ድሩቕ ኩነታት ኣየር ዝበቕሉ ሓደ ክንመርፅ ክንክእል ኣለና፣ ኣማራፅታት ክንርኢ ኣለና። እቲ ካልኣይ ከዓኒ እቲ ናይ ዝናብ ወቅትና ሓፂር እዩ። ኣብቲ ሓፂር ናይ ዝናብ ወቅቲ ብዙሕ ሳዕርታት ይፈርዩ። ዝነውሐ ግን ናይ ደርቂ እዋን ኣለና ማለት። ስለዚ ነዚ ናይ ደርቂ እዋን ዝኾነና መግቢ ኣብቲ ብዝሕ ዘለነ ግዜ ክንዕቀብ ክንክእል ኣለና ማለት። ስለዚ ከመይ ጌርና ኢና ንዕቅቦም? ክዕቀቡ ዝኽእሉ ዓሌታት ኣለውና ድዮም ኢልና ንምፍታሽ እዚ መፅናዕቲ እዚ ገይር እዮም ማለት እዩ። ከም መፅናዕቲ ኣብ ኤርትራ ንመጀመርታ ግዜ ዝተገብረይ ኣብ ዞባና ከዓኒ ኣዝዩ ውሑድ እንተዘይኮይኑ ብዙሕ ነዚ ዝምልከት መፅናዕቲ ኣይተገብረን። ምክንያቱ መሸላ ከም መግቢ ሰብ ንእኽል እምበር ከም መግቢ እንስሳ ጥቃንጫ ከም ዘለዎ ዝውቱር ኣይፀንሐን ምስ ንቐፀን ዝበዝሐ ግዜ ዝበለዎ። ስለዚ ኣነ ግን ናብቲ መግቢ እንስሳ ኣተወኬርካ ልዑል ትሕዝቶ ዘለዎም ክዕቀቡ ዝኽእሉ ምስ ዓቀብናዮም ንነዊሕ ግዜ ክፀንሑ ዝኽእሉ ድሓር ኣብቲ ናይ ደርቂ ግዜ ከዓኒ ሂብና ነዘን ጥሬት እዚአን ነብሰን ከይጎደላ ፍርያተን ከይጎደላ ናፍቲ ዝቕፅል ናይ ክረምቲ ግዜ ከም ሰግራ ንምግባር እዩ መፅናዕቲ ተኻይዱ ማለት እዩ። እዚ ብመልክ ሳይሌጅ ዝበሃል ብትግርኛ ክሳብ ሕጂ ስለዘይተረክበሉ ግን እንታይ ኣገባብ ተዓቃቅባ ከም ዘለዎ ምስ ሙሉእ ናይ ማይ ትሕዝቱ ተዓቂቡ ይፀንሕ ኦክሲጅን ኣብ ዘይብሉ ቦታ ማለት እዩ። ድሓር ድሕሪ 2-3 ወርሒ ኣብቲ ድርቂ ዝጀምረሉ ግዜ ልክዕ ከም ሓደ ሓዱሽ ሳዕሪ ጌርካ ካ ትምግበን ማለት ሕጂ እዚ ሎሙዳይ ይፀንሐን ሓዱሽ ብ ሃገርና እቲ ፍሉይነቱ ዕፉን እዩ ልሙድ ፀኒሑ ዕፉን ግን ዋሕዲ ማይ ስለ ዘይፀወር እዚ ካልእ ኣማራፂ ክንገብር ክንቀላልና ሕጂ ሓደ ካብቲ መሸላ ክንጥቀም ዝገበረኒ ምክንያት እውን ሓረስቶት ንምንታይ ዘይትዕቅቡ ከምዝገርኩም ዝተባሃሉ ዕፉን ሞ ሽዑንሽዑን ሰፍረና ሽዑንሽዑን እያ ትውዳእ እኹል ከነፍሪ ንኽእልና እዮም ድብሉ ምክንያት ዋሕዲ ዝናብ ስለ ዘሎ ማለት እዩ። መሸላ ግን ብዋሕዲ ዝናብ ክፈሪ ስለ ዝኽእል ከም ኣማራፂ ገርና ማለት ሕጂ ሓረስቶት እዚ ማራፂ ዘለኩም ክንብሎም ኢና ማለት እዩ። ምክንያቱ ድሮ ዓሌታት ኣላሊና ኣለና ንነዊሕ ግዜ ክዕቀቡ ዝኽእሉ ፅቡቅ ኣመማዊ ወይ መግባዊ ትሕዝቶ ዘለዎም ከዓ ረኪብና ስለ ዘለና ተቐባልነቶም ልዑል ክኸውን ተስፋ ንገብር ማለት እዩ።
1: ስዒድ ንረዲን ንበሃል ኣብ ክፍሊ ኣገልግሎት ዕጋፍን ቁፅር ናይ ምስ ሕርሻ ዳረክተር ጨንፈ ቁፅር ሃብቲ ብቆል ኮይኑ የሰርሕ ኣለኹ ማለት እዩ። ሒዘ መፅኦ ዘለኹ ዘቕረብኮ ወረቐት ንመዓልቲ ብዛዕባ ምሕደራን ምክልኻልን ባልዓት ንቐዝ ብፍላይ ናይ ጥረታት ብተጠቃምነት ናይ ዝተፈላለዩ ዓይነታት ዘይትብልዕ ጌርካ ከመልካ ነቲ ሕማ ወቅቲ ወይ ከዓ እቲ ክብድ በለ ናይ ዝራብሕሉ ግዜ ወቅቲ ክብድ በለ 4-5 ወርሒ ተፃንሖ ዝብል ንሓረስቶት ክጠቅም ዝኽእል ሓሳብ ሒዘ ቀሪበ ዘለኹ ማለት እዩ። እንታይ እዩ ኣብ ብፍላይ ኣብ ወርሓት ሚያዝያ ጉንበት ሰኔ ሓምለ ዘሎ ጥረታት ብናይ ንቐዝ ባልዓት ይሽገሩ እዮም ይብልዕ እዮም። ሕጂ ሓረስቶት ከዓ ክሳብ ንዘርኢ ዝኾኑ ይሽገር እዮም ብፀንሕ እኽሊ ኣይፀንሖም። ምክንያቱ እቲ ባልዕ ሓሳብ ምስ ኣተ ወፍቲ መክዘን ወይ ኣብ መሸምዖም ብጣዕሚ እዩ ልዑል ናይ ምርባሕን ናይ ምልባዕን ተኽእሎ ስለ ዘለዎ ኣብ መጨረሻ ዋላ ተርእናት ጥረታት ብፍላይ ዓተር ያናተይ ኣብ ስረታ ስራሕ ዋላ ዋጋ ላዕሊ ዝኸብር ሽዑ ክዘርኡ ከለዉ ኣብ በዓል ወርሒ 8 መጨረሻ ወርሒ መስከረም ይሱኑ በቃ ዘር ምክንያቱ እቲ ባልዓት ዋዕዋዕ ስለ ዘብልዎ ሕጂ ነዚ እዋን እዚኣ ካብቲ ወርሒ 4-5 ዘሎ ጀሚሮም ክሳብ ኣብ ወርሒ 8 ከብፅሕዎ ዝኽእሉ ክሳገርዎ ዝኽእሉ ዓይነት መከላኸሊ ኣብ ገዝኦም በዕሎም ብሒዞሞ ዘሎ ወይከዓ ብቐሊሉ ክረኽቦ ዝኽእሉ ዓይነታት ዘይትብልዕ ተጠቒሞም ንዑ ብምስባን ብፅቡቕ ሓቆይኖም ለኽዮም ኮፍ ከብልዎ ይኽእሉ እዮም። እዚ ከዓ ንዕኦም ንዘርኢ ክኸውን ክጥቀሙ ይኽእሉ እዮም። ናይ ምቋል ተቕሉ ፀገም የብሉን። ኣብ ሚዛን ኣይጎደልን እዩ፣ ኣብ ዓይነቱ ኣብ ቕዓቱ ኣይጎደልን እዩ። ፍቱን ዝኾነ ስራሕ ስለ ዝኾነ እዚ ለውጢ እዚ ከዓ ሓረስቶት ኣብ ገዝኦም ክላመዱ እውን ክጥቀምሉን ክኽእሎም ኢልና ኢና ዛ ዋዕላ እዚኣ ቅሪብና ማለት እዩ።
2: ን6ዱሽተ ወርሒ ዝወሰደይ ኣብ ላቦራቶሪ ተኻይዱ መጀመርያ እቲ ባልዕ ኣምፂናዮ ኣባዜሕናያ ንዑኒ ወይኑ ጌርና ዳሕራይ ከዓ ደይተተንከፈ ወይ ከዓ ደይተበልዐ ጉልኣደይ ወረዶ እኽሊ ካብ ዕዳጋ ኣምፂና ንዕ እውን ፅቡቅ ጌርና ሒዝናዮ ብድሕሪኡ ዘይተበልዐ ምኳኑ መሰረጋገፅና ኣነስታይን ተባዕታይን ኣለሊና በዓልና ኢና ጣሽሙ ጌርና ማለት ነቲ ዓቐን ብብነቱ ዓቐን ሂብና ኢና እዚ በዓልና እቲና ንተባልዕ ሽዑ ኣብ ነፍሶ ከፍ ሰሙን ሰሙን ቆጠራ ንገብር ክንደይ እንቋዕኹም ተወሪዶም ካብ እንቋዕኹ ክንደይ ተፈልፊሎም ካብኡ ክንደይ ዓብዮም እዳበልና ሰሙን ሰሙን ቆፀራ ንወስድ ኣብ መጨረሻ ድሕሪ ኣርባዕተ ወርሒ ነቲ ብዘይቲ ዝተፈላለየ ዘይቲ ናይ ኦሊቭ ናይ ፉል ናይ ስምስም ተጠቒምና ኢና ጌርናዮ ተጣሽሙ ሓደ ከዓ ቸክ ንጥቅምዎ ወይ ከዓ ብዘይ መቆፃፀሪ ከዓ ነይሩ ምስኡ ሰማይ ምድሪ ንፍልል ይመፅ ማለት እዩ። ኣብ ክልተ ሰሙኑ እቲ ድዋዕዋዕ ኣቢሎም ቲ ዝኾነ መከራከብ ዘይገበርናሉ እተዘይቲ ዝገበርናሉ ግን ክሳብ ኣርባዕተ ወርሒ ዋላ ሓንቲ ፀገም ዝበሃል የብሉን ኣብ ዓቐን ወይ ከዓ ኣብ ክብደት እውን ከባቢ 2% ይወድል ክሳብ 5 ወርሒ ክንሪኦ ከለና ምስ ዓቅናዮ ናይ ምብቃል ደረጃ ምስ ፈተናያ እውን ልዕሊ 88 ከባቢ 9 ሚታዊት ናይ ምብቃል ደረጃ ኣርእና። ስለዚ በዚ ገባብ ዚ ተጠቒሞም ሓረሶት እታ ክብድ ዝበለት ወቅቲ ክሓርፋ ከም ዝኽእሉ ንምግባር ተሰርዐ እዩ። ስለዚ ዕዉት ከዓ ነይሩ ክንብል ንኽእል።
3: ፊሞን ተስፋ ማርያም ይበሃል። ካብ ሃገራዊ ትካል ምርምር ሕርሻ ሓደሓደ ኣብ ኣሃዱ ምርምር ሕርሻዊ ትሕፅቅጥን ንምስራሕ ሕርሻዊ ምህርትን ምዕቃብ ሕርሻዊ ምህርትን ኣሃዱ ኣብኡ

ይሰርሕ ሎሚ ዓንቲ ሕዝያድ መፃኹ መፅናዕታዊ ፅሑፍ ድማ ኣብ ባህርያዊ ንፋስ ድዝሕል ብኣብ ውሽጢ ዓድና ክርከብ ትኽእል ሮ ማትርያል ወይ ኣቕሓ ጌራ ክስራሕ ትኽእል መኽዘን ንሽጉርቲ ዝዓለመት እያ ነራ። እዛ መፅናዕታዊ ፅሑፍ ድመረፅናያ ምክንያት ከም ዝፍለጥ ኣብ ዓድና ብዙሕ ምህርቲ ናይ ሽጉርቲ ኣሎ። ከም መጠን እቲ ተጠቃምነት ናይ ሽጉርቲ ኣብ ዓድና ዓብዪ ከም ምዃኑ መጠን ሕጂ እቲ ሕርሻዊ ምህርቲ ምብዙሑ ኣብ ሓደ ሲዝን ወይ ኣብ ሓደ ግዜ እዩ ናብ ዕዳጋ ብብዝሒ ድመፅእ። ነቲ ዝተረፈ ክፋላት ግዜ ኣብ ዕዳጋ ክንረክብ ኣይንኽእል ኢና። ሕጂ ኣብዚ መኽዘን የለና ማለት እዩ። ስለዚ ሓረስቶትን ኣብ ዕዳጋ ዝርከቡ ሸቃጦን ብሕሱር መንገዲ ወይ ኣብ ከባቢኦም ክረኽቦ ዝኽእሉ ማቴርያል ወይ ሮ ማቴርያል ገይሮም ተጠቂሞም ነቲ ዝነበረ ሽጉርቲ ዝተወሰነ ግዜ ክኽዝንሉ ዝኽእሉ ኣገባብ ንምፍጣር ማለት እዩ። እዚ ድማ ካብ ኣብ ዕዳጋ ዝርከብ ክብር ድበለ ናይ መኽዘን ዓበይቲ መኽዘናት ወይ ዓብ ገዛ ደይኮነሲ በዚ ንሕና ኣቕሪብና ዘለና መፅናዕታዊ ፅሑፍ መሰረት ዝሃብና ውፅኢት ተጠቂሞም ነቲ መኽዘን ሽጉርቲ ከነውሕሉ ዝኽእሉ ዕድል ንምፍጣር እዩ ማለት እዩ። እዛ መፅናዕቲ ከምዝክለ ክፅናኹ ኣብ ሃገራዊ ትካል መርሒ ሸሃዳ ሓደሓደ ምስቶም ኣብ ሃብዱና ደለና ብሓንሳ ኢና ሰሪሕናያ ልዕሊ 2 ዓመት ዝኸደ መፅናዕቲ እያ ወሲዳ። ኣብ መጀመርታ በቲ ኣብ ከባቢና ዝነበረ ናይ ሽጉርቲ ተጠቂምና እንታይ ድበሃል ጌርናዮ ኣፅኒዕናዮ። እሱ ጥራይ ኹ ስለዘይነበረ ካልኣይ ግዜ ደጊምናያ ካልኣይ ግዜ እንዳግመሃልና ግን ካብ ዕዳጋ ድመፀ ሽጉርትን ካብቲ ኣብ ውሽጢ ትካልና ዝፈረየን ሽጉርትን ጌርና ናብ መፅናዕቲ እቲናዮ ማለት እዩ። እዚ መፅናዕቲ እንታይ ክሕግዘና ክኢሉ እዛ መኽዘንሲ ኣብ ሓረስቶ ተተኪላን ኣብ ዕዳጋ ተተኪላ ወይ ንሸቃጦ ተተኪላን ብኸመይ ክፀልኡ ትኽእል ማለት እዩ። ይኹማትና ክኢልና ተወሳኺ ንምስራሓን ንክእሉ ዘለና ጥረ ነገራት ካ ካብ ኣብ ትካልና ዝርከብ ሮ ማትርያል ተጠቂምና ኢና ሰሪሕና እያ። ኣብ ሓርሶት ክጥቀሙ ዝፀንሑ መንገዲ ቁርብ ፍልይ ክብል ይኽእል ኸውን እዩ። ከምዝምስራኣይዎ ግን ከምዝበልኩ ኣይወፀት እንደላ ማለት ኣብሓርሶት ኣይበፃሕት እንደላ ግን ሓርሶት ኣብ ዝግበር ዝነበረ ናይ ፋርመርስ ደይ ምስራኣይዎ ብጣዕሚ ፅቡቕ ፊድባክ እያ ረኺባ ወላ ዓመታዊ ፀብፅባት ክቐርብ ከሎ እውን እዚ ዓይነት ክሳይሲ ኣብ ሓርሶት ክወርድ ከም ዘለዎ ሓርሶት ከምዝደልዋ እዮም እንታይ ድበሃል ገይሮምና ማለት እዩ።

ፕሮፌሰር ኣዱኛ ሃይለ ይበሃል። ኣብ ሃመልማሎ ሕርሻ ኮሌጅ መምህር እየ። ከምኡ ናይ ዲፓርትመንት ኦፍ ፕላንት ሄልዝ ሄድ እየ። ዘቕረብና መፅናዕቲ ዳህሳስ ፀረ ባልዕን ኣጠቃቅማ ፀረ ባልዕን ኣብን ኣብ ዞባ ማእከልን ዞባ ኣንሰባን ኣካየድና እየን። ካብ ዞባ ማእከል ኣርባዕተ ቦታታት ሓሪና ኣኽርያ፣ ማደርሆ፣ ሰንበል። እዚ ድማ ዝግበርና መፅናዕቲ ዋና ክስታይና ከዓ ሓረስቶት ከመይ ገይሮም ፀረ ባልዕ ጠቀሙ ከመይ ገይሮም ከም ዝጥቀምሉ ነዚታት ንምፅናዒት ዋና መሰረት ሓሳብና ኣብቲ መሰረት ሓሳብና ከመይ ገይሮም ፀረ ባልዕ ይሕዝዎ፣ ከመይ ገይሮም ይክዝንዎ፣ ከመይ ገይሮም ዝጥቀምሉ ትቀሙ ከለዎ ኸ እንታይ ፕሮቲ እንታይ እዮም ከመይ ገይሮም ዝጥቀምሉ መሳርሕታት ዝጥቀምሉ እንታይ ይመስል። ምክንያቱ ፀረ ባልዕ ብጣዕሚ ኣሸጋሪ ነገር ስለዝኾነ ንሰብ ስለህወት ሰብ ስለዝብክል ከምኡ ንኢንቫይሮንመንት ኣፌክት ስለዝገብር ከምኡን ነዞም ጥቕሚ ዘለዎም ደቀቕቲ ፀረ ባልዕ ዝኾኑ ከዓ ንዕኦም ከዓ ስለ ዘጥፍእ ብኩሉ ነገር በዚታት ተኸታቲልና ነዚታት ንምፅናዕ ይትወለ እቲ ኣጠቃቅሙ ነዚታት ትጥቀሙ እዮም። ግን እቲ ቀንዲ ዝግብኦ ፈውሲ ኣብ ዝግብኦ ክስታይ እንዳሓንሳ ይስሕትዎ እዮም። እቲ ዝግባእ ፈውሲ ከይገበሩ ርከቡ ካልኣይ ከዓ እቲ ፈውስታት ካብ ዕዳጋ ዝገዝእዎ ኣሎ። እቲ ካብ ዕዳጋ ዝገዝእዎ ከዓ ንሓንሳ ኤክስፓየር ዝኾነ ንሓንሳ ምስቲ ናና ዓድታት ምስቲ ባልዑን ዘይከይድ ክኸውን እዩ። ከምኡታት ከም ዝጥቀሙ ርኢናና። እዚ ሕጂ ናብ ነብሰነቱ ክኣት እዩ ኣካላቶም ኩሉ ከባላሸሎም ክእል እዩ ክሳብ ሕማም ካልእ ዝተሓስኦን ከም ዘምፅእ እዚታት ክንፈልጥ ክኢናናና። ካብዚ ዝተምሃርናዮ እዚታት ፕሮቴክቲቭ ሜር ንብሎ ምክልኻል ዝበሃል ፀረ ማፀያ ክጥቀሙ ከሎ ከምዘይተግባራዊ ከምዘይገብርዎ እዚታት ፈፅና። ሳልሳይ እቲ ፈውሲ ክገብሩ ከሎ ከዓ መብዛሕትኦም ካብ ሕርሻ መንፀጊ ጥቀሙ እዮም። ግን ኣብ ገሊኦም ከዓ ነዚ ቆራዕራ ይኹን ወይ ከዓ እዚ ብጫ ናይ ዘይቲ መቐመጢ ይኹን